ክቡራት ተኸታተልትና ትሕዝቶ መደባትና ብደርፊ ፈሊሙ ዘለዎ ዝቕፅል ትሕዝቶ መደብና ድማ ተኸታታሊ ፊልም ሕዳጋት መበር 4ይ ክፋል ክትከውን ንምሉእ ምክታል ናብ ተኸታታሊ ፊልሚ ሕዳጋት

0: ሰዓት
1: ሪሕ ገሴና እዚ ወደ ምንሰክቢ ኩለ እናደገ
0: እዞ ኩላ ራሕካ ተዓብ ዘለካ ግሌት ካብሉ
1: ግሌት እዞ ኣነ ተዓብኮ ኣራሕካ ስነፅ
0: ላላ ዝምቀልስ
1: ርካዓልኮ
0: ሓርኦት ከታ ርፍካቶምሽ

0: ሃሚት ምገባኪ
1: ሓደ ግበላ ካስኮይ ተፍጊሩ ትራፊክ ልጃ ዜና
2: ሓቆላ ብላ ሞቶ ከይገይስ እታክሲዋ
1: እግል ሞቴ ክነትብኢላ ለኪ ልኩሉ መጃን እንደ ተበፅሓክዎ ተቕብለኪ ክነትብኢላ ለኪ ግርእለ ሞቴይ ትምፅኒኒ ሞቶየ ባርህ ኖራ ህተው መጋይሳ ምን ማይ ነፍሒ ኣስግ ኣስመራ
2: እለ ሞቶ ካዘልሕ ላይካ ምንሰምዐ ሞቤለ ዓሻዩ ተይለት ዓለ
1: ካዝሚት እንቲ ልስዕኮ ባፅሓሚ ለና ንግል ምዲብ ጎዳይ ትትከረ ኢለኪ
2: ከላስ እዚ መዲነት ኣቴና ማ
1: ሰሚር ሕደጊ ኣዘ ከም ረታዕኪ ለ ሞቴ ተሓዲገለኪ ሓረ ላኪን ግትር መቒቱ
2: ወይ ኣና ዲ ሓደ ህጊ ሓቆምፀካ ሓራም ትካትግ ተቕብ ኣዘ ብታክሲ እንደወደይኮ ቤት ሰራ ምስኒዮቸ ምንፀንሓካ ምሽክለት ብድዩ
1: ምሽክለት ቡ እልስ ምጨነቅስ ምን እየ ምትገብለኪ ኣርሓርሕ ፃዕና ኣነ ግለብፅሕኪ ለስፈጊ

0: ኣብ መጽሔት ደቂ ኣንስትዮ ኣግእዞ ሓዳራ ገዲፍ ሓዳር ሃገር ብዝብላ ርእስቲ ዛንታ ወይዘሮ ለምለም ቀሺ ሓደራ ብብስራት ልውል ተስፋይ ተሰኒድሎም። ካብዚ ብምብጋስ ነዚ ዛንታ ብዕምቆት ክንድህስሶ ፈቲና ኣሎና ዛንታ ምስጢራውያን ሓፋሽ ውድባት።
1: እዚ ኩሉ ጅግና ነርካስ ሕጂ ከምዚ ኮንካ ወ ባዕልኻ ዘይትመውት
2: ኤርትራዊት ኣደ ማለት ንዓይ ኣብ ሂወተይ ኩላታ ኤርትራዊት ኣደ ዘይትድገማ ደኣ
1: ማስ ድልየተ እዩ ዋላ ሓንቲ ዝገደደኒ ሰብ የለን ደስ ኢልኒ ኣሰርሖ
2: መሊሱ ነዚ ክሓልፍ ኢልና ፅባሕ ክርህ ኢልና ንኸዶ ንጓዕዙ ዘለና ጉዕዞ ሲ
1: ቀደም ክንተሊኸ ብሓደ ንስራሕ ይብለኒ ዋይ ኣብ ሞፍተይ ሕራይ
0: ወይዘሮ ለምለም ኣብ ንውዞባ ሰንዓፈየ ከባቢ እንዳ ዳሽም ዓደ ርሖ ትበሃል ዓድያ ካብ ሓረስቶት ስድራ ተወሊዳ ዓብያ ጓል 14 ዓመት ምስ ኮነት ከዓ ኣብ ሰብዓታት ኣብ መሳርዒ ውድባት ክትነጥፍ ጀመረት። ከባቢታት ዓደርሖ ናይ ጀራዲን ቦታ እዩ። ኣብቲ ግዜ እውን ዕሙር ጀርዲን ነይርዎ። ናይ ሓባር ሽያጥ ናይቲ ፍርያት ጀርዲን ድማ ኣፍራዛ፣ ባዴላ፣ ወረጦ፣ ክሹፍ፣ ኮንጎ ዝኣመሰሉ ተገዚኡ ብዓበይቲ ኣንስትን ዓበይቲ ሰብኡትን ናብ ተጋደልቲ ከም ዝኣቱ ይግበር።
1: ዝእክበና ነበረ ምስ ኣስቤዛ ሒዝና መፃና እዚ በዓል ኣፍረዛ በዓል ገለ መዝገበ ሻ ገብሪ ግርግስ ዝበሃል ኣማኒኤል ዝበሃል ነይሩ ብርሃኔ ተክሊዝጊ ዝበሃል ነይሮም ሓድሽ ዝበሃል ነይሮም ሕጂ እዚኦም ምስዚኦም ስርዓት ኢና
3: ኣበይ ምስ ስርዑ ክዚኦም
1: ኣብ ማእኸል ዓዲ ኣብ ዓዲ ርሖወ
3: ዋል ክንደይ ዓመት ነርክሽዑ
1: ኣነ ዋል 14 ዓመት ነይረ ትጠንዲ ክልኣኸሉ ዝኽኣልኩ ከምታ ውህደት ኣሎ ስምማዕ ኣሎ ዋላ ቶም ዓበይቲ እውን ንባዕሎም ተጋደልቲ እዮም ምክንያቱ ናበይ ኸ ድፈልጥዎ እዮም ተፍራዛ ናበይ ኸ ድፈልጥዎ ትባዴላ ናበይ ኸ ድፈልጥዎ ኮነ ኢሎም እዮም

0: ግደም እዮም ዘበርክቱ ዘለዉ ኣንስትኹም ሰብኡት ግደም እዮም ዘበርክቱ ዘለዉ ንሕና ግን ንኸይንፍለጥ ተወሰድና ሓንቲ እምበር ጥራሕና ኢና ንወፅእ ብከምዚ ይጅምር
1: መጀመርታ ኣጣልየ ዝሕሉ ነይረ ጉቡስ ምስ በልኩ ኸዓ ናብ ስራሕ ጀርዲን ናይ ወለደይ ተዋፊረ ብድሕሪ እዙ ድማ ንጥፍቲ ኾይነ ኣብ 1976 ይመስለኒ ካብ ራያ ዓዘቦ ገለ በትሪ መፅዓን ውሑዳት ከዓ ብረት ዝሓዙ ብርክት ዝበሉ ወረርቲ ብዛላንበሳ መጺኦም ነይሮም ዝወረስኩምሞ ንዓኹም እዮም እዮም ተባሂሎም ኣይጸንሑን ቀልጢፎም ተማሪኾም ንሕና ኸዓ ሽዑ እንጣጢዕ ንርግኦን ነቀባብል ነርና
0: ሕጂ ምስ መሓዙተይ መሓዛይ ደቂ መንክሰይት እየን መሓዙተይ ክሕሸን ትበሃል ሓንቲ ኳስ ኣንከይዳ ትዕበ ትበሃል ካብ ዓቕሙና ማለት ህዝቢ የድልየና እዩ ቅድማ ይነግርን እዮም ሮም ኩናት ገብሩ ነሮም ሕጂ ህዝቢ የድልየና እዩ ርግኦ ከይቲ ሓቁና እንጣጢዒ ዝወቅጥ እንጣጢዒ ወቂጥና ብብዝሒ ወዲኹን ጓል እንጣጢዒ ወቂጥና ኣነ ሕጂ ብተቐለትያ ኣብ ጓልዕ ዝበሃል ብስኺስዎ ኣሎ ብዙ ሓወይ ኣብኣ ጭልቃ ሒድና ውዒልና ማለት እዩ ማይ ንቐብል ዕለታ ይርሳ ኣነ ብግእዝ ዕለት 24 ጉንበት እያ ኣብነ ተክላይ ማለት ዋላ መዓልታ ይርሳ ኣኒ ጉንበት ኮይና ዕለት 24 ብግእዝ ጭልቃ ጭልቃእንጣጢዕ በቃ ማይ ንቐብል ጭልቃ ንጭልቕ ምስ መፁ ከዓኒ ተመሊስና ከዓ ንሕና እኳ ሓቂ ሓይ ዝቆልዑ ኮይና ነቶም ምርኻት ይ ንገብርን ኢልና ብዝኾነ ግን ግበራ ተባሂልና ከዓ ማይ ውሕጅ ነቶም ምርኻት ጭልቃ ዘሎ ርግኦ ዘሎ እንጀራ ኣብ ምዕዳል ውዒልና ማለት
2: እዩ
0: ብዛላንበሳ ብዛላንበሳ ባሃል ነይሩ ኣብ ዛላንበሳ ራይ ዓዘቦ ዛሒላ ኣጎቦ ራያየ ራያየ ስቑኢልካ ምትንበር የለን መሃያየ ኢልካ ዝረፍ ንረብቲ እዋንቲ ስቑኢልካ ምትንበር የለን መሃያየ ራስኹም ክትመፁ እንዲዮም ተባሂሎም ካብኡ ንስ ሓሊፉ
1: ጓል 17 ዓመት ምስ መልአት ኣብቲ ሞያ ምልከትን ድፍረትን ኣሕደረት ነቕሐት እውን ንዝተፈላለየ ብሂላት ሕብረተሰብ ከ ክትተዓጻጸፈሉ ጀመረት
0: ስጋ ዓዲ ቀይሕ በዓል ፍረታት ምኻድ ምጀመርና በዚ ናፍና ምኻድ ምጀመርና ሽዑ እዚአን ሸርሚጠን ተባሂሉ ደርፉ ወፅእና ለምለ እዚኣ ጓሎም ሞያ እዚኣ ዓዳ እዩ ትነድወይ ኣብዚ ዘገላ እዚ ምሳና ኣላ ለምለም ይሄለለ ነዶ ኸይዳ ሰብኣይ ክትካረ ኢለና ንሽዑ ሓር ኣነ ከዓ ዘን መሓዙተይ ይርእየን ነረይ ምስ ተፀሪፈንስ ይሓርቃ ድሓር በቲ ኣስርዎን በቲካ ፃረፋ በቲ 4 ተኣሰርስ በቲ 4 ፅብሒ ጅምራ ኮበረይ ሕዛ ኣቢለ ለምለም ይሄለለ ነዶ ኸይዳ ሰብኣይ ክትካረ ምስ በልኩ እታ ደርፊ ባግራ ጠፊያ ኣይቀፀለትን ኦ ባዕሊ ኣትያያ ጠፊያ ድምና ግን ሓደ ሓድሽ ነይሩ ተክሊ ዝጊ ኣማኒኤል ኳ ተሰዊ እዩ እዞም ካልእ ተበይኮም ዘለዉ ኣማኒኤል ግን ፅዑ ተሰዊ እዩ ድሕሪ 5-6 ዓመት ዝተሰዊ እዩ ዝረፈ እዩ ነይሩ ኣማኒኤል የ ስኒግራማ ኢለ ሓዋኒ ኢረ ይበሃል ነይሩ ኣማኒኤል የ ስኒግራማ ኢለ ሓዋኒ ኢረ ኢልካ ዝረፈሉ ነይሩ ብርቱ እዩ ጠርናፍ እዩ ሓብሓብ እዩ ሜላ ኣለዎ ምግዳል ጥራሕ ዘይኮነ ሲ ብኸመይ ይእክብ ብኸመይ ይውድብ ሜላ ኣለዎ ፍሉጥ እዩ እዋ
1: ናይቲ ግዜ መንእሰይ ለምለም ምስ ጎበዘት ንመርዓ ተሓተተት ወለዳ ጓሎም ሃማን ቀልባን ኣብ ምንታይ ከም ዝነበረ እፈልጡ ስለ ዝነበሩ ግን ንሳ እንክትሕንግድ ንሶም እውን ጸቕጣ ይገበሩላን ኣይትኾነኩም እያ ፍቕርና ይሕሸና እናበሉ ካብ ዓድን ጎደቦን ንዝመፁ ይመልስዎም ነበሩ ሽዑ ድሮ ምስጢራዊ ስራሕያ ተዓይ ዝነበረት
0: ዋ እንታይ ምስለካ ኣነ ሓደ ግዜ ዝከረኒ ዱባ ሲ ንኣና ፅዕና ሓልዩ ፅዕና ይኣቲና ንሰንዓፈ እቶ ዱባ ኣብ ኣድጊ ሽየጥ እዩ ዝገዝእዎ ከ ኣለዉ ንዑ ነታ ተድልየካ ግን ንኸይቲ ግዛእ ካልኦት ከይገዝኣልካ ኢካ ትሕልዋ ንዓ ዝገዝኣ ሰብ ኣሎ ይመፀካ ምስ መፀ እዛ ዱባ ንእሽተይ ሰማያዊ ጨርቂ ነራቶ ሕጂ ኣነ ቡእ ሓርነት እያ ነራ ሕጂ ኣብዚ ናይ ሸዕብያ ክሰርሑ ከለኹ ቀይሕ ጨርቂ እያ ኣብኡ ግን ሰማያዊት ነራ ሕጂ እዛ ጨርቂ ምስ ከድካ እታ ጨርቂ የርእካ

0: ፀቕጠ ድባ ፈትዕካ ትቦ ድሓር ከም ዝፈለጥክዎ ግን ፈንጂ እዩ ማዕረታ ትፈርሲ ወፅእ ዓቐኑ ናይቲ ድባ ፍርሲ ወፅእ ዓቕና ከዓ ናታ ፈንጂ ተኣትዋ ድሕሪ ግዜ ኣይፈሊጥዮ ንሱ ኣይፈልጦን ነረ እንታይ ምዃኑ ተጨዲዳ ብቆልቋል ትላገብ ኣለዋ ንብረት ኣለዋ ኩሉ ንብረት ኣለዋ እታ ንብረት እዚኣ ጨርቅም ሰርአካ ኢኻ እታቶ ምሳኻ ዘላ ጨርቅም ሰርአካ ኢኻ ትቦ ዝኾነ ድባ ፅዑንካ ከይድካ እታ ጨርቅም ሰርአካ መፀካ ተሓቢሩ ኣሎ እታ ጨርቂ ክንዲኣ ገርም ሰርአካ ሳ ከዓ ተጨርቂ ተርእዮ ድቡእ ፈትሑ ትቦ ኣብ መዓላ ትውዕል ንሳ ኣብ ትሕቲ ኸ ያደላ ይከውንን እዩ ንሳ ይከውንን እዩ ከይሽጠካ ትሕለዎ ኢኻ ካብ እንዳዳሽን ካብ ዓደርሖ ንሰንዓፌ ካብ ሰንዓፌ ንዓዲ ቀይሕ ድሓር መጀመርያ ተቐቢሎም ወስትልና ነይሮም ድሓር ግን በዓል ክመብፅሕዎ ተባሂልና ከም ኣገር ዝበና ሳህለ ከም ኣገር ዝህበና ሳህለ እዩ እጂ ክትዛረብ ክቀሊል ከምዚ ንማይ ወሌድካ ትምለሶ እዩ ኣብቲ ሰዓቲ ግን ከቢድ እዩ ንስኻ ንክትነብር ስለ ዘይተሓስብ እዩ እምበር ንክሰርሖ ከቢድ እዩ ኣንቂሖምና
1: እዮም
0: ኮስኪሶምና እዮም ብልበኣኒ ከምለምሎም ኮስኪሶምኒ እዮም ኣና ዳ ሕጂ ዘይ ፈዛ ሰበይት እዮ ኮይኒ ኣኼባታት ኣሎ ትእከብ የንቀሑካ ውድቡካ ይምልምሩካ እዮም ብሓፂሩ ሲ ከምዚ ንውላድካ ኮስኪስካ ነቲ ዝደለይዎ ሰብ ከምዚ ንውላድካ ኮስኪስካ ሓብሒብካ ትዕብዮ ንጀርዲንካ ኮስኪስካ ትዕብዮ ከምኡ ይኩስኩስካ እዮም ይስሕሉካ እዮም።
2: እቲ እዋን ውዕውዕ ሃገራውነት ዝረኣየሉ ዝነበረ ግዜ እዩ። ዝበዝሕ ወዲ ሃገር ሃገራዊ ንቕሓቱ በሪኹ መንፈሱ ንገድልን ንበረኻን እዩ ህዝብል ነይሩ።
0: ሕጂ ቅድም እንታን ዚ መርዓ መርዓ ምስ በፅሐ በዓልና በዕሎም እዮም ጅምር ደርፊ ድሓር ንሕና ነፅድቆ ብዝሎም ዝሓዳር ግበር እየ ትጋደል እምበር እየ ሕጂ ድኣ ወደኣ እምበር ሓር ካእንታይ ነይሩ ተመርአን ሓደ ሓደ ይጎድልና ኣለዉ ተባሂሉ ሲ መርዓ ተፈቂዱ እንዲ ተፈቂዱ ነር ሽዑ ትግርዋንቲ ተፈቂዱስ በዓልና ከዓ ንፀርፋ ኣክንዲኻ ኣብ ውሽጣ ኮይንና ሲ ንሕና መርዓ ኣብና ሳ ከዓ ወሊዳ ኢልና እዛ ተጋዛሊ ተጋዛሊ ትዓማ ኣክንዲ ካላሽን ቆልዓ ተሰኪማ ንብላ ድሕሪ ንሰን ክድርብዮ ይፀልኣን እየን እቲ ቆልዓ ሲ ክድርብዮ እኳ እንዲ ይፀልኣ ወሊዶና እየን ክድርብዮ ይፀልኣን ንሕና ነን ክንምርዖሲ ንዕን ከማ ንፀርፈን ነርና ውዕውዕ ተቀበል በዓል ፀረና ተቀበል ንብረተይ እንዳ ለበረኸት ተቀበልኒ ብረተይ ተቀበልኒ ብረተይ ኮላይ ሳንጃ ይጠየተይ ታገድሽና ከይትብሉ ታገድሽና ከይትብሉ ብደም ስዋኣት መሓሉ መስቀል ሰጊርካ ናብ መስቀል ንወልደ ገባእ እዩ ብደም ሰጊርካ ናብ መትከል እቱ ከይትብል ሰንከልከል ነዞም ዝኣትዉ እዩ ከምታ ነሩ ሽዑ ሽቁረን ዘላ ክትሻ ዘላ በቦፅ ያትህብ ተቕበል ንብረተይ ምስ ተባሃለ ኣብ ነብሳ ዘለዋ በቦፅ ያትህብ ኣነ ንባዕለይ ተሓነቂቱ መስቀልን ሓሙሽተ ግራም ኣብዚኣ መስቀል ነረናኒ ኣረኪበ የ ንመፅ ፀረና ኣነ ኮ ከይድ የደል ነረይ ኣይትኸድን ኣብዚ ዝሰርሐ ተባሂለ እምበር ኣብቁፍ ክብል ኣይኮንኩ ደል ነረ ክኸይድ ደል ነረ ግን ትእዛዝ እዩ ኣይትኸድን ኣብዚኣ ኮንኪ ዝሰርሐ እታ ተባሃልካያ ዕማም እታ ተዋሃብካያ ዕማም ገዲፍካ ከዓ ኣይትኸይድን እምበር ክትከይድ ተመርፀ ብሰብካ ክትጋደል እዩ ኣረኣነ ዓዲ ቀይሕ ዘጋጠመና ነገር ኣሎ ግን እወ ንኣነ ከድሑን ሲ ዝተረፍ ኣለዉ ከይተተሓዝና መፅኦምና ግን ንሱ በጃና ከይዱ ንከይንተሓዝ ኣብ ጎዙ ኢና
2: ጓል 20 ዓመት ምስ ኮነት ወለድን ቤተሰብን ንመርዓ ገደድዋ ዘድሊ ንብረት ኣረኪባ ምስ ማይ ጸሎት ዝሕጸባ ናብ ደርዓንቶ ደየበት ብወ ኣቢላ ኣብ መንደፈራ ኣብ ሓደ ገዛ ብሰለስተ ቕርሺ ስራሕ ገዛ ተቖጽረት ቀጺላ ኣብ እንዳ ዘረኣይ ቀሺ ሃይለ ዝበሃል ብዓሰርተ ሓደ ቕርሺ ስራሕ ረኸበት ናብ ሾቅ ክትወፅእ ፍቓደኛ ኣይነበረትን። ሓንቲ መዓልቲ ምስ ወፀት ግን ሸቃጦ ደቂ ዓዳ ረኣይዋ እሞ ሓብሬታ ናብ ስድራ ኣብጽሕቦም
0: ካብ ዓዲ ኸዓ ናብ ዝረዘንሓወይ ተላኢኽዎ እቲ ዘረኣይ ዝበሃል ሊቀመንበር እዩ ነይሩ ዘረኣይ ቀሺ ሃይለ ካብኦም ዚ ሓወይረ ዘነፋለጡ ፀኒሖም ሰበይቲ ሓወይ ከይዳ ኢለፍ ኣውፅኡ ንስ ዋላ ሓንቲ ወረቀት ይብልየና ኢለፍ ኣውፅኡ ነስመራ ሰዲት ሰበይቲ ሓወይ ኣምፅያት ነዚ መስል
2: ኣስመራ ምስ ኣተወት እውን ኣይገደፍዋን ንሳ ዘይመረፀቶ ክዳንን ጫማን ዓዲጎም ብፀቕጢ ኣምርዓውዋ
0: እታ ልደት መዓልቲ ነዚ ሰብኣይ ሂቦምኒ ተመርዐ ማለት እዩ ተመርዒና ተመርዒና ከዓ እቲ ክምርዖ ድሌት እያ ይነበረን ድሓር ግን ተፋቲና ሓዳር መስሪትና ቆልዓ ወሊድና ድሕሪኡ ግን ነገራት ከኣመፅ እዩ ዘባእስ ትጥንስቲ ከለኹ ሸዓ ኣለም ተስፋንክኤል ብልዎ ካብ ሜዳ ኣትዩ ኣትዩ እንዳ ሓድሽተላ መፅ እዩ ሓውቡ እዮም ሓውቡ ቀንዲ እዮም እሶም ሕጂ ምስ ረአይዎ እዚ እዛ ኣለም ዝብለካ ናይ መረታ ሰበነይ ናይ ዝኩሉ ሰራይ እዚ ኩሉ በዚ ስጋዕፈሮ እዚ ኩሉ ሽመጃና ሓላፊ እዩ ምስ ኣተዎ ምስ ረአይዎ ባ እንታይ ዘሊካ ምፅኻ ኣንበሳ ነርካ ሱኻርያ ኮይንካ ውፃእ ካብ ዝገዛ ኢሎሞ ሓውቡ ሓድሽተ ኣላ ውፃእ ምስ በልዎ ናብ ዮሃንስ ደሊደልዩ ወዶሙ ዩ ቀንዲ ደቂ ክልተ ኣሕዋትዮም ደሊደሊ ረኪብዎ መፅኡ ናባይ ናብ ገዛና መፅኡ እንተሓሸማ ዋ መንዳ ኢኻ እንተ ኣለም ቀሽድዎ ዩ እንታይ ደኣ ኮንካ መፅአ ወልደጋቦ ኮይንካ ኣትካ ወ ዘይትመውት ባዕልኻ ዘይትመውት እዚ ኩሉ ጅግና ነርካስ ሕጂ ከምዚ ኮንካ ወ ባዕልኻ ዘይትመውት ኣይከኣልኩ ንብለኒ በቃ ድሕሪኡ ኣይፈትኽዎን ከመይ ድበለ እዩ ነይሩ ኣንበሳ እዩ ነይሩ ዳሓር ግን ፅንሕ ምስ በለ ዋድሓን ኣቦታ ኣግዲኣ ዘላ ኢሉ ንዓይ ወዲብኒ ለምለም ኣነ ወልደ ገባይ ኮንኩን ብስራሕ ኣትየ ድሕር ደኣ ፍቓድኩ ኮይኑ ዋም ቀደም ክንተሊኺ ብሓደ ንስራሕ ይብለኒ ዋይ ኣብ ሞፍተይ ሕራይ ኢልና ስራሕና ቀፂልና
2: ብድሕሪ እዚ ኣለም ምሳልሳይ ርእሱ ኣብ እንዳ ዮሃንስ ኣስገዶም በዓል ቤት ወይዘሮ ለምለም ምስጢራዊ ስራሕ ዘካይድሉ ምዕቆብ ይረኸቡ ኣለም ዘመድ እዩ እቶም ክልተ ኸዓ ከማዕሩኽ እቲ ከባቢ ፓራዲዞ እንዳ ሓሰማ ጦር ሰራዊት ዝመላለስዎ ስለ ዝነበሩ ኣይጥርጠረን እዩ ኣብ ጥቓኦም እዮም ነይሮም እቶም ክልተ ውፍያት በዓል ቤት ወይዘሮ ለምለምን እቲ ነታ ኣብታ ካንሸሎ ዝነበረት ሓረር ትበሃል ናይ እንዳ ቦይምባየ ኣስታላ ዝከታተል ወድን ከይርእዎም ኣብቲ ከባቢ ዝነበረ በለስ ይሕብኡ ነበሩ ንናብ ስርሖም ምስ ከዱ ኸዓ ንኽምገቡ ናብ ወይዘሮ ለምለም ይመፁ
0: ሓደ ከም ብልብል እዮም ድልዎ ነይረ ሓደ ንሱ እውን ካልኣይ እዩ ኣለም ይሽሙ ወዲ ቀሽን ድ ዝብልዎ ኣለም ይሽሙ ንሱ እውን ትክምብልብል ሓደ ተሳልሳይ ሳልሳይ ሕጂ ረሲዐ በር ነረንአን ኮአን ክምብልብል ሒዘ ኣለኹ ሳልሳይ ነርዎም ኢናቶም ፀውዒኦም ነርዎም ረሲዐዮ ሕጂ ዋላ ሓንቲ ኣይትፈርሕ ኣይትብል ሓዊ ስለ ዝኾነ መጀመርያ ያእት ነሮም እንድዮም ድሓር ግን ምእታዊ ኣይነብዝሒ ኢሉ ኣለም እቲ ምእታዊ ኣነኪይዎም ገዛና ውሽጢ ዘሎ ኣነኪይዎም በርኣትዮም ኣዕርክቲ ኮይኖም ኣዕሊሎም ኸዱ ዋላ ሓንቲ ዝፈልጦም የብሎምን ተፃዊቶም ኸዱ ብሓደን ምሳሕ ብሓደን ደረር
2: ኣለም ከሎ ንበዓል ቤተይ ሓዊ ስለ ዝኾነ ጽቡቕ ንሰርሕ ነርና ንሱ ምስ ከደግን ምስቶም ካልኦት ንኽሰርሕ ተጸጊመ በዓል ቤተይ ንፉዕ ሰራሕተኛ እዩ ብምስጢር ናይ ውድብ ስራሕ ክሰርሕ ኣብ ዘድሉ ቦታ ወፅአ ምስ ሰባት ክራኸብ ግን ኣሸጋሪ ኾይኑ ንሃገር ቀዳምነት ስለ ዝሃብኩ ተፋትሕና ብድሕሪኡ ነፃ ኮይነ ዝተላለኽዎ ኸተግብር ክኢለ ካብ ጓል 14 ዓመትን ከለኹ ስለ ዝጀመርክዎ ነቲ ስራሕ እፈትወየ ነይረ
0: ንፋታሕ ኮይኑ ስኻ ይፈትሕኒ እንታይ ስለ ዝኾንኪ እንታይ ስለ ዝኾንኪ ትፍትሕናና ኣነ ሓዳር ጸሊአ ሓዳርሲ ግብር ኣይደለኹ ንፋታሕ ኣይከውንን እዩ ድሓር ማሲ ኣንጻሪ ኢኻ ክሰርሕ ድሕር ዳ ክትፍታሕ ኮንካ ዘይፈትዎ ኢኻ ክሰርሕ ብዙሕ ኣነ ከምተ መን ትኸድኪተ እሱ ሓቂ እዩ ምክንያቱ ትፈትዎ ሓዳሩ ክፋታሕ ኣይደለየን ኣነ እውን ክፍታሕ ኣይደለኹን ግን ሃገር እንድሕር መፅስካ ትገብሮ ነገር የለን ሓዲኡ ምምራፅ እዩ ወይ ነብስኻ ምፍታው ወይ ሃገር ምፍታው እዩ ክልቲኡ ፈቲኻ ይከኣልን እዩ ኣይተኸኣለን ከም ዝፋታሕ ገርና ክንደይ ሃለ ክሓሊፉ ክንደይ ተቐጥቂጠይ ተቐጥቂጠይ ስጋ ዝኣኽለኒ ተቐጥቂጠ ኣይርስዖን እየ ብሓፍቲ ኣላ ኣብዚ ሲ ስራሕ ካብኣቱ ዘይኮ

0: ንኡኺ ሰርሕ እየ ቆልዓ ክትሕዘለ ኢለ ካብዓ ደምፂአ እያ ኣይሰርሐን ይኽእል ይኽእል ኣነ ንክትሕዘለ እየ ንእሽተ የላ ፀጋ ሓፍተይ ጅማ ብዘ ላ ሂጂ ክማና ኣላ ኣነ ሰበይቲ ጎበዝ ተባሂል ክሰር ኣይሰርሐን ይኽ ኣነ ከንተ ክሰርሕ ድሓር ምዃኑ ምስ ኣብየኒን ዓዲ ሰዲድያ እምበር ኣነስ ከም ድላየ ምእንታን ክወፅኦ ከምኡ ገረይ ሰሪሐ ዳ ኣብልዐኩ እምበር ኣነስ ኣይሰርሐን ይኽኢልኒ ኣነስ ክሰርሕ ኣይኮንኩን ካሊእ ስራሕ ነይረኒ ግን ኣይጣዓመን ኢልና
1: እዚታት ዓሊል ከይሮ ትፈልጢ
0: ኣይፈልጥን ኣነ ከምዚ ኣድቂቀይ ነገርክዎን ግን ከም ዝሰርሕ ነረ ኢለዮ እንታይ ክሰርሐ ስክዳ ክሰርሐኒ ክስክስ ኣይሰርሐን ኢሉ ኣይተቐበሎን ኣይመላእኩሉን ኣይኣመነለይ ኣነ ከ ኣይቆፀልኩሉን
2: ክልተ ምስ ወለድኩ ጠቕላላ ተፋትሐ ሽዑ ህይወት ፀንኪሩ ስድራይ እውን ባዕላ ዝገበረቶ እናበሉ ኣይሓገዙንን ሓቀም እዮም ከዓ
0: ክትፍታሕ ኣነ ካብ ዘና ሓወይ ትፈትዎ ይብለይን እንታይ ክስለ ዝኹን ክትፍትሕ ኣለኺ እንታይ ኮንኪ እንታይ እሞ እንታይ ስኽድኻ ንሱ ድኻ እንታይ ዘፋትሓ ኣለኪ እሞ ኣነ ይደልየኒ ስለዘዩ ዘለኽዎ ኣይዘልየኒ ሕጂኻ መጀመርያ ናብቲ ድሕሪ ተመሊሲ ቀደም እውን ከይፈተኮ ኢኻ መርሒኻኒ ፈቲኽዮስ ወሊድኪ ፈቲኽዮሲ ፅቡቅ ሓዳር መሪሕኪ ኢኺ ብዛዕባኡ ፅቡቅ ትኸድ ነርኩም ይኹም ሕጂግ እንታይ ስለ ዝኹን ክትፍትሓ ኣለኽ ብነብሰይ ኣይደለኽዎን ኣይደልን ፋትሓኒ እዘይፋትሕካ እንደግን ዒላ ኣላ ብዝቅድማና ናይ ጥልያና ኣብዚ ነራ ኣብዛ ዒላ ከእቲ ኢል እዩ ብሕፅር ዝበለ ወዲ እዋ ኣብይ ከይቲ ከይዳ ቆልዕቲ እዛ ኣነ ይቅበላኒ ስድራይ ንቕበላኒና ባዕላ ክትዕርቀከ እያ ጥራሕ ክዳን ኣውርደላ ኢሎም መሽዑ ሕራይ ለውሪድለ ታሽዓ መራንያ ነራ ቅርሺ ደይብል ካብ ገዛካ ክዳን ሓፂብካ ክትበልእ ቆልዓ ሓዚልካ ክትሓፅብ ስድራኻ ሕግዙካ ካብ ዓልካ ከተፈትሕካ ፍርቂ ደሞዝ ከይትህብካ ብደርጊ ፍርቂ ደሞዝ ነርኢ ባዕልካ ስለተፈትሕካ ከዓ ፍርቂ ደሞዝ የለን እዛ ገዛ እዚኣ ጥራሕ ክድፍለ እዚኣ ነራ ብሸቦቆ ነራ ኣብዚኣ ገዲፍኒ ከይዱ ንሱ ሽዱሽተ ወቕ ተመርዒዩ ሽዱሽተ ቆልዓ ወሊዱ ንደቀየ ንሰን ከዓ
2: ካብቲ ኣብ ጥቓና ዝነበረት እንዳስታላ ናብ ካምቦ ፖሊስ ክቦት ሸይጥ ኣገዛ ሃብቱ ትበሃል መሓዛይ ነይራ ኣነ ከዓ ነፃ ምስ ኮንኩ ካብቲ ኣብ ካንሸሎና ዝነበረት ሓሬር ትበሃል ላም እንዳቦይምባየ ምስ ኣኸዛ ክቦ ክሸይጥ ጀሚረ ሓደ ሳልስቲ ዝኸውን ነቲ ቦታ ኣለልየዮ ብድሕሪኡ ምስጢራዊ መልእኽትታተይ ጀሚረ
0: ሓንቲ መዓልቲ ፈትሸየ ንበር ፈትሸ ይፈልጥ ነረ ሓንቲ መዓልቲ ግን እንታይ እየ ገንዘብ ፅሒለ ዘንቢልያ ጨርቂ ነይርዋ ዘንቢልያ ኣብ ኣትያስ እንታይ ዘብፅሕ ገደ ይፈልጥ ኢለ ፍልጥ ክፍቶ ቦልኩስ ሽጉጥ ክፈቶ ቦልኩስ ቦምቢ ዋይ እንታይዛ እታ እዚ ኣታባ ማለት ግን ተሓጉሰ ብእውነት ስጋቅሽ ዝተሓጎስኩ ኣነሲ ወረቐት እዩ ዝመስለኒ ነይሩ ክብደት ኣለዎ ከምዚ ዓብዪ መፅሓፍ ገለ ከምኡ እዩ ዝመስለኒ ነይሩ ድሕሪኡ ግን በቃ ፍናን ኮይኑኒ እተኣነ ባነ ፍዕኢ ዘለኹ ኢለ ዋላ ዋላ ክብድ ተበለስ መፅሕፍቲ መዛግብቲ እዩ ዝመስለኒ ነይሩ ምስ ረእኹውን ግን መበርትዒ የ ኮይኑ ኣብዚኣ ኣላትካ ትኸይድ ኣብዛ በታ እዚ ኣብፅሓያ ትበሃል ናትካ ጨርቅላትካ ምሱእ ካ ኣላቶ ያ ጨርቅላ ኣብኣ ምስ በፃሕካ እሱ ይቅድም ደው ዝገብረልካ ዘንቢል ናይ ጣባ ናይቲ በዓል ትራበሎ እዩ ኣነ ኩቦ ካምቦ ፖሊስ ጥራሕ ድወስድ ነረ ካምቦ ፖሊስ ኣብኣ ፀንሐኒ ይቐበለኒ መን እዩ ኣይፈልጦ ጨርቂ ጥራሕ ኣላቶ
1: መን እዩ ዝህበኪ ብኸመይ ይህበኪ
0: ካብዚ ወዚኦ የወፍርዎ በዕል ኣለም ሶም እዮም ዝቡኒ ንዕሞን ሂብዎም እንድ ንዓይ ግን ንሶም ሂቡኒ ኣነ የብፅሕ እዎ ብገዛ ኣብ ገዛ እንዲኦም ዘለዎ ምሳይስ ዋላ ወፊሮም ውዓሉ ዋላ ኣብ ካሊእ ውዓሉ ኣብ ዝነበር ነሮም ናብ እዮም ዝመፁ
2: ወይዘሮ ለምለም ገዛ ኣብ ፓራዲዞ ጥቓ እንዳ ሓሰማ ከባቢ ላዳር እዩ ወተሃድራት ኣምሓራ ኣብ ጥቓ ስለ ዝደበሩ እቲ ቤት ኣይጠርጠርን ነይሩ ሓደ መዓልቲ ኣበ መገሻ ግን ሽግር ኣጋጠማም
0: ኣነዴሜታስ ኣብ ሽዱሽተ ወርሓ ክበፅሕ ከይደ ሓንቲ መዓልቲ ፈትሸ ምስኮትኩ ሒዘይ ነረ ወረቐት እያ ሽዑብታ ንቲ ክነውፅኦ ኢላና ኣብዛ በርበረ ፀሊም ዝኩሉ ካብ ሰንዓፈ ካብ ደቀ ምሓረ ወፂአይ በርበረ ፀሊም ነራ ደቀ ምሓረ ውፅእ ምስ በልካ ዓቐብ ምስ ወፃእካ እታ በርበረ ፀሊም ስጋዕ ሕጀ ድዝክራ እምበር ኣነይ ኣይወፅእ ንዓዲ ንዓዲ ከይድኒ ሓንቲ መዓልቲ እየ ከይደ ኣብዚ ኣብ 8 ዓመት እየ ከይደ ንዓዲ ከይድኒ ሸዓ ግን ንዕድለይ ከይደ ከዓ ንቂፍ ምስ ኮድኩ ካብ ፀኒሓት ነታ ስራሕ ካብ ኣቕሓሒዛ መፅእየ ግን እንደአ ጓልያ ፈታሽት ድሓር ግን ኣብታንቲ ደይኮነ ብታንቲ ውፅአ ወፅኡ በቃ ኣይረኸበትንን

0: ኣብ ነብሰ እትየ እዮ ጉማ ኣለዎ።
1: ካልእ መዓልቲ እውን ኣብ ከባቢ ጣባ ንብረት ኣረኪባ ንብረት ተቐቢላ እናተመልሰት ሲቪል ዝተኸድኑ ድህንነት ረኣይዋ እናተኰሱ ኸዓ ደድሕሪ ኣጐየ እዩ
0: ምቐተሉኒ ክሕዙኒ ግን ንሶም ብኢድእዮም ክሕዙኒ ንደልዮም ብኢድ ክሕዙኒ ግን እታ መዓልቲ ስለ ዘይኣኽለት ኣብዛ ናይ ትረቦ እዛ ናይ እንታያ ዘላ ስራሕ ትርከባ ቸላቦሮ ተዓቐብ ኣብተን ኣንስ ኣትየ ኩላ ተኽስሙ ሰምዐት ካ ፋሒላ ሃዲምና በቃ ወላ ሓንቲ ኣይተተሓዝኩን ሸዓ ግን ክትሓዝ ይኽእል ነረ ክሕዙኒ ዝኽእሉ ነይሮም ንሶም ክሕዙኒ ክቐትሉን ይኽእሉ ነይሮም ክሕዙ ብኢድ ክሕዙኒ ስለ ዝደለይ ግን እታ መዓልቲ ከዓ ስለ ዘይኣኸለት ወፅየ ምስአን ተፀሚረ ወፅየ ቀዳሚተ ተኽዳነ ውፅየ እያ ተኸዳነ ውፅየ ደርብያ ቀይሕ ከምዚ ፍራት ፍራት ደላታ እያ ነራ እንዳኸድከ ውፅየ እያ ተኸዳን ዝባን ምስ ወፅኹ ተኸዳን ደርብየ ምስአን ተሓወይሰ ንሶም ከ ንቁልቁል ወሪዶም ብኣ ከዓ እስካላ ስካላ ላ ንታሕቲ ንሶም ከዓ ንታሕቲ ወሪዶም ናብኡ ተዘላግስ ኩልና ዝፍትሽና ምርኸቡኒ ወይታ ዘንቢል ንካሊእ ክርክባት ኮይነ እምበር ምሳይ ኣላ ምሳይ ኣላ ዘንቢል ሰብ ንገዛይ ክኸድ ምስ ደለኩ እግሪ ኣብየን እዎ ኣብየን ብሓይሊ ብቻ ከምዘይ ብፅሐ የለን ገዛይ በፂሐ እየ በፂሐ ከምዘይ ብፃሐ የለን በፂሐ እምበር እግሪ ኣብየን።
1: ሓፋሽ ውድባት ደቂ ኣንስትዮ ጥኑሳትን ከለዋ ተታሕዛ ኣብ ማርያም ግቢ ድማ ኣተዋም
0: ዝኣለም ዝብለካ ግን ክንብልብልን ብፆትና ተታሒዘን ኣለዋ ኢልኒ ተታሒዘን ሕጂ ንሰን ብዝያዳ ስለ ዝፈልጠን ዝኣለም እዘን ኣዴ ገርግስ እየን ሽመና ኣዲኣ ጓል ሻምበል እያ ጓል ብሉስያ እያ ሰብኣይ ሃዲሙ እሳ ተታሒዛ ነብሶ ፀርያ ነራ ተረሽና ተቆልዓ ሂቦመን እታ ስልጣንያ ተመሊሱ ተረሽና ኣብኡ ሓሪሳ ተቆልዓ እታ ምስተሓረሰት ግን ንዓ ኣረሽኖማ ተቆልዓ ሂቦመን እጂ ታሪክ በልዋ ኢለን ኣዴ ገርግስ ብዝኾነ ዓብያ ናፅነት ምስኮነ ከዓ ኣቦኣ መፂ ወሲድዋ ኣብ ደገ የ በይ ዓዲ ንድዒ ኣቦኣ መፂ ወሲድዋ ሓንቲ ከዓ ኒአ ጓል ዛግር ነዛ ምልእተ ጓል ሓፍታ ምልእተ ዚ ሰይቲ ክብረ ኣብ ኣብዚ ጓል ዛግር እያ ክልትኤን ብሓንሳ እየን ተኣሲረን ክልትኤን ብሓንሳ ተርሲነን ተረሽናን ከዓ ስኻ ቆልዓ ግዲፈ እያ ድሕርን ቃብኣ ሓሪሳ ግባ ሓሪሳ ሓር ተረሽና ንሳ ተረሽና ንክልቲ እየ ንፈልጥ በቃ ብገፅ ግን ኣይፈልጠን ግን ንሶም ዘንብፀተይ ከም ኣኢሎምኒ እስታይ ኮይ ካብ ሰለስተ ንላዕሊ ስለ ዘይተፋለጡ እምበር እዚአን መሳርሒት ናይ ኣነረን ኢሎምኒ ከምዚ ኣለን ተኣሲረን ኣለዋ ተረሽነን ከ ኢሎምኒ ድሓር ምስ ተረሸነ ነብሰ ፀር ከለዋ ኣትእየን ኣብኣ ሓሪሰን ቆልዓ ምስ ተወለደ ከዓ ቆልዓ ሂቦም መንስ ዝርአን ሰን ተረሽነን
1: እዚ ተግባር ንወይዘሮ ለምለም መሊሱ ኣሕረና እተን ብቕሉዕ ገጽ ዘይትፈልጠን መሳርሕታ ምዃነን ገመተት። በዚ ከይተዳህለት ክልተ ደቃ እናዓበየት ዝተውሃባ ምስጢራዊ ስራሕ ብጉቡእ ዓመመት
0: ንሰለስተ መዓልቲ ይሰርሕ ስራሐ ምስ ወደቕኩ ከዓ ተውሃብኩ ዕማ ምስ ተወደቕኩ ከዓ ገዲፈ ይጣዓመንን ኢለ ከዓ ገድፎት ስራሕ ንሰለስተ መዓልቲ ንብዙሕ መዓልቲ ሰሪሐ ኣለኩ ኣብ ሓደ ባር ኣብቲ ተኣዘዝክዎ ይሰርሕ ከምቲ ንደልየ ምስ ኮነ ከዓ ገዲፈ ይወፅእ ካብ ሰለስተ መዓልቲ ግን ኣይሓልፍን።
2: ኤርትራዊት ኣደ ማለት ንዓይ ኣብ ሂወጠይ ኩላታ ኤርትራዊት ኣደ ዘይትድገማ ደ እያ ዘይትድገማ ደ ታሪኻ ፅንዓታ ኩሉ ነገራ ኣነ ሕጂ ከም ቢንያም ከመገልጋለ ነዚ ህዝቢ ነዚ ዚ ከምዚ ዓይነቱ ህዝቢ የገልግል ምዃኒ ኣዝየ እዩ ዝሕጎስ ብጣዕሚ እዩ ዝሕጎስ።
1: ድሕሪ ናፅነት ብሃማደይ ኣብ ዝተወደበ ስልጠና ኢደ ጥበብ ትሳተፍ ዝነበረት ወይዘሮ ለምለም ውፅኢት ናይቲ ትምህርቲ ኣብ መመረቕታ እዛ እንዕዘባ ዘለና ኣብ ማእከል ሰፍኢ ዝተሰርሐት ጥበብ ኣበርከተት
0: 1,000 ልኡል ገብረ ኣሰሊማ ምራቅ ከለና ንምሃሪና ነርና 1,000 ተሰሊሚ እዎ ስራሕ ንምሃርኒና ነርና እዛ ስፈ ግን ዝኣርማመ ንኽእላ ኢሎም ተባሂልና ማለት እዩ ኣነ ክፍትን የለ ማለት ኮይናሃለየ ከዓ ኮይናሃለየ 1,000 ተሰሊሚ
1: ኣብ ፓራዲዞ ካብ ረፈረንደም ጀሚራ ኣብ ዝተፈላለየ ከም ናፅነት ዝኣመሰለ ሃገራዊ በዓላት ዓመት መፀ ኣብ ስራሕ ተሳታፊት ምዃና ኸዓ ፈለጥታ ይዕልላም
2: ኣዴ ለምለም ክገልጻ ከለኹ ከም ኩለን መራሕቲ ጉጅለታት ኣብዚ ንኡስ ዝወ ፓራዲዞ ከምኦም ኮይ

0: ነታይ
1: ማስ ድልየተ እዩ ዋላ ሓንቲ ዝገደደኒ ሰብ የለን። ደስ ኢልኒ ኣሰርሖ ናይ ኣማደ ብዙሕ ገረይ ናይ ህግደፍ ከዓ ልዕሊ 10 ዓመት
2: ወይዘሮ ለምለም እቲ ቅድሚ 5 ዓመት ዝጀመረቶ ስራሕ ንደቃ እውን እንተኾነ ክሳብ ሎሚ ኣዕሊላቶም ኣይትፈልጥን። ብቆልዑናን ከለና ምስጢር ምዕቃብ ድሕነት ምዃኑ ምስ ተነገርናን ምስ ተምሃርናን በቃ
1: ሓንቲ ነገር ክንሓተ ክኸይ ትኹሪ ዮሃንስ ንኸዶሞ ጓልቀሺ ከድ ሓንደ ቀኒያ ኢሉ እነብዕ ንስኽ ግን ዘይትነብዕ ኢሎምኒ ዋ እዚኣ ናይ ክልቴና እያ ትምልከት ንኣኹም ኣይትምልከትን እያ ኣይኩርን እየ እዚኣ ንዓይኒ ዮሃንስን እያ ትምልከት ድሕሪ ጅ ከይደግሙ ለኢለ እዮም ሓራይበል ኢሎም ገዲፎማ 4 መዓልቲ ደገብር ይኸውን 5 መዓልቲ ንድዕሉ ከምኡታት እንታ ጓለይ ነጊረ እያ ትማል ደው ኢላ ከዓ ንምልጌት ሓወይ ነጊረዮ ገሪምዎ እዩ ዘሎ ኢላሃኒ
2: ኣብ ኤርትራ ናጽነት ክውን ንምግባር ብዙሕ ነገር ይተፈጺሙ ብጅግንነት ዝሓለፉን ጌና ብህይወት ዘለውን ኣብ በረኻን ኣብ ከተማን ዓብዪ እጃም ተጻዊቶም እዮም።
0: ንዓይን ነቶም ከምዚ ከማይን ዝኣመሰሉ መንእሰያት ነዛ ሃገር እዚኣ ንስለዛ ሃገር እዚኣ ክሳብ ዛ ሰዓት እዚኣ ኩሉ ነገራቶም ደወፍ እዩ ዘለዉ ዓብዪ ትምህርቲ እዩ። ምክንያቱ የፅናዓካ መሊሱ ነዚ ክሓልፍ ኢልና ፅባሕ ክርህ ኢልና ንኸዶ ንጓዕዞ ዘለና ጉዕዞ ሲ ሓደ ኣዝዩ ዝፅናዕካ ኣደለኖም ቀፃለ ክትዕላ ከለኻስ ንሓደ ረሲ ትሕድሰካ ኮፋ ቢልና ንኩሉ ናዴታትና እንተነዕለን ነርና ነናተ ናብ ውሽጠን ዓቂሮንኦ ዘሎ እንተነዕልለን ነርናስ ካልእ ነገር ኣሎ ማለት እዩ። ስለዚ ነቲ ሒዝካዮ ዘለካ ኣነ ንዓይ ከምቢና መጠን ነቲ ዘለኒ ሓይሊ ሃገራውነተይ ስመልሱ ክብርኽ ኣዝዩ ዝሕግዘኒ ናይ ኣደይለምለም ይኹን ናይ ሓፈሻ ናይ ኩለን ኣዴታት ናይ ኩለን ወለዲ ኤርትራ
2: ወለዶ ሎሚ ዋጋ ትማሉ ፅቡቅ ገይሩ ክፈለጥ ታሪኹ ክዕቅብን ሰነዳት ክፍትሽን ኣለዎ። ወለድና ታሪኻዊ ቅርሲ እዮም ድሕሪ ምባል
0: ስለዚ ከም መንእሰያት ንኩልና ምክንያቱ ፀኒዕና ሓይልና ኣብቲ ኣብ ነፍሲ ወከፍ ተዋፊርናሉ ዘለና ዓላማ ዝያዳ ሓይልና ዝያዳ በርትዕና ምክንያቱ ካብዚ ክንሰምዖ ፀናሕና ዛንታ ንድሕር ክንርኢ ክኢልና ሲ ማዕሪ ክንደየን ነዛ ሕጂ ብሓላፍነት ተሰኪምና ንኣልያ ዘለና ሃገር ኣረኪበናና ሲ ብጣዕሚ እዩ ዝረኣየካ ዋጋ እን ከፍ ኢለን መስዋእቲ እን ከፍ ኢለን ከፊላቶ ዘላ ደለምለ መስዋእቲ ካልኦት ከም ኣዝኣመሰለ ኣዴታት ንኸፈልኦ መስዋእቲ ክትሪኦ ከለኻ ነዛ ሃገር ክንሕልዋ ነዛ ሃገር ኣፅኒዕና ክንሕዛ ሓደ ሓያል መልእኽቲ እዩ። ምክንያቱ ረዚን ታሪክ እዩ ዘለና ታሪክና ፅን ምባል ከዓኒ ኣብዚ ብፍላይ ኣብዚ እዋን እዚ ኣብዚ ዘሎ ሕጂ ሓያል ዝኾነ መድረኽ ነቲ ኤርትራውነትና ዝያዳ ከም ዜጋታት ክንኮርዕ ክንሕበን እንቋዓ ኣባ ካብ ኤርትራ ተወለድኩ እንቋዓ ኣባ ካብ ኤርትራዊት ማህፀን ተወለድኩ ዘብለና ታሪክ ከም ዘለና እዚ ኣጋጣሚ ናይ ደለሎም ዓብ ትምህርቲ እዩ ንመንእሰያት ኢ ዘኣምናነ

ክቡራት ተኸታተልትና ስዕቡ ዝቕፅልቲ ሕዝቶዎ መደብና ንኡስ መረብ መቓልሕ መንእስያት እዩ። ኣብ ንኡስ መረብ መቓልሕ መንእስያት መንእስያት ኣብ ዝተፈላለዩ ሞያን ትምህርትን ዘለዎም ፍልጠት እንታይ ከም ዝመስል ዳሲሳ ናብ ከም እትቐርብ ንኡስ መረብ ትሕዝቶዎ መደማገርያ ንሎሚ ኸ ኣብ ምንታይ ሞያ ዘሎ መንእስያት ኣሕዛትና ቀሪባ ዘላ ንምሉ ምክታል ናብታ መደብ ከስክረኩም

0: ፖሊሲ ምምዕባል ሰብኣዊ ዓቕሚ ጽላት ጥዕና ሓደ ካብ ቀዳምነት ቀዳምነታት እዩ። ነዚ ክውን ንምግባር ሚኒስትር ጥዕናን ኮሌጅ ጥዕናን ብዝገብሮ ውህድ ፃዕርን ተወፋይነትን ኣብ ስርዓት ጥዕና ደርማሳዊ ለውጢ ክርአ ኽኢል እዩ። ኮሌጅ ኦሮታ ስነፍልጠት ጥዕና ኣስመራን ቤት ትምህርቲ ተሓጋገዝቲ ነርስን ንትካላት ጥዕና ዘገልግሉ ተምሃሮ ተቐቢለን ብቑዓት ሰብሞያት ጥዕና ንምግባርን ኣብ ባይታ ዝትርጉምሉ መድረኽ ንምፍጣርን ብክለሳ ሓሳብን ግብርን ኣምሂረን ዓመታዊ ንመምረቕታ የብቃዕ ኣለዋ። ኣብነት ውፅኢት ናይ ሓያል ፃዕርን ትምህርትን ሞያውያን ሓካይም ኣብ ምምላእ ጠለባት ሕብረተሰብ ተባጻሒ ምዕሩይን ርትዓዊ ጥዕናዊ ኣገልግሎትን ኣብ ምሃብ ልዑል እጃምን ኣበርክቶን ይገብሩ ኣለዉ። ህዝቢ ስሉጥ ብቑዕ ደረጃኡ ዝተሓለወ ኣገልግሎት ረኺቡ ዝተማልአ ጥዕና ብምውናን ኣብ ኩለንትናዊ ምዕባለ ሃገር ዕዙዝ ኣበርክቶ ዝገብረሉ ባይታ ንምጥጣሕ ሓደ ካብ ዕላማታት ሚኒስትር ጥዕና እዩ። ኣብ ዝተፈላለያ ዞባታት ተደኪነን ዝርከባ ዞባውያን መወከሰ ሆስፒታላት ኣብ ሕቕፈን ዝርከቡ ኣባላት ሰሙያ ጥዕና ብሓፈሻ መንእስያት ከዓ ብፍላይ ኣብ ዕለታዊ ንጥፈታት ስርሖም ልዑል ኣበርክቶ ይገብሩ ኣለዉ። ኣብ ዞባዊ መወከሲ ሆስፒታል ከረን ዝተመደቡ መንእስያት እውን ሓደ ኣብነት እዮም።
1: ብዓይነት ሰብ ክንሪኦ ከለና እቲ ከምቲ ስፍሓት ኣገልግሎቱ ዝተፈላለየ ዓቕሚ ሰብ ኣለና ማለት እዩ። ጆን ኣብዚ ካብቲ ዝተሓተ ክሳብቲ ዝለዓለ ዓይነት ሞያ ዝሓዘ ብርክት ዝበለ ሰብ ኣለና። እቲ ዓይነት ሰብ በብግዜኡ እንዳተዝምደበና ዝምደቡና ሰብ ሞያታት ኣለዉና ማለት እዩ። እዚኦም ኩሎም መንእስያት ኮይኖም ነቲ ስራሕ ከዓ ካብ ግዜ ናብ ግዜ እንዳተክእዎ ዝኸዱ ዘለዎ እዮም ማለት እዩ። ብሓፈሻ እቲ ዓቕሚ ሰብና ክንሪኦ ከለና ኣብ ሰብ ሞያ ጥዕናን ተሓጋገዝቲ ኣባላትን ተባሂሎም ኣብ ክልተ ዝምቀሉ ኮይኖም እቲ ናይ ሞያ ጥዕና ዝሓዙ ብጠቕላላ 286 ኣባላት ክህልውና ከለዎ ካብዚአን እተን 159 ደቂ ኣንስትዮ እየን ማለት እዩ። ኣብቲ ተሓጋገዝቲ ኣባላት ዝበሃሉ ከዓ 218 ተሓጋገዝቲ ኣባላት ኣለውና ማለት እዩ፣ ወይ እዞም ኣድሚኒስትራቲቭ ስታፍ ኢልና ንፅውዖም። እዚኦም ከዓ 218 ብቁፅሪ ክኾኑ ከለዎ ካብኣቶም እተን 176 ደቂ ኣንስትዮ እየን፣ እተን ዝበዝሓ ደቂ ኣንስትዮ እየን ማለት እዩ። ስለዚ ብጠቕላላ ክረአን ከሎ ሰብ ሞያ ጥዕናን ተሓጋገዝቶምን 504 ኣባላት ኣለዉ ኣብዚ ዞባዊ መወከሲ ሆስፒታል እዚ። ደቂ ኣንስትዮ ካብቲን ክንሪኦን ከለና እተን ዝበዝሐ ሚእታዊት ሕዛ ወይ ዝበዝሐ ቁፅር ሕዛ 335 ይኾና ማለት እዩ። ብዕድመ ከፋፊልና ክንሪኦም ከለና እቲ ዝበዝሐ ዓቕሚ ሰብና መንእሰይ ማለት እዩ። ብሰዓት እዚ ብሚእታዊት ክንሪኦ ከለና ካብ 65 ሚእታዊት ኣብቲ ናይ መንእሰይ ክሊ ዕድመ ዘለዉ ኣባላት እዮም ማለት እዩ። ብዘርጋሓ ክንሪኦ ከለና ኣብ ኩሉ ዓይነት ዲፓርትመንታት ኣለዉ ወይ ኣብ ኩሉ ዋርታት ኣለዉ። ካብቲ ዝቐለለ ወይ ተራ ኮንካ ክሳብቲ ዲፓርትመንት ሄድ ኮይኖም ዝሰርሑ ዘለዉ ብዙሓት ኣባላት ኣለዉና ማለት እዩ። እቶም ትዝበዝሐስ በቶም መንእስያት ተታሒዙ ዘሎ ኢልና ክንዛረብ ንኽእል ማለት እዩ።
2: ቀደም ክትሪኦ ከለካ ሓላፍነት ዝሕሰብ ቅርብ ዕብ ዝበለዩ ነይሩ ኣብ ግዜ እዚ መንእሰይ ዝሕዞ ዘሎ እቲ ባይታ ማለት እዩ። ሕጂ ንሓ ካብኦም ዝወሰድናያ ነገራት ኣሎ ካብቶም ቅድሜና ዝነበሩ ዓበይቲ ሰባት ማለት እዩ። ሳይንስ እውን ካብ መዓልትና መዓልት ተቀያየረ ስለ ዝመፅእ ኣሎ እቲ ለውጥ ኣሎ መንእሰይ ዘምፅኦ ኣሎ ዳሕር ከዓ እቲ ጉልበት ኣሎ እቲ ምጉያይ ኣሎ ስ ኣብዚ ሰዓት እዚ ክንሪኦ ከለና እቲ ዝበዝሐ ፓርቲ ብመንእሰይ ዝዕየ ዘሎ ኣብዚ ከዓ ከምኡ ማለት እዩ ከም ኢና ንከይድ ዘለና።
0: ዞባዊ መወከሲ ሆስፒታል ከረን ኣብ ግዜ ምግዛእቲ ጥልያን ብ1936 ከም ዝተደኮነ ይሕበር። በብእዋኑ ዝተፈላለዩ ህንፃታት ይውንን ከም ዝነበረ ድሕርና ፅነት ብዝተገብረ ወሰኺ ህንፃ ድማ ነዚ ሕጂ በፂሕዎ ዘሎ ደረጃ በቂዑ ይርከብ። ካብ ግዜ ምግዛእቲ ጥልያናት ሒዙ ኣብ ዝቐፀሉ ተኸታተልቲ ስርዓታት ስሉጥ ኣገልግሎት ጥዕና ዝህብ ዝነበረ እዚ ሆስፒታል ሓደ ካብቲ ኩናት ዝካየደ

0: ሰባት ህይወቶም ክመርሑን ክነብሩን ብቐዳምነት ጥዕና የድልዮም። በዚ መሰረት ትካላት ጥዕና ምዕሩይ ማሕበራዊ ኣገልግሎት ኣብ ኩሉ ቦታ ንምዝርጋሕን ንምርግጋፅን ደረጃ መነባብሮ ዜጋታት ንምምሕያሽን ካብቶም ኣብ ንጡፍ ዕዮ ዝርከባ ዘለዋ እየን። ዞባዊ መወከሲ ሆስፒታል ክረን እውን ኣብ ነፍሲ ወከፍ ዓመት ኣብ ዓውዲ ሕክምና ትምህርቶም ዝዛዘሙ ምሩዓት መንእስያት ብምቕባል ጥዕና ሕብረተሰብ ኣብ ምርግጋፅ ልዑል እጃም ትገብር ኣላ። ዞባዊ መወከሲ ከም ምዃኑ እውን ካብ ዝተፈላለየ ንኡሳን ዞባታት ዓንሰባን ካልኦትን ሕክምናዊ ሓገዝ ዘድልዮም ትቕበል። ዝበዝሕ ኣገልግሎት ሕክምና ማለት ክሳብ 95 ሚእታዊት ኣብዛ ሆስፒታል ከም ዝፍፀም ክሕበር እንከሎ ዝተረፈ 5 ሚእታዊት ንዝለዓለ ሕክምና ናብ ሃገራዊ መወከሲ ሆስፒታል ኣስመራ ከም ዝለኣኹ ይግለጽ።
1: እዚ ሞያና ኣዝዩ ክቡር ሞያ እዩ ክቡር ሞያ እዩ ነዊሕ ዓመታት ኢና እውን ተማሂርና ኣሎ። ሕጂ እቲ ተማሂርካያ ፀናሕካ ኣብዝሃንደበት ምስቲ ዘሎ ሕሙም ማለት እዩ። እቲ ኣብ ትምህርቲ ጥራይ ትፈልጦ ነበርካ ብግብሪ ክትሳተፍ መጀመርካ ውን ብዙሕ እናተማሃርካ ኢካ ትኸይድ። ኣብቲ መጀመርታ ውን ሳላቶም ልዕሌና ዝፀንሑ ሲነር ንብሎም ንሕና ብልምዲ ብተመክሮ ልዕሌና ከማና ሞያ ሒዞም ከሎ ብተመክሮ ግን ልዕሌና ብናቶም ሓገዝ ኣብ ዝበፂሕና ኣለና። መዓልታዊ እንዳተምሃርካ ኢካ ትኸይድ ፍሉይ ነገራት እንዳረኸብካ ትልዕለና እቲ ብዙሕ ንገብሮ ንኽእል እንዳገበርና እቲ ካባና ልዕል ዝበለ ነገራት ድማ ነስመራን ሪፈር እንዳገበርና ድማ ፅቡቅ ኢና ንሰርሕ ማለት እዩ።
2: ኣብ እዚ ሆስፒታል ታሕቲ ኢና ነርና ቅድሚ 4 ዓመት ሓድሽ እዚ ባይታ እዚ ተፈጢሩ ዘሎ ማለት እዩ። ሕጂ ዳርጋ እዚኣ በይነ ሆስፒታል ክትብላ ትኽእል ኢኻ ብኩሉ ነገራ ማለት እዩ። ሕጂ እቲ ስታፍ እቲ ምስ ሕሙም ዘሎ ኣቀራርባ ይኹን ሓገዝን ብጣዕሚ ፅቡቅ ኢና ንዓይ ዘለና ማለት እዩ። እቲ ሳፍሲ ኩሉ ክሰርሕ ክሕግዝ 24 ሰዓት ድሉ እዩ ማለት እዩ።
3: ኣብዚኣ እንዳ ዓይኒ ብፍላይ ማለት እዩ ኣብዚኣ ዘለናያ ዋርድ ክሪኣ ከለኹ እቲ መንእሰይ ብጣዕሚ ሻሎ ደስ ዝብለካ ሓደ ንበዓሉ እቲ ዘሎ ቲም ወርክ እዩ። ኩሉግዜ ናይ ስራሕ ናይ ጥዕና ኩሉ ግዜ ናይ ሓባር ስራሕ እዩ። ምስቲኦም ኩሎም ዘለዋ ዋርድታት ተሓባቢርካ ትገብሩ ኢኻ። ንኣብነት ሓደ ሑም ክመፀካ ከሎ እዚኣ ኩሉ ግዜ ምስ ሜዲካል ዝተተሓሓዘቲ ኮይኑ ምስኡ ከኣስኻ ኣታሽ ትገብሮ ምስቲ ሜዲካል ተሰጋግሮ ሕጂ እቲ መንእሰይ ኣብ ዘሎ እንድሕሪልና ሕጂ ኣብዚ ክትሪኦ ከለካ ብጣዕሚ ብዙሕ ነገራት እዩ ዝስራሕ። ንኣብነት ሕጂ እቲ መንእሰይ ድሌት ኣለዎ ከምዚ ዝበለ ናይ ሄልዝ ኤዱኬሽን ህዝብህን ቅሕድ እዩ ወላ መፂኡ ኣብ ስራሕ እውን ዝኾነ ነገር ሕጂ ንሕና እዝናተይ እዝናትካ ኣይባሃልኒ ኣነ ሓኪም ኮይነ ኦርደር ዝገበርክዎ ክሳብ ዝገብሮ እውን ኣይፅበየኒ። ንኣብነት ሕጂ ኣነ ክፅሕፍ ከሎ ፕሪስክሪፕሽን ይፅሕፈለይ ሓደ ምስቲ ስራሕ ዘሎ ዶ ናተይ ኣይኮንና ይብኒ። እቲ ክትሪኦ ከለካ ድሌት ኣለዎ ኢገርነስ ኣለዎ ብጣዕሚ ሻሎ ደስ ይብለካ ክትሪኦ ከለካ። ካልኣይ ንባዕሎም ሕጂ እዚኦም ተምሃሮ ዝረአኸዮም ድሕሪኹሞም ኮይንኩም እዞም ናይ ግላስ ኣለው እዎ እዚኦም ተሓጋገዝቲ ነርሰ ሕጂ ኣብዚ ክትሪኦም ከለካ ብጣዕሚ እዮም ድሕግዙካ ኩሉ ማለት እዩ። ብፍላይ ኣዚ ውንዲ ድረስ ይንቁስ ልምሕካም ኢልካ ኣብዚ እውን ንዓና ኣሲስት ገብሩና ዝኾነ ከምዚ ኣክሲደንት ክነጥ ከሎ ብጣዕሚ ሕጂ ተመንእሰይ ድሌት ኣለዎ ብጣዕሚ ይሕጉሰካ ኣነ ኣብዚ መፂ ክሪኦ ከሎ ኣብዚ ሆስፒታል ከረ ብጣዕሚ ሻሎ ክሰርሕ ድሌት ኣለዎ።
0: ዞባዊ መወከሲ ሆስፒታል ከረን ዓመታዊ ተኸቲልዎ ዝኸይድ ውጥን ስራሕ ኣለዎ። ነዚ ንምርግጋጽ ኩሉ ኣባል ንራእይ ተልእኾ ዕላማን ክብርታትን እቲ ትካል ዓቂቡ ኣብ ባይታ ንምትግባሩ ብግብሪ ይስርሓሉ። ልዕሊ ኩሉ ብሓባራዊ ዕዮ ኣድማዓ ስራሕ ይዓሙ። ካብ ዓበይቲ ሰብ ተመክሮ ሓካይን ሞያዊ ፍልጠት ይቐስሙ። ንስራሕ ቀዳምነት ሂቦም ድማ ይዓዩ።
4: ኣብ ናይ ትምህርቲ ዓለም ትረኽቦ ፍልጠትን ኣብ ባይታ ወሪድካ ትረኽቦ ፍልጠትን ክልተ በበይኑ እንድዩ። ብቴዎሪ ኢኻ ክትፈልጥ ትኽእል። ኣብ ባይታ መፅኢ ካብቲ ግብራዊ ስራሕ ክትሳተፍ ከለካ ግን ርእሱ ተኸኣለ ፍልጠትን ተመክሮን የድልየካ እዩ። ሕጂ ንሕና እንታይ እዩ እቲ ካብ ቴዎሪ ቀሲምናዮ ዝመፃእና ኣብ ባይታ ክንሰርሓሉ እቶም ቅድሜና ዝፀንሑ ዓበይቲ ንሶም እዮም እቲ እግሪ ኣትኪሎምና ናትሒዞምናን ማለት እዩ። ንሕና ከዓ ነዞም ብሕጂ ተሓደስቲ ተመዲቦም ዝመፁ ከዓ እቲ ኣገባብ ኣሰራርሓ ኸውን እቲ ኣብ ስራሕ ዘለካ ፍልጠት ከመይ ጌርካ ትዕብዮ እንታይ እንታይ ክትግብር ከም ዘለካ ንሕና ከዓ በተዓቕምና ነቶም ሓደስቲ ዝመፁ ከዓ እንዳሰጋገርና ንኸይድ ኣለና ማለት እዩ።
1: እንታይ ኣብዚ ሕጂ ብብዝሒ ሲ እቶም ከም ዝበልካዮ መንእሰያት ኢና ኩልና ማለት እዩ። ካብኡ ናብኡ ኸማን ተን ኣዋል ንበዝሕ ንምዋልድ ወኪለ ማለት እዩ። ማር እቲ ምስ ኣብ መንጎና ዘሎ ምትሕባር ኣዝዩ ዓብይ እዩ። ማራይና ንሰማማዕ ኣይንገዳድዐን ኢና ኩሉ ደስ እዩ ዝብለካ ብሓቂ ነቲ ሞያስ መመሊስካ ምትፈትዎ ገብረካ ነንሕድሕድና ሲ ምስ መንእሰያት ዲና ኮይና ዋላ እንታይ ማራይና ንረዳዳእ

0: እቲ ስራሕ ከዓ ምስ መፀ ከምዚ ናይዚ ናትዩ ከይተባሃልካ ይህን ምሂን ተባሂልካ ሽዑ ንሽዑ ኢኻ ትውድኦ ከም ትሪኦ ዘለካ ብዙሓት እዮም ዝመፁና ካብ እዚኣ ሪፈራል ሆስፒታል ስለዝኾነት ካብዚ ከባቢ ናይ ዘባዓን ሰባት ካብ ጋሽዋርካ ከይተረፈ ሪፎር ተባሂሎም ናብ ዝመፁና እዮም ብብዝሒ ማለት እዩ ዝተፈላለየ ኬዝ ገለ ደንጊኦም ገሊኦም ኣብ ሰዓቶም ይመፁና እዮም ግን ነቲ ኩሉ ዝመፀ ድሓን ኢና ቁርብ ኣብ ንብረት እንተዘይሓፂርና ነቲ ዝመፀ ብዝግቡእ ሓኪምና ኢና ነፋኑ ማለት እዩ
1: ኣብ ሕክምና ሓደ ኣባህላ ኣሎ ማለት እዩ ዝባህላ እዚ እንታይ እዩ ሕክምና ናይ ቲም ወርኪ ዝበሃል ኣዘራርባ ኣሎ እዚ ናይ ሓባር ስራሕ እዩ ናይ ጉጅለ ስራሕ እዩ ማለት እዩ ሕጂ ካብዚ ቲም ወርክ እዚ ሓደ ኣባል እንተጎዲሉ ወይ ሓደ ኣካል እንተጎዲሉ እታ ስራሕ ተቋሪፃ ኣላ ማለት እዩ ስለዚ እዚ ክተረጋገፅ ክትክእል ኣለካ ሓደ ሆስፒታል ወይ ሓደ ትካል ጥዕና ከም ትካል ጥዕና ይቕፅል ኣሎ ክትብል ትኾንካ ማለት እዩ ከም ኣቐዲምና ዝጠቐስናዮም ኩሉ ዓይነት በዓል ሞያ ኣሎ እዚ ማለት እዩ ስፔሻሊስት ኣለዎ እዚ ሓፈሻዊ ሓካይም ኣለዎ እዚ ካልኦት ሞያታት ናይ ጥዕና ተፈላለየ ብነርሲን ይኹን ብካልእ ሳፖርቲቭ ዲፓርትመንት ናይ ፋርማሲ ናይ ላቦራቶሪ ናይ ራዲዮሎጂ ወዘተወዘተ ኣለዉ ማለት እዩ እዚ ኩሉ ከም ሓደቲ ሕሙም ኣገልግሎት ክረክብ ተኮይኑ ነዞም ኩሎም ኣብ ዝተፈላለየ ግዜ ክረኽቦም ኣለዎ ማለት እዩ ስለዚ እቲ ስራሕ ዋላ ተዘይደለካዮስ በዓል እዩ ናብቲ ቲም ወርክ ዘእትወካ ማለት እዩ ተወሳኺ እንታይ ኣሎ ብፍላይ ፍላይ ኣብ ሰዓት እዚ ንስልጠና ዝመፁ ተምሃሮ ውን ኣለውና ማለት እዩ ናይ ሄልዝ ኣሲስታንት ንስልጠና ዝመፁ ተምሃሮ ኣለውና እዞም ተምሃሮ እዚኦም ፅባሕ ንጎ ሰብ ሙያ ኮይኖም ናብ ስራሕ ዝዋፍሩ እዮም ማለት እዩ ስለዚ እዚኦም ኣካል ናይቲ ስራሕ እዮም ኣካል ናይቲ ትምህርቲ እዮም ማለት እዩ ኣብ ዋርድ ዝግበር ራውንድ ድዩ ኣብ ኦፒዲ ዝግበር ንጥፈታት ድዩ ብምሉ ምስኣቶም ንዓቶም ኣስተምህሮ እንዳሃብካ ነቲ ሞይኦም ዝዕብሉ እንዳተሰራሕ ከዓ ትኸይድ ማለት እዩ ስለዚ እቲ ንጥፈታት ነቲ መጀመርታ ተመዳቢ ዘሎ ንምስ ዝፀንሐ ስራሕ በዕሉ እዩ እንዳእተወካ ዝኸይድ ማለት እዩ እቲ ናይ ስራሕ ተመክሮታት ምልዋጥ እንዳእተወካ እዩ ዝኸይድ ማለት እዩ
2: ሞያ ዝዓደቐ መንእሰይ ምፍራይ ዓብ ረብሓ ኣለዎ ሓካይም ኣባላት ሆስፒታል ከረን እውን ብመሰረት ክመሃርዎ ዝወሰደሎም ዓመታት ዘይኮነ ብመንፅር ዝቐሰምዎ ሞያዊ ፍልጠት ክረአ እንከሎ ረዚንን ሓላፍነትን ዘሰክምን እዩ ሞያ ሕክምና ናይ ሕልና ስራሕ እዩ ኣተሓሳስባ ግዜ ፃዕሪ ተወፋይነት ሓላፍነት ጥንቅቐን ትዕግስትን ይሓትት ምእንቲ ሞያ ተኸፍሎ ዋጋ ቀሊል ኣይኮነን እዚ ሞያ እዚ ነቲ ሓከምቲ ካብ ቃንዛ ስቓይ ፍርሕን ሻቐሎትን ኣገላጊሉ ሂወት ተሓከምቲ ዝሕድስ ሞያ እዩ ብዓብኡ ሂወት ሰብ ንምድሓን ትሰርሕ ብምህላውካ ክብደቱ ምርዳእ ይከኣል እዞም ኣባላት መንእሰያት ሓካይም ሆስፒታል ክረን እውን ሞያዊ መድረኽ ዘሰከሞም ሓላፍነት ምዃኑ ተገንዚቦም ነቲ ንዓመታት ዝቐሰምዎ ፍልጠት ኣባይታ ብዓፀፋን ብተወፋይነትን ክሰርሑ እንከለዉ ብሞይኦም ዕግበት ይስምዖም
0: ናይ ባሃቂ ኣብ ተቐንዚ ክመፀካ ከሎ ማራ ተሸጊሩ ተጨኒቑ ዋላ እውን ገሊኦም መጀመርታ ኣይሰምዑካን እዮም ትብሎም ከማን ዋላ ቁረስተየልካዮና ሓደ ሰብ በሊዑ ክመፅእ ኣለዎ ኩሉ ክፈልጦ ዘለዎ ሲ ስንምስዳድ ይኹን ዝኾነ ክገብር ክመፅእ ከሎም እዳ ስኒሲ ንኣብነት ቁርስያታ ሲምፕል ነገር ማለት እዩ ዝቐለለት ነገር ቆሪሶ ክመፅእ ኣለዎ ንሳ ኣይፈልጣን ንኣብነት ትፀንሕ ሞ ቁረስ ክትብሎ ከለካ ከማ ንክተረድኦ ማራ የሸግረ ካብቲ መጀመርታ ኖ ኣይቆርስኒ ኣብኣ ከለ ክስደድያ ክበላዕ ኣይክእልኒ የገለብለካ ንሳ ኣረዲእካ ወዲእካሉ ኣመስጊንካ ከይድ ከለካ ማራ ሩፍታ ፈጥረልካ ማራ ደስ ዝብለካ
3: ብፍላይ ኣብ መወለዳን ከለኹ ፍሉይ ደስታ ስምዓኒ ነይሩ ስለምንታይ ሓንቲ ኣደ 9 ወርሒ ሙሉእ ዝኾነ ነገር ካብ ከብዳ ከየጉደለት ተሸኪማቶ መፅያ ሓደ ጥዑይ ውላድ ተገላግላ ውላድ ሓቂፋ ተሓጒሳ ኣመስጊናትካ ክትወፅሐላ ክልተ ነገር ኢኻ ትኸስብ ዘለካ በቲ ሓደ ኣደ ትሕጎሳላ ካልኣይ ሰብ ፈጢራ ምውፃእ ንዓኻ ዝያዳ ሓላፍነት ዝያዳ ምሻሎ ዝያዳ ፅቡቕ ነገር ይስማዓና ኣነ ምሻሎ ዝያዳ የፍቅሮ
1: ሞያ ጥዕና ሓደ ካብቶም ኣብ ሕብረተሰብ ፅቡቕ ክብሪ ዝረከብ ሞያ እዩ ናይ ብሓቂ ከዓ ከም ሞያ ዝለዓለ ሞያ ኢልካ ክትዛረበሉ ትኽእል ማለት እዩ ምክንያቱ ምስ ሂወት ዝተኣሰር ብምዃኑ ማለት እዩ ስለዚ ኣብ ሰዓት እዚ ናይ ሬዚደንስ ፕሮግራም ንዝለዓለ ትምህርቲ ወይ ንስፔሻሊቲ ስልጠናታት ይካየዳ ኣሎ ማለት እዩ እዚ ከዓ እቲዮም ተሳተፍቱ ብርግፅ እቶም መንእሰያት እዮም ማለት እዩ

0: ስለዚ መንእስያት ሰልጢኖም ናብ ዝተፈላለየ ሙያታት ማለት እዩ ሰልጢኖም ኣብ ስራሕ ክዋፈሩ ከለዉ እሞ ኣብ ስራሕ ተዋፊርካ ሓደ ዝተወፅዐ ሕሙም ንዓኻ ዝፅበአ ብዝገበርካሉ ሓገዝ ሓውዩ ክኸይድ ከሎ እዚ እቲ ዝዓበየ ሕልናዊ ዕግበት ዝፈጥር ስራሕ ማለት እዩ። ስለዚ እቲ ሙያ ጥዕና እዚ ዓይነት ውፅኢት ዝርከቦ ስለ ዝኾነ እቲ ሞያ ብሕብረተሰብ ይኹን በቲ ኩሉ ኩሉ ክብሪ ዘለዎ ሞያ እዩ። በዚ ከዓ መንእስያት ዝተፈላለዩ መንእስያት ኣብ ዝተፈላለየ ሞያታት ኣትዮም ካብቲ ዝለዓለ ካብቲ ዝተሓተ ክሳብቲ ዝለዓለ ቅድሚ ሕጂ ዘይነበረ ንኣብነት እዚ ናይ ስፔሻሊቲ ፕሮግራም ይካየዳሎ ማለት እዩ። ሓደ ካብዚ መርኣያ ናይ እዚ ከዓ እቲዮም ኣቐዲሞም ዝሰልጠኑ ኣብ ዝተፈላለዩ ሆስፒታላት ኣትዮም ስራሖም ሰርሑ ኣለዉ። ባና እውን ኣለውና ማለት እዩ። ሓደ ሰርጅን ናይ መጥባሕቲ ሓኪም መፅእና ኣሎ። ናይ ብሓቂቲ ሓደ ሓኪም ነርና እዩ ሕጂ እውን ተወሳኺ ሓኪም ሰርጅን መፅእና ማለት እዩ። እቲ ኣበርክቶ ናይቲ ምምዳብን መንእሰይ ብምዃኑን ከዓ ዝያዳ ውፅኢታዊ ከም ዝኾነ እቲ ስራሕ ባዕሉ እዩ ዝዛረብ ማለት እዩ።
1: ማዕረ ማዕረ ጥዕናዊ ዜጋታት ኣብ ምውሓስን ተርእዮ ሕማማት ንምቁፅፃር ዝግበር ዘሎ ፃዕርን ብመንፅር ሞያውያን ጥዕና ኣብ ምፍራይ ዓብዕዮ ተሳሊጥ እዩ። ኣበየ ዞባን ከባቢታትን ተመዲቦም ስርሑ ዘለዉ ኣባላት መንእስያት ሕክምና እውን ውሕስነት ጥዕና ኣብ ምርግጋፅ ልዑል እጃም ይፃወት ኣለዉ። ኣባላት ሓካይ መንእስያት ዞባዊ መወከሲ ሆስፒታል ክረን እውን ነቶም ክሕከሙ ዝመፁ ኣብ ጥዕና ዘለዎም ርድኢት ንቕሓቶም ንኽብርኽ ብዝተማእከለ ኣገባብ ናይ ጎስጓስ መደብ የካይዱ።
2: እቲ ትካላት ጥዕና ብሓፈሻ ሚኒስትሪ ጥዕና ማለት እዩ ወይ ድማ መንግስቲ ኤርትራ ንኹሉ ሰብ ከም ድባፃሕ ንኹሉ ህዝቢ ማዕረ ማለት እዩ ኢኳል ዝኾነ ዲስክሪፕሽን ከለዎ ብምግባሩ እቲ ህዝቢ ካብ ጥቕሚ ሕጂ ዝነበሮ ዝያዳ ተሓጊዙ እዩ። ምክንያቱ ወላ ክትሪኦ ከለካ እቲ ዝነበረ ክትሪኦ ከለካ ወላ ቲ ሪፖርት ክትሪኦ ከለካ እቲ ህዝቢ ብጣዕሚ እቲ ደረጃ ንቕሓቱ ዓብዩ ምስቲ ኩሉ ትካል ጥዕና ኣብ ከባቢኡ ብምግባሩ ብጣዕሚ ተሓጊዙ ከም ዘሎ ይዝረኣየካ። ምክንያቱ ወላ ኣብዚ ዝመፅእ ዝነበረ ዋሕዚ ህዝብን ሕጂ ዘሎን እንዳሓሸ ይኸይድ ማለት እዩ። ምክንያቱ ኣብዚ ክሳብ 130 ሓደ ኦፒዲ ኣብዚኦም ክልተ ዘለዋ ስሊት ወይ ድማ ማይክሮስኮፕ ንብለን ዘለና ክረአ ከሎ ቀሊል ኣይኮነን። ሕጂ ግን ዝያዳ እንዳሓሸ ኸይድ ኣሎ ማለት እዩ። ምክንያቱ እቲ ሰብ ኣብቲ ዘለዎ ንባዕሉ እውን እቲ ንሕና እውን ንኸይድ ኢና ካምፔይን ንገብር ማለት ካብ ዝወፀ ጌትካ እቲ ስክሪን ትገብር ሓገዝ ማለት እዩ። ሕጂ ከድና ንገብር ኢና ስማጥ ከድና ሃበሮ ከድና ገለብ ምሕላብ ዝኽሉ ቦታታት ከድና ኣብኡ ስክሪን ጌርካ መጥባሕቲ ተገይሩሎም ያው ከድና ዝገበርናሉ ግዜ ነይሩ እዩ ማለት እዩ። ሕጂ ንሱ እውን ንባዕሉ እቲ ኣብ ዓመት ሓንቲ ግዜ ከም ትገብሮ ምስቲ ዘለዎም ተወሳኺ ተደራቢ እቲ ኣብኡ ትሪት ክኸውን ዘይክእል ነገር በዚ ይሕገዝሎ ማለት እዩ። ስለዚ ከምቲ ዝበልካዮ እቲ ትካል ጥዕና ምውሳኽ ኣብ ነፍሲ ወከፍ ቦታታት ትካል ጥዕና ናይ ምትካል መደብ ምግባሩ ብጣዕሚ ኣጋዚ እዩ ነቲ ህዝቢ ይብላዕሉ ማለት እዩ።
3: ሞያና ሕክምና ኩሉ ግዜ ምስ ሂወት ተሓሓዝ ስለ ዝኾነ ኩሉ ግዜ ጥንቃቐን ፍልጠትና ክህልወካ ኣገዳሲ እዩ እንጂ ምስ ሓራስን ኣደን ኩሉ ግዜ ከቢድ እዩ እቲ ብድሆ። ግን ንሕና ኣብዚ ከም ምንእስያት ዝበዝሐ ሰብ ኣዚ ምንእሰይ እዩ ኣብዚ ሆስፒታል ዝሰርሕ ዘሎ ከም ምንእስያት ንሕና ከዓ ንምክተል ኣለና ማለት እዩ። ኩሉ ሰዓጢቕና ኣለና ማለት እዩ። ዝግባእ ነገራት ኣለና ኣዚ ብግቡእሲ ንሰደለና ኢና ንብል
4: ዝስራሕ ናይዚ ሕክምና ብሓፈሽኦ ክትሪኦ ከለካ ብመንእስያት ይስራሕ ዘሎ ኣብዛ ላቦራቶሪ ዲፓርትመንት እንድሕሪ መፅኢካ ከዓኒ ሓደ ጥራሕ እዩ ዘለና ዓብ እምበር ኩሎም መንእስያት እየ ኩሎም ካባይ ድንእሱ እዮም እውን እንጂ እንተዳሪእኸያ በዚ ጋብ እንተዳሪእኸያ በዚ መሰረትስ ኩሉ እቲ ንጥፈታት ናይቲ ምርመራ ምርማር ናይ ሕሙም ዝምልከት ብመንእስያት እዩ ዝካየድ ዘሎ። ስለዚ ኣበርክቶም ኣዝዩ ልዑል እዩ ዘሎ።
1: ሕሙም ኣሚኑ ህይወቱ ክህበካ እንከሎ ንስኻ ድማ ብመሰረት ዝደለብካዮ ሞያ ሓላፍነት ተገንዚብካ ክትሕክሞ ንከለኻ ክብደት ዝሞያ ይስወጠካ። ብወገና ናብ ዝተፈላለየ መሐከሚ ክፍሊ ሆስፒታል ክረን ኣብ ዘምራሕናሉ ኩሉ ኣባል ኣብ ንጡፍ ስራሕ ተጸሚሩ ክሰርሕ ተዓዚብና። ኣብኡ ዝጸንሑ ሰብ ተመክሮን መንእስያት ተሓካይምን ነቶም ሓደስቲ ዝተመደቡ ሞያዊ ፍልጠት ክቐስሙ ዝመፁ ተምሃሮ ይምህሩን ፍልጠቶም ብግብሪ ይመሓላልፉን። ስለዚ ተራን ኣበርክቶን መንእስያት ሓካይም ዞባዊ መወከሲ ሆስፒታል ክረን ኣበርክቶኦም ዘርእየና እንተሎ ኣብ ግብራዊ ዕዮ ብሓባራዊ ዕማም ኣብ መራይ ጥዕና ውሕስነት ምምዝጋብ ማለት እዩ።
4: ተራን ኣበርክቶን ናይ መንእስያት ኣብዚ ሆስፒታል ክረን ክሪኦ ከለኹ ብሓፈሹ በቲ ላቦራቶሪ ጀሚርካ ኩሉ እቲ ሆስፒታል ብመንእስያት ይጥዕመም ዘሎ ብመንእስያት ዝስራሕ ዘሎ ቲ ኣበርክቶኦም ግዲኦም ንስ ዓብዪ ዘሎ ብስራሕ ስለዚ እንታይ እዩ ነዚ ዘሎ ኣበርክቶ ግን ብዝያዳ ተወፋይነት ወሲኾም ነቲ ንዕኦም ኣሚኖ ክግልገል ዝመፅእ ዘሎ ህዝቢ ብዝያዳ ተወፍዮም ንክሰርሕሉን ክግልግልዎን ምክንያቱ ኣብዚኣታ ቀንዲ ኣብዚኣ ሕካብ ንወፍረላ ስራሕ ዚ ሕሙም ንምግልጋል እንድያ ሕሙም ከተገልግል ድሕር ተወፍራ ኣለካ ከዓ ነዚ ዘለና ሓላፍነት ብግቡእ ተዋፂና ነቲ ሕሙም ግቡእ ሰርቪስ ረኪቡ ዓጊቡ ክኸይድ ከም ዝኽእል ክንገብሮን እቶም ዘለዉ መንእስያት ዝያዳ ዝሰርሕዎ ዘለዉ ዝያዳ ደፊኢት ወሲኦም ክቕፅልዎ ይለቦ
3: ሕጂ ኣብዚ ክሪኦ ከለኹ ኣነ ኩላ እታ መንእሰይ ንብላ ዘለና ማለት እዩ ኩላ እቲ ጎያ ዘላ ንምሕጋዝ ማለት እዩ ሕጂ ንሕና እቲ ቀንዲ ዕላማና ጥዒተ ደ ሓሊሳ ንገዛእ ክትፋኑ ምስ ቆልዓ ማለት እዩ ሕጂ ሞት ክውሕድ ከዓ ሕጂ ሞት ክንሪኦ ከለና ከዓ ካብዚ ዝሓለፈ ዓመታት ብጣዕሚ ኢና ኣብ ፅቡቅ ደረጃ ዘለና ማለት እዩ ዳርጋ ሞት የለን ክትብል እውን ትኽእል ኢኻ ማለት እዩ ብጣዕሚ ትሑት እዩ ዘሎ መፀኖ ሞት ናይ ኣደ ማለት እዩ እዚ ከዓ ትቀንዲ ዕላማና ማለት እዩ ካብ ስንክልና ናፀ ዝኾነ ቆልዓ ኣደ ከዓ ካብ ዝኮነ ነገራት ሕማቅ ነገራት ናፀ ኮይና ቆልዓ ሓቂፋ በዚ ክትፋኑ ክትሪያ ከለካ እስትናትና ሪዋርድ ማለት እዩ
5: ኣነ ምሽ ደንታል ሜዲስን ወዲ ኣለኹ ካባይ ዝነኣሳኽ ኣለዋ ድሕረይ እሰን ሓደሽቲ ሓደሽቲ መዓልታዊ ክመፅእ ከለዋ ወይ እውን ዓመት ዓመት ተመዲመን ክመፅእ ከለዋ ሲ ከምዚአን ዝበለ ካብቲ ርሑቕ ይሳተፋ ኣለዋ ቀደምሲ ኩሎም ናብዚኦም ዝመፁ ነይሮም ሕጂ ግን ብመንፅር እቲ ተዘርጊሑ ዘሎ ናይ ሄል ስቴሽን እዚ ክሊኒክ ንበሎ ንሱ ናይ ጥዕና ማእከላት ብኡሲ እቲ ስራሕ እውን ቅሩብ ተቃሊሉ እዩ ምክንያቱ እቲ ሲምፕል ዝበሃል ፍኩስፎ ዝበለ ነገራሲ ኣብኡ ወዲኦሞ ስለ ዝመፁ ክብል ዝበለ እዮም ናባና ዝሰድዎ ንሕና ከዓ እቲ ንክእሎ ብዘሎ በትናትና መሳርሒታት ጌርና ድማ ኣብዚ ንተሓባብር ሕጂ እሶም ተዘይገብርዎ ነይሮም ኩሎም ናብዚ ተዝመፁ ነይሮም ኢልካ ካ ተሓስብ ማዕሪ ክንደይ ኣቃሊሎምልናሎ ማዕሪ ክንደይ እቶም ትምህርቲ ሰፊሑስ ናብ ብዙሕ ቦታታት ተዘርጊሖም ዘሎ ከዓስ ትሪኦ ማለት እዩ እቲ ሞያሲ ይኸብርን ይበዝሕን ከም ዘሎ ትርዳእካ
0: እቲ ኣገልግሎት ዝውሃብ ዘሎ ኣገልግሎት ጥዕና ማለት እዩ ኣብዚ ሆስፒታል ይኹን ኣብ ካልኦት ሆስፒታላት ኣብ ሰዓት እዚ በብእዋኑ ብዝፈርዩ ዘለዉ መንእስያት እቲ ኣገልግሎት ብኣቶም እንዳተካየደን ነቶም ኣብ ስራሕ ዝፀንሑ ዓበይቲ ሰራሕተኛታት እንዳተክአ ንክእል ኣሎ ማለት እዩ ምናልባት ዝያዳ ኣብ እቶም መንእስያት እዳተኩርና ንዛረብ ኣለና እምበር እቲኦም ቀዲሞም ኣብ ስራሕ ዝፀንሑ 20 ዓመት 30 ዓመት ካብኡን ላዕሊ 40 ዓመት ኣብ ስራሕ ዝፀንሑ ኣዝኦም ኣብነታውያን ሰራሕተኛታት ኣለውና ናይዚኦም ኣበርክቶ ናይ ብሓቂ ነቶም በብእዋኑ ሓደሽቲ ኮይኖም ተመሊኦም ተመዲቦም ዝመፁ ዘለዉ ኣብ ምስግጋር ተመክሮ ሞያ ጥዕና ዘርእይዎ ዘለዉ ኣበርክቶ ክጠቀስ ደሊ ከመስግን ደሊ ምክንያቱ ሞያ ጥዕና ኣብ ኮሌጅ ኣብ ወረቐት ጥራይ ትምሃሮ ኣይኮነን ማለት እዩ ኣብ ባይታ ኣብ ፕራክቲስ ምስ ወረድካ ብዙሕ ሓድሽ ነገር ኣለዎ ብቲ ምልምማድ ወይ ካብ ብፃይካ ትረኽቦ ክትዓሞ ዝግባእካ ነገር ማለት እዩ ስለዚ እቶም ቀዳሞት ሰራሕተኛታትና ነቶም ድሒሮም በብእዋን እንዳተመደቡ ዝመፁ ዘለዉ መንእስያት ነዚ ተመክሮ እዚ ኣብ ምስግጋር ዘርእይዎ ዘለዉ ፃዕርን ኣበርክቶን ክምስገን ይግብኦ ማለት እዩ ኣብቲ ናይ መንእስያት ኣበርክቶ ክንኣቱ ከለና ከዓ መንእሰይ ከምዚ ኣቀዲምካ ተቐስከ ናይ ለውጢ ሓይሊ እዩ ማለት እዩ ሓድሽ ሰብ ተመዲቡ ክመፅእ ከሎ ኩሉ ግዜ እንታይ ኣለዎ ህንጥዩነት ኣለዎ ለውጢ ንከምፅእ ህንጥዩነት ኣለዎ ማለት እዩ ወይ ክሰርሕ ዝብል መንፈስ እዩ ዘለዎ ሕጂ ነዚ ናይ ምስራሕ መንፈስ በቲ ቕኑዕ መገዲ ሸፕ ጌርካ ነቲ ስራሕ ከምዝስራሕ ክትገብር ከለካ ዜና ውፅኢት ይርከቦ ማለት እዩ።

መፅሓፍቲ ሃገርና ጥበቦምን ፍልጠቶምን ከይበቐቑ ብትሕዝትኦም ዝተፈላለዩ መፅሓፍቲ ኣብ ብምብርካት ይርከቡ። ኣብ ውድድራት ዓወት ዝጨበጣ ሓያሎ ናይ ንባብ ከምኡውን ናይ ደርፊ ግጥምታትን ሓፀርቲ ዛንታታትን ዝውንን ኣብ ባህላዊ ንጥፈታት ሰውረ ኤርትራ ከም ገጣምን ድምፃውን ኣበርክትኡ ዘዕዘዘ ኣብ ማኣዲ ስነ ጥበብ ብዓውደ ስነ ፅሑፍ ብሉፃት መንእስያት ዘፍረየ ብፃይቶም ብዙሓት ሃብሮማት ደረስቲኡ ደራሲ ግርማፅዮን ኪዳነ

ካናዳ በታ ኣብዚ ቀረባይ ግዜ ኣብ ድምፂ ሓፋሽ ኤርትራ ኣገልግሎት ትግርኛ ብተኸታታሊ ክፋላት ብመልክዕ ትራኻ ዝቐረበት ምኡዝ ልቢ ወለዳዊ ዛንታ ዝሓቆፈት መፅሓፍ ሉል ካብ ኣፍ ገበል እኳ ዝፍለጥ እንተኾነ ምስቶም ብዙሕ ናይ ምንባብ ባህሪ ዘይብልና ንምልላይ ዝኣክል ግና እዛ ዝሓለፈ ዓርቢ ኣብ ከተማ ከረን ኣዳራሽ ኮስቲና ሆቴል ዘመረቓ ስየ 333 ካልኣይ ክፋል 4 ንማሕተም ምስ ዝበቕዑን ክልተ ተወዲኦም ንሕትመት ድልዋት ምስ ዝኾኑን ደሚርካ መበል ሻውዒት መፅሓፉ እያ። ሃንቀውታ ከምኡውን ናይ ልቢ ወለድ ድርሰት ኣፀሓሕፋ ሰረታዊ ምርሕት ትርጉም ዝበሃላ መፅሓፍቲ ካብተን ናብ ኢድ ኣንበብቲ ዝበፅሓ ኮይነን እዛ ስየ 333 ካልኣይ ክፋል ድማ መቐፀልታታ ቅድሚ 8 ዓመታት ዝተሓትመትን ልቢ ኣንበብቲ ኣንጠልጢላ ዝፀንሐትን ስየ 333 ቀዳማይ ክፋል እያ። ልቢ ወለድ መፅሓፍ ስየ 333 ንምምፃእ ሃገር ቅድምና ፅነትን ምውሓስ ሃገር ድሕርና ፅነትን ንዝተኸፍለ መስዋዕቲ ንዝነበረ ሓልዮትን ፍቕርን ትውዓትን ተወፋይነትን ከምኡውን ብዲስፕሊን ዝተሃንፀ ሰውራ ኤርትራ ብመንገዲ ገፀ ባህሪ ተገዳላይ ሽደንን ሃገራዊ ኣገልግሎት ራሄልን ታሪካዊ ዛንታ እተካፈል መፅሓፍ እያ። ደራሲ ስድራ ቤቱ መቕርቡ ናይ ስነ ጥበብ ባቕታ ስነ ስርዓት ብምግባር ከምዝሓለፋ ናብ ኢድ ኣንበብቲ ፀንቢርዋ ይርከብ። ንሱ ኣብቲ ዕለት ንመፅሓፉ ስየ 333 ኣመልኪቱ ኩሎም ክብርታት ሰውራና ብንጹህ ሕልና ተጠሚሮም ናፅነት ህያው ከም ዝኸውን ገይሮም እዚ ንጹህ ሕልና ተገዳላይ ንዘለኣለም ተዓቂቡ ክነብር ኣለዎ። ንሕልና ከም ቀንዲ ኩርናዕ ነጥቢ ፅሑፋት ዝተጠቕመ ደራሲ ወሲኹ ንግዜያዊ ስጋዊ ዕግበት ክብል ሕልንኡ ዝሸይድ ዜጋ እናሰዓረረ ከይከይድ ብሉፅ ክብርታት ሰውራ ምዝኽኻር ሓጋዙ እዩ ዝብል ርድኢት ኣለኒ። ኣብዛ መፅሓፍ ንሕልና ዝርስዝ ዝተባህለሎ ንጹህ ሕልና ዘለዎ ወላዲ ነቲ ክብር ተውህቡ እንተላይ ናብ ውሉዱ ከስርፆ ይግባእ። ኣብ ሓንቲ ሃገር ንጹህ ሕልና ዘለዎም ዜጋታት እንተረኣ በዚሖም ህዝባውን ሃገራውን ክብርታት ሃገሮም ክሕሎ ግዲ ንኸውን። ክብርታታ ዝሓለወት ሃገር ከዓ ዝደፍራ የለን እንተተፈተነት እውን ንኹሉ በዲሃ ብዓወት እያ መሰስ ትብል። እዚ ዓወት ዓብዪ ሃገራዊ ረብሓ እዩ ዘሕብን ህዝባውን ሃገራውን ረብሓ ንምጉንፃፍ እምበኣር ከምቲ ናይ ሰውራ ኤርትራ ንጹህን ናይ ዓወትን ሕልና ዘለዎ ዜጋ ንምኩስኳስ ኣብነታውያን ክንከውን ይግባእ ዝብል ቃል ኣስሚዑ። ብኣጋጣሚ ትዕለት ኣብቲ ናይ መመረቕታ ስነስርዓት ዝተረኽቡ ናይ ገድሊ መቃልስቱ ደራሲ ግርማ ፅዮን ኪዳነ ካብ ንእስነቱ ጥበበኛን ብልሓተኛን ምንባሩ ክሕብሩን ከለዉ ካብ ፍልጠቱን ክእለቱን ተማቒሎም ኣብ ባሕሪ ስነ ጥበብ ዝሕንብሱ ዘለዉ መንእስያ ድማ ነቲ ዕድል ተጠቒሞም ልባዊ ምስጋንኦም ኣመሓላሊፎም ሃማማት እዞ በዓን ሰባ ብወገኑ ደራሲ ኣብ ዕዮ ስነ ጥበብ ብሓፈሻ ስራሕ ድርሰት ድማ ብፍላይ ንዝገብረ ዘሎ ኣበርክቶ መጒሱን ኣተባቢዑን። ደራሲ ብተወሳኺ ስየ 333 ካልኣይ ክፋል ካብታ ቀዳመይቲ ክፋል 8 ዓመታት ደውንጊያ ትወፅእ ዘላ ንምንታይ ክሳብ ክንድኡ ደውንጊያ በቶም ንቀዳማይ ክፋል ዘንበቡ ኣፍቀርቲ ንባብ ተሓቲተሉን ተነቒፈሉን እየ። ኩልኹም ቀዳማይ ክፋል ኣንቢብኩም መቐፀልታ ብምድንጓያ ንዝነቐፍኩምኒ ይቕሬታይ ብምቕራብ ድማ በዛ ካልኣይቲ ክፋል ክድበሱ ተስፋ ገብር። ስለዚ ነቲ ራሄል ተሓውዶ ትኸውን ትመውት ካፒተን ብርሃነኸ ካብ ራሄል ንዝተቐበሎ ምስጢር ብኸመዩ ክዓፅዎ ሲስተር ምሕረትከ ነቲ ንሳ እትፈልጦ ምስጢር ንሓዋርዶ ትዕቅቦ ትኸውን እንተሓወኸ ነቲ ዝፈፀሞ ተገበናት ብኸመያ ክትገጥሞ ናይዝን ካልእን መልሲ ኣብ ስየ 333 ካልኣይ ክፋል ቀሪበልኩም ኣለኹ። ሃንቀውታኹም መሊሰ ክኸውን ተስፋ እናገበርኩ ብሩኽ ናይ ንባብ ግዜ ብምባል እውን ምንየቱ ገሊጹ። ኣብ ዕዮ ሕትመትን ካልእ ነታ መፅሓፍ ዝምልከት ንጥፈታትን ኣበርክቶ ንዝገበሩ ኣካላት ድማ ኣመስኪኑ። ንሕና እውን ብወገና ንደራሲ ግርማ ፅዮን ኪዳነ እንቋ ሓወሰካ ወናኒት 11 ምዕራፋትን 346 ገጻትን ኣብ ዝኾነት መፅሓፍ ስየ 333 ቀዳማይ ክፋል ንዝነበረ ሕቶ ኣንበብቲ በዛ መቐፀልታኣን መደምደምታኣን ዝኾነት 10 ምዕራፋትን 271 ገጻትን ሒዛ መፅያ ዘላ ስየ 333 ካልኣይ ክፋል ንምምላስ እንቋ ኣብቃዕካ። ኣብ ቀጻሊ ናይ ድርሰት ስራሓትካ ዓወት ይግበረልካ። ንኣንበብቲ ድማ ሰናይ ንባብ።

ክቡራት ተኸታተልትና ናይ ሎሚ ትሕሶ መደማእገር ኣብዚ ተዛዚምሎ ኣብዚ መፅእ ሰሙን ብካልኦት ሕሶና ክንራኸብ ክሳብ ሽዑ ሰሰናይ ብሮቅና እናበልኩ ቅድሚ ምዛሜ ምሳኹም ፀንሕና ሳምራይት ቪዮ ምሳላይ ኣስመሮም ኢሳቅ ብምዃኒና ሕጂ ድማ ናብ ሰርፉ መረባት ኤርቲቪ ነስክረኩም።

0: ታሪክ ስፖርት ኤርትራ ከም ኩሎም ምስ መግዛእታዊ ስርዓታት ዝተኣታተዉ ንጥፈታት ምስ ምቕልቃል መግዛእቲ ኢጣልያ ኣብ ሕብረተሰብ ኤርትራ ክተኣታቶን ክዝውተርን ምጅማሩ መዛግብቲ ታሪክ ይሕብሩ። ኣብ መወዳእታ 18 ክፍለ ዘመን ኣብ ኤርትራ እግሩ ዘንበረ መግዛእቲ ኢጣልያ ክሳብ መወዳእታ 1904 ዝነበረ መግዛእታዊ መዋእሉ ንጥፈታት ስፖርት ኣብ ዜጋታቱ ብሓፈሻ ኣብ ወተሃደራቱ ድማ ብፍሉይ ሓዚኡ ንደቀባት ካብቲ ንጥፈታት ከም ዝግለሉ ንምግባር ብመደብ ሰሪሕሉ። እዚ ብብዙሓት መሰረት ኩሉ ዓውድታት ስፖርት ምዃኑ ዝእመነሉ ዓውዲ ኣትለቲክስ ዋላ እኳ ከም ኩዕሶ እግሪ ኣብ ኤርትራ ናይ ነዊሕ ዓመታት ዕድመን ታሪክን ኣይሃልዎ፣ ካብ 1960ታት ጀሚሩ ግና ኣብተን ዓበይቲ ከተማታት ኤርትራ ዝነበራ ኣብያተ ትምህርቲ ንጥፈታቱ ከካይድን ብሓያል ፍቕርን ድሌትን ዝነበሮም ተምሃሮ ክዝውተር ምጅማሩን ሰነዳት ናይቲ እዋን ይሕብሩ። እዚ ንጥፈታት ናይ ኣብያተ ትምህርቲ ኣብ ውሱን እዋናት ብፍላይ ድማ ምስ ምዕፃው ዓመተ ትምህርቲ ሕድሕደን ዘካይድኦ ዝነበራ ዝተፈላለዩ ውድድራት ክሳብ መወዳእታ ሱሳታት ወንን ድሌትን ስፖርት ናይ ሓያሎ ተምሃሮን መንእሰያትን ተወሲኽዎ ይሰላሰል እኳ ተነበረ፣ ንንቕሓትን ዓቕምን ኤርትራውያን መንእሰያት ዝተገንዘበ ስርዓት ሃይለ ስላሴ ግና ነቲ ተፈታውነቱን ተቐባልነቱን ጥር ዝበፂሑ ዝነበረ ውድድር ኣትለቲክስ ልክዕ ከምቶም ካልኦት ዓውድታት ስፖርት ንምድኻሙ ብመደብ ሰርሓሉ። በዚ ድማ ሓያል ዓቕምን ሞያን ዝነበሮም ተምሃሮን ስፖርተኛታትን ናብቲ ህዝቢ ኤርትራ ካብ መግዛእቲ ሓራ ንምውፃእ ዘበገሶ ቃል ስናጽነት ክጽንበሩን ናብ ስደት ከምርሑን ብምኽኣሎም ንጥፈታት ኣትለቲክስ ከም ካልኦት ጽላታት በቲ ዝተበገሶ ክቕጽል ኣይከኣለን። ምስ ምምጻእ ስርዓት ደርግ ናብ ስልጣን እውን ክሳብ መወዳእታ ሰብዓታት ብድሩት መልክዕ ክንቀሳቐስ ጀሚሩ ዝነበረ ውድድር ኣትለቲክስ ክድስክልን ዝነበሩ ብሉፃት ስፖርተኛታት ልክዕ ከም ናይ ስርዓት ሃይለ ስላሴ ናብ ቃልስን ስደትን ከምርሑ እምበር ቀሲኖም ኣብቲ ዝብህግዎ ዓይነት ስፖርት ክዋስኡን ዓቕሞም ክዕብዩን ኣይተፈቐደሎምን። ንዋሕዚ መንእስያት ናብ ቃልሲ ክዓግድ ዝተበገሰ ስርዓት ደርግ ካብ መጀመርያ 80ታት ብሓድሽ ንጥፈታት ንኣትለቲክስ ከበራብሮ ተበገሰ። ኮይኑ ግና ንስፖርት ከም መጋበርያ ብምውሳድ ካብ ኢትዮጵያ ብዘምፅኦም ዜጋታቱ ገይሩ ከም ዝመሓደር ብምግባር ንዓቕሚ ኤርትራውያን ኣትሌታት ከዳኽምን ኣብ ትሕቲ ምሉእ ምክትታሉ ከም ዝኣቱን ገበረ። ሰውራ ኤርትራ ናጽነት ንምምጻእ ምስ ጸላኢ ኣብ ምውጋእ ጥራይ ይነጥፍ ኣይነበረን። ኣብ ግንባራት ናቕፋን ምብራቃዊ ሳሕልን ኩናት ኣብ ዝዕርፈሉ ግዜ ባህላውን ስፖርታውን ንጥፈታት ብምውዳብ ኣእምርኡ የሐድስ ነይሩ እዩ። ብፍላይ ድማ ኣብ ደጀን ኩዕሶ እግሪ፣ ኩዕሶ ስኪዔት፣ ኩዕሶ መርበብ ካብቶም ብቐንዱ ብተጋዳላይ ዝዝውተሩ ዓይነታት ስፖርት ኮይኖም ውድድር ኣትለቲክስ እውን ካብዚ ብዘይፈለ ኣብ ናይ ሓፂር ርሕቀታት ኣተኪሩ ይሰላሰል ነበረ። ኤርትራ ናጽነታ ኣብ 1991 ምስ ረኸበት ተደጊሉ ዝጸንሐ ዓቕሚ ኣትሌታት ኤርትራውያን ክዓብን ንክሕይልን መንግስቲ ኤርትራ ጎኒ ጎኒ ቁጠባ ናይ ምሕዋይ መደባቱ ንስፖርት ብሓፈሻ ንዓውዲ ኣትለቲክስ ድማ ብፍላይ ካብ ባዶ ንምትንስኡ ተበግሶ ወሲዱ እጅግኡ ሰብሲቡ ክሰርሕ ጀመረ። ከም ውፅኢቱ ድማ ኣብ ቀዳሞት 4 ናይ ናጽነት ዓመታት ንጥፈታት ኣትለቲክስ ኣብ ዞባ ማእከል ከምኡውን ናብ ኩለን ዞባታት ብምስፍሕፋሕ ብስርዑን ውዕውዕን ናይ ውድድር መንፈስ ከሰላሰል ጀመረ። በብቕሩብ ድማ ብቁፅሪ ብርክት ዝበሉ ኣትለታት ክፈርዩን ንዕኦም ዝጥርንፋ ጋንታታት ክምስረታን ጀመራ።
1: ኣትለቲክስ ኣብዘን ዝሓለፋ 35 ዓመታት ክንድህዝዝ ከለና መጀመርያ ምስ ናጽነት ምስ በልናሲ እቲ ቀዳማይ ዝተገብረ ነገር እንዳሕር ኣሎ ኮይኑ ነቴን ዝነበራ ስፖርት ምብርባር እዩ ነይሩ። እቴን ቅሩብ ሰረት ዝነበረን ስፖርት ኣብቲ እዋን እቲ ከም ኩለን ማለት እዩ ኣብ ኤርትራ ዝነበራ ኩዕሶ እግሪ ብሽክሌታት እዮም ህቡባት ስፖርት ክኾና ከሏ ካበን ድማ ልጥቕ ኢሎም ኩዕሶ ስኪዒት ኣሎ ኣትሌቲክስን ብኡ ጠን ማለት እዩ። ኣትሌቲክስ ብመንፅር ዝሓቶ ባጀት ክተዳልዎ ኣዝዩ ድሓን ስለ ዝነበረ ኣብቲ እዋን እቲ

0: ናፅነት ነቲ ቀዳማይ ዓመት ናይ ናፅነት በዓል ምምክባር ኣብቲ እዋንቲ ናይ ዝነበሩ ኣትሌታት ከምዚ ዝተወደበ ኣይኮነን፣ ግን ውድድር ብውድድር ይጀሚሩ ማለት እዩ። ሕጂ እቲ ቀዳማይ ውድድር ተዘይተጋጊ ብምክንያት ምጅማር ብረታዊ ቃልሲ ኣብ 91 ከምኡ ኢሉ ጀሚሩ። ከምኡ እንዳበለስ እዚን ቀዳሞት 4-5 ዓመታት ብከምኡ ክኸይድ ፀኒሑ። ሕጂ እቲ ኣሳጉማ ክንሪኦ ከለና እቲ ኣወዳድባ ከምቲ ዝድላ ኣይነበረን። እቲ ፅቡቅ ነገሩ ግን ኣብያት ትምህርቲ ኣብ ኩሉ ቦታ ከም ኣካል ስፖርት ብተዛማዲ ከምቲ ቅድም ዝበልኮ ብዙሕ ፀዓት ዘይሓትት ብምንባሩ ኣትሌቲክስ ኣብ ኣብያተ ትምህርቲ ኣብ እንታሽሙ ኣብ ገለ ክፋል ከምዚ ኣብ ሰራዊት ገለ እውን ክተሳስዮ ትኽእል ኢኻ። ግን ዝተወደበ ናብ ቅድሚ ዘተኮረ ከም ሙያ ተታሒዙ ግን ይኸይድ ነይሩ ክንብል ኣይንደፍርን። ውሕዳት ነይሮም ሓደ ክልተ ኣብቲ ዋነቲ በዓል ግርማ ዮሃንስ በዓል ተስፊት ዝፍትኑ ዝነበሩ ካብዚ ነዊሕ ርሕቐት ግን ኣንፈቱ ናበይ ከም ዝነበረውን ኣብቲ እዋን ገና ኣይነፀረን እዩ።
1: በዚ ተስፉ ናይ ምዕባለን ዕቤትን መንፈስ ተደሪኾም ክሳብ መፋርቕቲ ሰዓታት ሓያለ ኣትለታት ብምፍራዮም ከዓ መጻኢ ዕቤት ኣትለቲክስ ኤርትራ ናብ ሓድሽ መድረኽ ክሰጋገር ተራእዩ። ክሳብ 1993-94 ኣብ ዝነበረ ዓመታት ድማ ኣብ ኩለን ኣውራጃታት ኤርትራ ኣብ ዝነበረ ኣብያተ ትምህርትታት ዝካየዱ ዝነበሩ ስፖርታዊ ንጥፈታት ዝያዳ ሰሓብን ተወዳዳርን እናኾነ ብምምፅኡ ዓመታዊ ብሚኒስትሪ ትምህርቲ ተማእኪሉ ክካየድ ዝጀመረ ውድድራት ኣብያተ ትምህርቲ ተስፍዋት ኣትለታት ክፈርዩ ዝተፃወቶ ተራ መሰረታዊ ነይሩ። ናይቲ እዋን ዝለዓለ ኣካል ስፖርት ክፍሊ ስፖርታዊ ጉዳያት ሚኒስትሪ ትምህርቲ ነቲ ተስፉ መንገዲ ሒዙ ክጓዓዝ ዝጀመረ ዓውዲ ኣትለቲክስ ብመደብ ንምክያዱ ዝወሰዶ ተበግሶ ኣብ ዓመተ 1995 ኤርትራ ንመጀመርያ ግዜኣ ኣብ ኣህጉራዊ ውድድራት ክትሳተፍ በቂዖም። ኣብዚ ዓመተ ውድድር ከዓ ኤርትራውያን ኣትሌታት ኣብ ዚምባብዌ ኣብ ዝተኣንገደ ናይ መላእ ኣፍሪቃ ፀወታታት ኣብ ናይ 1500፣5000፣10000 ሜተር ከምኡውን ኣብ ውድድር ማራቶን ብምስታፍ ካብ ሃገሮም ወፃኢ ብቕዓቶም ከመስክሩን ተመክሮ ክቐስሙን ክኢሎም እዮም። በዚ ድማ ዓመተ 1995 ንኣትለቲክስ ኤርትራ ናብ ሓድሽ ምዕራፍ ዘሰጋገረት ዓመት ተባሂላ ክትግለጽ ትኽእል እዮም። በዚ ተስፉ ናይ ምዕባለን ዕቤትን መንፈስ ተደሪኾም ክሳብ መፋርቕቲ ሰዓታት ሓያለ ኣትለታት ብምፍራዮም ከዓ መጻኢ ዕቤት ኣትለቲክስ ኤርትራ ናብ ሓድሽ መድረኽ ክሰጋገር ተራእዩ። ክሳብ 1993-94 ኣብ ዝነበረ ዓመታት ድማ ኣብ ኩለን ኣውራጃታት ኤርትራ ኣብ ዝነበረ ኣብያተ ትምህርትታት ዝካየዱ ዝነበሩ ስፖርታዊ ንጥፈታት ዝያዳ ሰሓብን ተወዳዳርን እናኾነ ብምምፅኡ ዓመታዊ ብሚኒስትሪ ትምህርቲ ተማእኪሉ ክካየድ ዝጀመረ ውድድራት ኣብያተ ትምህርቲ ተስፍዋት ኣትለታት ክፈርዩ ዝተፃወቶ ተራ መሰረታዊ ነይሩ።
2: ኣብቲ ተሰዓታት ከም ኣብ መባእታ ቤት ትምህርቲ ከም ናይ ስፖርት መምህር ይነጥፍ እየ ነረ። ሽዑ ኣትሒዙ ኣብ ዓመታዊ ዝግበር ናይ ኣብያተ ትምህርቲ ናይ ኣትሌቲክስ ንጥፈታት ናይ ኣብያተ ትምህርቲ ዝተፈላለየ ዓይነት ስፖርት ኩዕሶ እግሪ፣ ናይ ስካንዲኔቪያን ገለ ብዙሕ ዓይነት ንጥፈታት ነይሩ። ሽዑ ከም ብሚኒስትር ትምህርቲ ኣብ ዓመት 2 ዓመት ዝግበር ዝነበረ ውድድራት እዩ። ብኣውራጃታት እውን ስለ ዝነበረ ኣብ ዝተፈላለየ ኣውራጃታት በብዓመቱ እቲ ሻምፒዮናታት ይግበር ነይሩ እዩ ናይ ኣብያተ ትምህርቲ። ካብኡ ብምቕፃል ስጋብ ኣብ መንጎ ኣብቲ 94-95 ገፁ እውን በዚ ኣብያተ ትምህርቲ ሓሊፎም ዝመፁ ተምሃሮ ከምዚ ብምርጫ ወይ እውን ኣብ ከምዚ ዓይነት ኣውራጃ ኣብ ከምዚ ዓይነት ንጥፈታት ንፉዕ ዝኾነ ስፖርታዊ መን ኣሎ ተባሂሉ ብሃገር ደረጃ እውን ናብ ንሓፂር ግዜ ንውድድር ኣትሌቲክስ ወኪሎም ዝገሽሉ ግዜ እውን ነይሩ። እቲ ዝበዝሐ

ግዜ ግን ስጋብቲ 97 ዘሎ ኣብ ኣዲ ቀይሕ ዝተገብረ ናይ ቀዳማይ ውድድራት ናይ ትራኪን ፊልድን እቲ ዝበዝሐ ብሚኒስትር ትምህርቲ ጥራህ ይካየድ ከም ዝነበረ ዝያዳ ኣነ ስጋብ ሕጂ ከም ታሪክ ዝፈልጦ ማለት እዩ።

0: ናይቲ እዋን ዝለዓለ ኣካል ስፖርት ክፍሊ ስፖርታዊ ጉዳያት ሚኒስትሪ ትምህርቲ ነቲ ትስፉ መንገዲ ሒዙ ክጓዓዝ ዝጀመረ ዓውዲ ኣትለቲክስ ብመደብ ንምክያዱ ዝወሰዶ ተበግሶ ኣብ ዓመተ 1995 ኤርትራ ንመጀመርያ ግዜኣ ኣብ ኣህጉራዊ ውድድራት ክትሳተፍ በቂዖም። ኣብዚ ዓመተ ውድድር ከዓ ኤርትራውያን ኣትሌታት ኣብ ዚምባብዌ ኣብ ዝተኣንገደ ናይ መላእ ኣፍሪቃ ፀወታታት ኣብ ናይ 1500፣5000፣10000 ሜትር ከምኡውን ኣብ ውድድር ማራቶን ብምስታፍ ካብ ሃገሮም ወፃኢ ብቕዓቶም ከመስክሩን ተመክሮ ክቐስሙን ክኢሎም እዮም። በዚ ድማ ዓመተ 1995 ንኣትለቲክስ ኤርትራ ናብ ሓድሽ ምዕራፍ ዘሰጋገረት ዓመት ተባሂላ ክትግለጽ ትኽእል እዮም። ኣብ ፅባሕ ናፅነት ብዝተራሕወሉ ጥጡሕ ባይታ ቅልጡፍ ዕቤት ዘርኣየ ኣትለቲክስ ኤርትራ ብድምር ፃዕሪ ናይ ኣትለታት ኣሰልጠንትን ኣካየትን ናይ ዝዓውዲ ኣብ ውሽጢ ናይ 4 ዓመታት ዕምርዩ ኣብ ኣህጉራዊ ውድድራት ክሳተፍ ክኢሉ። ኣብ መጀመርያ 1996 ንውድድራት ኣትለቲክስ ዘወሃድ ዝነበረ ሃገራዊ ኮሚተ ፌደሬሽን ናብ ዓለምለኻዊ ማሕበረ ፌደሬሽናት ኣትለቲክስ ማለት ያፍ ብዘቕረበቶ ሕቶ መሰረት ኣብ ለካቲት 1997 ኤርትራ ኣባል ዝውድብ ክትከውን በቂዓም። ኤርትራ ድሕሪ ዝረኸበቶ ኣባልነት ኣብቲ ኣብ ሓምለ 1997 ኣብ ከተማ ኣቴንስ ዝተቓንዐ መበል 41 ዓለማዊ ጉባኤ ብመንገዲ ኣቦ ወንበር ፌደሬሽን ኣትለቲክስ ኤርትራ ናይቲ እዋን ዝነበሩ መምህር ገብረ ትንሳኤ ፍስሃየ ሱታፊኣ ብምርግጋፅ ምስ ናይ ዝተፈላለየ ሃገራት ልኡኻት ንምዕባለ ዓውዲ ኣትለቲክስ ኤርትራ ዘተኮረ ርክባትን ናይ ተመክሮ ምልውዋጥ መደባትን ከተካይድ ብምኽኣል ምስሊ ኤርትራ ኣብ ዓለማዊ መድረኽ ኣብ ምጉላሕ ርእሱ ዝኽኣለ ዕዙዝ ተራ ምፅዋቱ ክግለጽ ይከኣል።
1: ኣብ 1996 ኣብቲ ዋነቲ ዝነበሩ ኣባላት ፌደሬሽን ኣብቲ ዋነቲ ያፍ ተባሂሉ ኢንተርናሽናል ኣትሌቲክስ ኣማተር ኣትሌቲክስ ፌደሬሽን ናብኡ ጠለብ ኣቕሪቦም ኣባልነት ኣብ 1997 ወርሒ ለካቲት ድማ ተቐባልነት ረኺቡ ማለት እዩ። ኣብ መበል 41 ኣኼባ ናይዚ ጉባኤ ናይዚ ኢንተርናሽናል ኣማተር ኣትሌቲክስ ፌደሬሽን ማለት ያፍ ኣብ ግሪክ ተኻይዱ ሽዑ ንመጀመርያ ግዜ ኤርትራ ኣብቲ ኣኼባ ተዓዲማ ከይዳ ኣብኡ ድማ ተቐባልነት ረኺባ ማለት እዩ። ተቐባልነት ረኺባ ኣካል ናይዚ ትካል ኮይና ሕጂ ኣትሌቲክስ ካብ ወይና ክንዛረብ ንጅምር ማለት እዩ። ካብቲ እዋን ጀሚሩ ግን ኩሉ ንሰርሖ ስራሕ በቲ ሕጋጋትን መምርሒታትን ናይዚ ዓለማዊ ትካል ኮይኑ ናይዚ ኣባል ምስ ኮና ድማ ኣውቶማቲካሊ ማለት እዩ ብቐጥታ ናይ ኣፍሪካ ኣትሌቲክስ ፌደሬሽናት ኣባል ናይ ምብራቅ ኣፍሪካ ኣባል ብምዃን ድማ እቲ ዓውዲ እንዳገፍሐ እቲ ትካል ከም ትካል ቅርፂ እንዳሓዘ መፅኡ ማለት እዩ። ስለዚ እዚ ከም እንታሽሙ ከም መንጠሪ ባይታ ኮይኑ ብድሕሪኡ እቲ ፌደሬሽን በቲ ቅርፂ ዝሓቶ መሰረት መደብ ሰሪዑ ዓመታዊ ስራሕ ክሰርሕ ጀሚሩ ማለት እዩ። ዓመታዊ መደብ እንዳጀመረ ብኡ መሰረት ይሰርሕ።
0: ኤርትራ ኣብ መፋርቕቲ ሰዓታት ኣባል ኣህጉራዊ ፌደሬሽን ኣትለቲክስ ድሕሪ ምዃና ብደረጃ ዓለም መዳልያ ክትዓትር ሒደት ዓመታት ጥራዩ ሓቲትዋ። ንጉስ ፍርቂ ማራቶን ዝብል ስም ዝተዋሃቦ ኦሎምፒካዊ ኣትሌት ዘርእሰናይ ታደሰ ኣብ 2004 ኣብ ኣቴንስ ግሪክ ኣብ ዝተኻይደ ናይ 10,000 ሜትር ውድድር ኦሎምፒክ ንገዛእ ርእሱን ሃገሩን ናይ ፈለማ ነሓስ መዳልያ ኣበርኪቱ። እዚ ዝተመዝገበ ዓወት ድማ ኣብቶም መሳትኡን ድሕሪኡ ዝሰዓቡን ኣትሌታት ዓብዲ ረኺቡ።

0: ክፈጥር ክኢልዩ
1: ዘርሰና ኢና ብሓቂ ብዙሕ ነገር ይጸልይዎ ብዓብዩ ነቲ ኣትሌቲክስ ሃገርና ኣብ ዓለም ክፍለጥ ኣብ ዓለም ሲ ኣበርከቲ ምዃንና ኣብቲ ጉያ ኣብ ዓለም ከም ዘለና ኣቕሚ ከም ዘለናን ተወዳደርትን ምዃንና ሓደ ሶሊድ ዝኾነ ነገር እዩ ኣርእዩ ኣብዚ ዘሎ መንእሰይ ክትሪኦ ከለካ ከዓ ማዕሪ ማዕሪ እዩ ሓደ ዘርሰናይ መን እዩ ክፈልጦ ጀሚሩ ኣሎ ዘርሰናይ መን እዩ እንዳሓር ፈልጦ ኮይኑ ካበይ ከባቢ እዩ እንታይ ሰሪሑ እዩ ኣብቲ ደረጃ በፂሑ እንታይ ተዓዊቱ እንታይ ጎዩ እንታይ ሰሪሑ ክብል ከዓ ኩሉ እቲ መንእሰይ ክበራበር ክመራመር ጀሚሩ ማለት እዩ ስለዚ ቅድም እቲ ጉያ ብዙሕ ከም ጉያ ወይ ከም ስፖርትን ብዙሕ ዝፈልጦ ሰብን ኣይነበረን ኣብነት ሰቲት ኣብ 97 ክምስረት ከሎ ኣብ ባረንቲ እዩ ተመስሪቱ ዞባጋሽ ባርካ ማለት እዩ ድሕሪ ነዊሕ ገይሩ እዩ ናብ ኣስመራ ደይቡ ናብ 2000 ዓመተ ምህረት ድሕሪ 2 ዓመትን ገለን ገፁ እዩ ናብ ኣስመራ ደይቡ ሽዑ ከም ዝፈልጦ ብዙሕ ሰባት ትሬኒንግ ክሰርሑ ከለዉ ክርዮም ከለዉ እንታይ ጉያ ከምዚ ዓይነት ስልጠናታት ኣሎ ድዩ ውሃብ ድዩ ዝብል ዘረባታት ነይሩ ከይዱ ናይ ዘርሰናይ ውፅኢት ምስ መፀ ሽዑ እዩ ሰብ ሕጂ እምበዓር ጉያ ስፖርት ምዃኑ ሓደ ብዓብዩ ከዓ ክንዕወት ንኽእል ምዃንና ስፖርት ጥራሕ ዘይኮነስ ከም ሙያውን ወሲትካ ንዓኻ ንምዕባሌኻ ፋይናንሻሊ እውን ክሕግዘካ ከምዝኽእል ዝጀመረሉ ግዜ እዩ ይብል ስለዚ እቲ ናይ ዘርሰናይ ዓወት ነቲ ኣትሌቲክስ ዝብል ናይ ሃገርና ዳርጋ እቲ 95 ሚእታዊት እሱ ኣበራብርዎ ንብሉ ማለት እዩ
2: ኣብ ሓደ ፀብፃብ ዝረኣኸዎ እንታይ ይብል ከባቢ 206 ሃገራት ኣብ ኦሎምፒክ ዝሳተፋ እየ ካብተን 206 ሃገራት ሰብዓ ዝኾና ብቁጠባ ብኩሉ ነገሩ ካብ ኤርትራ ዝሕሸ ሃገራት ዝኾነ ነገር ረኺበን ኣይፈልጣንን ን ልዕሊ 7 ዓመት ድማ ተሳቲፈን እየ ልዕሊ 7 ዓመት ተሳቲፈን ሲ ወላ ሓንቲ ነገር ዘይረኸባ ሃገራት ኣለዋ ኤርትራ ኣብታ ካልኣይ ስተዋፊኣ እያ ሜዳልያ ረኺባ ኣብ ናይ ወድ ዓለማዊ ሻምፒዮን ኣብ 215 ብማራቶን ቀዳመይቲ ኮይና ኣለና ኣጥባቃ ኣጥባቃ ናይ ፍርቂ ማራቶን ናይ ዓለም ሻምፒዮና ዘርእሰናይ ንሓሙሽተ ዓመት ሪኮርዱን ሒዙ ኣሎ እጂ እዚ ክንሪኦ ከለና ብሓደ ሰብ ብምዃኑ ቁሩብ ክፍት ኣለካ ማለተይ ሲ ክፋሕ ክብል ትደልኢኻ ካልእ ኸይብልና ንድኡ ንብል
0: ንዑኡ ተኸቲሎም ከዓ ኣትሌት ግርማይ ገብረ ስላሴ ኣብ 215 ኣብ ቤጂንግ ኣብ ዝተኻየደ ዓለምለኻዊ ሻምፒዮን ኣትለቲክስ ዓለም ወርቂ መዳልያ ብምዕታር ኣንጸባራቕን ታሪኻውን ዓወት ጨቢጡ ከም ናዝሬት ወልዱ ራሄል ዳንኤል ዶልሺ ተስፉን ሳምሶን ኣማርን ዝኣመሰሉ ኤርትራውያን ኣትሌታት እውን ኣብ ዝተፈላለየ መድረኻት ስሞምን ስም ሃገሮምን ከፀውዑ ካብ ዝበቕዑ ውሑዳት ኦሎምፒካውያን ኣትሌታት ካብ ብዙሓት ምጥቃስ ይከኣል ኤርትራ ኣብ ዝተፈላለዩ ዓመታት ብብርክት ዝበሉ ኣትሌታት መዳልያታት ተገዚማ እያ ይኹን እምበር እዛ ዓወታ ቦትኡ እናሃለወ ምኩራት ኣትሌታት ኣሰልጠንቲ ኮኑ ጀመርቲ ኣትሌታት ንዝያዳ ዝበልፀገ ዓወታትን ዕቤትን ከማልእዎም ዝግባእ ስልጣናታትን ጥንቃቐን ከም ዘሎ ህልው ኩነታት ኣትለቲክስ ሃገርና የመላኽት ዓወታት ኤርትራውያን ኣትሌታት ኣብ ዓበይቲ ዓለምለኻውያን ውድድራት ካብ ግዜ ናብ ግዜ እናቐነሰ ይመፅእ ምህላው ካብ ማንም ዝኽወል ኣይኮነን
1: ሽዑ ክትሪኦ ከለካ ዝነበረና ተወዳዳርነት ቀሊል ኣይነበረን ወላ ብደረጃ ኣህጉር ጥራሕ ዘይኮነ ወሪድካ ወላ ብደረጃ ዓለም ውን በዓል ዘርሰናይ ክልተ ግዜ ናይ ጉያ መሮር መዳልያ ዝወሰደሉ ሓንሳብ ቀዳማይ ሓንሳብ ካልኣይ ሰለስተ ግዜ ካልኣይ ሓንሳብ ሳልሳይ ዝወፃሉ ነይሩ ተክለ ማርያም ከምኡ ሓንሳብ ካልኣይ ሓንሳብ ሳልሳይ ዝወፃሉ ነይሩ ኣብ ሲኒየር ማለት እዩ ደቂ ኣንስትዮ እውን በዓል ስምረት ኣብ በዓል ምዕራፍ 5-6 ዝወፃሉ ግዜ እውን ነይሩ እዩ ሕጂ እዚ ክንብል ከለና ኣብቲ ናይ ዓለም እየ ዝብለካ ዘለኹ ብደረጃ ኣፍሪካ ዝግበር ውድድራት ኣብቲ ኣትሌቲክስ ብዙሕ ከቢድ ውን ኣይኮነ ብዙሕ መዳልያታት እውን ውሰድ ነይሩ እዩ ኣብ ትራክ ይኹን ኣብ ጉያ መሮር ወራ ኣብ መላእ ፀወታታት ኣፍሪቃ እውን ነይሩ እዩ። ስለዚ ኣብቲ ሃጉርና ጥራሕ ዘይኮነ ኣብ ዓለሙ ነይሩ እዩ ተወዳዳርነትና ወላቲ ዓወትና። ኣብዚ ሕጂ ኮይንካ ሽዑን ክተወዳድሮ ምናልባሽ ዓይነት ስፖርታውያን ሽዑ ዝነበሩሉ ሕጂ ክንዱ ኣለዉ ኢልካ ክትደፍር ኣይትኽኢልን ኢኻ። እቲ ስራሕ ይኸይድ ኣሎ ይስራሕ ኣሎ። ኣሰልጠንቲ ኣለዉ፣ ፌደሬሽን ኣለዉ፣ ኣትሌታት እውን ኣለዉ። ግን ኣብቲ ዓይነት ናይቲ ስፖርታውያንና ከምቲ ሽዑ ዝነበረ ኢለ ክደፍር ኣይክኢልኒ።
2: ኣብ ኤርትራ ከምቲ ቅድም ዝበልኩኻ ብሉፃት ጎየይቲ ኣለዉና። እቲ ሰዓቶም ክንሪኦ ከለና ምስትዮም ኣብ ዓለም ዘሎ ብሉፃት ዝተቀራረበ እዩ። ግን ኣብ መወዳእታ ናይ ሰከንድ ፍልል ንድሕር ኣለካ ብሉፅ ክትኮን ኣይትክእልኒ ኢኻ። እቲያ ሰከንድ ንሕና ግን ናብ ደቂቕ እንዲ ዘለዎ እቲ ደቂቕ ከመይ ጌርካ ተውርዶ እዩ። ሃገራውያን ሻምፒዮን ዝኾኑ ብዙሓት ኣለውና። እዚኦም ሃገራውያን ሻምፒዮን ግን ናይ ዓለም ሻምፒዮን ክኾኑ ከምዚ በዓል ግርማይ ዝነበረዎ ግዜ ኣይኮነን ሕጂ ዘሎ፣ ከምቲ በዓል ዘርእሰናይ ዝነበረዎ ግዜ ኣይኮነን ሕጂ ዘሎ። ቀደም ኩሎም ዝያዳ ኣብቲ ተውህቦ ኣብቲ ትሬኒንግ ኣብቲ ኣካል ኣብቲ ቅርፂ ኣብቲ ኢንዱራንስ ምፅማም ኣብቲ ውልቀት ልምምድ ዓብይ ነይሩ። ሕጂ ግን ሳይንስ ስለተሓወሶ እቲ ሳይንስ ክመፅእ እንድሕር ኮይኑ ድማ ዝያዳ እዚኦም ላዕሎ ትካላት ትምህርቲ ምስ ፌደሬሽናት ኮይኖም ዝሰርሕሉ ንኣብነት ቤት ትምህርቲ ሕክምና ኣውሮት ኣሎ ምስ ኣሰልጠንቲ እንታይ ክተሓባበር ይኽእል እንታይ ክገብር ይኽእል። እዚኦም ኣብ መሪሕነት መፂና ዘለና ኩላትና ናይ ልምዲ ሰራሕተኛታት ኢና። ሕጂ ኣብዚ ምሳና ተምሃሮ ናይ ኬሚስትሪ ዝነበሩ፣ ተምሃሮ ናይ ባዮሎጂ ዝነበሩ፣ ተምሃሮ ናይ ምምሕዳር ዝነበሩ እንድሕር ተሓዊሶሞ ወይ ድማ ሳቶም ሒዞሞ ሲ እቲ ኣትሌቲክስ ናይ ግድን እዩ ናብቲ ገፁ ክኸይድ። ሕጂ ብመንፅር እቲ እንታ ሽሙ ክንሪኦ ከለና እቲ ከባቢ ኣነ ሕጂ ከም ፕሬዚዳንት ኮፍ ኢሉ ኣለኹ እንድሕር የፍራሓኒ ኣሎ ኮይኑ ዝተምሃረ ሰብ ፍልጠቱ የፍራሓኒ እንድሕር ኮይኑ ኣትሌቲክሱ ንቅድሚት ክኸይድ ኣይክእልን እዩ። ኩላትና ሲ ኣብቲ ዓውዲ ዘለና ክፉታት ክንከውን ነቲ ሓድሽ ሓሳባት ኣምፂና ምስቲ ዘሎ ተውህቦታትና። ምክንያቱም ኤርትራ ኣብቲ ብራኸ ትርከበሉ ሲ ቀንዲ ረቋሒ ሓገዝ እዩ ነቲ ዓውዲ ኣትሌቲክስ። ነዚ ከመይ ጌርና ናብ ረብሓና ንቀይሮ ሳይንስ ክሕወሶ ጥራሕ እዩ ዘለዎ።
0: ኣትለቲክስ ኤርትራ ናብ ናይ ቅድም ክብርታቱ ንክምለስ ክትግበሩ ዘለዎም ዕማማት ብዝምልከት ምስዝተፈላለዩ ኣብቲ ዓውዲ ዝነጥፉ ሞያውያን ዝገበርናዮ ሓፂር ዕላል ይስዕብ። ኣብዚ ቀረባ ዓመታት በዚ ዓውዲ ዝተፀለዉ ብርክት ዝበሉ መንእሰያት ብጉጅለ ኮይኖም ክጎዩን ልምምድ ከካይዱን ብዝተዓፃፀፈ ቁፅሪ ይረኣዩ ኣለዉ። እንተኾነ ግና ብክቱር ድሌትን ህንፅዩነትን ጥራይ ዝተበገሱን እቲ ዓውዲ ዝጠልቦ ስነ ፍልጠታዊ ስልጠና ዘየማልኡን ብምዃኖም ግና እቶም ጀመርቲ ተስፋት ህፃናት ግዳይ ናይ ዝተፈላለዩ መጉዳእታትን ሕማማትን ክኾኑ ይረኣዩ ኣለዉ። ስለዚ ናይዚ ሕማም ፈውሲ ምስ ኣፍልጦ ዘለዎም ኣሰልጠንቲ ተመያይጦም ንሳቶም ብዝሰርዕሎም ልምምዶም ከካይዱ እቲ እንኮ ፍታሕ ምዃኑ ኣየማትእን።
1: ሰብ ይጎይ ኣሎ ጥራሕ ኢሉ ዝመፅእ ዝጎይ ጫሙኡ ዘይፈልጥ ኣብ ክንደይ ርሕቐት ጎይ ከም ዘለዎ ክንደይ ደቃይ ክሽፍን ኣለ ዘይፈለጠ ስቕ ኢሉ መፅኡ ቀልጢፉ ይሓምም ወይ ገለ ናይ ጥዕና ፀገማት የጓንፎ ነይሩ። ሕጂ ሕጂ ወላቲ ሚኒስትሪ ትምህርቲ እውን እቶም ናይ ስፖርት መምሃራን ዝበሃሉ እቲ ትምህርቲ ናይ ስልጠናታት ቀፃሊ ወስዱ እዮም ኣብደት እውን ገብሩ እዮም። ብዓብዩ ከዓ እቶም ብደገ ኮይኖም ከም ኣሰልጠንቲ ዓለምቲ ኮይኖም ኣትሌቲክስ ብፍሉይ ዘሰልጥኑ ከዓ ስለ ዘለዉ እቲ ስድራውን ሕጂ ዳርጋ ደቆም ሒዞም እዮም ዝመፁ። ኣብ ገዛሲ ከምዚ ንጥፈታት ይገብር እዩ ዝቆልዓ ከምዚ ይጎይ ንገሌ ክንልኢ ከለና ሲ ኣብ ሓንቲ ደቂ በፂሑ ይመፅእ ቀሲ ላይ ከይዲ ንገለ ነገራት ሒዞም መፁ እቶም ቆለቡ ደቆም ሒዞም መፅኦም። ሕጂ ንስኻቲ ዕድመ ትሪኦ ኢኻ ምስቲ ዕድመ እንታይ ክሰርሕ ኣለ፣ ምስቲ ዕድመ ኣበይ ነቲ ደረጃ ወሪዱ ክሰርሕ ኣለ፣ ኣበይ ክስልጥን ኣለዎ ከዓ ምኽሪ ንህቦም ኢና ነቶም ስድራ ቤት። ብዓብዩ ነቶም ቆለውዕ ድልዮት እንዳሃላሎም ስድራው እንዳሃዳፍቂድሎም ከዓ በቲ ደረጃኦም ከዓ ንሕግዞም ኢና ማለት እዩ። ስለዚ ብሓፈሻ ግን ከምዚ ዓይነት ተውህቦ ዘለዎ እንዳሃር ኮይኑ ትቆልዓ ንክጎይ ድሌት ክህልዎ ይኽእል እዩ። ግን ድሌት በይኑ ከብፅሓካ ይክእልን እዩ ተውህቦ እውን ክትሓትት ኣለካ። ሕጂ ብዙሕ ግዜ እንታይ የጋጥመና ሕጂ ፀገም እዚ ሲ እዚ ቆልዓስ ናይ ጉያ ድሌት ኣለዎ ይብሉኻ ክጎይስ ደልየ ይብሉኻ ትብቕ

ኣቱ ኸ ትቁመንኡ ኸ ንጉያ ይኸውን ድዩ ተውህቦ ኣለዎ ድዩ ግን ክትፈልጦ ኣለካ ብኡካ ክትመክሮም ኣለካ እትዮም ስድራ ቤት እምበር ድሌ ጥራሕ ሃልዎ ተህቦ የብሉ ድማ ምፅኻ ክንደይ ዓመታት ኣብኡ ደኺሙ ዝኸይድ ገዙ ዝኸይድ እንዳሃር ኮይኑ ትብድሎ ኣለካ እምበር ተሰልጥኖ የለኻ ስለዚ እንታይ ኢና ንመ

0: ንመልሶም እውን ብዙሓት ኣለዉ ማለት እዩ። ስለዚ ኣብ ከምዚ እቲ ሙያ ናይቲ ሙያ ማዕዳ ምኽሪ ኣዝዩ ወሳኒ እዩ።
1: ኣብ ኩሉ ቤት ትምህርትታት ናይ ስፖርት መምሃራን ኣለዉ። ሕጂ ሓደ ስፖርት ዝደሊ ሕጂ ብግራስሩት ንጅምር ኒና ዝብል ዘለና እቲኦም ዕድመ ክሊ ዕድመ 12 ማለት እዩ። እዚኦም ሕጂ ኣብ ቤት ትምህርቲ እዮም። ወላ ወላዲኦም ውን ኣሚኑ በይኖም ዘይሰዶም ዓይነት ቆልዑ ስለ ዝኾኑ ምስቶም ስፖርት ዝፈልጡ ሰባት ኣትለቲክስ ኮይኖም ምስቶም ናይ ኣትለቲክስ ኣሰልጠንቲ እንታይ ናይ ግራስሩት ኣሰልጥ ወይ ከዓ ናይዞም ናእሽቶ ኣሰልጠንቲ ብዙሓት እዮም ዘለዉ ኣብ ኩሉ ምምሕዳራት ኣለዉ። ንምንታይ ብምምሕድ ብዞባ ደረጃ ስለ ተታሒዙ ዘሎ ኣብ ኩለን ምምሕዳራት ኣሰልጠንቲ ናይ ግራስሩት ኣለዉ። ንባዕሉ ችቸሮ፣ ቀይሕ ባሕሪ ካልኻልእ ናይ መሰልጠኒ ማእከላት ማለት ከይዶም ክጎይሉ ዝኽእሉ ስለ ዘሎ ወላዲ መፂኡ ምስኦም ከተሓሕዞም ይሓይሽ። ንምንታይስ ዝኾነ ናይ ግራስሩት ኣሰልጣኒ ነቲ ቆልዓ ከመይ ገይሩ የሰልጥኖ ይፈልጥ እዩ። ብኡ መጠንካት ወላዲኡ ከዓ ውላዱ ኣበይ ይውዕል ኣሎ ይፈልጥ ማለት እዩ።
2: ተሓጋጊዝካ ምስራሕ ውፅኢቱ ዓብዩ፣ ምክንያቱ ሓንቲ ኢድ በይና ስለ ዘይተጠቐዕ። ስለዝኾነ ድማ ኣብ ኩሉ ዓውዲ መሻርክቲ ምህላው ኣገዳሲ ይኸውን። ፌደሬሽን ኣትለቲክስ ኤርትራ እውን ምስ መልሕቕ ስፖርት ሃገርና ዝኾነ ሚኒስትሪ ትምህርቲ ብምሽራኽ ውፅኢታዊ ስራሕ ክዓምም ይከኣል እዩ። እቲ ምንታይ መሰረት ናይ ሓደ ስፖርት ተምሃሮ ስለ ዝኾኑ
3: ኣብ መንጎ ፌደሬሽንን መሻርክትን ዘሎ ምትእስሳር ብፍላይ ብፍላይ ድማ ምስ ሚኒስትሪ ትምህርቲ ዘለና ምትእስሳር ወሳኒ ይኸውን ኣለዎ። ምክንያቱም ስፖርት ንሕና ንኣብነት ናይ መንእስያት ውድድር ነካይድ ኢና። ኣብ ካልእ ዓለም ከምኡ ዝበሃል ነገር የለን። ናይ መንእስያት ውድድር ኣብ ቤት ትምህርቲ ጥራሕ እዩ ዝካየድ፣ ካብ ቤት ትምህርቲ እዩ ድመፅእ። ስለዚ ገሊዩሲ ክነሕልፎ ክንክእል ኣለና። ከምዚ ዋንነት ይስማዓና እሞ እዚ ናና ኣብዚ ኣይትእተውና ከምኡ እዚ ኣተሓሳስባ ዘሎ ካብዚ ክንወፅእ ክንክእል ኣለና። ሚኒስትሪ ትምህርቲ ከበርክት ይኽእል እዩ። ኣትሌቲክስ ካብ ደቂ 4 ዓመት እዩ ዝጅመር። እቲ ኣተሓሳስባ ኣብዝ ሓለፈ ግንቦት ሓንቲ ፅቡቲ መደብ ሰሪሕና ነርና። ናይ ህፃናት ኣትሌቲክስ ትብል ኣብ ስቴድዮም ኣስመራ ፅቡቲ መደብ እያ ነራ። ንዑ ምስ ረኣኻሲ ብዙሕ ተስፋ ዝህብ ነገር ኣለዎ ኣብኡ። ስለዚ ሃገራዊ ፌደሬሽን ኣትሌቲክስ ምስ መሻርክቲ ብፍላይ ድማ ምስ ሚኒስትሪ ምክልኻልን ምስ ሚኒስትሪ ትምህርትን ተዋሂዱ እንድሕር ከምዚ ንዖም ነንምልከቶ እንድሕር ሂብካ እቲ ዝሓሸ ስራሕ ይስራሕ እዩ።
1: ኣብዚ ሕጂ እዋናት ኮ ሚኒስትሪ ትምህርትን ሃገራዊ ፌደሬሽን ብምርድዳ እቲ ካላንደር እናማዕረረዩ ይመፅእ ኣሎ። ንምንታይ እቶም ተምሃሮ እዮም እቶም ኣትሌታት ብፍላይ ኣብቲ ናይ ዩዝ ካብ ተካእቲ ጀሚርና ካብቲ ግራስሩት ዝበሃል ማለት እዩ። ሕጂ እንድሕር ክልቲኦም ዘይተረዳድኦም እቲ ስራሕ ክስራሕ ኣይክእልኒ። ንምንታይ ተምሃሮ ኣብ ቅነ ትምህርቲ ውድድር ክገብሩ ኣይክእሉን እዮም። እቲ ካላንደርስ ክረዳድኡ ይኽእሉ ማለት እዩ። ብኡ መጠን ግን ይረዳድኡ። ብኡ ከዓ እቲ ካላንደር ምትዕርራይ እንዳተገበረ እቲ ውድድር ዝስራዕ። ኣብዚኣ ሕጂ እዋን ግን ኣነ ክሪኣ እንዳረእኽዋ ዝኸይድ ዘለኹ ኣነ ንባዕለይ ጎያይት ነይረ ተማሃሪት ከለኹ። ሕጂ ብግራስሩት ኢና ንጅምር ዘለና ፅቡቅ ኣካይዳት ሳይንስ ንብሎ ዘለና ማለት ካብ ዕድመ 12 ይጅምሩ እሞ እንዳመልመልካዮም 17-18 በፅሑ ዕድሚኦም። ሕጂ ብዚ ናይ ተካእቲ ኣትሌታት እዩ ትዕድመ ዘሎ። ልክዕ ኣብቲ 11 ክፍሊ በፂሖም ሳዋ ምስ ከዱ ግን እቲ ናይ ምምላስ ተኽእሎ ፅብብ ይብል። ንምንታይ ገሊኦም ናብ ኮሌጃ ተኣት፣ ገሊኦም ናብ ሃገራዊ ጉቦኦም ስለ ዝኾኑ ኣብዚ ሕጂ ቁሩብ እቲ ናይ ምትኽኻእሲ ዝተቆረፀ ይመስል ማለት እዩ ድሕሪ 2018 ዘሎ ግዜ።
2: ኣሰልጣኒ ብሉፅ ኣትለት መልሚሉ ዘፍርን ናብ ዝለዓለ ደረጃ ዘብፅሕን እዩ። ነዚ ክውን ክገብር ግና ማዕረ ማዕረቲ ቴክኖሎጂ በፂሕዎ ዘሎ ፍልጠት ክዓጥቕ ኣገዳስነቱ ዓብዪ ብምዃኑ ክዝንጋዕ ዘይብሉ እዩ። ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣብ ዝተፈላለየ እዋናት ስልጠናታት ክህብ ፀኒሑን ኣሎን። እንተኾነ ኣብዚ ጥራይ ከይተሓፀረ ነዞም ብቁፅሪ ኣዝዮም ውሑዳት ዝኾኑ ኣሰልጠንቲ ዓቕሞምን ደረጃ ኣፍልጦምን ኣብ ዓውዲ ኣትለቲክስ ክብ ንምባል ዝለዓለ ናይ ማህደረ ስልጠና ዕድል ክፈጥረሎም ይፅናሓለይ ዘይበሃሎ ዕዮ ገዛ እዩ።
1: ዝበዝሕ ኣሰልጣኒ ኣብ ኤርትራ ዳርጋ ኩሉ ክብል ይኽእል። ኣብቲያ ሌቨል ዋን ምስ ተምሃረ ካብ 2002 ምሽት ፌደሬሽን ቆይሚ ኢለካ ብኡ መጠንካ እቲ ኮችንግ ኮርስ ዝበሃል ወይቲ ናይ ኣሰልጠንቲ ስልጠና ትምህርቲ ኣብ 2002 ይጀሚሩ ኣብካ 2 ዓመት ካ ይወሃብቲ ትምህርቲ። ሕጂ ኣብዚ ሓደ ሰብ 2 ሰብ እዮም ዝሓልፉ ናብታ ሌቨልቱ ግን ዋላ ሶምስ ከይዶም ኣይቅፅልዎን እዮም እቲ ትምህርቲ። ሕጂ ዳርጋ ከምቲ ናይ ቀደም ዝነበረ በቲ ንስርሓሉ ማለት እዩ በቲ ልምዲ ዳ እምበር ብትምህርቲ ዝዓበየ ኣሰልጣኒ የለን። እዚ ሕጂ እቲ ፌደሬሽን ቆላሕታ ብጣዕሚ

0: ንክገብረሉ ይኽእል ይግብኦ። ንምንታይ ስፖርት ሳይንስ እንዳኾነ እዩ ዝኸይድ ዘሎ። ሓደ ኣትሌትካ ኣሰልጣኒ ክትብል እንድሕር ኮይንካስ እቲ ኣሰልጣኒ ማለት ኩሉ ነገር እዩ። ልዕሊ 10 ነገራት እዩ ነቲ ኣትሌት ክሽፍን ዘለዎ። ወላዲ እዩ፣ መምህር እዩ፣ ኣሰልጣኒ እዩ፣ ኣላዩ፣ ተሓዚ ሰዓቱ ገለ ኢልና ንዝርዝሮ ማለት እዩ። እዚ ግን ናይ ትምህርቲ ዕድል እንድሕር ዘይረኺቡ ኣብቲ ናይ ፕሮፌሽናሊዝም ወይ ኣብቲ ናይ ዓለም ደረጃ ክበፅሕ ከሎ እቲ ኣትሌት ካብቲ ኣሰልጣኒ ኣብ ውሽጢ ሃገር ዘሎ እልይ እንዳበለ እዩ ዝኸይድ። እዚ እንታይ የርእካ ሕጂት ዋሕዲ ትምህርቲ ናይቶም ኣሰልጠንቲ እዩ። ስለዚ ፌደሬሽን ብጣዕሚ ክፅዕረሉ ዕድላት ክፈጥር ሕጂ ምስ ዝማዕቢልዎ ዘሎስ ናይ ርሕቀት ትምህርትታት ስለ ዘሎ ከምኡታት እንዳፈጠረ ትምህርቲ ክገብር ኣገዳሲ እዩ።
1: ትጋብ ሕጂ ኣብቲ ኣብ ዓመት ክልተ ዓመት እቲ ቀዳማይ ካልኣይ ደረጃ ሳልሳይ ደረጃ እንዳበለ እቲ ትምህርቲ ብሃገራዊ ፌደሬሽንን ብኦሎምፒክን ምትሕብባር ይመፅ እዩ ናይ ኣሰልጠንቲ ትምህርቲ። ሕጂ እቲ ካብኡ ዝሓልፍ ሰብ ኣዝዩ ውሑድ እዩ ናብቲ ዝቕፅል ደረጃ ሓሊፉ ዝምሃር። ካብኡ ቀፂሉ ክውድእ ብጣዕሚ እቲ ትምህርቲ ሓደ ኣብቲ ብዙሒ ኣዝዩ ኮታ እዩ፣ ካልኣይ ኣዝዩ ብሉፅ ውፅኢት ክድሊ እዩ ናብቲ ዝቕፅል ክትሓልፍ። ሕጂ ስጋ ሕጂ ምናልባሽ ደሚርካ ክንደይ ግዜ ከም ተዋሃበኮ ልክ ተዘይፈለጡ፣ ግን ደማሚርካ ኣብዚአን ዝሓለፋ 20 ዓመታት ናብ ካልኣይ ሌቨል ናብ ሳልሳይ ዝሓለፉ እንድዒ ካብ 10 በፅሑ ይሓልፉ ኢልካ ይትደፍር ኢንኻ ማለት እዩ። ሕጂ ኩሉ ግዜ ከም ሙያተኛ ወይ እቲ ንሙያ ፈቲኻ ኣፍቅርካ ትሰርሖ ኣለኻ ንፌደሬሽን ትፅበዮ ምክንያቱ የብልካን ኣብ ገሊዋ ናትካ ፃዕርውን ወሳኒ እዩ። ንምንታይ እቲ ዝወሃበካ ትምህርትታት እንድሓር ብካልእ ቋንቋ እንድሓር ኮይኑ ንስኻ ክትዕብየሉ ኣለካ ናትካ ምልከት ቋንቋኻ ከም ሰብ ክትኸይድ ክትሰግር እንዳሓር ደሊኻ ነቲ ዘሎ ፈተናታት መፅሓፍቲ ክትርኢ ኣለካ ክትነብብ ኣለካ። እዚ እቲ ከም ውልቅና ከም ኣሰልጠንቲ ንገብሮ እዩ። ኣብቲ ፌደሬሽናት ክግበር ኣሎ ንብሎ እንዳሓር ኣሎ እቲ ዕድላት ብብዝሒ ምፍጣር። ሕጂ ግድን ኣይኮነን ኣብቲ ቀዳማይ ካልኣይ ሳልሳይ ኢልካ ትመሃሮ። ናይ ሃንጋሪ ትምህርቲ ነይሩ ናይ ስፖርት ዩኒቨርሲቲ እዩ። ኣብኡ በቲ ዩኒቨርሲቲ ሌቨል ብዲፕሎማ ኢኻ ትውድእ ነቲ ኢንተርናሽናል ኮችንግ ዝወሃብ ትምህርትታት። ሕጂ ከምኡታት እውን ሓደ ዕድላት ኣሎ፣ ካልእ ካልእ እውን ኣሎ። ሓደ ክልተ ሰባት ከምኡታት ዕድላት ዝረኸብና ኣለና። ሕጂ ነቲ ካልእ ኣሰልጣኒ እውን ከምዚ ዕድል እንተዝወሃብ እቲ ዓቕሚ ሰብ ማዕበለ መሓየለ እሞ ኣብ ብዙሕን ከምቲ ኣንቶዝም ብሎ ዝነበርና ኣብ ዓይነትን ስፖርታውያን ንምፍራይ ሓጋዚ ይኸውን። ግን ከዓ ናትካ ተበግሶ ከም ኣሰልጣኒ እውን ናትካ ተበግሶ ክህሉ ኣለዎ።
2: ኣሰልጠንቲ ዓቕሞም ድሩት እዩ እንድሕር ኢልካ እንታይ ጌርካ ነቲ ዓቕሚ ክተበርኽ እዩ ክተበርኽ እንድሕር ደሊኻ ድማ እቲ ድቅበል ኣሰልጣኒ ድማ ናይ ምቕባል ዓቕሙ ክህሉ ኣለዎ። ሕጂ ንመጀመርያ ግዜ ናይ ደረጃ ክልተ ኣሰልጣንነት ኣብ ኤርትራ ክወሃብ እዩ ኣይወሃብን እዩ ቅድሚ ሕጂ ተገይሩ ኣይፈልጥን እዩ። ብኣጋጣሚ ብኦንላይን ጥራሕ ዝወሃብ እምበር ብንታሽም እውን ኣይወሃብን እዩ። ንኤርትራ ግን ብፍላይ ብፍሉይ ኣብ ኤርትራ መፂኦም ከምህሩ ተሰማሚዖም ኣለው። ኣብኡ ከባቢ 25 ዝኾኑ ኣሰልጠንቲ ክንእቱ ኢና። ሕጂ ካብኦም ድማ መን እዩ ናብቲ ደረጃ 3 ዝሓልፍ እቲ ዝኸበደ እዩ። ምክንያቱ ክትምሃር ኣለካ፣ ቋንቋ ክትምሃር ኣለካ፣ እዚ ቴክኖሎጂ ክትመልኮ ክትኽእል ኣለካ። ከም ዛንታ ክኾነልኩም ግርማይ ኣብ 2015 ክዕወት ከሎ ሓደ ኣሰልጣኒ መፂኡ ምስ ኣብዚ ኣስኪሩ ነይሩ ሆላንዳዊ እዩ ሚስተር ቬሮን እንብሎ ምስ ክንዕልል ከሎና ደረጃ ክንደይ ኣለካ ኢ ዮ ደረጃ ይብሉን። ናይ ኣሰልጣኒ ትምህርቱን ኣይተምሃረን ነፍሱ ይምሂሩ መፅሓፍ ኣንቢቡ ሓደ ጉባያይ እንታይ ክገብር ኣለዎ ኢሉስ ኩሉ ነገር ኣንቢቡ ኣብዚኣ መፂኡ ድማ ንግርማይ ኣብቲ ሓፂር እዋን ናይ ዓለም ሻምፒዮን ገይርዎ። ግርማይ ዓለም ሻምፒዮን ጥራሕ ኣይነበረን ድሕሪ ገለ ኣዋርሕ ኣብ ኒውዮርክ ኣብ ዝተካየደ ናይ ኒውዮርክ ማራቶንን ቀዳማይ ይወፅ እዩ። ድሕሪ ዓመት ድማ ኣብ ዝነበረ ናይ ሪዮ ደ ጀነሮ ኦሎምፒክ ራብዓይ ይወፅ እዩ። ደድሕሪኡ ኣብ ናይ ለንደን ማራቶን ራብዓይ ወፅ ኣሎ። እንታይ ማለት ናይ ግድን ኣይኮንካ ቤት ትምህርቲ ኣቲኻ ፍልጠት ክተማእርር ናይ ግድን ኣይኮንካ ኣትሌት ነርካ ናብኡ ክትኣቱ። እዚኦም ዓቕሚ ኣለና ትብሉ እቲ ናይ ምንባብ ዓቕሚ ዘለዎ ሰብ ኣብ ሳይንስ ኣፍልጦ ዘለዎ ሰብ ነዚአን ትምህርቲ ኦንላይን ዝርከባ እተን ሰነዳት ምሳና እውን ኣለዎ። እተን ሰነዳት ኣንቢብካ ንኣትሌታት ክንሕግዝ ንኽእል ኢና። ናይ ሳይንስ ፍልጠት ዘለዎም ንኣብነት ኣብ ማይ ነፍሒ መምሃራን ኣለዎም።

ኣብ ዝተፈላለዩ ከባቢታት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹምዎ ዕዙዝን ልባውን ሰላምታና ይብፃሕኩም ከመይ ቀኒኹም ሰዓትና ኸኢሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ኢናሕዝናልኩም ቀሪብና ዘለና ክሳብ ፍፃመ መደብና ምሳና ክትሓብሮ ብኽብሪ ንዕድመኩም ሰናይ ንዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና ከም ወትሩ ብደርፊ ኢና ክንፍልሞ ብሓባር ናብ ስትድዮ

ናይ ኮማት ኣብያተ ትምህርቲ መንግስቲ ኩሉ ነገር ቀሪቡ ምስ ከፈተን እቲ ኮም ዘድሊ ሓላፍነት ወሲዱ ኣብ ምክትታልን ምዕዋት መስርሕ ምምሃርን ምስትምሃርን ዘድሊ መሳለጣታት ኣብ ምቕራብ ከምኡውን ክላሳት ኣብ ምዕራይን ምፅፋትን ዝያዳ ይነጥፍ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበኣር ኣብ ዞባ ማእከል ዝርከባ ኣብ ገሊ ኣብያተ ትምህርቲ ብወለዲ ኣብነታዊ ስራሕ ተኻይዱ ነይሩ ነዚ ዝድስስ ትሕዝቶ እምበኣር ስዒቡ ክቐርበልና እዩ ክትከታተሉ ብኣኽብሮት ንዕድመኩም

0: ናይ ፅባሕ ፍረ ዝኾነ ቆልዑ ሃብ ዝብፃሕ ክበፅሖን ፅቡቕ ፍረ ክፈርዮን ብፍቕሪ ክኮስኮሱ ይግባእ። ነዚ ዝተረድአ ሕብረተሰብና ድማ ደቁ ብኣእምሮን ልብን መታን ከዓብዩ ብሕብረት ኣብ ምህናፆም ይርከብ። ኣብ መላእ ሃገር ብምልኣት ኣብያተ ትምህርቲ ብምኽፋት መሰረት መጻኢኦም የጣጥሑ ኣለዎም። ከንብብን ክፅሕፍን ጥራይ ዘይኮነ ዝተወልደ ቆልዓ ብዛዕባ ዓለም ብዙሕ ፈሊጡ ንክነብራ ኣይሽከርን። እዚ ድማ ስሉሳዊ ጥምረት ወለዲ ምምሃራን ተምሃሩን ብልዕልና ይቕፅል ከም ዘሎ ዘረድእ እዮም።
1: እቲ ህንፃ እቲ ገዛ ፍልጠት ዘፈልፍለሉ ክኸውን ንሃገር ዘበርክቱ ምሁራት ሰባት ከፍሪ ዝኽእለሉ መገዲ ንምፍጣር እቲ ህንፃ ዝስራሕ ዘሎ። ከምኡ እንተ ኮይኑ ምሕደራ እቲ ወሳኒ ነገር እዩ። ምሕደራ ወሳኒ ስለ ስጋብ ዝኾነ ኮሚቴ ወለድን ርእሰ መምህር ምምሕዳርን ርእሰ መምህር ናይታ ቤት ትምህርትን ምምሕዳር ናይታ ቤት ትምህርትን እዞም ሰለስተ ኣካላት እዚኦም ተዋሂዶም ካብታ ዝደቀቀት ንብረት ናይታ ቤት ትምህርቲ ስጋብቲ ዝዓበየ ምክትታል ክገብሩ ኣለዎም።
0: ማሕበረኩም ነፍሲ ወከፍ ቤት ትምህርቲ ኣብ መስርሕ ምምሃርን ምስትምሃርን ዝጎደለይ ኣብ ምምላእ ይርከብ። ንሕጂ ኣብ ዞባ ማእከል ወለዲ ብሓፈሻ ከዓ ማሕበረኩም ኣብያተ ትምህርቲ ዝገብርዎ ዘለዉ ኣስተዋፅኦ ኢና ክንርኢ ምክትታልኩም ብክብሪ ንዕድም።
1: ኣብቲ ምሃር ምስትምሃር መምህራን ከመይ ይኸዱ ኣለዉ? ተምሃሮ ከመይ ይኸዱ ኣለዉ? ወለዲ ምክትታል ተምሃሮ ዘለዎ እንታይ ይመስል ኢሉ ኮሚቴ ወለዲ ናይ ሓንቲ ቤት ትምህርቲ ናይ ዝኾነት ብደረጃ ሃገር ዘለዋ ቤት ትምህርትታት ኣብ ሃገር ዘለዋ ቤት ትምህርትታት ብዛዕባ እዚ ብዕምቆት ክዘትዩ ዝኽእሉ ኣለዎም። እዚ እንተተዘትዩ እታ ቤት ትምህርቲ ፍረ ዘለዎም ናይ ፅባሕ ናይዚ ሃገር እዚኣ መፃኢ ንብሎም ዘለና ፍረ ዘለዎ ነገራት ክረኽቡ ምዃኖም ርግፅ እዩ። ምክንያቱ ንሕና እዚ ፃዕርታ እዚ መስ ኣካየድና ዓመ ብደረጃ ዞባ ኣብ ዝተገብረ ውድድር ናይ ሓፈሻዊ ፍልጠት ቀዳማይ ዝወፀ ካብ ቤት ትምህርቲ ቀሓውታ እዩ። ምክንያቱ ኣብ ተምሃሮን ኣብ መምህራን ዘለና ዕቱብ ምክትታል ኣዝዩ ፅኑዕ እዩ። ሓደ ተምሃራይ ካብ ክላሱ ወፂኡ ኣብቲ ሜዳ መፃወቲ ኩዕሶ ክረአ የብሉን ብጀካ ናይ ስፖርት ፐሬድ ተዘይኮይኑ ሓንቲ መምህር ወይ ሓደ መምህር ካብ ሰዓታቱ ደንጊን ናብቲ ቤት ትምህርቲ ክኣቱ ከም ዘይብሉ ምስ ርእሰ መምህር ናይቲ ቤት ትምህርቲ ዘቲና መምህር ከዓ ብዕቱብ ስለ ዝሓዞ እቶም መምሃራን ኣብቲ ቦታ ዘሎ ብስነ ምግባር ኣብ ተምሃሮአን ኣብ ምምሃርን ምስትምሃርን ብዝዓበየ ደረጃ ዝከታተሉ ዘሎ እዚ ኣገባብ እዚ ኣብ ኩለን ኣብያተ ትምህርቲ እንተ ደኣ ተኣታትዩ ኣሎ። ግን ብዝላዕለ ደረጃ እንተ ተሰሪሕሉ ዝዓበየ ውፅኢት ክርከቡ ይኽእል። ንሕና ሎሚ ኩለን ናይቲ ከባቢ ዘለዉ ተምሃሮ ናብ ቤት ትምህርቲ ቀሓውታ ዘይብል የለን። ግን ንመን ክትከውን ቦታ ቤት ትምህርቲ ቀሓውታ ንብላ ዘለና ኣብ መንጎ ፀሎትን ኣብ መንጎ ቀሓውታን ትርከብ ዘላ ቤት ትምህርቲ ኣብቲ ትሕትሕቲ መምሕዳ ንእዞባ ጉዳይፍ ኮይና ኣብዚ መንጎ እዚኣ ዘላ እቲ ዓቕሚ ሰብ ከም ዝበልኮ ሰፊሕ እዩ። ንመን ክትከውን ሞዛ ቤት ትምህርቲ እዚኣ ሕጂ ዘን ብሎክ ንሰርሓ ዘለና ዘ ሓንቲ ብሎክ ሓሙሽተ ክፍሊ ዘለዋ ክፍ እንተ ተወዲኣ ተዛዚማ ብዛ ዓመት እዚኣ ዝዓበየ መሰረታዊ ፍታሕ ክትፈጥረልና ከም ትኽእል ርግፅ እዩ። ስለዚ ናብ ኣይና ንጎይ ዘለና ኩለን ካልኦት ኣብያተ ትምህርትካ ከምኡ ገይረን ሽግራተን ክፈትሓ በዚ ጋጣሚ ተመክሮ ናይ ቤት ትምህርቲ ቀሓውታ ክቐስማን ክወስዳን ይኽእላየን ማለት እዩ።
0: ጎኒ መንግስቲ ደው ብምባል ነቲ መንግስቲ ብልዕሉ ወፃኢታት ዝሰርሑ ዘሎ ህንፃታት ትምህርቲ ብዋዒ ቆልዑ ክጎድል ከሎ ህዝቢ ብልዕሉ ህንጢነት ኣብ ምህናፁ ይርከብ። ስለዝኾነ ካብቲ ዝነእሰ ንብረት ክሳብ እቲ ዝዓበየ ህንፃ ቤት ትምህርቲ ብውሽጣዊ ዓቕሞም ዝሰሪሖምን ይሰርሕዎን ኣለዎም።
2: ነቲ ነዊሕ እዋን ዝመሃረና ቤት ትምህርቲ ተበግሶ ብምውሳድ እሞ ከዓኒ እቲ ነዊሕ ኣገልግሎ ስለዝሃበ ጎናዊ ህንፅኡ ስለዝፈረሰ ካብዚ ተበግሶ ብምውሳድ ምስ ኮሚኒቲ ብምርዳእ ምስ ሚኒስትሪ ትምህርቲ ብላዕሊ ዘለዉ ኣካላት ብምርዳእ ነዚ ፅገናዊ ከፊላዊ ክነካይድ እቲ ኮሚቴ ተበግሶታት ወሲዱ። እዚ ክንገብር ከለና ግን ኩሉ ብምእክል ዝበለ ሞያውያን ሰባት ዝተሓወስዎ ናይቲ ሶሳይቲ ናይቲ ኮሚኒቲ ብጉልበቶም ብፍልጠቶም ብክእለቶም ዝዋስእሉ ባይታን ውዳቤን ብምጥርናፍ እዩ።
0: እዚ ህዝቢ ኤርትራ ንንቕሓት ደቁ ዝገብሮ ዘሎ ድልውነት ዘረጋግፅ እዮም። ትማሊ ብሕብረት ናፅነት ተረኺቡ ሕጂ ድማ ብሕብረት መንእሰይ ኣብ ምህናፅ ይርከብ። ህንፃ ብዘይ ርእሲ ትርጉም ከምዘይብሉ ኣሚኑ ወግሐ ፀብሐ ኣብ መትመፀ ወለዱ ኣብ ምግባር ይርከብ ኣሎ።
3: እቲ ኮም ብደረጃ ኮሚቴ ወለዲ ከምቲ ፖሊሲ መንግስቲ ዝሓንፀፆ ማለት እዩ ብኡ ቆይሙ ብኡ ተወዲቡ ኣብ ልዑል ተሳትፎ ኣብ ልዑል ንጥፈት ይርከብ ማለት እዩ ሕጂ ክንብል ከለና ምናልባሽ ሕጂ ኣብዛ ሰዓት እዚኣ ንሕና ኣብ ፅዑቕ ናይ ህንፃ ናይ ስራሕ ወይ ከዓ ናይ ፅገና ንርከብ ኣለና ማለት እዩ እዚ ዝግበር ዘሎ ዝካየድ ዘሎ ብዓብኡ ብሓገዝ ናይ ሚኒስትሪ ትምህርቲ ዞባ ማእከል

0: ብኣላይነቱ ብኣበርክቶን ኣይኮም እዩ ዝካየድ ዘሎ።
1: እቲ ኮሚኒቲ ብምእኩል ኣገባብ እንዳገበረ ዝስራሕ ዝነበረ ንጥፈታት ምዃኑ ኣይ ክሕብር ዝደሊ። ስለዚ ንሕና ከም መበገሲ ይካየድ ኣሎ ይጅመር ኣሎ እምበር ተወዲኡ ኣሎ እውን ኣይንብልን። ቀጻሊ እዩ ቀጻሊ ከዓ ስለ ዝኾነ እቲ ሶሳይቲ ኣብ መጻኢ ነዚ ዓበይቲ ዓበይቲ ዝምሮ ዘለና ፕሮጀክታት እውን ብዝከኣሎ መጠን በቲ ዓቕሙ ኣብ ብመት ብምእታው ክፅግኑ እዩ ዝብል ርድኢት ኣለና። ኣብ ደገኹን ኣብ ውሽጢኹን ዘሎ ነዚ ብኣካል ዝስራሕ ነገራት ከዓ ኩሉ ግዜ ሕብረተሰብና ብኣካል ስለ ዝርኢ ሰብ ኣይኮነን ዝዛረብ እቲ ሂወታዊ ዘሎ ባዕሉ እውን ኣፍ ኣውፅኡ ዝዛረብ ስለ ዝኾነ እዚ እቲ መሰረት ናይቲ ኮሚኒቲ ንጥፋት ኣብ ንኡስ ዘባ ሰንበል ዝካየድ ዘሎ ብሓፈሻ ፅቡቕ ኢለ እየ ክግምግም ዝኽእል።
2: ምውሳኽ መምሃሪ ክፍልታት ምሕዳስ ህንፃን ምዕቃቡን ገለ ካብቲ ማሕበረኮም ብዕቱብ ዝሰርሓሉ ዘሎ እዩ። ከም ቤት ትምህርቲ ቀሕውታን ካልኦትን ድማ ብማሕበረኮም ብዙሕ ክፍልታት ብውሽጣዊ ዓቕምን ሃኒፀን ኣብ መመረቕታ ሃብፂሕኖ ይርከባ። ነዚ ዝረኣየት ጨንፈር ትምህርቲ ዝዋ ማእከል ድማ መባእታ ትምህርቲ ዝነበረት ናብ ማእከላይ ደረጃ ቀይርሎም ከም ዘሎ ኣብ ዕለተ መመረቕታ ኣበሲርዎም።
3: ብሓቂ ህዝቢ ሓበሬታ ጥራይ ዝደሊ ንምሕዳር ከባቢ ቀሓውታ ነዚ ሓሳብ እዚ መሰካፈልና ጥራይ ዝሰልዑልና እምበር ንሕና ንደቅና ዘይንኸውን ኣይኮናን ክንሰርሕ ኢና ኢሎ ምሕዳር ከባቢ ጸሎት ኣኼባት ምስ ተፀዊዖም ምስ መፁ ብደረጃ ምሕዳር እዚ ሓበሬታ እዚ ምሳብናዮም ንሕና ካብ ደቅና ነጉድሎ የለን ካብዚ ማእከል ዓዲ ጸሎት ተበጊሶም ንኣብ ኣፍ ደገ ቀሓውታ ከይዶም ካብኡ ማእከላይ ደረጃ ቅፅሉ ንብድሆ ይኸዱ ካብኡ ሃይስኩል ክቅፅሉ ካልእ ቤት ትምህርቲ ይቕፅሉ። ስለዚ እቲ መንገዲ ነዊሕ ስለ ዘሎ ንሕና ኣብ ከባቢና ክኾነልና ድልዋት ኢና ንሕና ኣበርክቶና ክንገብር። ምክንያቱ ናብ ሓላ እዮም ዝቕፅሉ ሃይስኩል ክቕፅሉ ተኮይኖም ናብ ቤት ትምህርቲ ሓላ እዮም ዝቕፅሉ። ስለዚ ፀገማትና ትፈትሑ እንትኾንኩም ንሕና ድልዋት ኢና ጥራይ ተለኣኹና ኢሎም ንሕና ከዓ ከም ኮሚቴ ንለኣኽ ኢልና በዚ መሰረት ህዝቢ ኣዋፂኡ 1.3 ሚልዮን ገንዘብ ኣውፅኢ ማለት እዩ። እዚ 1.3 ሚልዮን ካብ ክልቲኡ ምሕዳራት ምስ ተኣከበ ኣብ ከባቢና ሓደ ዓብዪ ቤት ፅሕፈት ጠቕላላ ስታፍ ሓይልታት ምክልኻል ኤርትራ ኣብ ከባቢና ስለ ዘሎ ንሱ እውን ኣካል ናይትኮም ስለ ዝኾነ ኣበርክቶ እንታይ ክገብር ኣለዎ ምስ ሓተትና ንሱ እውን እጃሙ ንትምህርቲ ዘለዎ ኣረኣዩ ኣዝዩ ዕዙዝ ስለ ዝኾነ ሓለቓ ጠቕላላ ስታፍ ሚኒስትር ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ ከዓ ዝግባእ ሓገዝ ከዓ ነቲ ቤት ትምህርቲ ከዓ ገይሩ። ስለዚ በቲ ኮይኑ በቲ 4 ክላስ ዘለዎ ሓደ ብሎክ ክንሰርሕ ክኢልና ኣብ ውሽጢ 8 ወርሒ ዘይመልእ ሰዓት ግዜ ማለት እዩ። ምክንያቱ እታ ቤት ትምህርቲ ከምዚ ዝኾነትሉ ከዓ ኣብቲ ምምሃርን ምስትምሃርን ደረጃ እውን እንዳዓብየትን ተምሃሮ እንዳሓየሉ እናበርትዑን ስለ ዝመፁ ኩለን ገለ ኣብያተ ትምህርቲ ወለዲ ካብ ውፅአን ናብቲ ቤት ትምህርቲ ከምፅኦም ጀሚረን። ስለዚ ካብ 1050 ኣቢሎም ተምሃሮ ዝነበርዎ ኣብዛ እዋን እዚኣ 1620 ተምሃሮ ኣለዎ ኣብ ውሽጢ 2 ዓመት ክንዲዚ ዓይነት ኣቕሚ ሰብ ክትውስኽ ክኢላ። ስለዚ እዛ ቤት ትምህርቲ ሓደ ብሎክ ተሰሪሑ መመረቕታ ተገይሩላ ኣብዝ ሓለፈ ዓሚ መመረቕታ ተገይሩ ኣብቲ መመረቕታ ኩሎም ሓለፍቲ መንግስታ ተኣኪቦም ኣብኡ ተፃዕዲሞም መፅኦም መባእታ እያ ነራ እዛ ቤት ትምህርቲ። በቲ ፀዓርን በቲ ኣበርክቶ ናይቲ ህዝብን ምምሕዳርን ምስ ተረኣየ ከዓ ዕብት ናይታ ቤት ትምህርቲ ምስተር ገልፀ ኣብቲ ርክብ ጨንፈር ሚኒስትር ትምህርቲ ዞባ ማእከር መምህር በላይ ሃብ ተጋብር ካብ ሎሚ ጀሚራ ማእከላይ ደረጃ ኮይና ኣላ ዝብል ከዓ ነቲ ህዝቢ እዚ ደስታ እዚ ከዓ ኣበሲርዎ።
2: እዚ ከም ኣብነት ምጣንሕ ድኣ እምበር ብዙሓት ኣብያተ ትምህርቲ ሃገርና ካብ ኣበየቦጡ ማሕበረኩም ብዘበርከጥዎ ሓገዝ ብዙሕ ለውጢ ገይረን እየን። ትምህርቲ ክቐፅል እንተ ደኣ ኮይኑ ብዘይደገፍ ወለዲ ኣይከውንን። ውፉይ መምህርቲ ዘየለውን ትርጉም ሓቀኛ ትምህርቲ ኣይረጋገፅን። ተማሃራይ መጭዎ እንተተማሂሩ ድማ እዩ እዚ ኩሉ ክመፅእ ዝኽእል። ስለዚ ጥምረት ስሉሳዊ ኩርናዕ ዓቂቡ ንዝኸየድ ዘሎ ጨንፈር ትምህርቲ ዋ ማእከል ወለዲ መምሃራን ከምኡውን ተምሃሮ ምስጋና ይግብኦም እናበልና ምስ ዝተረፉ መደባትና ንሓደገኩም ብርኽ ሰንበት።

0: ካብተን ምሃርቲ ዝኾናት ሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ዘመናውን ባህላውን ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ ና መምህር ዝጋርያ ከስግረኩም።
1: ሰላም ክቡራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ናይ ማሽሩም ምስ ከብዲ ከምኡውን ምስ ዙኪኒ። ሕጂ ናይ ማሽሩም ምስ ዙኪኒ ምስ ከብዲ ክንብል ከለና ሕጂ ናይ ማሽሩም ክንገልፅ እንድሕር ኮይና ማሽሩም ንእርጋና የዳናጉ ገፅና ይጭምደደን እዩ። ናይ ምዝካር ክእለት ነተክሎና ከዓ የዛይድ ንኸይንጭነቕ ከዓ የነቓቕሓና ጥዑይ ኮለስትሮል ኣለዎ። ንዕፅምትና ከዓ የጠንክር ሓይሊ ከዓ ሂበና ዝተፈላለየ ዓይነት ፕሮቲን ኣለዎ ቫይታሚን ዝተፈላለየ ዓይነት ቫይታሚን ኣለዎ ወዘተ ካብኡ ዝበዝሕ እውን ኣለዎ። እንዲ ሕጂ ናይ ሎም መዓልቲ ግን ብከምዚ ኢና ክንገልፆ። መጀመርታ ክንገብራ ዝግበኣልና ግን ኢድ ናይ ምሕፃብ እዩ። ሕጂ ክብሉ ግዜ ንሕና ካብ ምሕፃብ ምንቃፅ ሓፂምና ኢድና እዚኣ ዘይዝክራ ሰብ የለን ንክዝን ክነዘኸር ኢልና ኢና እምበር እምበሪ ሕጂ ኩሉ ግዜ ዙኪኒ ኢና ከነቀ

ሕረ ንዑ ዘድልየና ከዓ ፐርሰሜሎ ፐርሰሜሎ ፃዕዳ ሽጉርቲ ፃዕዳ ሽጉርቲ ጅንጅብል ቀይሕ ጉዕ ቀይሕ ጉዕ ፓፕሪካ እዚ ፓፕሪካ እዚ ከዓ በሲሉ ዝተጣሕኒ ኮሚደረ ዘይቲ ውሕድ ኢና ንገብር ሕጂ ዘይቲ ኩሉ ግዜ ኢና ክንውሕድ ዘለና ዘይቲ ውሕድ ሕራይ ሕጂ ክድነብሎ ብዘይ ዝኾነ ነገር ብድሕሪኡ ማሽሩም ብድሕሪኡ ትከብዲ ኢና ክንገብሮ ሕጂ ሽሉቕ ምስ በለ ስምስተሓተ ስምስተሓተ ሽሉቕ ምስ በለ ሕጂ ማሽሩም ማሽሩም ክመት ርአ ብዙሕ ኣይነድቅቆን ኢና ኣይነድቅቆን ኢና ውሕድ ኢና ፍረሽ ክርከብ ዝበለፀ ንድዩ ሕጂ ንሕና ብትምህርቲ ዝፈለጥናዮ ቀደም ናይ ወለድና ግን ሃዲኖም የምፅዎ ነይረን ካብ በረኻ ኣርዮም የምፅዎ እ ቲ ድበለፀ ስለ ዝኾነ ንሳቶም ትጥቀምሉ ዝነበሩ ክንጥቀመሉ ፅቡቅ ሕጂ እዚ ከምዚ ኢሉ ክፀኒሕ ከሎ ከብዲ ብስተኪኒ ኢና ሰኺዕናዮ ዘለና ከብዲ ብስተኪኒ ከብዲ ብስተኪኒ ሕጂ ኣሰኻኽዑኡ ኮሚደረ ብፍሩይ ዝተመትረ እንደገና ከብዲ ከዓ ከብዲ ሽጉርቲ ቀይሕ ጉዕ ፃዕዳ ሽጉርቲ ሕጂ እዚ ኣብ ምውራዱ ኢና ክንገብሮ ኣብ ምውራዱ ኮሚደረ ደጌና ጉዕ ትዘፀብቆ ከብዲ ሽጉርቲ ቀይሕን ሽጉርቲ ፃዕዳን ጉዕን ኮሚደረን እዛ ኣገባብ ዝጌርና ሰኺዕና ኣለና ናይ ከብዲ ከዓ ሕጂ ከብዲ ሰቂልና ኖርማል ሕምስምስ ኣቢልና ገለ ኢና ንጥቀመሉ ነርና ናይ ከብዲ ናይ ከብዲ ከዓ ክንገልፆ ንድሕር ኮይና ኣብ ጥዕናና ዝህበና ጥቕሚ ብዙሕ ትሕዝቶ ኣለዎ ልዑል ቫይታሚን ቢ 12 ከምኡ ውን ቫይታሚን ኤ ሓፂን ፕሮቲን ስለ ዘለዎ ሓይሊ ይህበና ሕማማት ከዓ ይከላኸለልና ሕማማት ይከላኸለልና ዚ ቀላፅምና ከዓ ይፅግን መዓና ጥናን ከብድናን የመሓይሽ ደም ዋሕዲ እውን የመሓይሽ ሕዚ ምንጪ ፅቡቅ ብፕሮቲን ከዓ እዩ እዚ ሕጂ ክንጥቀመሉ ትድበለፀ እዩ ሕጂ ጨዋዳታት የመሓይሽ ግን ኩሉ ግዜ ክውሰድ ኣይግብኦን እዩ ሕጂ ካብ ኩሉ ከብዲ ከብዲ ደርሆ እዩ ትድበለፀ ይድበሃል ሕጂ ከብዲ ደርሆ ትዝበለፀ እዚ ከብዲ ግን ተደጋጋሚ ኣይንወስዶን ኢና ተደጋጋሚ ኣይንወስዶን ኢና ተደጋጋሚ ይበለና ኔርካ ኔርካ ብዙሕ ደይኮንካ ትወስዶ ኔርካ ኔርካ ኢካ ትወስዶ እዚ ኩሉ ዝጠቕመና እንድሕር ኮይኑ ከብዲ ክንጥቀመሉ ትዝበለፀ እዩ ሕራይ እሱ ምስ ቁርብ ትሕት ምስ በለልና ኢና ንገብሮ ከይተሓርርኩ ክሳ እየ

ሕራይ መጀመርታ ዝኩኒ ምስቲ ኩሉ ቀመም ከብስሎ ፀኒሐ ድሕሪ ምብሳልና ንሱ ድሕሪ ምብሳልና ከዓ ትሒትልና ዳርጋ ኣብ ምብሳል በፅሑ ኣብ ምብሳል ምስ በፅሐ ሕጂ እቲ ዝበለና ማሽሩም ማሽሩም ሕጂ ጠቐሙ እንታይ ካብ ገፅ ምጭምዳድ ርግርግ ካብ ምእራግ ድሕን ኢልናዮ ናይ ምዝካር ትክሎትካ ከዓ ይሕግዝ ወይ የዛይድ ንኸይቲ ጭነቕ ከዓ የነቓቕሕ ጥዑይ ኮለስትሮል ኣለዎ ይዕፅምትና ከዓ የጠንክር ሓይሊ ይህበና ዝተፈላለየ ቫይታሚን ኣለዎ እሱ ስለዝኾነ ሕጂ ቃንጢሻ ሃስያ ስለ ዘይብሉ ኩሉ ግዜ ክንጥቀመሉ ትድበለፀ ሕጂ ቃንጢሻ እየ ትለኹ ቃንጢሻ ማሽሩም ይበሃል እምበር ቃንጢሻ እንዲ ንሕና ወለድና ካብ ቀደም ዘጥረዩልና እዮ ወይ ዘፅንሑልና እዩ ቃንጢሻ ሕራይ ሽጉርቲ ቀይሕ መቕላዋይ ኣድልዮን ሕጂ ምስ በሰለ ኢና ንእትዎ ዘለና ሽጉርቲ ቀይሕ ሽጉርቲ ቀይሓ ልክዕ ከም ናቱ ምፍራይ ዝዓይነቱ ገይር ኢና መቲርናዮ ሕራይ ከዳውሰይ ሕጂ ማሽሩም ምስ ከብዲ ምስ ዝኩኒ ብፀበቐ ትሕዝቶ ዘለዎ ዋላ ጣዕሙ ኩሉ ነገሩ ብጣዕሚ እዩ ሕጂ እዚ ምስራሕ ጠፊልና ገለ ዘይኮነስ ከነዘኻኽር ከነዘኻኽር ስለ ዝደለና ጥራይ እዩ ሕራይ ድሕሪአን ሕጂ ተንከብዲ እዚአን ምስ መሰላሊካ ተንከብዲ ከእትወኒ ትቐመም ኣቃሚመየ ብዛዕባ ናይ ከብዲ ምግላፅ ንድሕር ኮይኑ ከዓ ከብዲ ሕጂ ንሕና ከብዲ ዘም ዋሕዲ ገለ የልና ኢና ሰ ኢልና ንጥቀመሉ ነርና እዚ ኩሉ ጥቕሙ ግን ኣይንፈልጦኒ ኢና ሕጂ ግን ኣብ ብትምህርቲ ወይ ከዓ ብዝተፈላለየ ድዝረብ ወይ ንረኽቦ ዘለና ሕጂ ወይ ነፅንዖ ዘለና ኣብ ጥዕናና ዝህበና ጥቕሚ ኢልና ብዙሕ ትሕዝቶ ኣለዎ ልዑል ቫይታሚን ከዓ ቫይታሚን ቢ 12 ከምኡውን ቫይታሚን ኤ ሓፂን ፕሮቲን ስለ ዘለዎ ሓይሊ ይህበና ሓይሊ ይህበና ብድሕሪኡ ከዓ ሕማማት ከዓ ይከላኸል ቅልፅምና እውን ይፅግን ማዕና ጥናን ከብድናን የመሓየሽ ደም ዋሕዲ እውን የመሓየሽ ምንጪ ፅቡቅ ፕሮቲን ከዓ እዩ ስለ ዘለዎ ቀላፅምና ከምቲ ክገልፆ ፀናሑ ይፅግን ንጭዋዳታት የመሓይሽ ምንጪ ፅቡቅ ኮለስትሮልካ እዩ እሱ ክንጥቀመሉ ዝበለፀ ኩሉ ግዜ ግን ከነዘውትሮ የብልናን ኩሉ ግዜ ክዝውተር ዝግበኦ ወይ ካብ ኩሉ ከብድታት ዝበለፀ ከዓ ከብዲ ደርሆ እዩ ባሬ ክብረት ተዓዘብትና ኮሚደረሲ ብዙሕ ከምዚ ንገልፆን ኢና ነርና ክግለፅ ዝግበኦ ንስ እዩ ካብ ቀደም ንሕና ዘይኮና ኣዴታትና ኣብ ፈርኔሎ ጠብሰቡ ወይ ከዓ ማዮም ፍክፈቆ ድሓር ቆርበት ይቕለጥ እታ ቆርበት እያ ቀንዲ ፀገም ሕጂ ሕማቅ ኮለስትሮል የውሕድ ወይ ይከላኸል ኢልና ኣብ ጥዕናና ከዓ ልቢ የመሓይሽ ይሕግዝ ቫይታሚን ቢኢ ስለ ዘለዎ ከዓ ሕማማት ይከላኸል ንዕንትና ንሰናቡእናን ንመዓናጡናን ከዓ ይሕግዝ ፀረ ነድሪ ከዓ እዩ

መጀመርታ ምስቲ ኩሉ ዓይነት ቀመም ዙኪኒ ቀለዮ ድሕሪ ዙኪኒ መቕላ ወይ ከዓ እቲ ማሽሩም ኣቃሚሞ ዮም ሓፂሩ ድሓር እቲ ማሽሩም እንደገና ሽጉርቲ ብሓንሳእ ከዮ ኣኺልዎ ክንብል ከለና ሕጂ እዚ ኣብ ምውራዱ ኢና ነእትዎ። ኣብ ምውራዱ ከብዲ ብስተኪኒ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ጉዕ ኮሚደረ ጌርና ሕጂ ኣብ ስተኪኒ ሰዊዕናዮ ኣብ ስተኪኒ ዕንጨይቲ ሰዊዕናዮ ነዚ ንመልክዕ ሕጂ ኣብ ኣጥራይ ኮፍኮፍ ነብለን ግዜ ይወስድኒ ግዜ ተወሲዱ ካብቲ ስተኪኒ ይድፋላለ። ስለዚ ኣብ ኣርብብርብብ ነብለን ኣብ ኣንረበን ትድበለፀ ስለ ዝኾነ ጠቕሙ ስበለፀ ከምዚ ክገልፆ ዝፀናሕኩ ስለ ዝኾነ ኢና ከብዲ ንጥቀመሉ ዘለና ፀብቐት ዓይነት ወይ ድጣዕመ ብዙሕ ትሕዝቶ ከዓ ዘለዎ ሓንሳብ ጥረና ንኸና ነዚኣ ካብኡ ኣኺልዋ ሕጂ ፃዕዳ ምግቢ ኩሉ ግዜ ምስ ቅጫ እትቅርቦ እንዲ ትበለፀ ናይ ስገም ቅጫ ሰንኪት ኣለኹ ናይ ስገም ቅጫ ሓንሳ ክህናይ ካልኣይት ክግብጣይ ደቂ ኣኺላታ ሸ ሕጂ ኣኺላታ ከብድና በሲላትና ዝኣገባብ ዝኮይና ኣኺላታ ብዙሕ ምብሳልን ብዙሓዊ ምህራምን ከዓ ዘየድልዮ ፀብሐ ከብድን እዩ ሕራይ እሞ ግልብጣይ ምስ ቅጫ ስገም ኢናኸዓ ከምዚ ጌርና ሰንኪትና ክቅጫ ሕጂ ዋላ ናይ ኩርምቲ ፀገም ገለ ክህልዎ ዝኽእል ኣሎ ምፀት ናይ ጣይታ ከዓ ዘይፈቱ ክህል ዝኽእል ሰብ ሕጂ ምስ ኩሉ ዝተፈላለየ ክነዛምዶ ደሊና ምስ ቅጫ ናይ ስገም ኢና ሰንኪትናየ ዘለና ቅጫ ናይ ስገም ከምዚ ኮይኑልና እዚ ከብድና ከዓ

ፅበቀ ምስ ፓስታ ክንቅርቦ ንኽእል። ኩሉ ግዜ ምስ ፓስታ ስለ ንቐርብ ኢና ቅጫ ስገም ከኣሎም መዓልቲ ከብዲ ብስተኪኒ ከምዚ ኮይኑልና ሕራይ እምበሪ ክብርታት ተዓዘብትና፣ እዚ ኩሉ ክገልፆ ዘሎ ናይ ማሽሮም ጥቕሚ እንደገና ናይ ጅንጅብል ናይ ከብዲ እዚ ዝመስል ጥቕሙ እምበሪ ክብርታት ተዓዘብትና፣ ናይ ሎም መዓልቲ ዝሰራሕናዮ ዓይነት መግቢ ነዚ ትመስል ንዝመፅእ ደሎ ሰሞን ብካልእ መደብ ክሳብ ንትረሃብ ድሓንቀኒ እዩ።

ክብራት ተዓዘብትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም እንታይ ይመስሉ ሒዝሃልና ቀሪባ ኣላ። ምሉእ ትሕዝቶ ናብታ መደብ ኢኻ ስግረኩም ትኸታተሉ።

ኣብ ሕቡራት መንግስታት ኣሜሪካ ዝተኻየደ ሰልፊ መካይን መዝገብ ሰይሩ። ኣብ ኦክላሆማ ዝካየድ ብሰልፊ መካይን ዝፍለጥ ምርኢት ብ3596 መካይን ነቲ ኣቐዲሙ ተታሒዙ ዝነበረ ናይ 105 መካይን ምርኢት መዝገብ ክሰብር ክኢሉ። እቲ መደብ ንመበል 100 ዓመት ምስ ኦክላሆማ ዝተኣሳሰር ዝኽሪ መንገዲ 66 ንምብዓል ዝተዳለወ ከም ዝነበረ እዩ ተሓቢሩ።

ከንቲባ ከተማ ታልሳ ሞንሮ ኒኮልስ ብታልሳ ኩሉ ግዜ ዝሕበን ሓድሽ ክብሮ ወሰን ጊነስ ከነመዝግብ ብምኽኣልና ድማ ሓጎሰይ ወሰን የብሉን ክብል ገሊጹ።

ንነዊሕ ዓመታት ጥንታዊ ቴክኒክ ኩንግፉ ክለማመድ ዝፀንሐ መምህር ማርሻል ኣርቲስት ዛንግ ሎንግ ሽያንግ ማርናይ ኢዱ ካብ ንቡር ወፃኢ ቅርፂ ክሕዝ ብምኽኣሉ ንብዙሓት ኣገሪሙ። ዛንግ ንኣስታት 20 ዓመታት እዩ ኣብቲ ዓውዲ ክነጥፍ ፀኒሑ። በዚ ድማ ኢዱ ካብ ናይ ሓደ እኹዝ ሰብ ብዕፅፊ ርጉድ ዝበለ እዩ። ወዲ 53 ዓመት ዛንግ ሎንግ ሽያን ካብ ንእስነቱ ኣትሒዙ እዩ ትምህርትታት ኩንግፉ ክምስጦ ጀሚሩ። ኣብ 1998 እዩ ምስ ያንግ ዚንጅዋን ዝተባህለ መምህር ናይቲ ዓውዲ ድሕሪ ምልላዩ ግዜኡ ወፊኽ ሰርሓሉ ከም ዘለዎ ዝተሰወጦ። ዛንግ መዓልታዊ 6,000 ግዜ ነቲ ሑፃ ዝመልአ ከረፂት ይሃርሞ ነይሩ። በዚ ምኽንያት ድማ ብዙሕ ግዜ ኢዱ ይጉዳእ ምንባሩ ይሕብር። ልምምድ ኣሰልቻውን መሪርን እዩ ዝነበረ። ይኹን እምበር መዓልታዊ ብትግሃት ይለማመድ ነይረ ክብል ንድሕሪት ምልስ ኢሉ ይዝክር። እቲ ኣብ መዓልትን ተወሓደ ናይ 2-3 ሰዓታት ልምምድ ኢዱ ንኽጥንክርን ክገዝፍን ብተወሳኺ ቃንዛ ናይ ምጽዋር ዓቕሙ ክብ ዘብለን ከም ዝነበረ እዩ ዛንግ ዘረድእ። የማናይ ኢድ ዛንግ 8 ሰንቲሜትር ርጉድ ኣለዎ። መብዛሕትኦም ሰባት ዋላ እውን ክልቲአን ኣእዳዎም ኣላጊቦም ምስኡ ከም መዕራሪዎን ተፈተኑ ክንዲናቱ ክመጻእ ኣይክእላን።

0: I feel good.
1: ብውሑድ ዓቐ ነዳዲ ብዙሕ ርሕቀት እትሽፍን መኪና ኣፈተነ። ሱፐር ማይሌጅ ዝብል ስም ተዋሂብዋ ዘሎ ውፅኢታዊት ኣፈተነ ትርከብ መኪና ኣብ ኣሜሪካ ዩታ ኣብ ዝርከብ ዩኒቨርሲቲ ብሪጋም ያንግ ብዝርከቡ ተምሃሮ ምህንድስና ዝሓቆፈት ጉጅለ ዝማዕበለት እያ። ኣብዚ እዋን እዚ መብዛሕትኡ ክፋል ዓለም ብኤሌክትሪክ ዝሰርሓ ተሽከርከርቲ ኣብ ምፍራይ ኣብ ዘተኮረሉ እዋን እዞም ተምሃሮ ብሓደ ሊትሮ ኤታኖል ኣብ 100 ኪሎ ሜትራት ክትሽፍን እትኽእል መኪና ሰሪሖም ኣለዉ። ሱፐር ማይሌጅ 49 ኪሎ ግራም ሚዛን ዘለዋ ኮይናያ ማዕቢላ 30 ሚሊ ሊትር ጥራይ ዝዓቐኑ ገን ነዳዲ ኣለዋ። ንኣስታ 32 ኪሎ ሜትር ጥራይ እኹን ነዳዲ ሒዙ ብምፅናሕ ዳግማይ ክምላእ የድሊ። እዞም ተምሃሮ ብዝተሓት ሃልክ ነዳዲ ነዊሕ ርሕቀት ንምሽፋን ዘማዕበልዋ ሱፐር ማይሌጅ 3452 ኪሎ ሜትር ንምጓዓዝ 4 ሊትሮ ነዳዲ ጥራይ የድልያ። ኮይኑ ግን እቲ ንዓኣ ዝዝውር መራሕ መኪና ክሳብ ሜትሮን 63 ሰንቲሜትር ቁመትን 54 ኪሎ ግራም ክብደትን ክኸውን ኣለዎ። ጽቡቕ ሸነኽ ናይዛ መኪና ከም ዝተገልጸ ኮይኑ ኣብ ሰዓት 37 ኪሎ ሜትር ጥራይ ክትጓዓዝን ኣብ ነፍሲ ወከብ 32 ኪሎ ሜትር ድማ ዳግማይ ነዳዲ ክትመልእ ተገድድ ምዃና እቲ ብጽቡቕ ዘይጥቀስ ጎና ይገብሮ።
2: This car wasn't built for comfort. It was built purely for efficiency. So the students removed almost everything. No air conditioning, no music system, and the body is of carbon fiber. The car is also incredibly tiny and aerodynamic. In fact, the driver has to be under 5'4" and weigh around 120 pounds just to fit inside. And speed? Its top speed is only about 23 miles per hour.

ከም ንእሽተይ ቤት መጽሕፍቲ እተገልግል ላምብሬታ ኣብ ህንዲ ኣብ ከተማ ካርናታካ ሓደ መራሕ ላምብሬታ ኣብ ርእሲ እቲ ዝህቦ ናይ መጓዓዚ ኣገልግሎት መጽሕፍቲ ቐሪቡ እዩ ተሳፈርቲ ዝጽበ። እዘን ሰለስተ እግረን ተሽከርከርቲ ሓጺር ርሕቀት ንምሽፋን ብትሑት ዋጋ ዝጓዓዛ ብምዃነን ኣብ ህንዲ ምርጫ ናይ ዝበዝሑ ሰባት እየን። ተሳፈርቲ ንምስሓብ መራሕቲ መካይን መብዛሕትኡ ግዜ ብድሙቕ ሕብሪ ዋዛ ዝመልኦ ጭርሖታት ወይ ብመሰጥቲ ፖስተራት ይሽልምዎን። ካብዚ ዝተጠቕሰ ፍልይ ብዝበለ ላምብሬቱ ብመጻሕፍቲ ዝሸለመ ህንዳዊ ግን ኣብዚ ግዜ እዚ ኣቓልቦ ማሕበራዊ መራኸቢታት ስሒቡሎ። እቲ መራሕ መኪና ከምኡ ዝገበረ ተሳፈርቲ ኣብ ክንዲ ምስ ሞባይሎም ቁኒን ምባል ክሳብቲ ዝደልይዎ ቦታ ዝበጽሑ መጽሓፍን ተንበቡ ካብ ዝብል ሓሳብ እዩ። ብዘይካ መጽሕፍቲ ኣብ እዋን ጉዕዞ ከዘናግዕ ይኽእል ብምባል እውን ካራሜላ ቀሪቡ እዩ። እዚ ህዝባዊ ኣገልግሎት ምስ ፈጠራ ዝተወሃሃደ ንእሽቶ ጻዕሪ ኣብ መዓልታዊ ህይወት ዓብ ለውጢ ከምጽእ ከም ዝኽእል ዘጉልሕ ተግባር ብምዃኑ ካብ ብዙሓት ኣድናቖት ረኺቡ። እታ ብዛዕባእታ ንእሽተይ ቤተ መጻሕፍቲ ላምብሬታ ዝተዘርግሐት ቪድዮ ልዕሊ 1.6 ሚልዮን ግዜ ክትረአ ከም ዝኽኣለት ድማ ዝሕበር።

ንድሕሪ ትምልስ ኢልና እንተዳርእና ኣብ ዘመነ ጊላነት ካብ ኣፍሪቃ ገላዩ ኮይኖም ሰባት ናብ ሃገራት ምዕራብ ይጓዓዙ ወይ ድማ ይውሰዱ ከም ዝነበሩ እዩ ዝፍለጥ። ኣብዚ ድማ ሓንቲ ታሪክ ዝሰርሐት ጓል ኣንስተይቲ ነይራ። እዛ ፀላም ጓል ኣንስተይቲ እምበኣር ንነብሳን ንብፆታን ካብ ጊላነት ዘድሓነት ክሳብዚ ግዜ እዚ እትዝከር ዘላ ታሪካዊ ፍፃመ ዝሰርሐት ጓል ኣንስተይቲ ኢና ሕዝናልኩም ቀሪብና ዘለና። ሙሉ ትሕዝቱ ናብ መደብ ሌላ ከስግረኩም እየ ተኸታተሉ።

ቃልሲ ንብርሃን ኣዝዩ ከቢድ እዩ። ካብ ጸላም ንምውፃእ ዝካየድ ጻዕሪ ኩሉ ዓይነታት ዋጋ እዩ ዝኽፍል። ወዲ ሰብ ብናጽነት እዩ ተፈጢሩ፣ ናጻ ኮይኑ ክነብር ድማ መሰሉ እዩ። ኮይኑ ግን ታሪክ ወዲ ሰብ ሰባት ንህዝብታት ብናጻ ከንብርዎም ኣይመረፁን። ክሳብ ምብቃዕ ጊላነት ዝነበረ መድረኽ እውን ነዚ ሓቅታት እዩ ዘንጸባረቕ። ዓባይ ሃገር ኣሜሪካ ኣብ ታሪክ ጊላነትን ናጽነትን ሃብታም ተመክሮያ ትውንን። ከም ኣቕሓት ዓዲጎምን ተሓይሮምን ናብ ኣሜሪካ ዝኣተዉ ጸለምቲ ህዝብታት ነዊሕ ዓመታት ባረዩ ኮይኖም እዮም ኣሕሊፎሞ። ንናጽነቶምን ሰብኣዊ ክብርታቶምን ግን ሓያል ቃልሲ ኣካይዶም። እዚ ስዕብ መደብ እምበኣር ሓቀኛ ታሪኽ ገዛእ ርእሳ ሓራ ዝገበረትን ንኻልኦት ናብ ብርሃን ናጽነት ንምምጻእ ከቢድ ቃልሲ ዘካየደትን ጸላምቲ ቓላሲት ዘንጸባርቕ ክኸውን እዩ። ተኸታተሉ።

0: ታሪክ ሃርየት ታብመን ካብቲ ንነብሳን ንስድራኣን ፈተውታን ካብ ጊላነት ዘውፃትሉ መዓልቲ እዩ ክስነት ጀሚሩ። ፈረማ ግን ታሪክ ህወታ ካብ ኣፍሪቃ ናብ ኣሜሪካ ከም ጊላታት ኮይኖም ዝተሸጡ ስድራያ ተወሊዳ። ኣብ ከተማ ሜሪላንድ ድማ ካብ ኣቦኣ ቤንሮስን ኣዲኣ ሪት ግሪንን ተወሊዳ ዓብያ። ዕድሚኣ ጌና ምእላይ ስድራ እኹል ከይኮነን ከሎ ድማ ኣዲኣ ከም ጊላ ኣብ ትሕትን ዳ ብሮደስ ዝበሃሉ ስድራ ትሰርሕ ብምንባራ ሓላፍነት ንኣሽቲ ኣሕዋታ ክትስገም ተገዲዳ። ሃርየት ግን በቲ ሓያል ባህርኣ ክትልለ ጀመረት። ኣብ ከምዚ ኹነት ክትሃድም ተመሊሳ ክትቃለሶምን ብውሽጢ ነቲ ማህረምቲ ዝከለኸል ብዙሕ ዝተደራረበ ክዳውንቲ ክድርብ ተረኽበት።
1: My mom was 46 when you sold my sisters. Lawyers say that illegal. We all supposed to be free when she turned 45. My sisters is lost to us. John and me, we want our babies born free like they supposed to be.
0: እቲ ኣብቲ ክፍለ ዘመን ዝነበረ መስርሕ ጊላነት ነቶም ከም ንብረት ዝገዝእዎም ገላዩ ንዝተወሰነ ናይ ዕድሚኦም ከስርሕዎም እሞ ብድሕሪኡ ናፃ ከም ዝለቅዎም ምስክር ወረቐት ነበሮም። ንኣደ ሃርየት ታብመን ድማ ክሳብ 45 ዓመታት ትገብር ከም ዘስርሓ ድሕሪኡ ንዓኣን ደቃን ናፃ ከም ዝለቃ ዝኣተዎ ውዕል ወረቐት ከም ዝነበራ ኣብዚ እዋን ዚ ግን 20 ዓመት ዝያዳ ከም ዝሰርሐትን ጓላ ሃርየት ምስ ከም ኣጊላ ተመሪዓ ውላዶም ናፃ ጸሊም ኣሜሪካዊ ኮይኑ ክውለድ ከም ዝደልይዎ ደፋር ግን ከዓ ቅኑዕ ሕቶ ንዋንኦም ኣቕረብሉ። ኣቶ ብሮደስ ድማ ነታ ውዕል ወረቐት ከርእይዎ ብምሕታት ኣብ ቅድሚኦም ቀደዳ ብጨካን ዘረብኡ ድማ ንስኽን ስድራኽን ዝውለዱ ውሉድን ደቂ ደቆምን ጌና ናተይኹም ብምባል መለሰሎም።
2: You're a devil, Brodus! You sold my daughter south where nobody know their name!
0: ሃርየት ህይወታን ህይወት በዓልቤታን ብምብታኑ ብብዙሕ ብስጭትን ሕርቃንን ተንበርኪኻ ንኣምላኽ ነዚ ጨካን ሰብኣየ ዘይትወስዶ ክትብል ብብኽያት እናለመነት ወድዋ ንኣረኸባ። ብባጫ ድማ ኣምላኽ ንጸለምቲ ኔግሮ ዘይሰምዕ ብምባል ናይ ብድዕ ዘረባ እናተዛረበ ኣበዳሞ በቲ ደፋር ባህርያ ክትነጽጎ ደፈረት። ንሱ ድማ ጸፍዓ።
3: You think daddy would just let you all go free? Damn near half his property? Just like that?
4: He warned me. Boy, having a favorite slave is like having a favorite pig. Now you can feed it. You can play with it. Give it a name.
0: ድሕሪ ሓደ መዓልቲ ተፍጻመ ብዘስተምም ምኽንያት ዋና ኣቶ ብሮደስ ዓረፈ። ወዱ ጸሎት ሃርየት ዘኪሩ ብዓይኒ ጽልእን ፍርሕን ጠሚቱ ንኽሸጣ ሽዑሽዑ ምልክታ ጠቅዐ። ሃርየት ድማ እቲ ናይ ናጽነት ባህጋን ድሌታን ተባኺኑ ከም ብሓድሽ ከመዲኣ ንነዊሕ ዓመታት ከም ጊላ ክትሽየጥ ስለ ዘይተዋሕጠላ ክትሃድም ተበገሰት። ንስድራ ቤታ ድማ ብደርፍን ዜማን ኣምሲላ ተሰናበተቶም። ጉዕዞ ናብ ብርሃን ናጽነት ድማ ሄይላ ፈለመቶ።

0: ወዲ ዋና ጊድዮን ከም ዘምለጠት ኣብ ኣጋምሸ ትፈለጠ እሞ ንምድላያ ተዋፈረ እቲ ብመሸጣ ክኽስቦ ዝኽእል ዋጋ እናተርኣዮ ድማ ንሰብኣያን ነቦኣን ኣበይ ከም ዘላ ክነግርዎ ኣበሳጨዎም መልሲ ግን ኣይረኸበን ሃርየት እጉር ጉዕዞ ብጸልማት ኣብ በረኻ ብክኸብን ፈለግን ተኸቲላ ብምኽሪ ኣቦኣ ናብ ዝደለየቶ ቦታ ክትበጽሕ ምስ ተፋረቐት ወድዋን ኣርኺቡ ከበባ ንክትምለስ ምስ ተመልሰት ከም ዘይሸጣን ስድራ ቤታ ብኣ ሓሚሞም ምህላዎምን ኮታስ ብዘስድዕ ምኽንያት እናምጽአ ናብቲ ውሕጅ ንኸይትሃድም ተዛረባ ሃርየት ግን ወይ ሓርነተይ ከስተማቕረ ወይ ክመውቴ ብምባል ናብቲ ውሕጅ ኣተወት
1: And so is it only you two.

ኣብታ ኸተማ ኣንጻር ጊላነት ዝቃለሱት ኣቕልስቲ ካብ ጊላነት ዝሃደሙን ዝዕቆብሉ ቦታ ተዓቆበት። እቲ ዝምዝግዝ ዝነበረ ድማ ንውልቃ 160 ኪሎ ሜትር ብምጓዓዛን ብህይወት ምህላዋን ምእማን ስኢኑ ተኣምር ምዃኑ ብኣግርሞት ሓብራ።

0: ኣብ ውሽጢ ዓመት ድማ ከም ነፃ ጸላም ኣሜሪካዊት ተኸፊላ ህወታ እናሰርሐት ቀጸለት። ኣብዚ እዋን ግን ርእሳ ብዛዕባ ስድራኣን ካልኦት ገላ እውን ክቐስን ኣይከኣለን። በቲ ሓያልን ንቓፅም ባህርኣ ትልለ ሃርየት ዓቕላ ጸንቂቓ ሓርነታ በይና ክተስተመቐሮ ይተዋሕጠላን። ስድራ ቤታ ናፃ ንምልቃቕ ድማ ተበግሰት። ኣብዚ ጉዕዞ ዝሕግዛ ሰብ ከይደለየት ብብፆታ ሓደገኛን ከቢድን ጉዕዞ ምዃኑ እናተሓብራ፣ ናይ ናፃ ወረቐት ስለ ዘለዋ ግን ብባቡር ንስድራ ቤታን ንብፆታን ናፃ ንምልቃቕ ጉዕዞ ተተሓዘቶ። ናይ መጀመርታ ዕላማኣ በዓል ቤታ ነበረ። ናብቲ ዝሰርሓሉ ቦታ ምስ በፅሐት ድማ ዓይኑ ምእማን ሰኣነ። ብታሕጓስን ምግራምን ክተሓቐፉ ጀመሩ። ስለምንታይ ከም ዝተመልሰት ምስ ሓተታ ንዕኡ ክተህድም ሓርነታ ብዘይብኡ ከምዘየስተማቕረቶ ምስ ሓበረቶ ኣብ ገጹ ምልዋጥ ኣርኣየ።
1: ኣብ

0: I know you're married. You're married to me.
1: I took another wife.
2: እንታይ ከም ዝኾነ ምስ ሓተተቶ ዳግማይ ከም ዝተመርዓወን በዓልቲ ቤቱ ጥንስቲ ከም ዘላን ሓበራ ሃሬት ምእማን ሰኣነት ንሱ ሃሬት ውሕጅ ጥሒላ ከም ዝሞተት ከም ዝተሓበሩ ብኡ ድማ ተስፋ ቆሪፁ ከም ዝተመርዓወን ነገራ ጓሂኣ ምፅዋር ስኢናቶ ድማ ከም ኣመላ ገዲፋቶ ናብ ኣምልኻ ክትጠርዕ ክደት ብሕልሚ ንኻልኦት ብዙሓት ከም እትህድም ተነግራሞ ኣብ መንጎት ሕልሚ ኣቦኣ ኣንተንስኣ ንድሕሪ ዓመታት ዝረኸባ ጓሉ ሓቒፉ ድማ ኣሕዋታ ንኽሃድሙ ይፅበይ ምህላዎም ሓብራ
3: ሚንቲ ጆን ቶም ዩ ሂር
0: ዳዲ
4: ኣይ ኣይንት ጎን ሉክ ኣት ዩ
3: ባት ዩ ቢን ሂር ናው ዳትስ ኤ ሚራክል
2: ሃርየት ፈለማ ዓላማ መምለሲኣ ንበዓል ቤታ እኳ ተነበረ ኣሕዋታ ንኽሃድሙ ተበጊሶም ምፅንሖም ግን ንጥቕሚ ኾና ናብኦም ኣምሪሓ ድማ ንሰለስተ ኣወዳት ኣሕዋታን ካልኦትን ከተህድሞም ትነቐለት ስድራ ቤት ኣቶ ብሮውደስ ድማ ብወገኖም ብዕዳ ተበሊዖም ብምንባሮም መሊሶም ሓሙሽተ ገላይ ብምህዳሞም ኣዝዮም ተቖጥዑ ነታ ተሪፋ ዝነበረት ኣዲ ቆልዓ ሓፍቲ ሃርየት ድማ ኣፈራርሕዋ ኣብዚ ህሞት ነዞም ዝሃደሙ ገላዩ ዝረኸበ ክንዲ ዚ ክንከፍል ዝብል ምልክታ ብምጥቃዕ ሓደ ናፃ ዝኾነ ጸሊም ኣሜሪካዊ ክተሓባብሮም ምዃኑን 200 ዶላር ክኸፍልን ነገሮም ኣማራፂ ስለ ዘይነበሮም ድማ ተሰማምዕዎ ኣብ ምድላይ ሃርየትን ቶም ዝሃደሙ ገላዩን ድማ ተዋፈሩ
5: Five of my best slaves run off. There's three bucks and a female with foal.

0: What now?
1: ሃሬት ኣብ ጉዕዞ ምልቃቕ እዞም ገላዩ ሽግር ኣጋጠማ። ኣብ መንጎ ፍርሕን ድኻምን እናጋጠሞም፣ ኣብዚ ኩሉ ግን ሃሬት ኣብ ገሊኡ እናፈራርሐት፣ ኣብ ገሊኡ ድማ ቀዲማ ንሳ እናሓለፈት እቲ መገዲ ሰላም ምዃኑ በጂ ሓሊፋ ተእምኖም እሞ ይስዕብዋ ነበሩ። እዚ ኩሉ ሓሊፎም ድማ ድሕሪ ብዙሕ ሳምንቲ ብዘይ መግብን ማይን ብሰላም ናብ ከተማ ፊላደልፊያ ኣብፀሓቶም። እቲ ፈለማ ሓደገኛ ምዃኑ ዝሓበራ መንእሰይ ድማ ብምግራም ተቐበሎም። ንሃርየት ታብመን ከም ፍልይቲ ጓል ኣንስተይቲ ድማ ክርያ ጀመረ። ሃሬት ግን ጌና ምስ ሓይላ ነበረት። እቲ ፍሉያት ዝተዓለሙ ዝገብሮ ዝነበረ ዕዮ በይና ክትዓዮ ከምዘይከብዳያ ትዛረብ። በቲ ዝገብረቶ ጅግንነት ኣብቶም ኣብ ፊላደልፊያ ዝነበሩ ኣንጻር ጊላነት ዝሰርሑ ተቓለስቲ ክትኣቱ ግዜ ይወሰደላን። ከም ቀንዲ ኣባሎም ተቐቢሎም ድማ እቲ ስራሕ ተታሕዘቶ። ንገላዩ ከካብቲ ዝሰርሕሉ ቦታ ግራት ከይዳ ብደርፍን ዜማን ትጽውዖም እሞ ይኸድዋ። በብግዚኡ ድማ በብ8 በብ10 እናበለት ናብ ብርሃን ናጽነት ትመርሖም ነበረት።
2: The bravest conductor steals slaves directly from the plantation right under the overseer's nose. They have the hardest jobs.
1: ኣብቲ ዝምዝገበሉ ዝነበሩ እዋናት ድማ ጭካነቶም ወነንቶም ይቃልዕ ብምንባሩ ኣብ ሰነድ ይኣቱ ነበረ። በቲ ትገብሮ ዝነበረት ስራሕ ድማ ከምቲ ኣብ ቅዱስ ጽሑፋት ሙሴ ንደቂ እስራኤል ካብ ግብፂ ዘውፅኦም ብሙሴ ተባሂላ ኣብ ፈቐድኡ ንዝረኸባ ዋጋ ከም ዝኸፍልዎ ፍራዓስቢ ከም ዝውሃቡን ውዕውዕ ዝኾነ ምልክታ ኣብ ፈቐድኡ ተጠቅዐ። ኣብቲ ግዜኦም ጊላነት ብዓብ ረብሓይ ጥመት ብምንባሩ እዚ ቐጻሊ ናይ ምጉዳልን ምህዳምን እዞም ገላዩ ኣዝዩ ብዙሕ ክሳራን ኣብቲ ናይ መሬቶም ስራሕ ድማ ዝሰርሓሎም ብምስኣኖም ተቐመጥቲ ከተማ ባልቲሞር ንገላዩ ዘህድሙ ተሓባበርቲ ኣብ ፊላደልፊያ ከም ዝነበሩ ተሓበሩ። ነቶም ሃዲሞም ናይ ነጻ ወረቐት ዘምፅኡ ገላዩ ነበር ድማ ማእሰርቲ ክብነየሎም ሓድሽ ሕጊ ወፀ። እዚ ፍጻሜ እዚ ንሃርየት ኣዝዩ ክሳራን ጋህን ኮና፣ ጌና ግን ተስፋ ከይቆረፀት ብመርከብ ከተህድሞም ተኣኪቦም ብደገፍቲ ኣንጻር ጊላነት ዝነበሩ ኣባላት ተሓጊዞም ንሰሜን ገጾም ናብ ካናዳ ብጀልባ ተጓዕዙ። ዳግማይ ድማ ከምልጡ ኸኣሉ።
3: You gotta head north now.
4: Not without my brothers.
3: Harry!
4: Wait. Wait for me. I'll be back.

0: እታ ከም ገላዩ ዝዓበይላ ቤት ኣቶ ብሮደስ ድማ ዕዳ ምኽፋል ሰኣን እሞ ንወለዲ ሃርየት ንምእሳር ተበገሱ። እንትኾነ ግን ሃርየት ይኹን እታ ተሪፋ ዝነበረት እንኮ ጊልኦም ጓል ሓፍታ ንሃርየት ድማ ሃዲማ ጸንሓቶም እሞ ደድሕሪኦም ኣስኣሰሮም እናሰዓቡ በታ ዝሓልፉላ ድልድል ከበብዎም። ኣጋጣሚ ምስቶም ሽዑ ዝሃድሙ ዝነበሩ ገላዩ ዓሌት ፀዓዱ ዝነበራ ብምፅንሓ ነታ ካሮሳ መሪሓ ሓለፈቶም ክተውን ኣይጠርጠርዋን። ብኡ ድማ ንእሽተይ መርከብ ንምውሳዶም መፀት። ሃሬት ግን ነቲ ንዓመታት ንዓኣን ስድራኣን ዘሰቕያ ዋናኣ ከይስዕቦም ብምባል መገዲ ክተጋግዮ ምዃኑ ሓቢራ ንስድራኣ ተሰናቢታ ንድሕሪት ተመልሰት።
1: ግረብ ባርያ ንካበ

0: ከመይሉ እቲ ናቱ ጭካነ ዘይመጸለይ ይገርመኒ እዩ። ናቱ ጭካነ ተዝመጸለይ ነይሩ ኣይምገደፍክዎን ክትብል ትገልጽ። ኣብታ ዝማርኸቶ ህሞት ግን ጊድዎን ጌና ባጫ ዝበዝሖ ዘረባ ተዛሪቡ ከፈራርሓ ፍትነ። ንሳ ብትብዓትን ብምፍራሕን ምስ መለሰትሉ ግን በቲ ሓይላ ይፈትዋ ምንባሩ ክነግራን ክልምናን ጀመረ። ንሳ ግን ኣብቲ ዘለዎ ቦታ ገዲፋቶ ህዝበይ ናጻ ክወፁ ብዓይንኻ ከም ትርኢ ይኣምን ብምባል ገዲፋቶ ከደት።
1: ሞንስ ኦፍ ጀነሬሽን ኦፍ ዮንግ መን ዳይንግ አራውንድ ዩ ኢን አግኒ ፎር አ ሎስት ኮዝ for vile and wicked idea, for the sin of slavery. Can you hear him?
0: ሃርየት ታብመን ብውልቃ ሰብዓን ልዕሊኡን ገላዩ ከተድሕን ካለት ኣብ እዋን ሲቪላዊ ኪናት ድማ 150 ወታደራት መሪሓ ዝተረፉ 750 ገላዩ ከካቦቶኦም ናጻ ከውፁ ተቓለሱ። ኣብ መጽሓፍ ታሪክ ድማ ሃርየት ታብመን ንታሪክ ጊላነት ዝቐይር ጅግና ተባሂላ ተሰየመት።

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዌክ እያ ክትከውን ዝተፈላለዩ ኣዛነይቲ ዝኾኑ ትሕዝቶታት መደብ ዌክ ሒዛልና ቀሪባ ኣላ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም ብሓባር ንከታተል።

¡Le sacó todo el agua!

如果不是亲眼所见，我是万万不敢相信的。

0: 你别笑。
1: Ah!

0: 你别笑。嗯。
1: 手机。咱们吃饭。

ሶር ዝዓርከይ ከምዘስእለካ እያ። እዚ ናይ ዲኤንኤ ሪዛልት ዝኸልዓ ኮልካ ከምዘይምዃና እዩ ዝሕብር ዘሎ ዲቴይል ከዓ ብወሳብ ሰይደልካ ኣሎ

0: ኣረያቤል ንዛ ቆልዓ ወሊድካ ምፅናሕካ ኣዝዩ ከዓድዓኛ ኢኻ። ምክንያቱ በዚ ጋጢምካ ዘሎ ሓደጋ ድሕሪ ደጊም ክትወልድ ዘለካ ተክእሎ ኣዝዩ ፀቢብ።
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ትተርፈና ትሕዝቶ እምበኣር ዝሓለፈ ሰሙን ከም ዝተኸታተልኩሞ ርእቶታት ናይ ህዝቢ ኣብ ተኸታታሊት ፊልም ክብረት እንታይ ይመስል ነይሩ ተኸታቲልኩም ነርኩም። ንሎሚ ድማ ምስ ተዋሳእቲ ናይ ተኸታታሊት ፊልም ክብረት ምስኦም ዝተኸየደ ዕላል ስዒቡ ክቐርበልናዮ ክትከታተሉ ብኣኽብሮት ንዕድም።

0: ስቲቭ ዳዲ ሃሊካ ይመስለኒ
1: ኖ ታይ ዲ መስልክ ይዝምራት ኣብቲ መጀመርያ ደረፈን እዚ በዓል ኩሉ ነገራት ፃፊፈ ገለ ሰርፕራይዝ እያ ትገበርኩም ሓዚብ ግን ከምቲ ዝሓሰብካ ኣይኮነ ዝዘለ
2: እታ ፊልም ዘይተሓስ ዝኽሪ ዝብላ እታ ናይ ሞት እያ እታ ናይ ሞት ኣጋጣሚ ዋላ እቲ ህዝቢ ምስ መፀንዓይ ንባዕለይ ከምዚ ናይ ብሓቂ ድሞት ክኾኑ ዝስምዐኒ ምክንያቱ ዋላ ብደገ እውን ጓለይ ሰገንሲ ካብ ኣርባዕቲ ስመርያ ኣቦኸ መኪና ተሃሪሙ ሸለታ ጌራ ማኪና ሃሪማ ቶም ስብልዋ ጎያ ስጋብ ካልኣይ መደበር በፂሓ ኣብኡ ግን ድራማ ምኳኑ ነገሮምና ሕጂ እዚኣ ብጣዕሚ ዋላ እቲ ሰብ ዋላ እቲ ኣቃዳድሓ ኸማን ንባዕላስ ኣነ ካብ ዝኽረይ ኣይተሓስስን እያ ዳሓዳ ቀዲምና ከዓ ዘንጊዕና የና ነቲ ህዝቢኡ ዝነበረ እታ ቦታ ምስ ፈለጥና እያ ኣበይ ወድቕ በየን መፅእ ኩላ ስለ ዝፈለጥና እያ እቲ ህዝቢ ከዓ ሆሆ ስለ ዝብል እቲ ቦታ ኣይተፀበዮን እቲ ህዝቢ ናይ ብሓቂ ይመሲልዎ ዋላ ምስ መፀ ከዓ ምን ኣይከኣለን ብድሕሪኡ ከዓ ክትረአ ከላ ከዓ ናይ ብሓቂ ገርም እዩ እታ ሸዓሞት ደጋጠመትላስ ደው ኢሎምለይ ካብዚ ናይ ስራሕና ማይ ዓማዊል ኣለዉ እዞም ናይ ከዋክን ምዋእ እንታ ወዲ ክብሪ ንሕና ድራማ ምዃኑ ርዳእና ኣለዉ ግና ዴና ኣላ ኣብዚ ዝብሩኽ ሰብኣይ ተሃሪሙ ሆስፒታል ውሰዱ ንትብለኒና ገለመለ ምስ በለኒ ዋዚህዝቢ ክንደይ ተደው ኢሉ ካብ ጊናዕ ከዓ ደው ኢሉ ሓደ ዘማይ እንታ ሰንቢልና ኳይና ድራማ ዚ ናይ ብሓቂ እዩ እዚኣ ናይ ብሓቂ ተዋዳድቃ ዋላ ኩሉ ነገራ ዋላ ነቲ ህዝቢ እውን ክሳይ ድገበረቱ እዚኣ ኣነ ዘይርስዓ
3: ኣነ ካብ ካብተን ዝስምዓኒ ነገራት

0: ወይ ከዓ ኩሉ ግዜ ዝዝክረን ሳሊናን ቴድሮስን ክበኣሱ ከሎ ዝቕርቆሮ ዝነበርኩ ሳሊና ከተሰይ ደልያኒ ንዕኡ ከዓ ብጣዕሚ እየ ዝፈትዎ። ስለዚ እቲ ኣብ መንጎኦም ዝቕርቆሮ ዝነበርኩ ናይ ብሓቂ ገዛኣኒ ነይሩ ንዓኣ ከይሃርማ ይፈርሕ እሱ ከዓ ከም ገለ እንተኢሉ ዮ ከዓ እኒ እንድሕር ኣነ ገጽ ከልዩ ዮ ከዓ ናይ ምጥፋዕ ዕድል ኣለዎ ኢሉ እየ ዝሓስብ እ ኣነ ተን ነጥብታት ብፍላይ ሓደ ግዜ ካሃርማ ምስ ተጓያያ ገዛ ዓፅያ ዝነበረ ዕግርግር እሱ ናይ ብሓቂ ካሃርማ ሓሲቡ ነይሩ። ምክንያቱ እቲ ወሲ ዝምሕር ኣይመስልን እዩ ነይሩ ሕጂ እቲ ኣብ መንጎኦም ዝነበረ ግጭት ንዓይ ናይ ብሓቂ ገዛኣኒ ነይሩ።
1: ንስኻስ ንባባ ካብ ዝገዛ ውፃ ክትብሎ
2: ታ ክምልከተኒ ነቦይ ዝስክልዕለይ ክትሕለቕሉ መን ይኽስኺ
1: እንተኮይኑ ዘይምልከተኒ ከምቲ ንዓኻ ቦካ ንዓይ ከዓ ኣቦ ይሕረን መን ይኸል ካባ ክተፈራርሕ
2: ኣፍኣፈያትመልስለኣታ
1: ገይረኩም ኣምታ ኣብና ጉድጓዲ ከዓ ትስማዕ ከምቲ ካልኦ ዝፈርሑ ከ ኣነ ድፈርሓካ ከይመሰልካ ደንቆሮ
3: ኣነ ከዓ ኩለን ተንሲኒ ፎትዎን እንዴ ምስትየዲ ድሓን ቀንዲ ድፈትዋ ግን ከምዚ ኣቦይሲ ስእሊ ናይ ስዋኣት ሒዙ ይፀንሓኒ ሞ ኣነ ብባህረይ ከምዚ ኣብ ዝኾነ ገዛ እንድሕርኣትየ ከምዚ ናይ ስዋኣት እንድሕር ርአ ብውሽጢይስ ፍሉይ ስምዒት ይስማዓኒ ከምዚ ይስማዓኒ በቃ ድሕሪኡ ንስየ ምንታይ ለዮ እንድሕርሳ ሲን ኮይናስ ንክነብዕሲ ኣይድንጉን እየ ስለዚ ብኣይ ክሎ ዝኣብሕዝ ካብ ድሓር መመሊሰ ክስታይ ድኾን ገፀ ወላድ ባላሾስ ብኣይ ጀምር ኢለ ዮ ብክሎ ዝኣብ ጀምረልና ድሕሪኡ ሳ ሒዙ ይፀንሕ ገለ ከምዚ ኣብቲ ዝተኣትዩ ይፀንሕ ወላ ክንሰኣል ከለና ኢና ኩላትና ባኺና ወላቶም ካሜራማን እቶም ቡም ሒዞም ነበሩ በዓል ወዳሌ ትዝክሮም ኩሎም እዮም ነቢዖም ሽዑ እሳ ብጣዕሚ በቃ ካብተን ድዝክረን ሲን እየን ማለት እዩ ድፈትዋ ሲንካ
1: ባባ ከመይ ሓዲርካ
4: እግዚኣብሔር መስገን ዳሓንዳ ሓሊርክ ስሉ ባል
1: ናፊቕካዮም ዲኻ
4: ናፊቕካዮም ናፊቐዮም ወይ እዚኦም ተዘልው ዶ
1: ኣነ እውን ሕጅስ ስእሎምን ክርኢ መመሊሰ ናፍቆም ባባ
4: ሕጂ ሕጂ ደበልኪ ከም ኣቦክኾን ክንስኽውን ኣሻቲ ሞት ኢና ፈቕድዮም ዝብሉ
5: እቲ ሲን ብዙሕ እንዲ ኩሉ ምቁር እዩ ብፍላይ ብፍላይ ኣነ ከዓ ወደ ድዩ ግዲ ኮይነ ምሰደይ ዝነበረኒ ኩነታት ይቕርቅራ ምንባረይ ገለ ብጣዕሚ እዩ ዝስማዓኒ እታ ኣዝያ ሕጂ ፎትዋ ኳዲ ኮንኩ ከዓ ድፀልኣ ሲን ከዓኒ ይቕሬታ ሕተታ ይበሃል ንክብረት ኮፋ ኣቢሎም ከዘራርቡና ከለዉ ብድሕሪኡ በል ገለ ምስ በለኒ እንታይ ከ ማዕርክ ንድኡ ተጓዕ ባዕለይ ቆልዓ ዲ ኣነ ገለገለ ኢለ ነፂገዮ ክከይድ ከለኹ ኣደይ ንባዕላ ብርከይ ሒዛ ነፂገዮም ክከይድ ከለኹ ሕጂ እቲ ጎቢዘ ድዩ ዝኩሉ ዋጋ ከፍ ኢሎም ዕብየሙና ወለድና ከምኡ ንገብር ምኳንና ገለሲ ኣዝየ ይፀላእ እየ ታሲል ብስምዒት ሰሪሕያ ኸውን ንክእል ቁርባ ዝዲፈያ ከማ ነረ መስለኒ እሳ ቁርብ ዝዝክር ኣብፍሉይ እዩ ማለት እዩ
6: እዚ ገዛ ክትኣቱ ክትወፅእ ንዓኻ እናርአየ ክትሳቐን ክትሓምምን ኣይደልን ኣነ ቃንዛ
1: ሓቆም እዩ ዝወደ ዓበይ ሓፍቲ ኸ ይቕረበልለ ይበላ ከይትርከብ ዝወደ
7: ጀንሓወ እንተበዲለካ
6: ከፋል ንስኸ ይኮን ክትስ ንስ ትስ
8: ካብተን ኩለን ድሰኣልና እዛ ኣብቲ ላስት ድገበርና ናይ ቤት ፍርዲ ሲን ሽዑ ከማንቲ ዝክርአ ከተዲ ዋላ ኡሲ ከምዚ ደባብ ክሳይ ኮይኖዎም እቲ ክሓቶ ከለኹ ደቂ ክላስ ዲና ነርና ከምዚ ክበኣባእ ገለ ክብሎ ከለኹ ብዘይቀልዕ ኣብቲ መዓልቲ ስእሊ ብጣዕሚ ስዒቓትና ወይ ምቁፃር ስኢድናዮ ዋላ ክሳይ ትኸውን ኒኻ ዋላ ረድረድ ብለካ ኣቲ ካብቲ ናይ ቤት ፍርዲ ፅሓፍ ቅዱስ ኣሎ ቁርኣን ኣሎ በዚ ገለ ዋእ ገልካ ትሰኣል ልዕሊ ኩሉ ግ እንታይ ገሪምኒ ኣብ ህዝቢ ምስ ወፀት ሞር ክሳይ ኮይና ምክንያት ሕብረተሰብና ማዕሪ ክንደይ ሓስትኻ ትምስክርሲ ባዕሪ ክንደይ ሕማቕ ምኳኑ ብሓሶት ምስክር ኣርእና ኩሉ ክሳብ ሎ መዓልቲ ድመፅ ሓንቲ ሰበይቲ ረኺባትኒ እቲ ሓሳዊ ብሓሶት ምስከር መንዳዕ ዕበየካ ኣበይ ዓበይ ክትብል ኢካ ገለ ፕላስ ሓትነይካ ሓደ እዋንካ ከምኡ ብዝተረኣየት ከዓ ንማዘር ደው ኢላስ ኣብ ዓሌትና ከምዝደ ይብልና ካበይ መፅኡ ከምዚ ናይ ብሓቂ ክስታይ ገለ በልታ እጂ እዚኣ ብፍሉይ ትዝክራ ዛ ናይ ሓሶት ምስክር ማዕሪ ክንዱ ኢንፍሉንስ ትገብር ኣይመስለኒ ነይሩ ግን እዚኣ ከዓ ፍሉይ ዝክራ ማለት እዩ ካብቲ ኩሉ ምበር ኩሉ ፅቡቅ ዝከር የብሉ ካራክተር

0: ተመሊኦም
1: ብዛዕባ
0: ናይ ቴድሮስ ካል ምስክር መፍተቢያ መስራሓት ብዛዕባ እዚ እየዛ ናይ ቴድሮስ ምዃኑ እንታይ ብሉ ዘለካ እንታይ ግዛ ከሎ ዘይከ
1: ግዛ ከሎ ና ማለት
0: ሕቶ ኣይከደ እንታይ ቀንዲ ጌዙ ምዃኑ ምስ ከመይ ጌርካ ብሉ
1: እቲ ሊቤቶ ብሽሙ ይደል ክብረት ሓፍቱኻ ስታ ከም ዝገዛእ ትለካ
2: ሕጂ ኣነ ድዝክሮ ምስ ጓለይ እንዳከድኩ ከለኹ ንቴዲ ኣብ መንገዲ ንረኽቦ እታ ቆልዓ ዝኾነ እንታይ እዩ ኣብ ሕብረተሰብና ልሙድ ኣይኮነን ኣብ ቅድሚ ቆልዓ ዝኾነ ነገር ብዛዕባ ናይ ፋሚሊካ ወይ ብዛዕባ ሓዳርካ ወይ ብዛዕባ ባእስኻ ዘለዎ ምዝራብ ስነብሩ እዩ ሕጂ እቶም ቆልዑት ብገርሆም ዝረኣይዎ ዝሰምዕዎ ኣቦይ ኣቦ ማለሰይ ወዲ ክብሊ ክዛረብ ከሎ ምስ ክብረት ንሕና ክንዛረብ ከለና ናይ ስድራ ቤት ዝሰምዕዎ ዘረባ ቴድሮስ ከም ድበደላ ምስ ሰምዑሲ እታ ቆልዓ ኣብ መንገዲ ምስ ከድናስ ሰላም ዳበል ኮነ ዝኩሉ ተበዲለ ከለኹ ኣነ ምስ ክብረት ሲ ኣነ ንዑ ሓቢአ ኣብ ቅድሚ እታ ቆልዓ ከይርአ ኢለ ዝገብሮ ካራክተር ሲ ንሱ ምስታታ ቆልዓ ኣስተፊላስ ሕማቅ ገፅ ያርያስ ፅቡቅ ጌራ ሰላማ ይትብሎን እያ ቴዲ ቴዲ ከ ኣብ ቅድሚ እታ ቆልዓ እዚኣኸ መኺርኩማ ዲኹም ነዚኣኸ ምሄርኩማ ዲኹም ነዚኣኸ ካብኡ ድያ ተማሂራ ድያ መኺርኩማ ዲኹም ኢሉ ምስተዛረበኒ ድስምዓኒ ኣሎ እጅነ ነታ ቆልዓ ፌስ ክገብረ ኣይደሊኒ ካምንታይ ሰሚዕክ እዮም ስበልኩዋ ግን ኣቦይ ከምዚ ኢሉ ክዛረብ ከሎ ነደይ ንክብረት እሱ ከምዚ ሕመማ ብሰንኩ ከምዚ ሓመመት ኣቦይ ብሰንኩ ከም ዳሓመመ ኢላ ክትዛረብ ከላ ድስማዕካ ነገር ኣሎ ሕጂ እንታይ እዩ እቲ ሕብረተሰብና ሲ ኣሎ ናቱ ክብርታት ኣሎ ኣብ ቅድሚ ቆልዓ ወይ ኣብ ቅድሚ ዘይድግብኦ ሰብ ክዛረብ ነብሩ ምዃኑ እታ ቆልዓ ሰሚዓ ክትዛረብ ከላስ ናይ ብሓቂ ድስማዓኒ ኣብ ነብሰይ ኢትዮሲ ቆልዑት ክሰምዑ ከም ዓይነት ከምዘይብሎም ንርዳእካ ነገር ኣሎ ዋላ ኮ ቴድሮ 10 ግዜነ ናተይ ቂምታ እያሃለወኒ ኣብ ውሽጠይ ገይረ እቶም ቆልዑት ግን ከምኡ ዓይነት ሪፍሌክት ክገብሮ ኣሎ ኣብ ቅድሚ ሰብሲ ብጣዕሚ እዩ ድስማዓካ ንሳነ ይርሳዕኒ
3: ጎቢዛታ
4: ደቃ ኩ ጎቢዞም እዚኦም ዳ እሞ ንመርዓ ቀሪቦም በሎም ምሎ
3: ስዩታ እንታይ ዳ ተማዕደት እያ ካ ትመስ
4: ቴድሮስ ገንዘረባ ከይትቅፅላ ንሕና ከማ ከይትኮና ኣራ
5: ፅቡቅ ግዜና ኣሕሊፍና ብጣዕሚ ምትሕብባር ነይርና ምክንያቱ ኤልሱ ጥዕና ስለ ዘይነበራ ንሱ ኣብ ግምት እቲና መጀመርያ ክንሕግዛ ከም ዘለናስ ኩሉ ተዋሳኣይሲ ይርድኦ እዩ ማለት እዩ ከምዚ ምክሪ ዘድልዮ ኣይኮነን ኣርቲስት ናይ ሃገርና ብጣዕሚ ተሓባባራ እዩ ኩሉ ብትምክሕቲ ዝገልፀሉስ ኣዝዩ ተሓባባራ እዩ ኩሉ ኣርቲስትና ድሕሪኡ ኣብ ደገ ከይዳ ትሕከም ስለ ዝነበረት ስጋብ ተሓኪማ ትመፀእ ግድን ክንፅበ ኣለና ንፅበ ኣብ ደገ ከይዳ ተሓኪማ ብኡ ጌራ ሲኢላ ስለ ትመፀና ማለት ምስቲ ሕማማ እውን ብጣዕሚ የድንቐ እየ ከም ጓል ኣንስተይትሲ ከምኡ ዓይነት መስዋእቲ ክትገብር ብጣዕሚ ትድነቐ እያ ከምኡ ጌራ ብዙሕ ብድኾታት እያ ጌራ ኣብ መንጎ ልምምድ እንዳገበርና መንጎ ተሓመም ሆስፒታል ትኸይድ ስእሊ ከለና እውን ኣብ መንጎ ሆስፒታል ሓዲረ እየ መፅአ ትብለና ነራ ከይሓመመት ከላስ ትስእሊ ትሰርሕ ነራ ማለት እዩ ብኡ መጠን ከዓ ትተዋሳኣይ ከዓኒ ይተሓባበራ ማለት እዩ ንኣርባዕተ ዓመት ከም ዝልያ ክትብለካ ፀናሕት ደኺደና ምክንያቱ ኮ ንሱ እዩ ማለት እዩ ከይዳ ስሕከም ስለ ዝነበረት ንፅበ ስኢላ ክትመፅእ ከላ ንፅበ ኩላትካ ግዜኻ ትስውእ ኣለኻ ማለት እዩ ንምንታይ እዩ ስ ከዓ ክነተባብዓ ክንክእል ኣለና እሳ ኮ ከምዚ ክሰርሐ እንዳበለሲ ዋይኖት ንሕና ደይንሕግዝ ማለት እዩ ደይር ሰዓ ማዕርክ ንደይ ኣብ ስእሊ ክስታይ ትገብር ብዙሕ ዘጋጥመካ ትየደይ ትዝክራ ገደም ክንከይድ ከለና ሲ ገደም ክንስእል ከለና ንቴዲ እየ ዝዝክሮ ኣብታ ጃልባ ንሕና ኣቲና ከምዚ ትሕት ኢላ ስለ ዝነበረት ክንኣቱ ንኽእል ኤልሳ ግን ገለ ሰብ ሓዚሉ ዩ ክእትዋ ዘለዎ ናባ ምክንያቱ ክትኣቱ ኣይትኽእልን እያ ብድሕሪኡ ቴዲ እዩ ሓዚልዋ ቴዲ ሓዚልዋ ንሕና ኣብቲ ጃልባ ኣቲና ኣነ ይጭነቕ ነይረ ከምዚ ከይወድቁና ሸተት ከይብል ኣጆኹ ኤልሲ ንዓይ ጥራይ ፅቡቅ ጌርክ ጥራይ ሓዝኒ ኢልዋ ድሕሪኡ ሒዛቶ ሓዚሉ ከዓ የእትዋ ማለት እዩ ሕጂ ማዕርክ ንደይ ኸ ኣብ ግዜ ስእሊ ከምኡ ብድሆታት ብእውነት እታ ስእሊ እቲኣ ተተሰኣል ነይራስ ዮኒ ነርካ ምሽ ትዝክራ እዋ ሕጂስ ማዕርክ ንደይ ኸ ኣብ ስእሊ ትሕልፎ ሽግርሲ እቲ ኦድየንስ ከዓ ክሪኦ ክኽእል ኣለዎ እቲተዋሳኣይ ከመይ ይሕግዝ እቲ ደራሳይ ከመይ እንዳተሓጋገዝካ እንዳተደጋገፍካ ኢኻ ትኸይድ ማለት እዩ يزور
2: ሕጂ ኣብዚ ክሕጉሰና ዘለዎ ኩላትና ማለት እዩ ዋላ ኩላትና ንረዳዳኣሉ ኣብ መጨረሻ እቲ ፍረ ፃዕርና ንሕናት ሰብ ከመይ ረኺቦ ትግብረ መልሲ ናይቲ ፊልም እዩ ብሓቂ ደስ ትብለካ እቲ ዝተሰርሐ ድርሰት ናይ ብሓቂ ገሊኦም ሰባት መፂኦም ኣብ መንገዲ ረኪቦም እዚ ካብ ኣምፂኹምሞ እዚ ዛንታ ናይ ገዛና እዩ መን ሂቡኩም ክንሓተኩም ኢና ዝብለካ ሰብ ንዓይ ዘጋጠመኒ ሰብ ኣሎ ናይ ብሓቂ ኣብየላ ቴሌፎን ሃበኒ ካብ ኣምፂኣቶ ዝድርሰት እዚ እዚ ናይ ገዛና ናይ ብሓቂ ኣብ ገዛና ዝግብር ዘለዎ ነገራት እዩ ዝብለካ ካልእ ሰብ እውን ከምኡ ርዩ ካብኡ ዝገድድ ነገራት ዝተገብረ ነገር ማለት እዩ ሓቂ ዘረባ ኣብ ኤርትራ ባህሊ ከምኡ ልሙድ ኣይኮኑን ከምዚ ዓይነት ምትላል ገለ ግን ገለ ፐርሰንት ኣለዉ ግዛ ኣብ ስራሕ እዚኣ መምሃሪት ክትከውን ስለዝተገበረት ብጣዕሚ ጠቃሚት እያ መሃሪት እያ መጨረሻ ከዓ ናይቲ ሰብ ፊድባክ ብጣዕሚ እዩ ደስ ዝብለካ ብጣዕሚ ምሻሉ ካብ ደገ ደው ኢሉ ተባባዕካ ኣብ ዝረኪቦም ወይ ተማይ ደገቲ ዝግበር ዘሎ ነገራት ስለዝኾነ መሃሪት ስለዝኾነት ብጣዕሚ እያ ተሐጉሰካ እምበር ኣብቲ ስራሕ ዘጋጠመ ነገራት ብዙሕ ክስታይ ነይሩ ከምዚ ብፍቕሪ ተሓልፎ ነገራት እዋን ነይሩ ተኮራሪካ ትኽደሉ እዋን ውና ኣሎ ሓደ ሓደ ግዜ ግን ንስራሕ ፅባቐ ስጋብ ዝኾነ ተራዳዲካ ትኽእሎ ወይ ሸለል ትበሃሎ ነገራት ነይሩ በር መግታ ስራሕቲኣ መገሻ ነይርዋ ካብ ስመራ ወፃኢ ባፀ ነይርዎ ኣብዚ ከባቢ እዚ ነይርዎ ምስቲ ናይ ደገ መሊስካ ከተዋህዶ ዘሎ ነገራት ከዓኒ ንሳቶም ድምፂ ሰዱልካ ንስኻ መሊስካ ምስትናቶም ድምፂ ጌርካ ንስኻ ክትሰርሖ ዘሎ ቡድሆታት ብዙሕ ነገር ኣብ ኢዲት ክመፅ ክእሎ ንርእስ እዩ ምክንያቱ ንናስ ኣብ ስመራ ከለና ናይ ኤሮፓ ከም ዘለና ኮይና ንሰርሕ ነርና ስለዚ ኣብ ኮስትም ዘድልየካ ነገራት ኣለዉ ናይ ደገ ክትመስል ብዙሕ ነገራት ኣለዎ እቲ ፀገማት ነቲ ኦዲንስ ዘይርድኦ ንስኻ ግን ትሕልፎ ነገራት
6: ናይ መን ድምፂ ዝሰምዕ ዘለ እንታይ ክትገብር መፅኻ ውፃእ ንስኹ እውን ንስ ውፅ
7: ኣዶ ህድ መበል
6: እዚ ገዛ ዝኮ ገዛ እዩ ናበየ ዝወፅእ
8: እንታይ ነጊረካ እንዴ ከይመፁ ከለዉ በጃኻ ኢለካ ውፃእ ኢለካ ሕጂ ከመን ውፃእ እንታት ይድረስ
6: ደፍና ዶ እንታይ ዘይከውን ዘረባ እዚ ገዛ ዝገዛ እዩ ሕራይ ዘውፃእ ንዓይልካ ክርእ
9: ካብ ኤደኻ ዘምፃእካዮ ገዛ እንታ ሓመዳ ይቐበልካ እምኒ ይቐበልካ ዳሕራ እዩ ከዓ ኣገድ ውፃእ ለካ
7: ህድ እንዳ
9: ውፃእ
10: ኣታ ትሰርሕ ነበረሲ መሲላቶ እየ ዝብል ሓደ ክልተ ከይበልኩ ማለት እዩ ብዝያዳ ግን ኣብቲ ኤልሳ ትነብዖ ዝነበረት ንሰብ ሳይርዎ በቃ ኣነስ ወረግ ሓደ ግዜ እንታይ ክንዲ ተልቅሰለ ይደላ ኢለ ዎ ሕጂ ኣምፂኣቶ ግን እቲ ህዝቢ ኣብ ውሽጡ ሓጀራታ ድራማ ድሓር ካብ ሓደ ናብ ሓደ ከዓ ይባላሉ ፅኒኦም ኩሉ ናይ ልያ ንድሕሪኢኸዮ ከዓ ግደፎ ንልያ ከዓ ዛርግም ሰበይቲ ክብሉ ጠቋቢሎምና ኣነ ሕጂ ምስ ብዙሕ ህዝቢ እየ ዝራኸብ ዛርግም ሰበይቲ ከምዚ ገይራትኩም ክሸጣ ከዓ ደልዩ ሕጂ ወድኻ ከምዚ ከዓ ገይሩ በቃ ምስራሕ ክልኦምኒ ዋላ እዞም ካብ ደገ ድመፁ ሕጂ መብዛሕትኦም እዞም ናይ 2% ዝወስዱ ንራኸብ ኢና እሞ ኣነ እቲ ሂወት ምስኦም ከም ዘሎ ስለ ዝፈልጡ ሕጂ ከመይ ኣምፅኦሞ ብምሉኦም ክትሪኦም ከለካ ከዓ ካብ ሓደ ናብ ሓደ እገለ ይበለፅ ክትብሎ ኣይትኽእልን ኢኻ ስራሕ ሲ ስራሕ ኢሉ ይሒዝዎ ኩሉ ካብኡ ናብኡ ግን ብዝያዳ ካብኡ ናብኡ ሕጂ ተዓሪቕና ድማ ሓቀል ኩሉ ግዜ ብሩኽ ወደይ ኮይኑ እዩ ዝሰርሕ ኩሉ ግዜ ከዓ ኣይንፈላለዩና ነዊሕ እንዲና ሰሪሕና ኣቦን ወዲና ንኸውን መብዛሕትኡ ግዜ ብኩሉ ኣብዛ ናይ ትማሊ ግን ፍሊጥ እያ ነይራ እዋ ሕጂ ሰብ እንታይ መብዛሕቱ እዋ ቴድሮስ ደይናቱ ሂብኩምዎ ደይናቱ ሂብኩምዎ ቴድሮስ እዋ ሕጂ ማዕረ ክንደይ ተዋፅይዎ ፕሮቶኮል ሓልዩ ከም ትሑት ኮይኑ መብዛሕትኡ ኣብ ኩሉ ፊልሚ ዝፈልጦ ሰብ ሕጂ ብዛናይ ሕጂ እንታይ ይብሉ ነቲ ሓደ ቲዓርኩ ዘሎ እሱ ይኸውን ነይርዎ ብሉ ባዕሎም ነታ ድራማ ክሳገብርዋ እሞ ከመይ ገይሩ ክፍተንካ ኣለዎ ግድን ኩሉ ግዜ ብሩኽ ኮይኑ ክሳይ ኮይኑ ክኸውነ ሓደ ሓደ ግዜ ሓደ ኣርቲስቲ ሎሚ ጨካ ንኸውን ፅባሕ ለዋ ክኸውን ኣብ ኩሉ ንድሕር ተፈቲኑ ኣብዚ ቀሺ ነይሩ ኣብዚ ሸክ ነይሩ ኣብዚ ገለ ኣብ ኩሉ ንድሕር ዳኣ ተዋፅእዎ ሲ ኮታ ኣርቲስት ዝበሃል ስለዚ ቴድሮስ ከዓ

0: ጥራያ ዝረአዩ በቲ ናይ ድራማ መልክዕ ግን ክሪኦ ከለኹ ቴድሮስ ብጣዕሚ ዛ ትማለ ዘምፅአ ልክዕ ብልክዕ ናይቶም ክሰምዑ ዘይክእሉ ደቅና ናቶም እያ ኣምፅይዋ እዩ
1: ወይታት የድትስንዶ ስኽሪ ሓዲርካ ሳብ ዓራት ተረይዕካ ትውዕል ኣታተይ ገይረካ
2: እየናይ
1: ብሓቂኻ ድዩ ደስ ኢሉ ካብዚ ኣነ ስራሕ ውዒለ መፅስ ካብዚ ተረይዕካ ትውዕልወይታ ከም ሰብትኩም
3: ቴድሮስ ኣሎ ምክንያቱ እንታይ ሕጂ ኣብዚ ጎልጎል ዝትዕቢተኛ ወድኺ እዮም ዝብሉኒ ዝትዕቢተኛ ወድኺ እሞ ከዓ ምስኡ ከመይ ዝበል ክሰብ ኢኺ ሓታ ቆልዑ ከይተረፋ እስ ክሲ ካሓዲት ኢኺ ይብላ ንቆልዑ ደቂ ገና ካልኣይ ክፍሊ ዝምሃራ እስ ክስ ካሓዲት ኢኺ እዚ ኩሉ ጌራ ትልክሲ ቴድሮስ ቴድሮስ ትብሊ ዝትዕቢተኛ ኣብዚ እንዳ ገለ ስቤዛ ክንገብር ተሰሪዕናሲ ናብኡ ክትመልሲ ቁርብ ተሪፍኪ ኢልሃኒ ሓንቲ ሰበይቲ ናብቲ ዝነበሮ ናብኡ ክትመልሲ ቁርብ ተሪፍኪ ዋ ነቲ ህዝቢ ዘሕረቆ ብኣንፃሩ ከዓኒ እቲ ወፃዓ ናይ ክብረት ስለ ዝረአ ከዓኒ ንክብረት ከዓኒ ብጣዕሚ ይድንግፀላ ክብረት ከዓ ብኻይት እያ ትሮፓያ ነባዒት ስለዚ ንብዓት ዘየደንግፆ ሰብ ከዓ የለን ናይ ክልቲኦም ጥርዚ እዩ ናይ ክልቲኦም ናና ድሓን ምሕወስታ በሎ

0: ፉጊ
1: ክነብር አይደልን በቃ
0: እርዳን እርዳን በቃ ቀስ መበል ቀስ በል ተጨነቅተጠርያ
1: ተጌሪያ አንጓላይ
2: ተኸታታሊ ወይ ሴርያል ፊልም ክሰርሕ ከለኻ ቀሊል ዝኾነ ሃልክ የብሉን ብዙሕ ሰብ ኣለዎ ግዜ ካሕዘካ እዩ ብዙሕ ነገር ማለት እዩ ከምዚ ኢሉ ከዓ ብሃገራዊ ብሮድካስት ዝኸይድ ዓብ ናይ ኤረቲቪ ፊልም ክሰርሕ ከለኻ ከዓ ቀሊል ኣይከውን እዩ ሕጂ ኣነ ዝተመከርኮ ካብዛ ስራሕ ድረእኽዎ ብጣዕሚ ብዘይቀልዓለም ብምሉኦም ኣብዚኣ ደለዉ ዋላቶም ኣብዚ ምሳና ደየ ኣለዉ ብፀጥና ንኦም ወኪልና ክሳዕድሃ ኣለና ኣብዚ ብዘይቀልዓለም ነዊሕ ግዜ እዮም ትሬኒንግ ገይሮም ኣነ ቅድሚ ምጅማረይ ከማን ከም ትካስ ተዋሂብኒ ቅድሚ ምእታዋይ ከማን ክልተ ወርሒ ሰለስተ ወርሒ ገርኩም ፀኒሕኩም ትሬን ቀሊል ኣይኮነን ምስቲ ካልእ ኮምፔር ዳገበና ክንዛ እዚ ናይ ዩቲብ እውን ንሰርሕ ስለዝኮና ኩላትና ኣብዚ ዘሎ እቲ ናይ ዩቲብ ሕጂ ጌርካ ግዜ ኣየላብወካን እዩ እቲ ካስት ብዝሒ የለን ምክንያቱ ናይ ባጀት ጉዳይ እዩ ብክልተ ጌርካ ብሰለስተ ጌርካ ድውዳእ ነገር እዩ እዚ ግን ሓደ ሃገራዊ ስራሕ እዩ ንህዝቢ ብኤረቲቭ ድፍነወሉ እዩ ስለዚ ተዋሳኢ ብዘይቀልዓለም ነዊሕ ሰዓት ትሬኒንግ ገይሮም እዮም እዚ ሪዛልት እዚ ሰብ ናይ ባሓቂ ርኡ ዋእ ገሌሉ ነቲ ድሕርቕ እንተይድ ተኮይኑ ክላእ ገለ ድብለሉ ሰብ ድሓርቕ ዘሎ እዚ እዚ ገሊሉ ድፍክረሉን ገለ ንደሎ ንልዩ ከምኡ ንክብረት እውን ድድንግፀላ ደሎ ባባ ንወዲ ክብሪ ከማን ድድንግፀሉ ደሎ እንታይ ኮይኑ ኣምፅኦሞ ስለ ዝኾነ እዮም ሕጂ እዚ ሪዛልት ከዓ ናይቲ ነዊሕ ዝተሰርሐ ማለት እዩ ብዘይቀልዓለም ከዓ ኩላትና ከዓ እዚኣ ደለና ዋላ ኩሎም ቶም ምሳና ነብሩ ይህን ምሂን ከዓ ንበሃሃል ነርና ኢና ማለት ሲ ካራክተር ካምሳኻ ድሕር ትሰርሓ ላ ከምዚኣ ንግበራ ዶ ኮመንት ንህብ ድሓር ኣብቲ ንብሎ ባህላታት እውን ከይንጋገ ብዳይረክተር ይኹን በቲ ድወሃበና ነበረ ቅስታይ ኣላይ ብኤልሳ ቃል ብቓል ኢና ስታይ ንገብሮ ነርና ማለት ሲ እቲ ስክሪፕት ክበሃል ዘሎ ምክንያቱ እቲ መልእኽቲ ልክዕ ክሓልፍ ስለ ዘለዎ
3: ብላኸላ ዝመፅኻ ከዚ መገሻ ዝጠቒምካ ካብ መስተ ካብ ሰልሚ ድማ ካብ ኩሉ ኣድካ ቀንያ
4: ቢናምካ ትዋራ ዘለካ እስኻ ብዛዕባ ገንዘብ ተያዛር ከማይ ከምባንያ ንዲ ኣልሜኖ በዕለ ወዲ ዓንዶም ዓርከይ ከም ተተዛረቡ ሳራ ኢዶም ፍትሕ
3: ኣባሪ ኮና ይዛርብ ወዲ ዓንዶ እንታይ ወዲ ዓንዶ ምክፋል እንታይ ፅቡቅ ሂቦ እዩ ምስ ኣሕዋቶም ስድሮኦም ፋሕፋሕት ኢሉ ዘሎ
5: ተኸታታሊ ፊልም ብፍላይ እዚ ናይ ቴሌቭዥን ኣዝዩ ኣሕላኽ እዩ ብግዜ ገደብ ክትሓስቦ ከለካ ምስቲ ካብ ዝተፈላለየ ቦታታት ንመፅእ

0: ምስቲ ናይ ትራንስፖርቴሽን ነገራት ገለ ምስ ኩሉ መራ ዋጋ ይሓተካ እዩ። ብመንፅር ናቱ ሰባት ስጋዕ ዝኾና ግድነት ብዓስቢ እንዳሓሰበ እንዲዩ ዝሰርሕ ሰብ ሕጂ ንዓለትና ዝለዓለ ዓስቢ ናይ ሕብረተሰብና ነፀብራቕ እቲ ህዝቢ ዝበና ክብርታት ነዚ ኩሉ ስለ ንስከሞ ንኩሉ ነገር ንፀሮ ኢና መርሓቂ ሓይሽ ሕጂ ብግዜ ክትሓስቦ ከለካ ብቁጠባካ ብገለ ብኩሉ ይሃሴካ እዩ ብርታዓካ እዩ ግን ተወዲኡ ከምዚ ምስ ረእካዮ እቲ ህዝቢ ፅቡቅ ፊድባክ ምስ ሃበካ ከዓ ተዓግብ። ምክንያቱ እቲ ቻነል ሃገራዊ ቻነል እዩ ዋንነት ተሰሚዕና ዋናናት ኮይና ክንሰርሓሉ ስለ ንደሊ ኢና ዋጋ ንኸፍል እምበር ክብድ ብል እዩ ካብቲ ብደንገ ንሰርሖ ስራሓት ማለት
1: እዩ። ንሀልኩም በሉ እዚ ንኣቲ ቴድሮስ እንዲ ግዲ
2: ኣበሎ
1: ንህለ
2: እዘይ
1: ንህለወ
2: ዋይ ኣብታይ ዳዕሊ መስልኪ ወጃሃቱ ከዳ
1: ዋይ ቴድሮስ ኣብታ ቴድሮስ ዋይ እናረኣየና ስጥውያቱ
2: ትግደፍየ ዶዚ ዓቢድ እንዲ ዕቡድ
3: እዚ ስራሕ ኣስታት 4 ዓመት ይወሲዱ ንሕና ብዓስቢ ክንሪኦ ከለና ኔጋቲቭ ኢና ከይድና ኣውፅኢና እምበር ኣየእተና ተዓስብና ግን ከም ዝኽእልዎ ፀንሑ ኣብ ሃገራዊ ሚድያ ወይ ከዓ ኣብ ቴሌቭዥን ኤርትራ ንሰርሕ ስለ ዘለና ምስ ህዝቢ ተረኺብና ሞያና ዝያዳ ህዝቢ ፈሊጡ ህላውነትና ኣረጋጊፅና እዚ ትዝዓበየ መክሰብ ንዓና ተዘየለ 4 ዓመት ሙሉእ ኣይትሰርሕን ኢኻ ሓደ ብገፊሐ ሒዛቶ ከይዳ ብደገ ትስእል እቲ ብደገ ምስኣላ ብጣዕሚ ፅቡቕ እዩ ሓደ ፍሉይ ነገር እዩ። ከማ ርእስቲ ከዓ ሎሚ እዋናዊ ኮይኑ ገኒኑ ኣብ ነብሲ ወከፍ ገዛ ስለ ዝኣተወ ዝያዳ ኣቓልቦ ረኺቡ ባሕራይ ንባዕሉ እቲ ድርሰት ኣብ ርእሳ እዩ ኣብ ርእሳ እዩ እምበር ከምዚ ኣብ ወረቐት ከማ ናይ ትሪኦን ኢኻ ግን ሳ እንታይ ፅቡቕ ኣለዋ እቲ ኣምር እትበካ እቲ ኣምር ምስ ሓበትካ እስከ ነዚ ኣምር እዚኣ ተዛርብዋ በልዋ ትብለና ዳያሎግ ዳርጋ ብፍላይ ኣብዚ ዳሕራይ ናህና እዩ እቲ ቋንቋ ማለት እየ እቲ ፅቡቕ ነገራ ግን ተቕበለካ ሕራይ ፅቡቕ ሕራይ ግበርዋ እቴድ ሓወይ ከምዚኣ ግበራ እንዳበለት ሰሊና ጓሊ ከምዚኣ ግበሪ እንዳበለት ፅቡቕ ከይዳ ናይ ብሓቂ ክትሪኦ ከለካ ክንዲዚ ግዜ ወሲድና እሞ ከዓ ምስናይ ፀገማቱ ብጣዕሚ ፅቡቕ ወዲእናያ ንሕና ከም ፍቕሪ ብፍቕሪ ኢናሓሊፍናዮ ኣነ ከምኡ እየ ዝብል ዋላ ሓደ ዝተጋጨወ ሰብ ኣይነበረና ብፍቕሪ ሓሊፍናዮ እንዳተኣላለና ድሓን እሞ ፅባሕ ዘይንገብራ እንዳበልና ሕራይ ድሓን ንኺድ ፅባሕ ንምለሳ እንዳበልና ኢና ከይድና እቲ ዝሕጉሰካ ነገር ግን ከምዚ ናይ ህዝቢ መልሲ ክትርኢ ከለካ ናይ ብሓቂ ትሕጎስ እቲ ዘጥፋእካየ ግዜ ከማ ዘጠፍእ ኮይኑ ኣይስማዓካ
1: እንተ ትኾንኩም ሕምትማል ምሳሰሊና ትጨቃጨቁ ዝነበርኩ
0: ስቂኢለ መጃኺ ብደገይ ተጨኒቐ መፅኸ ይክሊ ንሳኻ ብዘረባ ምስ ወሰኸትለይ ክፃወሮ ይከኣልኩ
1: ምንተ ኮንከ
0: ተስቲፍ ደዊ ኢሉ ብዙሑን ደድልዮን ደድልዮን ክዛርብ ጀሚሩ ከፈራርሓን ጀሚሩ
4: እቲ መስትያትካ ህዝቢ እንድዩ ኩሉ እቲ መሳ ተጠቐመትሉ ኣገባብ ካልኦት ኣብዚ ናይ ሃገርና ሳይተጠቐሙሉ ሕጂ እንታይ ይብሉ ነይሮም እንታይ እዩ በዚ ፍላሽባክ በዚሒ በዚ ከምዚ ገለገለ ይብሉ ነይሩ ንሳ ግን ድበፅሐቶ ብዛዕባ ፊልሚ ኤልሳ ድበፅሐቶ ነይሩ እዩ ካብቲ ዘለዎ ማእኸላይ ቦታ ናብ ኣርባዕቲኡ ማእዝንያቲ ተብሎ ነራ ማለት እዩ ስራሕ ኣብቲ ደሎ ነቲ እንዳዘከርካ ነዚ እንዳምፃእኻ በዚ ኣንግል እዚ በዚ ክውሰድ ከሎ እዝን ከምዝን ዋላ ዳሓተትዋ ሰባት ውን ነሮም እዮም ካብ ደረስቲ ከመይ እዚ ኣጃምራስ ብከብዳ ጀሚር ክያ ዶ ብሕቋኣ ገለ ክብልዋ ጀሚሮ ኣነ ብከመይ ዲኹም ትፈልጥዎ ፊልሚ ኣነ ተምሃርክዎ ብከምዚ ከምዚ ኢላቶ ብጣዕሚ ከ ኣነ ዘድንቐ ምክንያቱ ዋላ ኩሉ ኣታሓዛእታ ፊልሚ ካበይ ጃማምርአ ዋላ ካብታ ርእሲ ጀሚርካ ክብረት ንባዕላሲ ብዙሓት እየ ዝተብሉላ እዮም ቲኣ እንዳበኸየት ከላስ እታ ክብረት ትብል ትነድድ ከም ስርዓት ዋላብቲ ክስያት እውን ንባዕሉ ይገርመካ እቲ ክመፅእ ከሎ ነቲ እንዳዘኻኸረካ እዩ ድኸይድ ነቲ ከይርሳዕ ነቲ ዝሓለፍካያ ብፍላሽባክ እናግበረት እንዳምፀት እያ ብጣዕሚ ከም በዓል እዚኣ ሰንሲ ክድነቓ ድግበአን መፃኢ ካልእ ድርሰት ሒዛ ከለና ክትመፅእ ኣነ ይፅበ ምክንያቱ ኣታሓሕዛኣ ዝነበረ ዋላ እቲ ድኻም ነይርዋ ከምዚ ብፆተይ ክብልዎ ፀንሖ ኣብ ርእሲ ጥዕና ዘይብላ እኒኦ ከይዳ ተሓኪማ ክትመፅእ እዚ ኩሉ ክርተት ከተሕልፎ ከላ ብጣዕሚ ገርመካ እዩ እንደይ ተፃወረ

0: እነት ነዚ ኩሉ ሕሊፋ ሕጂ ኣብዚ ዝረአየካ ዳሕራይ ግን እቲ ድኸፈለቶ መስዋእቲ እቲ ብልጭኡ እዚ ይረአየካ ድኺምካ ፅዒርካ ኩሉ ነገር ሓሊፍካ ኣብዚ ህዝቢ ዝሕጎሰሉ ስጋብ ሕጂ ዘይተሓስስ ኮይና ሽምና ተቐይሩ ኣቢ ዓንዶም ጥራይ ብሉ ንመገዲ ክረኽቡ ንክሉ ዛርግም ሰበይቲ ቀትላትኩም ዝርጉም ወዲ ሸይጥዋ ጥራይ ኸም እዮም ዝብሉኒ መሃሪት ምክንያቱ ነቲ ዝነበረ ፍቕሪ ናይ ስድራ ቤት በዚ ዘይጠቅም ፅባሕ ገዲፍካያ ትኸይድ መንደቕ ነቲ ፍቕሪ ወለዲ ነቲ ፍቕሪ ስድራ ቤት ሃደሽደሽደሽ ኣቢልካስ ኣብይኻ ክትኣቱ ገንዘብ ኮ ፅባሕ ንጎ ሓዋ ኣይኮነካን እዩ ንሪኦካ ኣለና ኣብዚ ኣብያተ ፍርዲ ካ ብኸም እዩ ውሉድ ምስ ወላዲ ሓው ምስ ሓው ከምዚታት እዮም ደብሉ ዘለዉ ግን እቲ ፍቕሪ ናበይ ኸይድ ኣሎ እቲ ክብርታትና ዝበሃል ንባዕሉስ ናበይ ኸይድ ኣሎ እታ ክብረት ብል ትነድድ ዘላ ኮ ክብርታትና እኳ ይጠፊኡ ዘሎ ክብርታት ናይ ህዝቢ ኤርትራ እኳ እዮም ደስዎ ዘለዉ ብመንደቕ ብዘይጠቅም ብንዋይ ብገንዘብ እዚ ሕጂ ንኩሉ ሕብረተሰብና ለባም እዩ ካብ ወለድና ጀሚርካ ለባማት እዮም ንዝኾነ ነገራት ከዓ ዓገብ ዓገብ ተይልካ ኩሉ ዓይኒ ህዝብና ከቢድ እዩ ብከምዚ ይደብል ነይሩ ሕጂ ነዞም ገለገለ ካብ ሚእሲ ዘለዉ ዘረቐኛታት ኮይኖም ንዘየድሊ ሞ ዘይናቶም ናተይ ኢሎም ከምዚ ገይሮም ክገብሩ ከለዉ ነዚኦም መሃሪት ዓባይ ሴፍ እያ ምክንያቱ በቲ ሕብረተሰብናስ ፎቅ ዝበሃለሉ እዋን ዋላ ኣብቲ ጋር ነብስስ ዳርጋ ጋር ነብሲ ሕጂ ጠፊ እዩ እንዳኩሶ ብዕርቂ ደቂሶም ኣይንደልኒ ኢና ኣይንበልዕኒና ኢሎም በቃ እዚ ኣስፋሕፊሑ ብጣዕሚ እንዳረኣኻ ኣብቲ ናይ ወደይ ዝገብሩ ዝነበረ ነዲኡ ከጋግያ ኢሉ ንዕዳኣ ሚልዮን ንገለን ኢና ንበልዕ ኢሉ ከምዚ ክገብር ከሎ እተን ኣሕዋቱ ክትፃብኦ ከልዋ ከምኡ እዩ ዓገብ ክብር ኣለዎ እቲ ቤተሰብ ኩሉ ምክንያቱ ኮነ ኢሉ ይቀተሎ ነቢዓንዶም ኣብ መገዲ ሓደጋ ይጋጢሙ ከምዚ ህዝብና ዝገብሮ ዘሎ ብጣዕሚ ድሕጉሰካ ኣብ ጋዜጣ ናብ ሬድዮ ናብ ቴሌቭዥን ንወፅእ ኣሎ ከምዚ ኢሎም ተዓሪቆም ካሕሳይ ንበልዕኒና ኢሎም ከምዚ እዚ ክልመድ ዘለዎ ስለዚ ብጣዕሚ ኤርሳ ዝሰራሕቶ ስራሕ ሲ እንድዒ እዚ ዓባይ መሃሪት እያ እሞ ኣነ ብልፅ ድብላ እዛ ስራሕ እዚኣ ዝብል
1: እዚ ጋር ነብሲ ንዓይኑ ንምልከተን እዩ ዓንዶም ኣቦ እዩ እቲ ጋር ነብሲ ዝደሊካኒ ምቅሊቱ ይውሰድ ንሕና ጋር ነብሲ ኣይንደሊን ኢና ኣቦና ከዓ ንኽብሮን ነፍቅሮን ኢና ኣዋጋ ዓዳጋ ንእትወሉ ይኮነን ክብረት ሓፍተ ኣነ ኸ ካብተን ዘለዋኒ ደሞስ ተለቂሐ ከካፍለክ እየ ኣጀኹ
2: ኣብ ከምኡ ንበፅሕኒ ኢና እዚ ጉዳይ እዚ ቴድሮስ ዝውድኦ ጉዳይ ኣይኮነን ሽማግለታት ጥራይ ግዜ ሃብና
3: እንታይ ዝኸውን ግዜ
4: ንዓኻ ሰሚዕናካን ና ቴድሮስ ንሕዋትካ ከዓ ሓሳብን ከፍሳ ግዜ ንሃበን
5: እወ እቲ ቀንዲ መሰረት ኮ ባጀት እንድዩ ሕጂ ንሕና ከም ተዋሳኢ ሲ ኣርኣያ ናይቲ ሕብረተሰብና እዩ ካብቲ ሕብረተሰብ ኢና መፂና እቲ ዝግበር ኣብቲ ሕብረተሰብ ጌጋ ድዩ ቁኑዕ ድዩ ከዓ ተርእዮ ማለት እዩ ሕጂ ቀንዲ ክንክፈል ንግባአና ሰባት እምበረ ማለት ብዙሕ ዋጋ ኢና ንኸፍለሉ ንዝኾነ ነገር ከምዚ ኣርባዕተ ዓመት ኮኒ ቆልዑ ኣለውካ ገዛ ኣለካ ኩሉ ዝኽፈል ነገር ኮ ኣለካ ኣርባዕተ ዓመት ክትከይድ ከለኻ ክንዲ ምንታይ መስዋእቲ ትገብር ኣለካ ኩላት ካብዚ ሲ ስድራ ዘይብሉ ስድራ ሰብሲ የለን ማለት እዩ ሕጂ እቲ ወፃኢታት ከምኡ ብጣዕሚ ከቢድ እዩ ግን መጀመርያ ውዕል ክግበር ከሎ ኣነ ከም ክስታይ ክንዲዚአን ኤፒሶድ ኢኻ ክትሰርሕ ንክንዲዚአ እያ እቲ ግዜ ከዓ ወርሒ ድያ ክልተ ወርሒ ድያ ተዓፂኻ ትሰርሓሉ ተዓፂኻ ገዛ ከዓ ካብ ንሰብ ተሸግር ገዛ ተኻሪኻ ነተን ብሙሉአን ደድልያኻ ማለት እዩ ሕጂ እቲ ክንከይድ ከለና ተዓፂና ክንምለስ ከለና ብዙሕ ግዜ ኢና ንሕልፍ ነርና ነታ ስእሊ ኢልና ዝመደብናያ ግዜስ ዓፄናና ክኸዳ ከልዋ እሰን እውን ግድን እየንኮ ክዓፅዋና ምክንያቱ ክንደይ ዓመት ሒዝናየን ኣለና እዚ ኸማን ሕብረተሰብና ብጣዕሚ ዝተሓባበረካ ኮይኑ እዩ እምበር ክንድኡ ዓመት ኣይትሕዞን ኢኻ ንሰብ ማለት እዩ ሕጂ እቲ ባጀት እንዲ ዘምፅኦ ዘሎ እቲ ምሕደራ ኸዓ መጀመርያ ክጅምር ከለኻስ ክንዲዚአን ክንዲዚአን ኣዋሪሐን ንክንዲዚአን ክንዲዚአን ከዓ ከምዚ ንስራሕ እቲ ገዛ ከዓኒ ትካረ ማለት እዩ ከየሸገርካ ድሓር እቲ ተዋሳኣይ ኣይህሰን እዩ እቲ ደራሲ እቲ ዳይሬክተር ከዓ ኣይህሰን እዩ ብጉቡእካ ሰሪሕካ ከዓኒ ናብ ካልእ ስራሕካ ከዓ ትኸይድ ኣርባዕተ ዓመት ሲ ክንደይ ስራሕ ክንሰርሕ ይግባአና ማለት እዩ ሕጂ ዋላ መገሻ እውን ክትሓስብ ኮ ትኽእል ኢኻ ፊልም ገዲፍካ ከመይ ጌርካ ንንውሕድ በለ ክትገይሽ ትኽእል ኣይትገይሽኒ ኢኻ ክንደይ ክስታይ ሃጓፋት ይፍጠር ኣሎ ማለት እዩ ኣብቲ መደባትካስ ክንደይ ምዝንባል ይፍጠር ኣሎ ማለት እዩ ሕጂ እቲ ምሕደራ እያ እታ መጀመርያ እታ ምሕደራ እያ በተን ዘለዋኻ ባጀት እንታይ ክትገብር ትኽእል ነቲ ተዋሳኢ ከይሓሳኻ ብክንደይ ወርሒ ኸ ክትውድኦ እንትኽእል።

0: ኣብነታት ደይኮነስ ብወርሒ ብፅቡቅ ምሕደራ ንድሕር ሰሪሕካ ንፍዕ ተዋሳ እዩኩ እዚኣ ፅንዓያ እንተይልካ ሸዓን ሸዓና ፅኒዕካ ተኣት እዩ ኩሉ ሰብ ሕጂ ሲ እቲ ምሕደራ የቀንዲ ዝብል ኣነ እታ ምሕደራ ነቲ ተዋሳኢ ከይሓስካ ኣብ ጉቡእ ክስታዩ ጌርካ እቲ ሰዓታት ጌርካ ኣብ ጉቡእ ግዜ ከዓ ትውድእ ማለት እዩ
1: ዋ ሄለን ሓፍተይ ኣዶ ባሃለለይ ኣይነበረን ኣበየ ለዳኣት ናይ ሓፍቲ
2: ሕጂ እውን ሓፍተ እያ ሄለን
1: መቸም ሄለን ዕንቁ ኮይና መሬት ኣይትውሕጣን እያ
2: ሄለን ምስ ደቀኮ ክትጠፋ ኣይትኽእልን እያ ድሓር ከዓ ኣነ እምበር ተገልቢጠ የሓተኪ
1: ታልክ ክትሓትኒ
2: ንዓና እንዳ ሓትነይ ከይደለኹ ኢላትና ንሕና ከዓ እንዳ ሓትና ኣላ ትዕርፍ ኢልና ከዓ ስቂልና እምበር ብኣግኡ ዳሃያ ጌርና እንተንኸውን ኮ ዝኩሉ ይመፀን ነይሩ
1: ሄለን ገዛይ ተትመፅእ እሞ ንዓኸ ይመሓቶት ክኾን ጓለይ መሓቆፍኩ
3: ኩሉ ግዜ ኮ እቲ ሪስፖንሲብሊቲ ከም ትብሎ ኣለካ ናይ ኣልያ ቀሊል ኣይኮነን ብጣዕሚ ምክንያቱ ድርሰት ልክዕ ክተፈልጦ ክትኽእል ኣለካ እንታይ ይበሃል ኣሎ ክትፈልጥ ኣለካ ኣንግልካ ክትፈልጥ ኣለካ ላይትካ ክትፈልጥ ኣለካ ትመቓን ናይ ግዜ ክንደይ ኣለካ ክትፈልጥ ኣለካ ብዘይ ቀል ዓለም ኩሉ እቲ ናይ ፊልም ነገር ኣብ ኣላይ ድምርኮስ ኣብዚ ግን ሓደ ነገር ከይበልኮ ክሓልፍ ደይደሊ ከምዚ ክብሎ ፅንሕ ብፍላይ ካ ወይ ክብሎ ፅንሕ ተዋሶ ኣብቲ ኣክቲን ዘሎ ብዚ ዓዲ ኣክተር ማለት እዮ ብዘይ ቀል ዓለም እንደይ ኣላይ ደሊ ኣይኮነን ተመክሮ ዘሎ ወይ ብፍቅሪ ከምዝበልካ ዋጋ ከፊ ኢሉ ንገንዘብ ክረብሕ ገሊሉ ዝወፍር ተዋሳኢ የለን ፍቅሪ ኣለዎ በቀናቱ ገለ ነገር ክብል ኣለኒ ሓር መዓልታዊ ከዓ ኣብ ነብሱ ኣብ ምምዕባል ኣሎ እቲ ናይ ኣክቲን ማለት እዩ ካብቶም ኣያታትና ኣዴታትና ኣብዝለዉ ኩሎም እስካብዞም መሳትና ኣላምናእስና ኮኑ ብዘይ ቀል ዓለም ኣላይ ደሊ ይኮነ ሕጂ ኣብዚ እንታይ እዩ ኣላይ ኩሉ ግዜ የድለይካ ንድዩ የድለይካ እዩ ምክንያቱ ከምዝበልካ ንኩሉ ነገር ክቆፃፅር በዛ ናይዛ ፊልም እዚኣ ክሳዕ ንዛረብ ዳሃለና ግን ኤልሳ ከቢድዋ ነይሩ እቲ ሓላፍነት ናይ ኩሉ ነገር ተደራሪቡ ገለ መለ ከቢድዋ ንምንታይ ከም መሪፃ ምናልባት ከምኣ ኮይነ ከም ነብሰይ ኮይኑ ክጎየለይ ድኽእል ሰብ የለን ኢላ ሓሲባ ትኸውን ትኽእል እያ ግን ኩሉ ግዜ ናቱ እንታይ ምክሃለዎ መስሊ ካ ድፋሽ 4 ዓመት ንሰብ ሒዝዎ ዘሎ ምኻ ምስ ሕማማ ከምቲ ድበልናያ ወርሒ ድሕር ክትሕከም ከይዳ ወርሒ ሰብ ጠጠው ኢሉ ዘሎ ስታክ የሎ ክውድቕ ድኽእል ነበረ ትምለስ ነገና ኣብዚ እውን ገለገለገል ጥምጥማ ትምፃእ ሕጂ ሳ ብሓቦ ትኸይድ ነራ እዚ ተገሊፁ እዩ መግለፂ ከማና ድልዮኒ 100% ናታ ፅቡቅ ነገር ግን እንታይ ምኾነ ኮይኑ ርዳእና ነ እቶም ኣብ ደገ ዘለዉ ካብ ኒኤልሳ ድፅበዩ ኦኬ ንዕኦም ምናልባት ክትኣኻኽቦም እቶም ኣብኡ ዘለዉ ኣርቲስቲ ካብ ዓዲ ናብ ዓዲ ናይ ትራንስፖርት ናይ ገለ ፀገማት ነይሮዎም ክኸውን ይኽእል እዩ እ ፕላስ ስርሖም ጥዕኖኦም ኩሉ ብግምት እቲኻ እዚ ንዕኦም ከይዳ ክትረኽቦም እቲ ቦታታት ደድልያ ሳኻ ስለ ትፈልጦ ብልክ ኣብቲ ቦታ ስለ ዘላ ከይዳ ክትገብሮ ከላ ኣብዚ ሓደ ሪፕረዘንታቲቭ ወይ ሓደ ወኪል ገዲፋ ተተኸይድ ብእምነት ማለት እዩ ምክንያቱ ተዋሳኢ ፀገም ዘሎ ይኮን ግን ትደልዩ ዓይነት ስእሊ ከብለላ ሓገዝ ምኾነ ነይሩ ንድሕር ሕጂ እውን ዝኾነ ሰብሲ ስለምንታይ ድዮም ኣሲስታንት ዝገብሩ ካል ዓበይቲ ፊልምታት ናብ ዓበይቲ ሰብ ናእሽ ከማ ኣሲስታንት ኣሎ ምክንያቱ ገለ ክህልወካ ከሎ ሽቲ ደሴም ታይም ብሰኣላ ስእሊ ክህልወካ ክእለን ነታ ሓንቲ ክስእል ክትብል ነታ ሓንቲ ካብቲ ከስራ እቲ ሪስፖንሲብል ንኩሉ ኣረዲእካ ቅድሚያ ዘሎ ማለት ኣብ ትሬንዲ ኦሪንቴሽን ሂብካ ድ ገለገለ ክስራሕ ክእል እዩ
4: ኣሰይ ሃይ ፅበት ታሓኒ ክረ ደለይካ ኣለኹ ምስበል ግን እዚ ካብ ድቃስ ከይተበራበሩ ከይተሓፀም ከ መፅ ታሓኒና
5: ሕጂ ክትመፅእ ኮይ ተፀበኩካኑ እንዴ ግን ብኣገዳሲ ጉዳይ ስለ ዝደለኩካ የ ስራሕ ይምፃኒ ኢላካ
4: በላ ኣገዳሲ ጉዳይ ኣገዳሲ ብጣዕሚ ፅቡቅ ማለት ሲ ድሕሪ ነዊሕ እዋን ኣነ ከም ሰብ ዘገድሰሉ ጉዳይ ተረኺቡ በሊ ሙሉእ ነብሰይ ንኹን ክሰምዓ ክሎ ፅበቲ እንታይ ክትብል ደለ እንታ ግዲ ክለልካ ኣለኩ ገለ ክትደና ከዘ ሶሪ መክሰብ ዓለም ተጋጊደ
5: መጀመርታ ኣነ ናትካ መክሰብ ዓለም ኣይነት
4: ኣቤት ኣቤት እስከድገምለይ ኣይሰማዓክን ኣለኩ
5: ኣነ ሲይብለካ ዘፍቁሮን ዘፍቅረንን ኣለኒ
6: እዚ ማይክ ክብሎ ፀንሐሲ ሓደ ተዋሳኢ ኮንካ ኣላይ ኮንካ ዳይሬክተር ዳራሲ ኮንካ ክትሰርሖን ሓደ ስራሕ ኣዝዩ ከቢድ እዩ ሞከኣኒ ተኸታታሊ ን57 ክፋል ዝኸይድ ክተብሎ ከለካ ኣይኮነን ዶ ንኤልሳ ምኳ ምስ ትፅዕና ዘይብላስ ንማንም ሰብ እዩ ዝኸብዶ ዋላ እቲ ኣነ ዝበለ ዳይሬክተር ኣብ ሆሊውድ ከማንስ ከም ዓይነት ስራሕ ክሰርሕሲ ይኸብዶ እዩ ንሳ እቲ ምስቲ ጥዕናኣ ኩነታታት ሓይላት መንፋዓታ ብጣዕሚ እየ ከትንቃ ዝደሊ እቲ ፓወር ዘለዋ ንሳ እቲ ክገብር የምባል ዘለዋ ነገርናታ ብልጫ ብጣዕሚ ይፅቡቅ ግን ነቲ ስራሕ ክቐለልካ ግን ከምዝክልዎ ፅንሑ ኣሲስታንት ዳይሬክተር ትገብር ንገለ ክእለልካ ገለ ሓደ ንገለ ይሕግዘካ ኩሉ ባዕልካ ትገብሮ ዘለዎ ፀገም ግን ብጣዕሚ ክብደት ኣለዎ በዚ ጋጣሚ እዚ ንኤልሳ ውን ምስቲ ሕማማ ምስቲ ኩሉ ደገ ከይዳ ትስእሎ ዝነበረት ኣብ ነፍሱ

0: ክፋፍሽ ወደ ምስ ኢላ ትብሉ ኣብ ጀርመን ኣብ ዓዲ እንግሊዝ ዳስኣለት ክትከይድ ከላ እቲ ናታ ኣብልጫ ይረኣየካ እዩ ብዙሕ ነገር ክትገብሮ ክትክእል እቲ ክገብር እየ ናይ ምባል ዓቕማን ባህርያን ምኳዓ ጓልንስተይቲ ምኳና እቲ ሓይላ ኸርእያ ኢላ ስና ንኸይሳ ነዛ ስራሕ እዚኣ ክትሰርሓ ከላ ኣነ ብጣዕሚ እየ ከመስግና ዝደሊ ግን ተማቒልካ ትሰርሖ ስራሕ ከዓኒ እናቲ ውፅኢትካ ኣለዎ በዚ መንገዲ እዚ ክገለፅ ዘለዎ ሓቂ
1: ኣነ ዝገዛስ መመሊሶ ክሪኦ ከለኹስ መመሊሱ እኳ ይድሕድሰኒ ነዚ ምቾት ገዲፍካስ
2: እንታይ ገዲፍካ ኢካትብለላ
1: ነዚ ዝበለፀ ገዛ ገዲፍካስ ለይቱ ይፍለጥ ቀትሩ ይፍለጥ በረዱ ይፍለጥ ሃሩሩ ይፍለጥ ስደት መሪፅካ
3: ኣብዚኣ ሲ ሓቂ ኢኻ ተዛሪብካ ኣኪለ ኣብ ኢድካ ደሎ ፀጋ ሞዴር ዝኣካ
2: ክብረት ከማ ንምስ ኮንኪ ነዛሪበን ትሕግዘ ኣለኹ
3: ሓቂ ክዛረብ ከሎ ኣሁን ሕጉዛ ኢና በታይ ደኣ ተሲኩ ዋ
1: እታ ሓቂና እንዲና እሞ ዋ ገዛኻ ዓፂኻስ ኣምዳጓና ከትካ ስራሕ
2: እንታይ ዲ መሲልካ ኣኪለ መጀመርታ ኣይለበምና ከይረአኸ ኸ ዝኾነ ነገር ፅቡቅ እዩ ዝመስለካ
4: ዝበዝሕ እዋን ናብ መንገዲ ዘጋጥመኒ ሰብ ሕጂ ንዓይ እቲ ሜክኣፕ ዲ ዶይኮነለይ ኮይኑ ዋላ እንታይ ዋላ ኣብ ቅድሚ ሕጂ ዝነበረት እውን በዚታት ነራት ንሽበት ኣብ ንጣብሪ ዝኽሪ ዘበን ኣይኮነትለይን ዋላ ሽዑውን ነቒፈያ ነይረ ኣብዛ ስራሕ እዚኣ ኸዓ ኣቦይ ሸያ ቢቡኻ ከም ናይ ኣቦይ ኮይኑለይ ወይ ኩሉ ሕጂ ፋሕፋሕ ትብለና ነይራ ኣብገለ ተጣዕሰኒ ጅስ ወይ ብገለ ነገር ክትሽፈን ትኽእል ነራ ያ ብሞያዊ ዓቕምና ስክንሽፍና ምኽኣልና
5: እጀኸትየድሕብ እቲ ዝነበረ ሰላም ኣናፊቀ የ ኣለኹ ሰሓ ፀወታ እቲ ብሓንሳ ምብላዕ ኩሉ እኳ ይጠፊእታት የድሕወ ካብኡ ዝጥዕም ነገር የለን ወላ ገንዘብ እኮ ድሕሪ እዩ በጀኻ ደቅና ኸማ ተዳሂሎም ቆልዑት ኢልካ ኣይትንዓቆም ኩሉ ነገር እዩ ዝርድኦም
6: ሄሎ በጃ ክባ ተረድኒ ኣነ ኩሉ ዝገብሮ ዘለኹ ነገራት እኮ ንዓኸን ንደቀይ ናብ ግምት እት እዩ
0: ናይ ሜክኣፕ ኣሎ ፀገም ወይ መቐምቀም ድዩ ገለ ነቲ ኣርቲስት ዘድልዮ ኣክሰሰርሳሉ ንርእሲኡ ኮስቲም ብባዕሉ ናይ ደገ ትኾንካ ንደገ ዝመስል ክዳውንቲ የድልየካ እዚ ኩሉ ኣክሰስ እዚ ካብ ገንዘብ ከዓካ ትገብሮ እንደገና ናይ ዓዲ ድዩ ቀዳድ ክዳን ድዩ ኹን ዋላ ኩሉ ሲ ባዕሉ እቲ ኣርቲስት ዳርጋ ድበዝሕ ድገብሮ እቲ ምከና ናይ ክዳውንቲ ሲ እቲ ኣርቲስት እዩ ዘብሎ ባጀት ንርእሲኡ ዘድልየካ ናይ ትራንስፖርት ነገራት ኣሎ ብዙሕ ነገራት ስለ ዘሎ እዚ ኣብ ግምት እትዩ ናብ መፃእሲ ነቲ ኢንዳስትሪ ንዓትና ክዓቢ እንተ ደኣ ኮይኑ እዚታት ሸፋፊንካ ብሙሉእ ፓኬጅ ሒዝካ መፅእካ ካለት ሰብ ፅቡቅ ተርኣይነት ክህልዎ ንሰብ ከዓ ሞቲቬት ገይሩ ተዋሳኣይ ከዓኒ ክሰርሕ እንተ ደኣ ኮይኑ ሲ እዚታት እንተ ደኣ ተማሊኡሉስ ምስቲ ዘለዎ ብቕዓት ሓይልን ሲ ኣዝዩ ዝበለፀ ስራሕ ክስራሕ ከም ዝኽእል እየ ዝኣመናነ
2: ኣንቲ ክብረት ንስኽ ኳ ይኹም ስማዕ ብይኹኒ እምበራነ ኮ ኩነታት ጥዕና ክጌርኪ ንዓዲ ክምፅለክ እየ
3: ኣንተ ሲኩ ኣነ ኮሞ ዝገበርክዎ ነገር የብለይ
7: ሃንደ ብዘይተፅበኻ ያ ክትረክብ ከለካ ግን ዓብልዎ ገደብ ኣሎ
3: ዘይንፈልጦ እኳ ይተቐይሩና ካብ መጀመርያ ኣብዚ ካብ ንመፃ ይነገርኩ ኻ ንበር ዕረፍቲ እኳ ይኸሊእና ዘሎ
2: ሕጂ ንሱ ሕማቅ ገይሩ ኢልኪ ኣብቱ ናቱ ይትተወ
4: ብሰንኪ ዛ ፊልም እዚኣ እኳ ዳርጋ ኣስመራ ሕፊራትኒ እንዳ ረግፃ ብድኸድካዮ ፀርፊ እዩ ስሓቂ ሓይሽ ሕጂቶም ቅድሚ ሕጂ ከምዚ ናተይ ባህርያት ሒዞም ዝሓለፉ ሂወት ኣስተማቒረ ኣብዛ ዓመት እዚኣ ማለት ክንዲምንታይ ተፃወርቲ እዮም ክንዲምንታይ ዘለፋታት ኢኻ ተፃወር ከቢድ ሕዚ ከምቲ ቅድሚ ሕጂ ዝሰርሑ ዝነበርኩ ኣምላኽ መስገን ክብሪ በካ እዩ ማሲ ስከፈካ ግዲ ኮይኑ ሰብ ከስ ክስቶ ገለ ጥራሕ ይድብለካ ሕጂ ግን ኣብቲ ተዋስኦ እዩ ዝኣቱ ሰብ ኣብታ ክብረት ኣትዩ ሲ ወይ ንሓፍተ ይወኪሉ ወይ ንቦ ይወኪሉ እዩ ዝፀርፈኒ ዘሎ ማለት እዚ ማዕረቕንዱ ተመሲጡ እዩ ተዓዚብዋ ሰብ ክብሪ ሃቦ ኣብ ዝኸድክዎ ቦታ ፅቡቅ ሓደ መዓልቲ ግን ደይርስዖ ምስ ኢሳያስ ሳልሕ ራሻ ኣብ ካቴድራል ተራኺቡና ሲ ፍታኩርና እያ ንዘራረብ ነርና ሓንቲ ሰበይቲ ጎፍ ኢልናያ ኣብ ኩርና ዓይና ዘለና ንሕና ሳ ከዓ ጡው ኢላ መፅያስ ፊተይ ረኺባትኒ በስማኣም ኮሉ ንፈስ ቅዱስ ንጎም ድርስ ንዓኻረ ኢላትኒ ብጣዕሚ ተሰሚዕኒ ሻሎ ማዕረ ክንድኡ ደ ኣ ተፀሊአ ዘለኹ ሕጂ በቲ ሓደ ወገን ክንድኡ ስለ ፀላኣትንስ ገለ ኣቢለይ ኣለኹ ማለት እዩ በቲ ስራሕ ክሓስቦ ከለኹ ግን ሰብይ ፅላእኻ ይኸ ብዝማዓት እዩ እሞ ንጎሆ ምድሪ ንቦታ የ ድኸይድ ነይረ ራሻ ተሰሚዕዎ ኣቲ ኣደይ ማራ እዩ ጥዑም እንታይ ደኣ ኮንኪ ገለ ኢልዋ በዕል ፈለጥ እንታይ ክጥዕም እዚ ጠላም ሓፍቱ ገለ ኢላ ብታ ሓንቲ ሰበይቲ ኸይዳ እዚኣ ካብ ዘይርስዕ እምበር ብዙሕ እዩ ማለት እዩ ስለዚ ንኦድዮንስ ክብሪ ሂብኩም ስለዝተዓዘብኩምና ቀሊል ኣይኮነን ዓመት ሙሉእ ዋጋ ሂብኩም ክትርዩና ካብ ግዜኹም ካብ ኩሉ ነገርኩም ክብረት ይሃብኩም ከምቲ ትፅቢትኩም ሓጊስናኩም ክንከኦን ከዓ ተስፋ ንገብር።

ኩብራት ተኸታተልትና ሰዓትና ኣኺሉ ኣብዚ ክንፍለየኩም ኢና ብዛረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃንና ምሳኹም መፀኒሕና ከምኡውን ሜክኣብ ኣሚራ መሓመድ እናምስኮንኩ ምስተረፉ መደባት ኤርቲቪያ ክገድፈኩም ብወገነይ ብሮምሸት

0: ንበሮ ምውፃእ ኣብኒ ምውፃእ ኣብኒ
1: እንታይ ቀልቀል
2: እሞታ ምና ምውፃእ ዝኣብየ ከዳ ሕርቃን እዩ ዝኸውን ካ ሰበይቲ ከ ቆጢዓት ከደ
3: ሰበይቱ ድኣ ብዓይኒ መርፊ እንዳ ተሕልፎ እምበሻዓምና ከየኮርያ ሸቆጥቆጥቆጥቆጥ እዩ ዝብል ሓቂ እንዳ ዓመ
1: ክሳብ ኩሉ ክንደየና በንፃሩ ንሱ እንተዳ ኢሉ ሓሞታ እዩ ድሰር
2: ሓንታ ኣይተቃደኻ እንዲኻ ምስ መርዓትካ
3: እሞ ዘይምቅዳው እኮ ኣብ ፀቢብ ብክልተ ኣውል ዝብ ብኢሂን ምሂን እምበር ዋ ዓዲ ሃገር ዓዲምካ ጉድካን ጎዳ ጉድካን ብምውፃእ ይፍታሕ ድዩ
2: በዝብል ከይ መንገዲ ተፈጢኑ ምስላጥ እንድሕር ኣብዩ ግና ሽግርካን ሰባት ብምንጋር ፍታሕ ክመፅእ ኽእል እዩ
4: ጌጋ ግምትን ትንተናን ውፅኢቱ ባዶ እዩ ኣብ መንጎ ሓንጣል እናስመረትን ዘሎ ኺዳን ከዓ ኣብ ነንሕድሕድካ ምትሕልላይን ምክብባርን ዝቆመ ስለ ዝኾነስ ብቐሊሉ ዝነቓንቕን ዝፈርስና ኣይኮይኑ ይስማዓንን እዩ
3: ዋይ ናቱ ግዳ እንተኮይኑ ክንደይ ከመኹም እየማ ስለና ዝተባህሉ ፍቕሮምን ሓደባሮምን ዘቕናኣካ ዓይነን ሓመድ ክኾን ዶ ንሪኢ ኣለና
0: እዋይ ጓል መገዲ ክትፈቱ ድሓር ናትኩም ዝገርመኒ እዚ ዝሓፀረ መገዲ ከሎስ እንታይ ነዊሕ መገዲ ዚ ኮለል ዘብል ኣለኩ
1: ሓቂኻ ቆይ ኣምና ኣነ ሕጂ እንዳወዱ ቢርዶና ክኸይድ ከለኹ ዳቆይ ፀጋ ኢድኳ ንያማን ገዲፈ ዳ ሮዚና ዳ መሻጢት ንፀጋም ተዓፂፈ ብዳ ዓሊ

0: ተሰርቶ የማን ገሪበ ንምዕራብ ገፀ ናብዚ ባር ወርቂ
1: ወርቂ እታ ናይ መን ወርቂ ኣተክሽለም ዲና
2: ይመፅሃ ብሓሳብ ጌሽክ ፀኒሕ ክመስለኒ
1: ወይ ወ ሓቂ ከዓ እስማን ወደይ ሃው ውልዕሊ በረኻታት ዓድና ንዲገሽ ፀኒሐ ምስ በዓል ሳንደይ ፅርሓዊ ጳጉመን ክኸውን ከሎ ከበሮ እናሃረምና ናብቲ ሩባ ናይ ዓድና ሩባ ፅንዑ ናብኡ እምባባ ገልገለ መስቀለ ቐንጢብና ቐንጢብና ቐንጢብና ኣብዚ ጨጉሪ ርእስና ወርቂ ክመስል ስኮ ዓቢልና ጓኸመ ማይ ጓኸመ ትሕፀ ባዶ ማይ ጓኸመ ጓኸመ ማይ ጓኸመ ተሓፂብና ወርቂ ንኸይድ ወጎ ኣይ ናይ ሎም ጓቀሙ ከዓ ኣባኛ ጌርክኖ በዓል ሄለ
3: ኮለ ዝበሉ ዓምና ደኣ ከምዚ እንድዩ
4: በሉ መውፃኢ ኣብ ሓጎስ
1: ዋ እዚ ዳ ፅቡቅ እንዲ ግዲ ዋ እዚ ዳ ፅላእ ድኮይኑ ሓጎስ ዳ ፅላእ ድኮይኑ ማዓስኪ ሓጎስ ዳ ብደፈ ንዶ ዋላ ይክረም ዋላ ይሕገምሳካ ማዓስ ጓዳ ኮይኑ ብዓብ መሓገሰካ ከዓ
5: መዓር እንተበዝሐ እውን እናጋክ እንድዩ ኩሉ ብዓቐ እንተኾነ እዩ ዝሕረ
6: ዋ እሞ ንዕባ መዓርን ሓጎስ ንፈላለዮም ሓጎስ እኮ ረቂቕን ዘይጭበጥን እዩ
7: ረቂቕ ክትብሎ ከለካ ስከምዚ ፌስታል ማለት እዩ ስቕ ኢሉ ፊልፊልፊልፊል ዝብል
4: ኣይፋኑ ከምዚ ከመኻ እምበር ጢልጢልጢልጢል ዝብል
1: ኣቲ ፅላለ ክጅምረካ ከሎ ኮ ይፍለጠካኒ ሓቂ ይደለ ማለት እ
5: ኣበይ መይደ ሃበይ ዝፈቶኖ እዩ ዝፈልጦ
4: ዝፈቶኖ እዩ ዝፈልጦ ክትብሎ ከለክሲ ድሃብ ናይ ፅላለ ምኩርቲ ሕዋይ ኣዴግ ማለት ክድዩ
1: ለምለም ጉፅጓፅ ኮኳ ኮላ ደኣ ንመኒኸ ሕዋይ ትብል እየ ዘለኺ ናዓይ
6: ኣትዛ ሰበይት እዚኣ ኩፅን ክላገለ ክትዛረብ እያ ጉፅጓፅ ኮኳ ከንታይ ማለት እዩ
1: ይሄ ንስ ከንታይ ኮንኪ ኣቲ መስትያት ዘመዳ ስራሕ ዝፅይን ኢዳ ንመን ዳኣ ክኸትስሕቂ እዮ ናዓይ
3: ዲና ሽኮ በረሊዝኩንመሽምቡባ ናሕዋተይ
1: ናይ ኣክስመንዶ ክንሕፈኪ እዩ ትግሬተ ይዓንድክ
4: ታጎሶሱ
1: ታገርፋፍወ
8: ኣበይ ዓብ ጋንቲ ሓገዝ ንሓቲ ኣለና
9: ከንቲ ሓገዝ ንሓቲ ኣለና ናይ ምንታይ ሓገዝ ዝባዕልና ዝሕግዘና ንደሊ ስኻትኩም ካርኪብኩ
10: ናይ ደማ ዕንበባ ናይ ፅባሕ ፍረና መሓግዘና ኣባ
9: ኣታት ፍረ ምዃንኩም ዳ ሓሊፍኩም እኳ ስምዕ ዶ እዚኣ ኮ ምዕብል ትልመና ኳኹም ተታእታትዉ ዘለኹ
11: ሞምሳና ዶ ጀምሩ
9: ኣታ እዚኣ ዳ ስራሕ እንድያ ነራ ማሳይ ተልዕለላ ኩንታላይ ትሽከመላ ተኽባኣለይ ኮይና እምበር ሰዓታታ እንድያ ነራ ምስኻትኩም ስራሕ እዚኣ ዳ
10: መሓግዝና ባ ጅባኸ ማሰስ ብልዎ
9: ግባይ ሃሶስተይነ ኣብዚኣ ላ ኣንቅሬት እዚኣ ተነኸሰትና
11: ይትላጎፅባ
9: ድላገፅ መዓት ኮይነ ዘለኹ ሓንቲ ሓሳብ ንዓኻትኩም ትጠቅም ድያ ዳ መፅያት ንዳ
11: ንዓና ብጠቀም ዳ ሓሳብ ኮይነ
9: ቅድም ንውሓሓጥ
10: እንታይ ምውሓጥ
9: እንታ ንውሓጥ ተወልኩኹምዚ ከምዝትውሑጥ ትኽእሉ ስነብል ደመሲኢልኩም ንውሓሓጥ ክብለኩም ከለኹ ሲ ንሳታተር ማለት ሲ እዛ ዝነግረኩም ምስጢር ንማንም ሰብ ከይትነግሩ ኣብ ከብድኹም ተዓቕርዋ ዲኹም ንምባል እያ
11: መን ከብድና ምስ ረገፀና ኣ ምክ ነገር
9: ሪኢኻ ንስኻ ተቆልዖ ትኩር ኢኻ ትመስል ስኻ እሾኽ ብብልሓት ብጠር ዝበሃልኩ ከምዝኸመካ ራይ በሉ ቅድም ንላለሞኒ ንላለ ኣነ ኣቦኹም መስፍን ይበሃል
10: ኣነ የኢል ይበሃል እዚ ዶዳ ንበሃል እዚ ከዓ ኣብል ይበሃል
9: ኣብል ኦኬ እሞ እንታይ ክንገብር ኢና መስልኩም ሕጂ ናብ ሓደ ቦታ ክንከይድና ኣብ ሓደ ኦፊስ ኣነ እቶም ምስ በልኩ ንስኻትኩም ከዓ ፀኒሕልኩም ደድሕረ ኣባታኣት
10: ድሕሪ ክንደይ
9: ድሕሪ ሓሙሽተ 10 ደቂ ሕጂ ኣብኡ ሓንቲ ሰበይቲ ካብ ደገ ዝመፀት ኣ ፀናሓኩም እያ እዛ ሰበይቲ እዚኣ እቱ ወይኩም ሪኢኻ ጋንቲ ሓገዝ ናሓቲ ኣለና ትብሉ ኣነ ከዓ ክርግፀልኩም
11: እንታይ ድኹም ትብሉና ዘለኹም ክርግፀልኩም ከም ትብሉና ዘለኹም
9: እወ ስምዑዶ ባናና ርጊፀ ኮይ ሸተት ክብላ ድሓር ገንዘብ ፍሉሽ ክብለ ከማ ንግበር ከመይ ከመይ እዚኣ ሞ ሕጂ ንክዶ እዚአን ክንደ ሓያለ ዶ ኮይኑና ልኩም ንክበል እዚአን ከዓ ድሓር ያብም ትእልዎን
5: ዓምና ሃይ ሕጂት ምውፃእ ዝኣብየካ ኣንፍሶ እንታይ እዩ
4: ኣርሰናል ኣርሱ ኣርሴታ ዋንጫዓት ይራ
6: እንታይ ዓወት ኣርሰናል ዝፈጠረለይ ሓጎስ ምውፃእ ኣብልኒ ከይትብለኒ ሞ ይይይ ኢላ
4: ተደገ ክይራ ጫጭ እንደበለ ካብዛዕ ብዙሕጉስ ነገር ኣሎ ዲ ኣነ ሕጂ ርኢኹም ሕጎስ ስለ ዝኾንኩም ምሳይ ተሓጎሱ
0: ኣምና ኣርሰናል ሕጉሳት ከምሽ ፀባ ስትያትካ
4: ኣስያትንዎ ሰተወደ ግጠመላስ ግጠመላ
0: ኣርሰናል ጥምህርቲ ሓያል ከም ጋንታ ፀባ ምስ መዓሩ ዘስተየት ንደገፍታ ዓለም ብዓለሙ ፀንቢልዎ ዓወታ ከምዚ ዝትድገመና ዓመትና ዓመታ ዓመትና ዓመታ
4: ዓመትናዓመትናዓመትናዓመትናዓመትናዓመት ኣዞ
2: ያ ኣምና እንታይ ክትናሳነት ዘለካ ደመዝና ክፈለና ኢኸ ከብዘይ ንክፈል ክልተ ወርሒ ገርና ኣለና
6: እንታይ ማለት እዩ ወሬ ምሳይ ተሓጎሱ ንስኻ ብዝፀገብካየሱ ንሕና ክንጎስዖ ጥራሕ ልቂ ንስኻ ብሓጎስ ጣጥ ክትብል ንሕና ከ ኣሎምሎ ፅባሕ ደመዝና ይኸፍለና ኢልና ስጭን ክንብል እዚ ኮ የተዓዛዝብ ዓምና
3: የተዓዛዝብ ጥራይ ዲኸ ይካስስካ እምበር ዓምና ንተኸይዶ ብዕራይሲ ኣፍት ዕበስኮ ዝበሃል ንምንታይ ግን ደመዝና ዘይትኸፍለና
4: እንተዛኸ ምስኻትኩም ሓንቲ መዓልቲ ኣይትሕለፈና
3: ሓሊፍና ዘይኮነ ሓሊፍና ከ እምበር ሓቂ ባይ ኣብ ከብዲ ፅጉብሲ ጥሙ የለን ክበሃል
5: ኣቲ ባሌ ፀጊምዎ ኸውን ድሓር ከዓኒ ስረኻ ብርእስኻ ውፃየስ ኣይበሃልን እዩ ምሳይ ተሓጎስን ተበለኻ ፅቡቕ እንዲ ግድን ተሓጎስ እምበር ዋ እባ መን ዳኣላኸ ዋንጫ ዓቲራ ታሚካል ጓሌ ድያታ
6: ማማ ድሃብካ ዋ ፅልሕዶ ተሓቂ ምስ ፈለጠትኮ ከምሰፍ ክስልበጥ እያ ማማ ድሃበ ኢዳ ኣፍልጦ ክነኪ ንዓምና ዘሐጎሶ ምክንያት ሓንቲ ጋንታ ኩዕሶ እግሪ ናይ ዓዲ እንግሊዝ ዋንጫ ስለ ዝዓተረት ጢጥ ክብል እየ ዝብለና ዘሎ
5: ኣዲ ኣገዲፋ ስሓት ናእቲ ናፍቕ ዝበሃል ዳ ኣይ ከምዝ ንድ ኣታ ንምሸቱ ስምበኣር ዘራር ይብልካ
3: ድሓር ከኣሲ ኣይፈልጡኻ ኣይጥይቑኻ ኣብ ዓለም ምፍጣርካ ዘይፈልጡ ሰባት እንተ ስዒሮም ትሰራሰ እንተ ተሳዒሮም ተንፀል ቅርሲ ኣብ ምንት ምንታይ ክቁፀር እዙ
2: እዛ ስምዒት እንድዩ ያዕኒ ስፖርታዊ ስምዒት ኣድማሳዊ እዩ ኣሃይ ዓሙ
4: ካላሚክ ሳዕ ዳብ ፅንግሊል ሞ ኣበላቶ
5: ገስ
0: ክገርምካ ዓምና ሳካ ኮ ንዓይ ወደ ሓዊ ጎይ ኮይኑ ኳይ ድስማዓ
4: ንዓይ ከ ወደ ኮይ
2: ዶመፅና

0: እዚ ምቀይ እንታይ ደሊኹም?
1: ከምቲ ሓገዝና ሓታለና ናይ ሎም ዕንበባ ናይ ፅባሕ ፍረ ስለ ዝኾነ
2: ኣሰይ ኣሰይ ኣታ ክንደይ ጥዕም ከተመላዓዝኩም ንስጋ ፍረ ብፍሪኡ ርኢኸልካ ወላዕላዕላዕላዕላ ዝብል ፍረ እምበር እዩ ናይ ፅባሕ ሃገር ተስሚ እዩ እቡ ፅልሕዝኪ ፅልሕዝ ውይ ወይ ገንዘብ ኣብ ገዛ ረሲዐ ዮ እምበር ንዓኻትኩም ዋላ 1ሰርተ ሽሕተ ዝበኩም ኣይመሕመመንን
3: ሓንቂ ቀንዲ ከምቦ መስፍል ንከምዚ ዓይነት ነዚኦም 1ሰርተ00 ኣይኮነፅ ነዚኦም ተውፅኦ ገንዘብ ኣዝዩ ደስ ዝብለካ ቆጭቆጨ ብለካኒ እዞም ደቂ እዚ ተዋፅዎ ዘለኹም ገንዘብ ስንምንታይ ኹም ክትገብሮ
2: ዋይ ኣንተ የለን ንሕና ኢና ክንውለድ ከለና ብዓያሸ ወሪድና በርዚኣቶም ፍጥር ክብሎ ከለዎ ቆቋሕ ስታድዮም ከስሑ ደልዮም ኮኑ
1: ኣታ መስፍል ብቀለይቶም ቁልዕ ዶትኾን ኣለካ ሓቂ
2: ኣቲ ተቃላቶም ብመሲጥ ንመርሓቂ ኮ እንታይ ኹም ዘለኹም ምስ በዓል ትዛር
4: ማልያ ቁምጣር ስረ ካልሲ
2: ማልያ ቁምጣር ስረ ካልሲ
5: ጫማን እንዳጀኬ ካልሲ
1: እዚ ተዋፅዎ ዘለኹም ገንዘብ ንዕጥቂ መግዝእ እምበር ንምሕሻሽ ኣይኮነንሽ
6: እንታይ ምሕሻሹ
2: ዓያሽ ዶኮይኖዓያሽዶኮይኖእዞም
3: ደቂ ምስዓበኹም ሲ ንመን ይኹም ክትኮኑ ከም መን ይኹም ክትኮኑ ትደል
5: ኣነ ካብ ኣሌክሳንደር ኢሳ
3: ኣሌክሳንደር ኢሳ እዚ ንፍዕ ተፃዋታይ ኩዕሶ ወድን
6: ዋ እዚ ኣብ ኒውካስትል ዝፃት ዝነበረ ብብዙሕ ሚልዮናት ናብ ሊቨርፑል ዝተሰጋገረ
2: ባባባባዓታ እዚኣ ዳ ደለላ ተድልያ ነራና ኣብሊጣትኣብሊጣት ዝረክባ ክንቅልክ
3: ንስኻ ከ ዝወድብ
6: እዚ ድማ ከም ዓሊ ስሌማን ኣብ ግብፂ ዝፃወት ኤርትራዊ ይኸውን ዝደል
3: ዓሊ ስሌማን ዝበሃልካ ተፃወት ይክዕሶ ኣለና
6: ወ ቅድማ ኣብ ግብፂ ምፅዋት ከማን ኣብ ኢትዮጵያ 2ልተ ዓመት ተፃይቱ 42 ጎላ መዝጊ
3: እሞዛ ዓድና ስፅቡቅ ተስፋ ኣለዋ ብፀወታ ክዕሶ ማለት እዩ
1: ኣንቲ ኢለና ኣብ ፀወታ ኣስኦድሪ ጥራት ዘይኮነ ኣብ ኩሉ ዓውሳት ከመድዮም ዓወት ዘመዝግቡ ዘለዉ
3: በሉ ዞም ደቂ ንዓመታ ቃል ይኹነኒ ምሉእ ዕጥቂ ናይ ኩዕሶ ክምፃልኩም ሕጂ ግን ተንምሳይ ዘለዋ ክመቕለኩም ዞም ደቂ ኣሰይ ዞም ደቂ ዘባት
2: ኢለን ናይ መሓል ክትፅበቅ እየ ንስኹም ከዓ ይቐኒልና ብልዋል
3: ኖኖ የቐኒልና ዘድልዩ ኣይኮነ እዞም ደቂ ኣጆኹም ኣይትሕመቆ
2: ሓረኢለን ኣነ ከዓ በል መፃኹ
3: መስሕከማልያኸ ስራሕ ድምስኦም

0: ሓጎሰይ ምውፃእ ኣብኒ
1: ሞንተይ ሓንጣለይ ትውረዶ ትዕበትለ
0: ክትወርድ እያ ዝሓንሳ ዝሰተ ሽዑ ክነውርዶ ዩ ናሕራ ሰልጠነ ዋንጫ ሓረር ኣቢልና ርኢኻ ጨ ጌርናኩም ኣርሱ
2: ን20 ሓደን ዓመታት ኣም ርኢኹም ስኢንኩማ ኣደም ጊፅኩም ና ገዲፍናልኩም
0: ገዲፍናልኩም ኣትረካ ገዲፍናልኩም እናዓርዓረካ ጨልጦ
2: ብዝኾነ ቋ ዓጎሶኩ
0: ሕጂ ዝብላዕ ተዛሪብካ
1: ሓንጣለይ ኣነ ኳ ምስታስኻ ትድግፋ ጋንተ እየ
2: መን ድያ እታ ሓንጣ ትድግፋ ጋንታ
1: ጨልሲ
2: መሪልኪ
1: ጨልሲ ዘይኮነት
0: ኣነ እዛ ጋንታ እዚኣ ከይፈለጥክያታ ጥቡ እዚኣ ይወርድ
1: ፈሊጠ ፈሊጠ ይ ሓንጣለይ ተርሰናል እንዳ ትብል
2: ንእሽተይ ጨልፍ ክላ እምበር ዳርጋ ፈሊጥ ክያ ይኹ ሓንጣል ዝድግፋ ጋንታ ተርሰናል ዘይኮነት ኣርሰናል እያ
1: ሓቅኻ ሓቅኻ ኣርሰናል ዝብል ኣፍከየ ተርሰናል ለ
0: በለ ሕጂ ኣነ ምክንያት ሓጒሰ ስለ ዘለኹ ኩሉ ምሳይ ክሕጎስ ስለ ዘሎ በዓለይ ክኸፍሎ የ ሃብዮ ሃብዮ
1: ስምዑ ስምዑ ስምዑ ሓንጣል ደስ ዝበለኩም ስተይ በዓለይ ክኸፍሎ ኢልኩም ኣሎ ስተዩ
2: ሓንጣል መርዓ ጓልካ ይ ዳኣ ስተይ ትብል ዘለካ ነዚ ኩሉ ሰብ
0: ዳርጋ ከምኡ ድ ኣነት እተሓጒሰ ኩሉ ሰብ ክሕጎስ ኣለ
2: ፅባሕ ከይተጣዓሰካ እስኺ ከስቕል ክዲ ክትዛረቢ
1: እዋ ተሓጋሙ ከሎ ስተሓ ዝጠርጥ እሄ ተይሓበጠካ
2: ሙሕማቅ ዳራ ቁስቕ ክብላለኒ ማለት እዩ
0: እንታይ ትካ ኣካፍለኒ ዘ ኢለክ ዳሓርካ ኣብ ገንዘበይ ትእውደኒ ዲኻ ትእውደን
1: ስገኻበ ስተይልካ ኣሎ ስኢልካ ተጋበስ
0: ፍሪታ
1: ሓንጣለይ ሓንጣለይ ኣለኹልካ በዕለይ
0: ድባነይ ብልዕኒ ብልዕኒ ሓጎሰይ ምውፃእ ኣብኒ
1: ሰይ ጅብዕተይ ሓንጣለይ ጅብዕቲ ሕንጥል ሕንጥሊተይ
0: ጅብዕቲ ክዳ ኮይነ
3: እሞ ናይ ሕጂ ንእሽተይ ዘላትና ኣኼባ ብዛዕሚ እንታይ እያ ነዘን ተዋህዋኹም ገንዘብ ክንማቐለ ናይ ምንታይ ኢልና ኢና ንመቕለኩም ናይ መንዘምቶ ሓሳብ ድ ኣብ መኸባል ሓትና ከዛበትካ ንስ ኢልካ
4: መስኹም ደ መጀመርኩም ንሳኹም ክማቐለ ኢልኩም ማሪኹም
3: ወላ ይበልኩም ናብ ገንዘብ ዘለዎ ዶ መሪሐ ወሲደኩም ወዲ
4: እዚ ናይ ጋንታና እዩ ቪድዮንና ይነልዕለና
3: ዋ ኣታጭሩ እዳውካ ጠዊኸ ይወሰድኩ ከሎ ክስ ክተምጠን ሕተምጠን ወይዳ
0: ፈልጠነ ኣብኒ ሄታ ትሰቲ
5: ኣለኹምሰቲ
0: ኣለኹም ኣበይዳ ኣይብዛ
5: ኣይተዘሪሩ እ ደገጋይቱ
0: ብለፉ ዝዘረብ እሞንታ ሕጂ ናይ ኣሕዋት ርኣ ጥረዋጣ ዝሕርሕር የለን
5: ንየለ በዚ
6: ኣነ ኣለኹ
0: ኣታስዑም እግሪ ክበካ ተቐበለኒ ኣርቴታ ደ ክብለካ ብላን ቀያሲ ኣርቴታ ደ ክብለካ ብላን ቀያሲ
6: ኣርቴታ ደ ክብለካ ብላን ቀያሲ ኣርቴታ ደ ክብለካ ብላን ቀያሲ
0: ሰብሲፍካያ ደ ዋንጫ ሄንሲ ሰብሲፍካያ ደ ዋንጫ ሄንሲ በሎ
6: ሰብሲፍካ ዶ እዛ ዋንጫ ሄንሲ ሰብሲፍካያ ዶ እዛ ዋንጫ ሄንሲ
0: ማርቲነ ልሓወይ ወሓለቀላሲ ማርቲነ ልሓወይ ወሓለቀላሲ በሎ
6: ማያርቲነሊ ወሓለቀያሲ ማያርቲነሊ ወዓዮ ቀላሲ
0: ራያ ቦርቴ ረያ ቦርተ ሓምባሲ ራያ ቦርቴ ረያ
6: ራያ ቦርቴለ ኣቦርተ ሓምባሲ ራያ ቦርቴለ ኣቦርተ ሓምባሲ
0: ሳካሓወይ እንዲኻ ዘይብልካ መላሲ ዛዋዓ ሳካሓወይ እንዲኻ ዘይብልካ መላሲ ሳካሓወይ እንዲኻ ዘይብልካ መላሲ
2: ናተ ድማዓዝ
6: ሓባሓባሓዝናተ
2: ኣርሰናል መቋፅርቲ ቀዳድ መኹባዕቲ
6: ኣርሰናል መቋፅርቲ ቀዳድ መኹባዕቲ
2: ኣርሰናል መቋፅርቲ

0: ሕዳድ ምኽባዕቲ
1: ዓርፅናለ መቋፅርቲ ከዳድ ምኽባዕቲ
0: ስቕላ ትፈራሕሽ ከምዚ ምሽኮቲ
1: ፍርክሽክሽ ትብል ከምዛ ምሽኮቲ ፅዕና ፍርክሽክሽ ትብል ከምዛ ምሽኮቲ ምንያ ትፈራሕሽ እታ ልሕቲ ዘሊሕቲ
0: ላዕዲ ተሸ በዕላ
1: እታ ሕርኩስ ሓሰበልካ ለካሚዛ
0: ሕርኩስ በዕላካ ኣለኸ ሸውራ
1: እታ ፅላል ክባ
0: እንታይ ዝገብር ንሳ
2: ወይ
3: ዝገብር ኣለካ
2: ምርሳ ንብሉ እዚኣቶም በዕላቶም ሪኢኸ የራስና ፀኒሕ ንፃት ኢና ፀኒሕና
3: እንታይ ክተፃትናርኣ እንተዚ ኣንፅኹመን ዘንገዛ ኣብዛ መሬት ክሕድረኩም እዩ ምሽ ትብሉና ፀኒኹም
2: ቸቸቸቸ ዋህታ እዝንኻ ይታ ከምኡ ዘይኮነ ካልእ እዝንኻ ይስምዒካ ኹ ምሽ ሓገ
3: እንታይ እዝኑ እንተዘይትብሎም ከምኡ ብበሉካ
2: ዋንቲ ኢለን ሃበዳ ኢድ ክብለ ከለክሎ
3: ኣነ ከምዚ ዓይነት ጠባይ ኸበካ
2: ክሪኦ ኢለን ሓብታይ ኣነ ከምተ ጨጉሪ ብቂኢሎም
3: እንታይታይክልተ ጨጉሪ ናይ ምብቋል ኣይኮነ ክልተ ጨጉሪ ብቂኢሎም ኣብ መወዳእታት ፅይቀሎም ብዙሓት ዶ
4: ካቲቮ መስፍን

0: ብዓበይትኩም ስክትባእሱ እንታይ ክራኺብኩም?
1: እንታይ ሕጂ ክሓስቦ ከለኹ ኮ ስሚዒታውያን ኮይና እምበር ኣሕዋት ኮይና ምስሰጠኒ ኣሕዋት
0: እሞ እንታይ እቲ ጉዳይ
2: ክጨርቁሉ ኣርሰናል ብቆፅርቲ ቀዳድ መኩባዕቲ ስቂላ ትራፋተት ከምዛ ብስኮት ኢሉ ኣለ
0: ዋ ታጋንታ እንተ ኮይኑ ኢላ ዳላ ትራፋተት
1: ትገንታ ዲኻ ንገንታ ናብ ይፀሪፍዋ ባርቡ ትገንታ ኢካ
0: ቀንዲ ዕሉል ደጋፊ እምበር
1: በናለካ ንኣርሰናል ኣብ ኣበባኣን ከብከባኣን ከምዛ ከምቲ ተፍሒስዋ
0: ኣታታ ክትረክባታ ሕማቅ መዓልቲ ውዒልካ ኣርሰናል ትፅረፍ ጋንታ ዘይኮነት
1: ኣርሱ ውረብ ከሻምሽ ዋይ
2: ንክሽማሽማዓስ ኮይኑ ጭርቀን እዩ መዓረጉና ስለ ዝነበር ንካቁርቲ ወይ ዒድ ይርዎ እዩ
0: ስምዒት ምህላው ጥዕና እዩ ስፖርት ሎሚ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝበሃል ስፖርት ብሓፈሻ ኩዕሶ እግሪ ድማ ብፍላይ ንኣህዛብ ኣብ ስምዒት ዘጥሕብ ረቂቕ ስምዒት እዩ
2: ልክ
0: ግን እቲ ናይ ምድጋፍ ስምዒት ልክዑ እንተሓሊፉ ካብ ቁፅፅርና ወፃኢ እንተኸይዱ ናብ ምፅራፍን ምባኣስን ተኽእሎ ዝለዕለ እዩ ዝኸውን
1: ወነረ በዛ ፀጋመይቲ ዓይናይ ምፍላይ ምስ መፀኒ ኣነ ስምዒት ኮይ ቁፅፃር ሲኢና
0: ስምዒትኩም ግን ክትቆፃፀርዎ ትኽእሉ ኢኹም
1: ከመይ ብኸመይ ስምዒት ዶ ትቆፃፀሮ ኢካ ትገንፊሉ ሓሳብ ከምዛ ባኸቦራ ከይፀይቐ ዶ ይዓርፍ
0: ስምዒትካ ምቁፅፃር ማለት ንስምዒትካ ምምሕዳር ንስምዒትካ ኣገልጋሊ እዩ ዘይኮነ መላኺኡ ምዃን ማለት እዩ
2: ብኸመይ ሞ ንስምዒትካ መላኺኡ ምዃን ዝከኣል
0: ፅቡቅ ስምዒትካ ክግንፍል ከሎ ምልላ እዩ ብምቕፃል ክኸትሎ ዝኽእል ሳዕቤን ምርድኡ ብዝቐለለ ነዚአን ተረዲእኻ ከተተግብረን ምኽኣል ካብ ሓደጋ ክከላኸልልካ ክእሉ እየ
1: ሓቂ ባሕቂ ኣነ ተማሂረላ ኣለኹ እዚኣ ኣብ ድጋንታ ክጠናሓወይ ኣይተሓዘለይ ተጋጊአ ብሉስያ ከ ኣይተሓዘለይ ድጋንታ ኣይተሓዘለይ ኣነ ብለቂ ኣለኹ ሕጂ ንስኻ ስራሕካ ከይትበክሩ መታ ንሕና ክንከይድ
0: ብዝኾነ ኣቶ ሓንጣር ሰብ ፈጊእኹም ስለ ዘለኹም ኣብ ትሕቲ ቀይዲ ክትፀኒሑ ኢኹም
1: ወይ እንታ ድጋንታ
0: ኣብ ስራሕ ፖሊስ ሞ ከምዚኣ ዘይትከኣል ፖሊስ ሓላዊ ሕጊ ዋላ እውን ሓወይ እንተትኾኑ ነርኩም በዛ ጌርኩማ ዘለኹም ኣይምናሓፍክኹም ሰልጠነ ትኸሶም ዲኻ
2: ክሓስበሉ
1: እንታ ሰልጠ እንታሓስብ ዲኻ

0: በቃ ፅቡቅ ፅቡቅ ፅቡቅ ሓራይ
1: ኣንተ ንመን ክትዓሪካ ዶ ትብልዩ ዘለኺ?
0: ኣንተ ዝሓወ በይኑ ምስ ሰልጠነ ተባኢሱ
1: ዋታ ክትብሉ ዘለኺ ምስ ሰልጠነ ንኣንተ ይራኺቦ
0: ገርም እኳይ ንኣርሰናል ኣብ ንኣይስ ካየድ
1: ኣንተ ዝሓወ በክሎ ድ ምስትዕኑ
2: ጀማዕት እዛ ናይ ነገር ትብዮ ዘሎም ቀነ መጠናቶ ሓልፋ ሓቀይ ማራስኪ ሓደ ኣሎ ግርሜሶ ንብሎ ዓርክና ቲፎዞ ናይ ሊቨርፑል ዲ ነታ ጋንታ ማራ ስለዝፈት ተተሳዒራ ጣዕ ስለዝብል ብሕር ቃል ድራር ይሕራ
1: ክፍላይ ዝበሃል ጎርቤት ናሃኣሎ ናይ ማንቸስተር ዩናይትድ ደጋፍ እንድዩ እታ ጋንቱ እንድሕር ተሳዒራ ምስ ሰበይቲ ክነግረኩም ኣይክእልኒ ኣይ ናይ ግርጨውጨው እንድሕር ታ ጋንታ ፀወት ኣለዋ ሰበይቲ ስቅጣ ትብል በቃ
3: ስቲ ዓንፂ ዓፀር ማዕፀ ስሳትሕመሎ
1: እንታይ ይበሃል ዚ
2: ያ ጀማዕት ርክር ገሊኦም ከ ናይ ምስታይ ምክኒት እዮም ዝጥቀምሉ ጋንቲኦም ንድሕር ስዒራ ብሓጎስ ይሰትዩ ውብልዓክስ እንድሕር ተሳዒራ ኸ እናንፀርፀሩ ይሰትዩ
4: ወረስ ብፍላይ ማንቸን ኣርሰናልን ክፃወታ ከለዋ ኣብቲ ንሪኤሉ ባርሎ ኣሽሙር ዘረባታት ጉጥያታት እዚ ኩሉ ስታይ ኣምፀኳ ይኸት
2: ኣይዋ ብሰንኪ ሕርቀን ፀቕዶምን ዝዓርግ ኮ ሓያለ መጅማት ርክ
4: ገሊኦም ከ ፅምብል በቃ ይፅምብልዎ ውራ ይበልዎ
1: ኩም ዶ እስማዕ ኣርሰናል ከም ጋንታስ ብዙሕ ደጋፊ ዘለዋ ጋንታ ያምሽ
2: ኣይዋ ሓንቲ ካብተን ብዙሓት ደገፍቲ ዘለዋ ጋንታታት ኣርሰናል እያ
1: እሞ ምስጢር ተፈታውነታስ እንታይ እዩ
4: ዋ ንኩዕሶ እግርስ ናብ ኣርት ናብ ጥበብ ስለ ዝቀየርዎቲ
1: ሰተዳ ክዕሱ ፃወት ዲኻ
4: ኣነ ኩዕሾ ኳ ሓቂ ተሓሽ ከም ፅዋት ኣይፀዋት ቀብቂበግ ንኽእላይ ቀብቂበክዶ

0: ሓንጣለ ጉዳይ ካብ ሰላም ዶ ወዲእኻ ዝገድፍካሉ ካ የብልካ
1: እንታይ ኹን ግዘም ሰራሕተኛ ባኸይ ስምዑ
2: ሰልጠና ምስረእስካ ኮ ሰሚዕና ኢና ዓምና
0: ዓምና ባዕሊኻ ክትበኣስ ንስኻ ዘይክይድ
1: ኣይዋ ንስኻ ያዕኒ ኣብ ክንዲ ኣብነት ትኸውንሲ መመሰሪ ክትኸውን ማዕጎል እዩ ዓሙ
0: ዳ ሓንድሓ ሕጂ ዝኾነ ኮይኑ እንድዩ ንዝሓለፈ ጥራሕ ኣብነት ክንኮነ ኣለና ሓንጣለይ በል ሕሳብ ይሃበኒ መራገፍ ይብለይ 11,000 ጥራሕ መፅ ኢልካሉ
3: ሓፍተይ ናይ ምንታይ 11,000
0: ናይ መስተ ሓንጣል ጥዑምን ለጋስን ሰብ እንድዩ ገዛ ምሉእ እቲ ኣጋቢዝዋ ብምሉኦም ከዓኒ መሪኦምን ኣመስጊኖምን እዮም
1: ያ ከንሕር ተነስኒሱ ዳ እሞ ምምስጋኒ ምምራቐን ቀቀሊሉ እዩ ወረከማን ክሐንግርዎ ግባእ ነይሩ ናይ ምንታይ 11,000 ዝኽ
0: ናይ ምንታይ 11,000 ዋ ገዛ ምሉ ደይ ጋበዝካዮምን
1: ሞንተጋበዝኩም ዚ ሓደ ከዓ ትብዮም
0: ድለ ተመሰይ ደ ይበልካ ኩሉ ሰብ ካብ ቢራ ናብ ዊስክታት የተሰጋጊሩ ውዒሉ ሙሉ መዓልቲ ወላ ብድሕረካ ውን ብግብጃካ ይውዒሉ ሰብ
1: በሊ ከፍሎ ኢልክ ከይትሓስ
0: ከፍሎካ ትሓስቢ
1: ወይ
0: በፍንጫካ ትኸፍሎ
1: በፍንጫካ ኸፍሎ
0: ትኸፍለዎ
1: በሊ ክትርእኒ ክተኸፍለክ
0: ግለብ ሓንጣል እንዳ ፖሊስ ከይደ መፀዋዕታት ንፅርካ ትከፍአካ ድሓ
1: ኣቲ እንዳ ፖሊስ ገዲፍክ ዋላ ቤት ፍርዲ ከይድ ክክሰሲ
0: ዋ
1: ወይ
0: ኣብዚ ድሓ በፂሕካ
1: ወይ
0: ክትርኢኻ በል ሓንጣል ኣነ ዝፈል ኣነ ንዓኻተ ዘይኮይነ እዛ ቀምሻ እየ ወድኽዋ ክትርኢኻ
1: ኣቲ ክድ
3: ኣምና ንኣፍካ ነይ ምሰል ንሕና ከይንዕዘበካ እምበር ምኽፋል ዳ ክትከፍሎ ኢኻ ንበርግድን
2: ትረኣያ ክብላ እረያ ዝበሃል ኮ ከምዚ እዩ
4: ማስታና እዩ ሕሊፉ ፈጢሩልካ ኣምና ኣርክበጣ
1: ኣዚ ዓሻ ኮ ያ ከይዳ ኮ ኣትስባን
2: ፊዳ ፈትራኽ ኣማራ ዘይፀንሕ

Ah, it's originally, but...

0: ሰላም ዝኸበርኩም ተዓዘብቲ ከመይ ቀኒኹም? እዚ ዘለናዮ ትካል መፈፈሳሲ ደውሒ ዓብዱር ኮይኑ ኣብ ወደበዊት ከተማ ምፅዋዕ ይርከብ። ሓረ ኖቤል፣ ብዛዕባ እዚ ፈሳሲ ደውሒ እንታይ ኣፍልጦ ኣለካ? ቁርብ ዶ ክትነግረና?
1: ሓራይ ብዛዕባ እዚ ትካል ሓፈሻዊ ክልተ ተፈላለየ መደባት ቀሪቦ ከም ዝነበረ ዝከር እዩ። ኣብ ሓረስቶት እውን ፅቡቅ ርድኢት ከም ዘሎ ርኢና ነርና። ዝያደ ከዓ ተራ ደቂ ኣንስትዮ ኣብ ትካል እንታይ ይመስል ተንድስስ ደስ ምበለኒ።
0: ሓራይ ካብዚ ቀፂልና በዝለዋ ናይ ደቂ ኣንስትዮ ዝተሳተፍኦ ናብ እንክን ከይድ
2: ቁጠባዊ ሓርነት ንምርግጋፅ ኣብ ዝካየድ ዘሎ ቃልሲ ኤርትራዊት ጓል ኣንስተይቲ ንድሕር ኣተሓሳስባ ሕብረተሰብ ሰይራ ኣብ ወፍሪ ቁጠባዊ ሓርነት እጃማ ትዕዝ ዘላ። ማዕርነት ብተሳታፍነት ኣብ ስራሕ እዩ ዝረጋገጽ ዝብል እምነት ሒዛ ሓለፋታት ከይተጸብየት ኣብ ትምህርቲ፣ ምሕደራ፣ ሕክምና፣ ሕርሻ፣ ኣብ ምዕቃብ ማይን ሓመድን ህንፃን ንግድን ካልእን ተዋፊራ እትገብሮ ዘላ ኣበርክቶ መርኣያ ጽንዓታን ተወፋይነታን እዩ። እቲ ዝኸበደ ስድራ ቤታዊ ፆር ተሰኪማ ደቃ ንምዕንጋልን ስድራ ቤታ ንምሕያልን መርፍእን ፈትልን ኣላጊባ እተካይዱ ዘላ ሓያል ፃዕሪ ንተረኣ ኣጉልሑ ዘርኢ ተግባር እዩ። 30 ኣባላት ደቂ ኣንስትዮ ዝሓቆፈ ትካል እዩ። ኣብ ወደባዊት ከተማ ምፅዋዕ ተደኪኑ ይርከብ። ካብ ጥቕሚ ወፃኢ ዝኾኑ ዓሳታት፣ ፀሓያይ ባሕሪ፣ ጨውን ብምጥቃም ፈሳሲ ድኩዒ፣ ሳምናን በረኪናን እተመስርሕ ትካል እያ። ትካል ዓብዱር
3: ንበዝሓ ነዚ ስራሕ ዝሰርሓ ለና ዘለዎ ደቂ ኣንስትዮ ናይ ትካልና በርካ ኩለን ንበዝሕን ደቂ ኣንስትዮ ክንብለን ንደፍር ዝበዝሒ ስራሕ በተን ደቂ ኣንስትዮ ዲካየድ ካብ ምእላኹ ናብ ምፅማቑ ናብ መምለኡ ናብ ምፅፋፉ ብምሉ እቲ ትካል በተን ደቂ ኣንስትዮ እዩ ዝካየድ። እዚአን ደቂ ኣንስትዮ ነቲ ስራሕ ካብ ፈለማ ክሳብ መወዳእታ ናይቲ ትካል ካብ ረቡ ማተርያል ወይ

0: ጥረ ነገር ክሳብ መወዳእታ ፍርያት ናብ ፕሮዳክት ዘብፅሖ እተን ደቂ ኣንስትዮ እየን። ኣብዚ ከዓ ሓይሊ ናይ ደቂ ኣንስትዮ ከዓ ከምቲ ኩልና ንፈልጦ ደካትዕ ኣይኮነን። ካብ ንሕና እቶም ደቂ ተባዕትዮ ንሰርሖ እተን ደቂ ኣንስትዮ ዝሰርሓልና ስራሓት ይበዝሕን እሱ ይዓብን። ከም ንሪኦ ከዓ ደቂ ኣንስትዮ ኣብ ዝሃገርና ዳርጋ ኣዴታትን መራሕትን ናይ ስራሕ እየን። ስራሕ ባዕለን እየን ዝመርሖ ኣብ ዝትካልና ኩሉ እቲ ዝግበር ንጥፈታት ኩሉ እቲ ዝግበር ስራሓት ብአን እዩ ዝማሕደር። ብኣለን እየን ድማ ሓድርኦት ስራሕ ንሰን እየን ድማ ወሰንቲ ኣብቲ ስራሓት ማለት እዩ። ንስኻ ንሕና እቶም እታ ስራሕ ምስኦም ንህሉ ዝንበሃል ደቂ ተባዕትዮ ኣብቲ ሳይንሳዊ ሓገዛት ኣምሃብን ኣብቲ ከበት ናይ ጉልበት ስራሓት ኣብ ምሕጋዝ እንተዘይኮይኑ ብምሉእ እቲ ስራሓት ብአን ይድዕመም ሰኔን ደፍርዮ ኣበርክቶም ካዚ ኢልካ ትገልፆ ይትኽእልና እታ ትካል ተሰኔን ናይ ደቂ ኣንስትዮ ትካል ዝበሎ ዳርጋ ዝበዝሒ ስራሕ ተና ዴታት ናይ ዝትካልና የን ዝሰርሖ እቲ ዘለዎን ስምረት እቲ ዘለዎን ተሃፋቂርካ ናይ ምኻድ ሓይሊ ድማ ነቲ ትካል ካብዚ ዝበልናዮ ካበይ መፅኡ ዝበልናዮ ካብዚ ዘለዎ ደረጃ ንክበፅሕ ካብ ንእሽ ትካል ናብ ኢንተርፕራይዝ ንክበፅሕ ደፋኣ ሓይሊ ኮይነ ንኸዳ ኣለዎ ተን ደቂ ኣንስትዮ ናይ ትካልና ማለት እዩ።
1: ደቂ ኣንስትዮ ምስ ደቂ ተባዕትዮ መሳርሕትን ተመሳሳሊ ብቕዓ ዘለዎንን ኣብ ቦታ ስራሕ ደቂ ኣንስትዮ ብምዃንን ክጽቀጣ ዘይኮናስ ፍልጠት ደሊበን ንቕድሚት ክግስግሳ ከም ዘለዎን ትካል ዓብዱር ህያው ምስክር እዩ።
2: ካብ ኤርፊሽ ዝመፀና ኤርፊሽ ከዓ ተጠቂሞም ዝደጉሓፍዎ ማለት እዩ። ተጓሒፉ ዝመፀ ንሕና ከዓ ኣብዚ ከዓ ተቐቢልና ካብ ጥቕሚ ወፃኢ ከዓ ኣለና ሽኮር ማለት እዩ። ካብ ጥቕሚ ወፃኢ ዝመፀና ዓሳን ካብ ጥቕሚ ወፃኢ ክዚኑ ዝነበረ ሕማቅ ሽኮርን ክልቲኡ ሓዊስና ንድኩዕ ንቐይሮ ማለት እዩ።
1: ኣባላት ደቂ ኣንስትዮ ትካል ዓብዱር ፍልጠት ዝዓጥቓ ካብ ህ ክሳብ በ ንጥፈታት ዝትካል ዝተዋህበን ስራሕ ብዘይ ምንጻግ መሃዝቲ ኮይነን ክእለተን ንምሕያል ሙያዊ ፍልጠተን ብምዕባይ ወትሩ ረፋድ ናብ ዝትካል ይግስግሳ።
2: 15 መዓንቲ ይእለኽ 15 መዓንቲ ኣዲኽና ድሕሪ 15 መዓንቲ ከዓ ንፀምቆ ዋላ ዓሳ ይኹን ዋላ ናይ ፀህያይ ባሕሪ ክልቲኡ ብማዕረ እዩ ሕጊ ዝኣትዎ ማለት እዩ። ድሕሪ 15 መዓንቲ ከዓ ፀሚያና መዓላ ንውዕሉ።
1: ፍልጠት ዝዓጥቓ ደቂ ኣንስትዮ ትካል ዓብዱር ኣብ ኩሉ ብኩሉ ዝኾነ ዓይነት ስራሕ ብዘይ ምንጻግ መሃዚ ክእለተን ንምሕያል ምትእምማን ንምንጋስ ዕጥቅኻ ምትራድን ኩሉ ከም ዝከኣል ፈሊጥካ ምምራሽ እዩ። ንፍልጠትካን እተዓዩ ዕዮን ዘዕብዮ ኢለን ድማ ይስርሓ።
3: ንሕና መጀመርያ ፀህያይ ንኣልኽ ፀህያይ ኣሊኽና ካዓ 15 መዓልቲ መፀንሐን ፀሙቕ ከምኡ ከዓ ዓሳ ማለት እዩ ዓሳ ውን 15 መዓልቲ መፀንሐ ንፀሙቕ ሎሚ ተፀሚቑና ንፅባሓይቲ ከዓ ንኣልኽ ማለት እዩ ሓደ መዓልትና ኣለ ሓደ መዓልቲ ንፀሙቕ።
1: ደቂ ኣንስትዮ ብተፈጥሮን ሓያላትን መስተውዓልትን እየን። ድኺመ ናይ ዘይምባል መንፈስ ዘለዎን ኮይነን ምስቲ ዘለዎን ድርብ ዕማምን ሓላፍነትን ግዜን ኣመቓሪሕን ይዓያ። ህርክታት ፃዕራማትን ኣፍሬትን ኮይነን ስርሐን ብፅፉፍ ከቕርባ ፀኒሐንን ኣለዋን። ኣብዚ ትካል ዓብዱር ዝስርሓ ደቂ ኣንስትዮ እውን ሚዛን ፍልጠተን ዓብዩ በዕለን ከፍርያ በቂዐን ኣለዋ።
4: ናይ ስራሕ ገዛ ካብዚ ምሸት ምስከድና ኩሉ ስራሕና ሽዑ ኢና ንዓሞ ማለት እዩ። ዓሚምና ከዓኒ ንጎ ክነፅ ኮለና ሰማሃሮና ፋኒና ኣቋራሪስና ናዚኣ ትካል ንመፅ ማለት እዩ።
1: ደቂ ኣንስትዮ ሰራሕተኛ ዓብዱር ቅድሚ ምእታውን ሙሉእ በጃ ዝኾነን ክዳን ለቢሰን እየን ዝኣትዋ። ካብ ፅፍሪ እግረን ክሳብ ፀጉሪ ርእሰን ብዝግባእ ዕጥቀን ዓጢቐን ስርሐን ይጅምራ። ጥዕንአን ሓልየን ስርሐን ከየቋረፃ ዕዩአን ብፅፈት ክሰርሓ ውሕስነት ይኾነን።
2: እዚ ከምፀጊምና ይብለን ከፀጊምና ክንበሃል ከዓ ኣብ ከምኡ ደረጃ ከ ይብፅሕና ትካልና ዝኾነ ማተርያል ሙሉእ ዘይጉዱል ስለ ዘለና ብሰለልትነትና ንምፀ ስለዘይኮይኑ ኩሉ ማተርያል ኣለና ዕጥቅና ኩሉ ካብ ማስክሊ ጓንቲ ኩሉ ዲቪዛ ኹን ኩሉስ ኣለና ማለት እዩ።
1: ብወገን ደቂ ተባዕትዮ መሳርሕተን ኣብ ዝትካል ዘርእኦ ትጉህነት ናይ ስራሕ ተቐባልነት ኣብ ስራሕን ዘለዎን ተገዳስነት

0: ኣብ ንንሕድሕደን ዘለዎን ፍቕርን ምትሕግጋዝን ዕዙዝ ምዃኑ ይገልጹ።
1: ጥራይን ኣበርክቶን ደቂ ኣንስትዮ ዝትካል ዝለዓለ እዩ። ብኸመይ ስራሓኖ ኣብ ዝኾነ ስራሕ ተሓጋገዛ ይነጥፋ ንፅቡቕ ይሰርሓ ተቐባልነት ልዑል ተቐባልነት ኣለዎ ኣብዚ ስራሕ እዚ ምድጋፍ ከዓ ደጋግፋ ነንሕለ እዋን ስራሓ ክኸውን ከሎ ወይ ኣብ ግዜ ፅምቃ ክኸውን ከሎ ተሓንቲ ትፀምቕ ከላ ተሓንቲ ከዓ ትግለት ግሒፋ ንደገ ተውፅእ ተሓንቲ ማይ ተምፅእ እንዳተሓጋገዘ ከምዚ ስራሕ የሳለጦ እዚ ትካል ምህላዋን ኣብዚ ትካል ዕቤት ገይሩ ዝለዓለ ቅድሚ ሕጂ ቅድም ዝነበሮን ሕጂ ዝነበሮን ዕቤት ወሲኹል።
0: ክሳብ ሕጂ ተመዝጊብ ዘሎ ዓወትን ዝመፀ ለውጥን ንኽትዕዘብን ከለኻ ትካል ዓብዱር በፂሕዎ ዘሎ ደረጃን ኣበይ ክበፅሕ ከም ዝኽእልን ንምግማቱ ኣየፀግምን። ስራሕካ ዕወት ኮይኑ ምህርትኻ ክሳብ ኣብ ኢድ ተጠቀምቲ ዝበፅሕ ብዙሕ ስራሕ ይድሊ። ትካል ዓብዱር ነዚ ኣብ ግምት ብምእታው ፍርያቱ ናብ ተጠቀምቲ ብፅፉፍን ስሉጥን ንኽባፃሕ ደረጅኡ ዝሓለወ መዐሸጊ ብምድላው ክልተ መሸጢ ድኳናት ኣብ ከተማ ምፅዋዕ ከፊቱ ይርከብ። በዚ ከይተሓፅረ ኣብ ካልኦት ከተማታት ሃገርና እውን መሸጢ ማእከላት ንምውዳድ ኣብ መደብ ኣሎ። ድሮ እውን ኣብ ከተማ ኣስመራ መሸጢ ድኳን ተኸፊቱ ይርከብ።
2: ኣብ ከተማ ባፅዕ ዝርከብ ኣዴታት የነዚ ስራሕ ደሰርሕኦን ናብ ዚ ደረጃ እዚ ንክበፅሕ ዓብዪ ተራ ዝተፃወታ ደቂ ኣንስትዮ ናይ ዚ ወይ ኣዴታት ናይዚ ከተማ ባፅዕን እዚን ኣዴታት እዚ ነዚ ትካል እዚ ናብ ደረጃ ካብፅሖ ንሕርአ ክኢለን እተን ካልኦት ደቂ ኣንስትዮ ናይዚ ሃገር ልክዕ ከምቲ ካልእ እተን ቅድሚ ሕጂ ዝነበራ ደቂ ኣንስትዮ ናይዚ ሃገር ናፅነታ ምምፃእ ተርአን ዘበርከታ እዚአን ድማ ኣብ ስራሕ ናይዛ ትካል ኢደን ሓዊሰን ኣለዋ። ብሕጂ ዘለዎ ስራሕት ንክዓቢ ወይ ተወሳኺ ስራሕ ንክፍጠር ድማ እተን ኣብ ገዛ ደለዋ ደቂ ኣንስትዮ ከይድ ከምዚ ኣይዓቅምን ኣይኮነን ናይ ደቂ ተባዕትዩ ስራሕ እዩ ከይበላ ኢደን ክሕውሳ እተን ኣብ ስራሕ ዘለዋ ደቂ ኣንስትዮ ድማ ከይተሓለላ ኣብ ስራሕ ነፊዐን ኣበርክቶ ንክገብራ ኢና ንላቦ ማለት እዩ።
3: ደቕናኻ ኣንስትዮን ብጣዕሚ ምሻሎ እዘን ደቂ ኣንስትዮ ሰሓቐን ፀውተአንን ኣይውዳእኒ ናይ ብሓቂ ምሻሎ ከምቲ ጨና ዘለዎ እቲ ስራሕ ኣይርዳእናኒ ኣብቲ ጨና ዘለዎ ኮይና ዋላ ክንበልዕሳ ኣይፀግመናኒ ምሽ ፍቕሪ ኣለዋ ናይ ብሓቂ
4: ጸጋታት ባሕርና

0: ደሴታት ባሕሪ ጉርማት ተዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊ ኢና። ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትራልያውያን ብጃልባ ዓያይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካል
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቑታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

ተራ ደቂ ኣንስትዮ ኣብቲ ትካል ዓብዱ ንክገልፆ ፅቡቅ እየ ድብሎ ኣነ ማለት ብደቂ ኣንስትዮ ጥርያት ስራሕትያ ትካል ዘላ

0: ዕድመ ሃይማኖት ገይረ ከይፈለየት ከዓኒ ብኩሉ ከዓ ትሰርሓላ ብዓብዩ ከዓኒ ከም ዋንነትና ከዓኒ ከም ገዛና ጌርና ከዓኒ ከይተኣዘዝና ከምትን ከምዝን ከይተባሃልናኻ እቲ ትካል ነመሓድሮም ጠቕጨ የብሉን ከምዚ ሓንሳብ ምስ ተሓበርና ነቲ ስራሕና ከምዚ ግበሩ ኢልና ኣይደጋገመላኒ እታዝተዋህበትናስ ብልክዕ ኢና ንዓኣ ንሰርሕ ናፅነት ኣሎ ብዓብዩ ብፍቕሪ ከ ኣለና ልዕልክሉ ማለት እዩ።
1: ኣብ ገዛ ሓላፍነት ዝፅበያ ኣብ ሙያኣ ልዑል ፃዕሪ እናካየደት ዕውድቲ ክትከውን ተዓይ ጓል ኣንስተይቲ ዘይፃዕሪ ሓይሊ ዘለዋ ኮይና ካብ ገዛእ ወፅያ ንገዛእ ክትሃንፅ ሓቦኒሕን ተቐኒታ ትስርሕ
0: ስድራኻ ገዲፍካ ነቲ ንስራሕ ንምፋርካ ነቲ መነባብሮካ ንምዕባዩ ሰሪሕካ ወፊርካ ንክብዚ ምእታው ከዓኒ ንዓይ ፅቡቅ ስ
2: ቀሊል ተራ ይብሉ ምክንያቱስ እተወፍርቲ ኮንካስ ግድን ኢኻ ኣብ ገዛኻስ ትምላእ ኣለኻ ወላ ከምቲ ታሽሙካ ተደይኮነስ መጀመርታ ታርእስካ ኢካ ክብተብል ዝያዳስ ርእሰ ተኣማንነት ትገብር ንስኻ
1: እዚ ካብ ኬሚካል ንጹህ ዝኾነ ካብቲ ሃብታም ትሕዝቶ ዝውንን ባሕርና ብመጽናዕቲ ምርምር ተሰንዩ ዝተመስርሐ ፈሳሲ ድኹዒ ሳምናን በረኪናን ፍርያት ትካል ዓብዱር ናብ ተጠቀምቲ በጺሑ ሕርሻዊ ምህርቲ ክቢሉ ንሓረስቶት ካብ ኬሚካላዊ ትሕዝቶ ዘለዎ ድኹዒ ካብ ምጥቃም ነጻ ገይርዎም ይርከብ
3: ብምሉኡ እቲ ፍርያት ዝኾነ ተወሳኺ ኬሚካል ዘይብሉ ባህርያዊ ትሕዝቶ ዘለዎ ፍርያት ናዩ ኢና ነፍሪ ነቲ ሕብረተሰብ ነቲ ብመሬት ተኮይኑ ነቲ መሬት ብምህብታም ነቲ ፍርያት ናይ ሕርሻ ብምምዕባል ኣብ ኣበርክቶ ናብቶም ሓረስቶት ኣብ ፍርያት ኣበርክቶ ይህብ ኣብቲ መሬት ድማ ኣበርክቶ ይህብ ማለት እዩ ኣብቲ ፍርያትነት ናይቲ ሓመድ ኣበርክቶ ይህብ ኣብ ርእሲኡ እቲ ቅድሚ ሕጂ ጓሓፍ ተባሂሉ ሕሰብ ዝነበረ ፍርያት ናይ ትሕዝቶ እዩ ናብ ሓደ ኣገዳሲ ሪዛ ኣገዳሲ ውፅኢት ዘለዎ ፍርያት ዝቕየረሎ ማለት እዩ እዚ ሕጂ እንታይ እዩ እቲ ሓደ ጓሓፍ ዓሳ ተባሂሉ ጓሓፍ ዓሳ ምስ ጓሓፍ ፀሓይ ባሕሪ ተሓዊሱ ሓደ ፍርያት ይህበና መወዳእታ እዚ ፍርያት እዚ ድሕሪ ናብ ሪዛልት ናብ ሓደ ፍርያት ምቕያሩ ፈሳሲ ዶ ኮይኑ ተባሂሉ ተፀሚቑ ናብ ጀላዊ ምስ ተዓሸገ ኣብታ ግለት ኮይነን ዝተርፋ ወይ ከዓ ከም ግለት ኮይነን ድሕ ሰባ ዝነበራ ከም ጓሓፍ ናይታ ትካል ክወፃእ ዝግበአን ከዓ ተመሊስና ኣብ ኮምፖስት ዝበሃል ተወሳኺ ፍርያት ብምቕያር ናይ ዜሮ ዌስት ማናጅመንት ስትራቴጂ ወይ ከዓ ጓሓፍ ዜሮ ጓሓፍ ምሕደራ ብዝብል ፖሊሲ ተኸይድ ትካል እያ እዚ ነቲ ኣከባቢ ሓገዝ ኣለዎ ነቲ ሕብረተሰብ ሓገዝ ኣለዎ ነቲ ጥዕና ናይ ወዲሰብ ድማ ሓገዝ ይኹን ጥዕና ሓገዝ እንዳሃበት ትኸይድ ዓይነት ትካል ኮይና ነቲ ፍርያት ናይ ትካል ዓብ ነቲ ሕብረተሰብ ድማ ዓብ ኣበርክቶ ዘለዋ ትካል እያ ተቐባልነቱ ህዝቢ ድማ ብጣዕሚ ፅቡቅ ኢና ንግምግሞ ምክንያቱ ኣብ ፍላይ ኣፈሳሲ ዶ ኮይ ክሳብ ጫፍ ናይ ሃገር ኤርትራ ብምብፃሕ ብመንገዲ ሚኒስትሪ ሕርሻ ይኹን ብመንገዲ ሚኒስትሪ ዜና ምስ ኣባላት ህዝባዊ ርክባት ናይ ሚኒስትሪ ሃብቲ ባሕሪ ብንትሕበር ምስ ህዝባዊ ርክባት ሚኒስትሪ ሕርሻ ብንትሕበር ነዚ ፍርያት እዚ ናብ ህዝቢ ከነዋዕውዖ ወይከዓ ንብ ህዝቢ ከነላልዩ ብዝተወስደ ስጉምቲ ወይከዓ ዝተወስደ ስራሓት ኣብ ሓደ ኣፍልጦ ኣለዎ ኢልና ንሓስብ እቲ ህዝቢ ድማ ፅቡቅ ሌላ ኣለዎ ናብ ኣበርክቶ ንተገዳስነትን ድማ ዝዕግብ ኮይና ረኪብና ኣብዚ ፍርያት እዚ ማለት እዩ
2: ተወፂኻስ ብዙሕ ነገር ኢካ ትርኢ ኣብ ዓብዱርካ ዝያዳ ብዙሕ ፅቡቅ ዝብል ነገር ብዙሕ ኣለዎ ንባዕሉ እቲ ምሰብ ምድላይ ሓደ ትሰርሑ ከዓ ባህርያዊ ብምዃኑ
1: ኣብ መወዳእታ ነፍሲ ወከፍ ትካል ዓቕምን ኣበርክቶን ደቂ ኣንስትዮ ኣባላቱ ፈሊጡ ከሐይለንን ከበርትዐንን ኣለዎ ምክንያቱ ጓል ኣንስተይቲ ኣብ ምሕደራ ምስራሕን ምምስራሕን ተቐባልነት ኣብ ስራሕ እትጎየ ጉያ ዓብ ተራ ስለ ዘለዎ
4: ደቂ ኣንስትዮ ዘመሓላልፎ መእኽቲ ከምዘን ኣሕዋትክን ርኢኽን ወይ ካብ ሰብኣይክን ወይ ካብ ሓ ወድኽን ከይዝፀበኽን ባዕልኽን ፅዒርክን ክሰርሓ ይለባብዎ
0: ንደቂ ኣንስትዮ ዘመሓላልፈለ እንተሃልዩኒ ኩሉ ግዜ ደቂ ኣንስትዮስ ንስራሕ ብደቂ ተባዕትዮ ጥራይን ብዙሕ ፀኒሑ ብዙሕ ዓመታት ደቂ ኣንስትዮ ሰሪሕና ንክንኣቱስ ብዙሕ ዕድላት ኣይነበረና ዕድል ተዋሂብና ኣብ ስራሕ እዚ ሰሪሕና ንክንኣቱ ዝገበረና ዝትካል እዚ ምስ ተኸፈተ ማለት እዩ ወላ ካልእ ትካል ይኹን ገላ በዚያ ናይ ትካል ናይ ዓብዱር ክንመፅእ ግን ንደቂ ኣንስትዮ ብፍላይ ኢሉ ተባሂሉ ስለዝተኸፈተልና ብጣዕሚ ነመስግን ማለት እዩ
2: ደገ ወፅያስ ርእሳ ክኢላ ክትሰርሕ ክትቀዳ ኣለዋ ምክንያቱ ብዙሕ ዓይነት እያ ትምሃር ግድን ወፅያ ማለት ወፂኻ ማለት ብዙሕ ነገር ረብሓይ ደሎ ልዕሊ ኩሉ ልዕሊ ኩሉ ምስ ሰባት ዘለካ ምስ ሰባት ምውሃድ ሰባት ከመይዮም ትፈልጥ ምሻሎ ሓዳር በይኑ ስራሕካ በይኑ

0: ክቡራት ተዓዘብትና ከመይ ፀኒሕኩም? ብሓፈሻ ተራ ደቂ ኣንስትዮ ኣብዚ ትካል እዚ ርኢና ኣለና። እስከ ኖቤልክ ቁሩብ እንታይ ትብሎ ኣለካ ብዛዕባ እዚ ጉዳይ?
1: ራይ ኣብዚ ትካል ተራ ደቂ ኣንስትዮ ልዑል ምዃኑን ኣበርክቶ ናተን እውን ዕዙዝ ከም ዝነበረ ኢና ክንዕዘብ ክኢልና ዝመፅእ ብካልእ ፍልይ ዝበለ ትሕዝቶ ክሳብ ንራኸብ ተሓንቀኒ እዩ።

ኩሉ ዝከኣለና ብታንክታት ገርና ፈቲና ኣይተዓወትና ኣብ መወዳእታ መሬት ክበርስ ምስ ዘለየ ብፀውጩ እሞ ንሕና ኣብ ክንዲ መደባትና ብከምዚ ተሰናኺሉ ደው ድብል ኣነ ብድሕሪት ተመልሸ ብሽሙት ቢለ ንመርሳ ፋጥማ ከኣቱ እስኻ ዝከኣለካ ፍትትን እንተተዓወትካ ፅቡቅ ተተዓወትካ ግን ዝሓዝካ ሒዝካ ኣብዚ ናይ ኣልወልየ ዝበሃል ቦታ ኣብኡ ንራኸብ ተባሂልና ንሳቶም ከይዶም ንሕና ክንፍትና ቢልና መወዳእታተን ክልተ ታንኪ ኣጋላጊልናየን ኣውፅኢናያን ማለት እዩ።

0: ሓንቲ ታንክ ግን ፋይናል ድራይቨር ስለ ዘበላሽወት ክትሰሓብ ኣይትኽእል ክዘውር ኣይክእል እቲ መንኮርኮር ኣብኣ ነታ ታንክ ንዓ ገዲፍና ናቶም ክሳይ ከድና
1: ጢዖ ሓራ ከውፃእ ዝተበገሰ ተዋጋ ኣህዱታት ወገን ፓራኮማንዶ በጠሉንታት 216 285 296 ከምኡውን ሓንቲ በጠሎኒ ኮማንዶ ባደ 7 ሓንቲ በጠሎኒ ሃንደሳ ውድብ 4 በጠሎኒ ናይ መካናይዝት ክፍለ ሰራይ 74 ገለ ክፋል ካብ ሓይሊ ባሕሪ ሓንቲ ጋንታ ስለያን ሓንቲ ጋንታ ኣጋር ከቢድ ብረት ኮይነን ካብ ውሃብቲ ደገፍ ኣባላት ክፍልታት ውድብ ምውፋር ነዳዲ ጋራጅ ሕክምና መጥባሕቲ ኣህዱ ክፍሊ ህዝቢ ዕቃበ ብረት ወዘተ ነይሮም
2: ንደንከል ክንንቀሳቀስ ስለ ዝኾና ሓንቲ መጥባሕቲ ኣህዱ ኣዳሎ ተባሂሉ ሽዑ ፀንቂቕና ስለ ዝነበርና ከበይና ክነምፅእ ኦረዲ 15 ድዩ መጥባሕቲ ኣህዱ ኣብ ኩሉ ተዘርጊሐን ነይረ ብምሉእ እቲ ግንባራት ስለዚ ካብ ኣፍዓበት ኣረሪና ሓንቲ ኣህዱ ኣስታይ ገርና ግን ዳሕራይ መን ንኺድ ምስ ተባሃለ ዶክተር ወረደ ተወጊሱ ማለት እዩ ምስ ወዲ ሽቃባ ኮይኖም ኣብቲ መብጋስ ካብ ሕርጊጎ ተወጊሶም ንቅድሚት ከይዶም ግን ቀዋሚ ቦታ ክሕዙ ኣይከኣሉ ተቐባሊ ምክንያቱ ምቹእ ቦታ ዩ
3: ሓላፊ ስንቂ ዞባ ምብራቅ ኮይነ ነቲ ኩነታት ከታተሎ ፅኒሐ ማለት እዩ ስንቂ ማለት መግቢ እዩ ሂወት ኢኻ ሂወት ስለ ዝኾነ ናይ ሰራዊት ሂወት ከዓ ማዕሪ ማዕሪኡ ደድሕሪኡ ከይድካ ከተሳልጥ ዘለካ ነገር እዩ ማለት እዩ ነዚ ስራሕ እዚ ንምዕማም መጀመርያ ካብቲ ማእኸላይ ቦታና እዩ ዝውገስ ካብ ማእኸል ቦታ ሂምበል ተበጊስና ውን ብወገና ዘድሊ ምቅርራብ ኣብ ውሽጥና ክንገብረሉ ፀኒሕና ብፍላይ ምስ ምእታዊ ናይ ከተማ ባፅዕ ዝሰብሐ ናይ ስራሕ ዕማም እዩ ነይሩ ኣብዚ ብሓቂ ክግለፅ ዝግብኦ ከቢድን ኣትካምን ዝኾነ ስራሓት ናይ ኣባላትና ነይሩ ኣብ ፀንሐ ኣብ ወደብ ፀንሐ ንብረት ናይ ፀላእይ ከመይ ጌርካ ካብ ደብዳም ነፈርቲ ብደብዳም ነፈርቲ ከይቃፀል ኣውፂኢኻ ንብረት ውድብ ትገብሮ እቲዝዓበየ ዕማም ኣብ ባፅዕ ተኻይዱ እዩ
4: ወደብ ባፅዕ ተታሒዙ ስለ ዘሎ ነቲ ብመንገዲ ቀላእን ዝቃፀል ዘሎ ንብረት ኣድሕንኩም ናብ ረብሓ ሰብራና ክትገብርዎ ምውፁእ ተበገሱ ኢልና እና ነቲ ስራሕ ተበገሰ እቲ ወደብ ከምዚ ክግለፅ ፀንሐ ብርቱዕ ንብረት እዩ ነይርዎ ብርቱዕ ቋፀሎ ነይርዎ ንዚ ክንገብር ዘለና ዓቕሚ 25 ኣባላት ኢና ኣብኡ ምስቲ ህዝቢ ተሓባቢርካ ስለ ዝስራሕ ህዝብና ከዓ ካብቲ ውዕቡ ድመርፅናዮም ነቲ ስራሕ ተመክሮ ዘለዎም 100 ስራሕተኛ ጌርና 125 ጉልበት ኢና ነቲ ስራሕ ትበጊስናዮ ማለት እዩ ካብቲ ብኣሃዝ ሽዑ ዘውፀናዮ ንብረት ማለት እዩ ምእንታን ብዙሕ እንዲ ካብቲ ብዙሕ ግን ልዕሊ 56,000 ፊኖ ኩንታል ፊኖ ካብቲ ዘሎ ወጊና እቲ ካልእ ኣስቤዛ ስንቂ ኣብቲ ወድብ ንኩሉ ዝምልከት ከዓ ልዕሊ 10,000 ኩንታል ከዓ ተወሳኺ ከዓ ምልዑ ወጊና ኣብዚ እቲ ምሮቱ እዚ ኩነታት እዚ ኣብ ውሽጢ 15 መዓልቲ እዩ ዝፍፀም ዘሎ ምክንያቱ ኩሉ እቲ ንብረት እዩ ኣብዚ እውን ካብቲ ወደብ ወፃኢ ኣብ ውሽጢ ባፅዕ እውን እቶም ጀጓና ሓርበኛታትና መራሕቲ ማካይን እቲ ኣብ ውሽጢ ባፅዕ እንዳተቐፀለ ነቲ ንብረት እንተን ማካይን ዘድሓንዎ ከዓ ክዝክር ከለካ ማዕርክ ንደይ ተወፋይነት ከዓ ብዙሕ ንብረት ብዙሕ ስንቂ ዘድሓኑ ከዓ ሓርበኛታት መራሕቲ ማካይናት ኣለውና እዚ ተዋሂዱ ነቲ ዝነበረ ናይ ፀላኢ ኣተንፋስ ዘይህብ ኣብ ረብሓ ሰውራና ኩሉ ንብረት ገርና ኣብዚ ዝተረአየ ቅያ ኣባላት ስንቂ መስተንክር እዩ
5: ሙሉእ ባፅዕ ምስ ተሓረረ ምግዓዝ መፅ እዩ ተቐንዲ ብድሆናይ እንዳ ስንቂ ዝነበረ ሓንቲ መስርዕ ልክ 11 ሰባት ትኸውን መበል 12 መዝገብ ማለት እዩ ኣብ ደጎሊ ኮፊልና እዚ ኩሉ ስንቂ ሽኮር ናይ ኩንታል እዩ ተቐቢልካ ኣብኡ ኢኻ ተራግፎ ናይ ሲቪል መኻይን ፅዒኖኖ መፅያ ስለ ዝነበረ ናይ ግድን ክራገፋ ስለ ዘለዎ ንዕአን ኣራጊፍና ብቐጥታ ነቲን መኻይን ነፋንዎ ናብኡ ኢና ንኽምሮ ነርና ከም መሰጋገሪና ሕጂ ደጎል ንጥቀመሉ ነርና ኣብ ርእሲ እዚ ከዓ እንታይ መፀና ከዓ ዘይሓሰብና እኽሊ ከዓ መፂልና መልሽ ስርናይ ንሕና ኢና ኣራጊፍና ኣብኡ ትኸም ነይሩ መወዳእታ እቲ ስራሕ እንዳፀዓፅዐ እንዳበርትዓና ይኸይድ ስለ ዝነበረ ሎም መዓልቲ እንተ 6 ማኪና ነናይ ኩንታል ኣራጊፍና ፅባሕ ንኩ ከዓ ናብ 600 ኩንታል ከዓ ክኸይድ ኣለዎ ኣበይ ንደጀንገፁ ክእለ ክእል ኣሎ

0: ናቱ ደጎሊ ነፈርቲ ጀሚረን ፈሊጠን ድሮድሮ ደረገፍና ከለና ኣብ ደብዲ ይበላና ዝኾነ ሂወት ናይ ሰብ ዋላ ናይ መውግጣት ዘጋጠመና ኣይደምርን ማለት እዩ።
1: ሓደ ንብረት ተቐምጠሉ ዝበሃላይ ንብረት ከምቦት ሓጂ ነቲ ኩናት ዘድሊ ንኾነታት ዘድሊ ንብረት መሓዝ እዩ ካብ ባፅ ኮይኑ መበገሲና ናይ ባፅ ኣካል ናይ ባፅ ኮይና ነቲ ግንባር ግን ዘድሊ ቶም ዘድልዩ ነቲ ግንባር ከዓ ሓደ ምስቲ ኩነታት ተረፍ መረፍ ዝነበረ እዚ ኖርዌይ ቁሩ ነይሩ ዝነገረውኛ ጣሕሚ ዝበሃል እውን ተረፍ መረፍ ነይሩ ካልእ ሽኮር ፀባ ልዕሊ ኩሉ ካ ዝኩሉ ጠቂሱ 10 ግዜ ትቀንዲ ከዓና ዝከብደና ባተረ ዝበሃል ነይሩ። ስለዚ ነዚ ክጠቅ ትኾንካ ሓንቲ መስርዕ ድልድልቲ እያ ነራ ምርሓ ምስትሪ ነይሩዋ ኦፕሬተር ነይሮምና ማለት እዩ ንብሶም ዝካሉ ሕጂ ኩላና ንሕና ዳርጋ ብምልኦት እዩ ናትና ስራሕ ኣብ ትሕቲ ትእዚ ኢና ምክንያቱ ባተረ ዝበሃል ካ ልዕሊ ኩሉ ጥንቃቀ ስለ ዝኾኖ ምሸታዊ ንበፅዕ ሚዛንካ ተርክብ እንደገና ከዓ ናብቲ እዝካ ከንዝለን ሚዛንካ ተቐርብ ጎደሎ ተለካ ከምዚ ቀርቡ ከዓ ትበሃል ከምዚ ኢልና ንኸና ሕጂ ኣብቲ ኩነታት ብፍላይ ኣብቲ መረብራ ዝነበረሉ ዳርጋ ቀዋም ቦታ እውን ይሓዝና ብንቶ እዩ ብንቶካ ጠቐምቶ ተነ ፀባካ በለን ተነ ሽኮርካ በለን እተን ባትሪ በለን ክረምቲ እዩ ነይሩ ከዓ ዝኩረት ኮይና ክረምቲ ከዓኒ ተራ ማይ ኣቢሉ ከዓ ቀትሪ ነፋሪት እዩ ብንቶ ትገብሩ ከላ ብንቶ ገደርያን ከዓ ንርና ታሕቲ ሕጂ ኩሎም ኣባላት ስለ ዝነበሩና እቲ መዝገብ ሕጂ ኣበይ ናይ ገለርያ ብንቶ ፀባላቶ ኣበይ ናይ ገለርያ ከዓኒ ባትሪሎ ኣበየሎ ኩሉ ሕጂ ትመዝገብ ንስኻ ትቋፀሮ ዘለካ ነቶም ኣባላት ስኻ እንዳዘርጋሕካ እዚኣ ብዚኣ ከም ጀሃርኩም ክዕደሉ ተመፂኦም ን ኣብዚኣ መፂኦም ዓዱል እዳበርካ ፋደብ ሕጂ ኣብቲ ሞቕነን ልዕሊ ኩሉ እቲ ንሰርሖ ንሕና ከዓ ብሞቕነን ኢና ኩሉ ግዜ ከም ዝትፈልጥዎ ዝኾነ መዝገብ መፂኡ ኣለካ መምሒ ፍቓድ ኣለካ ናይ ሞቕነን ኣገባባ ተዓዳድላ ማለት እዩ ብከምኡ ኢካ ትከይድ እጂ ብቀዳማይ ናይ ኩነታት ተባሂሉ ዝወሃበና ዝነበረ ኖርወይ ንሓደ ሰብ ብሰለስተ ባኮየን ባንኩ ሕጂ ኣብታ ውሽጢ ሪኢኹም ኣለኩም ኣብ ኩነታት እየን ዘን ሕጂ ኣብቲ ኩናት ዝነበሩ ውሽጢ ተዘይኮይኑ ከማን ንኩሉ ዳኣክል ኣይነበርና ኣብቲ ኩነታት ዝነበረ ግን ኖርወይ ንሓደ ሰብ ሰለስተ ባኮ ንመዓልቲ ንዎ ነርና ቢስኩት ኮይኑ ከዓ እንተ ብገለ ወገን ካ ኖርወይ ብስቶ ተወዲኡ ከዓ ሓሙሽተ ሓባ ብስኩት ዘንጣሓሸ ኢልና ንዛረብ ነበርና ንሰንካ ምስቲ ኩነታት ንሽርፈን ነርና ካልእ ሽኮር ብ2 ነጥ 5 ንሓደ ሰብ ንወረ ተሓሲቡ ፀባት ረንሸዋውን ብ4 ነጥ 5 ፀባት ሓሲቡ በዚ የና ንቀሳቀ ዝነራ በዚ እዩ ተሰራዊ ዝተኸይኑ ነይሩ ኣብ መንጎ ድሓን ዝኾነ ቦታ ተልዩ ግን ካብ ባፅዕ ፎርኖ ተሰኪኡ ካብ ፎርኖ ተሰርሑ ላቫልቬዝ ካብ ባፅዕ ውሽጢ ከዓኒ ብፎርኖ ዝኣትወሎም ስጋ ብመብራህቲ ኣትኦም ፃዕዳ ጨርቂ ገሮም ዝኣትወሉ ኩነታት እውን ነሮም ኣብ ዘለዎ ናይ መጓዓዝ ዘራሶም ገልፅዎ ስካብ ከምኡ ኣብ ውሽጢ ኣትካ ዝዕደለሉ ነበረ ኣብቲ ውሽጢ ግንባር ከም ንስለያ ንሰጣ ዝበሃል ግን እዚ ደረቕ ራሽ ንዚ ኢልና ንጥቀም ነርና ማለት እዩ ድሓር እቲ ናይ ባትሪ ኩሉ ግዜ ኣብ ናይ ባትሪ ንዕደሉ ሕጂ ኩሉ ግዜ ዝነበረ ኣብቲ መቕሎ ናይ ባትሪ ኸዓ ንክፍለ ሰራዊት ንብርጌድ ንማእኸላይ መደበር ብክልተ ቅያር ካብኡ ንታሓት ከዓኒ ብሰለስተ ቅያር ንኣሽቱ ባትሪ ስጋብ ጋንታታት ዝኸይድ በዚ ንቋፀሮ ነርና ባትሪ ንኣሽቱ ብተመሳሳሊ ኸም ብልካ እዚ ክንብል ከለና ምስኡ ዝኸደ ከዓ ዘን ደገፍቲ ሓይልታት ዝበሃልኻ ብፍላይ ዘን ናይ ሕክምና ናይ መጥባሕቲ ሓደ ሕጂ ከም ሓደ ክፍለ ሰራዊት ተወስዶ መጥባሕቲ ሓደ ተኮይኑ ከም ሓደ ክፍለ ሰራዊት ብናይ 200 ትሽርፎ ማለት ዝኾነ ነገር
0: ብቐጥታ ፊኖ ተፃዓይኒ ተኺሉ ናብ ፈርኖታት ብዓንዳ 85/61 ካብ ባፅዒ ዝኸይድ ነይሩ ንሕና እንታይ ና ንሕዝ ነርና ከም በዓል ፀባ ደረቕራሽን ባትሪ እዚአን ባትሪ ዝበሃል ከዓ ኩሉ ግዜ ክትሓዛ ኣለውን ብጥንቃቐ ዝበሃል እዮ ናብ ቢንቴን ዝቕመጣ ማይ ካሃርም ከሎ ውሕሽ ከይመፅካ ሕሽካያን ከዓ ጉያካ ትገብር ኣብ ሓደ ትዕቁን እቲ ናይ ውሽጢ ባፅዕ ኣነ ክገልፆ ኣይክእልኒ ምክንያቱ ልክዕ ናይ በዓል ማማ ስንክልና ስጋብ ሕጂ ምስትሪዕዮ ሰብኣዊ ድሕነት ትሰርሕ ዘላት ማለት እዩ ሽዑ ሰንኪላህና ነቲ ኩነታት ድግድግታ ንባፅዕ ንኸይዲ ዘዋሃ ዝነበረካ ኣብ ጎንበሳ ጎንበሳ ነይሩ ማለት እዩ
2: ድሕሪ ዝተወሰነ እዋን እቲ መነባብሮ ናብ ሰራዊት ናብ ንብሩ እቲ ምርብራብ ዝነበረሉ እዋን እዩ ናብ ንብር እዩ ተመሊሱ ናብ ንብር ተመሊሱ ኣብ ድግድግታ ኣብ ገለ ቦታታት ክሳብ 6 ዝኾና ፈርኖታት ስራሕን ጀሚረን ህወት ናይ ሰራዊትና መናብሮ ናይ ሰራዊት ናብቲ ንቡር ካብ ዘረቕራሽን ወፂኡ ናብ ንቡር ዝተመለሰሉ እዋን እዩ ነይሩ ምዚ ተኣሳሲሩ ነቲ ስንቂ ዘባ መብራቕ ዝበሃል ክልተ መጥሓን ተመዲበናሉ እዚአን ውን ሓንቲ ፈዓበት ሓንቲ ባፅዕ ተኺልና ምስቲ ፊኖ ዝኸይድ ተመሳሳሊ ንሰን ውን ዓብይ ዘይነዓቕ ግደ ከም ዝነበረን ብዙሕ ኣበርክቶ ከም ዝነበረን ክጥቀስ ይከኣል እዩ ናይ ዓሰብ ምቅርራብ ሓደ ኣህዱ ኢና መዲብና ተኣህዱ ክውገዝ ከሎ ዝተወሰነ ግረሲኒ ምናሉ ኣብዚ ደረቕራሽን ዝበሃል ኣይነበረናን ስለዘይነበረ ግረሲኒ ተሰሪሑ ገለ ግረሲኒ ፀባ ሽኮር ምስኡ ውን ብኣዴታት ናይ ወግረት ዝተሰርሐ ውሑድ ኮረንሾ ሒዞም እዮም ተበግሾም ኣብ ናይ ዓሰብ ኩነታት ምናልባት ዝወፍዱ ደንከል ዝበሃል ብውሕዱ ኣብኡ ቅሩብ ፀገማት ከም ዝነበረ

0: ባዕሉቲ ግረሲኒ ጣዕሙ ቀይሩ ንመብልዑ ኣሸጋሪ ከም ዝነበረ ምስ እውን ዋሕዲ ከም ዝነበሮ ብኣጠቃላለዩ ብዓይነት ዝበሃል መግብስ ዘይምንባሩ ኣብ ሰራዊትና ሓደ ካብቲ ዓበይቲ ፀገማት ዝነበረ እዩ። ምዚ ተኣሳሲርና ንከዶ ነበርና እንታይ እዩ ነይሩ ናይ ዞባ ደቡብ እውን ተመሳሳሊ ምስ ምክፋት ርባሓዳስ እቲ ዕደላ ናይ ዞባ ደቡብ ብመንገድና ብመንገዲ ስንቂ ዞባ ምብራቅ ኢና ተባሂልና ዘለና ተወዳድዋሽዑ ማለት እዩ ብኡ ዝኸይድ ነይሩ ከም ተወሳኺ ስራሕ እውን ንሕና ኢና ንክዶ ነርና ማለት እዩ። በጠቃላለ እቲ ንሕና ንከታተሎ ነበርና ዞባ ምብራቅ ስንቂ ተባሂሉ ካብ ግንባር ከረን ክሳባ ፋዕበት ነበረ ቦታታት እዩ። ኣብዚ እቲ ከበድቲ ስራሓት ተኸያደሉ ክበሃል ክእል እዩ።
1: ስንቂ ተደራቢ መደብ ናይ ስርሒ ደንክሊ ኣመፅ እዩ። ኣብቲ ዝነበረ ምርብራብ ኣብቲ ዝነበረ ወቅቲ እቲ ደረቕ ራሽን ዝበሃል ኣብቂ እዩ። ንዑ ዘድሊ ደረቕ ራሽን ግርሲኒ ክነዳሉ ንመዓልቲ 20 ኩንታል ፊኖ እንዳሰንከታ እዘን ፈርኖታት እዚኣተን ኣብ ውሽጢ 120 መዓልቲ 25 200 ኩንታል ፊኖ ተሰንኪቱ ህዝቢ ግርሲኒ ግርሲኖ ትሪኦ ከለካ ከ 12,000 መሸማዕ እዚ ምድላ ውስጥ
2: እቲ ናይ ግረስኒ ናይ ደንከል ፍላይ ዝነበሮ ፀቕጢ ኣቐዲሙ ዝተሰርሐ ከምዝከምፅዎ ዝፀንሑ ሒዞም ኸይዶም እዮም። ብድሕሪኡ ግረስኒ ተባላሽዩ ጫባጣሎም ዝተባሃለ መጀመርያ ተቀዳማይ ተሰርሐ ግረስኒ መብዛሕትኡ ኣፍ ዓበት እዩ። ኣፍ ዓበት ኣብ ናይ ናህና ዝነበራ ፍርነታትን ኣብ ናይ ግልን ኣፍ ዓበት እዩ ዝስራሕ ነሩ። ድሓር ግን ከምዚ ይባላሸሎ ጫባጣሎ ምስ ተባሃለ እሞ ኣብኣባና መንታን ክንከታተሎ ኣብ ላቫልቬጅ ናና ነረና ፈርኖ ፕላስ ንህዝቢ ፊኖ ትዕድለን ሽኮር ትዕድለን ዘይቲ ትዕድለን ንዕን ትቋፀረን ኣንቅፅዎ ይጫበጥ ስለ ዘሎ ብርሑሶ ኣብ መሸማዕ ይኣቱ ስለ ዘሎ ስለዝተባሃለ ድሓር እስከ ይመሓይሽ ተባሂሉ ስጋብ 3 መዓልቲ ኣንቂፅካ እዚ እውን ሓደ ካብቲ ብድሆ ዝነበረዩ ምክንያቱ ካብኡ ክንሰደሎም ብጢዖ ሽዑ ጀላቡ ጌርካ እቲ ናይ ጀላቡ ጉዳይ መጓዓዝያ ብማኪና ክሰዶ ይትክእልና ጀላቡ መፅን ስጋብ ጥዮ ብዝሓሉም ካብኡኻ ከምዚ ዓይነት መልእክቲ እዳተባሃለ ይስደድ ነይሩ ማለት ናይ መልእክቲ ብከምዝሳለጥ ነይሩ። ካልእ በተወሳኺ ን ድሕሪ እውን ኣብቲ ርጉእ ዝነበረሉ እዋን ባፅ ዓብድሓና ብዝኸተሉ እዋን እውን በረድ ዕደል ነይሩ ዓሳ ዕደል ነይሩ እቲ ዝዓበየ ስራሕ እውን ነበረ ካብ ፍሉይ ጉዳይ ዝበሃልካ ነይሩ ሓደ ብደቡብ ወጋኣት መፁ ሓወዮ መምለሱ ንዑ ንምሕዳር እውን ንገዛ ርሱ መናብሮኦም መንበሪኦም ምክንያቱ ሓወዮም ክምለሱ ከለዉ መውዓሊ ምሕደር እዩ ተልዩ ትሰዶም ጓኣት ክመፁ ከለዉ ከምኡ ሓልፎ ከለዉ ከ ናይ ሓደ ነቁጣ ገርካ ተብሎም። ስለዚ እቲ ናይ ባፅ ኩነታት ከቢድ ስራሕ ግዜ ዘይብ
1: ስጋዕ ከባቢ 200 ኮረንሾ ተሰንኪቱታል እዩ። ንፈሳሱ እውን ክትክእ ድሕር ኮይና 450 ኩንታል ሽኮር 600 ኩንታል ፀባ ከምኡውን ዕጥቂ ናይ ግድን ናይ ባትሪ ረዲታ ስለ ዘለዋ ባትሪ ዓብዪ 275 ካርቶን ወይ 70,000 ሓባ ባትሪ ንእሽተይ ከዓ 190 ካርቶን ወይ ከዓ 328,000 ሓባ ንዚ ምድላዋትና ኣፅፊፍና ማለት ንልዕሊ 4,500 ዓቕሚ ሰናቲ ዘንከል ክንብገስ ከለና ካብቲ ተዳሊና ዘለና ስንቂ ወይ ዕድቂ ካብኡ ናይ 25 መዓልቲ ማለት እቲ 10 መዓልቲ ምስተን ኣህዱታት ትብገሳ ዘላ እቲ 15 መዓልቲ ከዓ እቲሕጃ ምሳና ተባሂሉ
3: ክትዕ ክብገስ ከለኹ ከምቲ ሓዚ መዝገብ እየ ተበጊሸኒ ሓንቲ መስርዕ ሒጅና ተበጊሽና ደሱ ዘሎ ማለት እዩ። ኣነ ከምቲ ሓዚ መዝገብ ራሕ መስርዕ ገብሪ ሂወት ዝበሃል ኢና ተበጊሽና ነርና እዛ መስርዕ ዝገርም መካሽዑ ድሕሪ እንዳተወስኹ እንዳተወስኹ ብዳ ኣምኒው ስለዝመፁና እምበር ሽዑ ዳርጋ 8 ሰብ ገለ ኢና ተበጊሽና ይነበርና
4: ኣብ ወፍሪ ደንከል ዝነበረ ኣበርክቶ ወታደራዊ ዕጥቅን ስንቅን ክሪኦ ከለኹ በዚ ሕጂ እዚ ክግምቶ ከለኹስ እምበርዶ ተስርሒት እምበርዶ ተስራሕሲ ንሕና ንፍፅሞ ነርና ኢና ኣብቲ ብለሉ ደረጃ እዩ ድወስደካ ስርሒት ደንካልያን ካልኦት ስርሒታትን ከዓ ድሕሪ ምልስ ኢልና ካብቶም ቅድሚኡ ዝነበሩ ስርሒታት ወይ ወታደራዊ መጥቃዕትታት ተመክሮ ብምውሳድ ኣብ ንውስ ወከፍ ተዋጋኢ ክፍልታትና ሓያል ጥንቃቐን ሓያል ፅንዓትን ሓያል ተባላሕነትን ነቲ ተዋሃበካ ዕማም በቂዕኻ ናይ ምምካት ተኽእልኡ ተሓያል ናይ ተጋዳላይ ሞያን ብቕዓትን ኣብ ንቕሓተ ሕልንኡን ዝሰፈረ ናይ ፅንዓት ሓይሊን እዩ ተባሂሉ ክግለፅ ከሎ ዝያዳ ነቲ ታሪክ ሓያል ታሪክ ከም ዝነበረ ንሕና ንገጥሞም ዝነበርና ከ ድኹም ኣድዮም ብወገን ፀላኢ ዝነበረ ምድላዋት ከ ድኹም ኣድዮም ነቲ ሓያል ምድላዋት ናይ ፀላኢ ክስሕር ዝኽኣለ ተጋዳላይ እንታይ እዩ ተይልካ እቲ ኣብ ነዊሕ መስርሕ ዘጥረዮ ተመክሮታት ዘስፈሮ ኣብ ኣእምሩኡን ኣብ ሕልንኡን ንቕሓትን ትብዓትን በዚ ነኪት ወስዒሩ እምበር ፀላኢ ዝገጥመና ዝነበረ እውን ድኹም ኣይነበረን። ስለዚ ደንካልያ ብውፅኢት ናይ ተማኡ ቅድሚኡ ዝነበሩ ወታደራዊ ስርሒታትና መቐፀልታ ናቱ መስለኒ ወታደራዊ ዕጥቅን ስንቅን ከዓኒ ከምቲ ናይ ካልኦት ምድላዋት ናብ ደንከል ክኣቲ ከሎ ነዚ ዓይነት ምድላዋት ሒዙ ይኣቲ ስንቂ ከም ኩልሃና ንፈልጦ ሓያል ናይ ማእተት ውድብ እዩ ኣሃዲ እዩ ሓያል ናይ ምስጢር ኣሃዲ እዩ። ምክንያቱ ፀላኢኻ መቕነን ምስጢር እንተውፅኢኻ ዓቕሚ ሰብ ምስጢር እተውፅኢኻ ኣሃዲ እውን ናይ መን መፅያ ከምደላ እንተውፅኢኻ ፀላኢ ሳይድ ደሊ ካብዚ ብምብጋስ በቲ ውድብ ዝውሃብ ዝነበረ ዕማማት ኣፅኒዑ ዝሓዘ ኣካል ተዋጋኢ ኣሃዱ ዩ ክበሃል ይከኣል። ደንከል ክንከይድ ከለና ከዓ ነዚ ዓይነት ዕጥቂ እዚ ኢና ከይድና
5: መጓዓዝያ ክስሳኽቡ ዘድልየኩም እንዘቐረብኩም ነቲ ግንባር ክመርሕ ዝኽእል ሰብ መዚዝኩም ክንዲ መጓዓዝያ ኮይኑ ዘዳለዉ ዝብጎሲ እኩም ተባሂልና ንዳሎ ማለት እዩ። ካብዚ እስኻ ኣብ ማእከላይ ቦታ ናሕና ዝነበረ ባፀ እየ ማለት እዩ ካብዚ ኢና ንምገስ ፍሪ ደንከል ዝሰርሑ ወይ ዘመሓድሩ ሰባት ክላእኹ ከዓ ናይ ግድን ክኸውን ማለት እዩ። ኣብዚ ግዜ እዚ ንሕና ከም ሓለፍቲ ናይቲ ግንባር ክሰርሑ ይኽእሉ እዮም፣ ክዋህዱ ይኽእሉ እዮም፣ ክመርሑ ይኽእሉ እዮም ኢልና ዝበዘዛዮም ሓለፍቲ ኣሎ ሓደ ዓንዲ ሕሻት ከም ወኪል ናይ መጓዓዝያ ክሰርሕ ከም ዘለዎ መዲምና ካልኣይ ምክትሉ ግርማይ ሃይለ ምስ ዓንደ እንዳተሓጋገዘ ናይ ፀብፀባቱን ናይ ስርሑን ኣመዳድቦን ክምዝግብን ምስ ዓንዲ ኮይኑ ከዓ ክሰርሕምትካ መዚዝናያ ካልኣይ ፍሉይ ቦታ ምውፋር እሶም ዝረእኽዎ እሶም ዝሓበርዎ ዝስርሕ ተጋጋላይ ከዓ ስዉእ ስዩም ተስፋልደት ወሎ ዝበሃል መዚዝና ምብጋስ መፅኡ ካብ ሰለስተ ኣባላት ናይ ተዘዋዊ ምብራቅ ኢና ነር ሓደ ኣነ ነረ ክልተ ገብራይ ዘርአ ነይሩ ሰለስተ ከዓ ፋልየ ነይሩ እዚኦም ኢና ንከታተሎ ማለት እዩ።
6: ንብረት ወይ ደግል ቁጥቅታት እዚ ሰብሒት ናይና ካብ ሓርጎ ተበግሽና ጉዕዞና ምስ ቀፀልና ካብ ፍሮ ንኢረፋይለ ንምስጋር ሓደቲ ሩዋታት ትበዝሐዩ ነይሩ ትጓንቲ ቀንዲ ካሪፈ መካይን እውን ናይ ንኣክሱ መካይን ወይ ወታደራዊ መካይን ጥራይ ንክዶ ስለ ዝነበረ ኣፈቐድኡ በትደድ መረፅካ ክየር ስለ ዝነበረ ሽከላ ስለ ዝነበራ ብቑራርን ብታንክታትን እናሰሓብና ኢና ነተርባ ናብ ሓቂ ምስታሽ ሸጊራሕና ወይ ድማ ከምቲ ሓሳብ ዝነበረ ግዜ ከምቲ ወሰደና ይፈለጥ። ስለዚ ዝኾነ ይኮን ኣብ መወዳእትኡ ምስ ወፃእና ከባቢ ሰዓት ኣርባዕተ ክኸውን ንገላዓሉ ኣትና ኣብ ገላዓሉ ደድሊ ትረዋት ደድሊ ዕርፍትን ገለመታት ምስተገብረ ከዓ ውሕዞና ንጥዖ እዩተበግሱ
7: እቶም 35 ናይ ዘዳቅ ጥዕነት እዩ ስጋብ 6 ዝኾና ድማ ናይ ነዳዲ ፋርማሲ ፀዓና ተተኮስቲ ፀዓና ማይ ዘመላውን ነ
0: 85 ዝኾኑ ተሽከርከርቲ ሒዝና ኢና ንምገስ ታንኪ በሉ ስንቅ እምዳት ዝሓሰ ዓደ ተሰቂልካ ምካድ እዩ ከምዚ ሕቡእ ሽፉን ገለ ዝበሃል ነገር ኣይነበረን ግን ናይ ነፈልቲ ኩነታት ጥራሕካ ተጥንቀቕ
8: መጀመርታ መበገሲ ንግንባር ዓሰን ኣብ የብዓንዲ ማርያም ካብ ባፅዕኒ ፈሮ ከባቢኣን በዓል ስሞት እዚ ወሽሞጥ ዝላገለ ዝበሃል ኩሉ መን መፅናዕቲ ማይ ተባሂለ ተንቀሳቂሰ ነረ ንሓደ ወርሒ ካብኡ መፅእ ሸሮክ ዝበሃል ሕማም ሓሚምና ኣብ ፈሮ ንባፅዕ ከይደ
9: ሕጂ 9 እቲ ምሰልኩ ንባፅዕ ንዓይ ከምዚኣ ክገብር እየ ክኢልኒ ሓራ ኢለዩ ምስ ወዲ ኮረኒ ተተሓሒዝና እንዳኸድና ከለና ኣብዚ ናይ ወሽሞጥ ዝላ በዓል ስሞት ሕልፍ ኢል እዘባ ይራፋለ ሕልፍ ኢልካ ዘላ ሩባት ፀንሓና እዚ ስውእ ወርጨጋ ኣጋጣሚ የነትረ ቦጥ ሒዙ ነይሩ ኣብ ሳጃ ታሓስ ሙሉእ ለይተሓዲርና ሙሉእ መዓልቲ ውዒልና እዚ ፀጋይ ላምፐን ታንከኛ ምስ ካልኣዩ ክልተ ታንኪ ኮይነን ስሒበን ኣውፅአን ኣነታ የነትረ ሽዑ ሽኮር በፂ ይፅወ ድኸረኒ ላስቲ

0: ነዛ ማይ ሰቲናያ ጥዕዓቲና
1: ኣነ ኣባል መጓዓዝያየ ናይ ነዳዲ ሓላፊ የ ነረብቲ ግዜቲ ድግድግታ ማዓስከር ውሃበና ናይ ቻይና ኣሎ ናይ ወዲ ኢሮም ኣሎ ክልተ ፈርኖ ነይረን ሓንቲ ናይ ነሳን ሓደን ምውፋርን ነዳድን ከዓ ኣብታ ሮባና ኣቱ ኣነ ጫፍ ናይ ድግድግታ ኸውን ኣብዚኣ ኮይንና ኣብ ሳልሳይ መዓልቲ ክልተ ቦጥ ነረና ሰለስተ ውሳኻኒ እዘን ሰለስተ ቦጥ ሕጂ

0: ሙሉ ለይቲ ክንፍሕር ታንክታት ክሰሓባ ታ ትስሕውን መልሻ ንባዕላ እውን ተኣቱ ስለ ዝነበረት ገለ ዳሓለፋ ድሕሪት እንደገና ንገልዓሎ ተመሊስና ብሶሳ ጌርና ሽዑ ተጠዊና ማርሳ ፋጥማ ኣቲና
1: ሰለስተ ታንኪ ተደራሪበን ተሸኺለን ብምሉእ እዚ ኣጋርካ ሓንቲ ወፀለን እያ ትመርሕ ዘላ ናይ ማናጃ እምበር ብምሉእ እቲ ኣጋር ሃታትካ ንዘን ድሕሪት ማካይን ተዓፅዩ ማለት እዩ ሸሞንተ ታንኪ ሒዝና እቶም ቀዳሞት ስዕቡና ኣለዉ መፁ ኣለዉ እናበልና ከምዚ ሽግር ከም ዘጋጠሞ ኣይፈለጥና ክይድ ሓዲርና መርሳ ፋጥማ ክንበፅ ወጊሕና ኣብኡ ውዕልና ማለት እዩ ረድዮ ርክብ ከዓ ፀላኢ ዝኾነ ገምጋም ከይወስድ ኣብዚ ከባቢ ፍሉይ ርክብ መፂ ሎ ኢሉ ገለ ገምጋም ከይወስድ ረድዮ ርክብ ከዓ ሳይለንት ተባሂሉ ረድዮ ርክብ የለን ንሳቶም ክሕብሩና ይክእሉ ከምዚ ኮይንና ኢሎም ንሕና ከ እንታይ ኮንኩም ኢልና ክንሓትት ኣይንክእል ናይ ዘረ ሰዓት ሽዕየን ረዘየ ዝክፈታጢዮ ምስ በፃሕና ተባሂሉ ተሓቢርና እዩ
2: ሙሉእ ለይቲ እምኒ ተምፅና ዕንጨቲ ተምፅና ኣብኡ ወጊሑ ወጊሑ መወዳእታ ብሲሞቱ ጌርካ ምካት ኮይኑ ተጠውና ብሲሞቱ ጌርና ጉዕዞና ቀፂልና
3: ንሕና ግን ሓይልና ንሓና ግን ኣጋጣሚ ቅድሚቲ ናይ ታንክታት ምሽካል ኣቐዲመ ሓሊፋ ስለ ዝነበረ መሳናክላይ ኣጋጥማን እዚ ክልተ ኣንፍብያን እሰና ቀዲመን ምሳና ሓሊፈን ሓንታን ናይ ሃንደሳውን ሓንቲ ጋንታ ሓሊፎም እዚኦም ንሕና ምስ ሓለፍና ብዝኾነ ድሕሪት ተመሊስና እንታይ እቲ ኩነታት ንፈለጥና ንሕና ግን ብድሕሪ እሳቶም ድሕሪት ገጾም ምለሱ ስለ ዝነበሩ ንሕና ግን ድሕሪት ክንምለስ እውን ስለዘይንቕል ዋላ ተደለናዮ ብዘለናዮ ንቅድሚት ቀፂልና ኣብ ከባቢ መርሳፋጥና ምስ በፃሕና ከዓ ስለዚ ናቶም ህላውነት ክፍለጥ ኣለዎ ንሕና ኣብኡ ክንሓድር ኣለና ማለት እዩ ኣብኡ ሓዲርና እንደገና ውን ኣብኡ ውዒልና ኣብኡ ሕጂ ከም ሽግር ግለፅ ዝኽእል ናይ ማይ ፀገም ነይርና ማይ ኣይነበረን ኣዝዩ ከቢድ ዝኾነ ፅምኢ ነይሩ ምክንያቱስ ሓዲርናስ ሙሉእ መዓልቲ ውዒልና እሞ ከዓ ዋላ ወርሒ ክልተ ይኹን እምበር ወርሒ ክልተ እውን ንባዕሉ ኣብ ደንከል ኩሉ ግዜ ንድሕር ኣ ግመ ሃሊ ዩ ድሕግዘካ እምበር ግመ ንድሕር ደየለ ፀሓይ ንድሕር ወፅያ መሪር እዩ ፀሓይ ማለት ብፍላይ ንዘይፈልጦ ሰብ ከዓ ከቢድ እዩ ከምኡ ስለ ዝነበረ ከዓ ኣብ መወዳእታ እሞ ምስ ደንጎይና እንታይ ንግበር ኣንቦ ድምሳይ በይን ሰመረ ካልኣየ እዩ ብሓንሳብ ኢና ኣፍታ ሓይሊ ሕጂ እሞ ማይ ስክንፈትሽ ተባሂሉ ብሓንቲ ቦታ ማይ ከም ዘለፈል ግን ፀላእ ከም ዘይብሉ ነፃ ምዃኑ ምስ ተፈልጠ ትቁፅሮም ምናልባት ኣነኳ ሕጂ ዝክሮምን ግን ማይ ከምፅ ኢሎም ከይዶም ንሳቶም እውን ኣብ ግዜኡ ክመፁና ይከኣሉን ኣብ መወዳእታ እውን ንሳቶም እቲ ቦታ ርሑቕ ስለዝኾነ ካብኡ ማይ ተሰኪሞም ክመፁ ከለውን እቲ ፅምኢ እውን ንዕኦም ልዕሊ ዓቕሞም ስለዝኾኖም እቲ ማይ እንዳሰተይዎ ወዲኦም ሞናባና በፂሑ ኣብቲ ዝውዓልናዮ ከም ፅንኩር ናይ ማይ ፅምኢ ከምዝነበረ ክግለፅ ይኽእል ኣብቲ ጉዕዞ ማለት እዩ
4: ተበጊስና ኣብ ከባቢ ማርሳ ፋጥማ ክንበፅሕ ከለና ንሕና ሓሊፍና እዮም ሎጂስቲክ ይኹን ሓይልታት ይኹን ካልእ ካልእ ብድሕሪት ይዕገታ
5: እቲ ብምሉእ መካናይዝ ዝበሃልን ታንክታት ኣለዋ ረሽራሻ ዝፃዓና መካይን ኣለዋ ሰራዊት ኣብ ልዕሊ መካይን ኣሎ ኩሉ እዚ ብድሕሪ እየን እዩ ዘሎ ብድሕሪ ተን ታንክታት ናይ ምኢት እቲ ሰልሚ ከዓ ዳርጋ ሕይል ዝበለ እየ ውሽጢ ወሽመጥ ዓይነት እያ ኣትየን እየን ኣብኡ ተጠውየን ክምለሳ ኣይክእላን እየን ሕጂ ሽዑ ንሽዑ ብላዕለወት ኣዘዝቲ ትኩርነት ስለ ዝነበረ ኣመራፂ ጥራሕ ምምላስ ጥራይ እዩ ተባሂሉ ንሳቀ ገዲፍካ በዚ ክሓልፋ ኣይክእላን እየን በዚ ግን ክትሕለፍ ኣይትከኣልን እያ ምምላስ ሓይሽ ተባሂሉ እቲ መካናይዝ ማርሻ ንዴትረ ንድሕሪ ተመሊሹ ንገላዓለ እዩ ተመሊሹ ኣንፈቱ
6: ሓደ ብርጌድ ናትና ኣጋር እውን ብባሕሪ ዝተበገሰ ነይሩ ስለዚ ንሱ ንመሬት ከም ዝምልስ ተገይሩ ኩሉ እቲ መካናይዝ ይኹን እቲ ኣጋር ይኹን ብሲሞቱ ገይሩ ብምዕራብ ገይሩ ንጢዑ ተበጊሱ ማለት እዩ
1: ከይዲ ሓዲሮም ከይዲ ውዒሎም ፅ ምሸት ኣብ መርሳ ፋጥማ ኣብኣ ፀኒሕና እዮም ኣብኣ መፂኦምና ኣብ ኣዕሪፍና ሓዲርና ሌቲ ኢና ንውገስ ንፅዖ ካብኣ ትሽዓተ ሰዓት ወሲድልና ንፅዖ
7: ኣብ መንጎ ድሕሪ ተመለሱ ተባሂሉ ንገርዓሎ ተመሲና ንገርዓሎ ሕልፍ ኢልና ንፀጋም ኣልጊስና ንቦያ ሰሙቲ ገደ ብኡ ዘይብላ ከዓ ተኸድና ንጎላጎል እዮም ተባሉ ዝባል ምስ መፀይ ኣብቲ ጎላጎል ጎል ምስካር ግዜ ውን ስለ ዝወስደልና ስለዝነበረ ሙሉእ መዓልቲ ክንጓዓዝ ሓ ውዒልና ኣጋምሸት ንመገዲ ንባዳ ዝወስድ መገዲ ምስረኸብና ንድሕሪ ተመሊሽና ማሳፋትና ከምና ኣትውቱ ገይሩ ማሳፋትና ምሳተና እውን ኣብኡ ናይ ዕርፍቲ

0: ነይሩ
1: ዝሓር ካብኡ ዝነበራ ቃፍላይ ኩሉ ብደገርቶ ገይሩ ተጠውዩ ብኣሳዒላ ደገርቶ ጌርካ ድሓር ብድሕሪ ኣኬሎ ንማርሳ ፋጡማ ካብ ማርሳ ፋጡማ ሕጂ ንማሕለጎ ማሕለጎ ዝበሃል ሽዑ ብኡዩ ነይሩ እቲ ፅርግያ ማሕለጎ ዝበሃል ሓንቲ ማይ ኣላ ኣብቲ ማይ ኢና ተኣኪብና ነርና ኣክንዲ ብ26 ክጥቃዕ ዝነበረ ኣጢዖ ሓደ መዓልቲ ወሲኽና ተፀውየን ክርክበና ስለ ዝነበረን ድሓር ኣብ ማሕለጎ ዝበሃል ማይ ዘለዎ ቦታት ኣኻኺብና ሽዑ ንመጥቃዕቲ ተበጊስና ማለት እዩ ዕለት 27
2: እቲ መንገዲ ሕማቕ ነይሩ ናይ ብሓቂ ሕማቕ ነይሩ ናይ ብሓቂ እቶም ተጋዳልቲ እቶም መጓዕዝያ ኩለና ተሓባብና ካብ ሰለስተ ጠንኪ ተሓለን ዝነበረ ክልታውፅን ሓንቲ ተወፍያ መስለኒ ተሪፋ መንገዲ ከዓ ቀይርናስ ትጉዕዞ ብከም ጀምር
3: ልዕሊ ፀላይ ተፃብኣና ነገር ተዳልዩ ባህሪ ላዕለዋይ ሓላፊ ናይቲ ግንባር ንስ ገረዜር ዓድማርያም ውጡ ስለ ዝነበረ ካብቲ ቦታ ስሒብና ብሸነክ ሲሞቲ ኣቢልና ቦርደልያ ኣቢልና ናይ ዝተወሰነ ሰዓታት ዕረፍቲ ተዋሂቡ ሰራዊት ከም ዘለዎ ክንደቕፅል ገና ጥዕኹን ታባ ውጩ ተባሂላ ትፅዋዕ ዘላ ሕጂ ካባ ብፃሕ ክንብል ከለና እቲ ዝገደደ ናይ ባህር ተፃወቃ መፅ ካብዚ እኒኦም ኣካይል ናቕቢፀን ምክንያቱ መገዲቲ ክተቐዲሙ ዓንዶ ክገልፆ ፀንሐ ንናኣሽ ማካይን ወይ ድማ ንቁራላት እዩ ቅድሚ ሕጂ በዘናና ማካይን ተረጊፁ ኣይፈልጥ
4: ምስ ተበገስና ኣብ ከባቢ ገልዓሎ 6ዱሽተ ታንኪ ዝኾና ኣብ ባሕሪ ስለጭቃ ስለዝሓዘ ነሰል ድማ ኣብቲ ገምገም ባሕሪ እቲ መደብ ኣብቲ ክንብጉሰሉ ዝግባኣና ኣይተበገስና ማለት እዩ ሓደ ብርጌድ ናትና ኣጋር እውን ብባሕሪ ዝተበገሰ ነይሩ ስለዚ ንሱ ንመሬት ከም ዝምልስ ተገይሩ ኩሉ እቲ መካናይዝ ይኹን እቲ ኣጋር ይኹን ብሲሞቲ ገይሩ ብምዕራብ ገይሩ ንጢዖ ተበጊሱ ማለት እዩ ኣብዚ ሙሉእ ለይቲ ክንከይድ ሓዲርና ኣብ ከባቢ ጢዑ ምስ በፃሕና እቶም መገዲ መሪሖም ዝኸዱ ዝነበሩ ናይ ስለያ ይኹኑ እቶም ህዝቢ ኣብ ጥቓ ፀላእ ከም ዝበፃሕና ተሓቢሩ ማለት እዩ ኣብዚ ሕጂ መጀመርታ ወዲ እታይ ዝገበሮ ኣብ ክንዲ እቲ ሓይሊ ብኩሉ ንቅድሚ ዝኣቱ እቲ ዝበዝሐ ሓይሊ ብድሕሪት ገዲፍካ ውሱን ሓይሊ ንቅድሚት ንዝኣተኻ ናይ ፀላእ ኩነታት ምፍታሽ ዝብል ነይሩ ማለት እዩ ኣብዚ እቶም ስለያናትና መጀመርታ ኣብቲ ታባ ምስ ደየቡ ፀላእ ይፀንሖምን ንታሕቲ ገፆም ወሪዶም ኣብ ታሕቲ ግን ናይ ፀላኢ ስቃጥልታት ዝበልዖ ቀልቀል ሓደሓደ ምልክታት ምስ ረኸቡ ኣብቲ ከባቢ ፀላእ ከም ዘሎ ተሓቢሩ ማለት እዩ ስለዚ ኣብዚ ተኽሱ ተጀሚሩ ማለት እዩ ቅድሚ ዳብቲ ዓዲ ዘሎ ማለት እዩ ተኽሱ ምስ ተጀመረ ኣንፈት ናይ ፀላእ ከዓ ክንፅረለና ጀሚሩ ማለት እዩ እቲ ድሕሪ ዝነበረ ኣህቶታት ንቅድሚት ከምዝሰሓብ ተገይሩ

ካብዚ ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘን ዝኸብረን ሰላምተና ኣብ ዘለኹም ይብዛሕኩም ከመይ ቀኒኹም ዝኸበርኩም ተኸተልቲ መደብና እምባርከስ ሰናይ ናይ ምክታል ሰዓት ክኾነልኩም እናተመነና ናይ ሎሚ መደብና ንሰግር ኣለና ክሳብ መወዳእታ መደብና ብሰና ሓቢርኩም ክትፀንሑ ብክብሪ ንዕድም ናብ ፈለማይ ትሕዝቶና ምስ እንሰግር ኣብ ዝሓለፈ ቅንያት ርክብ ህዝብን ጀጋኑን ሰብ ውዕሎ ክፍለ ሰራዊት 96 ነበር ተገይሩ ነይሩ ጉዕዞ ናብ ታሪካዊ ዓድታትን ግንባራትን ግንባር ሓልሓልሞ ከመይ ነበረ ኣብዚ ቀፂልና እነቕርቦ መደብ ብከምዝስዕብ ተዳሊሎ ደጊምና ምክታልኩም ብክብሪ ንዕድም።

35 ዓመታት ናጽነት ተቖጺሩ። ድሕርቲ ኣንጻር መግዛእቲ ኢትዮጵያ ዝተኻየደ ብዙሕ ደም ዘፍሰሰን ትንፋሳት ዝቐዘፈን መሪር ቃልሲ ዝኽሪ መሪር ውግእን ግፍዕታትን መግዛእቲ ካብ ኣእምሮ ወዓልቱን ህዝቢ ኤርትራን ኣይተፈልየን። ኣብ ኩሉ መዳያት ህይወት ዝገደፎ ናይ ዕንወት በሰላ እውን ጨሪሹ ኣይጠፍአን። ምኽንያቱ እዛ ኤርትራ ደቀይ እትብሎም ንዕብየትን ፍሱህ ህይወትን እትምነዮም መላምል ደቂ ተባዕትዮን ደቂ ኣንስትዮን ደቃ እትርስዕ ስለ ዘይኮነት እወ ብረት ዓጢቑ ሜዳ ዝወፀ ተጋዳላይ ከምኡ ድማ ዓንዲ ሕቆ ኮይኑ ንሰውራ ዝፀወረ ህዝቢ ስለ ናጽነት ዝኸፈልዎ መስዋእቲ ንዘለኣለም እውን ዝርስዕ ኣይኮነን። ነዚ ንምዝካርዮም ድማ ኣባላት ክፍለ ሰራዊት 96 ነበር ናብታ ኣብ ሕቕፊ ህዝቢ ኮይኖም ንዓመታት መሪር ቃልሲ ዘሕለፍሉ ግንባር ሓልሓል ዘንቀሉ። ኣብዚ ሓደ ካብቶም ከቢድ ምርብራብ ዝተኻየደሎም ግንባራት ዝኾነ ግንባር ሓልሓል ስዋኣቶም ንኽዝክሩ ከምኡ ድማ ነቲ ዘለዎ ዘበለ እናወፍአ ምስ ተጋደልቲ ደቁ ኢድን ጓንትን ኮይኑ ዝተጋደለ ህዝቢ ናይዚ ከባቢ ንኽበጽሕዎን ኣብቲ ቓልሲ ንዝሓለፈ ጽንዓት መሪር ፍጻሜታት ሓበራዊ ህይወትን ዓወትን ንኽዕልሉ ሃንቀውታ ነበሮም። እዞም ካብ በበይኑ ኩርናዓት ዝተኣኻኸቡ ኣብቲ ከቢድ እዋን መላምል መንእሰያት ሕጂ ግን ዕድመ ደፊኦም ዝርከቡ ኣባላት ክፍለ ሰራዊት 96 እምበኣር ናብቲ ደማዊ ውግእ ዘሕለፍሉ ግምባር ሓልሓል ንምብጻሕ ብሰለስተ ኣውቶቡሳት ተዓጅቦም እዮም ብንግህኡ ንከተማከረን ዝኣተዉ።

ካብ ከረን ናብ ኢንኮዴ ዓድታት ሓመልማሎ ኣርካንዲኖ ሊበና ጀንገሬን እናበሉ ዝባን ንእዞባ ሓልሓል ምስ ተቐልቀሉ ብነበርቲ ናይቲ ዓዲ ውዕው ኣቀባብላ ምስ ተገብረሎም

0: ኮርኩም ክፍለ ሰራዊት 96 በዚ ታሪካዊ ቦታ ግንባር ሓልሓል ምሳኹም ንዝወደቑን ዝተንስኡን ዝነበሩ ህዝቢ ኣብቲ መሪር ኩነታት ክትርእዎ ብምምፃእኩም ብስመይን ብስም ህዝቢ ንህዞቦ ሓልሓልን ምስጋና ይብፃሕኩም።
1: ሎም ጉጅለ ባህሊ ቅሕት ዕምባባ ንእዞቦ ሓልሓል ግሩም ዝኾነ ምርኢት ኣቕሪቦምሎም።

0: መጢ እውን ኢላ ሓርት ወልዋሓዶ ወልብድሖብ ልሒሰት ምስልኩም በይንኩም እትለለት ማይ ውእተውሎ ውዕሎ ታምዕል መጢ ትገብ እንሻ ኣላ
1: ሓይሳን ወሓይሳት ኣቦው ውማት ወሓዋት ወሓው ሓይሳን ወሓይሳት ኩልኩም ስናቸን ትምኘለን እሽሑቱ ክፍሉ ሰራዊት 96 እትሊ ቀደምኩም ቃል ግል ኣስመ ፍርሰት ዝሃብኩኒ እንዳይ ሓመትኩኩም ገል ሕላፍ ይሓዘየኒ ومنو بتلالاي شعب مديرية حلحل ألف شكر تبصحكم اللي للود قط معلكم ولا زي احنا نقيس لنا ابكم وبربلة بصحاتهم انتم سمتكم كاسمتكونا انتم تعندقكم كعندقكونا هنا كو انتم لبدأكم سورتها منكم سلفناها كآخر لابتحناها مثلكم ሕና ግልኩም ይሸክርት እንዲኮን እንቱም ግና ይሸክሮ ድዩ ግልሚ መሃርወትና እንቱም ኣስደትኩና ወቀይ ሕበርቱ ካሊእ ብዙሕ ግል ሪም ይሓዘኒ እሊ ክፍሊ ሰራዊት እንቱም ምንኩሉ ንክፍሊ ሰራዊታት ለብዕድ እሙ ወኣብሁ እንቱም እትርሕምኩም ዓብይቱ ፋዮም ኩሉ ሽቁልኩም እንዳሓደኩም እብንየት ዓባይ ውፈርሓት እሊ ሕራብ ወከብተ ልሉ ወደይኩም እብሉ ብስምዮ ብስሞም ሓምደኩም ሓምደ ምን ረቢ ትብፅሓኩም
2: ብሾም ናይዛ ኩሉ ሰራዊት ከዓ ንክበር ኣማሓዳሪና እቲ ዝኸበረ ሰብ ታሪክ እዩ ዘውርሰካ ታሪክ እዩ ዝበካ ብፍላይ ነዚ ግንባር እዚ ትገልፅ እዛ ብልፅቲ መፅሓፍ ኣበርኪቶምና ኣለው ምስክር ፅንዓት ትብል ሰላ ዝፀንዓነ ናኸ ኣብ ዓለም ቦታ ናብ ሒስና ዘለና ይቀነየልና
1: ምንብሎ ትረስዋይዛይ ግል ኢደት እዩ ትበል እትረስ ሻቅያይ ግል እሽቄት እዩ ትበል እትረስ በዓል ታሪክ ታሪክ ብየ እዩ ትበል ሕና ምንኩም ወርሱ እንዲኮን ግልኩም እዮምወርሱኒ ማሃሮትና ግን ንፍታሕ ኣለብናኒ
3: ይቀኒየልና እቲ ዝበሃል ተባሂሉ እዩ ቶም ዓበይቲ ሓለፍትና ኢሎም ዮም እቲ ንሕና ሕጂ ምስጋና ንህቦ ይቀኒየልና ክብረት ሃበልና ኣኽሪሕኩምና ብጣዕሚ ኣብ ሓፂርዋል
4: ማሕበር ተጋደልቲ ክፍለ ሰራዊት 96 ነበር ብወገኖም ነታ ጉጅለ ባህሊ 10,000 ናቕፋ ኣበርኪቶምላ

ኣብርሀይ ካብ መኻይኖም ወሪዶም ዝኽረ ሰማእታት ድሕሪ ምግባር ድማ ብዓድታት ኣያቦ ሃውሽ ቕርፀት ኣቢሎም ኣብ ዝቐጸልሉ ብትዝታታት ገድሊ ዝተደረኹ ዓበይቲ ነባሮ ናይዚ ዓድታት ከምኡ ድማ ብዕላል ወለዶም ነቲ ገድሊ ፈሊጦሞ ዝጸንሑ ንኣሽ ወለዶ ብድሙቕ ኣቀባብላ ኣሰንየሞም። ኣብ ኣግዓራርቦ ናብታ ጉዕዞ ዝዛዝመላ ኣስማጥ ኣብ ዝበጽሕሉ ህዝቢ ኣስማጥ ነቶም ሓርበኛታት ንኽቕበል ኣብ ቅርዓት ኣኻኺቡ ብሃንቀውታ ይጽበዮም ነበረ። ሓርበኛታት ተጋደልትን ህዝብን ድሕሪ ነዊሕ ዓመታት ናጽነት ገጽ ንገጽ ተረኸቡ። ብዝተፈራርቐ ስምዒት ተሓቋቒፎምን ደሃይ ተለዋዊጦምን ዕላል መሪርን ጥዑምን ትዝታታት ገድሊ ፈልፊሉ ስውኣት እናዘከሩ ንምፍላይን ናፍቖትን ኣዕሊሎምሉ ኣብታ ምስ ገድሊ

0: ጥቡቕ ርክብ ዝነበራ ካብ 1981 ግዜ ገድሊ ኣትሒዛ ናይ ስፖርትን ትምህርትን ዕድል ዝረኸበትን ብዙሓት ንሃገር ዘፀውዑ ስፖርተኛታት፣ ዶኳትር፣ ፓይሎታት፣ መምህራን ዘፍረየትን ንእዞባ ኣስማጥ ናይ ሓጐስን ምድፍናቕን ሃዋህ ሰፈና ብመንእስያት ዝወቀበት ጕጅለ ባህሊ ቅሕቲ ዕምባባ ንእዞባ ኣስማጥ ድማ ንገድሊ ዘዘኻኽርን ውርሻ ንእስ ወለዶ ዘንጸባርቕን ግሩም ዜማታት፣ ግጥምታት፣ መዛሙር፣ ድራማታትን ብምቕራብ ተቐበለቶም።
1: ቀይሕቲ ዕምባባ ንእዞባ ኣስማጥ ክንከፍቶ ኢና እንዳኣትለየና በራብኛ መዝሙር ፍርቃት ቀይሕ ዕምባባ መደርያት ኣስማጥ እግነፍትሕውቱ

0: ተጋደልቲ ክፍለት ሰራዊት 96 ነበር። ነታ ጉጅለ ባህሊ ንምትብባዕ 10,000 ናዕፋ ክፉዩ ከለዉ ንዕብየት ስፖርት ንኡዞባ ኣስማጥ ዘለዎም ሰናይ ባህግን ትምኒትን ንምግላጽ ናውት ስፖርት ከም ህያብ ኣበርኪቶም። ብዘይካዚ እቲ ክፍለ ሰራዊት ኣቐዲሙ ኣብቲ ንኡዞባ ዝሰርሖ ሜዳታት ቮሊቦል ሰኪዐትን ኣብቲ ዓለት ክምራቕ በቒዑ።
1: እዚ ንሪኦ ዘለና ሜዳ ብሓልዮት ማሕበር ምትሕጋዝ ክፍለ ሰራዊት 96 ነዚ ዞባ እዚ ክፍለ ሰራዊት 96 ልዕሊ 5-6 ዓመታት ኣብዚ ግንባር ሓልሓል ተባሂሉ ዝፍለጥ ቦታ ዝዓረደሉን ብዙሓት ምሩፃት ብፆቱ ዝኸፈለሉን ህዝብና ድማ ሓፋሽ ህዝቢ ሃውሽ ኣስማጥ ብሓፈሻ ዝኸባቢ ብምሉኡ ከዓ ኣብ ጎኒ ሰውርኡ ኣብ ጎኒ ደቁ ኣብ ጎኒ ብፆቱ ኮይኑ ክሳብ ሂወቱ ምኽፋል ዝሓትት ኣብቲ ውዑይን ፅንኩሩን ኩነታት እጃሙ ዘበርከተሉ ስለ ዝኾነ የውሃና እንኳዕ ናብዚ ኣብቃዓና ኣብቃዓኩም በሉለይ ብድሙቕ ጣቕዒት ንህዝብና ንሓርበኛ ህዝቢ ዝኸባቢ ድሙቕ ጣቕዒት።
0: ብስም ስዋኣት ድማ ፈልሲ ኣገራብ ተተኺሉ
2: ለኢት በደ ዘክራት ናዮምታ ክብ ስሜቶም ትተከል ሰበተለት እስከ ጣቂት ኒደግሮ
1: የቐኒልና ስፖርትና ብዝወዲና ኣለና የቐኒልና ርሑስ ግበሮ ተምሃሮ ቦርዲን ባዕሎም የብልይዎ ሓንቲ ሓበሬታ ግን እንታይ ኣላ ዝብዚ ቅድሜና ትርእይዎ ዘለኹም ንብረት ብኮሚሽን ባህልን ስፖርትን ከምኡውን ሚኒስትሪ ምክልኻል ጎስጓስን ሓበሬታን ዝተወፈየ እዩ። ድሮ ከዓ ዝምልከቶ ኣካል ነኒ ዝምልከቶም ዓዲልዎ እዩ ግን ድሙቕ ጣቂ

መደብና ገና ቐጻሊ እዩ ዘሎ። ዝኸበርኩም ተዓዘብትና ስንክልና ኣካላት ክስገር ዘለዎ ጉዳይ እዩ ንዓና ይብሉ ኣለዉ ስንኩላን መንእስያት 39 ዙርያ ሃገራዊ ኣገልግሎት ሳዋ። ነዚ ዝምልከት ዝተዳለወ ሓደ ትዕዝቶ ይክህልወና ደጊምና ምክትታልኩም ክትቅፅሉ ብኽብሪ ንዕድም።

0: ትምህርቲ፣ ሞያ፣ ቴክኖሎጂ፣ ስራሕን መሃዝነትን ሰኒቖም ንገዛእ ነብሶም ካብ ምዃን ሓሊፎም ኣብ ምህናፅ ብልፂ ሃገር ግድኦም ዝገብሩ ኮተቴን መንእስያትን ብመደበር ሳዋቢሎም እዮም ዝሓልፉ። እዛ ሃገራዊ ሕላገት እተንብር ዓባይ ቤት ትምህርቲ ካብ 6 ዞባታትን 9 ብሔራትን ዝነቐሉ ደቂ ኣንስትዮን ደቂ ተባዕትዮን እተሓቁፍን ኣብ ማኣዲ ትምህርቲ እተሳትፍን መዲና ሳዋ ብተፈጥሮ ብሓደጋ ብኹናትን ብሕማምን ዝኣመሰሉ ክስተታት ናይ ኣካል ወይ ናይ ኣእምሮ ስንክልና ዘለዎም ዜጋታት ብምቕባል ፍልጠት ኣቕሲማ ከም ኩሉ ሰብ ኣብ ዕማም ንኽሳተፉ ትሕግዝ።
1: ስንክልና እዩ ምሳ እዩ ተወሊዱ ቆልዕሎ ክፍለጥ ስለ ዘይከኣለ እ ብዛዕባ ክተፈለጦ ማለት እዩ ብዛዕባ ክፍለጥ ከሎ ብሰንኩ ከዓ ኣብ ትምህርቲ ዓለም ቅርብ ዛሕቲ ኢለ ጀሚሮ ማለት እዩ ካብ ዓዲ ዓደብዕር ንማዕረባ ኸድካ ስለዝነበረት ትምህርቲ ድሒሩ ግን ምስ ዓባየ ክምሃር ተገዲደ ምስ ዓባየ ክሳብ ራብዓይ ክፍሊ ተማሂረ ብድሕሩ ከዓ ካብ 5 ሻርሻይን ኣብ ትሕቲ ገዳም ኮይነ ተማሂረ ካብ 7 ኔኖ ከዓ ነበይነይ ማለት እዩ እስካብ ብሎኮይና ኣብ ሰገነት እንዳተቐመጡ ክሳብ 11 ዝወድአ ማለት እዩ
2: እ ናይ ዓይንን ናይ ነርቪ ፀገማት ኣለኒ ናይ ዓንዱ ሕቆ ገለ ማለት እዩ ካልእ ውሽጣዊ ፀገም እዩ
3: ሓደጋ እዩ እቲ ሓደጋ ካ ጎልፀ እንተኮይኑ ከ ወዲ ቅድሚ 9 ዓመት 10 ዓመት ይኸውን ወዲ 15 ዓመት ገለ ከለኹ እዩ ድሃ ምስተሃረምኩ ገዲፈየ እንዲ ነይረ ቅርብ ተመዛቢሉ ነረ ብከምኡ ሕጂ ገዲፈየ ገለ መለ ነረ ትምህርቲ ማለት እዩ ሽዑ ድሓን ምስ ኮንኩ ከ ቀፂለ ማለት እዩ ክትኣትለካ ገለ ኢሎም ሽዑ ምስ ቀፀልኩ ድሓን ቀፂለ ስጋ ሕጂ ከዓ ድሓን ኣለኹ ማለት እዩ

0: ኣብዛ ቤት ትምህርቲ ስንክልና ከም ክስገር ዘለዎ ብድሆ ዳኣ እምበር ካብ ትምህርቲ ይኹን ካልኦት ንጥፈታት ዝግልል ጸገም ተገይሩ ኣይውሰድን። እቶም ዝተፈላለየ ስንክልና ዘለዎም ተምሃሮ ኩነታቶም ብዘየገድስ ሙሉእ ሰብ ምዃኖም ይኣምኑ። ስለዚ ድማ ህይወቶም ከም ኩላቶም ተምሃሮ ብንቡር መንገዲ ዝመርሑ መንእሰያት እልቢ የብሎምን።
1: ኣብ መንጎ ጥዕያ ክምብር ኣሎ ምክንያቱስ ወር ኣነ ጥራይ ከማን ዘለኹ ቅርብ ክሳይ ኣለኒ ዝበሃል ስንክልና ኣለኒ ዝበሃል ግን ከም ስንክልና ስለዚ ኣምሩ ኣሎ ከዓ ኣይ ክሳይ ይገብርኒ ኣብ መንጎ ሕሙማት ኣለኹ ይብልኒ መንጎ ስንክልና ኣለኹ ከዓ ይብልኒ ማለት እዩ። ሞራል ካህባካ የኒ ሎ ዋላ ስንሽ ነገር ኣልዒልካ ንምንታይ ገለ ይብላካ ቋቋካ ገለ ክገብር ኮ ገብር ነረ ህወተይ መርሕ ነረ ገለ ምቸት ብ ናይ ሰምዓካ ኒ ኣምናኻ ኒኒ

0: ሕዚስ እቲ ሞራል ዝበሃሉ ኣሪኻስ ስንክልና መጀመርያዊ እምሮ ምኳኑ ምሽተኣምን ግን ከዓ ስንክልና እምሮ ዘለዎ ከማ የለን ከማ ናብቲ ሓይለ ይክብል ደፍር ማለት እዩ
1: ሳዋ ክመፅእ ከለኹ ብዕላማ ይመፀ ሓደ መጀመርያ እታ ርእሰ ምርኮሳ ትበሃል ቃል ካብ ንእስነትና ካብ ቁልዕነትና ኣብ ዝተፈላለየ ትምህርቲ ይኹን ዓበይቲ ሰባት እናሰማዕና ዝኣበና ብኣካል መፅ ንኸተግብራ ማለት እዩ ካልኣይ ነገር ብትምህርተይ ዓወት ሒዘ ንክምለስ ማክሲማም ተኽኢለ ኤ ፕላስ ወይ ፎር ከምፅእ እንድሕር ከምኡ ኮይኑ ከዓ ካብቲ ዲግሪ ዝበሃል ከይወረድኩ ነታ ከተቴላ ዘዕበየና ደ ወላዲተይ መንግስተይን ህዝበይን ንክገልግል እዩ ትዕላማ ማለት እዩ ካልእ መዳይ ድማ እቲ ካልእ ንቕሓተ የ ፖለቲካዊ ይኹን ማሕበራዊ ሂወት ባህላዊ ምስቶም ካልኦት ኤርትራውያን ዜጋታት ሌላ ብምጥራይ ፍቕሪ ብምጥራይ ክሳዕ ስድራ ቤታዊ መልክዕ ዝኸይድ ዝምድና ኣጠየ ንክወፅእ ከምኡውን ቋንቋታት ሃገረይ ተላለዮም ንክወፅእ ኣብ ሰባ የ መፅ እቲ ዕላማ ክመፅእ ከለዎስ ነዚአን ዕላማታት ዚአን ሒዘአን መፅ ማለት እዩ
2: ቀዳማይ ነገር ንዓይ ንኣብነት ጌርኩም ክትብሉን ትኽእሉ ኢኹም ሰብ ኣሎ ሓደ እግሪ ዘይኮነ ክልተ እግሪ ከማን ዝተቆረፀ ሰብ ይመፅ ኣሎ ሰዋ ብዓብዩ ከማን ንሕና እጋርና ዘይኮነ ዓይኒ ስውር ከማን ይመፅ ኣሎ ፋጥና ሕጂ ዓይኒ ስውርት እያ ግና ንዓይነት ስውርተ ኢላ ኮፍ ኣይበለትን መፅያ መፅያ ኣብዝኻ ምስ ኣሃድዋ ምስ ኩሉ ምሉኣ ትብላለ ትጎይላ ትምለስ ኣለ
3: ናብዚ ክመፅእ ከለኹ ግድን ሲ ኣሕዋተይ ዝበፅሕዎ ክበፅሕ ኣለኒ ጉበኡ ክገብር ኣለኒ ካብ ገዛ ተበጊሰ ካብዚ ከዓ ልክዕ እቲ ዕላማ ዝሓስክዎስ ንዑ ንክሰጉሮ ኢለ ማ ግድን ጉበኡ ክገብር ኣለኒ ስለዝበልኩ ከ ንሰባ ማ ስጋብያ ሰዓት እዚኣ ከዓ ኣብ ሰባ ማራ ፅቡቀ ዘለኹን ሓንቲ ሓመቃሪኹም ማለት እዩ ብዙሕ ሰብያ ተላለየካ ብዙሕ ብሄራት ተላለየካ ምስ ሕዋትካ ተተሓቃቀፈካ ከምቲ ትሰምዖ ብሰብ ትሰምዖስ ከምዚ መሪር ገለ ኢሎም እዮም ትነግሩካ ብሓፂሩ ንስኻ ምስ መፅካ ክትሪኦ ከለካ ከዓ መራ ጥዕምትን ኣዝያ ንምቅርትን ጥዕምትን እያ ዘይትድገም ሓንቲ እያ ብዙሕ ኢካ ትክስብ ኣብዚ ማለት እዩ
0: ፈፂሙ ኣይ ዕንቅፍን እዩ ዓንቃፍስ ኣይኮነን ትርስዖ ኢኻ ከማን ምስቲ ንሶም ዝሕግዙካ ክትመሃር ገለ መለ ፀገም ኣለኒ ከማን ኢልካ ይትሓስብኒ ኢኻ ሰዋ ኣነ ብጣዕሚ ሕማቅ ቅፂኦም ስኢሎም ነይሮም ኣብ ርእሰይ ከምዘይ ተፀበኽዎ በቃ ኩሉ ሰብ ሕውስ ብዝተፈላለየ ትላለ ማራየ ኣድኒቀዮ ደይ ፅቡቕ
4: እቲ ስንኩል ዝበሃል ውሁብ ኣካላዊ ይኹን ኣእምራዊ ጉድለት ዘለዎ እሞ ንስንኩሉ ንኡ ክንዲእን ብኣካቢሉ ብምርኣይ ዕጭ ሓንፎፍ ኩኢሉ ዝኹርመ ወይ ድማ ጥዑይ ኣካልን ኣእምሮን እናሃለዎ ካብ ኣፍራይነት በኸይሩ ዝነብር ሰብ እዩ ከምዚ ዓይነት ስነ ሓሳብ ግን ኣብ ቤት ትምህርቲ ሳዋ ቦታ የብሉን መንግስቲ ኤርትራ ስንኩል ሰብ ካብ ማኣዲ ትምህርቲ እንተተገሊሉ ንመጻኢኡ ይኹን ንመጻኢ ሃገሩ ክጽዕኖ ዝኽእል ጾር ብምግንዛብ ንቕዓት ሕብረተሰብ ይኹን ስንኩላን ንኽልዕል ኣቐዲሙ ክሰርሐሉ ጸኒሑ እዩ ውፅኢቱ ከዓ ሎሚ ብሞያ ይኹን ብትምህርቲ ንገዛእ ነፍሶም ኮይኖም ካብኡ ሓሊፉ ድማ ኣብ ዝተፈላለየ ጽላታት ከም ሙሉእ ሰብ ኮይኖም ንሃገር ዘገልግሉ ዘለዉ ስንኩላን መንእስያት ምዕዛብ ንቡር ኮይኑኣሎ
1: እንታይ እዩ ኣብ ገዛኻ ተኮንካ ከምቲ ዝጥዕመካ ጌርካ ነፍስኻ ክስታይ ትገብራ ኣብዚ ግን ንኩሉ ነቲ ኣሎ ዝበሃል ኣሽሓት ኤርትራዊ መንእሰይ ናብ ሓደ መስመር ዘምፅእ ሕጊ ኣሎ በቲ ሕጊ ኢኻ ክትከይድ ትደሊ ሕጂ እቲ ሕጊ ስለ ዝቕኢለካ በቲ ሕጊ ክትከይድ ክትብልካ ሓደሓደ ግዜ ናይ ጥዕናካ ቁር ዝሃሰይካ ነገራት እያ ጅቡርትዑ ፀሓይ ኣብ ዘለሉ ግዜ ረቂቕ ጫማ ተኸዲነ ክኸይድ ኣይክእልኒ ምስ ዘለኒ ፀገም ማለት እዩ ቀጥቀጥ ምባል ነብሰይ ረሃ ፅጀበ ምባል ንገብረለ እዩ ግን ዳሓን እዮም ከዓ ጥዑማት ኣባላት ጥዑማት መምሃራን ኣለይቲ ኣለዉና ፀገምካ ኣብ ትነግሮም ግዜ ይርድኡካ ማለት እዩ
0: ኣብ መጀመርያ ቆልዕ ስለትኮን ካብ ሓንቲ ክሳይ የብልካ ናብ ናይ ስንክልና ረዳዳ እንዳዕቦ ክኸይድ ከለኹ ግን ወላ ምሻ ኣሎ ኣብ ዝተፈላለየ ንጥፈታት ትነጥፍ ነይረ ግን ክዝጎድፎ ምሽ ሓስብ ኣነስ ወኪል ናይ መን ናይቶም ብድሕሮ እዩ ዘለዉ ኣነ ኣብ ነፍሰይ ስለ ዘሎ ትስንክልና ንዓይ ይርዳኣኒ እንታይ ዓይነት ትሰብ ኣረዳዳ ኣለዎ እንታይ ዓይነት ቃንዛ ይስምዖ ማለት እዩ እንድሕር ኣነ ብገለ ደረጃ ትምህርተይ ዓብየ ኣብ ላዕለ ደረጃ በፂሐ ግን ቃንዞም ነቲዮም ብድሕሮ እዩ ዘለዉ ስንክላን ኣነ ጥራይ ክርድኦ ዝኽእል ነዛ ትብል ሓሳብ ሚኒስትር ትምህርቲ ናይ ንዞባ ሰገነይቲ ኣብ ርእሰዮም ዝሃበኒ ብድሕሮ ደቂሰ ይፈለጥኒ ኣብቲ ትምህርተይ ብጣዕሚ እየ ዝሰርሕ ካብ ቀዳማይ ክሳብ ሳብሳይ ዘሎ ተርታቶ ዘይኮይና ብድሕሪ ወፅ ይፈልጥኒ ማለት እዩ
1: ቀዳማይ ትምህረካ ነገር ተልዩ ሰባ ዘይከኣል ነገር ከምዘየለ ትምህረካ እያ ብዙሕ ነገር ኢካብዚ ትርኢ ማለት ንኣብነት ገሌና ተምሃሮ ኣለና ብዘይ መሳርሒ ቴክኖሎጂ ዝፅናዕ ኮይኑ ዘይስማዕና ዝነበረ ተምሃሮ ሳዋ መፂኻ ንዝተፈላለየ ሕማቕ ሳዕቤናት ንምውጋድ ሞባይል እጉድ እዩ እጂ ስኻ ብዘይ ሞባይል ብዘይ ዝኾነ ነገር ኣብ ርእስኻ ተመርኪስካ ኣፅኒዒኻ ክትወፅእ ከም ትኽእል እያ ሳዋ ትምህረካ ጥራሕ ብትምህርታዊ ዘይኮኖ ብህሉ
0: ኣነ ካብዚ ምስ ወፃእኹ መጀመርታ ክኾነ ዝሕግዘኒ ባለሲ ብዛዕባ ናይ ሳዋስ ኣስፊሐ ክገልፅ እንዛን ከዓ ክኾነ ዝደሊ ከዓ ምኽሪ ገለ ክፈቱ መዓት እንድ ካብን ስለር ክውድ እየ ዝደሊ ወኪልናቶም ስለዝኾን ንነፍሰይስ ሎ ካልእ ነገር ሓሲቡ ክመፅእ ክእል እዩ ሰብ ግን ኣነ ኣብዚ ማትሬ ካምፅ ብሳይኮሎጂ ወዲ እየ ፀግዕናቶም ክኸውን ድሌ ስለ ዘለኒ መፅ ክመፅእ ከለኹ ብምርጫ እየ መፅ ዕላማይ በዝ ወዲየ ወኪልናቶም ክኸውን ፀግዕናቶም ክኸውን ጠብቃ ሎ ድምፅናቶም ክኸውን እዩ ዕላማ እዩ ማለት እዩ
1: እቲ ዝኸበረ ክኸውን ኢለ ዝሓሲብ እየ ዝነበርኩ ሓደ መጀመርያ ከቢድ እኳ ተኾነ ካብ ወላዲኻን ፍላይ ከቢድ ኢለ ሓሲብ እየ ግን ቁርብ ትሎም ዶ ኢኻ ሓንጎልካ እንተ ዳ ኣሚንካዮ ይከኣል እዩ ዘይከኣል ነገር የለን ብዓብኡ ናህና ኣብነት ኣርኣያን ዝኾኑ ተጋደልተ ያታትና ኣለዎ ዘይከኣል ነገር ክኢሎም ፀይሮም እዮም ና ፅነት ኣምፅኦምና ስለዚ እሶም እኳ ክርተት ኢሎም ነዚ ዘምፅዎ ዝኩሉ ወተሃደር እኳ ነዚ ኩሉ ዘይከኣል ነገር ክኢሉ ሓይልታት ምክልኻል ሃገራ ደዋ ኣቢልዋ ፅንዒዋ ዝኸይ ዘሎስ ንሕና እውን ዘይንክእሎ ነገር የለን ማለት እዩ

0: ኣብ በበይኑ ዓውድታት ልዑል ፍልጠት ክእለትን ተመክሮን ክንድልብ ዕላማና ዝብሉ እዞም ስንኩላን ተምሃሮ ኣካዳሚ ነቲ ዘለዎም ፍሉይነት ከም ዓጋቲ ክስተት ከይወሰዱ ብሉፃት ኮይኖም ንኽወፁ ዝከኣሎም ክፅዕሩ ይረኣዩ። ነቶም ኣብ ጎኖም ብምዃን ልዑል ምሕብሓብን ሞራላዊ ደገፍን ዝገብርሎም መምሃራን መማህርቶምን ኣባላትን ከዓ ልባዊ ምስጋኖኦም ይገልፁ።
1: ዓለምትኻ መራኦም ክስታዮም መራኦም ተረርቲ ገሌኦም ዝበሃሉ ንዓይ ግን ገሌ ዓይነት እዮም ፀኒሖም ንልዕ ኣነ በቃ ብቀደሙን ብከምኡ የ ሓሊፈ ከምኦም ዓበይቲ ስለ ዝዕበዩ ንማራየ ፈትዮም ዓለምቲ ኣነ ንድዒ ፅቡቅ እዮም ፀኒሖም።
2: ኣብዚ ምስ መፃኹ ግን ወላትዮም ኣብ ዝፀንሑ ካብ ዝላዕለ ክሳብ ዝተሓተ ጀሚሮም ብጣዕሚ ፅቡቅ ተቐቢሎምኒ ሞራል ይህቡካ እንጀሎ ክበፅሖ ከምዝኽእልስ የጣም ንሕጅኖ ጀ ወላ ክመፅክልስ ከምዚ ክፍታታት ትገብር ከምስ ካልእ እንተ ክትገብሪ ከምዝበሉ ክዛረብ ትኽእል እንተ ክንስኪ ገለኢልኒ ካልእ ክገብር ከምዝኽእል ኣብዚ ምስ መፃኹ ተረድ ስክፍታታተይን ፍርሕታተይ መጀመርያ ፀገመይ ከመይ ገይረ በልፀሎም እዩ እንጀሎ ማራ ተሰኪፈ ነይሩ ንስም ግን ባዕሎም ሓሊፎም ፅኑሕ ግን ፋይላትካ ድዮም ዝገንፅሉ እንታይ ኣይፈለጥኒ ቅድመይ ሓሊፎም ፅኒሐ ምስ ክርድኦ ኣይዛረቦም እዩ ከማ ፀገማተይስ ባዕሎም እዮም ዝርድዎ ሕጂ ንሳዋ በቲ ቀሪፀያ ዝፀናሐ ኮ ናብዚ ፀንሐትኒ ንዓይ በበይኒ
1: ንሕና ደኣ ፅቡቅ ኢና ነፅንዕ ምስ ኣንዲስካስ ገለ ዓይነት ኢና ንገብር በቃ ትምህርቲ ከዓ ፅቡቅ እዩ ምስ መምሃራን ከዓ ምስአን ኣገዳሲት ነጥቢኣ ድበልኩዋ ክፅሕፋ ተዘይተገዲደ ዳርጋ ብኦራል ኢና ንረዳዳ ብኦራል ሓታኒ ኣነ ምልሰለን ያ ሓተን ዘይተረዳኣትን ነጥቢ ንመላስ በቃ ብጣዕሚ ፅቡቅ ዲስካስ
3: እዮም ምሳና ዘለዎካ ኣዝኦም ፈቃራት እዮም ምክንያቱ ነዚኣ ጃሎን ማይ ከማ ክልታ ልዕላ ይፅበ ይኮነ እዮም እሶም ባዕሎም እዮም ዘቐብሉካ ኩሉ ነገር ማለት እዩ ማርያም ዝተሓላለዩ ገለመለ ወላ ኣብ ትምህርቲ እውን ኮፍ ኢልካ ኣለካ ተረብሪብካ ትምህር በዕሉ ይሓፈት ዝበካ ብዙሕ ሲዕ ፅቕጠት የብልካ ኮፍ ተትብል ተደሊካ ክቀፈል እዩ ዝበካ ማለት እዩ ብዙሕ ፀቕጠ የብልና ፅቡቅ ኢና ከዘለና
4: ዝበልክዎ ዳርጋ ገሊኡስ ጀሚረ ድሮ ክብል ዘሎ ማለት እዩ ከም በዓል ናራ ኩናማ ሕጂ ኣብ ዞባ ናብ ሰሜናዊ ቂሕ ባሕሪ ዓፋር ሳሆ ትግራይ ገሌ እዮም ዘሎ ኣብዚ ምስ መፅኻ ደቂ ጋሽ ፓርካ መፅካ ቋንቋኦም ትላመድ ቢዳቤት ገለ ኩሉ ኣሎ ሕጂ ሲን ኣሎ ማለት እዩ ክሳዕ ሓሙሽተ ገለ ቋንቋ ክእል እየ ሕጂ ንዐአን ከም ቋንቋ ይሓስበኒ ከም ሓንቲ ቋንቋ ዝርአየኒ ተኽኢለስ ካልእ ቋንቋ ክውስኽ ኣለኒ እዩ ምክንያቱ ብዙሕ ቋንቋ ምፍላጥ ብዙሕ ነገር ከም ትፈልጥ ብዙሕ ሰብ ከም ትኸስብ እዩ ዝገብረካ መንፅር ብዙሕ ነገር ምፍላጥካ ከዓ ዓይንኻ እውን ኣንቂሕካ ኣለካ ማለት እዩ
2: መጀመርያ ብዞን መፅእ ከለኹስ 37 ዙርያ ተቐቢለናኒ 37 ዙርያ ቅበላካ ከለ ካብአን መጀመርያ ትሪአ ምትሕላ ገለ ንብረትካ ትበሃል ከማንስ ኣይ ምሽ ኣንስ ንኩሉ ሰብ ንብረት ከማ ናይ ሰኩምኦን እየኒ ባዕለን ተሰኪሙን ሞራለን እዳገበራ ገለየን ዘእተዋካ

0: ሰብ ከም ዘለካ ይርዳእካ ኩሉ ኣብ ኤርትራ ዘሎ ሰብካ ምዃኑ ይርዳእካ። ስለዚ ሞራሎም ሓልቶም ኩሉ ክትረኦ ከለኹ ነቲዮም ንዓይ ኣብ ጎድኒ ይኮኖም ዝድግፉኒ ካብ መስርዐይ ጀሚርካ ማለት ሓይለይ ገለ ኢልካ ኣባለይ ገለ ብጣዕሚ ፅቡቕ ከምዚ ኣነ እንድሕር ዳኣ ዝገብሩለይ ኣለዉ ኮይኖም ገለ ነገር ኣብ ሂወተይ ተዓዊተስ ገለ ነገር ክርእዮም ኣለኒ።
1: ኣባላት መዲና ሳዋ እውን እዚኣቶም ሙሉኣት ሰባት እዮም። ንዓና ሓንቲ መዓልቲ እውን ትኹን ሸጊሮም ናይፈልጡን ክብሉ ኣድናቆቶም ይገልፁ።
2: ፅቡቕ እቶም ዝተፈላለየ ፀገማት ዘለዎም ባህርያዊ ስንክልና ይኹን ሰብ ዝሰርሖ ይኹን ንሶም ከሉ ዝተፈላለየ ሽግራ ዘለዎም ዋላ ከም ዝበልክዮ ውላድ ገዲፈን ዝመፃ ኣዴታት ኣለዋ ኣብዚ መዓስከር ክመሃሩ ከለዉ ብጣዕሚ ኢኻ ክነ ክንተገብረሎም ብፍላይ ቶም ስንኩላን ኣልያ ዝግበረሎም በቶም ደቂ መስራዕን ደቂ ሓይሎም ደቂ ጋንቶኦም ብጣዕሚ ኣልያ ዝግበረሎም ኣዝዮም ሞራል ዘለዎም ናይ ዓይነ ስውራን ይኹን ናይ ስንኩላን ይኹን ካልእ ካልእ ፅሙማን ኣለዉ ዓይነ ስውራን ኣለዉ ስንኩላን ኣለዉ ዝተፈላለየ ናይ ኢድ ናይ እግሪ ናይ ካልእ ካልእ ወላ ናይ ብዊንቸር ዝኸዱ ከይተረፈ ኣለዉ እዚኦም ኣብዚ መዓስከር ብጣዕሚ እቲ ኣልያ ግበረሎም እዩ። ተኣልያ ካብቲ ናይቲ መዓስከር ንላዕሊ እቶም ደቂ መስርዖም ደቂ ሓይሎም ከልክዕ ከምዛ ምስኦም ዘለዉ እዮም ሒዞሞም ናብ ቤት ትምህርቲ ኸዱ ሒዞሞም ይምለሱ የሳልይዎም ሓገዝ ዝገብርሎም ዝሓፅብሎም ዝተፈለየ ሽቃቅ ማይ የብፅሑሎም ዝተፈለየ ነገር ሓገዝ እናተገብረሎም እቶም ስንኩላን ከዓ ብጣዕሚ ገሊኦም ብፍላይ ካብ ኣሃዱ ቀንዲ ከይተረፉ ዝውድእዎ ኣለዎ ማለት እዩ።
3: ስንኩላን ዝመፁ ኣለዉ ሕጂ ብዓብዪ ስንኩላን ጥራሕ ኣይኮነን ንኣብነት ኣሕዋት ኣለዉና መናቱ ዝመፁ ኣለዉ እንደገና ሰለስተ መናቱ ክልተ መናቱ ዝመፁ ኣለዉ ሕጂ ከም መጀመርታ ኢና ንምድብ ንሕና ክምድብ ኮልና ድሕሪ ክልተ ኣሕዋት ኮይነን ኣብ ሓንቲ ገዛ እዮም ዝኾነ ስለምንታይ ከምቲ ገዛ ዝነበራ ካልእ ነፈቆት ካልእ ነገር ሳይ ክይገብር ማለት እዚኦም እቶም መናቱ ንርእሶም ሳዮም ካልእ ከዓ ድእለዩ ሰባት ኣለዉ
2: እወ ሕጂ ኣብዘላ ሓንቲ ምሳና ኣብዚ እዋን እዚ ቆራፂ እግራ ቆራፂ ኮይና ብምርኩስ እያ ትኸይድ ብክልተ ምርኩስ እያ ትኸይድ እተን ካልኦት ሕጂ እተን ስንኩላን ዝበሃላ በይነን ተጠሪፈን ክኸደ ከም ዘሎ ንሕና ፋሓፋሕ ከይብል ሰብ ተጠሪፉ ከይድ ከም ዘሎ እዩ መምርሒና ስለዚ ካብ ክልተ ሰብ ንላዕሊ ትኾንካ ዝመዓስከር ብሕጊ ተሰሪዒካ ክድ እዩ ዝብለካ ጎኑጎኑ ኮንካ እዩ ትኸይድኒካ ተሰሪዒካ ክድ እዩ ዝብለካ ሕጂ ተሰሪዐን ክኸደ ከሎ እዛ ተምሃሪ እዚኣ ግን ካብአን ካይተረፈት ካብተን ሓይሊ ካይተረፈት ብክልተ ምርኩሳ ማዕርአን ቤት ትምህርቲ በፂሓ ትምለስ ወላ ናብ ዝኾነ ስራሕ ከበፍራ ከሎ ካብ እግረን ኣይተረፍን እየ ኣብቲ ምስጓም ይኹን ካልእ ካልእ ምስቶም ጥዑያት ክልተ እገር ዘሎ ካብአን ካይተረፈት ትብድሆላ ማለት እዩ ጥቁ ተምፅ ትምፅእ ቀስሊ ካብቲ ናይ ማትሪክ ክረአዩ ክሳብ ሕጂ ግን ከምኡ ኢላ ከም ዘላ ዋላ ዓይነ ስውራን ኣለ ከም ተመሃሳሊ መሪሐነአን ተን ተምሃሮ መሪሐነአን ይኸዳ ሒዘነአን ከዓ ይምለሳ
4: ኣወ ስዒዳ ሓንቲ ካብተን ቅድመ ምድለዋት ገይራ ዝመፀት እያ ምክንያቱ ኣብዚ ገሊኡ እንታይ ብመዘና እንታይ ብወለዲ ናይ ሕክምና ወረቐት ሒዝካ ብዛዕባ ናይ ሕምማት ናይ ሕማም ምክንያት ሒዝካ መፂኻ ብዙሕ ፀገማት ኣጋጥመና እዩ ውሕዳት እዮ ማለት ንኩሉ ዝፀልዎ ኣይኮነን ገሊኦም ከዓኒ ርኢ ፀገም ናሃለዎም ምስ ኩሉ ብድሆታቶም ዘይፍለይ ሰባት ኣለዉ ምክንያቱ ተዳልዮም እዮም ድመፁ ኣለዉ ርኢ ድኾን ናይ ስንክልና ፀገም ኣለዋ እዚ እናሃለዋ ከለዋ ግን ሓንቲ ካብተን ኣብነታዊት ናይዛ ብርጌድ ናሃና ማለት ናይ ካልኣይ ብርጌድ ካልኣይ ብርጌድ ብማዕደሲ ብስዒድ እያ ትፍለጥ ናታ ኣሃዱ መሪሓት እያ ትኸድ ካብቲ ጅምር ክሳብ ሕጂ ከዓኒ ቅድሚ ኣሃዱ ዳኣ እምበር ድሕሪ ኣሃዱ ተሰሪዐ ኣይትፈለጥን እያ እዚ ጥራይ ከይኮነ ኣብቲ ናይ ክልተ ሰሙን ዝነበረት ናይ መቕላት ተዓሊም ከይተረፈት ከማን ትረፍ እናተባሃለት እዚ ክፅባሕ ንጎቦር ጅኺ ፀሓይ ንፋስን ከይትህረሚ ምክንያቱ ረሓቁ ኣለዎት ናይ ተዓሊም ቦታ ካብኡ እንኳን ከይተረፈት እያ ወዲኣቶ ኣነይ ክሳብ ዘለኹ መፂ ኣለኹ ምክንያቱ እንታይ ርድኢት ኣለዋ ሓቂ እያ ስንክልናስ ናይ ሓንጎል ስንክልና ዝኸፍአ ናይ ሓንጎል ስንክልና ተለካ ወዲእካ ኣለኽ ማለት እዩ ስለዚ ናይ ሓንኮል ስንክልና የብልና ከምኡ ስለ ዝኾነ ነፍሳ ስለ ዘእምነት እየ ከዓኒ ምርኩሳ ጌራ ካብ ሰባ ከይተፈለየ ትኸይ ዘለ ኣብቲ ናይ ተዓሊም ግዜ ከማን ከይተረፈት እቲ ክሰርሑ ዝግበኣኒ ኣነ ክሰርሐ እቲ ክሰርሑ ዘይግበኣኒካ ብኸመይ ኣገባብ ስራሕ እንታይ ዓይነት ትእዛዝ ዝወሃብ ብኣካል ኮፍ ኢሉ ክካተ የላ እታ ናይ ክልተ ስሙር ዲኣታ ሕጂካ እዛ ናይ ኣካዳሚ ትምህርቲ ንኻፈተረ ይኹን ንቤት ትምህርቲ ንመኻድ ምምፃን ክሳብ ሕጂ ካብቲ ሓይሊ ወይ ነታ ኣሃዱ መሪሕነታ ብርጌድ ብቅድሚ ዳኣ እምበር ብድሕሪት ተሰሪዐ ኣይትፈልጥን እያ
3: ካልእ ብዛዕባ ናይ ስንኩላን ክንዛረብ ኮልና ሕና እዚኦም ከም ስንኩላን ኣይፈልጦም ና ማለት እዩ ሓቂ ክንዛረብ ኣዝዮም ንፉዓት ኣዝዮም በላሕቲ ሓንጎሎም ከን ዝመልእ ሰባት እዮም ዝመፁና ኩሉ ነገር ብጣዕሚ እዚኦም ሕጂ እንታይ ኢና ንዛርብ ዘለና እታ ሰረት ኣበየ ከም ዘላ ኣብታ ቤት ትምህርትታት ማለት እየ ካብታ ቤት ትምህርቲ እዚኦም ሰባት እዚኦም ካብ ዝምፃ መፂኦም ጠቕላላ ከምኡ ዝበሃል ሕና ይፈልጦን ምሕና ንኣብነት ሕጂ ኣብዛ ምሳና ኣላ ብታ ካልኣ ብርጌት ኣላ እንደገና ከ ምሳና ኣላ ሓንቲ ፋጡን ብላ ዘላ እዚ ንሕና ከም ስንኩላን ኣይፈልጠና ንስኣሃድዋን እንደገና ከን

0: ሳይን እየን ዘኸዳ ኩሉ ሻ ኣብ ኩሉ ነገር ከነ ሞራለን ከነ ልዕልተን ተምሃሮ እየን ሞራለን ከመ ልዕልተን ተምሃሮ ኣጋጣሚ ሰን ዘይኮነ ብሻ ተኻሊእ ከማ ተሓመና ማለት እዩ ንሕና እዚኦም ኩሉ ንፈልጥ ኩሎም ካትዮም ስንኩላ ንሮ ኣብዛ ንፈልጥ ኣብነት ብና ዜና ስም ኳ ትፈልጥዎም ኣለኹም ኩሎም እቶም ንፈልጦም ኣገደስ እዮም ኩሉ ነገር ይኹም ከነ ኣብ መተሓጋዞም ኣብ ትምህርቶም ኣብ ሞራሎም ከኒ ላዕሊ ምዃኖም ብከምዚያ ንፈልጥ ሕና ስንኩል ሓሚሙ ርኢና ንፈልጥ ንክመን ዝሓምም ትጥዑ እዩ ከማ ዝሓምም ማለት እዩ
1: እቶም ስንኩላን ከዓ ብጣዕሚ ገሊኦም ብፍላይ ካብ ኣሃዱ ቀንዲ ከይተረፉ ዝውድእዎ ኣለዎ ማለት እዩ ዓይነ ስውራን ይኹኑ ፅሙማን ይኹኑ ስንኩላን ይኹኑ እዚኦም ብጣዕሚ ዝኣሽ ካልእ ውላድ ገዲፈን ዝመፃ ኣዴታት ኮይነን ዝመፃ ኣለዋ ዓሰርተ ክፍሊ ወዲአን ማትሪክ ክሳተፋ ዝመፃ ኣለዋ ተማሂረን ማለት እዩ እዚአን ውን ተመሃሳሊ ናይ ውላድ ናይ ፍቆት ኣዶ ቆልዓያ ትኾን ዘለዋ ቆልዑት ገዲፈን መፅአን ዘለዋ ኣብዚ ከምዚ ኢለን ክመፀ ከላ ብጣዕሚ ከቢድ እዩ ተኣሽሙ ግን ተቐቢለ ንኦሶ ዝመፃ ብዘይፀገም ይውድአ እየ ንሳቶም ዓመት ገና ኣብዛ መዓስከር ከም ሰብን ተማሂረን ነጥቢ ተምፅአን ፅቡቅ ኣያምፃን ከዓ ናብ ዝተፈላለየ ተመዲበን ካልእ ስራሕን ምክያድ የካይዳን ማለት እዩ ስለዚ እዚ እውን ክብደት ዘለዎ ውላደን ገዲፈን ዝመፃ ኣለዋ ማለት እዩ
2: ሕጂ እቲ ናይ ሕክምና ውሽጣዊ ሕማማት እንዩ ኣለው ብዙሓት ማለት እዮም ምክንያቱ ከከም ሕሞም ኣለው ንኣልዮም ውን ኣንተ ትንክፋ ቢለ ነረ ሽኮር ኣለዎ ሕጂ ካብ ብፀቶም ክፍለዩ ድ የደልዩ ምክንያቱ ምስ ኣሃዶካስ መቐረት ኣለዎ ኣብቲ ማእተት ኸውን ኣብቲ ሞራል ጌርካ ክትመፅጥ ኣብትኻ ናብ ብኸዱ ሰባት ኣለው ነትርፎም ኢና ሰብ ምርኩስ ውን ኣለው ነትርፎም ኢና ሕጂ ነዚኣ ብፍሉይ እንታይ ገሊፅ እያ ዘለኹ ሓንቲ መዓልቲ እውን ትኹን ካብቲ ሓይላ ተሪፋ ይትፈልጥንያ ኣብቲ መስርዕ ስንክልና ይረአዩ ምስ መንያ ትኸይዘላ ሕጂ እቲኣቶ ምስኩና ትዕኖኦም ሰርሕ ዝኽእል ሰርሒ ደ ሰርሒ ዝኽእል ተትርፎ ኢኻ ናይዚኣ ብፍሉይ ዝገልፆ ዘለኹ ምስ ስንክልና ኣብነታዊት ክንያትና ላ እቶም ቁሩብ ድኽም ዝብሉ ሲ ረኣይዎ እያ ዝብሎም
3: ተራ ወለዲ ኣብ ምሕብሓብ ስንኩላን ደቆም ተመላላእን ቀንድን እኳ እንተኾነ ሕብረተሰብ ሃገርና እውን ዓቕሙ ኣብ ምብርካት ተራኡ ክዕዝዝ እናፀውዑ ነዞም ብድሕሪኦም ንሳዋ ዝወርዱ ተምሃሮ መልእኽትን ለቦዋን የሕልፉ
4: ወላ ሕጂ ሳይትሓዘለይ ብናይ ስንኩላን እየ ወኪላ ክዛረበ ነጂ ክመፁስ ድፊኡ ዘይፈጥሩሎም ስድራ ኣለዎ ንሎ ኣብ ገዛ ይሓብዎም ኣብ ገዛ ይዓፅዎም ገለ ግን ክመፁ ኣለዎም ክርኢ ኣለዎም ኣብዚ ከማ ዝለዓለ ምጀሎ ወላ ክንክን ይግበረልካ ወላ መጋገባ ከማ ክንክን ይግበረልካ ናይ ብልብል ሕጂ ክመፁ ክደፍእዎም ካልእ ክርኢ ሂወስ እንድሕር ዳበቲ ሓርጎፅጎ ዘሎ ምስ ናክል ከይርአ ከ ክትዕወት ትኽእል መቐረት ሂወትካ ዝርዳእካ ስለዚ ክሰድዎም ኣለዎም እቲ ዝኾነ ነገር እምነታት ገይሩ ተሪፉ ዘሎካ ክመፅእ ኣለዎ ድሕሪ እምነታት ሲ ከወግድዎ ንስንኩላን ካ ባይታ ከም ዘለዎም ኣብዚ ብክንክን ክትሓዙ ከም ዝኽእሉ እቲዮም ወለድና ዘይፈልጡ ዘለዉ ወይ ድማ ነቲዮም ደቆም ኣቐሚጦሞም ዘለዉ ንክሰድዎም እየ ዘተባብዕ ማለት እዩ
5: ሕጂ ኩሉ ግዜ ናይ ስንክልና ናይ እምሮ እምበር ስንክልና ናይ ኣካል ኣይኮም ዝበለካ ነገር ኣጂ ኮንኩም ዘምኽእል ንዓይሪኦም ሞራሎም ኣቢሎም ይምፁ ሳዋ ኣደናያ ከም ሳዋ ከመፅዕሚ የላ ምስ ጫዓት ብሄር ምስ ኩሉ ኢካ ተላለየካ ኣብ ገዛ ኮፊልካ ወላ ሓንቲ ዝምላአ ነገር የለን ኣብዚ መፂኢኻ ግን ኩሉ ኢካ ተማልኦ ዘለካ ሕጊ ትምህርቲ ምስ ሕብረተሰብካ ምስ ኩሉ ሰብ ትላወባሉ ከማክሎም ይኽእል እንሻላ ከዓ እሱም ከዓ ናይ ሰብ ዘረባ ሰሚዖም ከምዘይትርፉ ይመፁ ናይ ኮ
6: ኣብዚ ንክመፁ ሳባ ኣዝያ ጥዕምትን ምቅርትን እያ ዘይትድገም እያ ነቲ ብወረሰብ ትሰምዖ ከይሰማዕካ ምውራእ ጥራሕ እዩ ብኣካል መፅካ ባዕልካ ንክትርእያ እምበርኣዝያ ሳባ ከምቲ ሰብ ዝብላስ ተገናኒት ኣይኮነትን ጥዕምቲ ኣብዙሕ ሰብ ተላለየካ ተተሓቃቀፈካ ኣይትድገም ኒኢካ ሓንቲ ግዜ እያ መክሰብ ናታ ከዓስ እዩ ማለት እዩ ብዓበይካ ሃገራ ግቡእካ ትፍፅም ኣለካ
7: ክብሎ ዝደለ ነገር ዘል እዩ ሓደ መጀመርያ ሳዋ ከባድ ኢሎም ከኣምኒ የብሎም ሳዋሲ እታ ንዓኻኒ ህወትካስ ከም ላማ በሊሕካ ከም ትወፅእ ትገብረካ መዲና መንእሰይ ምኳና ኣሚኖም ክመፁ ኣለዎም ድሓር ፀገም ናይ ጥዕና ክህልወካ ክእል እዩ ግን ፀገም ናይ ጥዕና ህሊካ ቅድሚ ምፍርሓኻስ መኒትኡ ዝፀንሓኒ ሰብ ክትብል ኣለካ ደቂ ሃገሮም እዮም ኣብዚኣ ክፀንሖም ስለዚ ክመፁ ከለዉ ጥዕናዊ መዳይ ይኹን ካልእ ኣድላይ ምትሕብባርን ኣድላይ ሓገዛትን ደገፍን ከም ዝግበረሎም ኣሚኖም ክመፁ ኣለዎም ይውልቂ ዘይኮነስ ንናይ ሓበራዊ ረብሓ ሃገረይስ ሳዋ ከይደስ ተመልሚለ ወፂስካ ሃንፀ ኢሎም ሓንጎሎም ኣሚኖም ክመፁ ኣለዎም እታ ግዜ የለን ኣብ ሳዋ እትበሃል ድማ ግዜ ኣሎ ከመይ ጌርካ ተወሳኒ ነገር ምሕደራ ግዜ ካ ኣብ ገዝኦም ከለዉ ተላማሚሎም ክመፁ ይላበዎም ማለት እዩ ነቶም ድሕረይና ክመፁ
8: ኣነ ዝቀረበትኒ ማለት እዩ ክሳብ ሕጂ ምሳይ ዘላ ሓንቲ ላ ካብ ቤት ትምህርትና

ሳይ ዝመፀት ቴንዝን ኢለበንዝን ዝተምሃረት ኢክላስ ማራ በቃ ማራ እየ ዘድንቃ ልዕሊ ሓፍተ ይኸማን እንዛን ነዞም ከማይ ዝመስሉ ደይ ሃስስ ቅርፂ ኣብ ርእሶም ስኢሎም ደለዉ ከዓ ንክመፁ የተባብዖም ማለት ስጥዑም ቦታ ከም ዝኾነ ስየረዶም።

ሰላም ሰላም። ኣብ ዝተፈላለየ ቦታ ብምዃን ንምክትታል ትሕዝቶና ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ኣብ ዝሓልፈ ሰሙን ኣብ ምዝዛም ትሕዝቶና ተቋፂርና ተፈላለዩና ነርና። ኣብ ልክዕ ሰዓት ብዝተፈለየ ደርፍታት ንምርኻብ እንሆ እውን ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም ውን ነቶም ቀሪብናዮም ዘለና ደርፍታት በብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ ኢና ንዕድም። ክቡራትን ክቡራንን ተኸታተልቲ መደብ ህርመት ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ገለ ክፋሉ ነዚ ቀፂሉ ዝቐርብ ክኸውን

እዚ ዝተኸታተልኩምን ካልእን እዩ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ክቡራት ተኸታተልትና ከም መኽፈቲ ቀሪብና ዘለና ደርፊ ከላለየኩም ፍርያት 225 ኢና ቀሪብና ዘለና ናይ መንእሰይ ድምፃዊት ዲና ተኽለ ብርሃን መፃእኩ እትብል ደርፋ። እዛ ደርፊ እዚኣ ብብዝሒ ተኸታተልቲ ነዛ ደርፊ እዚኣ ኣብ ትሕዝቶ መደብ ህርመት ከነቅርባ ዝብል ርእቶታት ይመፅ ብፍላይ ድማ ብደቂ ኣንስትዮ ረኸቢት ሰኣኑ ክቡራትን ክቡራን ተኸታተልትና ኣብ መኽፈቲ ትሕዝቶና ነዛ ደርፊ ክንጋብዘኩም ደሊና ኣለና። ንምሩ ትሕዝቶ ናብታ ደርፊ ክንሰግር ኢና። ቀፂሉ ዝቐረበ ትሕዝቶ ደርፊ ንምልላይ ድማ ደጊመ ክምለሰኩም እየ። ሕጂ እውን ምክትታልኩም ምሳና ክሓብር ብክብሪ ዓደም።

ዝተኸታተልኩም ኣደር ፊ ፍርያት 225 ናይ ድምፃዊት ዲና ተክለ ብርሃን ተኸታቲልኩም ክቡራትን ክቡራንን ተኸታተልትና ሕጂ እውን ካብ ፍርያት 225 ናይ ክንወፅእን ኢና ናብ ድምፃዊ መንእሰይ ኣቤል ክፍሎም ኢና ክንሰግር። ንሎሚ ናይ ኣቤል ቀሪብና ዘለና ደርፊ ኣይተፈላለናን እትብል ክትከውን እያ። እዚኣ እውን ፍቅሮዊት ደርፊያ ካብኣ ተኸቲላ እተቐርብ ደርፊ ብድምፃዊ መርሃዊ ኪዳን ቃርያ ኣነ ዶ ይብደል እትብል እያ ክትከውን። እዛ ደርፊ ኩልና ከም ንፈልጣ ኣብ 223 ናብ ህዝቢ ዝዘርግሓ ፍቅራዊት ደርፊ እያ ክትከውን። ተኸታቲለን ክቐርባኤን ኣቐዲማ ናይ ድምፃዊ ኣቤል እያ ዘላትና። ሕጂ እውን ንምክታልኩም ደጊመ ይዕድም ናብ ቀፂሉ ዝቐርብ ደርፊ ከስክረኩም።

ክቡራትን ክቡራንን ተኸታተልትና ኣብ ራብዓይ መስርዕ ቀሪብና ዘለና ደርፊ ብድምፃዊት ኤደን ከሰተ ኣብ 222 ዝሰርሐታ ፍቕራዊት ደርፊ ክትከውን ወሸለ ዝብል ኣርእስቲ ዘለዋ

ክትከውን ከላ ካብኣ ቀፂላ ናይ ዓፋር ደርፊ ክትልወንያ ብድምፃዊ መንእሰይ ረሺድ ሑሴን ዝተደርፈት ኮዶሪተ ኢፋቲ እትብል ፍቅራዊት ስሪሒኣ ኣብ 226 ናብዚ ሒዝናዮ ዘለና ዓመት ዝሰርሓ ሓዳሽ ስራሕ ናይ ረሺድ ኣቐዲማ ከምቲ ዝበልኳ ናይ ድምፃዊት ኤደን ከሰ ተደርፊያ ክትህልበና ወሸለ እትብል ደርፋ ብድሕሪ እውን እቲ ዓፋር ደርፊ ክስዕብያ ቀፂሉ ዝቐርብ ደርፍታትና ንምልላይ ግን ደጊመ ክምለሰኩም ናብተን ደርፊ ከስክረኩም።

0: ቃል በዓሎ ትሪኦ ከለካ ዳሃይ ዝብል ዳሃይ ናይ ዝኾነ ናይ
1: ሒራ ሕጂናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእ ይፍልጥኒ ዋላ እዚ ኩሉ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ ናትካፍስካ
4: ተዓርዳ ከዶ ሰማዕ ኮኸን ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳንገለያለው ሾማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ምስ ትሕዝቶታት መደብርመት ኣለኹም ክቡራትን ክቡራን ተኸታተልትና በዚ ዝቐርብ ዘሎ ደርፍታት ትዛነይ ክትልው ኣብ ናይ ዕርፍቲ ግዜኹም ተስፋ ይምልኡ ቀፂሉ ዝቐርበ ደርፍና ከላልየኩም ሓንቲ ብድምፃዊ ኣሌክ ተወልደ ዝተደርፈት ምፅንንዶ እትብል ኣብ 225 ዝተሰርሐት ፍቅራዊት ደርፊ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊት ገዲም ድምፃዊት ኣብርህት ኣንከረ ካብ ደርፍታታ ክንጋብዘኩም ኢና። ናይ ድምፃዊት ኣብርህት ንሎሚ ናይ ጓል ኣንከረ ማለት እዩ መሪፅናያ ዘለና ደርፊ ጎበዝ መሻሉ እትብል ክትከውን እያ።

ክቡራትን ክቡራንን ተኸታተልቲ መደብር መት ኣብ ዝሓልፈ ሰሙናት ከነቕርቦ ዝቐነና ደርፍታትና ብምክንያት መበል 35 ዓመት ፅምብልና ፅነት ሃገርና ሃገራውያን ደርፍታት ኢና ናብኹም ከነቐርብ ቀኒና። ሕጂ እውን እንተኾነ ኣብ ወርሒ ሰነ ስለ ዝኣተና ናይ ሎሚ ትሕዝቶ መደብር መት ካብቲ ሃገራዊ ደርፍታትና ውፅእ ኢልና ፍቕራዊ ደርፍታት ኢና ናብኹም ንቐርብ ዘለና። ዝበዝሕ ድማ ኣብ 225 ዝፈረየ ደርፍታት እየ ንሎሚ ቀሪበ ዘለኹ። እዘን ሕጂ ቀሪበየን ዘለኹ ተኸታቲለን ዝቐርባ ደርፍታት ናብኹም እውን ኣብ 225 ዝተሰርሓ ደርፊ እን ክኾና ሓንቲ ብድምፃዊት ፌበን ሃብቶም ትምለስ ዲኻ ትብል ፍቕራዊት ደርፊ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊ ዳዊት ተኽሊ ሰንበት እሽላን ኣብ 225 ደጊሙ ዝሰርሓ ደርፊ ማለት እዩ ቦታ እንዶሃብኒ እትብል ክትከውን እያ።

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። ምዝቐርብ ዘሎ ደርፍታት ሓቢርኩም ስለ ዘለኹም ኣዘየ እንዳመስገንኩ ንምክተልኩም ደጊመ ብኽብሪ ይዕድም። ቀፂለን ዝቐርባ ደርፍታት ሓንቲ ናይ ሳሆ ክትከውን ከላ፣ ሓንቲ ድማ ትግርኛ ደርፊ ክትከውን እያ። እታ ትግርኛ ደርፊ ናይ ገዲም ድምፃዊ ሳሚ ብርሃነ ካብ ደርፍታቱ ንክብሪ ኣቦ ዝተደርፈት ኣቦ እትብል ደርፊ ክትከውን ከላ፣ ናይ ድምፃዊት ፋጥማ ስሌማን ዩነረይ እትብል ድማ ናይ ሳሆ ደርፊ ስዒባ ክትቀርብ እያ።

0: ቃል በዓሎ ትሪኦ ከለካ ዳሃይ ዝብል ዳሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእ ይፍልጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕ ኮኸን ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳገለያለውሾማውራር ፈላኣኩኖሱቱባላይናሜኮዋይንኮኖኣደ
7: ወላዲተ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ምውት ኣድዩ
8: እንተሓሸኒ ኢልከይ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ትሕዝቶታት መደብር መቶ ክቡራት ተኸታተልቲ ኣብ ሰዓት እዚ ሓድሽ ትሕዝቲ እዩ ዝፍኖ ረቡዕ ድሕር ቀትሪ ድማ ይድገም። ዝቐርብ ደርፍታት ሰሙናዊ ንዓኹም ዝበቅዕ ክኸውን ተስፋ ይእሙል እዩ። ኣብ ትሕዝቶ መደብር መት ክቐርብ ኣለዎ እትብልዎ ሓሳባት እንተደኣ ሃሊ ድማ ኣብ ምዛም ትሕዝቶና እንሕብረኩም ቴሌፎን ስራሕና ደው ኢልኩም ክትሕብሩና ትኽእል ኢኹም። ኣብ ደርፍታትና ክቐርብ ኣለዎ እትብልዎም ንሕጂ ቀሪብናየን ዘለና ደርፍታት ሰዓታትና እውን ናብ ምዛም ገጹ ስለ ዝኾነ ክልተ ደርፍታት ኣከታቲለ ናብኹም ክቐርብ እየ። ሓንቲ ናይ መንእሰይ ድምፃዊ ኣብርሃም ኣለም ዓቢ ኣገበሉለይ እትብል ናይ 220 ስርሑ ክትከውን ከላ ካባ ቀፂላ ናብ ድምፃዊ እስማኤል ዓሊ ኣብ 226 ዝደረፋ ደርፉ ከመስግነኪ እትብል ቀሪበ ኣለኹ ተኸታቲለን ክቐር

0: ፍትወይ
1: ክድቀስ ናይ መወዳእታይ ክትስእ ከዓ ቀዳማይ ዝርዮ ሰብ ኮነለየ ዝደሊ ንስኻ ንዓይ ጥራይ ዝተፈጠርካ
0: በኽርን ናይ መወዳእታን ፍቕረይኻ

ናይ ሎሚ ሰሙን ትሕዝቶ መደበርመት እዚ ዝተዓዘብኩሞ ይፀኒሑ ክቡራትን ክቡራንን ተኸታተልትና ክቐርብ ዝፀንሐ ኣዛና ይፀኒሐ ክኸውን ተስፋይ ሙሉ እዩ። ሰዓትና ስለ ዝኣኸለ ትሕዝቶና ክንዛዝም ኢና። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ይካውን ምረኸብና። ኣብ ትሕዝቶና ንዘለወኩም ሃናፅርኢት ይኹን ንቕፌታ ድማ በቲ ቀፃሊ እንሕብረኩም ቴሌፎን ስራሕና ክድውሉልና ትኽእሉ ኢኹም 2820 ከምኡውን 12647 ኣብ ናይ ስራሕ ሰዓታት ደውሉልና ናይ ወትሪ ርእቶኹም ተቐበልቲ ኢና። ሰሰናይ ምነ ምስተርፉ መደባት ኤሪ ቲቪ ክገድፈኩም ብወገነይ ትሕዝቶ መደብርመት ኣብ ዝተዛዚሙ ኣሎ።

0: ከምቲ ዝበልክናኒ ካብ ክንዛረብሲ ክንደርፍ ይቐለልና ስለ ዝበልክን ቅድሚ ናብዕላልና ምኻድና ደስ ትብልኦ ኩሉ ግዜ ኣብ ርእስ ክንትመፀል ክንደርፊ ሓሓንቲ ደርፊ መድረፍ ኣለና ድሓር ናብቲ ዕላልና ክንዘገር ኢና ፌቨንባ ከጀምር ይደር
1: ዛዕቢ
2: ትማሊ ኮንቋዕ ነገር ክኒ
0: ክንደይ
2: ብዓሰርተ ወርሒ ሳ ተዓበየኒ ስለ ዘሕሊፍ ኣለኹ ንዓቢ ሓፍተ
1: ከምዛ ማይ እንደይ ዝፀምኦ ምሳኻ ዘሕልፎ ህሞት መዓል ልሳንካ ዘውፅኦ ደጋጊመዮ ዘይፅገብ ኣፍ ዘየኽድን ዕላልካ ኣብ ቅድመይ ኮንካ ትብለኒ እናሻዕዮ እኳ ማስዖ ኣብ ዝኽረ ልበይ ይቕኒ ኣንታ ንደጋግሞ ንደጋግሞ ንሳኻ ኮይነስ ወላኮዋእ ኣንታ ንሳይ ናዓሞ ክንደጋግሞ ማሙኽሉኩኻስ ንቅ
2: ኣነ ብዝንስኻ ነው ርሑቕ ሰፈራ

0: ዱልዱል ድፋዕ ናፍቆት ግና ይሰውራ ተሪሩን እምበር ብሕቱ ናብራ ትፅቢት ፅባሕ ቀንዲ ዝኽሪ ኣውራ ደንዲኖ ምን እኮ ኦሪኦም በይነይ ንዓዝባን ልበይ ኣነይ ክእሎን የነዓ ዓይነይ ንስኻ ኣልቦ ህይወት እኮ ግናይ ፎእያ ፎእያ ይፎእያ ከም ገሊልካ ምፃእነ ዕርያ ሕቕፎኻ እኮ እፎይ ታግርም እፎእያ ፎእያ ይፎእያ ንስኻስ ቦታ ኻሪ ዘሕቑፎእያ ናፍቆት ማዓዶ ናፍቆት ማዶ ኣዳኺሙናዶ ኣዳኺሙና ናፍቆት ማዓዶ ኣሰላችናዶ
1: ፅቡቅ የቐኒልና ጥዕምዶ ዝኽን ዋላ ብዘይ ዜማ ስብ የኖ ደርፊ ክኸውን ይኽእል ናብ ደርፊ ዝመፃኽናሉ ግዜ ክንበላ ከነዕላሉ ብኸመይ ኢኽን ደርፊ ጀሚርክ ናይ መን ደርፊ እንዳደገም ክንዓብኽን ናይ መን ፅልዋ እዩ ናብ ደርፊ ክትኣትዋ ገይሩክን ቦ ክንጅምር ኢና ፌቡባ ክንጅምር
2: ተመሃሪት ከለኹ ብቀያሕቲ ዕምባባ ጀሚረ ተሓድ ናብ ሃዋማተ ሰጊረ ኣሎ ናይ ስዳ ገለ ፅሉ ኣሎ
1: ኣብ ስድራኹም ደራፍ ኣለኩም ወላ ሙዚቃ ዝፃወት
2: ብዙሕ ኣይኮነን ዝፍትኑ ገለ ግን ኣለዉ ግን ሓይልሲ
1: ብትምህርቲ
2: እየ ጀሚሮ ቀያሕቲ ዕምባባ ጀሚሮ ሸኡ ናብ ሃዋማት እየ ሰጊረ ከዓ
1: ናይ መን ደርፊ እንዳደገምኪ ዓብኺ ደስ ብለ ዝነበረ ክደርፊዮ
2: ናይ ደርፊ ናይ ኤልሲ ክዳን ሄለን መለስ ሄለን ፀጋይ ኣበባ ኩለ ናይ ኩለ እንዳደገም ወላ ዝነበረ ኣብዓል ሰማሃ ዮሃንስ ገለመልወሎ ናተን ወላ እንዳደገም
1: ትቦ ዲኖ ናብ ክመፅ
3: ኣንሃ ካብ ቀደም ይደሊ ነይሩ እኮ ይብለክነ ግን ቀደም ሳዕሳዐ ነይሩ ዝበዝሐ ሲ ኩሉ ጓይላ ናይ ገዛውትና በፂሐ እዳሳዕሳዕ ኣብ ማዕሪገ የም መርዓውቲ ግን ከምዚ ሻርሻይ ክፍሊ ከለኩ ገለ ሽዑ ምድራፍ ጀሚረ ክደርፍ ደሊ ነረ ደርፍታት ሰምዕ ናይ ወዳተይ ዝበዘ ናይ ኢልሃም ሰምዕ ነረ ፈትዋ ነረ ናይ ኢልሃም ናይ ወትካቦ ሰምዕ ነረ ናይ በዓል ኤልሳ ሄለን ገለ ሰምዕ ነረ ናተ እናሰማዕኹ መፅ ማለት እዩ ፅልዋ ኣብ ስድራ ብዙሕ ይብና ኣነ ጀሚረ ብገዛና
1: ደገፍ ናይ ወለድኸ ናይ ኣሕዋትከ ናይ ኣከባቢኸን ዘለዉ ሰባት ከ እንታይ ይመስል
3: መጀመርያ ዝደገፉኒ ኣብ ስድራይ ማለት እዩ ብዙሕ ኣይፈትውን እዮም ነይሮም ትምህርቲ ገለ ዝብሉ እዮም ከም ኩሉ ስድራ ማለት እዩ ነቲ ኣርት ገለ ብዙሕ ዝድግፉ ይኮኑ ግን ኣደያ ትድግፈን ነራ ሃብ ኩሉ ዓባይ ስነጥበብ ስነፍኩሰት እያ ትብለኒ ነራ ሓጂ ኣቀይራ እቲ ሰብ ክቕበለኒ ምስ ጀመረ ገለ ድሓን በቃ ናይ ሃገር ድረፊ ገለ ትብለኒ ሕጂ ኣብ ጓስጓሲት ናይ ሃገር ምድራፍ ኮይና ኣላ በርቀደማይ ትድግፎን ነራ ይመሃር ነረ ግን ሳትረብ ክመሃር ብሎም ነረ ካብ ትምህርቲ ክላስ ምስ ወፃኹስ ናብ ሳትረብ ከይደ ሙዚቃ መሃር ነረ ናይሰ ቮካል ከዓ ናይ ባርኖባስ ተማሂረ ነረ ከምኡ ታሕታወልኩ ዝኦኒስሞስ እውን ቅርብ እዋን ተማሂረ ነረ ቮካል ቀፂለ እንዳተምሃርኩ መፅ ማለት እዩ
2: ከምዛ ዝበለታ እንደ ስድራ ኣብ ትምህርቲ ክፀቅ እዮም ዝደል ግን ሓይሊ ኣሎ ዶ ደሊ ተረኣ ኮንሉ ግዜ ትምህርቲ ንሕ ገለገለ ብሉ ነይሩ ዳሓር ምስኣትኹ ክሰርሕ ምስ ጀመርኩ ሕጂ ከዓ ፅቡቅ ደግፍ ኣሎ ዘተባብዕዮም ወላ ሰብ ገለ ወላ ዝኾነ ህዝቢ መርኣዩ ዘተባብዕካ ፅቡቅ ተቕባል
1: ስለዚ ትምህርቲ ክነን ጥበብን እንዳሳሓን ክልክን ማለት እዩ ደርፊ ክደርፋ ከለኽን መጀመርታ ብውሽጢኽን ድመፀልክን እንታይ ኣሎ ዝመፀልክን ድንኣብነት እዚኣ ደርፊ ድረፍያ ክትበሃል ከለኸ ዲና መጀመርያ እንታይ ኣብ ግምት ተእትዊ እዚኣ ድሕሪ ደርፊ ኮይነስ እዝንዝን ክህልዎ ኣለዎ እዝንዝን ክህልዎ ኣለዎ ሰርክሳብ ሕጂ ሰርሕ ከን ዘለኸ ማለት እዩ ከምኡ ዝበልከ የሎ ዶ
3: ዋ ዝበዛ ሓቂ ሓሽ ከምዚ ተዳሎ ፅቡቅ ሰሪሑ ገለ እዩ ዝህበኒ እዚ ይፈልጠኒ ኢኻ ክስርሓለዩ ከሎስ ንዓይ ዝመስል ስራሕ ይሰርሓለ እዩ ዝበዝሐ ግን እንድሕር ናይ ምምራፅ ዕድሪ ረኺበ ወይ ክልተ ሰሪሑ ብሓንሳብ ወይ ምረፂ ገለ ዝኾነ ነገር እንድሕር ርእቶ ኣለኒኻስ

0: ትርኢቶ ክህበሉ ዝደልስ ከምዚ ንሕብረተሰብ ዘይውክል ስራሕ ሰርሕ ኣይደልን እየ፣ ንደቂ ተባዕትዮ ፀርፍ ስራሕ ሰርሕ ኣይደልን እየ፣ ዘማር ወላ ሲ ድሕር ኮይኑለይ ስከም ወላ ዝበደል ምሽ ናይ በደል ገለ ትፅሕፍ ከመኽንእ ዝደሊ ኣብ ከምኡ ኣብዚኣ ተጠንቂቐ ሲ ኣብዚኣ ተጠንቂቐ ይሰርሕ ኩሉ ግዜ ፍቕሪ ፈተይ ዝብልዚ ኣይደልያኒ ገብራ ዘይደሊ
1: ኣብ ከምዚ ዝሕግዘካ ሰብ ገለ ኩሉ ፅቡቅ በይንካ ጥራይ ገለ ዘይኮነ ንስኻ መሳርሕትካ ገለ ወላ ክሕግዙካ ሲ ፅቡቅ ዜማ ዜማ ማ ደስ ተማቕር ሕጂ ቅድም ንሱ ተጥዒሙ
2: እዘን ሰርሕ ከየን ዘለኽ እንታይ እንታይ ዝብላ የን ክሳብ ሕጂ ናብ ህዝቢ በፂሐን ዘለዋ ብኸመአን ተሰሪሐን ዝነበረ ውስ ኣስባ ሓቢልካ ኣለና
1: እዚ ቀዳሚቲ ይነፍዎ እዛ ካልእቲ ከዓ ትምለስ ዲኻ እዚ ቀሊል ኣይኮነን ከምዚ በይንኻ ስለዘይተሰርሖ ትስርሐ እምበር መራ ክኸብር ማዓት እዩ ብፍላይ ጀማር ኮንካ እጂ ይናፍቆ መጀመርያ ኢሳቅ ኣዋይ ሜሎዲ ግጥሚ ከዓ ብርሃን ክፍሉ ሰሪሕዋ ተወዲአ መፅያት ንናዓይ ዜማ ተወዲኡ ዳሓር ኣነ ኣፅኒዐ መሊእናያ ስትድዮ ዳሓር ፅበቕቲ ምስ መፀትካ ብዙሕ ገለ ኮለል ግን ኣይነበሮን ከምዚ ዝበልኩካ ሓገዝቲ ገለ ከዓ ስለ ደለዉካ ናይ ቲም ስራሕ ስለ ዝኾነ
2: ኣብ ቪድዮ ክልብ ዝነበረ ስራሕ ከ ከመይ መስል ነይሩ ናት ክተራ ከዓ እው እንታይ ነይሩ
1: ስራሕ ክረምቲ እንዲ ነይሩ እጂ ስእሊ ትቆፅር ማይ ወይ ሃርን ወይ ማይ ትደልየሉ ግዜ ይጠፍእ ማይ ገለ ከምኡ እንዳተፀብካ ገለ እዩ
2: እንታይ ተሰሚዐኪ ተሰሪሓ ናብ ህዝቢ ምስ ተዘርግሐት እሞ ከዓ ዲ ሓሰብከ ብዙሕ ትቐማለት ምስ ረኸበት ኣብ ሓደ እዋን ሲ ደራፊት ክኾነ ኢልክስ ሓሲብ ክነርኪ ትኾን ኢለ ሓስብ ወላ እውን ከምቲ ጀማምራኸ ማለት እዩ ናትክ ትብልያ ደርፊ ቪድዮ ክሊፕ ተሰሪሐላ ናብ ህዝቢ ተዘርጊሓ እንታይ ተሰሚዐ ክኸውን ሾ
1: እዚ ማራ ተሓጊስ
2: ዳሓር ካብቲ ሰብ ድመፃ ክርእዞ ምሰማዓ ክኸ
1: ፅቡቕ ርእቶ ገለ እንዲ ነይሩ ሕጂ ወላ ርእቶ ሕጂ ከምዚ ዝንእደካ ሰብ ኣሎ ከምዚ ዘይትገብሪ ገለ ዝብለካ ሰብካ ኣሎ ሕጂ ንክልትኡስ ፅቡቕ ተቐበሎ ወላ እቲ ኣራዳድኡ ናይቲ ሰብሲ ማራ ደስ ይብለካ እዛ ጓለ ከምዚ ንእሽተይ ምዃንካ ፈሊጡ እቲ ሰብሲ ኣብ ከምዚሲ ከምዚ ኣግባይ ገለገለ ኢሉ ዝንዕደካ ሰብ ገለካ ኣሎ ሕጂ ማራ እዩ ዝሕግሰካ ሓቂ
2: ዛዕብየካ ዓይነት ርእቶ ከዓ ይህበካ ፅቡቅ ዲኖናት ክተመኩሮ ከምዚ እንታይ ይመስል ስራሕ ከን ስራሓት ክሳብ ሕጂ እንታይ እንታይ ዝብላ ስራሓትን ጀሚረ ክሳብ ዝዛዘማ ዝነበረ ስራሕ እንድኻ ምንካኦ ከም ይመስል ነይሩ
0: ስራሕ ኮን ስራሕ ኮ ተወሊፈካ ከይትጋገ ክኸበይ ፎያኻ ነራ መንጎ ያ ምስ ረሽድ ዝገበርና መፃኹ 4ተ ደን ሓሙሽተ እየን ብዙሕ ይሰራሕኩን ግን መጀመርያ ተወሊፈካ ወፅያ ኣሌክ ስቱድዮ ቅድሚ ተወሊፈካ ካልእ ዝመላእኳ ስራሕ ነራ ኣይቀፀለትን ግን ብዝኾነ ጉዳይ ግረስ ኣይቀፀለትን ንሳ ናይ ወድና ሽሓ ነራ ኣማን ወድና ሽሕ ዝበሃል ገጣሚ ንሱ ይረኺብን ነይሩ ሽዑ ንዓ ኣመሊእያ ኣይቀፀለትን ሽ ኣሌክ ከምዚ ንእሸይ ደራፊ ደለየ ገለ ምስ በሎ ያ ፉጂ ያፌ ዳይረክተር ኣሉ ሕጂ ንዓይ ኣማፂሉ ማለት እዩ ሽኡ ተወሊፈካ ተሰሪሓ ድሓን ከምቲ ኩሉ ሰብ ከምቲ ብዙሕ ዝኽርትት ሰብ ይርኢ እንደ ከምኡ ኣይከርተትኩን ሓቂ ዘረባ ፅቡቅ ስራሕ ይሰሪሐ ካልኣይ መወልቲ ረኺብካ ከምቲ ናይ ቀደም ኩሎም ዞም ምዕባይና ዘለዉ ኣርቲስት ሲ ክንደይ ማርዕም ደኺሞም ለፊዖም ገለ ንኣርቲ ኣፅኒሖምልና ክንድናቶም ኣይደኹምኩ ምሾቲ መሰረት ኣፅኒሖምልካ ይፀንሑንዮም እንዳማዕበለ እንዳማዕበለ ገለ እዩ ዝኸይድ ነገራት ከቢድ ገለ ኣይሕለፍኩን እታ ደርፊ ተመሊአ ፀኒሓትኒ ብናይ ተጋይሸ ከይደ ስቱድዮ መሊአ ናይ ክሊፕ ግዜ ትቆፅር ከም ዝኾነ የጋጥመካ ገለ ሕጂ ልብሲን ክዳውንቲ ገለ ትሽገር ካብ መጀመርታካ ገለ ዳሓኒ ከምቲ ዝዝርጋሕሲ ፅቡቅ ሓሊፉ ማለት እዩ ፅቡቅ ተሰሪሓ ኣብኣ ግን ከንዛፌ ብዝበለታ ሕጉስቲ ገለ ይነበርኩን እታ ክሰርሓ ዝደሊ ደርፊሲ ኣብ ርእሰይ ነራትኒ ካልእዩ ዕላማ ዩ ነይሩ ግን ከም መጀመሪ

ሰላምታና ተቀበሉ። ፈንዌይ ኤሪ ቲቪ ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶኒ 8 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም። ፕረዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ወግዓዊ ምብፃሕ ይፍፅም ኣሎም። ማራቶን ኣስመራ 2026 ብዓወት ኤርትራዊ ኣትለት ናሆም ኤርምያስ ተዛዚሙ። ኣብ ንኡዞባ በሪኽ ብሞያ ዝሰልጠኑ 295 መንእስያት ተመሪቖም። ቅልውላው ዞባ ማእከላይ ምብራቕ ዝኸፍአ ኣንፈት እናሓዘ ይመፅእ ከም ዘሎ ተገሊጾም። ሰራዊት ናይጀርያ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጆሆታት ናፃ ከም ዘውፅአ ሓቢሩ። ኣብ ፊሊፒንስ ብዝተኸስተ 7.8 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ወግዓዊ ምብፃሕ ንምፍፃም ትማሊ ሰንበት 7 ሰነ ኣብ ሰዓታት ምሸት ካይሮ ኣይትዩ። ፕረዚደንት ኢሳያስ ኣፈወርቂ ኣህግራዊ ማዕርፎ ነፈርቲ ካይሮ ኣብ ዝኣተወሉ ሚኒስተር በረራ ሳሚሕ ብናይ ክብሪ ሰልፊ ዝተሰነየ ኣቀባብላ ገይሩሉ። ፕረዚደንት ኢሳያስ ኣብ ግብፂ ኣብ ዝፀንሐለን መዓልታት ምስ ፕረዚደንት ዓብዱልፈታሕ ኣልሲሲን ካልኦት ሰበስልጣንን ኣብ ምድንፋዕን ምዕማቕን ክልታዊ ዝምድናታትን ሽርክነታዊ ምትሕግጋዝን ከምኡውን ሓበራዊ ኣገዳስነት ዘለዎ ዞባውን ኣህግራውን ጉዳያት ክዝትዩ እዮም። ፕረዚደንት ኢሳያስን ፕረዚደንት ኣልሲሲን ኣብ ኩነታት ሱዳንን ፅልውኡ ኣብቲ ዞባን ማዕባለታት ሶማል ከምኡውን ኣብ ዞባ ማእከላይ ምብራቕ ተኸሲቱ ዘሎ ወጥርን ፈጢርዎ ዘሎ ብድሆታትን ብዕምቀት ክዘራረቡ እዮም። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ፕረዚደንት ኢሳያስ ሓቢሩ ተጓዒዙሎም። ትማሊ 7 ሰነ ንሻብዓይ ግዜኡ ኣብ ቀንዲ ጎደናታት ኣስመራ ዝተኻየደ ማራቶን ኣስመራ 2026 ብዓወት ኣትለት ናሆም ኤርምያስ ካብ ክለብ ዘዋጋሽ ባርካ ተዛዚሙ። ኣብዚ ውድድራት ማራቶን ደቂ ተባዕትዮ፣ ፍርቂ ማራቶን ደቂ ኣንስትዮ፣ ፓራ ኣትለቲክስ ከምኡውን ሓበራዊ ህዝባዊ

ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ ውድድር ኦሎምፒካዊ ኣትሌት ዕቁበ ክብሮም ኣብ ክለብ ዞባ ማእከል፣ ካልኣይ ኦሎምፒካዊ ኣትሌት ዕቁባይ ፀጋይ ካብ ክለብ ደንደን ሚኒስትሪ ምክልኻል ድማ ሳልሳይ ብምውፃእ በቢደረጅኦም ብጠቕላላ 12,000 ዶላር ኣሜሪካ ተሸሊሞም። ኣብ ናይ ፍርቂ ማራቶን ናይ ደቂ ኣንስትዮ ድማ ቀዳሚቲ ኦሎምፒካዊት ኣትሌት ናዝሬት ወልዱ ካብ ክለብ ዞባ ጋሽባርካ፣ ካልኣይቲ ኦሎምፒካዊት ኣትሌት ዶልሺ ተስፉ ካብ ክለብ ደንደን ሚኒስትሪ ምክልኻል፣ ሳልሰይቲ ድማ ኣትሌት ስምረት መርሃዊ ካብ ክለብ ደንደን ሚኒስትሪ ምክልኻል ብምዃን ብጠቕላላ 52,000 ናፋ ተሸሊመን። ኣብ ክልተ ምድባት ተኸፋፊሉ ኣብ ዝተኻየደ ውድድር ፓራ ኣትሌቲክስ ድማ ኣብ ናይ ዓንዲ ሕቆም መልመስቲ ዘለዎም ፓራ ኣትሌታት ቴድሮስ ኣረጋይ፣ ዮናስ ሃይሉን ጴጥሮስ ሳሙኤልን፣ ኣብ ናይ መሓወር መልመስቲ ዘለዎም ድማ ፓራ ኣትሌታት ተስፋ ሂወት ተኽለ፣ ኢብራሂም መሓመድን ድራር ዕቁማ ማርያምን ካብ ቀዳማይ ክሳብ ሳልሳይ ብምውፃእ ብድምር 13,000 ናፋ ተሸሊሞም። ኣብ መወዳእታ ንምዕዋት ማራቶን ኣስመራ 2026 ኣበርክቶ ንዝገበሩ ኣካላት ናይ ኣፍልጦ ሽልማትን ወረቐት ምስክርን ተዓዲሉ። ኣብ ንኡስ ዞባ በሪኽ ካብ 3 ክሳብ 6 ኣዋርሕ ብሞያ ዝሰልጠኑ 295 መንእሰያት ብ6 ሰነ ተመሪቖም። ሰልጠንቲ ብስነ ጽሑፍ ኣተኣላልያ ፊልም ኣጸሓሕፋ ግጥምን ልቢ ወለድ ዛንታን ከምኡውን ብቀዳማይ ረድኤትን እዮም ብግብርን ክልሲ ሓሳብን ሰልጢኖም። ኣምሓዳር ንኡስ ዞባ በሪኽ ኣቶ ተስፉ ፍስሃፅዮም ብወገኑ ሰልጠንቲ ንዝቐሰምዎ ሞያ ብግብራዊ ስራሕ ብምትርጓም መጻኢኦም ከውሕሱ ድሕሪ ምዝኽኻር ነቲ ስልጠና ንዝወደበ ሃማማትኤን መሻርክቱን ኣመስጊኖም። ሓላፊ ሃማማትኤ ዞባ ማእከል ኣቶ ሳምሶም ክፍለ ድማ ብቑዕ ሞያ ዝቐሰመ መንእሰይ ኣብ ህንፀት ሃገር ዓብዪ እጃም ከም ዘለዎ ብምግላጽ ሰልጠንቲ ንዝቐሰመዎ ስልጠና ብስራሕ ክዕብይዎ ተላብዮም። ኣብ ከተማ ኣስመራ ብኮሚሽን ባህልን ስፖርትን ዝተወደበ ምርኢት ካየርን ቅዲ ክዳንን ብ5 6 ሰነ ተኻይዱ። ኣብቲ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ዝተረኸበሉ ብ5 ሰነ ኣብ ኣዳራሽ ስኒማ ኣዝመራ ዝቐረበ ምርኢት ኳየር ወኪል ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ መለስ ንጉሳ ኣብ ዘስምዖ ቓል ኣቕረብቲ ናይቲ ብኦፔራዊ ጥበብ ዝተሰነየ ዕዮ መንእስያት ተምሃሮ ማእከላይን ካልኣይን ከም ዝኾኑ ገሊጹ። ምርኢት ዘቕረበት ጉጅለ ኳየር ኣብ 2018 ዝተመስረተትን ኣብ ትሕቲ ጽላል ማሕበር ኤርትራውያን ሙዚቀኛታት እትነጥፍን ኮይና ዓስታት 50 ተምሃሮ ማእከላይን ካልኣይን ደረጃ ሓቂፋ ከም እትርከብ ተሓቢሩ። እዚ ከምዚ ንከሎ ብ6 ሰነ ካብ 11 ክሳብ 25 ዓመት ዝዕድሚኦም ብርክት ዝበሉ ዲዛይነራትን ሞዴላትን ዝተሳተፍዎ ንብዙሕነትናን ኣብኡ ዘሎ ጽባቐ ዝገልጽ ምርኢት ቅዲ ክዳን ኣብ ኣዳራሽ ሆቴል ኣምባሶራ ቀሪቡ። ኣብ ወንበር ሃገራዊ ማሕበር ዲዛይነራትን ሞዴላትን ኤርትራ ኣቶ ኣብርሃም ስልጣን ባህልና ሕላገት መንነትና ምዃኑ ብምጥቃስ ማሕበር ከምዚ ዓይነት ምርኢት ዝቐርብ ዘሎ ንመበል 11 ግዜኡ ከም ዝኾነ ሓቢሩ። ዘስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊም ዓድም ኣብ ዜናታት ወፃኢ ካህድእ ተስፋ ተገይሩሉ ዝፀንሐ ወተሃድራውን ፀጥታውን ቁልውላው ዞባ ማእከላይ ምብራቅ ዝኸፍአ ኣንፈት እናሓዘ ይመፅእ ከም ዘሎ ተገሊጹ። እዚ ዝተሓበረ ትማሊ 7 ሰነ ኣብ መንጎ እስራኤልን ኢራንን ሓድሽ ምልውዋጥ መጥቃዕትታት ድሕሪ ምክያድ እዩ። እስራኤል ኣብ ከተማታት ጣህራን፣ ተብሪዝን፣ እስፋሃንን ክትጥቃዕ ከላ ኢራን ድማ ኣብ ደቡባዊ ሰሜናውን ማእከላይን ሸነኽ እስራኤል ናይ ሮኬትን ሚሳይላትን ደብዳብ ከም ዘካየደ ተቓሊሑ። እዚ ሓድሽ ወታደራዊ ምዕባለታት ድሕሪ ዝሓልፈ ወርሒ መያዝያ ናይ ፈልማ ምዃኖም ጸብጻባት ዝጠቕሱ። እስራኤል ኣብ ልዕሊ ሊባኖስ ተካይዶ ዘላ ደብዳብ ብመዘይተቋርፅ ኣብ ልዕሊኣ ዝጀመሮ መጥቃዕትታት ከም ዘሕይሎ ሓለዋ ሰውራ ኢራን ኣጠንቂቕሎም። በዚ ድማ እዚ ናይ መልሰ ግብሪ ስጉምትታት ምዃኑ ዝገለጽዎ ዘለዋ መጥቃ ዓታት ክሰፍሕ ከም ዝኽእል ይመት። ኣሜሪካን ኢራንን ካብ በዝሓልፈ ቀርማ መዓልታት ምልውዋጥ ደብዳብ ክካይዳ ምፅንሐን ዝፍለጥ እዩ። ሰራዊት ናይጀርያ ብ7 ሰነ ኣብ ሰሜናዊ ምብራቅ ሃገሩ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጅሆታት ናጻ ከም ዘውፅእ ሓቢሩ።
እቶም ጅሆታት ንኣዋርሕ ብዕጡቓት ተጨውዮም ድሕሪ ምፅናሖም እዮም በቲ ዝተዋህደ ስርሒት ተለቒቖም። እዚ ከምዚ ኢሉ እንከሎ በቲ ኣብ ዞባ ቦርኖ ዝተካየደ ስርሒት ዓሰርታት ሽብራውያን ከም እተቐትሉ ኣዘዝቲ ሰራዊት ናይጀርያ ሓቢሮም። ቆልዓ ሰበይቲ ዝርከቦም ካልኦት ጅሆ ተታሒዞም ከም ዘለዎ ብምጥቃስካ እቲ ስርሒት ኣብ ዝተመርፀ ግዜ ክቕፅል ምዃኑ ፍሊጦም። ኣብ ምዕራብ ኣፍሪቃዊት ሃገር ናይጀርያ ብሓፈሻ ሰሜናዊ ክፋልቲ ሃገር ድማ ብፍላይ ብዘሎ ፀጥታዊ ቅልውላው ተርእዮታት ጭውያ ልሙድ እናኾነ ይመፅእ ከም ዘሎ

ዜና ንምዝዛም ኣርእስቲ ዜና ክንደግም። ፕረዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ወግዓዊ ምብፃሕ ይፍፅም ኣሎ። ማራቶን ኣስመራ 2026 ብዓወት ኤርትራዊ ኣትሌት ናሆም ኤርምያስ ተዛዚሙ።

ኣብ በኑኡ ዞባ በሪኽ ብሞያ ዘሰልጠኑ 295 መንእስያት ተመሪቖም። ቅልውላው ዞባ ማእከላይ ምብራቕ ዝኸፍአ ኣንፈት እናሓዘ ይመጽእ ከም ዘሎ ተገሊጹ። ሰራዊት ናይጀርያ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጅሆታት ናጻ ከመ ዘውፅአ ሓቢሩ። ኣብ ፊሊፒንስ ብዝተኸስተ 7.8 ሬክታር ምንቅጥቃጥ ምድሪ ሰብኣውን ዋታውን ክሰራታት ወሪዱ። ንሳዕ ዝተዳለወ ዜና ተዛዚሙሎ ምስ ተርፊ መደባትና ንሓድገኩም ብሩህ መዓልቲ እዩ።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክልወና እዩ። መሪፅናያ ዘለና መፅሓፍ ድማ ሳሕል ሕሩይ ግጥምታት ቃልሲ ኣባ ትብል ነታ ሳልሳይ ሕተም ከዓ ክንዕለላ ኢና። ደራሲ ሰሎሞን ፀሓያ እዩ። ስነ ጥበበኛ ሰሎሞን ፀሓያ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980 ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ሱሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካ እዚ ድማ እታ ብ 1986 ንፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሞ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን ናይ ታሪክ ተመራማራይ እዩ። ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብዪ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብዪ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ምዕድም ስለምንታይ ዝሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ከዓ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለይ ኣዝየ ኣመስግን። ኣጋጣሚ እዚ ቃል መጠይቅ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃል መጠይቅ ንገብረሉ ዘለና መዓልቲ ሎሚ ብ1993 ሬፈረንደም ዝተዛዘመሉ እዩ። ሬፈረንደም ክዛዘም ከሎ ከዓ ብ99.8 ካብ100 ህዝቢ ኤርትራ እወነ ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብዩ

0: ኣብ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረኸበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምዃኑ እቲ ንገብሮ ዘለና ዓላል ብቀረባ ምስ ዝትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶኣ እውን ነዚ ዝገልፅ እዩ። ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታ ነትብል ሕቶ ኸ ናብኣ ሕጂ ብቐጥታ እቱ እምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታ 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ ዝስ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብሎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት ንሳ ኮይና እታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብታ ቀዳመይቲ ሕታም ዘየእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ውጅለ ባህሊ ናይ ትክፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣየእተኽዎን ነይረ። ሕጂ ነቲ ስራሓተይ ዝርኢ ኣንባባይ ምእንቲ ብህየሳዊ ዓይኒ ክርዮ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለ የ ብዙሓት ኣይነበራን። ሓደ ሓደ እውን ኣብ ማእከላይ ጨንፈር ባህሊ ከለኹ ዝፅሓፍ ክወን ዘየእተኽዎን ኣብ ተቐዳመይቲ ዘእተኽዎን ነይረን። ነዚአን ስለ ዝወሰኽኩለን ኤሕታም ኢለያ ካልኣይ ሕታም ማለት ሲ ኣብቲ መሰረት ሲ ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይቲ መፅሓፍ ሓደ ሓደ ዝተወሰኮ ስለ ዝነበረ እዩ ካልኣይ ሕታም ኮይኑ ማለት እዩ 2006። እዛ ዳሕሪ ወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት ታ ናይ 94 እያ ከም ዝበልናዮ። ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ዝፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ዝፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ። ካብቲ ልዕሊ ሚእቲ ዝኸውን ዝተፈላለየ ዝፀሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳልኽዎ እዩ። ስለዚ ፍልይቲ ዝገብራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ እውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኽሉላ ምዃና፣ ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ እዞም ዳሕሮ ተወለዶ ምናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ኣይነግርን ስለ ዝኾነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዘ ዝኾነ ከምኡ ይኹን ከምኡ እንተዝግበርስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ እዚዮም ሓገዘና ዝብል ሓሳብ ስለ ዘቕረቡለዩ ናይ ብሓቂ ሓቆም እዮም። ብኡ ምክንያት ንዝበዝሕ እዚ ግጥምታት ንኩሉ ኣይኮነን ንዝበዝሕ እዚ ግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኾነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተወታት ገይረሉ ኣለኹ። በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለ።
1: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ንሓሰብካላ ኩነት ከመይ እያ ነራ?
0: እንታይ ያ ሃገራዊ መዝሙር ድሓር እንዲያ ኮይና ሃገር ምስኮና ናፃ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል። ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና። ኣብ 86 መዝሙር ኤርትራ ጥራያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራያ ወፅያ። ቅድሚኡ ካብ 84 ናትሒዙ ሓሳብ ሕጂ እውን ከም ዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳንና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ ዜማ ሕሰብ ብሎ ኣነኒ ኣሮንተኬ ናይ ቀረባ መሳርሕቲ እዩ። ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጭንፈር ባህሊ ደረሰ ሰብ እዩ ዜማ። ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ይኸይድ ይኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና። ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ስራሕ ንሱ ግን ዑደት 85 ምስ ከዱ ቦቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትጉጅለ ኢና ንራኸብ። ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ። ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰብራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝበሃቡ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተው ሓንቲ መዝሙር እዚኣ ገይረ ኣለኹሞ ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ። ሕጂ እቶም ኣባላት ሙዚቃ ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ወዲ ሻውል እዮም እየ በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ። ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ ብስራሕ ከዓ ሙዚቀኛታት ስለዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣህድዮም ሕጂ ክሰርዑ ማእከላይ ጨንፈር ባህሊ ብኣራግ የስምዑዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅ ኣነ ፅቡቕቲ ኮይና ርኪብ ያ ነታልካ ንዝነበርካ ኤርትራ ብዝብል ኣርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅቡቕቲ ኮይና ርኪብ ያ ሙስምዓ እያ ክትፅሕፈላ ይብለኒ። እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤር እዩ ነዮ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻብ ግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበር ክፅሕፈላ የለ ፅሕፈላ ሕጂታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምልእታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላት እወ ኣብታ ዜማ እቲ ኣየ ፅሕፎ ዘለኹ ሕጂ ዝቓላት ስሪ ዝድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ክትእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ከተእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦም መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድልዝ ኣለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8986 እየ ኣበጊሰያ እታ መዝሙር ትቐርብ ኣብ ብሩራዊ ይብል እዩ ኣብቲ በዓል መክፈቲት ናይቲ ምሉእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን። ሕጂ ኣሮን ድምፂ ሓፋሽ የዘምርዋ ዘለዉ ከመላ ኢሉ የስተብህለላ ሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣለ ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂርዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለዝኾነ ኣፀቢቑ ዝተብህሉላ ስማዕ ሰሎሙን እዛ መዝሙር ከምታ ዝደለናያ ኩ ይከደትን እንታይ ምዃኑት ምክንያት ከዓ ተረዲእንሎ ፈሊጥ ኣለኹ እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ ታ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሂዱ ኣዋሂዱ ተኸላይቲ ዜማ ሰሪሕዋ ክልተ ሕጡ በግጥሚ ትሕዝ እያ ተካልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማቲ ኣያ ትሽከሞ ዓብ ክፋል ሕጂ ግን እንታይ ይገብር እታ ኤርትራ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ 86 እኒና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ርአ ምሳ ከም ትጠዓዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃ ይትከኣ
1: ቲ መንፈስ ናይታ እዝኒ ዝበፅሐ ከይቀየረ
0: ከይቀየረ ኣዋሂዱ ኣጠዓዒሙ ይትከኣ ተኪእዋ ምስ ተከኣ ን87 መጀመርታዊ ወርሒ መጋቢ ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ እያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረ ከዓ ግድን ግጥምታት ቃላት ካ ክቅየር ምስ ዝተቀየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላት ከዓ ክቅየር ነርኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ብቲ ካልኣይን ሓድነታውን ጉባኤ ትቐርብ ብከምዚኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ይኮንናን ኤርትራ ናፃ ክትከውን ምኳና ኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና መዓስ ኢና ናፅነት ንኾን ኣይንፈልጥን ግን ከም ዝኾነት ሓርበኛዊት መዝሙር ኢና ኣውፅኢናያ በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ትክእን ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣምዝባ ግንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስ ሃበይ ኣይነበረን ድሓርዩ ተዋሂዱ ኩሉ ስርኣየ ተነጊርዎ ከምዚ ጌርና እያ
1: ሙዚቀኛታት ናቶም እዳወሰኹ
0: መስርሕ ንሱ እዩ ታሪክ ክብል ኢለ ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትእምርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ ኣርማ ሃገራዊ መዝሙር ከምኡውን ካልእ ሃገራዊ ትእምርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ እታ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኹን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህሉ ኮይኑ ስለ ዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቅየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይተወፀ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት
1: እያ33ዓመት
0: ኮይኑ በዚ ኣጋጣሚ እዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኹ ነቲ ጉልሕ ክፋል ናይ ታሪኹ ዝገልፅ እዩ ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ 33 ዓመት ጌርና ኣለና ብካሴት እዩ ብዙሕ ግዜ ትዝመር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ምሃርዎ ኣለዉ ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ እያ ከዓ ክትፈልጣን ክተፅንዓን እዩ ዘለካ ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘምር ተባሂልና ክንዝምረሉ ዝግበኣና እዋን እዩ ክንዲኡ ዝኣክል መዋእል እያ ጌራ ዘ እዛ መዝሙር ምስ ናፃ ኤርትራ ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ ተመዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ። ስለዚ በዚ ኣጋጣሚ እዚ እዚኣ ክብል ዝደሊ ተመዝሙር ክትፅናዕ መዝሙር ካ ብዘይ ካሴት ክትዝመር ይግባእ። ምናልባት ኣብ ዓብዪ በዓላት ምውሃድ ዘድልዮ ሰብሲ ኣዝዩ ገፊሕ ከምዚ በዓልና ፅነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህላ እዩ።
1: ካብተን ኣገደስቲ ድባሃላ ደርፍታት ከዓ መዘሙራት ከዓ ብዙሓት እዩ ንባዕላ ሕጂ እታ ስኒትሲ ዳርጋ ሃገራዊ መዝሙር እዮ ክትብሎ ትኽእል ኢኻ ትቴምኡ ትሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓመቑ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሪፈረንደም እኳ ሪፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምስ ድመፀ ዋላ እቲ ዝተረፈ እውን ብጌጋ ይኾን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ። ብዝኾነ ግን ብክንዱ ዝኣክል መጠን ምናልባት ናይ ሬፈረንደማት ከመይ እዩ ኣይፈለጥን እምበር ክንዚ ዝኣክል ነጥቢ ብምምፃእ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኾን ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንዲኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲይህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረክ ተበፂሑ ግንቦት ከዓ ስለ ዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህ እዚ ኣነት ስምዒት ፈጢሩለይ ንዓይነ ዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ሂወቶም ዝኸፈሉ ትኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ሂወት ይኸፊሉ። ስለዚ እቲ ኩሉ ሂወቶም ዝኸፈልሉ ዕላማ መፈፀምቲኡ በፂሑ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 99.8 ካብ ብምድማፅ ኣብ ቅድሚ ዓለም ኩሉ ዓለም ዝሪኦ ከዓ እወነ ናፅነት እዩ ዝብ ኤርትራ እጅ ነዚኦ ክገልፅ ፍትነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኹም ኣብ መወዳእቱ በፂሒ ወቂዕ ባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ብልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስና ሰላም ተወሊዱ ፍትሒ ተፈሪዱ ቅሰኑ ሰማእታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይ እቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፂ እዩ ፈሪዱ ንሱ እዩ ዳኛ።
1: ስለዚ መን ዜማ ሰሪሕዋ
0: ዜማ ኣሮን ናይ ኣሮን እያ ፅቡቅ እያ ከምዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪት እስከ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ዝብል ነገራት ወካሊ ትእምርቲ እዩ መሰለት ወይ ድማ ቅጀለ ከዓ ዝፈጥር እዩ ካብ ምንታይ እትብገስ ኣብቲ ማሕበራዊ ጉዳይ ከለካ ኢኻ ከዓ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥሚ ከ ምኳነ ስፊርካ ኣለካ ካበይ እትብገስ እያ
0: እዚኣ እንታይ እዩ ፅርጊ ሓርነት መድሕን ናይቲ ሰውራይ ኩሉ ሰዓት ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይቲ ሓደ ወገን ሓደ ወገን ምዕፃው እዩ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውጉኣት ዝመላለሱሉ ኩሉ ዝመላለሰሉ ምዕፃው እዩ ነይሩ እቲ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ይሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕል እቲ ናብ ሱዳን ዝቀረበ ግንባር ስለዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ቀሮራ ኣቢሉ ናይ መፃው ብርቱዕ ፃዕሪ ብርቱዕ ኩናት ካይ እዮ ነዚ ግምት

0: ካብ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቐ ካብኡ ብኡ ክፅሎ ክትንከፍ ዘይክእል ኣመና ርሑቕ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወል ዝዓቢሉ ንዓራ ግዛኣቱ ማለት እዩ። ፅርጊ ሓርነት ብመሰረቱ ብቲሓራ ቦታ እቲ ነዊሕ ንሳሕል ዝኣቱ ፅርግያ እውን ፅርጊ ሓርነት ይበሃል ነይሩ። እዚ ከዓ መቐፀልትኡ እዩ። ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ድርኺት የን ፅርጊ ሓርነት ፅሒፈያ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ። እዚኣታ ናይ ደርፊእያእዚኣታ ናይ ደርፊ እያ ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለካ ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወዩ ዝኸይድ ኣብቲ እዋነቲ ምስቲ ብዙሕ መሳርሒ ዘይብልካ ምኳን ከዓ ምስቲ ግዜ እውን ዕድል ዘይህብ ምኳኑ ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕሪ ወራር እዩ ዝመፅእ ዘሎ ኣበይ ናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ፀላእ ክሕዛ ክእል ወይ ክንገድፋ ንክእል እውን ክትፈልጥ ኣይትኽእል ንካ ምክንያቱ ወታደራዊ ኩነታት ኣብኢልካ ይኮነ ግን እሱ ከይመፅእ ከዓ ተቀዳዲምካ ክትሰርሐ ኣለካ ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርግያታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ ካብ ዝድረክ ዝተበጊሰ ፅርጊ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፍእ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሓ ብኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ እዩ ፍጥረትካ ዝትብልዚ ዳርጋ መፅሓፍ እያ እዚኣ እዚ ነቲ ኩነት ነቲ መድረክ ነቲ ሃዋው ምስ ኩሉ ነገራት እዩ ድሓርቲ ትገረመ ንብዚ ሕጂ ምስ ገለፅካዮ ከዓ ድሕሪ ሰላሕታ ውራድ ኣብቲ ግንባር ሓልሓል ኬድኩም ከተቐርቡን ገለን እዩ ነይሩ እሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ ክትሰምዓ ከለካ እንታይ ይፈጥረልካ?
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ዓላማ እዚ ኩሉ መስዋእቲ ከፊልካ እዚ ኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣውጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላኢ ብኡ እዩ ሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ንሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ እጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉስ ኣዝዩ ዝሒሉስ ጠርቆሽ እኳ እንተዘይተሰኣነ እቲ ታሃን ናይቲ ናይ ፀላኢ ሓይሊ ወዲ እዩ ትታሃኑ ደኺሙ እዩ ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንከይድ እናኸድና ከለና እያቲ ሓሳብ ትመፀኒ ለይቲ ኣብ ጉዕዞ እሳ እዚ ኩሉ ንክደ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅ እያ ተራህዋስ ክትመፅ እያ ነዚ ሓንቲ መዓልቲ ንመብፅሕ ዛብ ጭሩኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ እ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼም ቲ ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፍ ኣቢልዎ ከዓ ኣብኡ በፂሑ ሕጂ እቲ ሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ምፅሓፍኩ ንግሆ ማለት እዩ ተሓሲበ እየ ዝነበርኩ ብሳዕ ቲ ሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅእ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስቲ ምስ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስ ወትኩል ብዙሕ ስለ ንራኸብ ብዜማ ገላ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅኣሉ ኣነ እውን ዝገጥሞ ስለ ዝነበረ ንወትኩል ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተስአ ኣታ እዚኣ ፅሕፈ ኣለኹ ሞ እስኪ ዜማ ውፃእ ኣላ ክትሕግዘና ንፅባሕ ከነቕርባ ኣብቲ መደብ ይብሎ ወትኩል ከምዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅኢ ላ ንኩላ ክኾን ዝኽእል ዜማ ኣውፅኢ ላ እዚ ኣነ ዝተረፋነ ነረን ዝሓስበን ክፀፈን ዝደሊ ንፅባሒቱ ከይድ ምስ ሓደርና ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ እተን መዛዘም እውን ሓሳሲበየን ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባ ሻምብቆ ሰንያቶ ትኾኑ እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ሃበኒ ኢሉኒ ሂበዮ ወረቐት ኮ ተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልቲ ላ ኩሉ ሰዓ ንብሎ ነገር ቦ እዩ ኣብ መወዳእታ ሲ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪ ዚ ኩሉ ምድርን ሰማይ ተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ከፍት ኢና ናፅነት ሲ ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ እኳ ክገብር ኣለ ስበልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተልና መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ካ ሽዑ የላን ኣብዚ ኣብዚኣ ክትብላ ይትኽእልን
1: ኢኣብቲ
0: ዕላማ ጥራይ ግን ዛ መዓልቲ እዚኣ 24 ግንቦት 991 ኮይና
1: ፍሊት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልክዕ ከምቲ ስኒት ስኒት ገደና ሓደ ኢድ ብሎ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩን ውሻጠ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ ምንቅስቓስ ኣሎ ድምፅታት ዝኾነ ሕጂ ኣብ ኩለን ተን ደርፍታት ካሲ ውሉፃት እየን ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት ሕጂ ዝገርመካ ነገር እቲ ውሳኔ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ ነቲ እቲ እምነት ካሲ ክትሸርፎን ከተወዳድሮን ከለካሲ ይውስነካ እዩ እስከ ብዛዕባ እዛ ግጥሚ እንታይ ትብለ ናሕፀር ኣቢልካ
0: ማእከል ስሕበት ማእከል ስሕበት ዓለም ዚ ማእከላብያ እያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ ኣፈይ ዚ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋሕ ሰባ ኣበይ ማእከላልካ ክትሓስብ ግድን እዩ ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ የ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
1: ሳእናትካ
0: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ እንድሕሪ ርኢካዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታ እቲ ምስምር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅሎቱ ስምዒቱ ተሓልዮቱ ናበይ እዩ ናበይ ኤርትራ እዩ ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ ሰበት ማእከል ናይ ዝዓለም ሓብርተ ዝበሃል ኣብ ከርሲ ኤርትራ ምተኸልኩ ሸካል እዚኣያ ተመንቀሊታ መበልኩ ስለዚ ነዚኣ ፅሒፈያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ህዎ
1: ሃገራት
0: ማእከል ስሕበትና ግን ንሳ እያ ስለዚ ከዓ ኤርትራ ማለት

0: መንነትና እንታይነትና ማን ምኳንና እንግለጸላ ናትና ትንፋስ ናትና ህላዌ ዝግለጸላ ንምኳና ኢት ማሕገል ማእከል ስሕበትና ዝገብራሞ
1: ፅቡቅ
0: ምክንያታ
1: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበ ኢና ምናልባት ሕጂ ናተይ ርእቶ ክኸውን ይኽእል እዩ ኣብኡሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለካ እቶም ዘየምቲ እቲ ቦታ ምናልባት ርዲ እዩ ኩነታ ሃዋህ መድረኻዊ ኩነታት እንተትውስከሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ
0: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብድሕምኡ ክጅምር እቲ ግብረ መልሲ ፅቡቕ እዩ ብፍላይ እዛ ሳልሰይቲ ሓደ መእተው እውን ስለ ዝገበርኩኒ ነቲ ዝበዝሕ ከም ዝበልካዮ ኣብኡ ምናልባት ዘየምቲ ኣየእቶኹን ፅሑፍ ስለ ዝኾነ እዚ ሲ እቶም ደረፍቲ ፍሉጣት እዮም ቶም ደረፍቲ እከለ ዝደርፋ ዝበዝሕ ሰብ ካብኡ ዝንሎ ነተን ናይ ደርፍታት ማለት እየ እምበር ገሊአን ገሊኡ ክፋል ከዓ ናይ ክስታይን ድዩ ናይ ንባብ እንድዩ ከም በዓል ዓዋቴ ከም በዓል ሳሕል ንባዕላ ዕዳሎኒ
1: ኣባፈጣር
0: ምንባር እቲ ዝበዝሕ ዋላ ናይ ደርፊ እንተኾነስ ናይ ንባብ ካኣሎ ስጋ ቆንጥያ ከም ዝበልካዮ ሕጂ እቲ ግብረ መልሲ ፅቡቕ እዩ ኣነ ብዓይኒ ክስታይ ብዓይኒ ህየሳ እውን ርኦም ሰባት ክፅሕፍሉ
1: ልካ ሃይለቢዘን
0: ገበራውኣብታ መእተዊ ገይረያ ዘለኹ ሃይለቢዘን ህየሳ እያ ነራ እወ ግን ካብኡ ነላዕለ ከዓ ክኸውን ኣብ ኩሉ ስራሓትና ማለት እዩ ኣብ ኩሉ እዚ ግጥምታትና ፅሓፍ ብህየሳዊ ዓይኒ ብነቐፌታዊ ዓይኒ ክረአ ንዕምቆት ሓጋዛ እዩ ንዕንቆት ናይ ምርዳእ ንምስትምቓር ኣዝዩ ሓጋዛይ ስለ ዝኾነ ከምኡ ክግበር ትስፎ ብሓፈሻ ግን ፅቡቕ እዩ ትግብረ መልሲ ዋላ እኳ ብዙሕ ሰብ እውን ይፈልጣ እንተነበረ ዝያዳ ብሳልሳይ ሕታም መምረቕታውን ስለ ዝገበርና ኣላ ተቀደምቲ መምረቕታውን ኣይፈለጥን ነይሩ መምረቕታውን ስለዝተገብረታ ወርሓ 11 22 ምስኡ ዝተኣሳሰረ እውን ዝያዳ ዘይፈልጦ ዝነበረ ንክፈልጦ ተካኢሉ ግን ትግብረ መልሲ ፅቡቕ እዩ ከምዝበልኮ ብህየሳዊ ዓይኒ ክረአ ግን ኣዝዩ ገዳሲ እዩ እየ ዝብል እዚ እዩ ምናልባት
1: ድሕሪ ሕጂ
0: እንታይ እዩ ግጥሚ ክፅሕፍ ደሊ እየ ግን ዝሒዘዮ ዘለኹ ስራሕ ከዓ ብፍላይ እዚ መፅናዕቲ ናይ ማሰን መልቀስን መፅናዕቲ ናይ ኣፋዊ ስነ ፅሑፍ ብዙሕ ግዜ ዝህብ ኣይኮነን ንኸምኡ ግጥሚ ከዓ ግዜ ሓትት እዩ ርግኣት ካልእ ብካልእ ክትውጠጥ የብልካን ትሓስብ ግዜ የድልየ ካልእ ኢሉክሉ ሕጂ ብኡ ምክንያት ክፅሕፎ ዝሓስብ ህሉ ዕድመን ጥዕና ይሃበና እምበር መዓልቲ ህሉ ንኸምኡ ሕጂ ግን ቀንዲ ኣተክሮይ ኣብኡ እዚ ሕዘ ዘለኹ መፅናዕትን ንምፍፃም ናቲ ውፅኢት ኣብ ምብርካት ከምኡውን ካልእ ልቂ ፅሑፍ ፕሮዝ ዝኾነ ታሪካዊ ልብወለድ ስራሓት እውን ዝሓስክሎ ኣብኡ ሕጂ ዝያዳ ሂበ ዘለኹ
1: ወፅቡቅ ንሎሚ በዚ ክንዛዝም ካልእ ግዜ ግን ከም ኣርእስቲ ናይ ደርፊ ግጥምታት ከመይ ዝበሉ እዮም ካብቶም ኣፋውያን ስነ ፅሑፍ ንብሎም ማስ መልቀስ ጨፈራ ካልኦት ካብኦም እንታይ ክንምሃር ንኽእል ኣብ መምዕባል ቋንቋና እንታይ ግደ ክህልዎ ንኽእል ኣብ መዕቃብያታና ዘለዎም ኣስተዋፅኦ ምስ ተመክሮታትካ ዛሚድና ካልእ ግዜ ክንረኸብ ኢና ሎሚ ግን ስለተሰፊሕ ንምቁርን ዕላልካ ምስም ተኸታተልቲ የመስግነካ ይቕኒለ
0: ኣነውን ኣዝዩ የመስግን ይቕኒለ ይስባለ
1: ዝኸበርኩም ተኸታተልትና ንሎሚ ዘዳለናይ መደብ በዚ ንዛዝም ከም ሎም ካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርክቀ

0: ደንደን ደርፊ ህያበይ ድርፍ ከብለልካ ስምካ እንዳፀዋዕኩ ሰማይ ክዕርገካ
1: በልና ዓመታ ከየጉደለ ኸይሸርምን በመሓጎስ የፅናሐና ገጽ ንገጽ የረአየና ጠለለ ዘለዎ መገዲ ግበረልካ።

0: ኣብዚ ኸባቢ ወሪቑ ፀኒሕዎ እዩ ሰባት ሒዞምና መፅኦ
1: ኣብ ኢድና ከይዓርፈና ሰኪና ኢና ፀኒሕና ኣብ ትሪ ክትካል ደረጃ ዝበፅሐ እዩ ዝመስል ሓለዋ ትጥፊ እዩ ምናልባት ውሻዊ ሕማም ዝኸተሎ ረስሊ ክኸውን ይኽእል እዩ
0: ብወገነይ ኮ ዝረአ ካላጉዳ ዶወፁ ኣይመስለንን እዩ ዶክተር እዚ ሰብ እዚ ካብ ዝሓምም ኣዝዩ ነዊሕ ግን ምክንያቱ ኩሉ እዚ ኸባቢ ከምዝሓመመ ይፈልጥ እዩ እሱ ግን ጥዑይ መስሊ ይቐርበል ዶክተር ኣይተሓዙለይ ኣብ ቃሬዛ ተደሚሱ ዘሎ ውፅእ ምዝንጣር ከይከውን እምበር
2: ብዛዕባ እንታይ ካሰረ ብቀረባ ትፈልጡ ዳ ኮንኩ
0: ወ ከም ሰብ ብባህሪ ፍትዋ ኣይኮነ ብኸም ኢካ መስለኒ ናብ ትካልና ምስ መፀ ካሓዊ ይኽእል ዶ ኣይክእልን ዝብል ኣዛራ ብዛዕባ ኮይኖሎ ሃንደበትና ብዓዲ ኩሉና ተገሸሲ እንታይ ኮን ከጋጥም ይኽእል ዝብል እምብዛ እዮም ተጨሚቖም ዘለዉ
2: ናብ ካልእ ጉዳይ ኣይትኮነ እዚ ሆስፒታል ንዕና ከምሓካይ መጠን ሂወት እንታሓን ዘገድሰን ዝከኣለና ፃዕርን ፍወሰን ሓዊስና ከነድሕንቲ ናይ ዝግባእ

0: ኣብ ሜና ኣዚና ናብለዊ ታውት ኒ ኣንቲ ንቤተይ ከማይነት ሓዋዊ ስክም የለ በዓለም
1: ዝገርም እኮ እዩ ሓካይም ድም ዋላ ናይ ሙዚቃ ባን ድንግርግርግርግር ኢሉኒ ይፀኒሑ ዝተወፅዐ ሕሙም ኣብ ቃሬ ዘቐሚልካስ ከምዚ ዓይነት ዳንኬራን ሳዕስዒትን ትሊትን ኣሎ እንታይ እዩ እዚ ኣረ ኣብ ካልእ ቦታ ከምዚ ከይልመደ ተስፋ ገብር
0: ክቡራት ኣጋይሽ ስለምንታይ እየ ትግረሙ ብዛዕባ ሆቲካና ኣፍሉጦ ወይ ዝሰማዕኹምዎ ነገር የለን ዘይሰማዕኹም እንድሕር ኮንኩም ብዛዕባ ሆስፒታልና ዘይኮነ በንፃሩ ናትኩም እዩ ዘገር ኣይተዓዙልና እምበር ካብ ምዕባለታት ዓለም ኣዝኹም ኣዝኹም ድሕርኩም ኣሎ
1: ዋላ እኳ ይሰማዕና እቲ ኣዝዩ ዘስደምም ግናትና ዘይምስማዕ ዘይኮነ እዚ ከምዚ ዓይነት ሆስፒታል ኣብዚ ዓለም ምህላው ጥራይ
0: በሉ ፍለጡ ሙዚቃዊ ሆስፒታልና ኣብ ዓለም ንፈለማ ግዜ ሙዚቃ ኣብ ኣገልግሎት ፍወሰ ሕሙማት ኣብ ግብሪ ዝተውዕለ ብሓድሽ ፈጠሩ ሙዚቃ ብሓድሽ ፈጠሩ ንፈለማ ግዜ ኣብቲ ብደረጃ ዓለም ክብሪ ወሰን ዝምዝገበሉ ጊንስ ቡክ ሽሙ ዘስፈረ ሆስፒታል
2: ይቕሬታ ዶክተረይ ኣብ መንጎ ስራዕኹም ቆሊፍናኩም ከይንኸውን እምበር ሳዕስዒትን ሕማምን ሙዚቃንስ እንታይ ብትሓዝ ኣሎ ቁርብ መብሪዶ ክትበና
1: ክትዕስዕ እምበር ክሰርሑ ዶ ፀኒሖም ናይ ምንታይ ማለትካ እዩ ወድ እኮ እዩ ዝኾነ ኮይኑ ነቲ ንስኻ ተሓቶ ዘለካ ሕቶታት መልሲ ክብብሉ እኳ ዝፅላእ ኣይኮነን ግን እዚ ሕሙም ተረሲዕ ድ ዋላ ብኮ ብክትታል ይግበረሉ ኣሎ እምበር ዘትከታተልዎ ኣለኹም
3: ንእሱ ንዓና እዩ ዝምልከት ናይ እንዳ ሱፐርቫይዘር ኣዳእ ትበሃሉ ንስኹም ከ ኣብዘይ መንጠቢት ናይ ተእትዋይትክን ኮ ተባሂሉ ይብቕዶም
0: ስሙ ብዛዕባ ጥዕናዊ ሙዚቃ እንደወይ ኣፍሉጦ ይብልኩም ኣብዚ ዘመን ሙዚክ ቴራፒ እቲ ዝለዕለ ተቐባልነት እናረኸበ ዝኸይድ ዘሎ ኣድማዒ ዘመናዊ ኣገባብ ኣፋዋውሳይ
3: ንኣፍሉጦ ኹም ክቡራት ኣጋይሽ ሙዚቃ ፀቕጢ ማለት ስትረስ ከምኡውን ጭንቀት የጉድእ ፀቕጢ ደንካ ይንኪ
4: ጥዕና ልቢ ኣቅብ ሙዴ መሓይሽ ንኩሎም ቃንሳታት የረስዕ
3: ባህታ ንደስታ ንፈጥር ንዋም ድቃሰደቅ ሕማማት ናይ ምክልኻል ዓቕምኻ ክህብ የብል ብዛዕባ ዝኸ ገነየም ወኩም
1: ኦይ
0: ንምዃኑ ንስኻትኩም መሪኹም መነመን ትበሃሉ ወ ቄል ገና ከያተወት ቆፅሊ ቐንጠበት ከም ዝበሃል ብዛዕባ እዚ ኣድናቆት ዘትረፈ ወስተና ትፀረቡሲ መን ይኹም እንታወትኹም
1: ኦ ኣይተሓዘና ሕጂውን ናብ ካልእ ጓል መገዲ ኣይተእትወና ንሕና ነቲ ተወፅዒ ዘሎ ሕሙም ፀጓሙ ክንፈልጥ ኢና መፅ ኢና ሓፂ ብዛዕባ መንነትና ክንገልፀልካ ግን ኣነ እምበይተይ ድያዝ ዝበሃል እዚ መማፅእተይ ድማ ናትናኤል ንበሃል ምዃን ዶክተር ብዛዕባ መንነትና ክትሓትት ግቡእ ኣይነበርን
0: ከመይ
2: ምኽንያቱ ንሕና ፍሉጣት ሰባት ኢና ብዛዕል ንዓና ዘይፈልጥ ይርከብ ዝብል ግምት ኣይነበረን በቃ ኣብላኹም ካ ባህ ከም ዘይበለና ክንገልፀልኩም ንፈቱ በቲ ኮይኑ በቲ ናብቲ ዘምፀና ጉዳይ ክንኣቱ ከመልመዝኩም ክበ ዓዲ
0: ክሳብ ዘይሓመንኩም መን ይኹም ክንፈልጥ ግዴታ ይብልና ካብ ኣዘራርባኹም ግን ገለ ጉድለት ጥዕና ዓዘባ ንምዋ ብኸመይ ብቐጥታ ናብዚ መመርመር ክፍልና ክትኣት ኮይልኩም ክዳኒ ካ ንክ እዩ ዋርድያታትና ቀም ናይ ምባል ወይ ናይ ምልቃስ ኣመን ከም ዘለዎም ሒደት መቕሱሱ ኣፀብቅ ኣቢልካ ክትሓልፎም ከም ትኽእል ይርዳኒ ይፈልጥ እየ ግን ክሳዕ ክንድውዝ ዝህሉሉ ኮይኑ ከዓ ኣይስማዕንን
3: ንሱ ድኣ ቀዳማይ ሕማሞም እንድ
0: እወ ስለዚ ክቡራት ኣጋይሽ በታት መፃኹምማ ክትወፅልና ዶትኩል
1: ሕጁ ናይ ሓዝካናን ዶክተር ንሕና ኮ ዕድመን ገንዘብና ኣብ ዝመረፅናዮ ቦታ ክንኣቱ ዘፀግም ከም ዘይብልና ክትፈልጥ ግባእካ
0: ዶ
1: ወ
0: ወይ ዘረባ ብዝኾነ እስኪ ዳሓን እንታ ክትገብሩ በፅኹም ነዚ ፓሸንትስ እንታይ ይኹም ትኾን ዘለኹም ወለዱ
1: ኣይኮና
0: እንታይ ዳ ኣሕዋቱ ወይ ኣዝማዱ
4: ኣይኮና
0: እሞ እንታይ ኢና ትኾኑ ኣለኹ
1: ሰራሕተኛና እዩ ጠፊኢኩም ዶ ከም ጃህራዳ ይትቕፀርዎ እምበሪ ንሕና ኮ ዓለም ብዓለሙ ዓለም ብዓለሙ ዝድንቐልና ሰብ ገዚፍ ፀጋ ኢና
0: ድማኻ
1: ወ
0: ወይ ብጣዕጣ

0: ዶክተር ውፅኢት መርመራ ናይዚ ፔሸንት እዚ ኣብ ደሙ ሓድሽ ቫይረስ ምስ ረኸቡ ኣዝዮም ሰንቢዶም ተሻቂሎም እዮም ነሮም። ግን ዕድመ ንኢንተርናሽናል ሜዲካል ኔትወርክ ናብቲ ናይ ዓለምና ዝዓበየ ላቦራቶሪ ሰይዶም ሞሲ ድረኸማን መሲቢዶም ብፅሕ ኣሎ። ኣይገርመኩምን ግን ኣይገርመኩምን ኣይገርመኩምን እዛ ዓለምና ሲ ናብ ፀቦቅ ብሸዶ ትቕየር ኣላ ፀቦቅ ብስራት እዩ ዚ
1: ተመስገን ተመስገን ተመስገን። እሞ ክሓውልና ሲ ዓብ ተስፋ ኣለና
2: እምበና ገና ኮቲ ውፅኢት ምርመራ ኣይረኣና እዩ።

0: እንታይ ደኣ ተሐጉሶ ካቲ ውፅኢት ምርመራሲ ቀልጢፉ ምምፅ እዩ እወ ብዝኾነ ኣብዚ ትካልና ዝሕባ ነገር ስለ ዘየለ በፃዕትን ብግቡእ ክሰምዕዎን ብቑዕ ሓበሬታ ክትረኽቡ ግቡእኩም ስለ ዝኾነ መርስ ዓውልካ ውፅኢት ምርመራ ንገሮም እዮም
1: ኣብ ፔሸንትና ኣብ ደሞ ኣብ ተኻየደ መርመራ ፒኣርፒዋይ ዝበሃል ሓድሽ ቫይረስ ተረኺቡ
2: ኣሎ
1: ቫይረስ ቫይረስ
0: ወላወላ ኣይ ፈለጥኩዎ ምናልባት ኣብ ርሜሽን ክኾነ
2: ረሲዒኹም ኣልኩም ዶክተር ኮረና ውን እኮ ካብ ፍራዊ ዝብል ቃል ዝወፀ እዩ ትርጉሙ ድማ ፀውዲ ምዃኑ ሓደ ዋን በዕልኹም ነጊርኩም ናይ ኹም ናይ ሎሚ ቫይረሳት ካብ ስሞም ጀሚርካ ጉዳማት እዮም
0: እንታይ ኣክቲ ብለ መዓልቲ መዓልትስ ሓድሽ ሓድሽ ቫይረስ ኣነ ከመሓኪም መጠን ሰሚ ይብ መርስ ቀልጢፍካ ኢንተርነት ኣቲኻ እንተ ኤኣይ እንተ ጂፒቲ ዲፕሲክ ኣቲኻ መፃ ፈትሽካ ወርፊርካ ባህርያት ናይ ዝባረስ ብህቱ ኣምፃለ ብህቱ
2: በቲ ዝረኸብ ናይ ሓበሬታ መሰረት እዚ ቫይረስ ዝደማ ቢሉ ንሓንጎል ዘብጠ በዚ ቫይረስ
1: ዶክተር እንታይ መስለኩም ኣብ ደማ ተኻይደ መርመራ ግን ኣብ ደማ ተኻይደ መርመራ ኣካላት ተግባራትና ዝቆፃፀሩ ሆርሞናት ኢንዛይማት ንምዝባል ኣጋጢሙ ኣሎ
2: ኣብ ገሊኡ ልዑ ኣብ ገሊኡ ድማ ኣመናትኹ ሽቲ ኾነ ቐልቀል ዘየቆፃፅሮ ዘሎ ብዓብኡ ናይዚ ስርዓታት እዚ ምዝራግ እዩ
3: ዶክተር ተስፋ ኣለወዲ እንታይ እዩ ዘረባኹ ዋላ ድንግርግርግርግር ይብለኒላ ኣነ ዋ እንታይ እዚ ናይ ኣካላት ምዝንባዶ ምዝንባዕዶ ዝበሃል ዘሎ እዚ ክቐትል ዝኽእል ፀገም እዩ ዋላ ድሓኒ እንታይ እዩ እስኪ ንገሩና ተስፋ ኣለዎ ድዩ
0: ናይ ምንታይ ተስፋ እዚ ሓውየልና እምበርካዲ እንታይ ኣለና
3: ዶክተርሓርሱለናህልወናዝሰብ
0: ዋላ እኳ ስራሕተኛ ኹን እንትኾነ ልዕሊ ህወቱ እንታይ የሸቕለኩም ከም ዘሎ ክርዳና ይካል ናና ዝረብሰና ከመሓልካይ መጠን ህወት ምድሓን ሙዚቃ ሙዚቃ
1: ሙዚቃ ሙዚቃ

0: ብዕሉ መልኣፍ እዩ ካብ እግሪ መርዓስ ዕንቀፍ ክበሃል መቸም ሰሚዕኩም ኣለ እወ ብዝኾነ ሰብ ክመተካኣይ ትገልን እኒኻ እዚ ሕሙም እዚ ከዓ ክሰርር ድዩ ወይስ ቀዲምና ዓዲ ገይሩ ክገይሽ ገና ኣብ ምንም ንምንታይ ተመፅ
1: እሞ ክሓውሲ ሙሉእ ተስፋ ኣለና ማለት እዩ
0: ኣይበልኩን ኣይበልኩን ካሓው ድዩ ተስፋ ኣለዎ ድዩ ገና ብሳይ ሳይ ተረጋገፅ ባዕሪ ከዓ ኮይኑ ወይ ብዘኩ ካልእ ክትዓስቡ ትኽእሉ ኒ
1: እንታይ ተስፋ ይብሉ ክሓዊ ማለት ድዩ ዋ ስማዕ እስኪ እንታይ ዓይነት ዘረባ እዚ እንታይ ኣምፅኦ ዋ ካልእ ዘይተዓስቡ ዝገበርኩም ጌርኩም ክትሕውይዎ ትረሒደ ኣለኩም ካሓዊ ተስፋ ኣለዎ ንብለካ ኣለና
0: ሓሳብ መተጠንና
2: ሓበሬታ
0: ናይ ቫይረስ ዘሎ ብቁልጡ ሓበሬታ ናይ ቫይረስ ዘሎ እዘሸክለና ዘሎ ነዲር ኣለ ሙዚቃ
3: ሙዚቃ ሙዚቃ ሙዚቃ ክትገብሩ ከለኹ

0: ብዛዕባ ፀገም ከምዚ ዞም ኣጋይሽ ናትቦ ዘለዉ ብዛዕባ ገንዘብ ፀገም ዝበሃል
1: የለን።
0: ስለዚ ተስፋ ንገብር ክሓወልኩም ክሓወየልና
2: ዋ እንታይ ማለትኩም ግድን ክሓወየልና ኣለ
0: እንዴትና ግድን ንዛዘረባ ኣለ
2: ኣለ ወ
0: ዕነባ ነግድና ግን ጓይ ሓንትቦ ብዘይ ክትቆፅሮ ትኽእሉ ሸጣላይ የለ ንኹን
2: ኣንታ እንታይ ኣረኻ ሓቲ ደካ ኽ እንታይ ምፀ ዘረባ እዚ ክሓዊ ተስፋ ዘይብሉ ድ ኮይኑ እንታይ ኸ ካልእ ዘይተዓስቡ ኢልካ ዘረባ ኣይተደጋግመና ግድን ክሓዊ ኣለዎ
1: ዘረባ ገዲፍካ ሃለውለው ገዲፍካ ግድን ክሓዊ ኣለዎ ነግረካ ኣለዎ
2: ዝገበርኩም ጌርኩም ካልእ መተካእታ ናቱ ክሳዕ ንረክብ ተኸታቲልኩም ኣሕዊዎ ቢረ
0: ወረ ንስኹም እንታይ ፀኾንኩም እንታይ ፀኾንኩም ጥዕና ድሓና ኣለኹ እዚሞ ጥዕናኹም የጠረጥረን ኣሎ እዋ እንታይ ማለት እዩ ካብ ንዑ ምምርማር ንዓኹም ምምርማር ዝሓይሽ ኮይኑ ስማዓኒ ኣሎ ወ ምክንያቱ እዚ ኩሉ ድሌትኩም ሓሳብኩም እንታይ ምዃኑ ምስ ፓሽንት እዚ ምትእሳር ዘለኩም ምስጢር ዘለኩም ክርዳእና ኣይካኣለን
1: እንታይ ሕጂ ንሕና ካባኹም ንደልዮ እቲ ሽንቲ እቲ ውፃት እቲ ረስኒሲ ደው ከተብልዎ
0: ንሱ ዝሓን ፀገም ይብ ሓደ መድሃኒት ሂብካዮ እንተዘይሰርዐ ካልእ መድሃኒት መቕያር ነርሰይ
1: እንታይ ዓይነት መድሃኒት ንዝሰርሉ ኣበናይ ኮርና ዓለም ከም ዝርከብ ንፋርማሲስትና ተወኪስኩም ከትኩም ኣረጋግፅ እዩ
2: ስለዚ ክሓወት ተስፋ ኣለዎ ማለት እዩ
0: ሜና ኣይበልኩን ኣይበልኩን ነጊርናኩም ኮና ደጋግምና ነጊርናኩም ሓኪም ብግምት ኣይዛረብ ንቱም ሰባት ነጊርናኩም ኣ ተጨንቁና ኣሎ እዚካ
1: እጅካ ካ

ሰላሌ ዓመላኽ ጸበባ ኮሪዐ ልበይ ዓጊባ ምስክሪ ኣቕሳድ ዓዲ ሽሩም ናደው ተቐብረላ ዓባይ ሕሉም ኣብቲ ዝባን ሰሚዐ ድሃይካ ሰላሊዓ ሰላሊዓ ዓወት

0: ክቡራትን ክቡራንን ተኸታተልትና ብምክንያት መበል 35 ዓመት ፅምብልና ፅነት ሃገርና እነቕርቦ ዘለና ፍሉይ መደብ ሙዚቃ ትከታተሉ ኣለኹም። ሃገራዊ ደርፍታትና ዳሲስና ፈትሽና ናበኹም ከነቕርብ ኣብ መዓልታዊ ስራሕ ንርከብ ኣለና። ኣነ ሰዓድ ከምኡ ውን ኣብ ድሕሪ ማጋረጃ ብምዃን ደርፍታትና ክደሰሱ ኣለዎም ዝብል ሓሳባት ዘለዎም ኣብ ደርፍታት ምንዳይ ዘሎ ትሕዝቶታት ድማ ብዓይነቱ ብዙሕ ዝተፈላለየ ብዙሕ ስራሕ ስለ ዝፈረየ ሃገራውያን ደርፍታትና ክቡራት ተኸታተልቲ ከምቲ ኣብ መንጎ መንጎ እነቕርቦ ዘለና እውን ኣብ ሓንቲ ትሕዝቶና ምስ ዝተፈላለዩ ስነ ጥበባውያን እነካይዶ ዘለና ዕላል ካብዚ ብምቕፃል ቀሪብና ኣለና። ናይ ሎሚ ዕዱም ጋሻና ወይ ድማ ዕድምቲ ጋሻና ኸ መን ያክትከውን እስካ ሓቢርና ኢና ክንከታተላ
1: ፍንቱይ በርናምጅ መናሰበት ዒድ ሕርየቱ እንታ በዕሊ ለና ናይ ኢለ ሰነት ኢለ ስቕራትና ሄየ ሰባትና ደማነትና ሓንቲ የለ ትብል ስቕራትን ዓይድ ለና በርናምጅና ሄየ ዝተላለለ ከም መግሉ ታብዑ ሄየ ትክል በርናምጅ ውሮት ጋሻይ ትለን ቅድም ለወክት ታመም ሰበትላ ግልዮም ዓዝማምል ለና ጋሻይ ብሕበር ንተገብአና ግን ንርአዩቱ ኣሰናይ ዲብ ለቃሊት መናሰበት ኣብ ፅዕነ ዲብ እምብል ዲብ ጋሻይ ኢልና ግንቂስ
2: ኩሉኩም ኣባላት ዜና

روث بلدنت ولكم الرأي أبت درفيتات أنت أتينا درفيتات سوزي نبري أبميدا درقا درافاين تقادلاين بيهانسا بقاسو نيرو درفي أبميدا دي نبري سوء قزي قداماي مدفع درفيو قالايتي مدفع هدوميو درفيتات أبميدا نهزبي የጉዝጉዝ ነሩ ነጻላይ ወን እቲ ኃይለ ናይ ጻላይ ወን በደርፊታት ይደኩም ነሩ ደርፊታት አብመዳ ዘነበረሉ ግዜ ሀድነት ህዝብ ዝገልጽ ሀድነት ናይ ካልሰነ ዝገልጽ ናይ በህራትና በመሉ ዝገልጽ እንደገና ደርፊታት ሹድ ድረፍ ዘነበረካ ነፍስ ወከፍ ደርፊ ናይ ሻተ በህራት ናቱ ኢላማታት ኣሎ ናቱ ፍርያት ኣሎ ትርጉም ዘሎ ፍርያት ይኩሉ ዘሎ ሕጂ ኣብ ሜዳ ዝነበረሉ ግዜ ደርፊታት ኣብ ዝደረፍ ዝነበረ ደርፊታት ዓዝዩ ደርፊ ባሉ ተጋደላ ኢልካ ከመን ትገልፅ ትክልካ ሕጂ ደርፍን ተጋደልትን ብሃንሳ ብዮም ዝኸይዱ ምናልባት ሎሚ ኣብዚ እንተ ወገን ተተካይዱ ሰነ ጥበበኛታት ኣብዚ ውግዝ ይሳተፎ ካልእ ብሃፈሳዊ ስራሕ ካ ንብ መፅናቲ ኢሎም ዝብገሶ ኣሎ ከትቀ ልክ እቲ ውጊ ኣባይ ተጀምሩ ማስ ተሰሪሑ ኣባይ ትደምድሙ ልክ ናብ ዝገልፅ መፅናቲ ይግበር ኣብ መፅናቲ እቲ ቦታታት ይምረስ ሽኡ መሰካ ልክ እቲ ቦታ ዝገልፅ ደርፊ ያ ትድረፍ ሕጂ ደርፊ ሽ ዝነበረ ደርፊ ደርጋ መጥፎ ናይ ሰውረ እዩ።

እቲ ሕጂ ብሓፈሹ ምስቲ ኩነታት እዩ ዝኸይድ ሽውዲ ዝነበረ ኩነታት በይን እዩ ሕጂ ዘለናዮ ዘመንካ በይን እዩ ሕጂ ኣነ ካብ ሕጂ ደርፊታት ምናልባት እዚ ሕጂ ናብ ዘመናዊ ገጡ ናብ ካልእ ዕላማ ዘለዎ ነፍሶ ወከፍ ደራፋይ ኩምድላ ይደርፍ ንገረብ ይደርፍ ንፍቕሪ ይደርፍ ንርበ ይደርፍ ንባህሪ ይደርፍ ሕጂ እቲ ረፍቲታት ዝመፅ ሓደ ዓይነት ይኮነን ሽው ኣብ ሜደ ዝነበረ ደርፊታት ግን ሓደ ዕላማ እዩ ኣብ ሓደ ዕላማ ይድረፍ እንደገና ካብ ሰንሱር ይግበር ናይ ነራ ይኩን ናይ ትግራይ ይኩን ናይ ቡዳዌት ይኹን ከመፅ ኣሎ ናይ ነራ ይፈልጥዮም ናይ ካልእ ይፈልጥዮም እቲ ዕላማ ሓንቲ ስለ ዝኮኑ ሽ ዝነበረ ግዜን ናይ ሕጅን ይፈላለዩ እዚኦም መነስያት ግን ሎሚ ስቡቅ ኣብ ደገ ረኪቦም ንሶም ሒዞም ዘቕርቡ ዘሎ ደርፊታት ቀሊል ይኮነን ብጣዕሚ ስቡቅ ደርፊታት ዕላማ ዘለዎ ናይ ፍቅሪ እንተኮይኑ ኣብ ፍቅሪ ዝገልፅ ብጣዕሚ ንሕነ እውን ደረፍቲ ውልድና ሎሚ ሕጂ እዚ ሓደ ናይ መክሰብ ናተይ ንስ እዩ ብፍላይ ኣብሄሪ ነራ ማሻላ ንፍኣት ደረፍቲ ኣስርቲ ሓደ ዝኮኑ ኣሎ ሎሚ ስቡቅ ገይሮም ይደርፉ ልቀቲ መንገዲ ንሕና ዝሃምተና ቦካ መሰረት እዮም ዝኸይዱ ጎላ ዝያዳ ካባነ እውን ከማን ዝሃምፆ ንፉእ ካዕላት ዘለዎ ንሕና እውን ንጠቀምሉ ካላት ሒዞም ሃምፂዮም ስለ ዘሎ እዚኦም እውን ልክ ማዕሬናት ንዮም ካባነ ጎደሎ ዝበሃል እዩ።

ኣስራ ለርሁስ ባል ናፅነት መበል 35 እንሻላ ናኹም ንህዝብ ኤርትራ ንክቡር ፕረዚደንት ኤርትራ ጤናን ኣሳለቶን ተውፊቅ ንምነልኩም።

0: ናይ ልዕሊ 75 ዓመታት ዕድመ ዘለዋ ቤት ትምህርቲ እያ። ኣብ ሓደ ህንፃ ንሰለስተ ደረጃታት ትምህርቲ ትጥርንፍ። ኣብ ዝተፈላለየ ስራሕ ተመዲቦም ብሓላፍነት ዝዓይ ሞያውያን ክተፍሪ ዝበቕዐት እያ። ንዓመታት ፍልጠት ይዕጢቓ። ናብ ቤት ትምህርቲ ዋርሳይ ካልኦ ሳዋ ዝለኣኸቶም ተምሃርኣ እውን ኣብ ናይ ሞዴል መገምገሚ ተምሃሮን ኣብ ሃገራዊ መልቀቂ ምርምራ ማትሪክን ብዘመዝገብዎ ውፅኢት ንስማ ኣድሚቕዎ ይርከብ። ቤት ትምህርቲ ላሳለ ውፅኢታ ዝለዓለ ሓንቲ ካብተን ኣብ ዞባ ዓንሰባ ከተማ ከረን ዝርከባ ኣብያተ ትምህርቲ ቤት ትምህርቲ ላሳለ እያ። ኣብ 1949 ብኣባል ማሕበር ላሰላውያን ኣድርያኖ ክሌመንተ ተመስሪታ። ኣብ ዓመተ 1951-52 ናይ ፈለማ ስራሓ 150 ዝበጽሑ ተምሃሮ ደቂ ተባዕትዮ ተቐቢላ ብሰለስተ መምሃራን ጠርኒፋ ናይ መባእታ ደረጃ ትምህርቲ ኣገልግሎት ክትህብ ጀሚራ። ኣብ 1962 ናብ ማእከላይ ደረጃ ዕቤት ኣርእያ። ኣብ ሰዓብ ዓመታት ኣብ 1993 ናይ ካልኣይ ደረጃ ፍልጠት ክተስንቕ ድልውቲ ኮነት። ኣብ ውሽጢ ናይ 4 ዓመታት ጉዕዞኣ ድማ ንሰለስተ ደረጃታት ትምህርቲ ኣብ ሓደ ህንፃ ጠርኒፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከባላ። ቤት ትምህርቲ ላሳለ ካብ ዝተመስረተትሉ ኣትሒዛ ንልዕሊ 70 ዓመታት ፍልጠት ኣብ ምምጋብ፣ ብቕዓት ኣብ ምምልማል፣ ኣእምሮ ዜጋታት ኣብ ምህናፅ፣ ብሉፃት ተምሃሮ ኣብ ምፍራይን ኣበርከቲ ዜጋታት ኣብ ምድላውን ልዑል ኣበርክቶ ክትገብር ጽንሐት እያ። ኣብ መስከረም 2019 ብመሰረት ዝተኻየደ ናይ ምስግጋር መስርሕ ካብ ብሕታዊ ናብ መንግስታዊ ትካል ዝተሰጋገረት ቤት ትምህርቲ እያ። ድሕሪ ናይ ምስግጋር እዋን ተሳታፍነት ተምሃሮ ብዕፅፊ እክብ ኢሉ። ኣብ ሰለስቲኡ ደረጃታት ትምህርቲ ተዘርጊሑ ዝነበረ ቆፅሪ ተምሃሮ ካብ 1541 ናብ 2988 ከምኡውን ቆፅሪ መምሃራን ካብ 4 ናብ 120 ብዕፅፊ ዕቤት ኣርእዩ። ዝተረኣየ ደረጃ ዕቤት ተምሃሮን መምህራንን ናይ ኣሃዝ ለውጢ ጥራይ ዘይኮነ ናይ ዓይነት ለውጢ እውን ክረአ ክኢሉ እዩ።
1: እዚ ቤት ትምህርቲ እዚ ኣገልግሎት እውን ከስፍሕ ስለ ዘለዎ ከም ፖሊሲ መንግስቲ ቀዳምነት ዝህቦት እቲ ዕድል ምፍጣር እዩ። እቲ ኣክሰስ ንብሎ ወይ ተምሃሮ ኣገልግሎት ዝረኽብሉ ኩነታት ምፍጣር እዩ። ድሕሪኡ ከዓ እቲ ብቕዓት ምርግጋፂ ማለት እዩ። ኣክሰስ ኤንድ ኳሊቲ ኢልና ንዛረበሉ ጉዳይ ማለት እዩ።

0: ስለዚ ብክልቲኡ መዐቀኒ ክረአ ከሎ እዚ ቤት ትምህርቲ ነቲ ከማልኦ ዘይፀንሐ ሓደ እቲ ጠለብ እዩ እቲ ጠለብ ናይቲ ህዝቢ ህዝቢ ቤት ትምህርቲ ክህቦ ዝፀንሐ ኣገልግሎት ነቲ ህዝቢ ከገድሶ እውን ስለ ዝፀንሐ ዕድል ክነግፍሕ ከነስፋሕ ኣለና ተባሂሉ ምስ ኮሚቴ ቤት ትምህርቲ ብዝተገብረ ምርድዳእ ሚኒስትሪ ትምህርቲ እውን ብፍላይ ጨንፈር ሚኒስትሪ ትምህርቲ ዞብዓን ሰባ እቲ ኣገልግሎት ናይ ምስፋሕ መደብ ተታሒዙ ኣብ ክልቲኡ እብረ ተምሃሮ ንክምሃሩ ሙሉእ ናይ ክልተ እብረ ኣገልግሎት ክህብቲ ቤት ትምህርቲ ከዓ ተፈቲኑ ማለት እዩ ብኡ መጠን ሕጂ ዝህሉ ቀረብ እቲ መሳለጥያታት ዓይነት መምህር ኩሉ ዝውን ኣብ ግምት ኣትዩ ክኸይድ ስለ ዘለዎ እቲ ክወሃብ ዝፀንሐ ኣገልግሎት ብመንፅር እዚ ንብሎ ዘለና መሳለጥያታት ክረአ ከሎ ክጓደል ወይ ብቕዓት ኮምፕሮማይዝ ክትገብሮ ወይ ንብቕዓት ዋጋ ናይ ብቕዓት ብዋጋ ናይ ብቕዓት ዕድል ናይ ምፍጣር ኩነታት ከይፍጠር ዝከኣል ጥንቃቐታት ተገይሩ ማለት እዩ ኣብኡ ሕጅታ እዩ እቲ ተወፋይነት እዩ ብዓብኡ መምሃራን ካብ ዝተፈላለየ ኣብያተ ትምህርቲ ተመዲቦም ዝመፁ ውሕድ ተመክሮታት ዘለዎም ውሕዳት ነይሮም ዝበዝሑ ከዓ እቶም ሓደስቲ እዮም ማለት እዩ ስለዚ ነዚ መምህር ዝበሃል ሓይሊ እቲ ወሳኒ ኣካል ኣብቲ ምምሃር ምስትምሃር ምሕያል እዩ ተቐዳማይ ዝተወስደ ስጉምቲ ማለት እዩ እዚ ከዓ እቲ ኮሚኒቲ ኣሚንሉ ንዕኡ ዝኸውን ቀረባት ንዕኡ ዝኸውን ሪሶርስስ ወይ ፀጋታት ኣጎሳጒስና መምሃራን ናብ ምስልጣን ዝሓየለ ስራሕ ተሰሪሑ ኣብ ምምሃር ምስትምሃር ወሳኒ ዝኾነ መሳለጥያታት ንብሎ ናይ ትምህርቲ መሳለጥያታት ብፍላይ እቲ ዘሎ ቴክኖሎጂ መምሃራን ብዝተኻእለ መጠን ትምህርቲ ናብ ዓይነት ንኽቕይሩ ዘኽእሎም ነገራት ኣብ ምውዳድ ብዙሕ ፃዕርታት ተኸይዱ ማለት እዩ
1: ማኣዲ ፍልጠት ኣብ ምምጋብ ዝርከብ ተምሃራይ ራእዩ ንዓወት ዘማዕደወ እዩ ኩሉ ብትግሃት ትምህርቱ ይከታተል ኣብ ክልተ ደርቢ ተዋዲዱ ዝርከብ ምምሃሪ ክፍልታት ካብን ናብን ርሕቐት ዘለዎ ኣይኮነን ምስ ዝጥርንፎ ብዙሒ ክፍልን ተምሃሮን ብምንፅጻር ረብሻ ክፍጥር ዝኽእል እኳ እንተመሰለ ጉዳይ ዲሲፕሊን ብቐዳምነት ስለ ዝስራሐሉ ግን ፀጥታ እታ ቤት ትምህርቲ ኣዝዩ ውሕስ እዩ
2: ከም ባህሊ ንሕና ኣብቲ ዲስፕሊን መጀመርታ ንሰርሕ ዲስፕሊኑ ክዕሪ ክኽእል ኣለዎ እዚኻ ምስ ግዜ ተታሒዛ ታሽምቶ ብል እያ ኩሎም እቲ ናይ ሕብረተሰብና ስነ ምግባር ዝበሃሉ ብግቡእ ክንፀባርቆ ክኽእሉ ኣለዎ እቲ ራእዩና ሃና እውን ከምያ ትብል ቅቡል ስነ ምግባር ክህልዎ ክእል ኣለዎ ብመገዲ ተምሃራይ ብመገዲ መምህር ብምሕደራ ይኹን ኩሉ ማሕበረሰብ ናይዚ ቤት ትምህርቲ ኣብቲ ስነ ምግባር ክሰርሕ ክኽእል ኣለዎ ማለት እዩ
3: ብሓፈሻ እቶም ተምሃሮ ብነፍሶም እዱባት ፃዕረኛታት ብፍላይ ንሕና ከም ሃብቲ ንወስዶ ኣብዛ ቤት ትምህርቲ እዚኣ ሃብትና ወለዲ ጉድሳት ወለዲ ኣብ ትምህርቲ ዘለዎም ኣወንታዊ ዝኾነ ኣረኣያ ስለ ዘለዉና ከም ሃብቲ ንገልፆም ልክዕ ካብታ ገዛ ስለ ዝወፅእ እቲ ተምሃራይ ከዓ እንድሕርቲ ወላዲ ህርኩት ኮይኑ እቲ ተምሃራይ ከዓ ብኡ መጠን ህርኩት ተምሃራይ ካ ትረክብ ስለዚ እቶም ወለድን እቶም ተምሃሮን ናህና ፀጋልና ኢና ንገልፆም ንሕና ስለዚ ዓማዊልካ እንድሕር ህርኩታት ኮይኖም መኽሰብ ከም ዘለካ ኩሉ ግዜ ዘይከሃድ ሓቂ እዩ
1: ቤት ትምህርቲ ላሳለ ተወርሶ ናይ ምዕወት መንፈስ ዘለዋ ቤት ትምህርቲ እያ ተምሃሮ ካብ ዝፈለምሉ ግዜ ኣትሒዞም ከምኡ ውን ብዝተፈላለየ ምኽንያት ተቐይሮም ኣብ ዝፅምበሩሉን ነቲ ናይ ዓወት መንፈስ ብቐጥታ ይለማመድዎ ኣብ መስመር እውን ይኣትዉ ነፍሲ ወከፍ ተምሃራይ ቅኒት ኣእምርኡ ብናይ ዓወት መንፈስ ዝተነድቀ እዩ ኣብ ዕለታዊ ትምህርቱ ተወዳዳሪ ብሉፅን ኣብነታዊ ኮይኑ ክስመን ይፅዕር ኪኖ ውልቃዊ ዓወት ሓቢርካ ንቤት ትምህርቲ ከተስሚ ናይ ምድላይ ሃረርታ እውን ነፀብራቕ ተምሃሮ እዩ
4: ሕጂና ሓምሻ ክፍሊ ናይ መፅት ቤት ትምህርቲ ማለት እዩ ሕጂ ሓቀ ዛረ ምስ መፀ ክበርቲዖም ማለት እዩ ንዓይ ኣዝዮም ንፍዓት ነሮም ጉዱሳት እዮም ማለት እዩ ድሓር ሕጂ ምስ መፀ ክሻብዓይ ወፅ ማለት እዩ መጀመርታ ሓምሻ ክፍሊ ድሕሪ ኣብ ቅደም ካብቲ ባግራውናት እዩ ማለት እዩ ቀዳማይ ጎብለል ገለ ውፅእ ነሮ ካልእ ቤት ትምህርታት ሕጂ ንሕሒዘ ማለት እዩ እስካብ ሻትያ ክፍሊ ቅርብቶ ተመሓይሸ ሕጂ ፈልጦም ስለ ዘይነበሩ ከምቲኦም ተምሃሮካ ምስኦም ምርድዳእ ጀሚርና ማዕሩፍ ኮይና ማለት እዩ ሻትሻ ክፍሊ ረብዓይ ወፅ ማለት እዩ ሻትሻይ ድሕሪ ሻብዓይ ቅርብቶ

0: ሕጂ ካልኣይ ወፂ ብሻብኣይ ማለት እዩ። ድሕሪ ሻምናይ ክፍሊ ናይ ጀነራል ዝገብረና ስለ ዝነበረኻ ኣብ ሻብኣይ ሻምናይ ክፍሊ ካልኣይ ወፂ ማለት እዩ። ድሕሪ ናይ ሃገራዊ መርበራ ማለት እዩ ናይ ዘብኣን ሰባ ጉብለል ሲደ ካብኡኒኦ ሃይ ስኩል ሓድሽ ሂወት ማለት እዩ። ሃይ ስኩል ምስ ጀመርና ሃይ ስኩል ካብ ጉብለል ወፂ ማለት እዩ። ካልኣይ ደረጃ ማለት እዩ ኣሽራይ ሕማን ጉብለል ወፂ ጃሃ ኢለበን ዝክፍል ኣለኹ ማለት እዩ።
1: ኣብዚ ቤት ትምህርቲ እዚ ከምዚ መንፈስ ኣሎ ናይ ትምህርቲ ኩሉ እቲ ተምሃራይ ናሓድሕዱ ይፃላሎ እዩ። እቲ ፒር ፕሬጀር ዝበሃል ፖስቲቭ ፒር ፕሬጀር ዝበሃል ኣብዚ ቤት ትምህርቲ እዚ ኢናርእናዮ። ናይ ብሓቂ ኩሉ ተምሃራይ ናሓድሕዱ ይፃላሎ፣ ናሓድሕዱ የፅንዕ። ክሳብ ሕጂ እውን እቲኦም ብሉፃት ተምሃሮ ዝበሃሉ ኣብ ሃገር ደረጃ ይኹን ወላ ቤት ትምህርቲ ደረጃ እሶም እዮም እቶም ምሳይ ዝመሃሩ ዝነበሩ እሶም እዮም እቶም ብሉፃት ተምሃሮ እዮም ዘለዎ ኣዛ ቤት ትምህርቲ
2: ተምሃሮ ውልቃዊ ክእለቶም ኣለልዮም ብቕዓቶምን ኣድማዕነቶምን ዝድህስስሉ ኩነታት ምፍጣር ከም ኣወንታ ይግለጽ። ናይ ምዕባይ ጻዕሪ ምክያድ ኣብ ነፍሱ ኣሚኑ ዝምርኮስ ካብ ጽግዕተኛነት ዝጽየፍ ባዕሉ ክሰርሕ ዝብግስ ንዓወት ቅድሚት ዝግስግስ ርእሰ ምትእማን ዝዕቢ ሓድሕድ ምትሕገዝ ሰረቱ ሓልዮትን ርእሰ ምርኮሰን ዘርኢ መሃዝነት ዘማዕብል ብሉፅ ክብርታት ሕብረተሰብ ዘንጸባርቕን ኣበርካቲ ምዃንን ዝብሉ ኣምራት ካብ ሓድግታትን ውርሻታትን ቤት ትምህርቲ ላሳለ ምዃኖም ይግለጽ።
3: ኣብ መንጎ መምህር ተምሃራይ ድልድል ዝበለ ዝምድና ኣዝዩ ተመላላኢ ምክብባር ዘለዎ እቲ ሕብረተሰብ ብዓብኡ ከዓ ተደጋጋፊ ማለት እዩ ምስቲ ቤት ትምህርቲ ከዓ ኦፕን ኮሚኒኬሽን ቻነል ዘለዎ ርክባት ስሩዕ ርክባት ምስ መምህራን ናይ ተምሃሮ ናይ መምህራን ናይ ወለዲ ርክባት ከምዚ ዓይነት ባይታታት ዘፅንሐ ቤት ትምህርቲ እዩ ማለት እዩ።
2: ኣገባብ ስነ ምምህርናዊ ማእከል ኣብ መስርሕ ምምሃርን ምስትምሃርን ብዕቱብ ይስርሓሉ። ደረጃ ፍልጠት ተምሃራይ ንምዕባይ ተበግሶታት ይውሰድ። ብመንፅር ተወሊዶም ዝርከቡ ቤተ ፈተነ ላቦራቶሪ ቤት ንባብ ዲጂታላዊ ቤት ንባብን ብስእላዊ መግለፂ ተሰኒዩ ዝወሃብ ትምህርትን ኣብ መዳይ ሕርሻ ኣተኪሩ ዝወሃብ ዓይነታዊ ትምህርትን ኪኖ ብክልሲ ሓሳብ ብግብራዊ ፍልጠት ተኣሳሲሩ ዝኸይድ ዕለታዊ ንጥፈታት እዮም።
4: ኣብቲ ኳሊቲ ኦፍ ኤዲኬሽን መሳለጥያታት ኣለዉ ነቲ መስርሕ ምምሃር ምስትምሃር ዝሕግዙኻ ነዚኦም መሳለጥያ እዚኣቶም ዓይነታውያን ከመይ ጌርካ ትገብሮም ኣደ ሰም ታይም ሕጂ እንታይ ዝጠቕሙ ነቲ መምህር እዚ ነቲ ስርሑ ብቐሊሉ ክተግብር ከም ዘለዎ ይገብር ማለት እዩ። ንተምሃራይ ካ ብቐሊሉ ክምሃር ከም ዘለዎ ይገብር። ጀትዮም መሳለጥያታት ናህና ዘለዉ እንታይ እዮም? ካብቲያ ክላስሩም ጀሚርና ክንምህር ንሕር ኮይና እቲ መዓልታዊ ውጥን ኣሎ ወይ ሰሙናዊ ውልጥን ንብሎ ነፍሲ ወከፍ መምህር ውጥኑ ብግቡእ ኣዳልዩ ከዓ ትኽእል ኣለዎ። እቲ ውጥን እንታይ ዘጠቃልል ኣሰስመንት ስኻ ተካይዶ እቲ ኣገባብ ማሃራር ስኻ ክጥቀመሉ ነቲ ኣለሰን ተሽማቶ ብላ ንሕር ኮንካ ብሓፈሻ ኣብቲ ቴክስት ዘለዉ ከዓ ኪ ኮንሰፕትስ ንብሎም ኣገደስቲ ቃላት ድዮም ወይ ከዓ ኣምራት ድዮም እቲ መምህር መጀመርታ ነዚኣቶም ፕላን ገይሩ ይኣቱ ማለት እዩ ናብ ክላስ።
1: እቲ ካሪክለም ናይ ኣመሃራ መራርሕኦ ለርነር ሰንተርድ ይበሃል ማለት ተምሃራይ ቲ ዝበዝሕ ንጥፈት ተምሃራይ ይሰርሑ ማለት እዩ። ንኣብነት ሓንቲ ፐሬድ እንድሕር 40 ደቂቕ ኮይና እቲያ 10 ደቂቕ እንታ መምህር እንድሕር ገሊፅልካ እቲ ዝተረፈ ብኣክቲቪቲስ ዝተፈላለየ ንጥፈታት ናይ ክላስ ከምኡውን ዝተፈላለዩ ስራሓት ናብ ክትሪኦኹሞ ይኹም ኩሉ ናብ ላቦራቶሪታት ናብ ኣይሲቲ እናኸድና ኩሉ ኢና ንሪኦ። ስለዚ እቲ ዝበዝሕ ሲ ተምሃራይ ዘማእከለ ዓይነት ኣመራርሓ ናይ ትምህርቲ ዘለዎ ዓይነት ናይ ትምህርቲ እዩ።
2: ኣብዛ ቤት ትምህርቲ ከም መትከል ዝፀዓረሉ እንተለውን ዜሮ ተፃዋርነት ንምቅድዳሕን ዜናትካ ምድላይን እዩ። በዚ መሰረት ከም ኣካል ምሕደራዊ ትምህርቲ ተራእዩ ነቶም ኣብ መዳይ ትምህርቲ ዘልሓጥ ዝበሉ ወይ ተወሳኺ ሓገዝ ዘድልዮም ተምሃሮ ፍልጠቶም ክብ ንምባል ወትሩ ብግዜ ተወዲቡ ሓገዛት ይግበር።
5: ተወሃሂዱ እቲ መምህርን እቲ ወላድን ከዓ ብሰርሑ ስራሕ ከዓ ነቲ ጁኒየርን ሃይ ስኩልን ከዓ ቀለብ ይኮኖ ኣብ ሻምናይ ክፍሊ ምስ በፅሑ ከዓ እቲ ሚዛን ናይ መባእታ ኣብ ሻምናይ ክፍሊ እዩ ዝረአ ኣብታ ጀነራል ኣብኡ ከዓ እቲ ዝለዓለ ውፅኢት ከዓ ይመፅእ ማለት እዩ።
1: ብዙሕ ፃዕርታት ናካይዳና መምሃራና እውን ብዙሕ ሓገዝ ወይ ድማ ቱቶርያል ናይ ምሸት እውን ብዙሕ ሓገዛት ይቡና ኣለዋ። ስለዚ ድማ ከም ተምሃሮ ኣንሕና ወይ ድማ ኣነ ከም ተማሃሪ ነዚ ዝቡና ዘለዎ ሓገዝ ኣብ ክነጥቀመሉን ኣብ ሴም ታይም ከዓ ሓገዝ ናና ወይ ድማ ናይ ወለድና ሓገዝ ኣለዎ ዓብዩ ናና ከዓ ፃዕሪ ክንውስበሉ ማለት እዩ። ንስዋ ካባይ ከዓ ኣነ ከዓ ፅቡቕ ናፅቡና ከምፅእ ኣብ ጀርናል ከዓ ይትስፍዎ ማለት እዩ።
6: ቤት ትምህርቲ ላሳለ ክትብል ከለካ ናይ

0: ዓወት መንፈስ ዘለዎ ቤት ትምህርቲ ዝገልጽ ኣብዚ ክንገልጾ ዝፀናሕና ሽልማት ብፍላይ ኣብዚ እዋን እዚ ሽልማት ኦርያ ተባሂሉ ዝፅዋዕ ዘሎ ናይ ሻምናይ ክፍሊ ሽልማት እዚ ዝሓለፈ ዓመታት ብቐፃሊ ኣብ ቤት ትምህርቲ ካብተን ልዕሊ ውፅኢት ዘመዝግባ ኣብያተ ትምህርቲ እዩ። ኣብዚ ዝሓለፈ 4-5 ዓመታት ክንሪኦ ከለና ልዕሊ 90 ደይ ኮይኑ ትሕቲ 90% ኣሕሊፋ ይትፈልጥኒ። ስለዚ እዚ ከዓ ካበይ መፅኡ እንተልና ሓደ እቲ ምሕደራ ቤት ትምህርቲ ሓደ ስጡም ዝኾነ ምሕደራ ቤት ትምህርቲ ኣለና። ዳይሬክተር ኣሎ፣ ሓላፊ ስነ ምምህርናዊ ጉዳያት ኣሎ፣ ጉዳያት ተምሃሮ ኣለዉ። እዚኦም ሰጢሞም ብሓደ ስለ ዝኸዱ ናይ ሃይ ስኩል ዘለዉ ምሕደራ፣ ናይ መባእታ ዘለዉ፣ ናይ ማእከላይ ደረጃ ዘለዉ ሓደ ኮይኖም ተዋሂዶም ስለ ዝሰርሑ እቲ ስራሕ ናይ ዓወት መንፈስ ኣለዎ። እዚ ናይ ጉጅለ ስራሕ መንፈስ ዘለዎ ኣሰራርሓ ስለ ንኸይድ ሓደ ዓወት ንዓወት ዝዕድመና ንሱ እዩ። ቀጻሊ ዝኾነ ግምገማ ናይቲ ስራሕካ ሓደ ካብቲ ምንጭ ናይ ዓወት ናይቲ ቤት ትምህርቲ ይኸውን ማለት እዩ።
1: ተራ መምህራን ኣባላት ምሕደራን ለውጢ ንምምጻእ ይጽዕሩ። ሓደስቲ ምስ ነባራት መምህራን ውህደት ይፈጥሩ። ኣብ ልዕሊ ተምሃሮ ልዑል ተገዳስነት ይሕድሩ። ነብሶም ክኢሎም ክሰርሑ ይጽዕሩ። ሓባራዊ ናይ ስራሕ ምውርራስ ይዘውጥሩ። ቤት ትምህርቲ ላሳለ ኣብዚ ዓመት እዚ ኣብ 3 ደረጃታት ዝምህሩ መምህራን ብቕፅሪ ክረአ እንከሎ ኣብ መባእታ 41፣ ኣብ ማእከላይ 26፣ ኣብ ካልኣይ ደረጃ 39 መምህራን ከምኡውን ኣባላት ክፍሊ ምምሕዳር 41 ዝበፅሑ ክኾኑ እንከለዉ ብጠቕላላ ድማ 147 ኣባላት ጠርኒፋ ዕለታዊ ንጥፈታታ ኣብ ምክያድ ትርከብ ዘላ።
2: እቲ ዝበዝሐ ባጀት ናይዚ ቤት ትምህርቲ ኣብ ምስልጣን ናይ መምህራን ንሕልፎ ማለት እዩ። ኣብ ዓመት ንኣብነት ኣብ ዝተሓለፈ ብደረጃ ክላስተር እውን ተወዲብና 4 ሃይስኩላት ኣለዋ ኣብዚ ንኡዞ ባከርን ከባቢ 10 ዝኸውን ወርክሾፓት ኣካይድና። እዚን 10 ወርክሾፕ ኣብ ስርዓተ ምዘነየ ናይ ዝሓለፈ ዓመት ናይ ውጥን ምህሮ ዝብል ነይሩ። ኣብ ምጅማር እውን ሓደሽ መምሃራን ክመፁ እንከሎ እውን ኣብቲ ስርዓት ክኣትውልካ ምእንታን እዚአን ዝብለካ ዘለኹ 4 ክእለታት ወይ ስኪልስ ንብለን ዘለና ፔዳጎጂካል ስኪልስ ንብለን ዘለና ብግቡእ ክዓጥቅን ከም ዘለዎ ንገብር ማለት እዩ። ኣብዚኣ ዓመት እዚኣ ከባቢ 10 ዝኾነ ኣብ ስርዓተ ምዘና ጥራይ ናይ እንግሊሽ ዲፓርትመንት በይኖም፣ ናይ ቁፅሪ በይኖም፣ ናይ ስነፍልጠት ባህራዊ ስነፍልጠት በይኖም፣ ማሕበራዊ ስነፍልጠት ካብ በይኖም ብምግባር ኣብ ስርዓተ ምዘና ከመይ ገይረም እዮም ታሽም ዘብሉ መሰረቱ ኣብቲ ላይ ፔጂ ጌርና ስልጠናታት ሂብና ማለት እዩ።
3: ኣነ ኣብዚ ቤት ትምህርቲ ላሳለ ብምህላወይ ጌንቲ ቤት ትምህርቲ ከዓ ናይ ስራሕ ቤት ትምህርቲ ብምዃኑ ካብቲ ኣነ ዝተመኮር ኩሉ ነዊሕ ዓመት ዝሰራሕ ኩሉ ሚኒስትሪ ትምህርቲ ዝለዓለ ዝረእኹ ዝበለፀ ንዓይ ዘዕግበኒ ብዚ ቤት ትምህርቲ እዩ። ምክንያቱ ብዚ ቤት ትምህርቲ ዘሎ ስራሕ ኩሉ ሰብ ክሰርሕ እዩ ዝመፅእ፣ ዝኾነ ዓይነት ተጎልባበነት ኣብ ዘይብሉ እዩ። ከምዚ ኢድኢድ ካይልካ ንዓይ ንዓኻ ዘይኮኑ ኣነ ክላስ ኣትየ ዝምህረሉ ሰዓት ኣለኒ፣ ኣካዳሚ ኮይነ ዘመሓድረሉ ግዜ ካ ኣለኒ ማለት እዩ። እዚ ብምህላው ንዓይት ዝለዓለ ዕግበት ድስማዕኒ እዩ። ኣይሃብካ ካብዚ ንላዕሊ ሰሪሕና ከዓ ዝለዓለ ውፅኢት ከነምፅእ ከዓ ተስፋ ንገብር።
2: ኣብ ናይ ላቦራቶሪ ኸዓ ንምፃእ ኣብ ናይ ላቦራቶሪ እንድሕር መፂና ኸዓኒ ብቐፃሊ ሜቶድስ ኣለዎ እቲ ኤክስፐሪመንት ንርእሱ ከመይ ጌርካ ክተዳልዎ ከም ዘለካ ናቶታሽሙ ኣለዎ ኩሉ መምህርካ ክመልኮ ክኽእል ኣለዎ ማለት እዩ። እዚ ናብዚ ኣብዚያ ዝሓለፈት ሰሙን እውን ስልጠና ናይ ኬሚስትሪ ጌርና ነርና። እዚ እንታይ ማለት እዩ ብቐፃለ ሲ ኣብ ስልጠና ኢና ዘለና ገለ ፕሮብለም እንድሕር ረኺብና ገለ ፀገም እንድሕር ጓኒፍና ኣብቲ መስርሕ ምምሃር ምስትምሃር እንታይ ንገብር ስልጠና ክወሰድ ከም ዘለዎ ትምምህር ንገብር። ነዚ ብኸመይ ተላልይዎ እንተዳ ኢልካ ንኸዓ ብቐፃሊ እንታይ ንገብር ሱፐርቪዥን ንገብር ማለት እዩ። ነቲ መምህር ኣቴና ኣበና እዩ እንታይ ዘሸግሮ ዘሎ ካብ ዳይሬክተር ጀሚርካ ማሓዳር ኣሎ ንሱ እውን ብኤዲኬሽን እዩ ታሽሙ ወዲኡ እቲም ኣካዳሚ ዳይሬክተር ዝደለና ኩላህና ኮይና ብሓባር ኮይና ንሱፐርቪዥን ናብቲ ክላስ ኣቴና እዚኣ ተድልየና ላኢልናኸ ወጢና እቲ መምህር ክበቃ ከም ዘለዎ ንገብር ማለት እዩ።
4: ኣብ ሕቶታት ምምፃእ ይኹን ኣብ ካልእ ንጥፈታት ማዕዳ ይኹን ምክሪ ዝኾነ ኩሉ ነገር ይሕግዙናዮም ማለት እዩ። ብዓብኡ ከዓ ናይ ወለድና ሓገዝ ኣለዎ። ኣብ መንጎ ወለድናን መምህራናን እውን ጥቡቕ ርክብ ስለ ዘሎ ንዓና ይሕግዘና እዩ ማለት እዩ።
1: ማዕረ ኣካዳሚያዊ ትምህርቲ ተወሳኺ ንጥፈታት ዝግለጽ ከም ባህሊ ስፖርትን ጥዕናን ብዝተማእከለ ኣገባብ ይካየድ። ተምሃሮ ዝምባሊኦም ኣለልዮም ክዋስኡ ዕድል ይፈጥር። ኣብ ውድድራት ስፖርት፣ ኣብ ፅምብል ሃገራዊ በዓላት፣ ኣብ ስነ ስርዓት ምዕፃዊ ቤት ትምህርትን ብሓፈሻ ኣብ ዝተፈላለዩ ኣጋጣሚታት ድምቀት ንምፍጣር ካብ ዝብል ዕላማ ተምሃሮ ኣብ ስፖርትን ስነ ጥበባዊ ትሕዝቶን ተሳታፍነቶም ልዕል እዩ።
5: ብባህላዊ ንጥፈታት ክግለጽ ይከኣል እዩ። ብስፖርታዊ ንጥፈታት ኣብ ጥዕና እውን ትፈት

ታት ዘለዎም ጉስጓሳት ኣብ ክለባት ተማሃሮ ዝነጥፍሉ ኩነታት ኣሎ። እዚ ብመሰረቱ ንምሉእነት ናይቲ ምዕባለ ናይ ተማሃራይ ዝሕግዝ እዩ። ሕጂ ኣብዚ መዳይ ዝኸታይ መስልቲ ቤት ትምህርቲ እንተየልና ሕጂ ምናልባሽ ዝሓለፈ ዓመታት ኣብ ባህሊ፣ ኣብ ስፖርት፣ ኣብ ጥዕና ዘሎ ውፅኢት ናይ ተማሃሮና ተባቢዕ እዩ ማለት እዩ። ተወዳዳሪ ውፅኢት ኣለና። ንኣብነት ናይዚ ዓመት እዚ ንድሕር ክንገልፅ ኮይና ሕጂ ብዝተካየደ ንጥፈታት

0: ፍሻ ግን ኣብ መባእታ ኣብ ማእከላይ ኣብ ካልኣይ ዘሎ ኩነታት ናይ ባህላዊ ስፖርታዊ ጥዕናዊ ንጥፈታት ናይ ተምሃሮ እውን ዝምስገን ኢልና ክንገልፆ ንኽእል ኢና ማለት እዩ። ብሓፈሻ
1: መምህረይ ናይ እምሮ መጋቢ ብዘይ ኣፈላላይ ንኩሉ ሓብሓቢ ገሊፅካ ፀጢብካ ዘይውዳእ እትናትካ ዓስቢ ስምካ መምህር ግብርኻ ምምዕባል ኣብ ቅድመ ትምህርቲ ፍልጠት ምፍልፋል ፀፅብኡ ተስረፅ ኣይኻ ገፈል
2: ብዙ ካዚ ኣብ መዳይ ጥዕና ዝከታተልን ንዝተጸልኦም ተምሃሮ ግቡእ ኣልያን ምክትታልን ዝገብር ክፍሊ ምህላው ኣዴታት መምሃራን ብሰንኪ ወሊድ ካብ ስርሓን ከይበኹራ ካብ ዝብል ሓሳብ መጽንሒ ክፍሊ ህፃናት ተዋዲዱ ይርከብ። እዚ ኣገባብ ኣሰራርሓ ኣካል ንጥፈታት ታ ቤት ትምህርቲ ተራእዩ ኣብ ተምሃሮን መምህራንን ምችእነት ፈጢሩ ይርከብ ኣሎ።
3: ብፍላይ ኣብ ቀዳማይ ክፍሊ ክሳብ ሳልሳይ ክፍሊ ዘሎ ዝዓበየ ዓወት ንስ እዩ ኣዴታት ክሳብ ዝኾነ ኣዶ ኮይነን ነተን ተምሃሮ ልክዕ ከም ደቀን ኮይነን እየን ዝኣልዮም መምህራኖም ጥራይ ደይኮነስ ኣዴታቶም እንተላየን ሓሚመን ንሶኦም ምስ ወለዲ ጥቡቅ ርክብ እናገበራ ዳሓመመ ብቴሌፎንን እናፀዋዕና ተምሃራይ ኣብዝ ሓሚምና ንሕና ስኢልና ንገልፈሉ ግዜ ዳርጋ የለን ድገነ ኮነ ተምሃራይ ኣብዝ ሓመና ዳይረክቲ ናብ ሕክምና ንወስዶ ኢብን ቴሌፎን ፀዊዕና ከዓ ናብ ወለዲ ከም ንበፅሕን ዝኾነ ነገር ኣብ ዘጋጥመሉ እውን ምስኦም እየን ወዲቐን ዝተሰኣተን መምሃራን ማለት እዩ። እቲ ዝዓበየ ፀጋ ከዓ ናይ ዴኬር ስለ ዘሎ ብዚ ቤት ትምህርቲ ዝኾነ ንዐ እንደሸግረን ነገር ክህሉ ይክእል ሓረሰት ኣደ ስለዚ ውላድ ዘለዋ ተዓንቂፋ ብዚ ቤት ትምህርቲ ጠጠው ክትብል ኣይትኽእን ኣብታ ናይ ዴኬር ደቀን እንዳገደፋ ነቲ ስራሕ ከዓ ድማዓነት ከም ዘለዎ ከዓ ይገብሮ ማለት እዩ።
0: ቤት ትምህርቲ ብኣክሰስ ወይ ፈጢርዎ ዘሎ ዕድል ፈጢርዎ ዘሎ መስተርሆት ቀሊል ኣይኮነን ብቕዓት ኣብ ሕቶ ምልክት ከይኣቱ ከዓ እቲ ኣገልግሎት ዝረክብ ህዝቢ እቲ ኮሚኒቲ ዝከኣል ምድግጋፍ ገይሩ ምስ ቤት ትምህርቲ ጥቡቕ ዝምድና ፈጢሩ ዘድሊ ፀጋታት ኣጎሳጉሱ ነቲ ብቕዓት ናይ ምሕያል ናይ ምዕቃብ ዘይኮነ ኮይኑ ምዕቃብ ናይ ምሕያል ስርዓት ኣብ ምስራሕ ኢና ዘለና ማለት እዩ።
2: ቤት ትምህርቲ ላሳለ በቶም ከም ዓንዲ ኮይኖም ዝገልግልዋ ራእይ ተልእኾን ክብርታትን ተማእዚና ትኸይድ ምችኡ ሃዋሁ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ቀረብ ዓይነታዊ ኣገልግሎት ትምህርቲ ኣብ ኩሉ ደረጃታት ዘውሑስ ባይታ ምጥጣሕ ብሃገራዊ ክብርታት ዝተኸስኮሰ ትሕትና ዝቐድም ቅቡል ስነ ምግባር ዝውንን ኣብ ነፍሱ ዝምርኮስ ብቑዑን ተወዳዳርን ተምሃራይ ምምልማል ውፉይ ፍቕሪ ስራሕን ሓያል ዲስፕሊን ዘስርጽ ኣብነታዊ መምህር ምሕያል ትግሃትን ተወፋይነትን ትሕትናን ምክብባርን ግሉፅነትን ተሓታትነትን ዝብሉ ኣምራት ድማ ይርከብዎ።
4: እቲ ቤት ትምህርቲ እዚ ተጸላለወ ዩ ንሓድሕዱ ካብ ጀነሬሽን ናብ ጀነሬሽን ሲ ንሓድሕዱ እናተጸላለወ እዩ ዝኸይድ። ስለዚ ከምቲ ነገረካ ፅናሕኩ ከዓ ተምሃራይ ዝማእከል ኣመራርሓ ስለ ዝኾነ ኩሉ ሰብ በብናቱ ብቕዓት ዝሰርሕ እንትን ኮይኑ ብናትካ ዓቕሚ ትሓልፍ ማለት እዩ። እዚ ከዓ ከምዚ ብምዃኖም ክሳብ ሕጂ ብሃገር ደረጃ ፀብለል ኣብ ቀዳማይ ደረጃ ዘላ ቤት ትምህርቲ እያ። ከምዚ ብምዃኖም ድማ ከምዚ ዓብ ሰብ እንተገይርዎ ወይ ምዕባይካ እንተገይርዎ ክትገብሮ ኢኻ ትደሊ ኩሉ ግዜ። ስለዚ ብከምዚ ተፀልዩ ድማ እዚ ሕጂ ድመፅእ ዘሎ ወለዶ እውን ካባና ጀሚርካ ከምናቶም ባህር እንዳምፀአ ዝኸይድ ዘሎ ከምናቶም ናይ ትምህርቲ ድሌት እናሓዘ ይኸይዳሉ።
0: ነዚ ክትወቅዕ እትኾንካ እቲ ተምሃራይ እቲ መምህር እቲ ማሕበረሰብ ቤት ትምህርቲ ብሓፈሻ ክወስዞም ዝግባእ ተልእኾታት ወይ ሓላፍነታት ኣሰኪምና ኣለና ማለት እዩ።
2: ኣብ ቤት ትምህርቲ ላሳለ ከም ብልጫን ምስጢር ዓወትን ተባሂሉ ዝግለጽ ስሉሳዊ ዝምድና ወይ ውህደት ምሕደራ መምህራን ወለድን ተምሃሮን እዩ። ተራ ወለዲ እውን ካብ መስርሕ ምስግጋር ዝነበረ ግዜ ኣትሒዞም ኣብ ውሽጢ እታ ቤት ትምህርቲ ዝኸይድ ንጥፈታት ኣብ ምክትታል ካብ ዝደቐቐ ክሳብ ዝዓብየ ኣድላይ ዝተባህለ ኣበርክቶ ብሓባር ኣብ ምዕያይ ተምሃሮ ናብ ዝቕፅል ጉዕዞ ትምህርቲ ኣብ ዝሰጋገርሉ ብኣካል ምብፅሕን ተመክሮ ምስግጋርን ካብ መሪሕ ዓወት ኣካል ዝምድናታት ኮይኑ ዝቕፅል ዘሎ እዩ።
5: ኣብዛ ቤት ትምህርቲ ዘሎ ዓወት ውህደት እዩ። ውህደት ናይ ምሕደራ ቤት ትምህርቲ፣ ናይ ኮሚቴ ቤት ትምህርቲ፣ ናይ መምሃራን፣ ናይ ተምሃሮ ብዓብዩ ከዓ እቶም ኮሚኒቲ ናይ ቤት ትምህርቲ ኢልና ንገልፆም እሳቶም ስለ ዘለዉ ናይና ኣብ ዓወት ክንመፅእ ንኽእል ዘለና እዚኦም እንድሕር ወለዲ እንድሕር ድኽም ኢሎምና ተዓወት ምሳና ከምዘየለ በይኑ መምህር ከምዘይሰርሕ ፍሉጥ እዩ። ስለዚ ወላዲ ኣብ ጎኒ መምህር ኮይኑ ተምሃራይ ኣብ ጎኒ መምህር ኮይኑ እንድሕር ብሓንሳ ሰሪሖም ዓወት ክመፅእ ዘይተርፍ ነገር እዩ። ስለዚ ናህና ምስጢር ዓወትና ውህደት ናይ ኩላትና ውህደት እንድሕር ኣሎ

0: ዓወት ኣሎ ማለት እዩ። ስለዚ ንሕና ሰሚርና ብስጥመ ስለ ንሰርሕ ዘለና ኣብቲ ዓወት ክሳብ ሕጂ ብፅቡቅ ንኸይድ ኣለና ማለት እዩ። ብዓብዪ ግን እቲ ናይ ዓወት መንፈስ ኣብቲ ተምሃራይ እንድሕር ኣላ ነዚያ ከይትፈርሰካ ክትዕቅባ ክትክእል ኣለካ። ስለዚ ነዚያ ንዕቅባ ስለ ዘለና ክሳብ ሕጂ ፅቡቅ ዝኾነ ውፅኢት ነመዝግብ ኣለና ማለት እዩ።
1: እዚ ሓደ እቲ ብዓብዪ ሓገ ዝወለድ ሎ ዩ ሓደ ዝወለደ ወለደይ ኩሉ ግዜ ኣብ ዝኸዶ ይኹን መንገዲ በቲ ቁኑዕ መንገዲ ንኸይድ ሕግዞ፣ ካልኣይ እውን ኣብ ትምህርታይ ንክነፍዕ ንሰም እዮም ዝሃፍኑ እንተ ካልኣይ ነገር ከዓ ኣብ እዚኦም መማራና እውን ብዙሕ ሓገ ዝገብርና ወይ ድማ ንክነፍዕ ሲ ብዙሕ ኣበርክቶ ሂቡና እዩ። ኩሉ ግዜ ሳብ ፃዕርዮም ዝርከቡ ዕረፍቲ ዝበሃል የብሎም ንዓና ንክነፍዕ ማለት እዩ።
2: እቲ ዝዓበየ ክንዛረበሉ ንኽእል ተወፋይነት ናይዚ ሕጂ ዘሎ ስታፍ ብሓፈሻ ብፍላይ ከዓ እቲ ኮሚቴ ወለዲ እዩ። እዚ ኸነ ነፃፅሮ ፅናሕና ኣሃዛት ናይ ፃዕቂ ተምሃሮን ፃዕቂ ስታፍ ወይ ብዝሒ ኣባላት ስታፍ ሞኸዓ ምስ ውሑድ ተመክሮ ኣዛሚትካ ክትሪኦ ከለኻ ዝነበረ ብልጫ ናይቲ ቤት ትምህርቲ ሞኸዓ ንዕኡ ሒዝካ ነቲ ውፅኢት ሒዝካ ንምቕፃል ዘኽእል ባይታ ኣይመስልን እዩ ነይሩ። ግን ብልዑል ተወፋይነት ናይ ወለዲ ናይ መምሃራን ብፍላይ ከዓ ናይ ኮሚቴ እዚ ውፅኢት እዚ ክዕቀብ ወይ እቲ ዝነበረ ውፅኢት ናይቲ ቤት ትምህርቲ ሒዝካ ንምቕፃል ተኻኢሉ ለልና ክንዛረብ ንኽእል ኢና ማለት እዩ።

0: ኣብ ነፍሲ ወከፍ ዓመት ገስጋስ ዓወታት ቤት ትምህርቲ ላሳለ ከም ባህሊ ሰሪፁ እናተወራረሰ ክቕፅል ዝፀንሐን ዘሎን እዩ። መርኣያ ድምር ሓበራዊ ፀዓር ድማ ኣብ ሃገራዊ መርመራ ሻምናይ ክፍልን መልቅቕ መርመራ 12 ክፍልን ብውፅኢት ተምሃሮኣ በሪኻ ክትስምእ ዝበቕዐት እያ ቤት ትምህርቲ ላሳለ። እዚ ዝኽርዕ ውፅኢት ኣብ ውሽጢ እዚ ዝሓለፈ ተኸታታሊ ዓመታት ክግስግስ ዝፀንሐን ኣሰር ገዲፉን ዘሎን እዩ። እዚ መስመር ከይብትኽ ድርዒ ኮይኑ ንወለዶታት ተዓቂቡ ክቕፅል ድማ ብዕቱብ ከም ዝስራሓሉ እዩ ርእሰ መምህር ቤት ትምህርቲ ላሳለ መምህር ሃብቶም ሃይለ ዝገልጽ።
1: ሕጂ ብሓፈሻ እቲ ኣብ ሃገራዊ ምርምራታት ዘለና ውፅኢት ብፍላይ ኣብቲ ናይ 12 ክፍሊ ማትሪክ ንብሎ ምርምራ ኣብኡ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዝውሃብ ሓፈሻዊ መዐቀኒ ወይ መምዘኒ ከምቲ ዝበልኮ ንዝሓለፈ 4 ዓመታት ኣብ ቅድሚት ተሰሪዑለት ቤት ትምህርቲ ክንብል ፀኒሕና እዚ ብኣሃዛት ንድሕር ክንገልፆ ኮይና ንዝሓለፈ 4 ዓመታት ሓፈሻዊ ስእሊ ክህበና ምእንቲ ካብ 2019-20 ወይ 33 ዙርያ ኣቐዲምና ቅድሜና ዝነበረ ቅድሚ ቤት ትምህርቲ ዝምስግጋሩ ዝነበረ ዙርያ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዘርከብናዮ ዙርያ እዩ ማለት እዩ። እዚ መጠነ ምሕላፍ ብዲግሪን ዲፕሎማን 82.5 እዩ ነይሩ። ድሕሪኡ 34 ዙርያ ንሕና ሒዝናዮም ዝወረድና ወይ ንሕና ሓደ ዓመት ምሂርና ዝወረድናዮም ተምሃሮ እዮም እዚኦም ከዓ 82.4 ኣብ 35 ዙርያ ናብ 85 ሚእታዊት ዓብዩ ኣብ 36 ዙርያ ናብ 85.6 ዓብዩ ሕጂ ከዓ ብ 37 ዙርያ ናብ 92 በሪኹ ኣሎ ማለት እዩ። ስለዚ እዚ ውፅኢት እዚ ብሓፈሻ ክንሪኦ ከለና ኣብ ዝሓለፈ 5 ዓመታት ዕብት እናርኣየ ድመፅ ዘሎ ማለት እዩ።
2: መንፈሳዊ ቅልን ዝበሃል ኣሎ። እዚ መንፈሳዊ ቅልን እዚ ንዓይነታይ እዩ ኣኽኢልኒ ሓደ ካብቲ ናቶም ተማሂረ ወይ ድማ ንሶም ኣብ ከመይ ከም ዝበፅሑ ርኢናዮም ኣለና ተዓዊቶም እውን ኣለዉ። ለዚ ድማ በተናቶም ተረዲእና ንሕና ድማ ከምኡ ክንፅዕር ኣለና። እዚ ከዓ ኣነ ከዓ ንሶም ኩሉ ግዜ ብድጫ ክወስዱ ልዑል ነጥቢ ከምፅኡ ንከለዉ ምስራኹም ኣነ እውን ንሱን ዓይድርኸኒ ወይ ድማ ፅቡቅ ነጥመን ከምፅእ ኣብ ትምህርተይ ንክግደስ እውን ዓበ ተራድዎ ማለት እዩ። ኣነ ዝለዓለ ዝብሎ ፎር ዲ ከምፅእ ኣነ እዚ ከምዝሓስቦ ማለት እዩ። ኣምላኽ ተሓግዘኒ ኣደ ሱ የ ዝሓስብ ካብኡ ድማ ኣብ ሳይንስ ዲፓርትመንት ወይ ድማ ኣብዚ ሜዲስ ማለት እዩ ኣብ ከምኡ ዓብሉ ከዓ ክነጥፍ ደሊ
3: እዎ ትምህርተይ ከስሚያ የደሊ። ኣነ መጀመርታ ተውህቦ ናይ ግጥምን ድርሰትን ኣለኒ ብዓብዪ ግን ኣብ 12 ክፍሊ ሙሉእ 4 ምፅአ ብድሕሪኡ ለወር ኮይነ ናይ ሞያ ሕጊ ክሰርሕ ማለት እዩ።
4: እጂ ተምሃራይ ኢለቨን ብምዃነይ ማለት እዩ እዚ ዓብሽ ከም እዩ ዘለኒ ማለት እዩ። እጂ ሰባይና ክንወርድ ነጥበይ ፎር ማለት እዩ 4 ሙሉእ ማለት እዩ። ሕጂ ከድሕሪኡ ናይ ኮሌጅ ዘሎ መደብ ማለት እዩ። ኣነ ናይ ዚ ኤሌክትሮሜካኒካ ኢንጂነሪንግ ክወድእ ዘሎ ማለት እዩ። እጂ ኣብዚ ወዲ ሃቢ ትምህርቲ ስምሳንድያ ኩሉ ዝትገብረለይ ዘለካ ሳይት ዕብየን ዘላ ማለት እዩ ንኣኸስሚ ዕላም እየ ማለት እዩ
5: እዚ ቤት ትምህርቲ ብዝገበረልና

ንሓናትና ፃዕሪ ተወሲኽዎ ኩሉ ተምሃራይ ናይዚ ቤት ትምህርቲ ከምዝሓልፍ ፍሉጥ ዲ ኣነ ከዓ ዝለዓለ ደረጃ ነፍሰይ ክርያ ይፅበ ካብቲኦም ሙሉእ ነጥቢ ኣምፅኦም ዝበሃሉ ተምሃሮ ክኸውን ይፅበ ኣብ ዝመፅእ ድማ ኣምላኽ ተፈቒድዎ ናይ ሜዲካል ዶክተር ትምህርቲ ክምሃር ድሌት ኣለኒ

¡Yendi! ¡Yendi! ¡Yendi! ¡Yendi! ¡Yendi!

0: ፈኖኤ ኤርቲቪ ምክትል ትርከቡ ዝኽርኩም ተዓዘብትና ከመይ ትውዕሉን ሎሚ ሶኒ 8 ሰነ ሰዓት 5 ዝተዳለዉ ዜናታት ውሽኖ ዛን ሒዝናልኩም ቀሪብና ኣለና። ንምክታልኩም ክብሪ ንዕድም ኣዲብ ዓብዱ ምስ ኣቕራቢት ቋንቋ ምልክት ኣብርሃ ተወልደ ብምዃን ኢና ፈለማ ኣርስተ ዜና። ፕረዚደንት ዓብድልፈታሕ ኣልሲሲ ንፕረዚደንት እስያስ ኣፈወርቂ ወግዓዊ ኣቀባብላ ገይሩሉ። ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 126 ተምሃሮ ብሰርቲፊኬት ኣመሪቓ። ማራቶን ኣስመራ 226 ብዓወት ኤርትራዊ ኣትሌት ናሆም ኤርምያስ ተዛዚሙ። ፈረንሳ፣ ብሪጣንያን ጀርመንን ኣብ መንጎ ፕረዚደንታት ሩስያን ዩክሬንን ዘሎ ክካየድ ንዘቐረበ እማመ ከም ዝድግፎ ገሊፀን። ፕረዚደንት ቻይና ሺጂንፒንግ ኣብ ሰሜን ኮርያ ናይ ክልተ መዓልታት ምብፃሕን ፍፃም ከተማ ፒዮንግያንግ ኣትዩ። ኤሮፓ ሕብረት ንኢራናውያን ውልቀ ሰባትን ትካላትን ዕላማ ዝገበረ ሓድሽ ዙርያ እገዳ ኣፅዲቑ። ዝርዝር ዜና። ፕረዚደንት ሪፓብሊክ ግብፂ ዓብድልፈታሕ ኣልሲሲ ንፕረዚደንት እስያስ ኣፈወርቂ ሎሚ 8 ሰነ ወግዓዊ ኣቀባብላ ገይሩሉ። ኣብቲ ኣብ ሰዓታት ፍርቂ መዓልቲ ቤተ መንግስቲ ኣልኢትሓድያ ዝተገብረ ብናይ ክብሪ ሰላምታን ሰልፍን ዝተሰነየ ስነ ስርዓት ሃገራዊ መዛሙር ኤርትራን ግብፅን ተዘሚሩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ኣልሲሲ ንክብሪ ፕረዚደንት እስያስ ኣፈወርቅን ምስኡ ዝተጓዓዘ ሚኒስተር ጉዳያት ወፃእቲ ዑስማን ሳልሕ ዝርከቦ ልኡኹን ናይ ምሳሕ እንግዶት ገይሩ። ፕረዚደንት እስያስ ኣፈወርቅን ፕረዚደንት ዓብድልፈታሕ ኣልሲሲን ሎሚ ኣብ ካይሮ ኣብ ዝገበሩ ርክብ ኣብ ክልታዊ፣ ጎደባዊ፣ ዞባውን ኣህጉራዊ ጉዳያት ዝተኮረ ሰፊሕ ዘተ ካይዶም። ኣብ ክልታዊ ዝምድናታት ፕረዚደንት እስያስን ፕረዚደንት ኣልሲሲን ታሪካውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕባር መድረኽ ክብርኽ ኣብ መድያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምታት ክውሰድ ብመሰረት ዝተገብረ ምርድዳእን ዝተበፅሐ ስምዕን ኣብ ሃብቲ ዓሳ ከምኡውን ትሕቲ ቅርፂ ወደባትን መጓዓዝያን ዕቱብ ንጥፈታት ንክካየድ ንዝምልከቶም ኣካላት መምርሒ ስራሕ ሂቦም። ፕረዚደንት እስያስን ፕረዚደንት ኣልሲሲን ዘይካዚ ኣብ ዞባ ቀይሕ ባሕሪ፣ ማእከላይ ምብራቅ፣ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎም ቁጠባዊ፣ ፖለቲካዊ፣ ዲፕሎማስያውን ፀጥታውን ጉዳያትን ምዕባሌታትን ብዕምቀት ዘትዮም። ኣብቲ ርክብ ብወገን ኤርትራ ሚኒስተር ጉዳያት ወፃእቲ ዑስማን ሳልሕን ፈፃሚ ጉዳያት ኤምባሲ ኤርትራ ብግብፂ ኣቶ ኣማን ዓብድልዋስዕን ብወገን ግብፂ ድማ ሚኒስተር ጉዳያት ወፃእ ዶክተር በድር ዓብደልዓጢ ከምኡውን ሚኒስተር መጓዓዝያን ኣምባሳደር ኣብ ኤርትራን ተረኺቦም ነይሮም። እዚ ከምዚ ኢሉ እንከሎ ሚኒስተር ዑስማን ሳልሕን ሚኒስተር በድሪ ዓብድልዓጢን ኣብ ዝገበሮ ርከብ ኣብ ዝርዝርን መስርሕ ትግባርን ናይቲ ፕረዚደንት እስያስን ፕረዚደንት ኣልሲሲን ዝተዘራረብሉ ዛዕባታት ዘተኮረ ዝርርብ ኣካይዶም። ፕረዚደንት እስያስ ናይ 3 መዓልታት ወግዓዊ ምብፃሕ ንፍፃም ብሰንበት 7 ሰነ እዩ ካይሮ ኣትዩ። ካብቲ ምስረት 27 ዓመታት ኣቁፂራ ዘላ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ በብዓመቱ ብርክት ዝበሉ ሞያውያን ብምፍራይ ኣብ ልምዓት ሃገር ክትዋፍር ፀኒሐላ። ከም ኣካልናቱ ድማ ብ6 ሰነ 126 ተምሃሮ ብሰርቲፊኬታ መሪቓላ። ወኪል ኤሪና ሰመረ እዮም ንዘዳልዎ ፀብጻብ ያሲን ሳልሕ ካቅርቦ እዩ።
1: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ንክልተ ዓመታት ብግብርን ክልሳ ሓሳብን ከተምህሮም ፀንሐት 45 ደቂ ኣንስትዮ ዝርከብኦም 126 ተምሃሮ ብ6 ሰነ ብደረጃ ሰርቲፊኬት ኣመሪቓ። ሓላፍቲ ቤት ትምህርቲ መምህር መልኣከ ብርሃነ ኣብቲ ናይ መመረቕታ ስነ ስርዓት ኣብ ዘስምዖ ቃል ተመረቕቲ 34 ብስነ እንስሳ፣ 34 ብስነ ኣትክልቲ፣ 23 ብኣግሮ ሜካኒክ፣ 35 ብስነ መዐቃብ ሓመድን ማይን ልምዓት መስኖን ከም ዝወድኡ ጠቒሱ ብዝቐሰምዎ ትምህርቲ ልምዳዊ ሕርሻ ናብ ዘመናውን ቴክኖሎጂካውን ብምልዋጥ ምዕባለ ሕርሻ ከውሕሱን ኣብ ዝተመደብዎ ቦታ ስራሕ ኣቕሞም ክዕብዩ ክፅዕሩን ተላቢሙ። ኣብ ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ሲም በጎኑ ንተመረቕቲ ዮሃና ድሕሪ ምባል ዘቐሰምዎ ትምህርቲ መፈለም እምበር መዛዘሚ ከም ዘይኮነ ተረድዮም ሞያዊ ዓቕሚ ተጥም ብቐጻሊ ስራሕን ምርምርን ከማዕብልዎን ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ከም ዝግባእ ገሊጹ። ብነፃ ንዘምሃሮም ህዝብን መንግስትን ብዓፀፋ ክኩሕስን ዘቐሰሞ ሙያውን ቴክኒካውን ትምህርቲ ብግብሪ ክሰርሐሉን ድልዋት ምህላዎም ዝሓበረት ወኪል ተመረቕቲ ኣብቲ ቤት ትምህርቲ ብዝተገበረሎም ኣልያ ንዘጥረይዎ ልዑል ስነ ምግባርን ርእሰ ተኣማንነትን ኣመስጊና። ኣመሓዳር ንኡዞባ ሓጋዝ ኣቶ እድሪስ መሓመድ ሓምድ ድማ ተመረቕቲ ሙያዊ ዓቕምታቶም ተጠቂሞም ትፅቢት ህዝብን መንግስትን ክምልሱን ፀጋታት ሕርሻ ብምዝማዝ እተታውነት ክኻዕቡትን ኣብነታውያን ኣውሓስቲ ክኾኑን ምዒዱም ብሉፅ ነጥቢ ዘምፅኡ ተመረቕቲ ካብ ኢድ ዝተፈላለዩ ሓለፍቲ ሽልማት ተቐቢሎም። ኣብ 1999 ስራሓ ዝጀመረት ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ 25 ዙርያታት 1141 ደቂ ኣንስትዮ ዝርከብኦም 3060 ተምሃሮ ከም ዘመረቐት ሰነዳታ የነፅር።
0: ትማሊ 7 ሰነን 7ይ ግዜኡ ቀንዲ ጎደናታት ኣስመራ ዝተኻየደ ማራቶን ኣስመራ 226 ብዓወት ኣትሌት ናሆም ኤርምያስ ካብ ክለብ ዞባ ጋሽ ባርካ ተዛዚሙ። ኣብዚ ውድድራት ማራቶን ደቂ ተባዕትዮ፣ ፍርቂ ማራቶን ደቂ ኣንስትዮን፣ ፓራ ኣትለቲክስን ከምኡውን ሓበራዊ ህዝባዊ ግያ ዝተቃለለን ካብ ኬንያ፣ ደቡብ ሱዳንን ኡጋንዳን ዝመፁ ኣትሌታት ዝተሳትፈውን ማራቶን ኣስመራ 226 ዕውት ማራቶን ኣስመራ 223 225 ናሆም ኤርምያስ ብ2 ሰዓት 16 ደቂቕን 22 ካልኢትን እዩ ቀዳማይ ብምውፃእ ዘውድደፊ እዩ። ኣብዚ ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዝተወደበ ማራቶን ኣስመራ 226 ኦሎምፒካዊ ኣትሌት ዕቁበ ክብሮም ካብ ክለብ ዞባ ማእከል፣ ካልኣይ ኦሎምፒካዊ ኣትሌት ዕቁባይ ፀጋይ ካብ ክለብ ደንደን፣ ሚኒስትሪ ምክልኻል ድማ ሳልሳይ ብምውፃእ ብደረጃኦም $12,000 ኣሜሪካ ተሸሊሞም። ኣብ ናይ ፍርቂ ማራቶን ናይ ደቂ ኣንስትዮ ድማ ቅዳሜቲ ኦሎምፒካዊት ኣትሌት ናዝሬት ወልዶ ካብ ክለብ ዞባ ጋሽ ባርካ፣ ካልአይቲ ኦሎምፒካዊት ኣትሌት ዶልሺ ተስፉ ካብ ክለብ ደንደን፣ ሚኒስትሪ ምክልኻል፣ ሳልሰይቲ ድማ ኣትሌት ትምረት መርሃዊ ካብ ክለብ ደንደን፣ ሚኒስትሪ ምክልኻል ብምዃን ብጠቕላላ 52,000 ናቕፋ ተሸሊመን። ኣብ ክልተ ምድባት ተኸፋፊሉ ኣብ ዝተኻየደ ውድድር ፓራ ኣትለቲክስ ድማ ኣብ ናይ ዓንዲ ሕቆ መልመሲ ዘለዎም ፓራ ኣትሌታት ቴድሮስ ኣረጋይ፣ ዮናስ ሃይሉን ጴጥሮስ ሳሙኤልን፣ ኣብ ናይ ማሕወር መልመሲ ዘለዎም ድማ ፓራ ኣትሌታት ተስፋ ሂወት ተክለ፣ ኢብራሂም መሓመድን ድራር ዕቁባ ማርያምን ካብ ቀዳማይ ክሳብ ሳልሳይ ብምውፃእ ብድምር 13,000 ናቕፋ ተሸሊሞም። ኣብ መወዳእታን ምዕዋት ማራቶን ኣስመራ 2026 ኣበርክቶን ዝገበሩ ኣካላት ናይ ኣፍልጦ ሽልማትን ወረቐት ምስክርን ተዓዲሉ። ኣብ ንዞባ በሪኽ ካብ 3 ክሳብ 6 ዋርሕ ብሞያ ዝሰልጠኑ 295 መንስያት ብ6 ሰነ ተመሪቖም። ሰልጠንቲ ብስነ ጽሑፍ፣ ኣተኣላለያ ፊልም፣ ኣፀሓፋ ግጥምን ልብወለድ ዛንታን ከምኡውን ብቐዳማይ ረድኤትዮም ብግብርን ክልሳ ሓሳብን ሰልጢኖም። ኣብ ማሓዳር ንዞባ በሪኽ ኣቶ ተስፉፍ ሳፂም ብወገኑ ሰልጠንትን ዝቐሰምዎ ሞያ ብግብራዊ ስራሕ ብምትርጓም መጻኦም ከውሕሱ ድሕሪ ምዝኽኻር ነቲ ስልጠና ንዝወደበ ሃማማትኤን መሻርክቱን ኣመስጊኖም። ሓላፍ ሃማማትኤ ዞባ ማእከል ኣቶ ሳምሶም ክፍለ ድማ ብቑዕ ሞያ ዝቐሰመ መንእሰይ ኣብ ህንፀት ሃገር ዓብ እጃም ከም ዘሎ ብምግላጽ ሰልጠንትን ዝቐሰምዎ ስልጠና ብስራሕ ክዕብይዎ ተላብዩ። ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ዜና ወፃኢ መራሕቲ ፈረንሳ፣ ብሪጣንያን ጀርመንን ኩናት ዩክሬን ዶ ምባል ኣብ መንጎ ፕረዚደንት ቭላድሚር ዘለንስክን ፕረዚደንት ቭላድሚር ፑቲንን ቀጥታዊ ዝርርብ ክካየድ ንዘቐረበ እማመ ከም ዝድግፎ ገሊፆም። እዚ ዝተሓበረ ቅዳማይ ሚኒስተር ብሪጣንያ ኬር ስታርመር፣ ፕረዚደንት ፈረንሳ ኢማኑኤል ማክሮንን ቻንስለር ጀርመን ፍረደሪክ መርዝን ትማሊ 7 ሰነ ምስ ፕረዚደንት ዩክሬን ቭላድሚር ዘለንስኪ ብከተማ ለንደን ኣብ ዘካይዶ ህፁፅ ርክብ እዮም። እቶም መራሕቲ ብዘውፅዎ ሓበራዊ መግለፂ ነቲ ልዕሊ 4 ዓመት ዝቐፀለ ኩናት ደው ምባል ዝብፃሕ ዝኾነ ይኹን ስምዕ ሰላም ንፀጥታዊ ረብሓታት ኤሮጳ ሕብረት ኣብ ግምት ዘእተወ ክኾን ከም ዝግባእ ኣስሚሮምሉ። እዚ ከምዚ ኢሉ እንከሎ ሩስያ ሚሳይላትን ሰብ ኣልቦ ነፈርትን ኣብ ልዕሊ ከተማታት ዩክሬን ዘካየደቶ ሰፊሕ መጥቃዕቲ ብትርኾን ኢኖም። ፕረዚደንት ዘለንስኪ ነቲ ልዕሊ 4 ዓመት ዝቐፀለ ኩናት ደው ምባል ኣብ ሳልሰይቲ ሃገር ናይ ገፅ ንገፅ ርክብ መራሕቲ ክካየድ ዝሓትት ናይ ፅሑፍ መልእኽቲ ብ4 ሰነ ናብ ፕረዚደንት ፑቲን ከም ዝለኣኸ ዝዝከር እዮም። ይኹን እምበር ፕረዚደንት ሩስያ ቭላድሚር ፑቲን ኣብዚ እዋን ምስ ፕረዚደንት ዩክሬን ቭላድሚር ዘለንስኪ ብኣካል ተራኺቡ ክዘራረብ ዝኽእሎ ምክንያት ከም ዘይብሉ እዩ ሓቢሩ ዘሎ።

ፕረዚደንት ቻይና ሺጂንፒንግ ኣብ ሰሜን ኮርያ ናይ ክልተ መዓልትታት ምብፃሕ ንፍጻም ሎሚ 8 ሰነ ከተማ ፒዮንግያንግ ኣትዮም። ፕረዚደንት ሺ ኣብ መዕርፎ ነፈርቲ ፒዮንግያንግ ኣብ ዝኣተወሉ ፕረዚደንት ኪም ጆንግ ኡንን ላዕለዎት ሰበስልጣን መንግስትን ሰሜን ኮርያ ድሙቕ ኣቀባብላ ተገይሩሎም። ኣብዚ ናይ ክልተ መዓልትታት ዕዶቱ ፕረዚደንት ሺ ምስ ፕረዚደንት ኪም ኣብ ምዕባል ቁጥባውን ዲፕሎማስያውን ዝምድና ሃገራቶም ከም ዝዘራርብ ይግለጽ ኣሎ። ብዘይካዚ ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ጉዳይ ኒኩሌሳዊ መድባት ሰሜን ኮርያን ቅልውላው ሓሱ ደሴት ኮርያን ክዝትዩ ትፅቢት ይግበር። ፕረዚደንት ሺ ነዚ ምብፃሕ ዝፍፅም ዘሎ ሒደት ሰሙናት ድሕርቲ ንፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ብተናፀል ኣብ ከተማ ቤጂንግ ተቐቢሉ ምዝራቡ እዩ። ፕረዚደንት ሺ ብሰሜን ኮርያ ምብፃሕ ክፍፅም ድሕሪ 7 ዓመታት እዚ ንፈለማ እዋን እዩ። ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ቻይና ብምክንያት ዝኽሊ መበል 80 ዓመት ናይቲ ኣብ እዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጓናፀፈቶ ዓወት ኣብ ወርሒ መስከረም 225 ኣብ ዘካየደቶ ፅምብል ከም ተሳተፈ ዝዝከር እዩ። ኤሮጳዊ ሕብረት ንኢራናውያን ውልቀ ሰባትን ትካላትን ዕላማ ዝገበረ ሓዲሽ ዙርያ እገዳ ኣፅዲቑ። እቲ ውሳኔ ዝተወስደ ሚኒስትራት ምክልኻል ኣባል ሃገራት ኤሮጳዊ ሕብረት ሎሚ 8 ሰነ ኣብ ቆጵሮስ ኣብ ዘካየድዎ ርክብ እዮም። እቶም ዝተኣገዱ ወገናት ብስትራቴጂያዊ መስመር መፃወቦ ሆርሙዝ ዝካየድ ናፃ ምንቅስቓስ ንግዳዊ ምራኽብ ኣብ ምዕጋትን ፀጥታ ኣህጉራዊ ንግዲ ምዝራግን ዝተሳትፉ ምዃኖም ሓላፊት ፖሊሲ ጉዳያት ወፃኢ ኤሮጳዊ ሕብረት ካጃ ካላስ ኣፍሊጣ። እዚ ሓዱሽ እገዳ ንዋይ ዘደስክልን መገሻታትን ንግዳዊ ንጥፈታትን ዝኽልክል ምዃኑ ተገሊጹ ኣሎ። ኤሮጳዊ ሕብረት ኣብ ዝሓለፈ ወርሒ መጋቢት እውን ኣብ ልዕሊ 19 ውልቀ ሰባትን ትካላትን ኢራን እገዳ ከም ዝወሰነ ዝዝከር እዩ። ኤሮጳዊ ሕብረት ዛጊት ብጠቕላላ ኣብ ልዕሊ 262 ውልቀ ሰባትን 53 ትካላትን ኢራን እገዳ ኣፅዲቑ ከም ዘሎ ጸብጻባት ይሕብሩ። መንግስቲ ብሪጣንያ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ክእግድ መደብ ከም ዘለዎ ተቓሊሑ። እቲ ኣብ ውሽጢ ዝመፅእ 10 መዓልታት ወግዓዊ ክኸውን ትፅቢት ዝግበረሉ ስጉምቲ ንቆልዑ ካብ ኣወላፍን በራዝን ትሕዝቶን ምትላልን ዝሓዘ ሓበሬታ ንምግታእ ዝዓለመ ከም ዝኾነ ተገሊጹ ሎ። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ሎሚ 8 ሰነ ብዝሃቦ መግለፂ ከም ኣፕልን ጎግልን ዝኣመሰላ ኩባንያታት ቴክኖሎጂ ትሕቲ 18 ዓመት ዝዕድሚኦም ቆልዑ ኣብ ሞባይሎም ፅዩፍ ስእልታት ከይርዩን ናብ ካልኦት ከይሰዱን ዝዓግት መተግበሪ ኣብ ውሽጢ 3 ዋርሒ ከተኣታትዋ ኣዚዙ ኣሎ። እተን ኩባንያታት ኣብ ውሽጢ እዚ ዝተዋሃበን ናይ ግዜ ገደብ ነትእዛዝ ምዘይተግብሮ ብቢልዮናት ዝቁፀር ገንዘባዊ መቕፃዕቲ ክብየንለን ምዃኑን ኣብ ልዕሊ ሓለፍተን ግብናዊ ታሕታት ነዝስዕብ ሓድሽ ሕጊ ከም ዘተኣታቱን ቀዳማይ ሚኒስትር ስታርመር ኣጠንቂቕሎ። ኣውስትራልያን ፈረንሳን ትሕቲ 16 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ንዝኽልከል ሕጊ ከም ዘፅደቓ ዝዝከር ኮይኑ እስፓኛ ድማ ኣብ ቀረባ ግዜ ተመሳሳሊ ስጉምቲ ክትወስድ ምዃን ኣፍሊጣላ። ፖላንድ እውን ትሕቲ 15 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ክትክልክል ምዃና ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምሕባራ ዝዝከር እዮም። ሓያሉ ሃገራት ተመሳሳሊ ስጉምቲ ንምውሳድ ዘኽእል መስርሕ ኣበጊሰን ከም ዘለዋ ጸብጻባት ይረድኡ። ማሕበራዊ መራኸቢታት ጎኒ ጎኒ ሓበሬታዊ ሞያውን ማሕበረ ቁጠባውን ረብሓታቱ ኣብ ቆልዑ ኣለታዊ ሳዕቤናቱ እናዓበየ ይመፅእ ከም ዘሎ ክኢላታት ይጠቕሱ። ካሃድእ ተስፋ ተነቢርሉ ዝፀንሐ ወታደራውን ፀጥታውን ቅልውላዊ ዞባ ማእከላይ ምብራቕ ዝኸፈ ኣንፈት እናሓዘ ይመፅእ ከም ዘሎ ተገሊጹ። ዝተሓበረት ማለት 7 ሰነ ኣብ መንጎ እስራኤልን ኢራንን ሓድሽ ምልዋጥ መጥቃዕትታት ድሕሪ ምክያዱ እዩ። እስራኤል ኣብ ከተማታት ጣህራን ተብሪዝን ኢስፋሃንን ከተጥቅዕን ከላ ኢራን ድማ ኣብ ደቡባዊ ሰሜናዊ ማእከላይን ሸነኽ እስራኤል ናይ ሮኬትን ሚሳይላትን ደብዳብ ከም ዘካየደት ተቓሊሑ። እዚ ሓድሽ ወታደራዊ ምዕባለታት ድሕሪ ዝሓለፈ ወርሒ መያዝያ ናይ ፈለማ ምዃኑ እዮም ጸብጻባት ዝጠቕሱ። እስራኤል ኣብ ልዕሊ ሊባኖስ ተካይዶ ዘላ ደብዳብ ምዘይተቋርጾ ኣብ ልዕሊኣ ዝጀመሩ መጥቃዕትታት ከም ዝሐይሎ ሓልዋ ሰውራ ኢራን ኣጠንቂቑሎ። በዚ ድማ እዚ ናይ መልሰ ግብሪ ስጉምታት ምዃኑ ዝገለጽኡ ዘለዋ መጥቃዕትታት ክሰፍሕ ከም ዝኽእል ይእመት። ኣሜሪካን ኢራንን ካብ ዝሓለፈ ቅረባ መዓልትታት ምልዋጥ ደብዳብ ከካይዳ ምጽንሐን ዝፍለጥ እዩ። ሰራዊት ናይጀርያ ኣብ 7 ሰነ ኣብ ሰሜናዊ ምብራቕ ሃገሩ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጀሆታት ነፃ ከም ዘውፅእ ሓቢሮ። እቶም ጀሆታት ንኣዋርሒ ብዕጡቓት ተጨወዮም ድሕሪ ምፅናሕዮም በቲ ዝተዋሃደ ስርሒት ተለቒቖም። እዚ ከምዚ ኢሉ እንከሎ በቲ ኣብ ዞባ ቦርኖ ዝተካየደ ስርሒት 10ታት ሽበራውያን ከም ተቐትሉ ኣዘዝቲ ሰራዊት ናይጀርያ ሓቢሮም። ቆልዓ ሰበይቲ ዝርከብዎም ካልኦት ጀሆ ተታሒዞም ከም ዘሎ ብምጥቃስ ከዓ እቲ ስርሒት ኣብ ዝተመርፀ ግዜ ክቕፅል ምዃኑ ፍሊጦም። ኣብ ምዕራብ ኣፍሪካዊት ሃገር ናይጀርያ ብሓፈሻ ሰሜናዊ ክፋልቲ ሃገር ድማ ብፍላይ ብዘሎ ፀጥታዊ ቅልውላው ተርእዮታት ጭውያ ልሙድ እናኾነ ይመፅእ ከም ዘሎ ይጥቀስ። ኣብ ፊሊፒንስ ናብ ሎሚ 8 ሰነ ብዘጉሐ ለይቲ ብዝተኸስተ 7.8 ሬክተር ምቅጥቃጥ ምድሪ ሰብኣውን ዋታውን ክሳራታት ወሪዶ። በታ ኣብ ደቡባዊ ሸነኽቲ ሃገር ዘጋጠመት

ፈጥራዊ ሓደጋ ዛጊት 27 ከም ዝሞቱ ዝሓበሩ ፀብፀባት ዓሰርታት ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምውታት ክዛየድ ከም ዝኽእል ኣሚቶም። ብዘይካ ዝበታ ሓደጋ ሱናሚ ከየስዕብ ተሰጊኡ ዘሎ ምንቅጥቃጥ ልዕሊ 200 ከም ዝቆሰሉን ናብ ትሕቲ ቅርፂ ብሓፈሻ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደን ሰብ መዚ ፊሊፒንስ ሓቢሮም። ድሕሩ ዝተኸስተ ድሕሪ ምንቅጥቃቅታት ነቲ ክሳራታት ከም ዘዕበዮ ሰብ መዚ ስርሒት ምድሓን ሂወት ናይቲ ሃገር ገሊፆም። ስርሒት ምድሓን ሂወት ክሕይል ዝኣዘዘ ፕረዚደንት ፊሊፒንስ ፈርናንዶ ማርኮስ ተወሳኺ ምንቅጥቃጥ ክስዕብ ከም ዝኽእል ብምእማት ናይ መጠንቀቕታ መልእኽቲ መሓላሊፉሎ። ፊሊፒንስ ሓደጋታት ምንቅጥቃጥ ምድርን እሳተ ጎሞራን ብብዝሒ ኣብ ዝኽሰተሉ ጂኦግራፊያዊ ከባቢ ከም እትርከብ ይጥቀስ። ውድብ ኣፍረይትን ለኣኽቲ ነዳዲ ማለት ኦፔክን ሩስያ ትርከብን መሻርክተንን ወሰኽ ፍርያት ክገብራ ብስምዕ በፂሐን። እተን ሃገራት ትማል 7 ሰነብ ዘካየድዎ ናይ ማንዛ ርክብ ካብ ዝመፅእ ወርሒ ሓምለ ዕለታዊ 188,000 በርሚል ወሰኽ ከም ዝገብራ ኣፍሊጠን። እቲ ስጉምቲ ኣብ ዞባ ማእከላዊ ምራቅ ተፈጢሩ ዘሎ ወታደራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊጹ። ኣባላት ኦፔክን ሩስያ ትርከብን መሻርክተንን ዕዳጋታት ንምርጋእ በብእዋኑ ወሰኽ ፍርያት ክገብራ ፀኒሐን እየን። ዜናታት ምዛም ኣርእስታት ዜና ክደግመልኩም። ፕረዚደንት ዓብድልፈታሕ ኣልሲሲ ንፕረዚደንት እስያስ ኣፈወርቂ ወግዓዊ ኣቀባብላ ገይሩሉ። ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 126 ተምሃሮ ብሰርቲፊኬት ኣመሪቓ። ማራቶን ኣስመራ 2026 ብዓወት ኤርትራዊ ኣትሌት ናሆም ኤርምያስ ተዛዚሙ። ፈረንሳ፣ ብሪጣንያን ጀርመንን ኣብ መንጎ ፕረዚደንታት ሩስያን ዩክሬን ዝርብ ክካየድ ንዘቕረበ እማመ ከም ዝድግፍኦ ገሊፀን። ፕረዚደንት ቻይና ሺጂንፒንግ ኣብ ሰሜን ኮርያ ናይ 2 መዓልትታት ምብፃሕ ንፍፃም ከተማ ፒዮንግያንግ ኣትዩ። ኤሮፓ ሕብረት ንኢራናውያን ውልቀ ሰባትን ትካላትን ዒላማ ዝገበረ ሓድሽ ዙርያ እገዳ ኣፅዲቑ። ባርከ ዝኽርኩም ተዓዘብቲ ነሳዕ ሰዳሉ ዜናታት ኣብ ሰዛዚምሎ ስለምክተልኩም ንመስግን ምስተረፍ መድባትና ንሓድገኩም ብወገና ሰናይ ምሸት።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባዝር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

Thank you.

ኣዝየ መቕብለትኩም ኣለኩም ኣተቕብለትና መንንዳት ነና ዲ ብስታድዮ ኣስመራ ምለጥ ቀደመ ብዙሓልት ሕላይተ ፈናኒት ሳባ ዓንዲ ማርያም ሻዕብያላት ብልታ ሓልፋት ሰነት መናሰበት ዒድ ሕርየት ክለልፍ 25 ተሓሊት ሕላየት ላ ግል ንርኣያቱ እግለ እንደተለይት መህየ ኣዱልያ መልህሌና ሕላየት በርዱ ግል ንርኣያቱ ሓልየት ሃ ከድርብልሃ ግነቐድመንቱ በናምጃነት ቀነ መስበት ለየከም

كرم

እዚ መቕብልትኩም ለኩም እተቕብለትና ወታብዑና ክትሃሉ ሰአይቺ ዓባይታ እግል ኬዋ ወግል ዓማር ለሸር ሕላየት ብሕበርዚ ብስታድዮም ኣስመራ ላተሓሊት ሕላየት እግል ንቐድምቱ እግለ እንተተለየትማየ በርዱ ምን ስታድዮም ግንፍገሪ ኮኒኒ ገዛና ላትብል ሕላየት ፈናን ጀማር ረመዳን ግል ንቐድምቱ በርዱ ሓልየት እንተታብዕና ብድግማን ግንቕብልቱ በርናምጃረጥቀናና ምስሊ ወትለልየኩም

ኣዜማ ብድግማ ንቕበለትኩም ለይኳ ኣታብዑና ክትሃሉ ሰአቻ ኣባይታ እዚ ግራ እንዳቕበልና ኣልፍ ስዕ ምስኣዊ ሓተ ዲበሎኛ ምለቐደማ ብዛሓልየት ሕላየት ናረ ሓርያ ምሌና ሕላየት ዓብ ፈናን ዓምር ፋይድ ግልነቐድሙ ግልኩምትሉ ሕላየት እንተታብዕና ብድግማ ግነቕበልቱ በርናምጃትና ዝተላለህልና

እግለ መታብዓትኩም ዲብ ሓመድ እግልዮም ደሉ ይለዓላ በርናምጅ ዛረት ቀና ዲብ እለታ መምህለለት መፅእ ለየ ሰንበት ሽብዐት ፅበጥ ለተዋጀነ ዲብ እምብል ምስነ ለለው ሙሰውሪን ቢንያም ኣሮን ከምስልሁማ ኣማን ተክለብ ስሜቾብ ስሜትኩም ሓምዶም በርዱ እግሊ ለሳምን ለየ ሜክኣብላ ወዴት እግሊ ኣሚራ መሓመድ እብራሂም ሙንታጅ ናይ በርናምጅና መድሃነ ዘካርያስ ኣትመቐርሑት በርናምጃት ቴሌቭዥን ርተ ኣለም ዮሃንስ ወዲ ገነጠው ከምስልሁማ ኣካን መላብስ ግልኩሎም ስሜቾብ ስሜትኩም ግል ሓምዶም እፈተ وكما قال ام بهي لبزح حليتنا دي بعيد حريات للتنكباتو لهلينا دي ورحما يثبت قبا و35 سنه عيد حريتنا نعي يثبت ليناتو البرنامج اللي قدمنا لكم ان شاء الله يتابعكونا قد تبوس اي تعبايته مسيت كيرو بركات مثل البرنامجاتنا

0: ቦታታትና ኩሉ ክትሪኦ ከለካ ቅርበት ናብ ፀላኢ እንተነበሮ እቲ ህዝቢ ዝያዳት ሰውራ ሰውራኡ ስለ ዝኾነ ነቲ ክፍሊ ህዝቢ ብውሕድ ቁፅሪ ዝንቀሳቀስ ዝነበረ ዓይኒ እዩ፣ እዝኒ እዩ፣ ዋልቱኡ እዩ፣ ኩሉ ሲ ናቱ እዩ።
1: ኩሉ ሰብ ዝፈልጦ ክኸውን ይኽእል እዩ፣ ግን ብፍላይ ነተናእሽቲ ወለዶ እዚ ሕጂ ረኪቦ ንቆ ዘለዋ መሰል ቃልሲ ከም ዝተካየዶ መስዋእቲ ከም ዝተኸፍሎ ከናፃፅራ ምእንቲ ነቲ ናይ ቅድም ዝነበረ ምግላፅ ኣገዳሲ ኮይኑ ይስምዓኒ። ደቂ ኣንስትዮ ዝሓፈስኦ ዓወት ክትዛረበሉ እንድሕር ኮንካ ቦቶአን ከ እንታይ ነይሩ ኢልካ ክትዛረብ ከለካ ቦቶአን ከምዚ ከም ዝነበረ ክገልፅ ይደሊ ማለት እዩ።
0: ንበዓል ዓረት ይድይቡ ነይሮም እዮም፣ ዓረት ይድይቡ ከም ዝነበሩ ገልፁ። ኣብኡ ገለ ውድባት ኣብ ዓዲ ቀይሕ ስለ ዝነበረና ምስኣቶም ክንራኸብ ንኸይድ ነርና ብሉ ንበዓል ስምጃናታት እውን ክኸዱ ነይሮም። ነቲ ህላዊኦም ንምድንጋር ድዩ ወይ እውን ካልኦት ኣባላት ኣልዮሞም ክረኽቡ ኣብኡ ዘካይድዎ ዝነበሩ ንጥፈት ኣነ ዝነገረኒ ኣይረኸብኩን።
2: ኣባላት ክፍሊ ህዝባዊ ምምሕዳር ኣብ 75 ኣብቲ ዞባ ምስ ተመደብኩም ቀንዲ ዕማምኩም እንታይ ነይሩ? ብፍላይ ደቂ ኣንስትዮ ኣብ ምውዳብ እንታይ እንታይ ዕንቅፋታት የጋጥመኩም ነይሩ?
0: ሕጂ እንታይ እዩ መጀመርያ እዚ 75 ከም ክፍሊ ተወዲቡ ክፍሊ ህዝባዊ ምምሕዳር ክመፅእ ከሎ ቅድሚኡ ዝተኻየደ ቅድሚኡ ሓጋዚ ዝኾነ ረቑሒታት ብዙሕ ነይሩ እዩ። ንኣብነት ሓይልታት ካብቲ ኣብቲ ከባቢ ዝነበረ ሓይልታት ተዋፂኦም ኣብቲ ህዝቢ ድሓን ዝኾነ ስነ ምግባር ናይ ሕብረተሰብ ይፈልጡ እዮም ዝበሃሉ እቲ ፖለቲካዊ ንቕሓት ዝለዓለ ኣለዎም ዝበሃሉ መብዛሕትኦም ኮሚሰርያታት ናይ ሓይሊ ዝነበሩን ገለ ዝነበሩን ተዋፂኦም ኣብቲ ህዝቢ ኣትዉ ነይሮም እዮም። ነቲ ህዝቢ ንምቅያር ኣብ ውሽጦም ነቶም ደቂ ተባዕትዮ ኣብ ማእትወት ኣብ ዓፂድ ኣብ ፀሃያይ ኮታ ማሕረስ ኣብቲ ዝክገብርዎ ዝነበሩ ንጥፈት ይሕግዝዎም። ኣብተን ደቂ ኣንስትዮ ኣብ ውሽጢ ኣትዮም ንኣብነት ኣብ ክፀፅያ ከለዋ እኽሊ ክኣርያ ከለዋ ክሳብ መጎጎ ክስንክታ ከለዋ ዝልንቅጡ እውን ከይተረፈ ካብቶም ዝነበሩ ናይ ህዝባዊ ሓይልታት ተጋደልቲ ነይሮም እዮም። ሕጂ ኣብዚ እንታይ ንምግባር ነይሩ? እቶም ደቂ ተባዕትዮ ነቲ ናይ ስራሕ ናይ ገዛ ናይ ደቂ ኣንስትዮ ጥራይ ክብሉ ከም ዘይብሎም ኣርካም ስራሕ ምዃኑ ንሶም እውን ኣብ ውሽጢ

ተባዕትዮም ነተን ደቂ ኣንስትዮ ክሕግዝዎን ከም ዘለዎም ንምርኣይ ካልእ እተን ደቂ ኣንስትዮ ኣካል ናይቲ ሕብረተሰብ ኮይነን ኣብቲ ዝካየድ ዘሎ ቃልሲ ኣብቲ ዝግበር ሕግታትን ኣብ ኣኼባታትን ክሳተፋ ኣስተምህሮ ምንቕቃሕ ከም ዘድልየን ንሶም እውን ንባዕሎም ታራ ጓል ኣንስተይቲ ክኣምኑ ማዕርነት ናይቲ ደቂ ኣንስትዮ ክኣምኑ ተባሂሉ ኣብ ውሽጢ እቲ ህዝቢ ኣብ ውሽጦም ኣትዮም ብዙሕ ምንቅስክስታያት ይግበር ነይሩ እዩ። ብጀካዚ ካልእ ንርእሲኡ እንታይ ነይሩ? እዞም ካብ ከተማታት ዝወፁ ተምሃሮ ዩኒቨርሲቲ ሰራሕተኛታት መምሃራንን ገለን ክኾኑ ይኽእሉ ኣቐዲሞም ካብ ከተማታት ወፂኦም ኣብቲ ገጠራት ስለ ዝነበሩ ኣብዚ ሕጂ ብጀካቶም ናይቲ ክፍሊ ህዝቢ ምምፅኦም እሶም እውን ኣብቲ ህዝቢ ልዑል ታራ ነይርዎም እዩ። ደቂ ዓዶም እዮም ውላዶም እዮም ኣብ ኣኼባታት ምስኦም ይሳተፉ ብዛዕባ ቃልሲ ይነግርዎም ብዛዕባ ታራ ናይ ደቂ ኣንስትዮ ይሕብርዎም ነይሮም። እዚ ሓጋዚ ንባዕሉ ነይሩ። ድሓር እውን ሓይልታት ካብ ሳሕል ስለ ዝመፃ ኣብኡታት መጥቃዕቲ ይገብራ ስለ ዝነበራ ኣብቲ ህዝቢ እዚ እውን ፅቡቅ ፅልዋታት ነይርዎ። ንድሕሪት ቅሩብ ክምልስ ክብል ኣብቲ ምስ ሓይልታት ናብቲ ከባቢ ምምፃእ ትፅልዋ ጥራይ ዘይኮነ ብግብሪ ኣብቲ ህዝቢ ኣትዮም ንኣብነት ኣብ ኣኽሩር ሓንቲ መጀመርያ ቦኳር ንእሽዶ ትሓርስ ሰለስተ መዓልቲ ተፃዒራ ሕጂ ከይዶም ነቶም ተጋደልቲ ነጊሮሞ ሕጂ ንሶም ንኣምለሰት ሓኪም ስለ ዝነበረት ዘድሊ መሳርሒ ኣሒዛ ሒዞማ ከይዶም ኣብኡ ሰለስተ መዓልቲ ዝተሰቀየቶ ንሳ ከይዳ ኣሕሪሳ ድሕርሕርሲ ዝኾነ ይኹን ካልእ ሳዕብን ከይምፃ ቁሩብ ግዜ ሂባ ዘድሊ መድሃኒታ ሂባ ወፂኣ ክትወፅእ ከላ ተናዴታት ሕጂ ተኣኪበን እልል እንዳበላ ገሊአን ኢደነድ ስዕማ ገሊአን ዝሳለመኣ ማርያም ሰብ ምስ ኮይና መፅያትና ኢልካ እዚታት ንባዕሉ ሕጂ ካልእ ንድሓመሙ መድሃኒታት እናሃቡ ንቆልዑት ክሓሙ ከለዉ ከምኡ ስለ ዝነበረ ኣብቲ ህዝቢ ሕጂ ናይ ብሓቂቲ ህዝባዊ ግንባር ሲ ህዝባዊ ሓይልታት ናይቲ ግዜ እቲ ተቐባልነት ክረክብ ከም ዘለዎ ይግበር ነይሩ እዩ። ካልእ ብዓብኡ እቲ መድረኽ ሽዑ ክትሪኦ ከለካ ንጉስ ሃይለ ስላሴ ከም ብፁእ ናይ ኣምላኽ ብኣምላኽ ዝተዋሃበ ጸሎተኛ ተባሂሉ ከምዝግሄር ዝእመንን ዝኽበሩን ዝነበሩ ኣብቲ ግዜ እቲ ትቓና ተቐይሩ ሆየ ሆየ ጃን ውኻርያ በሊዓቶ ጃን ሆየ መሽረፈ ፀቂጣቶ ጃን ሆየ ዝበሃለሉ ዝነበረ ግዜ እውን ስለ ዝነበረ ኩሉ ኩሉ እቲ ክፍሊ ህዝባዊ ምሕዳር ከም ተወዲ ከም ክፍሊ ህዝቢ ቆይሙ ክመፅእ ከሎ እዚ ኩሉ እዚ ምቹእ ዝኾነ ኩነታት እዩ ፀኒሕዎ። ድሕሪ እዚ ሕጂ እቲ ቀንዲ ዕላማኦም ናቶም እንታይ እዩ ነይሩ? ብውድብ መልክዕ ኣኼባታት ሰሚናራት ጌርካ እቲ ዕላማታትን መትከላት ናይ ህዝባዊ ግንባርን ንህዝቢ ምግላፅ ደቂ ኣንስትዮ ኣካል ናይቲ ሕብረተሰብ ኮይነን ኣብቲ ዝካየድ ዘሎ ሰውራ ክሳተፋ ከም ዘለዎን ኣብ ኣኼባታት ክመፃ ኣብ ዝውሰን ውሳኔታት ማዕሪኦም ክሳተፋ ነዚታት ንምግባር እዩ እቲ ፃዕርታት ዝግበር ነይሩ። ኣብዚ ሕጂ ኣብቲ ገለ ግዜታት እቲ መጀመርያ ግዜታት ዝነበረ ዋላ ዝኩሉ ፃዕርታት እውን እናተገብረ ዝሳተፋ ደቂ ኣንስትዮ ውሕዳት እየን ነረን። ምክንያቱ ንሰን እውን ናይ ባዕለን ፀቕጢ ኣለዎን ኣይለመዳን ንክበትክኦ ንሰን እውን ግዜ የድልየን ስለ ዝነበረ ንኣብነት ሕጂ ፀጋጓል ኢልያስ ኣላ ሓንቲ ኣብ ሰለድ ሰሚናር ክግበር ተባሂሉ ኩለን ደቂ ኣንስትዮ ክሳተፍ ኣለዎን ኩሉ ህዝቢ ክሳተፍ ኣለዎ ተባሂሉ ተነጊሩ ኣብቲ ዝተገብረ ኣኼባ ብጀካ ፀጋ ካልእ ሰብ ኣይነበረን። እዚ ሕጂ ዋላ ነቶም ኣቦኣ እንታይ ክስምዖም እዩ? ንሳ እኳ እቲ ድልየት ተሃልይዋ ትሳተፍ እንተሃለወት እቶም ወለዲ ምስቲ ተን ካልኦት ዘይምምፅአን ጓሎም ትኸይዳላ ክብሉ ስለ ዝኽእሉ እዚ ሕጂ ክሳብ ከምዚታት ነይሩ። ድሕሪ ግን ተሳትፎ ናይ ደቂ ኣንስትዮ ከምቲ ዝድለ ስለ ዘይተረኽበ እቲ ኣኼባ መልክዑ ተቐይሩ በቲ ክፍሊ ህዝቢ ንበቢ ማሕበራዊ ሓይሊ ክግበር ከም ዘለዎ ተገይሩ ኣብቲ ማሕበራዊ ሓይሊ ናይ ደቂ ኣንስትዮ ንበይነን ተሳቲፈን ርእቶታት ክህባ ክግለፅ ከም ዘለዎ ባዕልነት ማዕ ተዘየረጋጊፆ ንኦ ትከባቦ ክትከበለን ከም ዘይክእል ከምኡ እናገበርካ ተቃልስታት ተኻይዱ ገለ ክሳተፋ ከም ዘለዎን ይግበር ነይሩ። ነተን ኣብኡ ዝነቕሓ ከዓ ዝያዳ ኣብቲ ሰሚናራትን ካልእን ዝግበረሉ ዝነበረ ዝያዳ ክሳተፋ ነዚታት ንምግባር እውን ነተን ደቂ ኣንስትዮ ብውሃየ ደረጃ ኣኪቦም ጎስጓሳት ይገብሩለን ነይሮም እዮም። ንኣብነት ነዚታት ሕጂ እቲ ህዝቢ ኣይቅበሎን እዩ ነይሩ። ኣብ ሳሓርቲ ኣብ ሓደ ዓዲ ነቲ ኣኼባተን ደቂ ኣንስትዮ ዝሳተፍኦ ንምቅዋም እዩ ኣብቲ ኣኼባ ክሳተፋ ስለ ዝኸዳ ሓደ ሰብኣይ ኣብ ህድሞ ተሰቂሉ ሰበይተይ ድረኣየ ሰበይተይ ድረኣየ ኢሉ

0: ክቕብል ኣቢሉ ተራዳዲኦም ክኾኑ ኣለዎም። ንሱ ኸዓ እንዳኣከለላትካ ኣንታታናትካ ኸ ናተይ ስባዕለይ ክደልያ እየ። እዚ ሕጂ ሓደ ካብቲ ተቃውሞታት በቲ ህዝቢ ዘጋጥም ዝነበረ እዩ። ከምኡ ውን እተን ደቂ ኣንስትዮ ብውሃዮ ደረጃ ክውደባ ተባሂሉ ፃዕርታት ኣብ ዝተካይደሉ ግዜ እውን ኣብ ገለገለ ርዑል ዝኾነ ተቃውሞታት የጋጥመን ነይሩ። ምክንያቱ ጓል ኣንስተይቲ ምስቶም ደቂ ተባዕትዮ እንድሕር ተረኣያ፣ ምስ ክፍል ህዝቢ እንድሕር ተረኣያ ናይ መርዓ ዘሎ ዕድላ ውሑድ እዩ። ዋላ ካብቲ ሕብረተሰብ ትንፀልያ። እዚ ስለ ዝኾነ ብዝከኣል ብጥንቃቐ እቶም ክፍል ህዝቡ ንዋዕሩ ብጥንቃቐ ገለገለ ከዓኒ ዓብ ዕንቅፋታት ዘጋጥሞም ነይሩ እዩ። ንኣብነት ካብቲ ኩሉ ካልእ ኣሎ እንዲመሊኡ ኩሉ ሓንቲ ናይ ንማያሓ ዝፈልጣ ክጠቅስ፣ ኣብኡ ሕጂ እንታይ ይገብራ ተን ደቂ ኣንስትዮ ብሓባር ኮይኖም ብውሃዮ ደረጃ ይመሃራ ነይረን። ሕጂ ታ ጓል መሓዝአን እያ ከየእትዋኣ ትዛረብ ስለ ዝኾነት ከተብፅሕ ስለዝፈርሓ እንታይ ይገብራ ንዓ ኣገዲፈን እሳተን። ንሳ ግን ኮነ ኢላ ብመደብ ተኻታቲላ ኣበይ ኸዳ ከም ዘለዋ ኩላ ነዚኣ ስተፅንዓ ከይዳ ንስድርአን ከዓ ትነግር። ሕጂ ብስድርአን ፀቕጥታት መፂወን ናበይ ትኸዳ ኣለኽን እንታይ ትገብራ ኣለኽን ትገብርኦ ዘለኽን ኮ ንሪኦ ኣለና። ዝመፀን ሕጂ ነቶም ክፍሊ ህዝቢ ስምዑ፣ ንሕና ኣይን መፅእን ኢና ወይ ንዓ ኣገለ ግበርዋ ይበሃል እሞ ወዲ በኣ ምሳኻት ክንተ ተባህላ እዋ ንሳ እንድሕር ኣትያ እሞ ትወረ ክፋሕ ክብል እዩ ክንቋፃፀሮ ኣይንኽእልኒ ኢና ስለዝበላ እምበኣር እቶም ክፍል ህዝቢ ተራዳዲኦም ንሳ ኣእሚኖም ንሜዳ ክትከይድ ከም ዘለዋ ተገይሩ። ሕጂ ብዙሕ ኣሉ ከምኡታት ኣብተን ደቂ ኣንስትዮ ነቲ ምውዳ እውን ነቶም ክፍል ህዝቢ ዘጋጥሞም ዝነበረ ድሓር ይዕር እዩ። እቲ ፅልዋታት ክመፅእ ዝኽኣለ ግን እተን ሓይልታት ምስ ምምፅአን ቁምጣ ስራ ዓጢቐን ጋምባላታት ገይረን ክርእአን ከለዋ ድሕሪኡ እውን ተን ቀዳሞት ክፍል ህዝቢ በዓል ኸበረት ጓል ገብረዝጊ፣ ሓረጉ ጓል ቀሺ፣ በዓል ጓል ሓጎስ፣ በዓል ጓል ምሕፁን ኣብ ዝመፅሉ ግዜታት እውን እዚ ዝያዳ ሕጂ ከም ወደብቲ ኣካል ኮይነ ንሰን ኣብቲ ውሽጢ ስለ ዝነበራ እቲ ህዝቢ ክቕበሎ ኽኢሉ ንሳተን እውን ልዑል ወኒ ሒዝዎን ብዙሓት ገሊአን ዝጋደላ ገሊአን ከኣኒ ኣብ ተዓዲ ኮይነን ኣብ ሰሚናራት ክሳተፋ ርእቶታት ክህባ ከዓኒ ዝያዳ ሓጋዚ ዝኾነ ነይሩ። ስለዚ ሕጂ ኣብቲ ግዜ እቲ ዝነበረ ነተን ደቂ ኣንስትዮ ንምንቃሕ ንምውዳብ ስለ ዝነበረ ፅቡቕ ዝኾነ ኣንፈት ሒዙ ነይሩ እዩ። ንኣብነት ኣብ መምሕዳራት ሕጂ መምሕዳራት ክቐውም ከሎ ደቂ ኣንስትዮ ኣብቲ መምሕዳራት ክሳተፋ ከም ዘለዎን በቲ ክፍል ህዝቢ ልዑል ፃዕሪ ይግበር ነይሩ እዩ። እንተኾነ እቲ ህዝቢ ቀልጢፉ ክቕበሎ ስለ ዘይከኣለ ጓል ከዓ እንታይ ከተመሓደር እያ ካብ ክሽነ ካብ ገዛእ ሓሊፋ እንታይ ዓዲ ከተመሓደር እያ ንዓኣ ንመርፅ ዝብል በቶም ኣርካናት ይዝረብ ስለ ዝነበረ ኣብቲ ዝግበር ዝነበረ ምርጫታት ብጀካ ሓደ ክልተ ተዘይኮይኑ ካልእ ከምቲ ዝድለ ቁፅሪ ኣይሳተፋን ነይረን። ኣብ መሬት ምድልዳል ዝግበረሉ ዝነበረ ኣብቲ መሬት ምድልላል ደቂ ኣንስትዮ ማዕረቶም ደቂ ተባዕትዮ ክወሃቡ ኣለዎን ኣብ ዝበሃለሉ ዝነበረ ግዜ ብዙሓት ብፍላም ካብቶም ዓበይቲ ክሳብ ኣብ መጠንቀቕታን ኣብ ካልእ ዝብፅሕ ነይሩ ፍፁም ማዕረ ክወስዳ የብለንን ዝብል ኣረኣያታት ስለ ዘሎ ሕጂ ነዚታት ንምእላዩ ኣብቲ ክፍሊ ህዝባዊ ምምሕዳር ዝያዳ ኣብዚታት እዩ ትፃዕሪ ዝገብር ነይሩ።
1: ስመይ ተጋዳላይ ወልዶ ቃለታ ፅቡቕ ኣጋጣሚ እዩ ነቲ ረዚን ኣዝዩ ነዊሕ ሰፊሕ በቲ መሰረታዊ መትከላዊ እምነት ናይ እቶም ቀዳሞት ተጋደልቲ ናይ ህዝባዊ ሓይልታት ነቲ ሓፋሽ እንቃሕ ይወደብ ይተዓጠቕ ዝብል መሰረታዊ ጭርሖ ኣብ ግብሪ ንምውዓል ህዝባዊ ምሕዳር ከም ተቐዲሙ ዝተገልፀ ኣብ ወርሒ 1975 እዩ ኣብ ዞባ ደቡብ ቆይሙ ቅድሚ ምቓም ህዝባዊ መምሕዳር ኣቐዲመን ተን ቀዳሞት ሓይልታት ሓይሊ 12 ሓይሊ 5 ካልኦት ሓይሊ 13 ኣብቲ ዞባ መፅአን ስለ ዝነበራ ከምዚ ጓል ሃይሎ ክትገልፆ ፀንሐት ኣብቲ ህዝቢ ዘይነዓቕ ኣበርክቶ ዝገበረ ሃምን ቀልብን ናይ ህዝቢ ዝሰሓበ ብምንፅፃር ምስቲ ቅድሚኡ ኣብቲ ከባቢ ዝረኣዮ ህላዌ ናይ ተጋድለ ሓርነት ኤርትራ ኣወዳዲሩ ንህዝባዊ ሓይልታት ሓንጎፋይ ክቕበል ዝሓገዘ እቲ ርጡብ

ነብሱ ገቲኡ ንዕላምኡ ድውፈ ንኩሉ ተፃብኦን ናይ ባህርያዊ ብድሆታትን ስዒሩ ነብሱ ከይተዓንገለ ምስቲ ዝነበረ መነባብሮ ናይቲ ህዝቢ ነቲ ንኣሽቱ ዝረአ ፀገማት ንህፃናትን ኣዴታትን ንዓንገለ ዝኸይድ ውድብ ምዃኑ ሓደ ዓብዪ መርኣያ ነይሩ። ነዚ ከም ተቐዲሙ ዝተገልፀ ካብ ከተማታት ኣዝዮም ከዓ ናይ ትምህርቲ ዕድል ዝረኸቡ መንእሰያት በቲ 75 ወይ ዕግርግር እናተባህለ ዝግለፅ ካብ ኣዲስ ኣበባ፣ ካብ ኣስመራ፣ ካብ ካልኦት ቦታታት ነናብ መበቆል ዓዶም ዝመፁ ደቂ ኣንስትዮን ደቂ ተባዕትዮን መንእስያት ስለ ዝነበሩ ነቲ ቅድሚ ምውዳብ ዝነበረ ኩነታት ባብ ዝኸፈተ ንቕሓት ዳርጋ ሰሲኑሉ ዝነበረ ግዜ እዩ ህዝባዊ ምምሕዳር ቆይሙ ክበሃል ከኣል እዩ። ነዚ ዕድል እዚ ተጠቒምካ ኣውራ ኣብቲ ናይ ምንቃሕን ናይ ምውዳብን ስራሓት ሓይሉ ተሰሪሕሉ ተደፊኢሉ ልዕሊ ኩሉ ነተን ፍርቂ ኣካል ናይቲ ሕብረተሰብ ዝኾና ደቂ ኣንስትዮ ካብቲ ኣባታዊ ቀይዲ ንምውፃእ ዝተኸየደ ቃልሲ እቲ ዝሓየለ እዩ። መጀመርያ ደቂ ኣንስትዮ ኣብ ኣኼባ ክሳተፋ ኣለዎን ምስ ተባህለ ዳርጋ በርቅን ነጎዳን ኣብ ርእሲኦም ዝወደቐ ኮይኑ ተሰሚዖም ምፆታት መፂ እዩ ተባሂሉ። ምክንያቱ ጓል ኣንስተይቲ ከም ተቐዲሙ ክግለፅ ዝፀንሐ በጀካ ፈርያ ነቲ ወዲ ተባዕታይ ዘርኡ ከተሰስነሉ ሰብኣዊ ድልየቱ ከተርውየሉ ካልእ ፋይዳ ኣለዋ ተባሂሉ ዝእመን ኣይነበረን። ከምኡ ስለ ዝኾነ ከዓ ነቲ ናይ ምውዳብ መስርሕ ኣብ ደቂ ኣንስትዮ ኣዝዩ ከቢድ ይገብሮ ነይሩ። ከምኡ ስለ ዝኾነ ነዚ ንምቅላል ተባሂሉ ከም መርኣያ ክኸውን እተን ድቆማ ዋሄታት ከምቲ ጉቡእ ዳሕራይ ዝተሰርሓሉ በቢ ማሕበራዊ ሓይሉ በቢ ፀውተአን ክውደብ እኳ ተነበሮ እቶም ካብ ከተማ ድመፁ ዝሓሸ ንቕሓት ዝነበሮም ደቂ ኣንስትዮን ደቂ ተባዕትዮን ግን ኣብ ሓደ ዋህዮ ጌርካ ንምውዳብ እውን ዝፍተነሉ ግዜ ነይሩ። እዚ ቀስ ብቀስ ፅልዋ እናሕደረ ኣብተን ካልኦት ደቂ ኣንስትዮ እውን እዚ ንቕሓት እዚ እናሓየለ ልዕሊ ኩሉ ከዓ እቲ ሕብረተሰብ ነቲ ዳርጋ ናይ ብፁኣን ክበሃል ዝከኣል ኣካይዳ ናይቶም ተጋደልቲ እናተቐበሎም መፅዩ ናብ ኣሕዋቶም ዘይዳናደኑ ናብ ኣሕዋቶም ዘይጥሙቱ ነብሶም ድገትኡ ብስነ ምግባር ዝተቐየዱ ምንባሮም እቶም ኣባላት ክፍሊ ህዝቡን ክጥቀስ ዘሎ እዩ። ኣብዚ መዳይ እዚ ዝተረኣየ ነዚ ንብሎ ዘለና ሽግር ናይቲ ሕብረተሰብ ዝነበረ ንዕኡ ድሕግዝ ዝተረኣየ ኣሉታዊ ተርእዮ እውን ኣይነበረን ኣብቲ መድረኽቲ። ከምኡ ስለ ዝኾነ ኣብ ገዛው ተኣትዮም እንተጣሓኑ፣ እንተለንቀጡ፣ እንተሓገዙ በቲ ሓደ ነቲ ናይ ውሻጠ ስራሕ ንጓል ኣንስተይቲ ዝተሓዘአ ስራሕ ጥራይ ከም ዘይኮነ ንምርኣይ ሓጊዙ በቲ ካልእ መንገዲ እውን ዋላ ገዛኻ ከፊትካ እንተገደፍካ ኣለዎም እቲ ሕብረተሰብ ሓውን ሓሰርን ብሓደ ኣይነብርን እዩ ንዝብል ዝነበረ እምነት እውን እቲ ተጋዳላይ ዘርኣዮ ፅኑዕ ናይ ዲሲፕሊን ናይ ምውዳብ ስራሕ እውን ዓብዪ ድርኺት ነይርዎ። በዚ መስርሕ እዚ እውን እናሓየለ መፅዩ እቲ ድሕሪኡ ዝሰዓበ ከምዚ እናበለ ኸይዱ ኣብ ስራሕ ምምሕዳራት ደቂ ኣንስትዮ ንምስታፍ ደቂ ኣንስትዮ ኣኼባታት ክሳተፋ ከም ቅቡል ዝውሰደሉ ግዜ ከዓ በፂሑ ቀቅድሚ እዚ ሓራ ከተማታት ዝነበረሉ ግዜ ድሕሪኡ እውን ካብኡ ብዝሰፍሐ ብዝዓመቐ መንገዲ ፅልዋ ናይ ከተማን እቲ ዝነበረ ካልእ ረቑሒታትን ተደሚሩ ምሕራር ናይቲ ከተማታት ኣዝዩ ውዕውዕ ሃገራዊ ስምዒትን መንፈስን ፈጢሩ ዳርጋ ኩሉ ህዝቢ ብዘየፈላላይ ዝውደበሉ ደረጃ ኻ መፂኡ ማለት እዩ። ለዚ ሽዑ እቲ ናይ ዋህታት ፀቢብ ውዳበ ተሪፉ ምስ ሓራ ከተማታት ኩሉ ህዝቢ በቢ ማሕበራዊ ሓይሉ ከም ዝውደብ ተገይሩ ኣብዚ ማና እውን ብኣብነት ትጥቀሲ ኺ ሓንቲ ካብተን ድሓር ኣብ ካምቦድያ ኮይነን ዝተሰለፋ ኣብቲ መንእስያት ዓብዪ ኣበርክቶ ኣብ ውደባ ደቂ ኣንስትዮ ዝገበራ ናይ ህዝቢ ንቕሓት ኣብ ምዕባይ ካብ ዝተቓለሰ ሓንቲ ኹሞ ነዚ ሕጂ ዘለኽየ ደረጃ በፂሕኪ ነዚ ታሪክ ዝኸነ ዘንቱ ጋዜጠኛ ኮንኪ ኣብ መንጎና ምርካብኪ ፍርያት ተዘባይኹሞ ንዓና እውን ሓበን ስምዓና ማለት እዩ።

ኣመይ ሓዲርክን? እንቋ ከምዚ ኢልና ኣራኸበና የቐኒየለይ ከዓ እዚ ንዕድመኹም ኣብዚ ዘብቋዕኹም ኢና ገፅ ንገፅ ዘረኣየና ኩሉ ሓሊፉ ኣልሓምዱላ። እታ ንደልያ ነበርና ናፅነት እያ፣ ናፅነት ከዓ ረኺብና እያ። ገፅ ንገፅ ከዓ እንቋ ኣረኣየና ሕጂ እውን ኣነ ክብል ዝደሊ ኣነ ካብ በለስቲ እንዳ ሼክ ሓሚድ ኢና ንእሽተናን ዓብናን ውድብ ከመቦናን ከመደናን ኢና ንሓስባ። ጓል ሃይለ ንበል ቅድሚ ጓል ሃይለ ዝነበሩ ውን ነይሮም፣ ግን ክንውደብ ኢልና ዘይኮንና ጋሻ ተቐበል እናበልና ጋሻ ንቕበል ኢና ነርና። በዓል ብርሃም ዓፋ፣ በዓል ገብረ ሃንስ፣ በዓል ቀሺ፣ በዓል ኩሎም ዳሓር ግና ዘይታትና መፅና ና በዓል ጓል ሃይለ ክጠቕሶ ከኸደ ይደሊ እየ። ዳዊት ኣስፋሃ በዓል ቀርነሽም ነይሩ ከዓ ድሓር ከዓ ኣዴታትና መፅናና ኣቲ እንታይ ይብሉና ኣለው እዞም ሳብኡ ኣቸኹን ኣይትፍረፋጥና ኣነ ይፈርህ እየ ነይረ። ወእቲ ሓደ ዓይነ እንተፀቐጠ እቲ ሓደ ከም ገለ እንተበለ ኣነስ እንታይ እየ ዝገብር ዘለኹ ይብል ይፈርህ። ኣብሽሪ ሓንቲ ዝኾነ ውድምና እንድዩ ትብለኒ ጓል ሃይለ። ኣልሓምዱላ ከዓ ዝበፅሕና ብዙሕ ርኢና፣ ኣምሓሩ መፅኦምና፣ ከምኡ ምሳዕቶም ሳዕርቶም ዝነበሩ እውን መፅኦምና፣ ካብ ገዛ ውፁእ ከነንዱ ዶ ኢሎምና፣ ካብ ገዛና ከዓኒ ቴባት ምስ ጓሓፈሎም ካብ ፍሮ ዝመፁ ንሳቶም ቴባቶም ክወስዶ ከዓ እቶም ሓደ ብጨቶም ከዓ ሸውዓተ ገዛ እንዲዶ ጓል ሃይለ እንታይ ገይራ ፋጥና ነዲዳ ምስ ደቃ እንታይ ገይራ ኢላ ሰብ ሰዲዳ ኣይነደድኩን ተሪፈን ሰለስተ ገዛ እንዳ ሼክ ሓምድን እንዳ ሓመስኢድን እንዳ መንሱርን ተሪፈን እያ። ንሰኒን ከእተን ቀንዲ ናይ ውድብ ንብረቶም ነፍሶም ምክሮም ኩሉ ምሳና እዩ። ሶም ጠፊኦም ተምስዮም ንሻቅል እንታይ ኮይኖም ዳኣሎም ዘይመፁና ዋላ ፍርቆም እኳ ይመፁናን በዓል ጓል ኣደናይ እኳ ይመፃን በዓል ዘረባሽ እኳ ይመፃን እስከ ጓል ሃይለስ ገፊሕዋ ከይዳ ትኸውን ሓረጉ ጓል ቀሺ ገፊሕዋ ከይዳ ትኸውን እዘን ካልኦት ከ እንታ ሰመረ ናበይ ኮይዱ ወድቕ ሺ ክዳን ማንጁስ ናበይ ኮይዱ እዚኣቶም ኮይኑ ንሰብፈለል ኮይና ንምስ ሓንቲ ምሸን ተብኪሮም ካባና ኣልሓምዱላ ካብዚ በቂዕና። ተቃሊሶምና ብዙሕ ተቃሊሶምና እኽሊ እንተኾነ ብገዛ ሙሉእ ኣትሪፍናዩ ናይ እንዳ ሙጨባይ ፍርቁ እንታይ ደኣ እዩ ናይ ሻዕብያ ኢላትና ሻዕብያ ይኮን ብጨታ ኮይነ እያ ሻዕብያ ግን ዘን ሰለስተ ካሻ ደርብየን ምስ በልናዮም ቶን ሰለስተ ካሻ ከራሩ ሰብ ዝረኸቡ መሲልዎም በትቢቶም እቲ ገዛ ሙሉእ ኣትሪፍናዮ ደቅና ዊና ኣትሪፍና መማህራን ደቅና እንብብናበሉ ምስ መፁና ንዕድቅ ኣብ ጎቦ ኣብ ክስታ እቲናዮም ኣብቲ ንሓብዓሉ ነበርና ነርና መሓብዖ ዋላ ሕጂ እንተዝኸውን መርኣናክን ምተሓጎስና ኩብ እንተዝኸውን ካልኣይ ነገር ከዓኒ ኣዋልድካ መፀናና ዋይ ኣምና ልውየት ደርቢ ልውየትና ደርቢና ለዊና ድሕር ገዛ ኣግነት ትፈልጢ የኺ ዝርአ ተንኮበትን እዩ ኣብኡ እቲና ኣብኡ ሓቢዕና ደቅና ትሪፍና ሕጂ ንሕና ናይ በለስታሲ እንታይ ድሞ ክኣርዮ እየ ክንደይ ሞ ክብሎ እየ መልዩ ኣምሓሩ መፅኦምና 800 ወሪዶም ሓደ ሻዕ ብጋዴ እንደይ ወርድና ንስባህታ ተባሂሉ ሽዑ ከዓኒ ንኩሉ ገዛ ከምዚ እንዳበሉ ዴዛን እያ ነራ እዚ ዓላ በለስቶ ዴዛን እያ ነራ ሸቃጣይ ኩሉ ብኣ እዩ ነይሩ ከሲቦም መዓት ንብረት መዓት ነፍሰያዊ ፅኒ ክቡር እዩ ውድ በዓሊ እስራኤል መፅኦም ፋጥና እየይ ኣባኺ እየን ኣባኺና በዓለን እዘን ብረት እዚኣተን ኣብቲ ገብሩ ግበርዎን ወይ ያታ ዓለ እንታይ ኢና ክንገብር በድበ እዚኣ ኮዒትና ኣብኣ ንሕባእየ ንሕና ብሓፂን ዝደልዩ ኣይመሰለናን ስለ ዘይንፈልጦ ቀቢርና እየን እስራኤል ይሄ ፋጥና እንታይ ጌርኪ ኣበይ ብፅሕኪ እየን እንሰነ ንዕድለንን ቀቢርና መፃሂ ቀቢርና መዓት ገመል ዝኸውን መፃሂ ወረቐት ይኸብደና ይንብልን ነርና ንእስነት ካ ነይሩ ንቐብር ነርና ንብረት ምሉእ ናይ ሻዕብያ ኣየናይ ሞ ክንብሎ ኢና ንብረት ሻዕብያ መሊኡ እዚ ኩሉ ቀቢርና ኣልሓምዱላ ረቢ ሓጊዙና ተሪፉ ኣቦይ ሼክ ሓሚድ

0: ብረት ኮይኑ ንብረት ካልእ ኮይኑ እንታይ ኢልና ክንፈቅዶ ሎሚ 35 ዓመት ኮይኑ እዩ ዘሎ። እዚ ኩሉ ተሪፍ ፋጥና ጓሊ ዕምሪ ክነውሕ ኹን ከመይ ጌርካ ሓሲብ ክጠርክብ እዮ እሞ ከዓ ሓማተኝታት ብ ኩለን ይሰድወን ኩለን ይሰድወን እ ኩሎም ንወሰድዋን ደቀ ዘይተሓቅፎኦም ነበርክን ተንጠል ክወስዱ ሰድዎን ክትብላ እናበልኩ ኮርዮም ሰኣተን ኣነ ታጠይን ምስ ሃብክዎም ትንፋስ ረኪብና ኣብ ሳልስቱ ተበጎስ ኢሎም ኣስላምና ክስታና ንንዳ ጌርጊስ ወሲዶምና ብእግርና ቆልዑ ተሪፉ ሓማተ እያ ይወፅኒ ኢላቶ ምእንቲ እቲ ንብረት ኸ እንተ ደሊኹምኒ ኣብዚ ኣታ ትገብርዋ ገበርዋ እምበር ኣነ ይወፅኒ ሰይትሸክ ዓመድ እየ ትብሎም ሰይትሸክ ዓመድ ምንታይ ዋ ይብልዋ እዚ ጭቃናይ ዝዓዲ እዩ ትብሎም ግደፍዎ ኢሎም ሓደ ብርክም ገዲፎማ ከይዶም መቸም ንኩላሃና ሕዛዕቲ ኮይናትልና ንኩሉ ሓልያ ንሕና ኣብኡ በፅሕና ናበይ ሃገር እዮም ክወስድና እንዳበልና ተመለሱ ኢሎምና እንዳ ጌርጊስ ኣብፅሖም ካብ እንዳ ጌርጊስ ኣስላምና ክስታና ካብ ጭወት ይኹን ካብ ገሌ ይኹን ኩላህና ኣብ ኣብፅሖምና ካብኣ ከዓ ተመለሱ ኢሎምና ተመሊስና ሕጂ ካሊእ ምዘከርና የዳሓር ክንነግረክን ናብዘን ኣሕዋተ ዕድልክበል
1: ሕራይ ፅጋ ኤልያስ ምስቲ ኩሉ ዘጋጥም ዝነበረ ዕንቅፋት ንስኻትኩም ዝገበርኩምሞ ፃዕርን ደቂ ኣንስትዮ እንታይ ለውጥ ምፅየን ንመሰለን ከ ክሳብ ክንደይ ክጣበቓ በቂዐን ድሕሪኡ ስልጠናታት ተዋሂቡ ቀያሕቲ ዕምባባ እውን ተመስሪቶም ሕጂ ሲ ዘምፀኦ ለውጢ ፅልውኡ ብቲ ሕብረተሰብካ ከመይ ነይሩ

ሰላም ኣመላ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ሙቕ ሰላምታይ ከቕርበልኩም ይፈቱ ከመይ ቀኒኹም። ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ሓምሊ ስፒናች ምስ ፓስታ ማኮሮኒ ክኸውን እዩ። ካብ ኣሕምልቲ ምውፃእ ቀኒንስኢና ኣለና፣ ግን ኣገዳሲ ከዓ ስለ ዝኾነ እዩ። እዚ ንምስራሕ ኣስቤዛና ንሄለብ ቅድሜና ተቐሪቡሎ፣ ግን ከምትኸውሉ መዓልቲ ንብሎ ንምዝኽኻር ኣእዳ ወይ ይሕፀብ ኣለኹ። ሓራይ እዚ ንምስራሕ ፓስታ ማኮሮኒ እኒሄለ ተቐሪቡሎ፣ ፔፐሮኒ ተቐሪቡሎ፣ ሽጉርቲ ፃዕዳ ተቐሪቡሎ፣ በርሲ ሰሜሎ፣ ጨው በርበረ ፀሊም ፎርማጆ፣ ዘይቲ ድማ ዘይቲ ኦሊቭ ዘይቲ ስምስም ካብ ክልቲኡ ሓደ ክንጥቀም ፅቡቅ ማለት እዩ። ስለዚ ኣስቤዛና ኩሉ ተቐሪቡ እኒሄለ ቅድሜና። መጀመርታ ማይና ፈሊሑ ስለ ደሎ ናይ ፓስታና ፓስታ ንእትው ኣለና። ጨው ኣትይዎ ዝፈልሐ ማይ

መጀመርታ ፔፐሮኒ ፐርሰሜሎ ሽጉርቲ ፃዕዳ ዘይቲ ገርና ክንሰክትቶ ኢና። ምክንያቱ ስፒናች እቱ ኢሉ ውፅእ ክብል ስለ ዘለዎ

ክልተ ማንካ ጣውላ ፐርሰሚሎ ከይትቀማለኹ ርብዓ ኪሎ ፔፐሮኒ ኢና ከዓ ተጠቂምና ዘለና ማለት እዩ።

ፍርቂ ኩባያ ከዓ ዘይቲ ከምዚኣ ገርና ብሓንሳብ ክንሰክተታ ኢና። እሱ ቁሩብ ልስልስ ምስ በለልና ከዓ ስፒናች እተዋቢልና ውፅእ ከነብሎ ኢና ማለት እዩ ኣውርድ ከነብሎ

ሓንቲ ደቂቕ ዋላ ሽሉቕ ኣቢልና ክትኣኽላ ትኽእል እያ። ሕጂ ፓስታና ከዓ ፀቢኡ ከይበሰለ ምክንያቱ ፀባ ክነእትወሉ ስለ ዝኾና ፍርቂ ምብሳል ኮይኑ ኣሎ።

ኣብኡ መሊስና ፀባ ኣፍሊሕና ፀኒሕና 3 ኩባያ ፀባ ተጠቂመ ኣለኹ። ፀባ ኣፍሊሕና ፀኒሕና ሓንሳእ ምስኡ ኸነብስሎ ኢና።

ፓስታና በሴላ ትልናላ? ጸባ ምሰተናላ?

ምፅላው ትደሊልና ያለና ስፒናች ብቀጠልያ ከላኢኻ ትጥቀመላ ብፍላይ ኣብ ውዒድ በለ እንተ ደኣ ኮይንካ ትእትዋ ደለኻ ካብ ክልተ ትሓልፍ የብላ መጀመርታ ፔፐሮኒ በርሰሜሎ ሽጉርቲ ፃዕዳ ጌርና ሰኽቲትናዮ ንሱ ልስልስ ምስ በለልና ከዓ ሽሉቕ ምስ በለልና ከዓ ስፒናች ኣእቲናዮ ሕጂ ምስቲ ፓስታና ኢና ንሕውሶ

በርበረ ጸሊም በርበረ ተሕስቶ እንዳገለጽናይ ንኸይድ ኣለና። ስለዚ ክንጥቀመሉ ኣብ ኩሉ ዓይነት ምግብና ብጣዕሚ ፅቡቅ እዩ። ጨው ኣብ ኣሕምልቲ ዘለዎ ነገር ነውሕድ ኢና።

አተዓራሪ ያብልና ፈርማጆ ነስኒስና ለመግብ ነዳልዎ ፈርማጆ ከምቲ ዘገድሰና ምናልባሽ ፀዓት ክንሕ ካሎሪኽን ክንኪ ፀዓት ክንኪ ስብሓ ክንክ ንደሊ ሰባት እንተገደፍናዮ ወይ ተዋሓድናዮ ፀገም የብሉን

ከዚ ሃገርና ምግቢ ነዳልዋ ማለት እዩ። ስለዚ ኣብቲ ፓስታ ካርቦሃይድሬት ኣሎ ከምቲ ኩሉ መዓልቲ ንብሎ። ኣብቲ ኣሕምልቲ፣ ኣብቲ ፔፐሮኒ፣ ኣብቲ ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጨው፣ በርበረ ፀሊም፣ ስፒናች ከዓ ነናቱ ዝኾነ ክቡር ዝኾነ ተሕዝቶ እዩ ዘለዎ ማለት እዩ። ኣብ ስፒናች ኩሉ መዓልቲ ከምቲ ንገልፆ ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ተወሳኺ ከዓ ብፕሮቲን ከዓ ሃፍታም እዩ። ኣትክልታዊ ዝኾነ ፅቡቅ ዘይፃባእ ፕሮቲን ኣብ ስፒናች ኣሎ ማለት እዩ። ምናልባሽ ዩሪክ ኣሲድ ንዘለዎም ሰባት ስፒናች ካብ ዓይነት ኣሕምልቲ ክብድ በለ እዩ። ምክንያቱ ብፕሮቲን ሃፍታም ስለ ዝኾነ ብዙሕ ኣይሰማምዖም። ንካልእ ግን ኣዝዩ ኣገዳሲ ዝኾነ ትሕዝቶ እዩ ዘለዎ። እቲ ኣብ ስፒናች ዘሎ ቀመማዊ ትሕዝቶ ከዓ ክሳብ ንመንሽሮ ክከላኸል ዝኽእል ፅቡቅ ዝኾነ ቀመማዊ ትሕዝቶ ኣለዎ። ስለዚ ስፒናች ከምዚ ዝበልኮ ብጀካ ዩሪክ ኣሲድ ንዘለዎ ሰብ ንካልእ ኣዝዩ ኣገዳሲ ካብ ዓይነት ኣሕምልቲ እዩ ማለት እዩ። ኣብቲ ፔፐሮኒ ፅቡቅ ዝኾነ ትሕዝቶ ኣሎ፣ ቪታሚን ሲ ኣሎ። ልክዕ ከም ናይ ጉዕ ውሕድ በለ ቪታሚን ሲ ኣለዎ። ሽጉርቲ ፃዕዳ ማእልያ ዘይብሉ ትሕዝቶ እዩ ዘለዎ።

0: ዝኸውንን ዘይከውንን ካብ ተዛረቢ ዝበልኩ ክዘይ ትገብሪ ሰናይ ጉዕዞ ውልቂ ጥራይ መሪእ ክፈኖኒ
1: ኣንታ ነጋስ ሓወይ ኣነ ኸ እንታይ ይኹን ናተይ ስደሓን ግደፎ ቁሩብ በዛ ኣብ ከብደይ ዘሎ ዕሸላይ ተሓስበ
0: ኣትቕጭነይ ንድሕሪት ኣይትምለስኒ ነቒለ ዝተዛረብናዮ ኣብ ለልብናዮ ሕድሮ ድዮም ዝብላ ዓበይቲ ዓድና
1: ኣዴ ማርያም ሎም ዶ ፅባሕ ብሰላም ትመፀኒ እናበልኩስ ናበይ ኢኻ ክትከይድ ወራ ምስ መን ክትገድፈኒ
0: ለምለመይ ሰብ ምስ ጠብቕን ዕንጨራርን ኣብ ነቕዓት ንመስዋእቲ ትቀዳድም ኣነ ኸዓ ኣብ ዓዲ ኮፍ ኢለ ድሕሪ መሳቶይ ናብራይ ክመርሕ መልኩም ዶ ይኮነኒ ለምለመይ ዓዲ ኸተይ ክብለኒ
1: እንታ ነገስ ሓወ
2: ለምለመይ ኣይትንብዕ ሞ ኣይትንብዒ ኣባይ ግንባዕ ለምለመይ ልዕለይ እምበር ትሕተይ ኣይኮንክን ንስኽ እኮ ኣስፊሓ ተሓስብ ብስልቲ ሰብ ኢኺ እዚ ዝውለድ ድማ ጓል ይኹን ወዲ ዓለመይ ኢልክ ሽማብ እዮም ዓለመይ ክንዲ ሽሕ ክኾነልክ እዩ ዓለመይ ክንዲ ሽሕ ክትኮነልክ እየ
1: ነጋስ ዘረብኻ ኸብደኒ ኣሎ
0: ኣይኽበድኪ ዝበልክ ንኹሉ ይርዳእኒ ብኣኽ ልበያው ዲቐ እየ ዝኸይድ ዘለኹ እምበር ልቦና ኽድኣ መዓስ ጠፊእኒ ከይደግዳ ለምለመይ

0: ወይለይ ኣንተ ለምለም ጓለይ ይኣኽለኩም ባዛ ፀሓይ ሕጅሲ ወ ካን እቶም ሞዛ ጓለይ ግዓትካ ጠውይ ጠውይ ከብለልኩም
1: ኣንቲ ደዝጋዓ ስበዚዩ ካብቲ ምራሕ ገይረ ወላ ቕጫ ፍትፍትፍትፍት ኣቢለ ክበልዕ
0: ኣይ ኢልኪ በሉ ድሓን ሕራይ ሱስ ደለኹን ኣነ ድኣደይቲ ፀባጡብ ክወርደልኪኢለ እምበር እዛ ጓለይ ሱስ ድላይ ክጌር ክትበልዕ እዛ ጓለይ ንዕ ግዳ ካብታ ፀሓይ ክውል በሊ ንዕታ ኣለይ እዛ ጓለይ
1: ዓረይ ኣዳ መፃና መፃና ዲ
0: እቶ በል እዛ ጓለይ ቡንካ ኣቕሊ ኣሎ
2: ለምለም ቃል በዓል ቤታ ከትዓፅፍ ንዓለመይ መርፍእን ፈትልን ኣላጊባ ኢድ ሰብ ከይጠመተት ንእስነታ ከመሓዙታ ዕፅፍ ዝርግሕ ከይበለት ንዓለመይ ዓለማ ከሪኣ እንኾ ድድጊት ዓጢቓ ተበጊሳላ ክትዕወትን ከይትዕወትን መንገዲ ህይወት ከመይ ኢላ ክሰጉረያ

0: ትእዛዝና ብሓያል እያ ትመስል። ቀልጥፍስከ ብሻዕና ግምጥል ክንብል
1: ሓራይ ግና ንዘረባሲ ልዝብ ኢልካ እንተ ተዛረብካዮ እዩ በረኸት ዘለዎ እሞ ርጉእ ኢልኩም ተላዘብዋ
0: ዋ ንመገሻ ዘንቅለኒ ዘሎ ምኽንያት ሕፀወይ መርዓኮ ኣይኮነን ሕድሪ ሓወይ ስለ ዝኸበደኒ እንዳኣሉ
1: እዎ ንሱስ ሓቅኹም እንተኾነ ግን ልባርጋ ኣቢልና ንዕድመን ንጥዕናን ንሃፍትን ንጸጋም በዓል ሻ ምግበረልኪ ይንበላ መን ይፈልጥ ከዓ ፈጣሪ ልባይ ኸፍቶ ግዲ ይኸውን
0: ወወወ ንዘይትገድፎ ከይወድቀካ ደጉፎ ይብሉ ቦታትና ሓደ ቆልዓ ሒዛዳ ፀሓይ ዶ ክትዕርቦ ኮይና
1: ሓቅኹም ሓቅኹም ንሱስ ዘይንሱ ዳ እንታይ ይሕስበና ኣሉ እዩ
0: ስምዕን ዶ
1: የ
0: ቃለያ ይዓፅፍኒ ትብለና ዘላ እንታይ እቲ ምስጢሩ
1: መን እሞ ፈለጦ ኣይትልባ ውቅያዶስ እንድዩ
0: ንኸድበሊ ንኺት ስልጥ ኢልና ንኺት
1: ወሓቅኹም ንኺድ

0: እዚ ወደ ባይጌላይ ንሓዊ ዘሪ ሃሪሙኒ
1: በቃ ድሓንስ ወደ ኣጅኸሞ ኣጅ ኸይትብከብ ክዘሮ ኮይኑ ኸይዳ ሓረ ሓረ ዝወደ
0: ለምለመይ ለምለመይ ኣነ ሓብቲ ሓዊ የብለይ የሕዋት እባ ኣምፅእለይ
1: ሓረ ዝወደ ከም ፃልካ ንደ ኣንተዓለም ወደ ንስኻ ኮ ክንዲ ሓወይ ክንዲ ሓብተይ ክንዲ ቦኻ ክንዲ ዓለመይ ክኸበይ ኩሉ ኢኻ ድሕር ሕጂ ከምዚ ከይትብለኒ ዓለም ወደ ሓረ
0: በዚ ወደቦይ ግላይ በዚ ወደቦይ ኣብ ተፅጊ ንሕዋቶም እናዘረዩ ይሃርሙኒ
1: ድሓን ድሓን ዝወደ ድሕር ሕጂ ኣይሃርሙኸኒ ክዛረቦም ይሓረ እንታይ ደኣልካኻ ሓመድ መሲልካ ኪድማ ዝወዲ ትሕፅብፅባብል ኣብታ ውሻ ጠንጀራ ቅሪበልካ ኣለኹ ኪድብላ ዝወዲ ሕረ ልፀኽ ዝወዲ
2: ወይ ኣነሽእ በዚ ኣያይ ክሳዕ መዓሲ ኺብሓደ ውላድ እናበለ በዚ ሓማተይ ወደይ ብኽብሪ ኣብ ክብሪ ልብኽሎ ሕጂ ግን ንዓለመይ ዓለም ግበሩሉ እናበለት በዚ

0: ዘይብሱዳ እንታይ የዛርበኒ ኣሎ?
1: ሓቂ ሓይሽ፣ እዛ ቆልዓ ረዛንን ተራንን እያ። ምርጫን ድሌታን ጓዓፂፅና ንመርዓ ሕራኝ እንተደኣ ኣቢልና ኪዳንሓወይ ኣነ ብወገነይ ወርቂ መስቀል ወርቂ መስቀል።

0: ኣንታ ክፍለይ ሓወይ ኣባኻ ዘሎ ደኣ ኣበይ ክትስእኖ
1: እወ ንወደይ ዳሰኺኢለ ኸመርዕዎ ያ ይኽዳን ዓርክ
2: ክብረሃብካ ክብረሃብካ ክፍለይ ሓወይ
0: ጓል ትረኽቦዎ ዶ ይተባሃለ
2: ንሳ ሓቀያ ንሕና ድማ ሓቅና ኢና ክትፈርየልና ስለ ዝደለና ኮዩ
1: እወ እወ ኣምላኽ ይተሓወሶ መዋስብትን መባሊትን ይግበሮ ኦም ኢልና ጥራሕ ንመረቕ
2: ኣሜን ኣሜን ኣሜን ኣሜን ይበሎ ሓቂ ሓይሽ ወድኻኮ ካብዛ ኸብ ሰማይ ዝነጠበ መልኣኽ ኮዩ
1: ትሑሾ ትሑሾ ደኣ ኺዳና ሓወይ ኣነ እውን ምስ ፈጣሪየ ይተማኺረ ሃሰሲለ እየ መጽካ ኪዳና ሓወይ ስጋ ኸንከውን መውስበኻ ደልየ
2: ክብርሃብካ ክብርሃብካ ክብርሃብካ ክፍላይ ሓወይ ዓፅምኻ ይኽበር የቐኒየለይ በል ንዓ ገለ ቕራርያ ኣይሰኣኒ ሞፍቲ ገዛ ንዓላ ግዝስ ኣብል
1: ኣይ ድሓንክ ኸይድ ሕደገኒ
2: ያ ንዓዳእቶ ንዓእቶ
1: ኢልካ
2: ወ ሓዳእቶ
1: ሓራይስክንዓ

0: ርእስ እስያስ ናይ 3 ዓምዕን ዝያረ ሽቕል እግሊደ ሰንበት ዓባይ ሰብዕ ጁን ኣልቃሂራእታ
1: ሓምደኪ ዓሽ ዑስማን ዲብዕት ኸበርምነት ዓዲ ኤርትርያ ዳሓን ዓፍየት ወስያደት ኣፍሪቅያ እብዳይም ዋሕዲት ዘበን ዲብ ዓፍየት እማት ዋእጀኒት ኣወላይ ደረጀት መራዓየት ዓፍየት ጠውሮት በትብል ስቕራት ምንዮም 3 እስክዮም 5 ጁን ዲብ ናይሮቢ ኬንያ ዲብ በገብኣ ሳምናይ ዋዕለ ለይነት ቴክኒክ ጌምየይት ዓፍየት ምፍጋር ፀሓይ ኣፍሪቅያ ሻረከት ሰፊር ኤርትርያ ዲብ ኬንያ ሰይድ በየነ ርእሶም ዲብ ለስማዓያ ከሊመት ኤርትርያ ጠውሮት ኣወለይት ደረጀት መራዓየት ዓፍየት ለረክበቱ ተጃርብ ወለ ሰጀለቱ ዓውቲ እንደዘ ራ ሕኩመት መትነፋዕ ከደማት ዓፍየት ኣስክለሬ መድዋራት ዓድና እግል ትተኣከት ወዲል ህልየት ዶር ዓፍየት እማት ወእጀኒት እግል ተእድምን ዲብ መታብዓት ቀደም ወግራ ወሊድ ዲብ ድዋራት ሬም ዓመስለ ፀናሐቱ መራክስ ለትሃየበድሩስ መራዓየት ወሊድ ወስጆ ላሃለ ፍግሪት በከስስ ሸርሕ ፋይሓባ ዲብ መጃል ዓፍየትማ ዲብ በርናምጅ ወጠንየት ፍድኢት ወመቅርሕ ሕበር ሕማማት እጀኒት ለሰጀለት ዓቦት ዲበደቃብ ዓፍየት እጀኒት እግል ልፍያሕ ወፍድኢት ዶር ዓብ ከምሰል ቀደመት ለሓበረ ሰፊር በየነ ፍገሪት ዓፍየት ሙጅተማዕ ምስል ተዕሊም ማይ ዋሕርስ ሙነትዎ መሳክብ ላገይስ ሰበቱ ሕኩመት ኤርትርያት ልመጃል እሊ መቕራሕ በርናምጅ እንደይ ሰርግለት ኣው ሰርግል ከምሰል ህልየት ወድሓ ልብ መርከዝ መራቅበት መዳፍዓት ሕማማት ኣፍሪቅያ ለዳላ ወካይል ኣንፋር ድወል ማእሰሳት መንጠቀት ዘመነት ዓፍየት ወሰብ ሽርከት ዓማር ለሻርከ እትዋዕላ ዲበደቃብ ደማነት ዓፍየት ዳፍዖት መዳሊት እግል ገሽለት ሕማማት ስን ዓፍየት እማት ወእጀኒት ኣጥፍሖት ከደማት ፍድኢት ኣወላይ ደረጀት መራዓየት ዓፍየት ለረከዛ ርእስ እቱ ለእትሃደግ ዲብህላ ኤርትርያ ህየ ዲበጋራት ገብእል ህላ ጅሁድ እግል ትስዴ መዳላዩ ኣከዳ መድረሰት ሓርስ ወቴክኒክ ሓጋዝ ምእንቲ 26 ደረሳይ እብሻሃዳት ኣድሓረት ለኣድረሰቶም ኣው ተደርሶም ላዕለት 50 ኣፍዋን ተደርሶም ላዕለት 45 ኣንሳት ለብቶም እቲ 26 ደረሳይ ዲብዮም 6 ጁን ኣድሓረት መስኡል ለመድረሰት መምህር መልኣከ ብርሃነ ዲባ ቀደመያ ከሊመት ለዳሕረው 34 ዕልም ሒዋናት 34 ዕልም ነባት 23 ኣግሮመካኒክ 35 ሕፍዘት ማይ ወትርበት ወዓማር ጀሪፍ ከምሰል ደርሰው እንደ ሓበራ እባ እሎ ከስበው ዕልም ናይ ለመድ ሓርስ ዲብ ቴክኖሎጂ ጥቡር እግልዓ እግልዓቡ ዲባ ልትቀደሞ ኣው እተልትየመሞ እቲ ሽቕል ሄ መቕደረቶም እግልዓቡ እግል ልጃህዶ ትፋና ዲ ውዛረት ተዕሊም ሙዲር ዓም ቅስም ቴክኒክ ወተዕሊም ምህነት ወድሩስ ወቴክኒክ ወምህናት እሰይ ተስፋይ ስዩም እብጃህቱ ለዳሕረው ኣሰናይኩም ሓቆለ ቤለዮም ለከስበዎ ኣምር ስልፍቴኮን ናይ ደንጎበ ከምኢኮን እንደፋህመው ናይ ምህነት ቅድረቶም እብሽቕል ወብሑስ እግል ልጠውሩ ዲብ ዓማር ዶሮም እብቀልብ ናስሕ ወዶሮም እግል ልቀድሞ ከምሰል ወጅብ ሸርሓ እብላለ ኣድረሰዎም ሸዓብ ወሕኩመት ብዕፁፋት ፈኮም እግል ልፍደዎም ወልዕሉ ደርሰው ምህነት እፍዕል እግልሽ ቀውቡ ዱልያም ከምሰል ህለው ላሓበረት ወኪለት ለዳሕረው ዲብ መድረሰት እባገብ ኣግሎም መራዒት ወለከስበዎ ኣኽላቅያት ወደማነት ኖስ ሓመደት ሙዲር ሙዲርየት ሓጋዝ ሰይድ እድሪስ መሓመድ ሓምድ ህየ ለዳሕረው ምህነቶም እባ እንደትነፍዓው መስኢት ሸዓብ ወሕኩመት እግል ኣታሞ ወኣርዛቅ ሓርስ እግል ሓንፍሎ ወእተይ እግል ዓቡ መስኤል ሰኔት እግል ልግበ መክራ ንቓጡ ቆላ ኣምፀው መድሕረት ምለትፈናቶ መስኡሊን ጀዋእዝ ልትከበቶ ዲብ ህለው ዲብ ሰነት ዕልፍ ስዕ መሰኣወሰ ሽቆላ ኣንበተት መድረሰት ሓርስ ወቴክኒክ ሓጋዝ ዲብ 25 ደውረታ ኣስክእላ 14 ኣንሳት ለብቶም 3000 ወስሳ ደረሳይ ከምሰል ኣድሕረት ወሳይቀ ልሓብር እቲ ሙዴርየት በሪኽ ምን 3-6 ወርሕ ምህነት ለኣድረሰቶም ክልምስ ሰዓዋ ሓምሻብ ዲብዮም 6 ጁን ዳሕረው ለደርሰው ኣምር ክቱብ ናይ ፊልም ዳይሬክቲን ኣግቡይ ክታበት ኣሽዓር ወቅሰስ ኣወላይ ራድኢት እፍዕል ወሸርሕ ደርሰው ሙዲር ሙዴርየት ብሪኽ ኣሰይድ ተስፋ ፍሳሃፅየን እብጃህቱ ላደርሰው ለከስቦ ምህነት እብሽቁል እግል ልጠውሩ ወምስተቅበሎም እግል ኣድምኖ ሓቆላት ፋቀዳ ላድሩስ ለነዘማ ማሕበር ወጠን ሸባብ ዋደረሳ ወሰብ ሽርከቱ ሓመዳ መስኡል ማሕበር ወጠን ሸባብ ዋደረሳ ሰይ ሳምሶም ክፍለ ህየ ምህነት ባቀ ላከስባ ሻብ ዲ ብንየት ወጠን ዶር ከም ሰልቡ እንደ ሸርሓ ላደርሰው ለከስበው ድሩስ እብሽቁል እግል ጠውሩ ትፋና እስ ክላ ታብዑላ ፀናሕኩም ኣኽባር ቅበትዓት ተሓቀሎምት ዓደይተ ብኣኽባር ካርጅ ክላቕብለኩም م مرحبكم بدقمان دي بأخبار خارج قنت عدم يرحت فرنسا بريطانيا وجرمان حرب يوكرين أقل بطرف نقر رئيس بلادمير زلنسكي ورئيس بلادمير بوتين هدق دقري أقل با إمام لتقدمه كم لأيود شرحه اللي لتحبر رئيس وزراء بريطانيا كير ستامر ورئيس فرنسا إيمانويل ماكرون شانسلر جرمان مالي 7 جون مصر رئيس يوكرين بلادمير زلنسكي دي مدينة لندن دي بودو اجتماع شافكتو لمير حد دي با أفقرو الشرح بر زياد 4 سنات لا التلالة حرب أقل بطرلت بتصحى لقبلك باتفاق سلام أقل مسالح أمن اتحاد أوروبا دي بحساب لا أتقلك با كمسل وجب أتنبهو اللي كنا دي بأنت روسيا مسايلات وسواقين لألبان طائرات دي مدين يوكرين لو دي تهجوم سكو ريش تشاينا شي جي بينغ قبلت كوريا كلام عل زيارة شقل قليدة يوم مدينة بيونغ يانغ أتا ريش جي دي مكري طائرات بيونغ يانغ دي بابة حدي بوكد رئيس كيم جونغ أون واو قلام سبسلت حكومة قبلت كوريا كبتنايرت وذا وقلوم اتلا كلام عل قب زيارة رئيس جي مثل رئيس كيم دي بطورات علاقة اقتصاد دبلوماسية دول قل هدك كم سلتلت حبر لا انبل اللي لامير حدي من منطقة وعلم كدي اقده ديب قديت برنامج نووي قبلة كوريا ومشاكل شبه جزيرة كوريا قل هدقو مسئيت الله ريشي اتلا زيارة ودلها الله سنوتات حقولا رئيس دونالد ترامب ورئيس بلادمير بوتين بن بن دي مدينة بينجين اتا اندت كبتو حقولا هدقوتوم ريشي ديب قبلة كوريا زيارة وده حقو 7 سنة قل سلف اينتوتو رئيس قبلة كوريا جونغ كيم جونغ اونغ تشاينا بمناسبة 8 ذكرت نايلة دي مدة كالاي حرب علم دي بجانب

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊየ ሰናይ ምክትታል። ኣትሌት ናሆም ኤርምያስ ሰንዓፈ ትማል ሰንበት ኣብ ዝተኻየደ ማራቶን ኣስመራ ንሳልሳይ ግዜኡ ዕውት ናይቲ ውድድር ኮይኑ
1: መላእ ስድራ ቤት ኣትለቲክስ ኤርትራ ብሃንቀውታት ዝተፀብዮ ማራቶን ኣስመራ ሰንበት 7 ሰነ ንሸውዓይ ግዜኡ ተኸይዱ ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ዝካየድ ማራቶን ኣስመራ ከም ዝፍለጥ ኣህጉራዊ ተፈላጥነት ንምርካብ ካብ ዝሓለፉ ዓመታት ኣትሒዙ ናይ ደገ ኣትለታት እናዓደመ ውርድራቱ ከካይድ ፅኒሕ እዩ። ሎም ዓመት ድማ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ማሕበር ኣትለቲክስ ዓለም ብምትሕባር ማራቶን

0: ኣስመራን ብምኽንያት ዝኽሪ ስራሒት ፈንቅል ዓመታዊ ኣብ ከተማ ምፅዋዕ ዝካየድ ኣህጉራዊ ውድድር ፍርቂ ማራቶን ምብራቕ ኣፍሪቃን ከም ዝዕቀን ገይሩ። ናይ ሎሚ ዓመት ማራቶን ኣስመራ ድማ እቲ ውድድር ብኣህጉራዊ መለክዒታት ተለኪዑ ዘካየዶ ናይ ፈለማ ውድድሩ ኣካይዱ። ኣቐዲሞም ውርድሮም ዘካየዱ ናይ ፓራ ኣትለታት ናይ ዓንዲ ሕቆን ናይ ማሓወር ስንክልና ዘለዎም ፓራ ኣትለታት ኣብ ክልተ ተመቒሎም እዮም ውርድራቶም ኣካይዶም። 2.3 ኪሎ ሜትር ካብ ዝሸፈኑ ናይ ማሓወር ስንክልና 3 ኪሎ ሜትር ካብ ዝሸፈኑ ናይ ማሓወር ስንክልና ካብ ዘለዎም ፓራ ኣትለታት ድማ ተስፋ ሂወት ተኽለ፣ ኢብራሂም ማሕመድ፣ ድራር ዑቕባ ማርያም ካብ ምድባቶም ካብ ቀዳማይ ክሳብ ሳልሳይ ተርታ ብምሓዝ ብድምር ተሸለምቲ 13,000 ናቕፋ ኮይኖም። ኦሎምፒካውያን ኣትለታት ናዝሬት ወልዱን ዶልሺ ተስፉን ዝተኸፈልኦ ናይ ደቂ ኣንስትዮ ውርድር ፍርቂ ማራቶን ድማ እቲ ካልእ ብልዑል ድምቀት ዝተኻየደ ውርድር እዩ። ቅድሚ ሕጂ ደቂ ኣንስትዮ ኣትለታት ኣብ ውርድር ማራቶን ኣስመራ 10 ኪሎ ሜትር ዝሽፍና ዝነበራ ኮይነን ሎም ዓመት ግን እዚ ውርድር ርሕቐቱ ናብ ፍርቂ ማራቶን ኣበርኺ ውርድሩ ኣካይዱ። ብሓደ ኣቀላጣፊ ውርድረን ዝጀመራ እዘን ኣትለታት ናብ ናይ መወዳእታ ሜትሮታት ኦሎምፒካውያን ኣትለታት ናዝሬት ወልዱን ዶልሺ ተስፉን ቀሊሶን ን ናብ መዛዝሚ ሕንጻጽ በጺሑ። ብናይ ማናጀራ ድኹም ምሕደራ ኣብ ግዜ ናይ ዶፒን ምርመራ ኣብ ቦታኺ ኣይተረኸብክን ተባሂላ ካብ ውርድራት ኣትለቲክስ ርሒቓ ናይ ምቕጻዕቲ ግዜ ኣብ ጥንስን ሕርስን ዘሕለፈቶ ገዲም ኦሎምፒካዊት ኣትሌት ናዝሬት ወልዱ ድማ ንዶልሺ ተስፉ ረቲዓ ንውርድራ ብሓደ ሰዓትን 16 ደቂቕን 11 ካልኢትን ብምዝዛም ተሸላሚት 25,000 ናቕፋ ወርቅ መዳልያን ዓባይ ዋንጫን ኮይና። ኣትሌት ናዝሬት ወልዱ ዝሓለፈ ዓመት ብሰንኪ ምቕጻዕቲ ካብ ዝውርድር ብኮይራ ዳግማይ መቕጻዕታ ወዲያ ናብቲ ውርድር ኣብ ዝተመሰተሉያ ናብ ጎደና ዓወት ተመሊሳ። ካልአይቲ ኦሎምፒካዊት ኣትለት ዶልሺ ተስፉ ካብ ክለብ ደንደን ሚኒስትር ምክልኻል ብሓደ ሰዓትን 16 ደቂቕን 16 ካልኢትን ተሸላሚት 15,000 ናቕፋን ብሩር መዳልያን፣ ሳሴቲ ድማ ኣትለት ስምረት መርሃዊ ካብ ክለብ ደንደን ሚኒስትር ምክልኻል ብሓደ ሰዓትን 16 ደቂቕን 4 ካልኢትን ተሸላሚት 12,000 ናቕፋን ነሓስ መዳልያን ኮይና። ኣብ መወዳእታ እቲ መላእ ኣፍቃሪ ዓውደ ኣትለቲክስ ኤርትራ ብሃንቀውታት ዝተፀብዮ ደቂ ተባዕትዮ ኣትለታት ዘካየድዎ ናይ ማራቶን ውርድር እዩ። ኣብዚ ውርድር ካብ ዝተፈላለያ ክለባት ዝተዋፅኡ ኣትለታት ውሽጢ ሃገር ካብ ኬንያ፣ ኡጋንዳ፣ ደቡብ ሱዳንን ዝመፁ ኣትለታት ተሳቲፎም። ቅድሚ ሕጂ ነዚ ውርድር ኣብ 2023 ከምኡውን ኣብ 2025 ተዓዊትሉ ዝነበረ ኣትለት ዞባ ጋሽ ባርካ ናሆም ኤርምያስ ዝሰንዓፈ ኣብዚ ውርድር ዝተፋፍኡ ዘረጋገፀ ብምንባሩ ዋላ እኳ ኣብዚ ውርድር ዓበይቲ ኦሎምፒካውያን ኣትለታት ይሳተፉ እንተነበሩ ነዚ ውርድር ክዕወተሉ ዝለዓለ ግምት ረኺቡ ዝኣተወ ግን ናሆም ኤርምያስ እዩ። ናሆም ኤርምያስ ቅድሚ ሰሙን ናይዚ ውርድር ንሳልሳይ ግዜኡ ዕወት ማራቶን ኣስመራ ክኸውን ምዃኑ ብርእሰ ተኣማንነት ገሊጹ ምንባሩ ኣይርስዕን። ኣብዚ ኣባላት ሃገራዊ ጋንታ ኩዕሶ እግሪ ኤርትራ ዝተረኽብሉ ፀወታ ኣትለት ናሆም ኤርምያስ ካብ ጋሽ ባርካ፣ ኣትለት ዕቕቦ ክብሮም ካብ ዞባ ማእከል፣ ከምኡውን ኣትለታት ሚኒስትር ምክልኻል ዕቑባይ ፀጋይ ኣብ ናይ መወዳእታ ዙርያ ቀዲሞም ናብ ፅርግያ ጎተና ሓርነት ዝተሓወሱ ኣትለታት ነይሮም። ናብ ናይ መወዳእታ ሜትሮታት ብሓደ ዝመፁ ኦሎምፒካዊ ኣትለት ዕቕቦ ክብሮምን ናሆም ኤርምያስ ዝሰንዓፈን ድሕሪ ዘካየድዎ ሓያል ናይ በቲኽካ ቀዲምካ ሪቫን ምብታኽ ርብርብ ልዕሊ ዝኾነ ኣትለታት ዝበዝሐ ዓወታት ናይ ዝውርድ ዘለዎ ናሆም ኤርምያስ ዝሰንዓፈ ድማ ንኦሎምፒካዊ ኣትለት ዕቕቦ ክብሮም ብሽኳ ስዒሩ ንውርድሩ ብ2 ሰዓትን 16 ደቂቕን 22 ካልኢትን ብምዝዛም ንሳልሳይ ግዜኡ ዕውት ማራቶን ኣስመራ ብምዃን ተዓዊቱ። ልዕሊ ዝኾነ ዜጋ ንፅርግያታት ኣስመራ ዝጎየየሉ ዝሰንዓፈ እቶም ርጋፁ ዝሓለፎም ፅርግያታት ኣስመራ ኣብ ጎኒ ዘለውን ክመስሉ ንሳልሳይ ግዜኡ ንዓወት መሪሖሞም። ናሆም ኤርምያስ በቶም ሰንዓፈ ሰንዓፈ እናበሉ ንዓወቱ ዝጭድሩ ዝነበሩ ደገፍቱ ምስጋኑ እናቕረበ ድማ ማሊኡ ኣውፅኡ ሪቫን በቲኹ። ምናልባት ኣብ ታሪክ ኣትለቲክስ ዓለም ናሆም ኤርምያስ እቲ ቀዳማይ ማሊኡ ውፅኡ ሓጎሱ ዝገለፀ ኣትለት ናይ ምዃን ተኽእሎ ኣለዎም። ናሆም ቀዲሙ ሕንፃፅ ምርጋፁ ስዒቡ ድማ ንሳልሳይ ግዜኡ ተሸላሚ $6,000 ኮይኑ ብሓፈሻ ካብ ዝሓለፉ 4 ውርድራት ማራቶን ኣስመራ ነቶም 3 ዝተዓወተሎም ናሆም ብሓፈሻ ኣብ ዝሓለፉ 4 ዓመታት ኣስታት 270,000 ናቕፋ ናብ ሕሳቡ ኣታዊ ገይሩ። ካልኣይ ኦሎምፒካዊ ኣትለት ዕቕቦ ክብሮም ካብ ክለብ ዞባ ማእከል ብ2 ሰዓትን 16 ደቂቕን 27 ካልኢትን ተሸላሚ 6,000 ናቕፋን ብሩር መዳልያን፣ ሳልሳይ ኦሎምፒካዊ ኣትለት ዕቑባይ ፀጋይ ካብ ክለብ ደንደን ሚኒስትር ምክልኻል ብ2 ሰዓትን 16 ደቂቕን 45 ካልኢትን ተሸላሚ 30,000 ናቕፋን ነሓስ መዳልያን ኮይኖም።
1: ሰላም ክቡራት ተዓዘብቲ፣ ከመይ ፀኒዕኩም? ከምዚ ኣቐዲምኩም ዝተዓዘብኩሞ ናይ ደቂ ኣንስትዮ ውርድር ፍርቂ ማራቶን ሕጂ ተዛዚሙ ኣሎ። እዚ ውርድር ምናልባት ካብ ዝሓለፉ ዓመታት

0: 10 ኪሎ ሜትር እዩ ዝካየድ ነይሩ። ሎሚ ዓመት ግን ናይ ፍርቂ ማራቶን ክካየድ እዩ ተሰሪዕ ለን ዘሎ። ኣብዚ ድማ ዓወቲ ናይዚ ውድድር ኦሎምፒካዊት ኣትሌት ናዝሬት ወልዱ ምስ ኣላ። ናዝሬት ወልዱ እንኳዕ ሓጎሰኪ። ውድድር ከመይ ፀኒሑ?
1: ቴንክዩ ሓጎስ ኩላትና ይቀኒ ኣለኒ እዚ ድል ዝሓብኩምን ማለት እዩ። ውድድር ብጣዕሚ ፅቡቅ ነይሩ፣ ፅቡቅ ውድድር ዓጊብ ኣሎ ማለት እዩ። ፅቡቅ ውድድር ካ ይርኢና ማለት እዩ። ምድላዋት ንንዑ ኢለ ዘይኮንኩ ንዛዓበየ ውድድር ስለ ዝፅበየኒ ዘሎ ንዑ ኢለ ዝዳለው ነረ። ግን ከምዚ ቱማሊ ሓንደበት ከምዚ ድኻም ዓይነት ወልካም ዲግ ሕዘኒ ፅቡቅ ነገር ኣይተሰማዓንን። ግን ፅቡቅ ተሓጋግዝና ካ ምስ ጀልሺ ብጣዕሚ ሓጊዛትኒ ቴንክዩ ክብላ ይደሊ። ፅቡቅ ውድድር ማለት እዩ ናይ ባሓኪ ብጣዕሚ ፅቡቅ ውድድር። ምክንያቱ ንሕና ኩሉ ግዜ ንሓምዮም ነርና ማለት እዩ። ሓፍ መራቶን ምግባሮም ፅቡቅ፣ ካልኣይ ካብ ፔስ ምግባሮም ካ ብጣዕሚ ፅቡቅ። ሕጂ ከማን ንሕና በስ ኣብ ልክዕ ኣብ ሰዓቱ እዩ ወሲድና ነይሩ ማለት እዩ። ካብ በስ ምስ ተፈለየና ናብ ክሩብ ዘሒድና ማለት እዩ። ኣካይዳና ኣቢልና እምበር እዚ ዝዓበየ ውድድር ኮይኑ ኣሎ ንድመፅእ ዘሎ ካ እዚ ሓፍ ማራቶን ደቂ ኣንስትዮ ካ ካብ ደገ ክመፁ ሞ ከምዚ ደቂ ተባትዮ ተሓላለኸ ውድድር ፅቡቅ ውድድር ንክንርኢ ከዓ ይሆብ ንፅብዮም ማለት እዩ። እወ ብጣዕሚ ምክንያቱ ካብ ኣውዲ ኣትለቲክስ 2 ዓመት ተፈለየ ማለት እዩ። ካብ ዝኮነ ዝፈላለ ማለት እዩ ተመልሰ ናብዚ ውድድር መፀ ኢሎ መዓልቲ ክሕወት ምግባረ ብጣዕሚ ንኣምላኽ ከመስግኖ ይደሊ። ካልእ ከዓ ኩሉ ግዜ ስዕረት ዘሎ እዩ ትስዓር ትስዕር ማለት እዩ። ተተስዓርኩ ወላ ሓንቲ ፀገም የለን ተስዕርኩ ወላ ሓንቲ። ግን ቀዳምነት ነገር ንኣምላኸ ዓሚነ፣ ካልኣይ ከዓ ናይ ኣሰልጣን ዝበለኒ ዓሚነ ከዓተ ስዒረ ኣለኹ ማለት እዩ። ወ ሕጂ ብቕዓተ መፂለ ኣሎ ኣምላኽ መስገን ዝዓበየ ብሕጂ እዩ ማለት እዚ ጥራይ ኣይኮነን እዚ እኩል ኢለ ድድቅሰሉ ኣይኮንኩን ብዙሕ ውድድር ይፅበየኒ ኣሎ። ኣነ ከዓ ከመይ ገይረ እቲ ቅድሚ ሕጂ ዝነበረ ኣብ ህወተ ተባላሽወኒ ነገር ብዓወት ክድብሶ ክቃለስ እየ ገና ኣገብ ኩሉ ናለኹ ክመፅእ ኮንዲሽነ ልክዕ ኩሉ በስ ብስፒድ ጀሚረ ብስፒድ ከም ክውድእ ማለት እዩ። ይሰራሕ ኣለኹ ኣብ ስራሕ ኣለኹ ሰርሕካ ከም ዘምፀአካ ይኣምን እየ ማለት እዩ። ኣንፈተ ሕጂ ሃፍ ማራቶን ኣላትኒ ኣብ ኮሎምቢያ ብድሕሪኡ በርሊን ማራቶን ክዓቱ እየ ማለት እዩ። ን218 ይብሉኒ ኣለዎ ማለት እዩ። ኣይሆብ ኣምላኽ እንትልዎ ቦላ ትሕቲ ክውየ ክፅዕር እየ ስራሕ ስለ ዝኾነ ካ ንክሰራሕ ካ ኣብ ስራሕ ኣለኩ ኣብዚ ቀረባ ዝወዳደረን ውድድር እዩዘየኒ ማለት እዩ።
2: ከመይ ትፀንሑ ዝኸበርኩምን ዝኸበርክንን ተኸተልቲ ማራቶን ኣስመራ ናይ ሎም ዓመት ተዛዚሙ ኣሎ ዕዉት ንሆም ኤርምያስ ሰንዓፈ ምዃኑ ተኸትልኩም ኣለኹም። ሕጂ ኣብ መስመር ወይ ኣብ ምሳና ኣሎ ንሆም ኤርምያስ ንሆም ፈለማ እንኳ ሓጎሰካ ናይ ሎሚ ዓመት እውን ዕውት ኮይንካ ኣለካ ካትልካ ናይ ካልኣይ ዓመትካ ብሓፈሻ ካ ሳሲ ዓመትካ ሃትሪክ ጌርካ ኣለካ ሞ ናይ ሎሚ ዓመት ፍሉይነት ነይሩዋ ድዩ?
3: ፍሉይነት ነይሩ እዩ። ካብ ቅድሚ ሕጂ ዝበርትዐ ፍጥነት ናይ ፔስሜከራት ነይርዎ ተወዳደርቲ እውን ሓያላት ነይሮም ናይ ደገውን በዳህቲ ነይሮም። እቲ ናተይ መደብ ዝነበረ ሰንዓፈ ምስ ሰንዓፈ ናይ ቅድሚ ሕጂ ዝነበሮ ግዜ ናይ ዓመት ዝነበሮ ግዜ ከመይ ገይሩ ሎሚ ዓመት ግዜኡ ዮም መሓይሽ ብዝብል ፕላን ሒዙ ኣትዩ። እቲ ምክንያት ድማ ቅድሚ ሕጂ 2 ግዜ ትራይን ዝሰርሕ ነረ ኣብዚ ሰዓት እዚ 3 ግዜ ዝሰርሕ ነረ ሲልናው ክሳብ 24 ጉንበት ኣብ ፅዑቅ ልምምድ የ ነረ። በዚ ኣጋጣሚ ክዕወት ከም ዝኽእል ይርዳእኒ ነይሩ። ምክንያቱ ኣብቲ ሳይኮሎጂ ዝበሃል ኣተሓሳስባ ወይ እቲ ናይ መፅሓፍ ምንባብ ናይ ከምዚ ምሻሎ ናይ ኣተሓሳስባ እዩ ወላስ ኣስፊሐ መፅ እቲ ብቕዓት ጥራይ ዘይኮነ ማለት እዩ። ንዞም ኦሎምፒካውያን ተወዳዲረ ምዕዋተይ ሓበን ደስታ ኩርዓት ፍስሃ ስማዓኒ።
4: ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ትማል ሰንበት ኣብ ቤልጅም ኣብ ዝተኸየደ ናይ ሓደ መዓልቲ ናይ ክላሲክ ውድድር ሳልሳይ ተርታ ሒዙ። ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ልዕሊ 2 ወርሒ ብመንገዲ ብራስለስ ሳይክሊንግ ክላሲክ ናብ ውድድር ተመሊሱ። ቢንያም ግርማይ ብዛዕባ ውድድሩ ኣመልኪቱ ቅድሚ ፀወታ ኣብ ዘካይሮ ጋዜጣዊ መግለፂ ፅቡቕ ይስማዓኒኣሎ፣ ብዝያዳ ድማ ፍረሽ ኣለኹ። ንመወዳእታ ግዜ ተወዳደር ኩሉ ግዜ ነዊዕ ኮይኑኣሎ፣ ስለዚ ዳግማይ ናብ ፀወታ ምምላስ ዓብ ባህታዩ ዝፈጥረለይ ብምባል ንዳግማይ ናብ ፀወታ ምምላሱ ኣሕፅር ኣቢሉ መግለፂ ሂብሉ። ቢንያም ግርማይ ን5 ዓመታት ብማልያ ኢንተር ማርሻል ሕረ ምፅዋቱ እዚ ውድድር ናይ ፈለማ ብማልያ ሓዳሽ ክለቡ ዝወዳደሩሉ ዘሎ ናይ ክላሲክ ውድድር እዩ። ቢንያም ግርማይ ብዛዕባ ምስቲ ሓዳስ ክለቡ ናብዚ ውድድር ይኣቱ ምህላው ክገልፅ እንከሎ ክሳብ ሕጂ ብዝግባእ ሂወት ናይዛ ጋንታ የስተመቕል ኣለኹ። ልክዕዩ እዛ ጋንታ ምስታ ናይ ቅድሚ ሕጂ ኣዝዩ ዝጋነን ፍልል የብላን። እዛ ጋንታ ኣዝያ ዝተወደበትን ኣካላ ምዃነ ድማ ዘሕበነላን ጋንታ

0: ያ ክብል መሊሱ ንቱር ደ ፍራንስ ኣብ ምድላው ዝርከብ ቢንያም ግርማይ ዝሓለፈ ኣዋርሒ ኣብ ተረፊነ ስጳኛዩ ምድላዋቱ ከካይድ ጸኒሑ ቢንያም ቅድሚ ቱር ደ ፍራንስ ኣብ ብራስለስ ሳይክሊንግ ክላሲክ ኣቐዲሙ ዓወት ተጓናጺፉ ክጸንሕ ከም ዝደልዩ ገሊጹ። ንሱ ኣብ መግለጺኡ ቅድሚ ቱር ደ ፍራንስ ቀዳማ ሸቶ እዩ ዘሎ ኣብ ብራስለስ ሳይክሊንግ ዓወት ምምዝጋብ እዩ። እዚ ውርድር ካብ ነዊሕ ኣትሒዘ ክዕወተሉ ዝወሃክዎ ውርድር እዩ። ኣብዚ ውርድር ዓወት ከመዝጊበ ዝደሊ ቅድሚ ሕጂ ኣብዚ ውርድር ካልኣይ ተርታ ሒዘ ነይረ። ስለዚ ኣብዚ ውርድር ዓወት ኣመዝጊበ ናይ ዓወት ኩነተይ እምሮይ ሓኒፀ ኣብ ቱር ደ ፍራንስ ክኣቱ ሓሳበይ። እዚ ማለተይ ቅድሚ ናብ ዙር ምእታወይ ኣገደስቲ ሰሙናት ኣለዋኒ ብምባል እዩ ናብዚ ውርድር ኣትዩ። ናብ ፀወታ ምስ እንምለስ ናይ ሓደ መዓልቲ ናይ ክላሲክ ውርድር ብራስለን ሳይክሊንግ ክላሲክ ሎሚ ዓመት ንመበል 106 ግዜ ዝተኻየደ ኮይኑ ተቀያድምቲ ድማ 206.3 ኪሎ ሜትር ዝርሕቀታ ውርድረ ኣካይዶም። ድሕሪ 2000 ዓመተ ምህረት ካብ ዝተኻየዱ 26 ውርድራት ብራስለስ ሳይክሊንግ ክላሲክ 19 ብቕፅበታ ውርድር ዓባይ ጉጅለ፣ 3 ብቕፅበታ ውርድር ንኡስ ጉጅለ፣ 3 ብቅድስ ሰሎ፣ ሓንቲ ድማ 2 ተቀዳድምቲ ብዘካየድዎ ቅፅበታ ውርድር እዩ ተዓዋቱ ይፍሊጥ እዩ። ነዛ ውርድር ቤልጅማዊ ጆርዲ ሚዩስ ክዕወተላ ዝለዓለ ቅድመ ግምት ክረክብ እንከሎ ድሕሪ 2 ወርሒ ንፈለማ ግዜኡ ናብ ውርድር ዝተመልሰ ቢንያም ግርማይ ድማ ዓወት ናይዛ ውርድር ክኸውን ብካልኣይ ደረጃ ዝተሓፀ ተቀዳማይ ኮይኑ ናብዚ ውርድር ኣትዩ። ብመጥቃዕቲ 5 ተቀዳምቲ ዝፈለመ እዚ ውርድር ኣብ መወዳእታ ናብ 3 ተቀዳምቲ ምስ ፀረዩ ፀወታ ንክዛዘም 15 ኪሎ ሜትር ምስ ተረፈዮም ብዓባይ ጉጅለ ተዋሒጦም። ኣብ መወዳእታ ካብ ሆላንዳዊ ወዲ ጋንቱ ዶኒ ቫን ፖፐል ልዑል ናይ ጋንታ ሓገዝ ዝረኸበ ኣባል ሬድቡል ቦራ ቤልጅማዊ ጆርዲ ሚዩስ ቀዳማይ ኮይኑ ሕንፃ ዝረጊጹ። ኣባል ኮፊድስ ቤልጅማዊ ሚላን ፍረቲን ካልኣይ ተርታ ክሕዝን ከሎ ኤርትራዊ ኣባል ኤንኤስኤን ቢንያም ግርማይ ድማ ሳልሳይ ተርታ ብምሓዝ 140 ናይ ዩሲኣይ ነጥቢ ወሲዱ። ክለብ ኤንኤስኤን ንራብዓይ ተኸታታሊ ግዜ ኣብዚ ውርድር ተቀዳማያ ምስ ቀዳሞት 10 ብምእታው ደሚቓ።
1: ሊግ ዞባ ማእከል ዝሓለፈ ዓርብን ቀዳምን ቀፂሉ ተኻይዱ።
2: ኣልተሓሪር ንደንደን 10 ቀይሕ ባሕሪ ስዕረት ኣቕሚሳታ ኣዱሊስ ደረጃኣ ዓቂባ። ሊግ ኩዕሶ እግሪ ዞባ ማእከል ዓርብን ቀዳምን 5-6 ሰነ ኣብ ዝተኻየደሉ ኣልተሓሪር ኣብ ዝሓለፈ ንቀይሕ ባሕሪ ስዕረት ደጊማ ድማ ንደንደን 3-1 ብምስዓር ተወዳደርነታ ኣሓይላ። ኣዱሊስ እውን ኣብ ካልኣይ ዙር ኣከታቲላ ብምስዓር ምስተን ኣብ ቅድሚኣ ዝርከባ ቀይሕ ባሕሪ ንደንደንን ነጥቢ ተፀጊዓትን ትርከብ። ኣዱሊስ ኣንጻር ማይ ተመናይ ኣብ ዝቀጠመትሉ 4-1 ስዒራ ወፅያ። ኣብ ዝሓለፈ ሰሙን ማይ ተመናይ ንደንደን ማዕረ ዘወፀአት ትማሊ ኣንጻር ኣዱሊስ ኣብ ዝገጠመትሉ ድማ ቀዳሞት 45 ደቓይቕ ልዳታ ከየድ ፈረት ብዘይሸቶ ባዶ ባዶ ኣምርሐት። ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ሳልሳይ ደረጃ ዘላ ኣዱሊስ ደረጃኣ ንምዕቃብ ጸወታ ናብ ረብሓኣ ንምቕያር ኣብ ሰራሓትሉ ኣብ 47 ደቂቕ መንገዲ ሳዶር የማነ 1-1 መሪሕነት ክትሕዝ ከላ ማይ ተመናይ ድማ ጻዕርታታት ብምዝያድ ኣብ 80 ደቂቕ ሲራክ ምስግና ብዘመዝገባ ሸቶ ምስ ኣዱሊስ 1-1 ብምዕራይ ንሕቑ ኣዱሊስ ጎዚዛ እኳ እንተነበረት ጸወታ ብማዕረ ክዛዘም ትፅቢት እናተገበረሉ ሓደ ካብቶም በዓል ውዕልታ ዝኾነ ቢንያም ግርማይ ኣብ መበል 83.9 ሸቶ ብምዝጋብ ጸወታ 3-1 መርሕነት ሓዘት። ኣዱሊስ ኣብ ተወሳኺ ደቂቕ ተጻዋታይ ማይ ተመናይ ካልድ ሴፍ ንኩዕሶ ከምክን ክብል ናብ ገዛእ ልደቱ ሸቶ ብምዝጋብ ጸወታ መርሕነት ኣዱሊስ 4-1 ተዛዘመ። ብሉፅ ተጻዋታይ ናይ ዝግጥም ድማ ካብ ጋንታ ኣዱሊስ ሳዶር የማነ ተባሃለ። ቀጺሉ ድማ ኣስመራ ቢራ ምስ ኩባንያ ሰገን ገጢመን ኣስመራ ቢራ 11 ሰገን ድማ 12 ግጥማት ኣካይደን ናብዚ ውድድር ዝኣተዋ። ኩባንያ ሰገን ቀዳሞት 45 ደቂቕ ኣብ ላሊት ኮይና እኳ እንተቐረበት ብርክት ዝበላ ውድኣት ኩዓሳሱ ኣባኺናያ። ኣስመራ ቢራ ዕረፍት ምውፁ ብሃኒባል ሚካኤል ሰሓተታ ውድእቲ ናይ ሸቶ እትከውን ወርቃዊት ዕድል ክጥቀስ ይከኣል። በዚ ድማ ባዶ ባዶ ኣምርሓ። ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ኣስመራ ቢራ ጽቡቕ ተወዳደርነት ብምርኣይ ናብ ልዳስ ሰገን ኩዕሶ ሒዛ ትጽጋዕ ነበረት። ናይዚ ግብረ መልሲ ድማ ኣብ መልሰ መጥቃዕቲ ኩባንያ ሰገን ኣብ 59 ደቂቕ ኤቨን ዘካርያስ ብዘመዝገባ ሸቶ 1-1 መሪሕነት ሓዘት። ኣስመራ ቢራ ኣብ 77 ደቂቕ ተቐይሩ ዝኣተወ ሙክታር ሓምድ ብዘመዝገባ ሸጦ 1-1 ተመዓራረየ። ኩባንያ ህንፃ ሰገን መሪሕነት ከተትሕዝ እትቕል ሸቶ ብኢስያስ ኣሚነ ብልፅቲ ዕድል ኣባኽነት። ጸወታ ድማ 1-1 ተዛዘመ። ቀዳም ፈላሚ ጸወታ ዘካየዳ ኣልተሓሪር ምስ ደንደን እየን ነይረን። ኣብ ጸወታ ድማ ደንደን ቅድሚ ዕረፍቲ ኣብ 25 ደቂቕ ብመንገዲ ቢንያ መንግስቲ ኣብ ብዘመዝገባ ሸቶ 1-1 መሪሓን ዕረፍቲ ወፀት። ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ደንደን መሪሕነት ክትዕቅብ ኣይከኣለትን። ኣልተሓሪር ተወዳዳርነታ ብምሕያል ኣብ 47 ደቂቕ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ 1-1 ተ ተማዓራረ በዚ ከይተሓፀረ ድማ ኣልተሓሪር ብዝገበረቶ ፃዕሪ ሰሊጥዋ ድማ ኣብ መበል 65 ደቂ ብመንገዲ ኣቤል ክፍለ ሾት ተወሰኸት ውፅኢት ድማ ክልተ ባሓደ መሪሕነት ሓዘት ደንደን ንምዕራይ እና ፃዕረት ከላ ድማ ተወሳኺ ደቂ ፍፁም ኪሮስ ናብ ገዛእ ልዶቱ ብዘመዝገባ ሾት ኣልተሓሪር 3-1 መሪሕነት ሓዘት ምዱብ ግዜ ብምእኻሉ ድማ ፀወታ ብዓወት ኣልተሓሪር ተዛዘመ ብሉፅ ተፃዋታይ ኣቤል ክፍለ ካብ ኣልተሓሪር ተባሃለ ኣልተሓሪር ኣብ ቀዳሞት ዙር ሻምነይቲ ኮይና ዛዘመት ኣብ ካልኣይ ዙር ንሰገንን ቀየ ባሕርን ደንደንን ኣከታቲላ ብምስዓር ነጥባ ካብ 7 ናብ 16 ክብ ኣቢላ ደረጃ ናብ 4ብዓይ ተርታ ኣበሪኻ ትርከብ ቀፂለን ናብ ሜዳ ዝወረዳ ቀየ ባሕሪ ምስ ጥሪትን ዘረኣትን እየን ቀየ ባሕሪ ኣብዝሓለፈ ብኣልተሓሪር ነጥቢ ዘጥፍአት ብምዃና ድማ ነቲ ፀወታ ክትከስበሉ እዩ ነይሩ መደባ ብመንገዲ ቴድሮስ መልኣከ ኣብ 33-4 ደቂቕ ብመዝገባ ሸቶ ፀወታ ክልተ ባዶ መሪሕነት ሒዛን ዕረፍቲ ወፀት ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቀይሕ ባሕሪ ሸቶ ንምውሳኽ ፃዕርታት ኣካይደት ቴድሮስ መልኣከ ንዕኡ ካብ ሃትሪክ ምስራሕ ንጋንቱኡ ድማ ሳልሰይቲ ሸቶ ንምምራኽ ውድእቲ ኩዕሶ ኣባኺኑ ወፀ ፀወታ ድማ መሪሕነት ቀይሕ ባሕሪ ክልተ ብባዶ መኸተምታ ረኸበ ብሉፅ ተፃዋታይ ቴድሮስ መልኣከ ካብ ቀይሕ ባሕሪ ተረቑሑ
1: ብጨንፈር ስፖርት ዞባ ማእከል ተወዲቡ ብምትሕባር ሃገራዊ ፌደሬሽን ብሽክለታ ኤርትራ ናይ ኣሰልጥንቲ ስልጠና ናይ ብሽክለታ ተዋሂቡ
2: ብጨንፈር ስፖርት ዞባ ማእከል ተወዲቡ ብምትሕባር ሃገራዊ ፌደሬሽን ብሽግለታ ኤርትራ ናይ ኣሰልጠንቲ ስልጠና ብሽግለታ ተዋሂቡ ኣብቲ ካብ ዕለት 1 ስጋዕ ዕለት 5 ሰነ 226 ዝተዋህበ ስልጠና ብቐዳም 6 ሰነ ኣብ ኣዳራሽ ቤት ፅሕፈት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ተዛዚሙ ኣብቲ ካብ ጋንታታት ቅድድን ብሽግለታ ዞባ ማእከል ዝተዋፅኡ ኣባላት ጨንፈር ስፖርት ንኡሳን ዞባታት ዝተሳተፍዎ ሓንቲ ጓል ኣንስተይቲ እትርከቦም ብሓፈሻ 16 ሰልጠንቲ ተማሂሮም ጨንፈር ስፖርት ዞባ ማእከል ብውሽጣዊ ዓቕሙ ብኣሰልጣኒ ሙሴ ኣሴልዩ ክውን ክገብሮ በቂዑ ሰልጠንቲ ድማ ነቲ ብትዮርን ብክልሳ ሓሳብን ዝተዋሃቦም ትምህርቲ ኣገባብ ምስልጣን መስራሕ ዓቕሚ ብሽግለታ ሕጋጋት ልምምድ ስርዓት ኣመጋግባ ኣሰራርሓ ጅምናዚምን ከምኡውን ብተወሳኺ ዓቐን ትንፋስ ህርመት ልብን ፓወር ሜተድ ፀዓት ድማ ብደራሲ መፅሓፍ ስነ ፍልጠት ቅድድን ብሽግለታ ኣቶ ሱራፌኤል በየነ ብኣሰልጣኒ ቢንያም ታረቀን ናይ ሓደ መዓልቲ ዝወሰድዎ ብዓወት ዛዚሞም ኣብ መዛዘሚ ስነ ስርዓት ሓላፊ ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ ኣስመሮም ፀጋ ብርሃን እቲ ዝወሰድዎ ትምህርቲ መቐፀልታ ናይቲ ዝሓለፈ በብግዜኡ ዝውሃብ ዝነበረ ትምህርቲ ብምዃኑ ሰልጠንቲ ኣብ ታሕቲ ወሪዶም ንተካእቲ ተቐዳደምቲ ንምፍራይ ዘማእከለን ክኸውን ከምዘከለ ክኸውን ከም ዘለዎ ተላብዩ ብፍላይ ንኡሳን ዞባታት ጋላ ነፍሒ በሪኽ ሰረጀቓን ብፍሉይ ቆላሕታ ተዋሂቦም ክሰራሓለን ዓቕሚ ዘለዎም ዓለምቲ ክምደበለን ምዃኑ ኣስሚሩሉ ፕረዚደንት ሃገራዊ ፌደሬሽን ብሽግለታ ኤርትራ ኣቶ ተመስገን ረዳእ ብወገኑ ሃገራዊ ፌደሬሽን ብሽግለታ ኤርትራ ዝተፈላለዩ ስልጠናታት ኣብ ዝኾነ ግዜ ክህብ ድሉ ምዃኑ ድሕሪ ምግላፅ ስልጠና ወሲድካ ሒዝካያ ኮፍ ምባል ዘይምቕፃልን ደረስ ዘይብሉ ዓቕሚ ተቐዳድምቲ መሓዝን ገና ክህሉ ከም ዘይብሉ ኣብ ቀረባ ግዜ ናይ ቀዳማይ ደረጃ ስልጠና ብሃገራዊ ፌደሬሽን ብሽክለታ ኤርትራ ክወሃብ ምዃኑ ሓቢሩ ኣብቲ ኣጋጣሚ ሓላፊ ጨንፈር ስፖርት ዞባ ማእከል ኣቶ ሙሴ ተክለማርያም ብወገኑ ኩሎም ሰልጠንቲ ኣብ ንሓድሕዶም ክፋቕሩን ንኣባላት ፌደሬሽን ከኽብሩን ሓቢሩ ኣቶ ሙሴ ወሲኹ ንኣሰልጠንቲ መስርሕ ምምሃርን ምስትምሃርን መወዳእታ ስለ ዘይብሉ ቀጻሊ ክፅዕሩ ከም ዘለዎምን ዝወሰድዎ ስልጠና ከዓ ንካልኦት ከመሓላልፉ ኣብ ግብሪ ቀምሉን ከም ዘለዎም ኣዘኻኺሩ ኣብ መወዳእታ ወኪል ሰልጠንቲ ኣቶ ኤቨን ዘካርያስ ነቲ ትምህርቲ ዝሃበ ኣቶ ሙሴ ኣስሄል ድሕሪ ምምስጋን ኣብ ስርሖም ሓገዝን ጠቓምን ዝኾነ ትምህርቲ ከም ዝቐሰሙን ኣብ ባይታ ከዓ ክስራሓሉ ምዃኑን ድሕሪ ምግላፅ ኣብ ቀጻሊ ጨንፈር ስፖርት ከምዚ ዓይነት ስልጠና ክህብ ክደፋኣሉን ከም ዘለዎ ተላብዩ ኣብ መዛዘሚ ስነ ስርዓት ድማ ኣባላት ፌደሬሽን ብሽግለታ ዞባ ማእከል ኣብ ተረኽብሉ ሰልጠንቲ ናይ መባእታ ምስክር ወረቐት ተዓዲሎም
1: ኣብ ንኡስ ዞባ ሰገነይቲ ፌደሬሽን ንኡስ ዞባ ዝተወደበ ውርድራት ስፖርት ተዛዚሞም
0: እዚ ብሓሙሽተ መያዝያ ዝጀመረ ውርድራት ኣብ ቅድም ብሽክለታ ዝረኽበ ውፅኢት ነዚ ይመስል ካብ ተቐዳድምቲ ደቂ ተባዕትዮ ህፃናት ቀዳማይ ኣቤል ዕቁባይ ካልኣይ ኣዛሄር መድሃኔ ሳልሳይ ንኣወድ ኣሸብር ካብ ደቂ ኣንስትዮ ቀዳመይቲ ሻሎም ዓወት ካልአይቲ ሄርሞን ምስግና ሳልሰይቲ ያስር ሓመድ ካብ ቀዳማይ ዲቪዥን ቀዳማይ ተመስገን ፍቓዱ ካልኣይ ዮሃንስ ንጉሰ ሳልሳይ ዮናስ ሰሎሞን ኣብ ደቂ ተባዕትዮ ኩዕሶ ሰኪዔት ቀዳመይቲ ጋንታ ስልኪ ካልአይቲ ጋንታ ሓልሓል ሳልሰይቲ ጋንታ እምባ ሶይራ ካብ ደቂ ኣንስትዮ ቀዳሚቲ ጋንታ ጋላክሲ ካልአይቲ ጋንታ ኣባሓኒ ኣብ ውርድራት ኣትሌቲክ 3000 ሜትሮ ደቂ ኣንስትዮን 5000 ሜትሮ ደቂ ተባዕትዮን ዝተካየደ ውርድራት ድማ ነዚ ይመስል ኣብ 3000 ሜትሮ ደቂ ኣንስትዮ ቀዳሚቲ በተልሄም ተወልደ ካልአይቲ ፍትሓዊት የማነ ሳልሰይቲ የሩሳሌም በርሀ ኣብ 5000 ሜትሮ ደቂ ተባዕትዮ ቀዳማይ ኤስሮም ሳሙኤል ካልኣይ ሄርሞን ፍቱይ ሳልሳይ ነቢ ተክሊ ሚካኤል ኮይኖም ኣውርድራት ኩዕሶ እግሪ ደቂ ኣንስትዮ ቀዳመይቲ ጋንታ ማይፋት፣ ካልኣይቲ ጋንታ ማይከዶም፣ ሳልሰይቲ ጋንታ ሰገን። ካብ ደቂ ተባዕትዮ ቀዳመይቲ ጋንታ ማይፋት፣ ካልኣይቲ ጋንታ ማይ ሰገን፣ ሳልሰይቲ ጋንታ ማይ ሰራው። ኣውርድራት ቼዝ ኣብ ደቂ ኣንስትዮ ቀዳመይቲ ዮርዳኖስ ማሕሪ፣ ካልኣይቲ ሄርሜላ ፍቕረ ኣብ፣ ሳልሰይቲ ቤትኤል ኪዳነ። ኣብ ደቂ ተባዕትዮ ቀዳማይ ሰናይ ማሕሪ፣ ካልኣይ ተመስገን ሃብቱ፣ ሳልሳይ ፋኒኤል ረዳ።
1: ፌደሬሽናት ስፖርት ንእዞባ ፎርቶ ሰዋ ብምክንያት 24 ግንቦት ዝተፈላለዩ ስፖርታዊ ውርድራት ኣካይዶም።
0: ፌደሬሽን ስፖርት ንእዞባ ፎርቶ ሰዋ ማለት ፌደሬሽን ኩዕሶ እግሪ፣ ኩዕሶ መርበብ፣ ኣትለቲክስን ቅድም ምሽክለታን ብምክንያት መበታሰን 5 ዓመት ዝተካየደ ፅምብል ናፅነት ንምድማቅ ዝተፈላለዩ ስፖርታዊ ውርድራት

ተካይዶም ፌደሬሽን ኩዕሶ እግሪ ኣብ መንጎ 12 ክለባት ውድድር ብምስራዕ ብዘካየዶ ግጥማት ብድምር ቀዳመይቲ ጋንታ መራይ ክኸውን ከሎ ጋንታ ሚኒስትርታትን ጋንታ ጻዕርን ካልአይትን ሳልሰይትን ብምዃን ውድድረን ፈጺመን። ፌደሬሽን ኣትሌቲክስ ድማ ብወገኑ ብክልቲኡ ፆታ ካብ 100 ሜትሮ ክሳብ 3,000 ሜትሮ 61 ደቂ ኣንስትዮ

0: ጋሽባርካ ልዑል ተቐባልነት ኣለዎም። ስለዝኾነ ድማ ብልዑል ናይ ተወዳርነት መንፈስ ውርድራተን ኣብ ምምሕዳር ከባቢታት ተለኣይን ሓውስ ከተማ ፎርቶሳዋን ብምውዳብ ብውዕ መንፈስ ኣካይዶም ኣብ መወዳእታ ኣብቲ ኣጋጣሚ ንዝተዓወቱ ተቀዳድምቲ ዝተላለወ ሽልማት ተዓዲሉ ኣብ ከተማ መንድፈራ ኣብ ግራስሩት ተጠርኒፎም ዝስልጥኑ ዘለዉ ህፃናት ሙሉእ ዕጥቅን ኩዓሳሱን ደገፍ ብወለዲ ተገይሩሎም። ኣብ ከተማ መንድፈራ ኣብ ግራስሩት ተጠርኒፎም ዝስልጥኑ ዘለዉ ህፃናት ሙሉእ ዕጥቅን ኩዓሳሱን ደገፍ ብወለዲ ተገይሩሎም። ኣብ ከተማ መንድፈራ ብፌደሬሽን ኩዕሶ እግሪ ዞባ ደቡብን ክፍሊ ባህልን ስፖርትን ዞባ ደቡብ ከምኡውን ብወለዲ ኣድላይ ደገፍ እናተገብረሎም ንዕለ 2 ዓመታት ብኩዕሶ እግሪ ዝስልጥኑ ዘለዉ ህፃናት ብ7 ሰነ ብወለዲ ሙሉእ ዕጥቅን ኩዓሳሱን መተባብዒ ተገይሩሎም። ካብ ኮሚቴ ወለዲ ህፃናት ኣብ ዘስምዑ ቃል ዕላማ ናይቲ ዝካየድ ዘሎ ንጥፈታት ብስፖርትን ትምህርትን ከምኡውን ብዲስፕሊን ዝተሃንፁ ህፃናት ምኩስ ካስብኡ ኣቢሎም ድማ ስሞምን ስም ሃገሮምን ዘስሚዩ ስፖርተኛታት ምፍራይ ከም ዝኾነ ብምሕባር ወለዲ ብወገኖም ኣብ ጎኖም ብምዃን ኣቐዲሞም ዝተፈላለዩ ድጋፋት ክገብሩ ከም ዝፀንሑን እዚ ዝተገብረ ደገፍ መቐፀልታናቱ ከም ዝኾነን ሓቢሮም። ህፃናት ብወገኖም ብወለዲ ንዝተፈላለዩ ወነንቲ ትካላት ከተማ መንድፈራ ንዝግበረሎም ዘሎ ኩሉ መድያዊ ምድግጋፍን ብምምስጋን ኣብ ኩዕሶ ንዝውሃቦም ዘሎ ስልጠና ብዝግባእ ይከታተሉ ከም ዘለውን ብዘይካዚ ኣብ ኣካዳምያዊ ትምህርቶም እውን ዕውታት ኮይኖም ንክወፁ ሓያል ፃዕሪ የካይዱ ከም ዘለው ገሊፆም። ኣብ ከተማ ከረን ምሕዝነታዊ ውርድራት ብሽክለታ ተኸይዱ።
1: ከረን ምሕዝነታዊ ውድድር ብሽክለታ ተኻይዱ ትማል ሰንበት ዕለት 7/6/2026 ብምውሃድ ፌደሬሽናት ብሽክለታ ዞባ ዓንሰባን ዞባ ጋሽባርካን ብርክት ዝበሉ ተዓዘብቲ ኣብ ዝተረኽብሉ ምሕዝነታዊ ውድድር ብሽክለታ ብንምቀት ተኻይዱ። ቀንዲ ዕላማ እቲ ውድድር ስፖርት ብሓፈሻ ዓውዲ ብሽክለታ ድማ ብፍላይ ደረጅኡ ንምብራኽ ክልቲኤን ዞባታት ብምትዕዳም ተመክሮ ንምልዋጥን ስፖርታዊ መንፈስ ተወዳድርነት ንምስፋሕን በቲ ሓደ ተካእቲ ተወዳድርቲ ንምፍራይ ድማ በቲ ካልእ መዳይ ምዃኑ ተሓቢሩ። እዚ ስፖርታዊ ውህደት ናይ ዘን ክልተ ዞባታት ንደረጃ ዕቤት ተወዳደርቲ ዝድርኽን ስፖርታዊ ሓድነት ዘደልድልን ዕላማ ሒዙ ኣብ ዘካየዶ ዘሎ ውድድር ንወኒ ስፖርታውያን ተዓዘብትን ዘበራብር መድረኽ እንዳኾነ ይኸይድ ብምህላው ዝያዳ ክድፍኣሉ ዘተባብዕ ኮይኑ ኣሎ። እዚ ስፖርታዊ ውህደት ናይ ዘን ክልተ ዞባታት ንደረጃ ዕቤት ተወዳደርቲ ዝድርኽን ንስፖርታዊ ሓድነት ዘደልድልን ዕላማ ሒዙ ኣብ ዘካየዶ ዘሎ ውድድር ንወኒ ስፖርታውያን ተዓዘብትን ዘበራብር መድረኽ እንዳኾነ ይኸይድ ብምህላው ዝያዳ ክድፍኣሉ ዘተባብዕ ኮይኑ ኣሎ። ኣብዚ ናይ ትማሊ ሰንበት ውድድር ኣብ መንጎ ንኡሳን ዞባታት ወኪለን ዝመጻ 4 ጋንታታት ተሰነይ ባሮንቱ ኣቁርደት ዋርሳይ ተመሳሳሊ ንኡሳን ዞባታት ንዞባ ዓንሰባ ዝወከለ 4 ጋንታታት መጓዓዝያ ሬድሲ ሽሉኽ ኤስኤፍ ብጠቕላላ 50 ተቐዳድምቲ ዝሳተፈ እዚ ውድድር ንዝተመደበሉ 130 ኪሎ ሜትር ንምሽፋን ልክ 18 ቅድሚ ቅቲ ውድድራቱ ጀሚሩ። ኣብዚ ብርክት ዝበሉ ተዓዘብቲ ከተማ ከረን ዝተፈላለዩ ሓለፍቲ ኣካላትን መንግስትን ማሕበራትን ኣብ ዝተረኽቡሉ ውድድር ኣብ መንጎ ጋንታታት ሓያል ስፖርታዊ ህልኽን ናህርን ዝተሰነየ ኮይኑ ብምውዓሉ ዝያዳን ተዓዘብቲ ዘበራበረ ኮይኑ ውዒሉ ድሕሪ ኩቱር ናይ ጋንታታት ኮነ ውልቀ ተቐዳድምቲ ናይ ምምላቕ ኮነ መጥቃዕቲ ዝነበሮ ውድድር ዝተመደበሎ 130 ኪሎ ሜትር ብሩስን ስምዒት ተሰንዩ ተዓፅዩ። ኣብ መወዳእታ ኣብ ዝተገብረ ቅፅበታዊ ውድድር ቀዳማይ ናትናኤል ኪዳነ ዮሃንስ ካብ ጋንታ ሸሉኽ ዓንሰባ፣ ካልኣይ ፍጹም ሚካኤል ጎይቶም ካብ ጋንታ ሸሉኽ ዓንሰባ፣ ሳልሳይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ ዓንሰባስ፣ ራብዓይ ዮናታን እድሪስ ሳልሕ ካብ ጋንታ ሬድሲ ካመልስ ዞባ ዓንሰባ፣ ሓምሻይ ሰሎሞን ተኪአ ካብ ጋንታ ተሰነይ ጋሽባርካ፣ ሻድሻይ ኤርምያስ ኣንደማርያም ካብ ጋንታ ባሮንቱ ጋሽባርካ ብምዃን ክዕወቱን ከለዉ ካብ ኢድ ዝተፈላለዩ ሓለፍቲ ኣካላት መንግስትን ማሕበራትን ገንዘባውን ዓይነታውን ሽልማት ተቐቢሎም። ናይዚ ዕለት ብሉፅ ተቐዳዳማይ ድማ ናትናኤል ኪዳነ ዮሃንስ ካብ ጋንታ ሸሉኽ ዓንሰባ ኮይኑ ተዓዊቱ። ብጋንታ ዝተዓወተን ዝተዳለወላ ሽልማት ድማ ጋንታ ሸሉኽ ዞባ ዓንሰባ ቀዳማይት ኮይና ብምዕዋት ተሸሊማ። ኣብ መወዳእታ ናይ ክልቲኤን ንኡሳን ዞባታት ፕረዚደንታት ፌደሬሽን ብሽክለታ መምህር ኣብርሃም ተኸስተን ኣቶ ሚካኤል ነጋስን ናይ ክብሪ ታርጌታ ኣርማ ድሕሪ ምልውዋጥ እቲ ስነ ስርዓት ውድድር ብምዕሩግ ኣገባብ ብሃገራዊ መዝሙር ተዛዚሙ።
0: ኣብ መንጎ 21 ክለባ ደቂ ተባዕትዮን ደቂ ኣንስትዮን ንኣስታት 3 ኣዋርሕ ክሰላሰል ዝፀንሐ ግጥማት ኩዕሶ መርበብ እዚ ማእከል ብሰንበት 7 ሰነ ኣብ ከተማ ደቂ ምሓረ ተዛዚሙ።
1: ኣብ መንጎ 21 ጋንታታት ደቂ ኣንስትዮን ደቂ ተባዕትዮን ን3 ኣዋርሕ ክሰላሰል ዝፀንሐ ግጥማት ኩዕሶ መርበብ እዚ ማእከል ብሰንበት 7 ሰነ ኣብ ከተማ ደቂ ምሓረ ብውዕውዕ ማዕረግ ተዛዚሙ። ኣብቲ ኣዛዚ እዚ ማእከል ብርጋደር ጀነራል ተኽለ ክፍላይን ኣዘዝቲ ክፍለ ሰራዊትን ስታፋትን ግንባራትን ዕዱማት ኣጋይሽን ዝተረኸብሉ ናይ መዛዘሚ ፀወታ ጋንታታት ሂላልን መረብን እየን ብክልቲኡ ፀወታ ንዋንጫ ገጢመን። ኣብቲ ዝነበረ ውዕውዕ ፀወታ ጋንታ ሂላል ብደቂ ኣንስትዮ ክልተ ብባዶ ብደቂ ተባዕትዮ ድማ ሰለስተ ብሓደ ንመረብ ብምስዓር ብክልትዩ ፀወታ ቻምቅነ ስፖርት እዚ ማእከል ኮይና ኣብቲ ናይ መዛዘሚ ስነ ስርዓት ዝተፈላለዩ ተፃወቲ ኣብ ግዜ ፀወታ ብዘርኣይዎ ብቕዓት ካብ ኢድ ዝተፈላለዩ ሓለፍቲ ወርቂ መዳልያ ክሽለሙ ከለዉ ኣብ ዝተካየደ ግጥም ኣብ ኩሉ መዳይ ብለል ኢሎም ዝተረኣዩ ካብ ደቂ ኣንስትዮ ፌቨን ተስፋዝጊ ናይ ጋንታ ሮዝማን ካብ ደቂ ተባዕትዮ ሳሙኤል ሳምሶምን ናይ

0: ጋንታ ማይ ጸብረን ከዓ ዋንጫን 500 ናቕፋን ተሸሊሞም። ብጀካዚ ብሉፅ ኣሰልጣኒ ዳንኤል ክፍላይ ናይ ጋንታ ሂላል ወርቂ መዳልያ ክሽለም ከሎ ንኣካየትን ዳያኑን ወርቂ መዳልያ ናይ ምስጋና ወረቐትን ተዓዲሎም። ቻምፒዮን ኩዕሶ መርበብ ጋንታ ሂላል 39 ሰነ ዝግበር ሓፈሻዊ ናይ መዛዘሚ ስነ ስርዓት ክትቅበል እያ።
1: Influence and experience are not measured in minutes, and certainly influence is what Jordan Henderson has on this group.
2: ዋንጫ ዓለም 2026 ክጅምር ሒደት ዝመዓልታት ኣብ ዝተረፍሉ ግዜ ሃገራውያን ጋንታታት ዝተፈላለየ መዳሉ ዝበልዎ ናይ ምሕዝነት ፀወታታት ኣካይደን የካይዳ ኣለዋን። ዝሓለፈ ሰሙን ካብ ዝተኻይደ ፀወታታት ንገለ ከነቕርበልኩም። ሃገራዊት ጋንታ እንግሊዝ ዝሓልፈ ቅዳም ኣንጻር ኒውዚላንድያ ፀወታ ኣካይዳ። ኣሰልጣን ዛግራይት ጋንታ ቶማስ ቱኸል ኣብዛ ግጥም 22 ተፃወቲ ማለት ኣብ ቅድሚ ዕረፍቲ ሓንቲ ጋንታ ክሰልፍ ከሎ ድሕሪ ዕረፍቲ ካ ካልአይቲ ማለት ብተቐይርቲ ተፃወቲዩ ክፃወት መሪፁ። ኣብ ናይ ቅድሚ ዕረፍቲ ግጥም ኣብዛ ፀወታ ሃገራዊት ጋንታ እንግሊዝ ብኽቢድ ኳ ተፈቲና ተነብረት። ዕረፍቲ ቅድሚ ካሉ ካብ ሓለቓ ሃሪኬይን ብዝረኸበታ ሸቶ ሓደ ባዶ ተዓዊታ ወፅያ ኣብዛ ፀወታ ሃሪኬይን ይብሉ ዝተፃወታይ ተባሂሉ ተሰይሞም።

ዝርከብርኽ ኣብ መዳያት ቁጠባ ፖለቲካን ዲፕሎማስን ጭቡጥ ስጉምታት ክውሰድ ብመሰረት ዝተገብረ ምርዳእን ዝተበፅሐ ስምምዕን ኣብ ሃብቲ ዓሳ ከምኡ ውን ኣብ ትሕቲ ቅርፂ ወደባትን መጓዓዝያን ዕቱብ ንጥፈታት ክካየድ ንዝምልከቶም ኣካላት መምርሒ ስራሕ ሂቦም። ፕረዚደንት ኢሳያስን ፕረዚደንት ኣልሲስን ብዘይካዚ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቕ ቀርኒ ኣፍሪቃን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎም ቁጠባዊ ፖለቲካዊ ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቆት ዘትዮም። ኣብቲ ርክብ ብወገን ኤርትራ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕን ብወገን ግብፂ ድማ ሚኒስተር ጉዳያት ወፃኢ ዶክተር በድር ዓብደልዓጢ ከምኡ ውን ሚኒስተር መጓዓዝያን ኣምባሳደር ኣብ ኤርትራን ተረኪቦም ነይሮም። እዚ ከምዚ ኢሉ እንከሎ ሚኒስተር ዑስማን ሳልሕን ሚኒስተር በድር ዓብደልዓጢን ኣብ ዝገበሮ ርክብ ኣብ ዝርዝርን መስርሕ ትግባርን ናይቲ ፕረዚደንት ኢሳያስን ፕረዚደንት ኣልሲስን ዝተዘራረብሉ ዛዕባታት ዘተኮረ ዝርርብ ኣካይዶም። ኣቐዲሙ ፕረዚደንት ዓብደልፈታሕ ኣልሲሲ ንፕረዚደንት ኢሳያስ ኣፈወርቂ ወግዓዊ ኣቀባብላ ገይሩሉ። ኣብቲ ኣብ ሰዓታት ፍርቂ መዓልቲ ኣብ ቤተ መንግስቲ ኣልኣትሓድያ ዝተገብረ ብናይ ክብሪ ሰላምታን ሰልፍን ዝተሰነየ ስነ ስርዓት ሃገራዊ መዛሙር ኤርትራን ግብፅን ተዘሚሩ።

0: ፕረዚደንት ኢሳያስ ናይ ሰለስተ መዓልታት ወግዓዊ ምብፃሕ ንምፍፃም ብሰንበት 7 ሰነ እዩ ካይሮ ኣትዩ
1: ናብ ካብ ኬንያ ዝመፀና ዜናዊ ፀብጻብ ምስ ንሰገር ድማ ኤርትራ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ሻምናይ ዋዕላ ዞባዊ ቴክኒካዊ ኣመኻሪ ኮሚቴ ጥዕና ምብራቕ ኣፍሪካ ተሳቲፋ ካብቲ ቦታ ዝበፅሓና ፀብጻብ ኣርሴ ማስመሮም ኣብ ሃሂዳቶላ ስዒቡ ክቐርብ እዮም።
2: ኤርትራ ጥዕናዊ ውሕስነትን ልኡላውነትን ኣፍሪቃ ብዘላቕን ሓድሽን መዋእለ ንዋይ ኣብ ጥዕና ኣዴታትን ህፃናትን ቀዳማይ ደረጃ ክንክን ጥዕናን ምምዕባል ብዝብል ቴማ ካብ 3 ክሳብ 5 ሰነ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ሻምናይ ዋዕላ ዞባዊ ቴክኒካዊ ኣመኻሪ ኮሚቴ ጥዕና ምብራቕ ኣፍሪቃ ተሳቲፋ። ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ኣብቲ ዋዕላ ኣብ ዘስምዖ መደረ ኤርትራ ኣብ ምዕባለ ቀዳማይ ደረጃ ክንክን ጥዕናን ዘመዝገበቶ ተመክሮን ዓወታትን ብምጥቃስ መንግስቲ ተጠቃምነት ኣገልግሎት ጥዕና ክሳብ ዝረሓቐ ከባቢታት ሃገርና ንምርግጋፅ ንዝገብሮ ዘሎ ኣበርክቶ ጥዕና ኣዴታትን ህፃናትን ንምውሓስ ኣብ ክትትል ቅድምን ድሕርን ሕርሲ ኣብ ርሑቕ ከባቢታት ዝነብረ ኣዴታት ኣብ ትካላት ጥዕና ከም ዝሓርሳ ንምግባር ዝተሃንፃ መፀበይ ነፍሰ ጦራት ዝተዋህበ ስልጠና ክንክን ወሊድን ዘመዝገቦ ውፅኢትን ኣመልኪቱ ዝርዝራዊ መግለፂ ሂቦም። ኣብ ዓውዲ ጥዕና ህፃናት እውን ብመደብ ሃገራዊ ክታበትን ውህድ ኣመሓዳድራ ሕማማት ህፃናትን ኣቢሉ ዝተመዝገበ ዕቤት ኣብ ምድላል ጥዕና ህፃናትን ምስፋሕ ሸፈነ ክታበትን ልዑል ተራ ከም እተፃወተ ዝጠቐሰ ኣምባሳደር በየነ ጥዕና ውፅኢት ሕብረተሰብ ምስ ትምህርቲ ማይ ሕርሻ ምግብን መንበርን ዝተኣሳሰረ ብምዃኑ መንግስቲ ኤርትራ ኣብዞም ዓውድታት ዝተዋሃደ መደባት የሰላስል ከም ዘሎ ኣነፂሮም። እቲ ብማእከል ምቁፅፃርን ምክልኻልን ሕማማት ኣፍሪቃ ዝተዳለወን ተወከልቲ ኣባል ሃገራት ዞባዊ ትካላት ሞያውያን ጥዕናን መሻርክቲ ልምዓትን ዝተሳተፍዎን ዋዕላ ኣብ ምድላል ጥዕና ውሕስነት ምክልኻልን ምድላውን ንለበዳታት ምምሕያሽ ጥዕና ኣዴታትን ህፃናትን ምስፋሕ ኣገልግሎት ክታበትን ቀዳማይ ደረጃ ክንክን ጥዕናን ዘተኮረ ዛዕባታት ክዝትን ከሎ ኤርትራ ድማ ኣብቲ ዛዕባታት ንዝግበር ዘሎ ዞባዊ ፃዕርታት ንምድጋፍ ቅሩብነታ ኣረጋጊፃ።
1: ነመስግነኪ ኣርሴማ ኣስመሮም ካብ እቲ ምስረት 27 ዓመታት ኣውፂራ ዘላ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ በብዓመቱ ብርክት ዝበሉ ሞያውያን ብምፍራይ ኣብ ልምዓት ሃገር ከተዋፍር ፀኒሓ እያ። ከም ኣካል ናቱ ድማ ብ6 ሰነ 126 ተምሃሮ ብሰርቲፊኬት ኣመሪቓላ። ወኪል ኤሪና ሰምር እዮብ ንዘዳለዎ ፀብጻብ ያሲን ሳልሕ ከቕርቦ እዩ።
3: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ንኽልተ ዓመታት ብግብርን ክልሰ ሓሳብን ከተምህሮም ፅንሐት 45 ደቂ ኣንስትዮ ዝርከብኦም 126 ተምሃሮ ብ6 ሰነ ብደረጃ ሰርቲፊኬት ኣመሪቓ። ሓላፍቲ ቤት ትምህርቲ መምህር መልኣከ ብርሃነ ኣብቲ ናይ መመረቕታ ስነ ስርዓት ኣብ ዘስምዖ ቃል

0: ተመረቕቲ 34 ብስነ እንስሳ 34 ብስነ ኣትክልቲ 23 ብኣግሮ ሜካኒክ 35 ብስነ መዐቃብ ሓመድን ማይን ልምዓት መስኖን ከም ዝወድኡ ጠቒሱ ብዝቐሰምዎ ትምህርቲ ልምዳዊ ሕርሻ ናብ ዘመናውን ቴክኖሎጂካውን ብምልዋጥ ምዕባል ሕርሻ ከውሕሱን ኣብ ዝተመደብዎ ቦታ ስራሕ ኣቕሞም ከዕብዩ ክፅዕሩን ተላቢሙ ኣብ ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ሲም በጎኑ ንተመረቕቲ ዮሃና ድሕሪ ምባል ዘቐሰምዎ ትምህርቲ መፈለም እምበር መዛዘሚ ከም ዘይኮነ ተረድዮም ሞያዊ ዓቕሚ ተጠም ብቐጻሊ ስራሕን ምርምርን ከማዕብልዎን ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ከም ዝግባእ ገሊጹ ብነፃ ንዘምሃሮም ህዝብን መንግስትን ብዓፀፋ ክኩሕሱን ዘቐሰምዎ ሙያውን ቴክኒካውን ትምህርቲ ብግብሪ ክሰርሐሉን ድልዋት ምህላዎም ዝሓበረት ወኪል ተመረቕቲ ኣብቲ ቤት ትምህርቲ ብዝተገበረሎም ኣልያ ንዘጥረይዎ ልዑል ስነ ምግባርን ርእሰ ተኣማንነትን ኣመስጊና። ኣብ መሓዳር ንኡዞባ ሓጋዝ ኣቶ እድሪስ መሓመድ ሓምድ ድማ ተመረቕቲ ሞያዊ ዓቕምታቶም ተጠቂሞም ትፅቢት ህዝብን መንግስትን ክምልሱን ፀጋታት ሕርሻ ብምምዝማዝ እተታውነት ከኻዕቡትን ኣብነታውያን ኣውሓስቲ ክኾኑን ምዒዱ ብሉፅ ነጥቢ ዘምፅኡ ተመረቕቲ ካብ ኢድ ዝተፈላለዩ ሓለፍቲ ሽልማት ተቐቢሎም ኣብ 1999 ስራሓ ዝጀመረት ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ 25 ዙርያታት 1141 ደቂ ኣንስትዮ ዝርከብኦም 3,060 ተምሃሮ ከም ዘመረቐት ሰነዳታ የነፅር።
1: ኣብ ንኡስ ዞባ በሪኽ ካብ 3 ክሳብ 6 ኣዋርሕ ብሞያ ዝሰልጠኑ 295 መንእስያት ብ6 ሰነ ተመሪቖም ሰልጠንቲ ብስነ ፅሑፍ ኣተኣላልያ ፊልም ኣፀሓፋ ግጥምን ልብወልድ ዛንታን ከምኡውን ብቐዳማይ ረድኤትን እዮም ብግብርም ክልሲ ሓሳብን ሰልጢኖም። ኣብ መሓዳሪ ንኡስ ዞባ በሪኽ ኣቶ ተስፉ ፍስሓፅዮን ብወገኑ ሰልጠንቲ ንዝቐሰሙ ሞያ ብግብራዊ ስራሕ ብምትርጓም መፃኢኦም ከውሕሱ ድሕሪ ምዝኽኻር ነቲ ስልጠና ዝወደበ ሓማማትን መሻርክቱን ኣመስጊኖም። ሓላፊ ሓማማት ዞባ ማእከል ኣቶ ሳምሶም ክፍለ ድማ ብቑዕ ሙያ ዝቐሰመ መንእሰይ ኣብ ህንፀት ሃገር ዓብ እጃም ከም ዘለዎ ብምግላፅ ሰልጠንቲ ንዝቐሰምዎ ስልጠና ብስራሕ ክዕብይዎ ተላብዮም። ዝኸበርኩም ተኸታተልትና ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊምና ብኸብሪ ንዕደም። ዜና ወፃኢ መራሕቲ ፈረንሳ ብሪጣንያን ጀርመንን ኩናት ዩክሬን ደው ንምባል ኣብ መንጎ ፕሬዚደንት ቭላድሚር ዘለንስክን ፕሬዚደንት ቭላድሚር ፑቲንን ቀጥታዊ ዝርርብ ክካየድ ንዝቐረበ እማመ ከም ዝድግፍዎ ገሊፆም። እዚ ዝተሓበረ ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ፕሬዚደንት ፈረንሳ ኢማኑኤል ማክሮንን ቻንስለር ጀርመን ፍሬድሪክ መርዝን ትማሊ 7 ሰነ ምስ ፕሬዚደንት ዩክሬን ቭላድሚር ዘለንስኪ ኣብ ከተማ ለንደን ኣብ ዘካየድዎ ህፁፅ ርክብ እዮም። እቶም መራሕቲ ኣብ ዘውፅዎ ሓበራዊ መግለፂ ነቲ ንልዕሊ 4 ዓመት ዝቐፀለ ኩናት ደው ንምባል ዝብፃሕ ዝኾነ ይኹን ስምምዕ ሰላም ንፀጥታዊ ረብሓታት ኤውሮጳዊ ሕብረት ኣብ ግምት ዘእተወ ክኸውን ከም ዝግባእ ኣስሚሮምሎም። እዚ ከምዚ ኢሉ እንከሎ ሩስያ ብሚሳይላትን ሰብ ኣልቦ ነፈርትን ኣብ ልዕሊ ከተማታት ዩክሬን ዘካየደቶ ሰፊሕ መጥቃዕቲ ብትርክ ኮኒኖም። ፕሬዚደንት ዘለንስኪ ነቲ ንልዕሊ 4 ዓመታት ዝቐፀለ ኩናት ደው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ንዝሓትት ናይ ፅሑፍ መልእኽቲ ብ4 ሰነ ናብ ፕሬዚደንት ፑቲን ከም ዝለኣኸ ዝዝከር እዮም። ይኹን እምበር ፕሬዚደንት ሩስያ ቭላድሚር ፑቲን ኣብዚ እዋን ምስ ፕሬዚደንት ዩክሬን ቭላድሚር ዘለንስኪ ብኣካል ተራኺቡ ክዘራረብ ዝኽእሎ ምኽንያት ከም ዘይብሉ ዓቢሩ እዮም። ፕሬዚደንት ቻይና ሺ ጂንፒንግ ኣብ ሰሜን ኮርያ ናይ 2 መዓልትታት ምብፃሕ ንምፍጻም ሎሚ 8 ሰነ ከተማ ፒዮንግያንግ ኣትዮም። ፕሬዚደንት ሺ ኣብ ማዕርፎ ንፈርቲ ፒዮንግያንግ ኣብ ዝኣተወሉ ብፕሬዚደንት ኪም ጆን ኡን ላዕለዋይ ሰበ ስልጣን መንግስቲ ሰሜን ኮርያን ድሙቕ ኣቀባብላ ተገይረሎም። ኣብዚ ናይ 2 መዓልትታት ዕደቱ ፕሬዚደንት ሺ ምስ ፕሬዚደንት ኪም ኣብ ምምዕባል ቁጠባውን ዲፕሎማስያውን ዝምድና ሃገራቶም ከም ዝዘራርብ ይግለጽ ኣሎም። ብዘይካዚ ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ጉዳይ ኒክሌሳዊ መደባት ሰሜን ኮርያን ቅልውላው ሓውሲ ደሴት ኮርያን ክዝትዩ ትፅቢት ይግበረሎም። ፕሬዚደንት ሺ ነዚ ምብፃሕ ዝፍፅም ዘሎ ድሕሪ ሶሙናት እቲ ንፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን በተናፀል ኣብ ከተማ ቤጂንግ ተቐቢሉ ምዝርራብኦም። ፕሬዚደንት ሺ ኣብ ሰሜን ኮርያ ምብፃሕ ክፍፅም ድሕሪ 7 ዓመታት እዚ ንፈለማ እዋን እዮም። ፕሬዚደንት ሰሜን ኮርያ ኪም ጆን ኡን ቻይና ብምክንያት ዝኽሪ መበል 80 ዓመት ናይቲ ኣብ

እዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጎናፀፈቶ ዓወት ኣብ ወርሒ መስከረም 2025 ኣብ ዘካየደቶ ፅምብል ከም እተሳተፈ ዝዝከር እዮም። ኤውሮጳዊ ሕብረት ንኢራውያን ውልቀ ሰባትን ትካላትን ዒላማ ዝገበረ ሓድሽ ዙርያ እገዳ ኣፅዲቖም። እቲ ውሳነ ዝተወስደ ሚኒስትሪ ምክልኻል ኣባል ሃገራት ኤውሮጳዊ ሕብረት ሎሚ 8 ሰነ ኣብ ቆጵሮስ ኣብ ዘካየድዎ ርክብ እዮም። እቶም ዝተኣገዱ ወገናት ብስትራቴጂካዊ መስመር መፃብቡ ሆርሙዝ ነዝካየድ ናይ ናፃ ምንቅስቓስ ንግዳውያን መራኽብ ኣብ ምዕጋትን ፀጥታ ኣህጉርናዊ ንግዲ ኣብ ምዝራግን ዝተሳተፉ ምዃኖም ሓላፊት ፖሊሲ ጉዳያት ወፃኢ ኤውሮጳዊ ሕብረት ካጃ ካላስ ኣፍሊጣ። እዚ ሓድሽ እገዳ ንዋይ ዘደስክልን መገሻታትን ንግዳዊ ንጥፈታትን ዝኽልክል ምዃኑ እውን ተገሊጹሎም። ኤውሮጳዊ ሕብረት ኣብ ዝሓለፈ ውርሒ መጋቢት እውን ኣብ ልዕሊ 19 ውልቀ ሰባትን ትካላትን ኢራን እገዳ ከም ዝወሰነ ዝዝከር እዮም። ኤውሮጳዊ ሕብረት ዛጊት ብጠቕላላ ኣብ ልዕሊ 262 ውልቀ ሰባትን 53 ትካላትን ኢራን እገዳ ኣፅዲቑ ከም ዘሎ ጸብጻባት ይሕብሮም። መንግስቲ ብሪጣንያ ተቐዳምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ክእግድ መደብ ከም ዘለዎ ተቓሊሖም። እቲ ኣብ ውሽጢ ዝመፅእ 10 መዓልትታት ወግዓዊ ክኸውን ትፅቢ ዝግበረሉ ስጉምቲ ንቆልዑ ካብ ኣወላፍን በራዝን ትሕዝቶን ምትላልን ዝሓዘ ሓበሬታ ንምግታእ ዝዓለመም ከም ዝኾነ ተገሊጹሎም። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ሎሚ 8 ሰነ ኣብ ዝሃቦ መግለጺ ከም ኣፕልን ጎግልን ዝኣመሰላ ኩባንያታት ቴክኖሎጂ ትሕቲ 18 ዓመት ዝዕድሚኦም ቆልዑ ኣብ ሞባይሎም ጽዩፍ ስእልታት ከይርእዩን ናብ ካልኦት ከይሰዱን ዝዓግት መተግበሪ ኣብ ውሽጢ 3 ኣዋርሕ ከተኣታትዋ ኣዚዙሎም። እቶም ኩባንያታት ኣብ ውሽጢ እዚ ዝተዋህበን ናይ ግዜ ገደብ ነቲ ትእዛዝ ምዝየ ተግብሮኦም ብቢልዮናት ዝቕፅር ገንዘባዊ መቕፃዕቲ ክብየነለን ምዃኑን ኣብ ልዕሊ ሓለፍተን ገበናዊ ተሓታትነት ዘስዕብ ሓድሽ ሕጊ ከም ዝተኣታቶን ቀዳማይ ሚኒስተር ኬር ስታርመር ኣጠንቂቕሎም። ኣውስትራልያን ፈረንሳን ትሕቲ 16 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ዝኽልክል ሕጊ ከም ዘፅደቓ ዝዝከር ኮይኑ ስጳኛ ድማ ኣብ ቀረባ ግዜ ተመሳሳሊ ስጉምቲ ክትወስን ምዃና ኣፍሊጣ ኣላ። ፖላንድ እውን ትሕቲ 15 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ክትክልክል ምዃና ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምሕባራ ዝዝከር እዮም። ሓያሎ ሃገራት ተመሳሳሊ ስጉምቲ ንምውሳድ ዘኽእል መስርሕ ኣበጊሰን ከም ዘለዋ ጸብጻባት የረድኦም። ማሕበራዊ መራኸቢታት ጎኒ ጎኒ ሓበሬታዊ ሞያውን ማሕበረ ቁጠባውን ረብሓታቱ ኣብ ቆልዑ ኣሉታዊ ሳዕቤናት እናዓበይ መፅእ ከም ዘሎ ክኢላታት ይጠቕሶም። ሰራዊት ናይጀርያ ብ7 ሰነ ኣብ ሰሜናዊ ምብራቕ ሃገሩ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጅሆታት ናፃ ከም ዘውፅአ ሓቢሮም። እቶም ጅሆታት ንኣዋርሕ ብዕጡቓት ተጨውዮም ድሕር ምፅንሖም በቲ ዝተዋሃደ ስርሒት ተለቒቖም ዘለዎም። እዚ ከምዚ ንከሎ በቲ ኣብ ዞባ ቦርኖ ዝተኻየደ ስርሒት 10ታት ሽበራውያን ከም እተቐትሉ ኣዘዝቲ ሰራዊት ናይጀርያ ሓቢሮም። ቆልዓ ሰበይቲ ዝርከብዎም ካልኦት ጅሆ ተታሒዞም ከም ዘለዉ ብምጥቃስ ከኣ እቲ ስርሒት ኣብ ዝተመርፀ ግዜ ክቕፅል ምዃኑ ኣፍሊጦም። ኣብ ምዕራብ ኣፍሪቃዊት ሃገር ናይጀርያ ብሓፈሻ ሰሜናዊ ክፋልቲ ሃገር ድማ ብፍላይ ብዘሎ ፀጥታዊ ቅልውላው ተርእዮ ጭውያ ልሙድ እናኾነ ይመፅእ ከም ዘሎ ይጥቀስ። ኣብ ፊሊፒንስ ናብ ሎሚ 8 ሰነ ኣብ ዘውግሒ ለይቲ ብዝተኸስተ 7.8 ሬክተር ምንቅጥቃጥ ምድሪ ሰባውን ነዋታውን ክሳራ ወሪዶም። በቲ ኣብ ደቡባዊ ሸነኽቲ ሃገር ዘጋጠመ ተፈጥራዊ ሓደጋ ልዕሊ 30 ሰባት ከም ዝሞቱ ዝሓበሩት ጸብጻባት 10ታት ድሃዮም ጠፊኡ ስለ ዘሎ ቅፅር ምዉታት ክዛየድ ከም ዝኽእል ኣሚቶም። ብዘይካዚ በቲ ሓደጋ ሱናሚ ኬስዕብ ተሰጊኡ ዘሎ ምቅጥቃጥ ልዕሊ 200 ከም ዝቆሰሉን ኣብ ትሕቲ ቅርፂ ብሓፈሻ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደን ሰብ መዚ ፊሊፒንስ ሓቢሮም። ድሕሪ ዝተኸስተ ድሕረ ምንቅጥቃጣት ነቲ ክሳራታት ከም ዘዕበዮ ሰብ መዚ ስርሒት ምድሓን ሂወት ናይቲ ሃገር ገሊፆም። ስርሒት ምድሓን ሂወት ክሕይል ዝኣዘዘ ፕሬዚደንት ፊሊፒንስ ፈርዲናንድ ማርኮስ ተወሳኺ ምንቅጥቃት ክስዕብ ከም ዝኽእል ብምእማት ናይ መጠንቀቕታ መልእኽቲ ኣመሓላሊፉሎም። ፊሊፒንስ ሓደጋታት ምንቅጥቃጥ ምድርን እሳተ ጎመራን ብብዝሒ ኣብ ዝኽሰተሉ ጂኦግራፊያዊ ኣከባቢ ከም እትርከብ ይጥቀስ። ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ወስኽ ፍርያት ክገብራ ኣብ ስምምዕ በፂሐን። እተን ሃገራት ትማሊ 7 ሰነ ኣብ ዘካየድኦ ናይ ማንዛ ርክብ ካብ ዝመፅእ ወርሒ ሓምለ ዕለታዊ 188,000 በርሚል ወስኽ ከም ዝገብራ ኣፍሊጠን።
እቲ ስጉምቲ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊፆም ኣባላት ኦፔክን ሩስያ እትርከበን መሻርክተንን ዕዳጋታት ንምርጋ በብእዋኑ ወስኽ ፍርያት ክገብራ ጸኒሐን እየን። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም ፕሬዚደንት ኢሳያስ ኣፈወርቅን ፕሬዚደንት ዓብድልፋታሕ ኣልሲስን ክልተ ሰዓት ርክብ ኣካይዶም ኤርትራ ኣብ ሻም ናይ ዋዕላ ዞባዊ ቴክኒካዊ ኣመኻሪ ኮሚቴ ጥዕና ምብራቕ ኣፍሪቃ ተሳቲፋ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 126 ተምሃሮ ብሰርቲፊኬት ኣመሪቓ ፈረንሳ ብሪጣንያን ጀርመንን ኣብ መንጎ ፕሬዚዳንታት ሩስያን ዩክሬንን ዝርርብ ክካየድ ንዝቐረበ እማመ ከም ዝድግፍኦ ገሊፀን ፕሬዚደንት ቻይና ሺ ጂንፒንግ ኣብ ሰሜን ኮርያ ናይ ክልተ መዓልትታት ምብፃሕ ንምፍጻም ከተማ ፒዮንግያንግ ኣትዮም ኤውሮጳዊ ሕብረት ንኢራናውያን ውልቀ ሰባትን ትካላትን ዒላማ ዝገበረ ሓድሽ ዙርያ እገዳ ኣጽዲቖም ዜና ተዛዚሙሎ ሰናይ ምሸት።

ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሰናዳኢ ብርሃነ ምሕረታብ፣ ምክትል ኣሰናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ብጋዜጠኛ ሱሌማን ኣሕመድ ኣብ እትዳሎ ዓምዲ ጥዕና ፖሊሲ ርእሰ ምርኮሳ ኤርትራ ኣብ ምኽላስ ሃገራዊ ዝርዝር መድሃኒታት ተዳሲሱ ይርከብ። ውሕስነት ጥዕና ሓደ ካብቶም ቀንዲ መሰረታት ዕቤት ሓንቲ ሃገር እዩ። ህዝቢ ውሕሱን ውፅኢታውን ኣገልግሎት ጥዕና ንክረክብ መድሃኒት በብደረጅኡ ብምዕሩይ ኣገባብ ብቐሊሉ ኣብ ኩሉ ትካላት ጥዕና ክርከብ ኣለዎ። ሃገራዊ ዝርዝር መድሃኒታት ምህላው ድማ ኣዝዩ ኣገዳሲ መሳርሒ ኮይኑ የገልግል። እዚ ዝርዝር መድሃኒታት እዚ ነቶም ኣብ ሃገር ንብዙሕ ክፋል ሕብረተሰብ ዘጋጥሙ ሕማማት ዝፍውሱ ውሕስነቶም ዝተረጋገፁን ውፅኢታውያን ዝኾኑን መድሃኒት እዩ ዝሓቁፍ። ብተወሳኺ ብኣጋጣሚ 31 ግንቦት ዝተባዕለ ዓለማዊ መዓልቲ ኣይፋል ንትንባኾ ሚኒስትሪ ጥዕና ዘውፅኦ መግለፂ ሰፊሩ ኣሎ። ዝፀዓረስ ይዕወድ ድኣ ብዝብል ብጴጥሮስ ተፈሪ ኣብ ዝተዳለወ መሳጢ ትሕዝቶ ሌላ ምስ ጀጋኑ መሓመድ ኣድም መሓመድ ኑር፣ መሓመድ ኑር፣ መሓመድ ፈጊ፣ ኣሕመድ መሓመድ ኑሓ ይበሃሉ። ሰለስቲኦም ተኸታቲሎም ኣብ ሻድሻይ፣ ሻውዓይ፣ ሻምናይ ዙርያ ሃገራዊ ኣገልግሎት ናብ ሳዋ ብምውራድ ወራራት ወያነ ዝመከቱ ጀጋኑ እዮም። ብሰሪ መግዛእታዊ ኩነታትን ሓርግታትን ኣብ ሰራዊትዮም ምስ ቀለም ተላልዮም። ሎም ግን ብቀዳማይ ዲግሪ ተመሪቖም መምሃራን ኣብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ እዚ ማእከል ይምህሩ ኣለዉ ይርከቦ። ብጋዜጠኛ ኤፍሬም ሃብተ ጽዮን ኣብ እትዳሎ ዓምዲ ባህልን ስነ ጥበብን፣ ስውያ ዘረባ፣ ቀሊልነት፣ ኩርናዕ ግጥሚ ዝብሉ ዛዕባ ሰፊሮም ኣለዉ። ሲራክ ክፍለ ጦብላሕታዊ ንባብ መደረ ክቡር ፕሬዚደንት ብመንፅር ፍልስፍና ራእይን ፕሮግራማትን ኤርትራ ኣቕሪቡሎ። ክቡር ፕሬዚደንት ኢሳያስ ኣፈወርቂ መደረ ኣብ ዘስማዓሉ ወይ ቃለ መጠይቕ ድሕሪ ምግባሩ ምስ መቕርብን ዓሩኽን ተገዲስና ንዕለሉ ኢና ክንትንትኖ እውን ንፍትን ዳርጋ ኩሉና ድማ መግለፂታት ፕሬዚደንት ኢሳያስ ብግቡእ ክርዳእካ ደጊምካ ደጋጊምካ ክትሰምዖ ወይ ከተንብቦ ኣለካ ባህልቲ ኢና። ንነዊሕ ግዜ ከም እተዓዘብክዎ ፕሬዚደንት ኢሳያስ ኣፈወርቂ ኣብ በዓል ናጽነት ዘስምዖ መደረ ምስቲ ቅድሚዮ ዓመታት ዝብሎ ጉዳያት ዝተሓሓዝ ከምኡውን ኣብ ዝተፈላለየ ኣጋጣሚታት ብመንግስቲ ምዝውሃብ መግለፂታትን ሃገራዊ መርሓ ሕንፀፅን ዝዛመድ እዩ። ስለዚ ዝሓሸ መረዳእታ ንምርካብ ነቲ ሕሉፍ እውን ምዝካሩ የድሊ። ከምቲ ዕዝብተይ ፕሬዚደንት ኢሳያስ ኣብ መዓልቲ ናጽነት ዘስምዖ መደረታት ይኹን ኣብ ዓመት ሓንሳብ ወይ ክልተ ግዜ ዘካይዶ ቃለ መጠያቃት ቀንዲ ዕላምኡ ዓመታዊ ወይ ፍርቂ ዓመታዊ ዝርዝር ጸብጻብ ንምቕራብ ኣይኮነን። መልእኽቲ ፕሬዚደንት ኢሳያስ ብመንፅር ተልእኾ ራእይን ፕሮግራማትን ሃገር ህልው ምዕባለታትን ዘጋጠመ ውሽጣውን ግዳማውን ብድሆታትን ዝግምግም ኩነታትናን ኩነታት ዓለምን ኣብ ግምት ብምእታው እዋናዊ ምምዕራይን መኣዝንን ዝቕይስ ኣገደስቲ ህልው ወይ መጻኢ ፕሮጀክትታት ዘብርህ እዩ። ጋዜጠኛ ሃብተ ሚካኤል ዕቑባ ስላሴ ኣብ ዘዳለዎ ዓምዲ መዛነይ ዓይነታት ዕርክነት ሕቶ ዝተመሰቀሉ ቓላት ድሌታትካ ምንጻር ጥቕስታት መዛነይ ብቕኑዓት ኣተሓሳስባ ጌጋታትካ ምእለይ ዝብሉ ዛዕባታት ብሰፊሑ ተዳሲሶም ይጸንሕና። ኣብ ዓምዲ ሸባብ ንኡስ ዓምዲ ሪፖርታጅ ኣሮን ተስፋ ኣለም ዘዳልዎ ሳልሳይ ሃገራዊ ምርኢትን ውድድርን ምህዞን ሰንዓን ይጸንሐልና። ሃማማተአ ምስ ድምቀት መበል 35 በዓል ናጽነትና ብምስናይ ካብ 20 ክሳብ 21 ግንቦት 2026 ካብ 4 ዞባታትን ኮሌጃትን ዝመጹ መንእስያት መሃስትን ሰናዕትን ዝሳተፍዎ ሳልሳይ ሃገራዊ ውድድርን ምርኢትን ምህዞን ሰንዓን ኣካይዱ። ኣብቲ ኣጋጣሚ እቶም ልዕሊ 2 ዓመት ምስ ምህዞን ሰንዓን ዝተኣሳሰር ሞያዊ ስልጠና ክወስዱ ዝጸንሑ ልዕሊ 100 መንእስያት እውን ንመመረቕታ በቒዖም። ኣብቲ ናይ መዛዘም መደብ ተወዳደርቲ ምስክር ወረቐት ዕውታት ድማ መተባብዒ ሽልማት ካብ ዝተፈላለዩ ሓለፍቲ ግንባርን ማሕበርን ተቐቢሎም። ኣብ ወንበር ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ኣቶ ሳልሕ ኣሕመድዲን ኣብ ዝሃቦ ናይ መዛዘም ቃል መንእስያት መሃስቲ ሃገራውያን እዮም፣
ምክንያቱ ፀገማት ሕብረተሰብ ክፈትሑ ዝተበገስሉ ቀንዲ ረቑሒ ናይ ሃገራውነት ስምዒቶም እዩ ዝብል እምነት እዩ ዘሎኒ ብምባል ኣብ መንእስያት መሃዝቲ ዘለዎ መረዳእታን ትፅቢትን ኣብቲ ኣጋጣሚ ገሊጹ። ብተወሳኺ ኣቶ ሳልሕ ዕቤት ናይዚ ማእከል ብሓገዝ ዝተፈላለዩ መሻርክቲ ሰብ ፀጋ ኤርትራውያን ልዑል ተገዳስነት መንእስያት ብዓብዩ ድማ ዘይፅንቀቕ ወንን ባህግን መሃዝቲ መንእስያትና እዩ ዝረጋገፅ ብምባል ለበዋኡ ኣብቲ ኣጋጣሚ ኣመሓላለፉ ተጠቂሱ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር ዜና ወፃኢ ዓረቢ መሓመድ ጌታ ሌኣውት ኑራ ዑስማን መሓመድ ፋጥማ ሕመድ እድሪስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዘን ዝሓለፋ 35 ናይ ናፅነት ዓመታት ኣብ ምምሃር ሕብረተሰብ ዝተረጋገፁ ዓወታት ኣመልኪታ ዝሃበቶ መግለፂ ብጋዜጠኛ ዓደል ሳልሕ ቀሪቡሎ ስእሊ ኣብርሃም በየነ ኣብ ዓምዲ መልሓቕ ላደብ ዋልፍኑን እቲ ካልእ ገድሊ ምእንቲ ናፅነት መበል 21 ክፋል ዕላል ምስ ተገዳላይ ተስፋንክኤል ጊላዝጊ ወደቐሺ ትርጉም ጋዜጠኛ ጀማል መሓመድ ዓሊ ብምትሕባር ሚኒስትር ዕዮን ሰብኣዊ ድሕነትን ኣብ ዝዳሎ ዓምዲ ንድሕነት ሰራሕተኛታት ማእከል ዝገበረ ቦታ ዕዮ ዝምልከት ትሕሶ ብጋዜጠኛ ሱሌማን መሓመድ ሰዓድ ዝተተርጎመ ብጋዜጠኛ መሓመድ ዓብደላ ኣብ ጊፋሓ ብትዳሎ ዓምዲ ስያሓ ዋእሰር ኤርትራ ብርቂ ፀጋታት ባሕሪ እትውንን ሃገር ምዃና ተዳሲሱ ኣብ ዓምዲ ዕልወሞ ቴክኖሎጂያ ሓደስቲ ርክበታትን ምህዞታትን ተላልዮም ይፀንሑና

ኣብ ዓምዲ ርእቶ ብዊንታ ንርኣዮ ኣብ ዝተዳለወ ክድነቕን ክዕቀብን ዝግብኦ ዓብ ፀጋ ዘርእስቱ ትሕዝቶ ኤርትራውያን ኣብ ቅድሚ ግህዱን ዘይግህዱን ዞባውን ዓለማውን ተጻብኦ ጽኒዕና ደው ክንብል ዘኽኣለና ርቑሒ እቲ ብሓያል ሃገራዊ ሓድነትን ስኒትን ዝልለ ፖለቲካዊ ባህልናን ብቕዓትናን እዩ ብሕጂ ዝፅበዩና ብድሆታት ሰጊርና ኣብቲ ንደልዩ ዕላማ ንምብፃሕ ከኣ እዚ ቀንዲ ምስጢር ዓወትና ዝኾነ ጸጋዚ ክዕቀብ ጥራይ ዘይኮነ ዝያዳ እናሰሰነ ባህሊ መንእሰይ ውልዶ እናኾነ ክኸይድ ክኽእል ኣለዎ ክንዲ ዝኾነ መንእስያት ብፖለቲካውን ስነ ሓሳባውን ስራሕ ነዚ ዘሕብን ሃገራዊ ጸጋዚ ምዕቃብን ምምዕባልን ዝያዳ ኩሉ ክንፅዕለሉ ዝግባእ ጉዳይ እዩ ምስጢር ዓወት ኩሉ ሳዕ ውሽጣዊ ፅሬትን ብርትዐን እምበር ድኻም ተጸባእቲ ኣይኮነን ኣዝዩ ዕውትን ተኣምራታዊ ቅያን ሓርነታዊ ቃልስና ጸላእትና ድኹማት ስለ ዝነበሩ ዝተረኽበ ዘይኮነ ጥምረትናን ብርትዐናን ልዕሊ ሓይሎምን ሓይሊ ዘረያቶምን ጸብለል ስለ ዝበለ እዩ ኣብዚ ዝሓለፈ ናይ ናጽነት ዓመታት ካልኦት ህዝብታት ክትፃወርዎ ዘጸግም ግዳማዊ ተጻብኦ ካብ ቁልዕ ወራር ክሳብ ዝተፈላለየ ስውር ፖለቲካውን ቁጥባውን ሽርሕታት ምምካትና እውን ፍረጻማ ሃገራዊ ጥምረትናን ስኒትናን እዩ ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ኣብ ዓምዲ ቃለ መሕተት ንገስጋስ ትምህርቲ ብዝምልከት ብኣጋጣሚ መዓልቲ ናጽነት መበል 35 ዓመት ዝተዋህበ መግለጺ ሚኒስትር ሓሊማ መሓመድ ኣቕሪቡሎ ኣብ ዓምዲ ማሕበራዊ ዕቤት ብልኡል ተስፋይ ሚኒስትሪ ዕዮን ሰብኣዊ ድሕነትን ዝተዳለወ ባህላዊ ተዛምድነት ኣብ ሕብረተሰብ ዘርእስቱ ዛዕባ ይጽንሐና ወዲ ሰብ ኣብ ዓለም ተኸባቢሩን ተኸኣኢሉን ብሰላም ዝነብር ብዙሕነት ናይ ልምድታትን ክብርታትን ኣብ ግምዝ ብዘእተወ መንገዲ እንተኸይዱ ጥራዩ ባህላዊ ተዛምድነት ድማ ነዚ ኣብ ምግባር ዓብን ወሳንን ተራ ዝጻወት ኣመላኽኽታ እዩ ሕብረ ብዙሓዊ ኣቃወማ ህዝብታት ዓለም ብዝተፈላለየ መድረኻትን ታሪኻዊ ደረጃታትን ዝመጸ እዩ ኩሉ ድማ መምስናቱ ተመክሮታትን ባህልን ዝኸይድ ግንዛበ እምነት ኣገባብ ህይወት ማሕበራዊ ቁጠባዊ ኣወዳድባ ሃኒፁ ኣብ ምጉዓዝ ይርከብ ቁጠባዊ ምዕባለን ቴክኖሎጂያዊ ገስጋስን ድማ ኣብ ምቅያር ማሕበረ ባህላዊ ቅርፂ ሕብረተሰብ ዓለም ዓብ ተራ ተጻዊቶም ኣለዉ ብጋዜጠኛ ሙሉ ብርሃን ሃብተ ገብርኤል እትዳሎ ዓምዲ ልቦናን ፍልስፍናን ጽፈት ስራሕ ከምኡ ድማ ስራሕን ፍርሕን ዝብሉ ዛዕባታት ይጸንሐና ጽፈት ስራሕ ማለት ብዝወሓደ ግዜ ጻዕርን ጸጋታትን ዝበለጸ ውፅኢት ምርካብ እዩ ንሓደ ስራሕ ብጽፈት ንምዕማም ውፅኢትካ ብውሕዱ ማዕረቲ ዘውፍርከን ግዜን ጻዕርን ክኸውን ይግባእ ጽፈት ኣብ ቦታ ስራሕ ኣብ ዓውዲ ዋኒን ወትሩ ውዕይ ኣርእስቲ ኮይኑ ኢኻ ትረኽቦ እቲ ምንታይሲ ግዜ እኮ ልዕሊ ገንዘብ እዩ ካብ ትሕቲ ቅርፂ ክሳብ ሰራሕተኛታት ኩባናታት ካብቲ ዝገብርኦ ወፍሪ ዝበለፀ ውፅኢት ክረኽበየን ትፅቢት ዝገብራ ንርዱ ምክንያት ድማ ጽፉፍ ቦታ ስራሕ ቀንዲ መፈላለዪ መስመር ኣብ መንጎ ዓወትን ፍሽለትን እዩ ይርከቦ ሱራፌል ተስፋ ብሩኽ ኣብ ዓምዲ ዳየሪ ዝኽሪ ቅነ ናጽነት ስርሒት ኣስላምያ መላኢ ጎደሎይ ስልማት ኣውገት ኣሜን ዝብሉ ዛዕባታት ዳየሪ ሰፊሮም ኣለዉ ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሬ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ዓብደላ መሓመድ ዓሊ መዓልም ኣብ ዘዳለወ ዓምዲ ደላኣባብ ተኸታታሊት ዛንታ ገድሊ መረብ ድብላ ናይ ደንጎባ ኣምዒላት መበል ሓምሻይ ክፋል ቀሪባ ኣላ ኣደላዊ ዓምዲ ተቓሪር ጋዜጠኛ ሳልሕ ጋሞ ጽምብል ናጽነት ኣብ ኩማ ውዳሳትን ውዛን ዞባታት ገጀረትን ጎዳይፍን ብዝምልከት ዘቕረቦ ሰፊሕ ጸብጻብ ይጸንሐና ጋዜጠኛ መሓመድ እድሪስ ኣብ ዘዳለዎ ዓምዲ ምንስጅል ሳልሳይ ክፋል ለናይ ደንጎባ ማዕርግ ተሕሪር ቀሪባ ኣላ ኣብ ዓምዲ ዓፍየት ጋዜጠኛ ካልሽም መሓመድ ሓደ ህፃን እውን እንተኾነ ካብ ክታበት ከይተርፈና ኣብ ትሕቲ ዝብል ብኣጋጣሚ መንበል 35 ዓመት ዝኽሪ ናጽነት ምስ ሓላፊ ሃገራዊ መደብ ክታበት ኣቶ ቴድሮስ ይሕደጎ ዝተኸየደ ቃለ መጥያቕ ሰፊሩሎ ኣብ ፍሉይ ዓምዲ ኣብ ጉዕዞ ምምሃርን ምስትምሃርን ዝተረጋገጹ ዓወታት መበል ካልኣይ ክፋል ትሕዝቶ ትጸንሐና ብሕዙግ ሱሌማን እትዳሎ ዓምዲ ሸባብ መበል ሳልሳይ ክፋል ትሕዝቶ ቃለ መጥያቕ ምስ ሓላፊ ሃገራዊ ማሕበር መንእስያትን ተምሃሮን ንዞባ ኣፍዓበት ሙሳ መሓመድ ስዒድ ቀሪባኣላ ብዮሱፍ እድሪስ ኣብ እትዳሎ ዓምዲ ሕበርበሮ መዘናግዕን ልቦና ጠቀስቲ ሕሶታት ሒዛ ትርከብ ብመሓመድ ዳፍላ እትዳሎ ዓምዲ ፈንዋዓዳት

ቀዳሚት ክኢላ ሓኪም ኣቃውማ ኣካላት ወዲ ሰብ ቅድሚ 1500 ዓመታት ኣቢሉ ኣብ ቻይና ትነጥፍ ምንባራ ተገሊጹ። ኣብ መበል 82 ዓመቱ ኣብ ዩኒቨርሲቲ ዝምሃር ዘሎ ሰብኣይ ኣቓልቦ ማሕበሮ መራኸቢታት ስሒቡ ሰብ ስርሖ ብልሒ ንሓደጋ ርእሰ ቅትለት ኣብ ምድሓን ከም ዝሓገዘ ተሓቢሩ።

ጋዜጠኛ ሱሌማን ኣሕመድ ኣብ እትዳሎ ዓምዲ ጥዕና ንእዋናዊ ኩነታት ሕማም ኤቦላ ዳሲሱ ይርከብ። ሚኒስትሪ ጥዕና ሕማም ኤቦላ ናብ ሃገርና ክኣቱ ዘሎ ተኽእሎ ኣዝዩ ትሑት እኳ እንተኾነ ንዝኾነ እንተታት ግና ኣድላይ ምክታል ይግበር ከም ዘሎ ሓቢሩ። እዚ ኣብ ዴሞክራሲያዊት ሪፓብሊክ ኮንጎን ኡጋንዳን ተኸሲቱ ዘሎ ብቫይረስ ቡንዲ ቡግዮ ዝስዕብ ዘሎ ሕማም ኤቦላ ንምክልኻል ሃገራዊ ሓይሊ ዕማም ቆይሙ ኣብ ቀጻሊ ምክታል ይርከብ። እቲ ሓይሊ ዕማም ነቲ ሕማም ንምክትታል ኣብ ዘሰላሰሎ ንጥፈታት ብማዕርፎ ነፈርቲ ኣብ ዝኣቱ ተጓዓዝቲ ዘድሊ መመራመሪ መሳርሒ ብምውራድ ኩነታቶም ምክትታል ብዛዕባ እቲ ሕማም ኩለን ዞባታትን ኣብአን ዝርከባ ሆስፒታላትን ዘድሊ ሓበሬታ ተዋሂቡ ስለ ዘሎ ግቡእ ዳህሳስ ከካይዳ ምግባር ካብ ኤርትራ ዝወፁ ግያሾት ሕማም ተላቢዕሉ ናብ ዘሎ ከባቢ ከይገሹ ምዝኽኻር ዛጊት ዝተረኸበ እኳ እንተዘየለ በቲ ቫይረስ ከም እተለኽፉ ንዝጥርጠሩ መወሸቢ ምውዳድ ነቲ ግዳይ ንምምርማር ዝሕግዝ ፍሉይ ናይ ላቦራቶሪ ክፍሊ ምድላውን ንጥፈታት የሰላስል ኣሎ። ብጋዜጠኛ ሚርያም ኣብርሃም ኣብ እትዳሎ ዓምዲ ትንታነ ዜና ዘተ ሰላም ኣሜሪካን ኢራንን ተላዒሉ ይጸንሐና። ፕሬዚደንት ዶናልድ ትራምፕ ኣብ ዘለቐ ስምምዕ ሰላም ክብጻሕ ተቓሪቡ እዩ እናተባህለ ኣብ ዝረበሉ ዘሎ እዋን ነቲ ኣቐዲሙ ዝተዳለወ ንድፊ ናይቲ መዛረበ ነጥብታት ክኽልሶ እዩ ዝረአ ዘሎ። እዚ ብፕሬዚደንት ዶናልድ ትራምፕ ቀሪቡ ዘሎ ሓድሽ እማመ ነቲ ክጻፈፍ ተቓሪቡ ክበሃለሉ ዝጸንሐ እማመ ሰላም ዝዕንቅፍ ወይ ንድሕሪት ዝጓተት ኮይኑ ተረኺቡሎ። እዚ ትሕዝትኡ ዛጊት ብወግዒ ዘይተገልጸ ዘሎ ሓድሽ እማመ ኣብቲ ክዛተይሉ ዝጸንሑ ነባር እማመ ሰላም ክታሞም ንዘዕርፍሉ ግዜ ዘናዊሕ ክኸውን ከም ዝኽእል ብዙሓት ተንተንቲ ይገልጽ ኣለዉ። ንሓድሽ እማመ ኣሜሪካ ዝተዓዘበት ኢራን እውን ብመንገዲ ተዛታይኣ መሓመድ ጋሊባፍ ኣቢላ ኣብቲ ዝካየድ ዘሎ ዝርርብ ንኣሜሪካ ክትኣምና ኣሸጋሪ እዩ። ኣብ ዓምዲ ቃለ ምሕተት ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ካልኣይ ክፋል ርክብ ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብኣጋጣሚ መበል 35 ዓመታት ናጽነት ሰፊሩ በሽሞንዲ ዕባ ሚካኤል ኣብ እትዳሎ ማህደር ጀጋኑ መዛዘምን መበል 28 ክፋል ወራር ቀይሕ ኮኸብን ተኸላ ቀይሕ መስመርን ቀሪባ ኣላ። እቲ ወራር ምስ ጀመረ ጸላኢ ክምዝምዞ ፈቲኑ ዝነበረ ድኹም ጎድኒ ናይ ህዝባዊ ሰራዊት ሓርነት ኤርትራ ብኽልተ ክንፍታት ኣግፊሕካ ናይ ምምጣጥ ስልቲ እዩ። ህዝባዊ ሰራዊት ኣብ ጎላጉል ወሪድካ ናይ ምጥቃዕ ዝነበሮ ጸገም ኣብ ግምታት እዩ ጸላኢ እግር ጎቦታት ከም ድላይ ከስፋሕፍሕ ምኽኣል እዩ። እንተኾነ እቶም ንሻድሻይ ወራር ክዓውቱ ዝተመልመሉ ተራራ ክፍለ ጦራት ኣብቲ ወፍሪ ተዓዊትካ ንምውፃእ ጥራይ እምበር ነቲ ኣባይታ ዝጸንሖም ምትዕጻፍን ስልቲ ውግእን ሰራዊት ህዝባዊ ግንባር ስነኣምራኣዊ ቅርብነት ስለ ዘይገበርሉ ክጻወርዎን ክብድህዎን ተሸገሩ። ካብ መራሕቶም ጀሚርካ ክሳብቲ ተራ ሰራዊት ምዝዛም ናይ ትኪናት ካብ ኢዶም ወፃእን ኣብ ድሌቶም ከምዘይምርኮስን እቲ ግጥም ምስ ጀመረ እዩ ክርድኦ ምስ ጀመረ። ኣብ ዓምዲ ካብ ዞባታት ጋዜጠኛ ገርጊስ ፍቓድ ምብርባር ምትውባዓን ፈጠራውነት መንእስያት ኣብ ዞባዓን ሰባ ዳሲሱሎ። ሃገሮ ማሕበር መንእስያትን ተምሃሮን ኤርትራ ዞባዓን ሰባ ንጥፈታት ምዞን ሰንዓን ንምትብባዕ ካብ ቅድሚ ዓመ ጀሚሩ ቅዱስ ቅንእ ዘሕደረ ብዙሕ ተሳተፍቲ እውን ብዓይነትን ብዙሕን እናበርከተ ዝኸይድ ምርኢትን ውድድራትን ምህዞን ሰንዓን ወዲቡ ኣብ ምክያድ ይርከብ። ብፍላይ ኣብ ናይ ሎም ዘበን መደብ ካብ ዕለት 8 ክሳብ 10 ግንቦት 2026 ኣብ ማእከል መንእስያት ግራንድ ሆቴል ኣብ ከረን ዝቐነየ ናይ መዛዘመ ምርኢት ናይ ህፃናትን ዓበይትን መንእስያትን ምህዞ ኣዝዩ ኣተባብዓን ዝድነቕን ምንባሩ ኣባላት ኣወሃሃዲት ቦርድ ምህዞን ሰንዓን ተዓዘብትን ዝገለጽዎ እዩ። ህፃናት ተምሃሮ እውን ብዓቕሞም ካብ ዝተምሃርዎ ብምብልሓት ምስቶም ማእከሎትን ዓበይትን መንእስያት ተዛኒቖም ዝተፈላለየ ኣደነቐ ምህዞታት ንምርኢት ኣቕሪቦም። ኣባላት ሚኒስትሪ ሕርሻ ንኡዞባከረን ናቶም ፍሉይ ኩርናዕ ብምሓዝ ማእዛዊ ምግቢ ንኩሉ ኣብ ኩሉ ዝብል ሃገራዊ ቴማ ሚኒስትሪ ሕርሻ ዘንጸባርቕ ትሕዝቶ ኣብ መፍረ ንህብን ደርሁን ኣጠቃቅማ ርቡሕ ሕርሻዊ ቃጽዖን ኣገዳስነቱን ብዝምልከት ጽልዋ ዘሕደረ መሃሪ ምርኢት ከቕርቡ ከለዉ ተምሃሮ ሕርሻዊ ኮሌጅ ሓመልማሎ እውን ብሓፈሻው ኣብ ስነ ፍልጠት ምግቢ ማለት ፉድ ሳይንስ ብፍላይ ከዓ ኣብ ኣሰራርሓ ዝተፈላለየ ዓይነታት ሜርማላታት ዝተተኮረ መሳጢ ምርኢት ኣቕሪቦም ይርከቦ። ብሄለን ምኸታ ብትዳሎ ዓምዲ ንቑሕ ደመና ምስ ነብስና ንዛረብዶ እንታይ ከንዳበልና ከምኡ ድማ ምስ ኣእምሮና ዶ ወላ ኣንጻር ኣእምሮና ንሰርሕ ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ኣልቢያ ኣከባብን ኣህጉራዊ ሽርክነት ንክሊማዊ ለውጥን ዝድስትስ ትሕዝቶ ብኣጋጣሚ ዓለማዊ መዓልቲ ኣከባቢ 5 ሰነ ተዳሲሱ ይጸንሐና።
ብጋዜጠኛ ጀማል መሓመድ ዓልያ ብትዳሎ ዓምዲ ወቕፋ ፈንያ ኣብ ዓውዲ ስነ ጥበብን ማሕበራዊ

ግድያን ናይ ዝነጥፉ ህቡባት ሰባት ሓበሬታ ሰፊሩ ኣሎ። ብጋዜጠኛ ማሕሙድ ዓብደላ ብኪፋሓ ብትዳሎ ዓምዲ ሸባብያት ውሕስነት ህላዊ ሃገር ብኸመይ ነረጋግጽ ዝብል ዛዕባ ተዳሲሱ ይጸንሓና። ሲራ ክፍለ ካልኣይ ክፋል ጦብላሕታዊ ንባብ መደረ ክቡር ፕሬዚደንት ብመፅር ፍልስፍና ራእይን ፕሮግራማትን ኤርትራ ኣቕሪቡሎ። ፕሬዚደንት ኢሳያስ ኣብ መደርኡ ኪኖ ባሉናት ካብ ናይዚ ዝሓለፈ ዓመት ኣቓልቦ ዝስሕብ ጉዳያት ናይ ቨነዙዌላን ኢራንን ኣብነት ምርኣይ ሕማቕ ኣይኮነን ብምባል ኣእምሮ ከሰላስሎ ዘለዎ ብዙሕ ሕቶታት እዩ ኣልዒሉ። እቲ ስሕታን ቅማረ ዝደፍኦ እስትራቴጂያዊ ጌጋታት ድማ ምስ ርዱእ ሓደጋታቱ ደው ክብል ፀዊዑ። ፕረዚደንት ኢሳያስ ብዛዕባ ህልዊ ኩነታት ዓለምን መጻኢ ኣመቱን ሓፈሻዊ መብርሂ ድሕሪ ምንጻፍ ነዚ ጉዳይ ብቐጥታ ምስ ኤርትራ ንምትሓዝ እንታይ ናፃ ኣማራፂ ክሕሰብ ይከኣል ዝብል ሕቶ እዩ ስዒቡ። ከም ዝፍለጥ ኤርትራ ከም ካልኦት ሃገራት ተንበርከኺ ተባሂላ ዘይተኸርመ ተዘርግሕ ተባሂላ ዘይተስፋሕፍሕ ናፃ ሃገር እያ። ከም ቀደምና በቲ ናፃ ሓሳብናን ኪደትናን ክንቅፅል ዘሎ ኣማራፂታት ክሕሰበሉ ከም ዝግባእ ድማ እዩ ኣነፂሩ። ምስ ታሪኻዊ ናፃ ሕርያ ኤርትራ ብዝቀዱ ድማ ኣብ መሰረታውያን ክብርታት ዝተነጥቀ ሓሳብን ስትራቴጂን ቀይስካ ምግስጋስ መተካእታ ይብሉን ክብል ኣስሚሩሉ። ፕሬዚደንት ኢሳያስ ብዛዕባ ኣብ ዓለምና ክሰፍን ዝግባእ ኣህግራዊ ስርዓት እውን ንፁርን ዘየሻሙን ሓሳብ እዩ ኣቕሪቡ። ካብቲ ህዝብታት ዝላደይሉ ብሉይ ኣህግራዊ ስርዓት ምውፃእ ግድነት እምበር ሕርያ ኣይኮነን ሓራ ዕዳጋታትን ንግድን ዘይብሉ ርትዓዊ ምቕራሕ ሃብትን እቶትን ዘይብሉ ናይ ሓረጣን ገምርን ዝምታን ዓሉቕን ፋይናንሳዊ ትካላት ዘመሓድሮ ብኽሳራ ዝረብሕ ዝምታ ባዶ ድምር መቐፀልታ ባርነትን መግዛእትን ዝኾነ ብሉይ ስርዓት ክእለ ኣለዎ ድማ ኢሉ። እዚ ሓሳብ እዚ መብዛሕትአን ሃገራት ዓለምን ሙሉእ ህዝቢ ዓለምናን ይሰማምዑሉ እዮም። እንተላይተን በቲ ዝነበረ ስርዓት ተረባሕቲ ዝነበረ ሃገራት ምዕራብ ከይተረፋ ምምዕራይ ክግበር ከም ዘለዎ ይዛረባ የን። እንታይ ዓይነት ለውጢ ወይ ምምዕራይ ግን ቀሊል መልሲ ኣይፅንሖን ይርከቦ። ኣብ ዓንዲ ፍረ ፃዕሪ ድሕነት መግቢ ናይ ኩሉ ሓላፍነት ምዃኑ ተገሊጹ። ግቡእ ኣጠቓቕማ መድሃኒት እንስሳ ንውሕስ መግብን ንውሕስ ጥዕናን መኣዛ ፍረ ፃዕሩ ሰፊሮም ይፅንሕና። ብኣሮን ተስፋኣለም ኣብ ዝተዳለወ ዓምዲ ሸባብ ንኡስ ዓምዲ ቃለ መሕተት ማእከል ምህዞን ዋኒነን ሃማማተአ መሰሰኒ መሃስትን ሰናዕትን ኣብ ትሕቲ ዝብል ምስ መንእሰይ ሚናስ ለኣከ ዝተኸየደ ርክብ ሰፊሩ ኣሎ። ብሱራፊኤል ተስፋ ብሩኻ ብትዳሎ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ሰነኣትዩ ንፍተና ትዳለው ደለኹም ጥቕሲ ዝሰሙን ዝብሉ ኣቓልቦ ተምሃሮ ዝስሕቡ ኣርስታት ይፀንሑና። ብያቆብ መርሃዊ ጃካ ብትዳሎ ዓምዲ ተርሙማ ጠላም ድሙ ዕላል ክልተ ኣሕዋት ዝተመሰቐሉ ቓላት ስርሑ ንረክብ። ብሃማረ ኣብ እትዳሎ ዓምዲ ደቂ ኣንስትዮ ውባን መልክዓን ወይዘራ ዝራ ኣድማስ ዝብሉ ዛዕባታት ይፀንሑና። ውባ ካብ ኣቦኣ መስሊኣብ ካብ ኣዲኣ ስላስ ዕቕቢት ገብረ ኣብ ጣላ ዝተባህለ ዓዲ ሎሚ ኣካል ንኡዞባ ድባርዋ ኮይኑ ዘሎ ዓዲ ተወልደት። ኣቦይ መስሊኣብ ንስላስ ክምርዖ እንከሎ ኣቦ ስላስ ዕቕቢት ገብረ ብሃብቲ ኩባ ዝተሓፅበ ስለ ዝነበረ ማለት ክዳውንቱ ብማይ ጨባ ይጮቕጮቕ ይሕፀብ ስለ ዝነበረ እዩ ኩባ ተሓፂቡ ዝበልናዮ። እልቢ ዘይብለን ጥሪት ተገዚሙ እዩ ካብ ፃዕዳ ክርስትያን ናብ ዝባን ጣላ ዝተገረ። ደቂ ቦይ መሰላኣብ ኩለን ብመልክዕን ዝተፈልጣ ነበራ። ሰገነት ኣዲ ዕቑባ ሃይለ እኳ ፅብቕት እንተነበረት ውባ ግን ንመልክዕ እንዳ ቦይ መሰላኣብ ጥቕሊላ ወሰደቶ። ውባ ዓቕሚ ሄዋን ምስ በፅሐት መልክዓ መዛረቢ ወዲ ኣዳም ኮነ። ውባ ቁመታ ሰንሰሎማይ ደረታ ግምጃ ርቡዕ የዒንታ ከወኸብቲ ሰማይ ዝመስሉ መካፍቲ ኣፋ ካትም ከናፍራ ከም መዓር ዝፅፆ ኣስናና ከም ፀባ ዝፈስስ ከም ስኒኣድጊ ኩሉ ድልዱል ክሳዳ እመት ኣፍ ልባ ዕምዕም ዝበለ ኣጥባታ ከም ቀራን ዝረብዕ ዝወጋእ ዝመስል ዕታሮ ዕየሩ ሽንቅጥ መዓንጣኣ መንብሮኣ የዕንቲ ዘፅልል ኣስላፋታ ከውሒ መንደልሃፆ ደናጉኣ ስሩዕ መጻርቦ ኣጻብዕታ ሰዊት የዕንቲ ዘንቅፅ ጸጉሪ ርእሳ ባይታ ንኽኢ ኮታ ብዅሉ እንትንኣ ዝወፃ ዘይብላ ኣበር ኣልቦ ፍጽምቲ ጎርዞ ነበረት። ኣብ ጣላ ኣጓብዝ ደቂ ዓድን ጎደቦም ሃሞም ቀልቦም ብውባ ስለ ዝተዘርዐ ገበላ እንዳቦይ መሰላኣብ በባፅሕ ሓራግፅ ተወድአ። ኣቦይ መሰላኣብ ቀሪዖኦም ሒዞም ምስ ኣባፅሕ ክጓየዩ ምድሪ ትጸብሖም ነበረት ይርከቦም።

ጋዜጠኛ ኣስማ ዓብደላ ሳልሕ ኣብ ዓምዲ ምን ሁና ውህነክ ሓንቲ ከልቢ ኣብ መኪና ዋናኣ ብዝነበረት ናይ ሃደን ብረት ንሓንቲ ሰብ ተኪሳ ከም ዘቐተለት ተሓቢሩ። ዝተሸገረ ወላዲ ንውሉዱ ክርኢ ብኣስካላ ተሰቂሉ ብመስኮት ክቕልቀል ዘርኢ ስእሊ ኣቐልቦ ማሕበራዊ ማዕከናት ስሒቡ። 729 ዓመት ዝዕድሚኡ ወርቂ ኻቲም ከም ዝተረኽበ ተገሊጹ። ዓብዪ ዕንቅር ዕቢት ኣብ ብሪጣንያ ቅድሚ 415 ሚልዮን ዓመታት ኣትሒዙ ይነብር ምንባሩ ተረጋጊጹ። ጋዜጠኛ መሓሙድ ዓብደላ ቡኪፋሕ ኣብ ዓምዲ ዝርዓ ወቕት ሳድ ኣብ ዝሓለፈ ናይ ናጽነት ዓመታት ብሚኒስትሪ ሕርሻ ካብ ዝተረጋገጹ ዓወታት ትርጉሙ ኣቕሪቡሎ። ጋዜጠኛ ሃጅር ሓመድ ኣብ ዓምዲ ውሓታል ጥፍል ነፃናት ዝምጥኑ ኣዘናጋዕትን ምሃርትን ትሕዝቶታት ይርከብዋ። ምስ ኣመኻሪ ሚኒስተር ዶክተር ምስማይ ገብሪ ሂወት ካብ ፅባሕ ናፅነት ኣብ ትካላት ጥዕና ዝመፀ ለውጢ ብዝምልከት ብጋዜጠኛ ጀምዕያ ሳልሕ ዝተኸየደ ሰፊሕ ቃለ መሕተት ጋዜጠኛ ዓረቢ መሓመድ ጌታ ጽማቕ ትሕዝትኡ ኣቕሪቦ ኣሎ። ብጋዜጠኛ ሃዋ ሱሌማን ዓብደልቃድር ኣብ እትዳሎ ዓምዲ ተቓሪር ሕብርታት ንኹነተ ኣእምሮን መሃዝነትን ህፃናት ብኸመይ ጸልውዎ ዝብል ዛዕባ ሰፊሩኣሎ። መልእኽቲ ሚኒስትሪ ሕርሻ ብኣጋጣሚ ዓለማዊ መዓልቲ ድሕነት መግቢ ኣብ ዓምዲ ስፖት ሰፊሩኣሎ። ኣብ ዓምዲ ስፖት ላይት ጋዜጠኛ ባና ንጉሰ ንተፈጥሮ ክሊማን መጻእን ዘርእስቱ ንኣገዳስነት ናይ ድሕነት ስጉምታትን ተግበረታትን ድሕነት ኣከባቢ ብኣጋጣሚ ዓለማዊ መዓልቲ ኣከባቢ 5 ሰነ ቀሪቡኣሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ጋዜጠኛ ልዋም ካሕሳይ ባህላዊ ኣገባባትን ፅምብልን ምስግጋር ካብ ንእስነት ናብ ስብነት ኣብ ብሄራት ናራን ኩናማን ዝደስስ ትሕዝቶ ኣቕሪባኣላ። ኣምባሳደር ስቴፋኖስ ኣፈወርቂ ኣብ መበል ሱሳ ሂጋሺ ኩኒ ኖሚያ ናይ ጃፓን ኣህጉራዊ ፅምብል ባህላዊ ስልማት ዘስማዖ መደረ ሰፊሩኣሎ። ኣብ ዓምዲ ኪዩንኤ ጋዜጠኛ ቴሌቭዥን ኤርትራ ሮፋኤል ጁሴፐ ምስ ናንዲ ማንዴላ ዘካየዶ ቃለ መጠይቕ ሰፊሩኣሎ። ዝኸበርኩም ተዓዘብትና ንልዎ ምስተዳለዎ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

0: ዮናስ ወድና ኣኸልኩ ኣኸልኩ ይብል ኣሎ።
1: ኣባህለኻ ይሓዝክዎ
0: ጓል ሰብ ደለ ይብል ኣሎ።
1: ሓቁ ቀርኒ ደዳእ ኸውፅእ ኾይኑ
0: ንሓ እንቋዕ ጥራይ ዘለዮ
1: ካብኡ ኸዓ ዘይተርፍ ማሕበራዊ ፍጻሜ እዩ። ንዘይተርፍ ጊዜ ይሓልፍ ከም ዝብልዎ ጽቡቕ ገቢሩ ኣሎ። ብንኡስካ ዝወለድካዮ እናሓደረዩ ዝሕጉሰካሞ ሃየ ኣጀውሃን በሎን ዝቈልዓ።
0: ኣነ እውን ነቲ ሓሳቡ ደጋፊ እየ። ሕጂ ነቲ ቦጓል ክትረኽቦ ዝግበር ክንገብር ኢለ ዘማኽረካ ዘለኹ።
1: ድንቂ ጓል መን ይኸ ጠሚቱ ዘሎ
0: ምሳናይ ኣብዚ ኸባቢናያ
1: ሰይኮቲ ብባልዕትና ይበላዕ ብባልዕትና ይበላ እስከ
0: እሞ ከምቲ ወግዒ ኣብ ገዛ ኮይንና ዶ ትውሕጥ ክነብል
2: መዓልክና ዳነይ
3: ዘርመስገን ከመይ ውዒልክን?
2: እዋ ደሓ እንዴ ክንዳ እዚኣ መልክና ተወኪርክን ትጥምታኒ
3: ዋላ ጥዕምክን ኣይ ምልዖ ጥሚቕ እንዲኽን መሲልክን
2: ዓይንኽን ይማዓሮ
3: ኣደይ ከምዚ ምስ ረኣያ የን ዝኣኸለት ጓልካን ዝብእሃ ባ ዝበላ
2: እንታይ ዝገበረት ጎርዚ ኣድራር ኣራዊት ትኸውን
3: ዘይኑ ጽቡቕ ዝዓለመ እዩ ንበላዓያ ክትውሃብ ንምባል እዩ
2: ማዓሮ ለዘበን እምበሮ ድሓን ይኽን መርዓ ጥራይ ኮይኑ መውፅእ ኣፍክ ይፍትሓላ ድኣ እምበሪ ኣይግድ
3: ከም ወቕቲ እትን ኣዳነይ
2: ኣየ ናይ ወቕቲ
3: እቲ መርዓኸ
2: ኣዳነይ ሎሚ ጣዓኽን ሎምስ በዓልኽን
4: ብቕድሚ ገዛና ሕለፍ ከም ደበና ኣደይ ክሪኣኻ ንጓለን ክብላኻ
2: እንዳበልክን ምዝማር ተሪፍክ ስምዓን እንዶ ዳነይ ብኸመይ ክትመርዓዋ ኢኽን ክባህስ ዝብለክን
3: ከም ትምኒተይ ደኣ ግበረለይ እምበር ኣፍራስ ዘይጋልብ ሃገርግር ዝብል ዝሉምዳስ ሃርምቲ ኸበሮ ነነጢሮም ነነጢሮም ርእሶም ዓንዲ ናይ ዳስ ክሳብ ዝሃርሞም ብኸበሮ ልጋስ ጎራዞ ዓዲ ድማ ብጣቂዒት የእዳወን ማይ ክሳብ ዝምዑግ
2: ግርም
3: ኣባ ጓይላ ኸዓ በስሩ እናዋጣወጠ
2: ሃየ
3: ከበሮን እምብልታን ተወሃሂዱ መለኸትን ዋጣን እናዓጀቦ
2: ሃየ
3: ፀሓይ ክሳብ ትበርቕ ወጋሕ ፈታሕ ክብል ምነ ግዲ
2: ግርም ከም ምንየት ክን ይሃብክ እምበረ ኣብ ሕብረተሰብናስ ብዙሕ ዓይነት መርዓ እዩ ዘሎ ከከም ዕጫኻኻ ኸኣ ተልእ ገለ ብመርዓ ኣኽሊል ገለ ብመርዓ ስቢል ገለ ብመርዓ መንቀፂ ደም ገለ ብመርዓ ሓያም ገለ ብመርዓ ጭሉቕ ገለ ብመርዓ ዝርፎት ገለ ብመርዓ ደሞዝ እንዳበለ በብዓይነት እዩ ዝኸይድ እታ ንዓኽ እንትኸውን ከዓ ተዓንቂራ እያ ዘላ
3: ኣብቲ ንምነዮ ባውደቐና ኸውን
2: ከም ንንየት ክንኮይልና ኢና ንዕና ይበላዳነይ ይኣኽለና ዝወግዒ

0: ከመልኩም ቀኒኹ ድሓን ዲኹ
1: ዝሃር ይመስገ ሕዛ እስናን ጥሪትናን ኣፍላጋትናን ውሓይዝናን ቈላናን ባሕርናን ክንደይ ኳሻነ
0: ድንቂ
1: ናይ ድሓን ዲኻኸ
0: ድሓን የ ፀዋር ብስራት እየ
1: ፀዋር ብስራተ የብዛሐዮ ገፈልን ጠውቅን ኢና ንጸልእ ዘለና እሞ እዘይ ደጊፈ ዶ ኽብለካ
0: ነዚ ሓቂቕ ዛራይ ማይ ትመስል ሕጻባ ዝተውላድካ ኢና ደሊና
1: ሓይደላይ
0: ሓይደላይ ዎ ኸም ስማዕ ደለይታ መጺኦም ኣለዉ እሞ ቀዲመ ሕሱኽ ክብለካ ኢለ መጽየ
1: እሞ ድሓን ጓልና ኻቦኹም ሓሊፍና ንመን ከይንህባ የግዳሲ ከምቲ ንቡረ ምስ ዓቕመ ስጋ ኽንመክር
0: ተላእኻይ እንዴ ሩጡ መስሒ ዘኸይድ መታንሲ መዓዝ ክመጸካ
1: ድሕሪ ሳልሲ ቕልቅል በለኒ
0: ሕራይ ጽቡቕ ተቋጺልኩማ ይበለና እምበር ዝቖልዓ ከመይ ዝበልዎ ርጡብ ርጡብ ቁቡ መስለካ ንዕኡ ዝሃበ ልቡና ቀላይ ልቡ እዩ
1: እንታይ ትዛረብ ኣለኻ እንታ
0: ስጋቦ ኢለ ይብለካ እንዴ ዘለኹዎ

0: ጌታ ሰረቐ ስድራ ሓቢረ ኣለኹ።
1: እንታይ እንዳልካ?
0: ብፍትወት ሓይደል ተሰኒፈ ልእቲ ብሕልሚ ቀትሪ ብሓሳባት እናመፀት ዘሪዓትኒ
1: ብጥርያ
0: ብጥርአ ወዱብ ኣቢለያ
1: ዋያ ኸዓየ ስዮማ ኢልካ በቃ
0: ስዮማ ኢለ ልበይ ብቕሻረታ ተሃኒኑ ካን ከምዛ ኸደረ ገዛ ገዛ ዕኒኒ ኣብዚሐ
1: ተሓዚኻ ሓያል እዩ እሞ ያይ ደኣ እንታይ በለ
0: ተዓቁር ዳ ሞዛ ክብድኻ
1: ዋይ ከምዛ ናይ ጉቡጥሽ የጆኻ ሰሚዕኻን ርኢኻን ትም ሕትም ያ በቃ ትም ሕትም እየ ድብላ
0: እሞ መልእኽተኛ ስከይዱ ኣሎ
1: እዋይ ተርኣይኒ ተርኣይኒ ጎራ ዝዓዲ ዒደረ ክገብርልካ ኢኻ እያይ
0: እንታይ እንዳበላ እንታ
1: እንታይ እንዳላ ዶ ሩባሩባ ትኸይድ ከም ዘጋሩ ሩባሩባ ትኸይድ ከም ዘጋሩ ህንፃሓ ወይ ቀዳድ ማዓኮሩ እንዳላ ግዳብ ግዳብ ግዳብ
0: ወዲ ኣብስቲ

0: ኣቶ ሰዓት ክንደይ ድዮም ክመፁ?
1: ኣብቲ ፍርቂ መዓልቲ እዩ
0: እሞ ዞምናህና ደኣ ኣይደንጎዩን
1: ቆልዓንዶ ላኣኽሎ
0: ሕራይ ዋይ መፅ እዮም በሉ
2: ኣታ ደንጉና ዶ
1: ከምኡ እንዳበልና
2: ኣብቲ ጎቦ ፍቓሽ ደይብና እዛ ግናይ ንፋስ መንጠሊን መበገሲ ኣበይ ምዃኑ ክንዕዘባ እንዲና ጸኒሕና
1: ቅንያቶ እያ በዛ ታሕትያ ትነፍስ ዘላ
2: ጸያቒቶ ካብ ጥንቲ ጥቅምቲ ዝጸንሐ ስለ ዝኾነ ነዝግርሁ ኰለላ ጥራይ ዘድልዮ
1: ፍኸረ ኣውሊ ፀሓይ ክሳብ ትበርቕ እዩ እዚ ህቦብላ ንያ ቦታቶም ከይኮነ ይተርፍን እዩ ንዘራእትና ኽጸሉ ዋላ ኳ ዓቕሚ የብሉን
3: መዓላትኮ

0: በዓላትኩም ከመልኩም ውዕልኩም?
1: መስገን ኣምላኽ እንቋዕ ድሓን መጻኹ እሞ እኽለማይደ ክንቅርብ
0: ያያያያ ድሓን ድሓን ቅድም ጉዳይና ክንገብር።
2: ኣይፋሉን ኣይፋሉን፣ ካብ ርሑቕ እንዲኹም መጺኹም ብርክኹም ደኣ ስብር ኣብሉ።
0: ክብረት ሃበልና ክብረት ሃበልና። እወ ጓል ሰብ ደሊና ኣባኻትኩም ኣብ ክብራት ስድራ ክንጽጋዕ ወገን ክትኮንና ባዓቲ ኾንኩም ክተዕቕሉና ከም ሳዕሪ ጸናዕቲ ንሕማቕ መዓልቲ ክትኮንና እምባ ክትኮንና መጸግዒ ጐልጐል ክትኮንና መሳፍሒ ሳግላ ክትኮንና መጽለሊ ንሓይደል ጓልኩም ክትቡና ኢና መጺና።
1: ክቡር የኽብረካ መጠን ነብሱ ኸም ዝብሃል ሰብ ጥዑም ላዛን ወግዕ እንዳኣ ኾንኩም እምበረ ብዙሕ ዓቐብን ቁልቁልን ኢልኩም ደኺምኩም ክንደይ ጸጕራማት ኣርካናትን ሰባት ሒዝኩም ደጊም ርኢኸሞ መጺኹ ብሓቂ ብሓቂ ኸዓ ክብረት ይሃበልና።
2: ንስኻትኩም እኮ ደምኩም ናብ ደምና ዓጽምኹም ናብ ዓጽምና ክትሕውስ ሃሪፍኩም ዝመጻኹም ንሕና ዳ እንታ ኽንብል? ፍቕሪኻ ዝደለየ ጓልካ ስለ ዝኾነ ሕጉሳት ኢና። የግዳይሲ ነቲ ወድና ጽቡቕ ጌርና ኣዕሙቕ ኣቢልና ክንፈልጦሲ ለላ ሞት ዳ ኣዋግዑና
3: ሓውና ወድቶም ጀጋኑ

ስለ መሬት ዝሓለፉ ወዲ ደጊያት ባታ ሓጎስ ንመግዛእቲ ዝሓረኑ ወዲ ዘማት ወዲ እኩድ ብጅግንነት ዝልለ መሓመድ ዑስማን ቡሪ ንናኹራ ዝሰበረ ወዲ ራእሲ ወልደ ሚካኤል ወዲ ደጊያት ካፍል ወዲ ሸኽ ኢብራሂም ስልጣን ወዲ ወልደ ኣብ ወልደ ማርያም ወዲ ዑመር ሃኪቶ ባሕርና ዝበለ ወዲ ፋርስ ዓብደልቃድር ከቢረ ወዲ ጀማዕር ሰውራ ሓምድ እድሪስ ዓዋተ

0: ዓንታት ጅሩ ደኣ ክንደይ ይበዝሕ። ንስኹም ደኣ ደጊም ሪኢኹምሞ መዋሰብትና እንዲኹ ወ እዛ ጓልና እውን እስከ ንጐሮ
1: እዛ ሓውተይ ጓል ኣቦይ ጓልነይ ጓልቶም ደቂ ሳሕል ሕልሞም ሃገር ጓል ዓራርብ ዓራግ ሓሊበት ጓል ዒታ ረውሑሽ ክብልኻት ጓል ዓራርብ ሰሜናዊ ምብራቕ ሳሕል ጓል ግንባር ናቕፋ ጓል ግንባር ሓልሓል ጓል ባድመ ጓል ሽላሎ ጓል ዓዲ በጊዖ ጓል ጎልጎል ሃዘሞ ጓል እግሪ መኸል ጓል መረብ ሰቲት ጓል ግንባር ቡሬ ጓል ራሓይታ ክልተ ወደባት ወ ዓሰብ ምጽዋዕ ዋንነታ ካብ ራስ ቄሳር ክሳብ ራስ ዱሜራ ግዛእታ ጓል ማርሳ ጎልቡብ ማርሳ ፋጥማ ማርሳ ተኽላይ ጓል ቀይሕ ባሕሪ ብደም ዝተኸለለ ርስቲ ጓል መረብ ምላሽ ተከዘ ደረታ ሩባ ጋሽ ሩባ ዓንሰባቕናታ ኣጥዒኹም ክትፈልጡ ኤርትራዊት ይመንነታ
0: እዞም ደቂ ኣማን ብኣማን መዋስብቲ እዮ ጅግንነት ይሰረቶ ፍቕሪ ሃገር ዩ ኸዓ ሓዲዶ መትበሮም ሓድነት ህዝቢ መስርዖም ሃገራዊ ኽብሪ እዩ ብሓቂ ብሓቂ ድርዖም ውን ሓድነት ህዝቢ እዩ ስለዚ ርኸቡይ ትሰኣኑ ትብጻሕኹም ኢልናኩም ኣለና
2: እሞ ኽብረት ሃበልና ኽቡራት እናሓማና እዚ መርዓ ምዝ በዓልና ጽነት ምገበርና እዮ
0: ግርም ድርብ ሓጐስ ይኾነልና ከምዚ ምስ ተረኽበይ ደጊም ሪኢኹም እሞ ንሽሮ ጠስሚ ወረሮ ወዝተባህለየ

0: ከምቲ ዝበልክናኒ ካብ ክንዛረብሲ ክንደርፊ ይቐለልና ስለ ዝበልክን ቅድሚ ናብ ዕላልና ምኻድና ደስ ትብልኦ ኩሉ ግዜ ኣብ ርእስ ክንትመፀል ክንደርፊ ሓሓንቲ ደርፊ መድረፋ ኣልና ድሓር ናብቲ ዕላልና ክንፀገር ኢና ፌቨን ባክ ከጅምር ይብለር
1: ብዓቢ
2: ትማል ኮንቋ ነገር ክኒ
0: ብክንደይ
2: ብ10 ወርሒ ሳ ተዓብየኒ ስለ ዘሕሊፍ ኣለኹ ንዓቢ ሓፍተ
3: ከምዛ ማይ እንዴ ዝፀምኦ ምሳኻ ዘሕልፎ ህሞት መዓል ልሳንካ ዘውፅኦ ደጋጊመዮ ሰይፅገብ ኣፍ ዘየኽድን ዕላልካ ኣብ ቅድመይ ኮንካ ትብለኒ እናሻዕየኳ ማስዖ ኣብ ዘኽረ ለበይ ይቕኒ ኣንተ ንደጋግሞ ንደጋግሞ ንሳኻ ኮይነስ ወላኣዋእ ኣንታ ንሳይ ናዕሞ ክደጋግሞ ማሙሑ
2: ኣነ ብዝ ንስኻ ነው ርሑቕ ሰፈራ ዱልዱል ድፋዕ ናፍቖት ግና ይሰውራ ተሪሩን እምበር ብሕቱ ናብራ ትፅቢት ፅባሕ ቀንዲ ዝኽሪ ኣውራ ደንዲኖምን እኮ ኦሪኦም በይነይ ንዓዝባን ልበይ ኣነይ ክእሎን የነዓ ዓይነይ ንስኻ ኣልቦ ህይወት እኮ ግናይ ፎእያ ፎእያ ይፎእያ ከም ገሊልካ ምፃእነ ዕርያ ሕቕፎኻ እኮ እፎይ ታግርም እፎእያ ፎእያ ይፎእያ ንስኻስ ቦታ ኻሪ ዘሕቑፎእያ ናፍቖት ማዓዶ ናፍቖት ማዶ ኣዳኺሙናዶ ኣዳኺሙና ናፍቖት ማዓዶ ኣሰላችናዶ
0: ፅቡቕ የቐኒብና ጥዕም ዶምስንወላ ብዘይ ዜማ ስ በይኑ ደርፊ ክኸውን ይኽእል
2: እዩ
0: ናብ ደርፊ ዝመፃኽናሉ ግዜ ክንበላ ከነዕለሉ ብኸመይ ክንደርፊ ጀሚርክን ናይ መን ደርፊ እንዳደገምክን ዓብኽን ናይ መን ፅልዋ እዩ ናብ ደርፊ ክትኣትዋ ገይሩክን ቦ ክንጅምር ኢና ፌቡ ባ ክንጅምር
4: ተመሃሪት ከለኹ ብቀያሕቲ ዕምባባ ጀሚረ ተሓድ ናብ ሃዋማተይ ሰጊረ ኣሎ ናይ ስንዳ ገለ ፅሉ ኣሎ
0: ኣብ ስድራኹም ደራፍ ኣለኩም ዋላ ሙዚቃ ዝፃወት
4: ብዙሕ ኣይኮነን ዝፍትኑ ገለ ግን ኣለዉ ግን ሓይልሲ
0: ብከምኡብትምህርቲ
4: እየ ጀሚሮ ቀያሕቲ ዕምባባ ጀሚሮ ሸኡ ናብ ሃዋማተይ ሰጊረ ከዓ ሰባ
0: ናይ መን ደርፊ እንዳደገምኪ ዓብኺ ደስ ብለ ዝነበረ ክደርፊ እዩ
4: ናይ ደርፊ ናይ ኤልሲ ክዳነ ሄለን መለስ ሄለን ፀጋይ ኣበባ ኩለ ናይ ኩለ እንዳደገም ወላ ዝነበረ ኣብዓል ሰማሃር ዮሃንስ ገለመለውና እናተን ወላ እንዳደገም
0: ትቦቅ ዲኖ ናብ ሕ ክመፅ
2: ኣንሃ ካብ ቀደም ይደሊ ነይሩ እኮ ይብለክኒ ግን ቀደም ሳዕሳዐ ነይሮ ዝበዝሐ ሲ ኩሉ ጓይላ ናይ ገዛውትና በፂሐ እዳሳዕሳ ኣብ ማዕሪግ የም መርዓውቲ ግን ከምዚ ሻርሻይ ክፍሊ ከልኩ ገለ ሽዑ ምድራፍ ጀሚረ ክደርፍ ደሊ ነረ ደርፍታት ሰምዕ ናይ ወዳተ ዝበዘ ናይ ኢልሃም ሰምዕ ነረ ፈትዋ ነረ ናይ ኢልሃም ናይ ወትካቦ ሰምዕ ነረ ናይ በዓል ኤልሳ ሄለን ገለ ሰምዕ ነረ ናተ እናሰማዕኹ መፀ ማለት እዩ ፅልዋ ኣብ ስድራ ብዙሕ ድና ኣነ ጀሚረ ብገዛና
0: ደገፍ ናይ ወለድኸ ናይ ኣሕዋትከ ናይ ከባቢኸን ዘለዉ ሰባት ከ እንታይ ይመስል
2: መጀመርያ ዝደገፉኒ ኣብ ስድራ እዩ ማለት እዩ ብዙሕ ኣይፈትውን እዮም ነይሮም ትምህርቲ ገለ ዝብሉ እዮም ከም ኩሉ ስድራ ማለት እዩ ነቲ ኣርት ገለ ብዙሕ ዝድግፉ ይኮኑ ግን ኣደያ ትድግፈኒ ነራ ካብ ኩሉ ዓባይ ስነጠብ ስነፍኩሰት እያ ትብለኒ ነራ ሓጂ ኣቀይራ እቲ ሰብ ክቕበለኒ ምስ ጀመረ ገለ ድሓን በቃ ናይ ሃገር ድረፊ ገለ ትብለኒ ሕጂ ኣብ ጓስጓሲት ናይ ሃገር ምድራፍ ኮይና ኣላ በርቀደማ ይድግፎን ነራ ይመሃር ነረ ግን ሳትረብ ክመሃር ብሎም ነረ ካብ ትምህርቲ ክላስ ምስ ወፃኹስ ናብ ሳትረብ ከይደ ሙዚቃ መሃር ነረ ናይ ሰብ ቮካል ከዓ ናይ ባርኖባስ ተማሂረ ነይረ ከምኡ ታሕታወልኩ ምስ ኦኒስሞስ እውን ቅርብ እዋን ተማሂረ ነይረ ቮካል ቀፂለ እንዳተምሃርኩ መፅ ማለት እዩ
3: ከምዛ ዝበለታ እንደ ስድራ ኣብ ትምህርቲ ክፀቅጠዮም ዝደልዩ ግን ሓይሊ ኣሎ ደሊ ተረኣ ክንሃሉ ግዜ ትምህርቲ ንክዕ ገለገለ ብሉ ነይሩ ዳሓር ምስኣተኹ ክሰርሕ ምስ ጀመርኩ ሕጂ ከዓ ፅቡቅ ደግፍ ኣሎ ዘየተባብዕዮም ወላ ሰብ ገለ ወላ ዝኾነ ህዝቢ መራእዩ ዘተባብዓካ ፅቡቅ ተቅባ
0: ነዚ ትምህርቲ ከነን ጥበብን እንዳሳርሕን ክልክን ማለት እዩ ደርፊ ክደርፋ ከለኸን መጀመርታ ብውሽጢኽን ድመፀልክን እንታይ ኣሎ ዝመፀልክን ድና ኣብነት እዚኣ ደርፊ ድረፍያ ክትበሃል ከለኸ ዲና መጀመርያ እንታይ ኣብ ግምት ተእትዊ እዚኣ ድሕሪ ደርፊ ኮይነስ እዝንዝን ክህልዋ ኣለዎ እዝንዝን ክህልዋ ኣለዎ ተርክሳብ ሕጂ ሰሪሕ ከን ዘለኸ ማለት እዩ ከምኡ ዝበልከ የብሎ ዶ
2: ወ ዝበዛ ሓቂ ሓሽ ከምዚ ተዳሎ ፅቡቅ ሰሪሑ ገለ እዩ ዝህበኒ እዚ ይፈልጠኒ ኢኻ ክስርሓለዩ ከሎስ ንዓይ ዝመስል ስራሕ ይሰርሓለዩ ዝበዝሐ ግን እንድሕር ናይ ምምራፅ ዕድ ረኺበ ወይ ክልተ ሰሪሑ ብሓንሳብ ወይ ምረፂ ገለ ዝኾነ ነገር እንድሕር ርእቶ ኣለኒኻስ ትርእቶ ክህበሉ ዝደልስ ከምዚ ንሕብረተሰብ ዘይውክል ስራሕ ሰርሕ ኣይደልን እየ ንደቂ ተባዕትዮ ዝፀርፍ ስራሕ ሰርሕ ኣይደልን እየ ዘማር ወላሲ ድሕር ኮይኑለይ ስከምኡ ወላ ዝበደል ምሽ ናይ በደል ገለ ትፅሕፍ ከመኽኒ እየ ዝደሊ ኣብከምኡ ኣብዚኣ ተጠንቂቐ ሲ ኣብዚኣ ተጠንቂቐ ይሰርሕ ኩሉ ግዜ ፍቕሪ ፈተይ
0: ዝብልሕጂ
2: እዚ ኣይደልያ ገብራ ዘይደሊ
3: ኣብ ከምዚ ዝሕግዘካ ሰብ ገለ ክህሉ ፅቡቅ በይንኻ ጥራይ ገለ ዘይኮነ ንስኻ መሳርሕትኻ ገለ ወላ ክሕግዙካ ሲ ፅቡቅ ዜማ ዜማ ማርይ ደስ ተማቕር ሕጂ ቅድም ንሱ ተኣ ጥዒሙ
0: እዘን ሰሪሕ ከየን ዘለኽ እንታይ እንታይ ዝብላ እየን ክሳብ ሕጂ ናብ ህዝቢ በፂሐን ዘለዋ ብኸመአን ተሰሪሐን ዝነበረ ውስ ኣስባ ሓቢልካ ኣለና
3: እዚ ቀዳሚቲ ናፍዎ እዛ ካሊእቲ ከዓ ትምለስ ዲኻ እዚ ቀሊል ኣይኮነ ከምዚ በይንኻ ስለዘይትሰርሖ ትስርሐ እምበር መራ ክኸብር ማዓት እዩ ብፍላይ ጀማር ኮንካ ሕጂ ይናፍቆ መጀመርያ ኢሳቅ ኣዋይ ሜሎዲ ግጥሚ ከዓ ብርሃን ክፍሉ ሰሪሕዋ ኣብቲ ተወዲአ መፅያት ንንዓይ ዜማ ተወዲኡ ዳሓር ኣነ ኣፅኒዐ መሊእና ያ ስትድዮ ዳሓር ፅቡቅት ምስ መፀትካ ብዙሕ ገለ ኮለል ግን ኣይነበሮን ከምዚ ዝበልኩካ ሓገዝቲ ገለ ከዓ ስለ ደለዎካ ናይ ቲም ስራሕ ስለ ዝኾነ
0: ኣብ ቪድዮ ክልብ ዝነበረ ስራሕ ከ ከመይ መስል ነይሩ ናት ክተራ ከዓ እው እንታይ ነይሩ
3: ስራሕ ክረምቲ እንዲ ነይሩ እዚ ስእሊ ትቆፅር ማይ ወይሃርን ወይ ማይ ትደልየሉ ግዜ ይጠፍእ ማይ ገለ ከምኡ እንዳተፀባኻ ገለ እዩ
0: እንታይ ትሰሚዐኪ ተሰሪሓ ናብ ህዝቢ ምስ ተዘርግሐት ሞ ከኣዲ ሓሰብከ ብዙሕ ትቐማለት ምስ ረኸበ ኣብ ሓደ እዋን ሲ ደራፊት ክኾነ ኢልክስ ሓሲብ ክነርኪ ትኾኒ ኢለ ይሓስብ ወላ እውን ከምቲ ጀማምራኸ ማለት እዩ ናትክ ትብልያ ደርፊ ቪድዮ ክሊፕ ተሰሪሐላ ናብ ህዝቢ ተዘርጊሓ እንታይ ትሰምዐ ክኸውን ሾ
3: ሓጊሰ እዚ ማራ ተሓጊስ በ
0: ድሓር ካብቲ ሰብ ድመፀ ክርእቶ ምሰማዓ ክኸ
3: ፅቡቕ ርእቶ ገለ እንዲ ነይሩ ሕጂ ወላ ርእቶ ሕጂ ከምዚ ዝንእደካ ሰብ ኣሎ ከምዚ ዘይትገብር ገለ ዝብለካ ሰብካ ኣሎ ሕጂ ንክልትኡ ስ ፅቡቅ ተቐበሎ ወላቲ ኣራዳድኡ ናይቲ ሰብሲ መራ ደስ ይብለካ ዛጓለይ ከምዚ ንእሽተይ ምዃንካ ፈሊጡ እቲ ሰብሲ ኣብ ከምዚሲ ከምዚ ኣግበር ገለገለ ኢሉ ዝምዕደካ ሰብ ገለ ካኣሉ ሕጂ መራ እዩ ዝሕግሰካ ሓቂ
0: ዛዕብየካ ዓይነት ርእቶካ ይህበካ ልከ ፅቡቅ ዲኖናት ክተመኩሮ ከምዚ እንታይ ይመስል ስራሕ ከን ስራሓት ክሳብ ሕጂ እንታይ እንታይ ዝብላ ስራሓትን ጀሚረ ክሳብ ዝዛዘማ ዝነበረ ስራሕ ንድኻምን ካብኡ ከም ይመስል ነይሩ
2: ስራሕ ኮን ስራሕ ኮ ተወሊፈካ ከይትጋገ ክኸበይ ፎያኻ ነራ መንጎ ጥያ ምስ ረሽ ዝገበርና መፃኹ ኣርባዕተ ደን ሓሙሽተ እን ብዙሕ ስራሕኩ ግን መጀመርያ ተወሊፈካ ንደየ ወፅያ ኣሌክ ስቱድዮ ቅድሚ ተወሊፈካ ካልእ ዝመላእክዋ ስራሕ ነይራ ኣይቀፀለትን ግን ብዝኾነ ጉዳይ ድረስ ኣይቀፀለትን ንሳ ናይ ወድና ሽሐ ነራ ኣማን ወድና ሽሕ ዝበሃል ገጣሚ ንሱ ይረኺብን ነይሩ ሽዑ ንዓ ኣመሊ እያ ኣይቀፀለትን ሽዑ ኣሌክ ከምዚ ንእሸይ ደራፊ ደልየ ገሎም ዝበሎ ያፉጂ ያፈ ዳይረክተር ኣሉ ሕጂ ንዓይ ኣማፂሉ ማለት እዩ ሽዑ ተወሊፈካ ተሰሪሓ ድሓን ከምቲ ኩሉ ሰብ ከምቲ ብዙሕ ዝኽርትት ሰብ ይርኢ እንደ ከምኡ ኣይከርተትኩን ሓቂ ዘረባ ፅቡቅ ስራሕ ይሰሪሐ ካልኣይ መወልቲ ረኺብካ ከምቲ ናይ ቀደም ኩሎም ዞም ምዕባይና ዘለዎ ኣርቲስት ሲ ክንደይ ማርዕም ደኺሞም ለፊዖም ገለና ኣርቲ ኣፅኒሖምልና ክንዲናቶም ኣይደኹምኩም ምሸቲ መሰረቲ ኣፅኒሖምልካ ይፀንሑንዮም እንዳማዕበለ እንዳማዕበለ ገለ እዩ ዝኸይድ ነገራት ከቢድ ገለ ይሕለፍኩን እታ ደርፊ ተመሊአ ፀኒሓትኒ ብናይ ተጋይሸ ከይደ ስቱድዮ መሊአ ናይ ክሊፕ ግዜ ትቆፅር ከም ዝኾነ የጋጥመካ ገለ ሕጂ ልብሲን ክዳውንቲ ገለ ትሽገር ካብ መጀመርታካ ገለ ዳሓኒ ከምቲ ዝዝርጋሕሲ ፅቡቅ ሓሊፉ ማለት እዩ ፅቡቅ ተሰሪሓ ኣብኣ ግን ከንዛፌቡ ዝበለታ ሕጉስቲ ገለ ይነበርኩን እታ ክሰርሓ ዝደሊ ደርፊሲ ኣብ ርእሰይ ነራትኒ ካልእዩ ዕላማ እዩ ነይሩ ግን ከም መጀመሪት ስራሕ ክሰርሓ ሰብ ዝነበረ ንሰሪሐ እያ ብዙሕ ሰብ ክርእየለ ኣይደልኒ ነረ በቃ ሰብሲ ብዛዕባ ርእቶ ክበንስ ኣይደልን ነረ ኣነሃ ግጥሜከምዚ ግጥሜ ተገዲሰ ዝርኢ ኮመንት ዝህበሉ ሰብ ኣብ ግጥሚ እዩ ጅንዓ በቃ ሽፈነለይ ደሊ ነረ ቀልጢፈ ምስ እንተዳልካ ቅድሚኡ ፈልጦ ነረ ግን ክፀንሕ ይደለኒ ነሩ ተዳሉ ከዓ ትምህርቲ ግበሪ ከይተሓዋወሰ ክገለብለኒ ነይሩ ከርእዩ የ ከምዝሰርሕ ኢለ የ ሰሪሐ እያ ግን ይሰርሕ ኣለኩ ኢለ ሽዑ ናይ ጊሮየ ነረ ንዓኣ ሰሪሐ ክሰርሕ ከምዝኽእል ኣርእዮ ሽዑ ብዙሕ ግዜ ንራኸብ ነርና ከይትጋገ ሽዑ ክንሰርሓ ተበጊስና ማለት እዩ ከይትጋገ ስርሕቲ እያ ነራ ንዓባይ ኣርቲስት ገላ ከምዚ ምሻ ኣሎ ዕቢላ ሓዳር ዝፈተነት ገላ ከምዚ ግጥሚ ክፅሕፋ ከሉ ስከምኡ እንዳ ሓሰብካ ፅሕፎ ምሻ ኣሎ ንዕብ ዝበለተ ፅሒፍ እያ ገለ ብለኒ ነይሩ ክትከውን ትኽእል ከም ንእሽተይ ኮይነ ተዋሳእቲ ግን ካልእ ንገብረላ እቶም ሰብ ሓዳር ዱ ገለ ኣብ ርእሱ ዝነበሩ ሲ ብካልኦት ኣነ ግን ደራፊት ጥራይ ኮይነ ክሰርሓ ገለ ኢልዮ ፈትዋ ፅቡቅ ሰሪሕና ብጣዕሚ ፅቡቅ ተቐባልነት ዝረኸበት ካብ ኩለን ደርፈይ ቃሳ እያ
0: እንታይ ተሰሚዐ ክኸውን ካብ ገዛ ከሪሞት ሒዝኪ ምድራፍ ሓሊፍ ክስ
2: ወፀወፀወፀገርመኪ ስደዳ ካሜራ ዝተዘርበባ ኣብ እዚኣ ተሐጉሰኒ ነ ኣብ ገዛ ደርፊ ክሰምዖ ይደሊና ሳ ሕጂ ማለት እዩ ስነመራዊ ይሰክፈኒ ኣይፈትኒ ከምዚ እንድሕር ወላ መፅንሲ የጥፍኦ ገለ እ ካንሸልና ከዓ ናይ ምትእኻብ ገለ ኣብ ሓደ ካንሸሎ ገለ እንዲና እ ምፅ ተይላ ወላ ብኤሪቲቭ ተምፅኦማ ዲና ገለ ብላ ሕርቀ እየ ዝብል ክሳ ሕጂ ማለት እዩ ደርፊ ክመፅያ ገለብላ በዓል ኤደን ገለ ዝበሃል ኣለዋ ከምኡ ኢለ ንፅዋዕኒ ደሳ ይብለኒ ክሳ ሕጂ ክሰምዖ ይደሊኒ ግን ተቐባልነቱ ከዓ ይርአ የ ብዩቲቪ ካታተሉ የ ሰብ ከምዚ ካብ ኩሉ እንታይ ደስ ይብለኒ ከምዚ ኣነ መንእሰይ ንደ ኣብቲ ዘለኽዎ ዕድመ ትንዓይ ዝረኣየኒ እዩ ዝረኣዮም ዝኸውን ኢለ ይሓስብ ዓበይቲ ሰብኡት ዓበይቲ ንስቲ ገለ ግን ከምዚ እሰን ከተባብዓኒ ከልዋ ከምዚ ከዓ ግበሪ ሜካፕ ከይት ገብሪ ቀፅለ ከምዛ ዘለካ ገለ ክብልንከለዎ ሽዑ ደስ ዝብለኒ ማለት እዩ ከምዚያዳ በልኩ እዚ በፂሐ ብለኪ
0: ፅቡቅ ከምዝበልክ ንኦቲ እቲ ሕብረተሰብ ካብኡ እንዲኻ ተምፅኦት ስራሕ ካብቲ ነባብራና ካብቲ ባህልና ካብቲ ክብርታትና እዩ እቲ ደርፍታትና ዝወፅእ እትኩል ጥበባዊ ስራሕትና ማለት እዩ ሰሪሕካ ንዑ ክተህቦ ከለካ ከ ከምዚ ገይሩ ኩሉ እዞም ዓበይቲ ኮይኖ ንሪኦም ዘለና ሎሚ መዝናትክን ደረጃን ግዜን እዮም ጀሚሮም ሞ ናብኡ ንኸብፃሓክን እዩ ምትብባዕን ሓሳብን ናይ ዝሰብና ስለዚ ብዕላል ከይነሕዞም ተዓዘብትና ገለ ካብ ደርፍታትክን ይኹን ትመርፀኦ ደርፍታት ሓንቲ ደርፊ ድረፍ ኣልና
2: ናይ ሄለን መለስ ክደርፍ ኣድሃ ፈገም ገፁ ቃልካሳ ድማ ሳናዊፁ ኣድሃ ንበረልና ንበር ሃገር ክትውስኽ ተኣምር ኣድሃ ንበር ኣድሃ ንበር ኣድሃ ንበር ዓለም ፀገማታ ክትምርምር ኣድሃ ንበር ብዕፅምቲ ደም ነዲካዮ ዕርዲ ብርሃስ ደም ሃኒፅካያ ዘውዲ ሽምንህ ብናብ መረብ ተዓቢ ታቦት ፅንዓት ቀላስ ትውልዲ ኣድሃ ንበረልና ንበር ታሪክ መመሊሱ ክምቅር ኣድሃ ንበር
4: ኣነ ድቃስ ኣብኒ ውፅ ክብል ከኣቱ ሰላሕ ኢሉ መፅዩኒ ደንደላ ከፊቱ ስግርዋ ሰጊረ ተፀብዮ ደኒነ ብድሕሪኡ ዝኾነ ኣበይ ነይሩ ሞ ኣነ እዛ ልበይ ህውኽ ህውኽ መሓውረይ ንኽኽ ንኽኽ ንኺድ ንኺድ ይብለንሎ ኣብ ፅምዋ ንቕፅሎ

0: ገታ ልብኻ ኣይትጸበክ እንደይ ከይመጸካ ኣይትጸበክ እንደይ ከይመጸካ ኣንቲ ፍቕረይ ይጥዑም ዘደሃያ የዒንተይ ደኺመን ንዓኺ ክደልያ ትፈልጥ እንዲኺ እንታይ ከም ዝኸውን ንስኽ ኸድኪ ከመይለ ሰብ ክኸውን ንስኽ ኸድኪ ከመይለ ሰብ ክኸውን
1: ክንምላልኩም
2: ድምፅእዋይ
3: ክሪኢ ካብሂገይ ናይዛ ልበይ ሓንቲ ጠ ክኸብ ፅባሕሊኸ ሰዲኢደ ኣለኹ ገምገም ኮይኑ መዓለይ ምዝ ባሕሪ ምዕለለይ ተሰኒፈ ንድዕለየና ተሳቐኽ ክፅበንዲ እውይ ውዒለ ዝሓድር
0: ንሓንንዶ
3: ኣታገለ ዘይትገብር
0: ንበይነይደ
3: ኣነ ፀሚን ክነብር ኣታ ትምለስ ዲኻ
0: ድራረየ
3: ወትመፅእ ዲኻ
0: ብረየ
3: ኣታ ትምለስ ዲኻ
0: ድራረየ
3: ወትመፅእ ዲኻ
0: ብረየ ክፅብቓ መዓራዲኢና ይፀብቓ ክቕንጅዋ ኩሉንትንእ ንጉስ ዘውሪኻ መሊእን ግዲ ኮይነ ናብዝ ኸተማ እዛ ነብሰይ ተገፊፉ ኩሉ ሰላማ ብዕምታዶላ ዓይንኻ ኸምታ ዝፈልጣ ጎዲ ኢሉ ዶ ኸም ቀሮምሎ ፍረይ ንዓኻ ሚዶናት ዋላ ርኸብ ካባይ ዝበልፃ ስንኻ ንኸሰለይ ኣይትጋገ በቃ ከይትጋገባ በጃኻ ኸይትጋገ ሰብ እንዲኻ ግን ሓደራ ኸይትጋገ ከይትጋገባ በጃኻ ኸይትጋገ ወዲ እንዲኻ ግን ሓደራ ኸይትጋገ
1: ፅቡ ክሳብ ሕጂ ኣብዘን ዝዋሓዳ ሰሪሕ ክንአን ዘለኸን ስራሓት ክን ካብ ህዝቢ ብዙሕ ተቐባልነት ረኺብክን ኣለኸን ወላ ብማሕበሮ መራኺቡታት ይኹን ወላ ኣብዚ ዘሎ ተዓዛባይ ክንኹን ብዙሕ ተዓዛቢ ረኺብክን ኣለኸን ገና ኣብቲ ውልዶ ዘሎ ስራሕ ክንሲ ብዙሕ ሽማጥሪኽን ኣለኸን ማለት እዩ እዚ ምስቲ ዘሎ ክብርታት ናይቲ ሕብረተሰብ ከመይ ከተሳኒኦት ተሓስባ ክብርታት ክብለክን ከለኹስ ከምቲ ኣንተወ እዩ ዝብልናዮ ጥበብ ካብቲ ሰብ እዩ ዝወፅእ ካብ ሕብረተሰብ ንስኻ ካብ ጥበቦም መልክዕ ሰሪሕካ ከዓ ንዕኡ ትመልሰሉ ስለዚ ንስኡ ተዓዘበይካ ንስኡ ኢኻ ዘዕብየካ ማለት እዩ ብዓብኡ እቲ ሞያኽን እውን ረዚን ሓላፍነት ዘሰክም እዩ ነዚ ሓላፍነት እዚ ነቲ ካብቲ ሰብ ትወስድኦ ዘለኸን ትሕዝቶታት ነቲ ስራሕ ግን ኣዋሂድ ግን ነዚ ክሉ ኩሉ መዓራሪኸን ከመይ ክትከዳ ተሓስባ ክሳብ ሕጂ ከመይ ኣለኸን
2: ኣምላኽ ይሓግዘና መጀመርያ ኣሜን በሊ
0: ኣሜንኣሜንኣሜን
2: እዚ ዕድመ ኣሎ ካልኣይ ጀመርቲ ክተደፍሲ ኣነስጌና ይጅምር እየ ዘለኹ ሕጂ ብዓብኡ ኣምላኽ ይሓግዝ ሞ እቲ ህዝቢ ከዓ ካብኡ ክሳብ ድወፃና ንኣሽቱ ኢና ባዕሉ ዳማዓለ ወላ እንዳቐጥቀጠ ከምዚኣ ገለ እንዳበለ ወላ ናቱ ክሳብ ዝኾና ሲ ንስ ዩ ከዕብየና ኣሎ ትሕልሚ ኣሎ ፅቡቅ ንጅምር ክሳብ ዝሃለና ሲ ማራ ክበዝሕ ማዓት ዓብ ነገር ገለ ብሕጂ ይፅበየና ኣሎ ማለት እዩ ሕጂ
0: ንኡ ክንበፅሖ
2: ከዓ
0: ኣምላ ይሓግሰና ወላ ኣነ ከምናታ እንዲ ተሓሳብ ግን ከምዚ ንሕና ንክንብርተእሲ ከምቲ ዝበልክና ወላ ንስኽስ ንሕናስ ናይቲ ህዝቢ ነፀብራቕ ኢና ካብ ናቱ ዝወፀ ግጥምታት እዩ ዘለና ፍጥር ዝበለ ዜማ ኣይኮነን ካብኡ ዝተዳቐለ ዜማ እዩ ዘለና ወላ ነቲ ንሰርሖ ሲ ናቱ እዩ ትመነባብሮና ካብቲ ህይወትና ዝተመርኮሰ እዩ ግን ደገፍ የድልና ንሕና ከዓ ንክንብርተእሲ ተጋገ ኣለኻ ክብለካ ሰብ ካብ እንዳ ተጋግኻ ሲ ኢሉ ዝርአካ ሲ ትጋገ ኣለኻ ከምዝግበር ከምዝግበር ሲ ከምኡ ክብለና ይፅብእ ኣነ ምክንያቱ ንኣሽቱ ኢና ጀመርቲ ኢና ከምተን ዓበይቲ ደረፍቲ ሄለን ኤልሳ ክንከውን ምዕባይና ወላ ንሕና ሲ እሰን በዓል ሳሌም ሕጂ ሳሌም ኣብ ጥቃ እሳ መጀመርያ ሜጀርታ እዩ ምፍራስ ከመይ እዩ ኣብ ክሽና እንዳሰርሐት ዝመሃረት ንስ ሳሌም እያ ኣደይ ነጊራታ ከምዚ ትደሊኣ ገለ ምስ በለታ ሲ ምፅ ገዛ ገይላ ዝሓገዘት ምስ ኮሮና ገለ እዩ ነይሩ ንዕ ምፅ ገለላ ዝነገረት ንስንሰ እያ ጅወላ ንሰኒ ባዕለንሲ ላይፍ ትፅወት ከላ ሕጂ ሳሊም ኣነስ ብጣዕሚ እየ ዝፈትዋ ንፍአት እያ ብጣዕሚ ላይቭ ኣፃወታና ከምኡ ክኸውን ወላ ማራተን ዓበይት እኮ ምስ ግዜ እንዲኮወስደልና ከም በዓል ሄለን ክንከውን ከም በዓል ኤልሳ ክንከውን ሲ ማራ ብዙሕ ነገር ክንሓልፍ ኢና ግን ወላ ካልእ ትረፋ ብጥቓና በዓል ሰምሃር ልዕልና ዘለዋሲ ንሰን እንደን ልዕሊ ልዕሊ የን እየን በዓል ኤልሳ እጂ ወላ ከምአኒ ክንከውን ሲ ናቶም ተስፋ የድልየና ሞራል የድልየና ክንጋገ ከለናስ ትጋገዩ ኣለኹም ምባል የድልየና መደብ ብዙሕ መደብ ኣለና ግን ነቲ መደብና ክንበፅሕ ምትብባዕ የድልየና ምፅራፍ ዘይኮነ ምምዓድ የድልየና እዚኣ ግበሩልና ክንዓቢ ከም በዓል ሄለን ኤልሳ ክንከውን
1: ፅቡቅ ኣብ መፅእ ዘሎ መደባት ከናይ ክልቲ ኸን እንታይ ይመስል ኣበይ ናይ ዝያዳ ኣተኩርክን ክትሰርሓ ትደልያ ኣብ ቀረባ ዝሓስክንኦ እንታይ ኣሎ ርሕቕ ዝበለ ዓብ ዝሓስክንኦ መደባት ከ እንታይ ይህልኸው
0: ናባይልክያ ኸ ብዙሕ መደባት ኣለኒ ወላ ብዛዓመት ክሰርሕ ከምቲ ክሰርሖ ዝቐንኹ ክቕፅል ይደሊ እየ ግን ናይ ኣልቡም መደብ ኣለኒ ኣምላኽ ተሓጊዝኒ

0: ኣይ ሰራሕ ኩኖ ብዙሕ ዝሰርሐለካ ንዶ ኣልቡም ከተምፅእ ግን ወላ ኢፒ ክሰርሕ ይሓስበ ፍርቂ ናይ ኣልቡም ከምኡ መደብ ኣለኒ 27 ግን ዘመናዊ ስራሓት ኣልቡም ሒዘ ክመፅእ መደብ ኣለኒ ኣምላክ ሓጊዝኒ ተዘይ መፀ 228 ተፀበይኒ ድሕሪኣስ ኣሎ ሞራል
1: የልደኒ
0: ቀልጥፊ ገለበሉኒ
2: ናታለይ

0: አጠንዴ እናታ ቅድም ክንድን አጣ ገብረኒ ባህላዊ ገለ ስራሕ ይፈትየ ኣብ ንፅለፉ ማለት እዩ ድከምኡ ከዓ ደስ ብለኒ ድልየ ኣልቡም ከዓ ኣይተርፍኒ እዩ ከምዛ ዝበለታ ግን 227 ኣይብልኒ
1: ኣጆግን
0: ግድን ካብ ተበገስና ንጀምር እንዲና ዘለና እጅግ እቲ ህዝቢ ከዓ ተሓጊዝና ክንበፅሖ ኢና
1: ተቐባልነት እዩ ተቐባልነቱ ዝህዝቢ ሲ ከምዚ ሕጂ ተቐቢልና ዘሎ ሕጂ ግግይተየናኸ ውድቕ ክንብል ከዓ ኣይደልን ኣነ በዛ ነፍሰይ ማለት እዩ ወላ ክንጋግኸና ስቴብ ዳገበርኩም ኣብሩና ቆረበ ከምቲ ኩሉ ሰብ ፍትው ዘበለካ ብሓንሳብ ሲ ከምኡ ኢልና ተቐፂልና ግዲ ንስ ክንሰርሕ ኢና ትናሓስቦሱ ክንገብሮ ኢና ምክንያቱ ናስ ንበይነይ ክሰምዖ ዘይኮንኩ ዝደልፎ ሰብ ክሰምዓለ ከምቲ ተገዲሰ ስራሕ ክዎ ርእቶ ክበኒ ክፈትዎ ከዝተማቕሮ ምዝንጋዕ ኢለ ተገይሩ ክዘናጋዓሉ ትደርፊ ንምሕሳብ ንሓቦ ኢለ ተሰርሐ ከምኡ ክኾን ትዝበልክዎ ሲ ኣብ ተግባር ገብሩለይ ዝሰርሕ ክሰርሕ ከለኹ እንድሕር ደኣ ከምዚ ናይ ሕጂ ተቐባልነት ኣለኒ 227 ሲ ግድነት ክሰርሐ ዘመናዊ ንኸምፅእ ተተባቢዕኹምኒ ተሰሚዕኹም ለይ ደርፍታተይ ከምዚ ሕጂ ዝሰምዖ ዘለኹም ግድንሲ ክሰርሕ ሲ ይደልየ
2: ደገፍ ምትባዓን ኣይፈለየናዩፈለየናቀንዲ
1: ክስተኢና
2: ብኣኸን ከዓ ስራሕ ኣይወሓደና
1: በቃ

ሰላምታና ተቀበሉ። ፈንዌ ኤሪ ቲቪ ኣብ ምክትል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶኒ 8 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትልኩም ብክብሪ እናዓደምኩ ብቐንዲ ኣርእስተ ዜና ፍልም። ፕረዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ወግዓዊ ምብፃሕ ይፍፅም ኣሎም። ማራቶን ኣስመራ 2026 ብዓወት ኤርትራዊ ኣትለት ናሆም ኤርምያስ ተዛዚሙ። ኣብ ንኡዞባ በሪኽ ብሞያ ዝሰልጠኑ 295 መንእስያት ተመሪቖም። ቅልውላው ዞባ ማእከላይ ምብራቕ ዝኸፍአ ኣንፈት እናሓዘ ይመፅእ ከም ዘሎ ተገሊጾም። ሰራዊት ናይጀርያ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጆሆታት ናፃ ከም ዘውፅአ ሓቢሩ። ኣብ ፊሊፒንስ ብዝተኸስተ 7.8 ሬክተር መንቀጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ወግዓዊ ምብፃሕ ንምፍፃም ትማሊ ሰንበት 7 ሰነ ኣብ ሰዓታት ምሸት ካይሮ ኣይትዩ። ፕረዚደንት ኢሳያስ ኣፈወርቂ ኣህግራዊ ማዕርፎ ነፈርቲ ካይሮ ኣብ ዝኣተወሉ ሚኒስተር በረራ ሳሚሕ ብናይ ክብሪ ሰልፊ ዝተሰነየ ኣቀባብላ ገይሩሉ። ፕረዚደንት ኢሳያስ ኣብ ግብፂ ኣብ ዝፀንሐለን መዓልታት ምስ ፕረዚደንት ዓብዱልፈታሕ ኣልሲሲን ካልኦት ሰበስልጣንን ኣብ ምድንፋዕን ምዕማቕን ክልታዊ ዝምድናታትን ሽርክነታዊ ምትሕግጋዝን ከምኡውን ሓበራዊ ኣገዳስነት ዘለዎ ዞባውን ኣህግራውን ጉዳያት ክዝትዩ እዮም። ፕረዚደንት ኢሳያስን ፕረዚደንት ኣልሲሲን ኣብ ኩነታት ሱዳንን ፅልውኡ ኣብቲ ዞባን ምዕባለታት ሶማል ከምኡውን ኣብ ዞባ ማእከላይ ምብራቕ ተኸሲቱ ዘሎ ወጥርን ፈጢርዎ ዘሎ ብድሆታትን ብዕምቀት ክዘራረቡ እዮም። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ፕረዚደንት ኢሳያስ ሓቢሩ ተጓዒዙሎም። ትማሊ 7 ሰነ ን7ይ ግዜኡ ኣብ ቀንዲ ጎደናታት ኣስመራ ዝተኻየደ ማራቶን ኣስመራ 2026 ብዓወት ኣትለት ናሆም ኤርምያስ ካብ ክለብ ዝዋጋሽ ባርካ ተዛዚሙ። ኣብዚ ውድድራት ማራቶን ደቂ ተባዕትዮ፣ ፍርቂ ማራቶን ደቂ ኣንስትዮ ፓራ ኣትለቲክስ ከምኡውን ሓበራዊ ህዝባዊ ጉያ ዘጠቓለለን ካብ ኬንያ፣ ደቡብ ሱዳንን ኡጋንዳን ዝመፁ ኣትለታት ዝተሳተፍዎን ማራቶን ኣስመራ 2026 ዕቡት ማራቶን ኣስመራ 2023 2025 ናሆም ኤርምያስ ብ2 ሰዓት 16 ደቃይቕን 22 ካልኢትን እዩ ቀዳማይ ብምውፃእ ዘውዲ ደፊኡ። ኣብዚ ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዝተወደበ ውድድር ኦሎምፒካዊ ኣትለት ዕቕበ ክብሮም ኣብ ክለብ ዞባ ማእከል ካልኣይ፣ ኦሎምፒካዊ ኣትለት ዕቕባይ ፀጋይ ካብ ክለብ ደንደን ሚኒስትሪ ምክልኻል ድማ ሳልሳይ ብምውፃእ በቢደረጅኦም ብጠቕላላ $12,000 ኣሜሪካ ተሸሊሞም። ኣብ ናይ ፍርቂ ማራቶን ናይ ደቂ ኣንስትዮ ድማ ቀዳሚቲ ኦሎምፒካዊት ኣትለት ናዝሬት ወልዱ ካብ ክለብ ዘዋጋሽ ባርካ፣ ካልአይቲ ኦሎምፒካዊት ኣትለት ዶልሺ ተስፉ ካብ ክለብ ደንደን ሚኒስትር ምክልኻል፣ ሳልሰይቲ ድማ ኣትለት ስምረት መርሃዊ ካብ ክለብ ደንደን ሚኒስትር ምክልኻል ብምዃን ብጠቕላላ 52,000 ናፋ ተሸሊመን። ኣብ ክልተ ምድባት ተኸፋፊሉ ኣብ ዝተኻየደ ውድድር ፓራ ኣትለቲክስ ድማ ኣብ ናይ ዓንዲ ሕቆም መልመስቲ ዘለዎም ፓራ ኣትለታት ቴድሮስ ኣረጋይ፣ ዮናስ ሃይሉን ጴጥሮስ ሳሙኤልን ኣብ ናይ መሓወር መልመስቲ ዘለዎም ድማ ፓራ ኣትለታት ተስፋ ህይወት ተኽለ፣ ኢብራሂም ማሕመድን ድራር ዕቕማ ማርያምን ካብ ቀዳማይ ክሳብ ሳልሳይ ብምውፃእ ብድምር 13,000 ናፋ ተሸሊሞም። ኣብ መወዳእታ ንምዕዋት ማራቶን ኣስመራ 2020

6 ኣበርክቶ ንዝገበሩ ኣካላት ናይ ኣፍልጦ ሽልማትን ወረቐት ምስክርን ተዓዲሉ። ኣብ ንኡ ዞባ በሪኽ ካብ 3 ክሳብ 6 ኣዋርሕ ብሞያ ዝሰልጠኑ 295 መንእሰያት ብ6 ሰነ ተመሪቖም። ሰልጠንቲ ብስነ ጽሑፍ ኣተኣላልያ ፊልም ኣጸሓሕፋ ግጥምን ልብወለድ ዛንታን ከምኡውን ብቀዳማይ ረድኤትን እዮም ብግብርን ክልተ ሓሳብን ሰልጢኖም። ኣምሓዳር ንኡ ዞባ በሪኽ ኣቶ ተስፉ ፍስሃፅዮም ብወገኑ ሰልጠንቲ ንዘቐሰምዎ ሞያ ብግብራዊ ስራሕ ብምትርጓም መጻኢኦም ከውሕሱ ድሕሪ ምዝኽኻር ነቲ ስልጠና ንዝወደበ ሃማማትኤን መሻርክቱን ኣመስጊኖም። ሓላፊ ሃማማትኤ ዞባ ማእከል ኣቶ ሳምሶም ክፍለ ድማ ብቑዕ ሞያ ዝቐሰመ መንእሰይ ኣብ ህንፀት ሃገር ዓብዪ እጃም ከም ዘለዎ ብምግላጽ ሰልጠንቲ ንዝቐሰመዎ ስልጠና ብስራሕ ክዕብይዎ ተላብዮም። ኣብ ከተማ ኣስመራ ብኮሚሽን ባህልን ስፖርትን ዝተወደበ ምርኢት ካየርን ቅዲ ክዳንን ብ5-6 ሰነ ተኻይዱ። ኣብቲ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተክለ ዝተረኸበሉ ብ5 ሰነ ኣብ ኣዳራሽ ስኔማ ኣዝመራ ዝቐረበ ምርኢት ኳየር ወኪል ክፍሊ ባህልን ስፖርትን ዞባ ማእከል ኣቶ መለስ ንጉሰ ኣብ ዘስምዖ ቓል ኣቕረብቲ ናይቲ ብኦፔራዊ ጥበብ ዝተሰነየ ዕዮ መንእስያት ተምሃሮ ማእከላይን ካልኣይን ከም ዝኾኑ ገሊጹ። ምርኢት ዘቕረበት ጉጅለ ኳየር ኣብ 2018 ዝተመስረተትን ኣብ ትሕቲ ጽላል ማሕበር ኤርትራውያን ሙዚቀኛታት እትነጥፍን ኮይና ኣስታት 50 ተምሃሮ ማእከላይን ካልኣይን ደረጃ ሓቂፋ ከም እትርከብ ተሓቢሩ። እዚ ከምዚ ኢሉ እንከሎ ብ6 ሰነ ካብ 11 ክሳብ 25 ዓመት ዝዕድሚኦም ብርክት ዝበሉ ዲዛይነራትን ሞዴላትን ዝተሳተፍዎ ንብዙሕነትናን ኣብኡ ዘሎ ጽባቐ ነዝገልጽ ምርኢት ቅዲ ክዳን ኣብ ኣዳራሽ ሆቴል ኣምባሶራ ቀሪቡ። ኣቦ ወንበር ሃገራዊ ማሕበር ዲዛይነራትን ሞዴላትን ኤርትራ ኣቶ ኣብርሃም ስልጣን ባህልና ሕላገት መንነትና ምዃኑ ብምጥቃስ ማሕበር ከምዚ ዓይነት ምርኢት ዘቐርብ ዘሎ ንመበል 11 ግዜኡ ከም ዝኾነ ሓቢሩ። ዘስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊም ዓድም። ኣብ ዜናታት ወፃኢ ካህድእ ተስፋ ተገይሩሉ ዝፀንሐ ወተሃድራውን ፀጥታውን ቅልውላው ዞባ ማእከላይ ምብራቅ ዝኸፍአ ኣንፈት እናሓዘ ይመፅእ ከም ዘሎ ተገሊጹ። እዚ ዝተሓበረ ትማሊ 7 ሰነ ኣብ መንጎ እስራኤልን ኢራንን ሓድሽ ምልውዋጥ መጥቃዕትታት ድሕሪ ምክያድ እዩ። እስራኤል ኣብ ከተማታት ጣህራን፣ ተብሪዝን፣ እስፋሃንን ክትጥቃዕ ከላ ኢራን ድማ ኣብ ደቡባዊ ሰሜናውን ማእከላይን ሸነኽ እስራኤል ናይ ሮኬትን ሚሳይላትን ደብዳብ ከም ዘካየደ ተቓሊሑ። እዚ ሓድሽ ወተሃደራዊ ምዕባለታት ድሕሪ ዝሓልፈ ወርሒ ሚያዝያ ናይ ፈልማ ምዃኑ እዮም ጸብጻባት ዝጠቕሱ። እስራኤል ኣብ ልዕሊ ሊባኖስ ተካይዶ ዘላ ደብዳብ ብመዘይተቋርፅ ኣብ ልዕሊኣ ዝጀመሮ መጥቃዕትታት ከም ዘሕየሎ ሓለዋ ሰውራ ኢራን ኣጠንቂቕሎም። በዚ ድማ እዚ ናይ መልሰ ግብሪ ስጉምትታት ምዃኑ ዝገለጽዎ ዘለዋ መጥቃዕ ዓታት ክሰፍሕ ከም ዝኽእል ይእመት። ኣሜሪካን ኢራንን ካብ በዝሓልፈ ቀረባ መዓልታት ምልውዋጥ ደብዳብ ክካይዳ ምጽንሐን ዝፍለጥ እዩ። ሰራዊት ናይጀርያ ብ7 ሰነ ኣብ ሰሜናዊ ምብራቅ ሃገሩ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጅሆታት ናጻ ከም ዘውፅእ ሓቢሩ። እቶም ጅሆታት ንኣዋርሕ ብዕጡቓት ተጨውዮም ድሕሪ ምጽናሖም እዮም በቲ ዝተዋህደ ስርሒት ተለቒቖም። እዚ ከምዚ ኢሉ እንከሎ በቲ ኣብ ዞባ ቦርኖ ዝተኻየደ ስርሒት 10 ሽበራውያን ከም እተቐትሉ ኣዘዝቲ ሰራዊት ናይጀርያ ሓቢሮም። ቆልዓ ሰበይቲ ዝርከቦም ካልኦት ጅሆ ተታሒዞም ከም ዘለዎ ብምጥቃስ ከ እቲ ስርሒት ኣብ ዝተመርፀ ግዜ ክቕፅል ምዃኑ ፍሊጦም። ኣብ ምዕራብ ኣፍሪቃዊት ሃገር ናይጀርያ ብሓፈሻ ሰሜናዊ ክፋልቲ ሃገር ድማ ብፍላይ ብዘሎ ጸጥታዊ ቅልውላው ተርእዮተ ጭውያ ልሙድ እናኾነ ይመጽእ ከም ዘሎ ይጥቀስ። ኣብ ፊሊፒንስ ናብ ሎሚ 8 ሰነ ኣብ ዘውግውሕ ለይቲ ብዝተኸስተ 7.8 ሬክተር ምቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ። በቲ ኣብ ደቡባዊ ሸነኽቲ ሃገር ዘጋጠመ ተፈጥሮዊ ሓደጋ ዛጊት 27 ከም ዝሞቱ ዝሓበሩ ጸብጻባት 10 ዳየም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ በቲ ሓደጋ ሱናሚ ከየስዕብ ተሰጊኡ ከም ዘሎ ልዕሊ 200 ከም ዝቆሰሉን ኣብ ትሕቲ ቅርፂ ብሓፈሻ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደን ሰመዚ ፊሊፒንስ ሓቢሮም። ድሒሩ ዝተኸስተ ድሕረ ምንቅጥቃጣት ነቲ ክሳራታት ከም ዘዕበዮ ሰመዚ ስርሒት ምድሓን ሂወት ናይቲ ሃገር ገሊፆም።
ስርሒት ምድሓን ህወት ክሕይል ዝኣዘዘ ፕረዚደንት ፊሊፒንስ ፈረዲኖን ማርኮስ ተወሳኺ መንቀጥቃጥ ክስዕብ ከም ዝኽእል ብምእማት ናይ መጠንቀቕታ መልእኽቲ ኣመሓላሊፉሎ ፊሊፒንስ ሓደጋታት መንቀጥቃጥ ምድርን እሳተ ጎመራን ብብዝሒ ኣብ ዝኽሰተሉ ጂኦግራፋዊ ከባቢ ከም እትርከብ

ከቤት ቃስ ውድብ ኣፍረይትን ላኣኽተን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ወሳኺ ፍርያት ክገብራ ኣብ ስምምዕ በፂሐን እተን ሃገራት እትማሊ 7 ሰነ ኣብ ዘካየድኦ ናይ ማንዛ ርክብ ካብ ዝመፅእ ወርሒ ሓምለ ዕለታዊ 188,000 በርሚል ወሳኺ ከም ዝገብር ኣፍሊጠን። እቲ ስጉምቲ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወታደራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊጹ። ኣባላት ኦፔክን ሩስያ እትርከበን መሻርክተንን ዕዳጋታት ንምርግጋእ በብእዋኑ ወሳኺ ፍርያት ክገብራ ጸኒሐን እየን። ኪዳን ሰሜን ኣትላንቲክ ኔቶ ንዩክሬን 70 ቢልዮን ዩሮ ተወሳኺ ወታደራዊ ደገፍ ክገብር ከም ዝኽእል ኣሚቱ። መራሕቲ ኣባላት ኔቶ ኣብ ዝመፅእ ወርሒ ሓምለ ኣብ ቱርኪ ኣብ ዘካየድዎ ዓመታዊ ዋዕላ ኣብቲ ጉዳይ ኣብ ስምምዕ ክበፅሑ ትፅቢት ይግበር። ይኹን እምበር እቲ ውጥን ብኩለን ኣባል ሃገራት ተቐባልነት ክረክብ ዘለዎ ተኽእሎ ትሑት ምዃኑ እዮም ሓያሉ ወገናት ዝጠቕሱ። በርከት ዝበላ ኣባላት ናይቲ ኪዳን ንዩክሬን ዝግበር ደገፍ ልዕሊ ዓቕምን እናኾነ ከም ዝመፀ ብምሕባር ክቃወሞ ምፅንሐን ፀብጻባት ይረዱ። ኔቶ ካብ 2022 ንድሕር ዝዓበየ ክፋሉ ናይ ኣሜሪካ ዝኾነ ልዕሊ 150 ቢልዮን ዶላር ዝግመት ወታደራዊ ደገፍ ናብ ዩክሬን ከም ዝለኣኸ ይግለጽ። ግሪክ ኣብ 2025 ካብ ናይ ካልኦት ሃገራት ኤውሮጳ ዝለዓለ ባጀት ምክልኻል ከም ዝሰልዐት ጸብጻባት ሓቢሮም። እቲ ሃገር ነቲ ጽላት ዘገልግል 27 ቢልዮን ዶላር ወጻኢ ከም ዝገበረት፣ እዚ ድማ 300ዊት ናይ ጃምላዊ እቶታ ምዃኑ እቶም ጸብጻባት ብተወሳኺ ይረዱ። እዚ ገዚፍ ገንዘብ ኣካል ናይቲ ወታደራዊ ዓቕሚ ሃገሩ ክሳብ 2030 ናብ ዝለዓለ ደረጃኡ ንምምዕባል ተታሒዙ ዘሎ መደብ ምዃኑ እዩ ቅድማ ሚኒስተር ግሪክ ኪራኮሳ ሚቶሶቴክስ ዝገልጽ። ዝዓበየ ክፋልቲ ባጀት ሚሳይላት፣ ጸረ ሚሳይላት፣ ሳማሪናት፣ ነፈርቲ ኪናትን ካልኦት ተተኮስትን ንምዕዳግ ዝዓለመ ምዃኑ ተሓቢሩ። ግሪክ ኤፍ 35 ዝዓይነተን 20 ነፈርቲ ኪናት ኣሜሪካ ንምሽማት ተሰማሚዓ ከም ዘላ ዝፍለጥ እዩ። ኣብ ኣህጉር ኤውሮጳ ተኸሲቱ ብዘሎ ጸጥታዊ ዘይምርግጋእ ኣባል ሃገራት ወታደራዊ ዓቕመን ኣብ ምድንፋዕ ተጸሚደን ምህላወን ይጥቀስ። ናይ መወዳእታ ዜና ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን መፍረ ኣጽዋር ሃገሩ ኣብ ዝመጽእ 5 ዓመታት ብልዕሊ 2 ዕጽፊ ክዓቢ ኣዚዙ። ፕረዚደንት ኪም ጆንግ ብ6 ሰነ ኣብ ትካላት መፍረ ኣጽዋር ሃገሩ ኣብ ዘካየዱ ዑደት ብፍላይ ምምዕባል ፓለስቲክን ክሩዝን ሚሳይላት ከም ንምባል ክስርሕ ምዃኑ ረድዩ። ጎኒ ጎኒ ምፍራይ ሚሳይላት ኒክለሳዊ ኣጽዋር ዝዋደደለን ሳማሪናት ንምምዕባል ይስራሕ ከም ዘለውን ፕረዚደንት ኪም ጆንግ ኣፍሊጡ። እቲ ወታደራዊ መደባት ኣብ ምውሓስ ልዕላውነት ሰሜን ኮርያ ኣገዳሲ ምዃኑ ድማ ሃነጺሩ። ቅልውላው ሓወሲ ደሴት ኮርያ እናኸረረ ይመጽእ ከም ዘሎ እትገልጽ ሰሜን ኮርያ ተጻብኦታት ንምምካት ወታደራዊ ዓማ ብዓይነትን መጠንን ከትዕብዮ ምዃና ክትሕብር ጸኒሓላ።

ዜና ንምዝዛም ኣርእስቲ ዜና ክንደግም። ፕረዚደንት ኢሳያስ ኣፈወርቂ ኣብ ሪፓብሊክ ግብፂ ወግዓዊ ምብፃሕ ይፍፅም ኣሎ። ማራቶን ኣስመራ 2026 ብዓወት ኤርትራዊ ኣትሌት ናሆም ኤርምያስ ተዛዚሙ። ኣብ ንኡስ ዞባ በሪኽ ብሞያ ዘሰልጠኑ 295 መንእስያት ተመሪቖም። ቅልውላው ዞባ ማእከላይ ምብራቕ ዝኸፍአ ኣንፈት እናሓዘ ይመፅእ ከም ዘሎ ተገሊጹ። ሰራዊት ናይጀርያ ብዘካየዶ ሰፊሕ ስርሒት ልዕሊ 360 ጅሆታት ናፃ ከመ ዘውፅአ ሓቢሩ። ኣብ ፊሊፒንስ ብዝተኸስተ 7.8 ሬክተር ምንቅጥቃጥ ምድሪ ሰብኣውን ዋታውን ክሰራታት ወሪዱ። ንሳዕ ዝተዳለወ ዜና ተዛዚሙሎ ምስ ተርፊ መደባትና ንሓድገኩም ብሩህ መዓልቲ እዩ።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት፣ ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊየ ሰናይ ምክትታል። ኣትሌት ናሆም ኤርምያስ ሰንዓፈ ትማል ሰንበት ኣብ ዝተኻየደ ማራቶን ኣስመራ ንሳልሳይ ግዜኡ ዕውት ናይቲ ውድድር ኮይኑ
1: መላእ ስድራ ቤት ኣትለቲክስ ኤርትራ ብሃንቀውታት ዝተፀብዮ ማራቶን ኣስመራ ሰንበት 7 ሰነ ንሻውዓይ ግዜኡ ተኸይዱ። ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ዝካየድ ማራቶን ኣስመራ ከም ዝፍለጥ ኣህጉራዊ ተፈላጥነት ንምርካብ ካብ ዝሓለፉ ዓመታት ኣትሒዙ ናይ ደገ ኣትለታት እናዓደመ ውርድራቱ ከካይድ ፅኒሕ እዩ። ሎሚ ዓመት ድማ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ማሕበር ኣትለቲክስ ዓለም ብምትሕባር ማራቶን ኣስመራን ብምክንያት ዝኽሪ ስርሒት ፈንቅል ዓመታዊ ኣብ ከተማ ምፅዋዕ ዝካየድ ጉራዊ ውርድር ፍርቂ ማራቶን ምብራቅ ኣፍሪቃን ከም ዝዕቀን ገይሩ። ናይ ሎሚ ዓመት ማራቶን ኣስመራ ድማ እቲ ውርድር ብኣህጉራዊ መለክዒታት ተለኪዑ ዘካየዶ ናይ ፈለማ ውርድሩ ኣካይዱ። ኣቐዲሞም ውርድሮም ዘካየዱ ናይ ፓራ ኣትለታት ናይ ዓንዲ ሕቆን ናይ መሓወር ስንክልና ዘለዎም ፓራ ኣትለታት ኣብ ክልተ ተመቂሎም እዮም ውርድራቶም ኣካይዶም። 2.3 ኪሎ ሜትር ካብ ዝሸፈኑ ናይ መሓወር ስንክልና 3 ኪሎ ሜትር ካብ ዝሸፈኑ ናይ መሓወር ስንክልና ካብ ዘለዎም ፓራ ኣትለታት ድማ ተስፋ ህይወት ተኽለ፣ ኢብራሂም መሐመድ፣ ድራር ዕቁባ ማርያም ካብ ምድባቶም ካብ ቀዳማይ ክሳብ ሳልሳይ ተርታ ብምሓዝ ብድምር ተሸለምቲ 13,000 ናቕፋ ኮይኖም። ኦሎምፒካውያን ኣትለታት ናዝሬት ወልዱን ዶልሺ ተስፉን ዝተኸፈልኦ ናይ ደቂ ኣንስትዮ ውርድር ፍርቂ ማራቶን ድማ እቲ ካልእ ብልዑል ድምቀት ዝተኻየደ ውርድር እዩ። ቅድሚ ሕጂ ደቂ ኣንስትዮ ኣትለታት ኣብ ውርድር ማራቶን ኣስመራ 10 ኪሎ ሜትር ዝሽፍና ዝነበራ ኮይነን ሎሚ ዓመት ግን እዚ ውርድር ርሕቀቱ ናብ ፍርቂ ማራቶን ኣበርኺ ውርድሩ ኣካይዱ። ብሓደ ኣቀላጣፊ ውርድረን ዝጀመራ እዘን ኣትለታት ናብ ናይ መወዳእታ ሜትሮታት ኦሎምፒካውያን ኣትለታት ናዝሬት ወልዱን ዶልሺ ተስፉን ቀሊሶን ኤን ናብ መዛዝም ሕንጻጽ በጺሑ። ብናይ ማናጀራ ድኹም ምሕደራ ኣብ ግዜ ናይ ዶፒን ምርመራ ኣብ ቦታኺ ኣይተረኸብክን ተባሂላ ካብ ውርድራት ኣትለቲክስ ርሒቓ ናይ ምቕፅዓቲ ግዜ ኣብ ጥንስን ሕርስን ዘሕለፈቶ ገዲም ኦሎምፒካዊት ኣትሌት ናዝሬት ወልዱ ድማ ንዶልሺ ተስፉ ረቲዓ ንውርድራ ብሓደ ሰዓትን 16 ደቂቕን 11 ካልኢትን ብምዝዛም ተሸላሚት 25,000 ናቕፋ ወርቅ መዳልያን ዓባይ ዋንጫን ኮይና ኣትሌት ናዝሬት ወልዱ ዝሓለፈ ዓመት ብሰንኪ ምቕፅዕቲ ካብዚ ውርድር ብኮይራ ዳግማይ መቕፅዓታ ወዲያ ናብቲ ውርድር ኣብ ዝተመልሰተሉያ ናብ ጎደና ዓወት ተመሊሳ። ካልአይቲ ኦሎምፒካዊት ኣትለት ዶልሺ ተስፉ ካብ ክለብ ደንደን ሚኒስትር ምክልኻል ብሓደ ሰዓትን 16 ደቂቕን 16 ካልኢትን ተሸላሚት 15,000 ናቕፋን ብሩር መዳልያን፣ ሳሴት ድማ ኣትለት ስምረት መርሃዊ ካብ ክለብ ደንደን ሚኒስትር ምክልኻል ብሓደ ሰዓትን 16 ደቂቕን 4 ካልኢትን ተሸላሚት 12,000 ናቕፋን ነሓስ መዳልያን ኮይና ኣብ መወዳእታ እቲ መላእ ኣፍቃሪ ዓውደ ኣትለቲክስ ኤርትራ ብሃንቀውታት ዝተፀብዮ ደቂ ተባዕትዮ ኣትለታት ዘካየድዎ ናይ ማራቶን ውርድር እዩ። ኣብዚ ውርድር ካብ ዝተፈላለያ ክለባት ዝተዋፅኡ ኣትለታት ውሽጢ ሃገር ካብ ኬንያ፣ ኡጋንዳ፣ ደቡብ ሱዳንን ዝመፁ ኣትለታት ተሳቲፎም። ቅድሚ ሕጂ ነዚ ውርድር ኣብ 2023 ከምኡውን ኣብ 2025 ተዓዊትሉ ዝነበረ ኣትለት ዞባ ጋሽ ባርካ ናሆም ኤርምያስ ሰንዓፈ ኣብዚ ውርድር ዝሳፊኡ ዘረጋገፀ ብምንባሩ ዋላ እኳ ኣብዚ ውርድር ዓበይቲ ኦሎምፒካውያን ኣትለታት ይሳተፉ እንተነበሩ ነዚ ውርድር ክዕወተሉ ዝለዓለ ግምት ረኺቡ ዝኣተወ ግን ናሆም ኤርምያስ እዩ። ናሆም ኤርምያስ ቅድሚ ሰሙን ናይዚ ውርድር ንሳልሳይ ግዜኡ ዕወት ማራቶን ኣስመራ ክኸውን ምዃኑ ብርእሰ ተኣማንነት ገሊጹ ምንባሩ ኣይርስዕን። ኣብዚ ኣባላት ሃገራዊ ጋንታ ኩዕሶ እግሪ ኤርትራ ዝተረኽብሉ ፀወታ ኣትለት ናሆም ኤርምያስ ካብ ጋሽ ባርካ፣ ኣትለት ዕቁበ ክብሮም ካብ ዞባ ማእከል ከምኡውን ኣትለታት ሚኒስትር ምክልኻል ዕቁባይ ፀጋይ ኣብ ናይ መወዳእታ ዙርያ ቀዲሞም ናብ ፅርግያ ጎተና ሓርነት ዝተሓወሱ ኣትለታት ነይሮም። ናብ ናይ መወዳእታ ሜትሮታት ብሓደ ዝመፁ ኦሎምፒካዊ ኣትለት ዕቁበ ክብሮምን ናሆም ኤርምያስ ሰንዓፈን ድሕሪ ዘካየድዎ ሓያል ናይ በቲኽካ ቀዲምካ ሪቫን ምብታኽ ርብርብ ልዕሊ ዝኾነ ኣትለታት ዝበዝሐ ዓወታት ናይ ዝውርድ ውድድር ዘለዎ ናሆም ኤርምያስ ሰንዓፈ ድማ ንኦሎምፒካዊ ኣትለት ዕቁበ ክብሮም ብሽኳ ስዒሩ ንውርድሩ ብ2 ሰዓትን 16 ደቂቕን 22 ካልኢትን ብምዝዛም ንሳልሳይ ግዜኡ ዕውት ማራቶን ኣስመራ ብምዃን ተዓዊቱ። ልዕሊ ዝኾነ ዜጋ ንፅርግያታት ኣስመራ ዝጎየየሉ ሰንዓፈ እቶም ርጋፁ ዝሓለፎም ፅርግያታት ኣስመራ ኣብ ጎኑ ዘለውን ክመስሉ

ሳልሳይ ግዚኡ ንዓወት መሪሖሞም ናብም ኤርምያስ በቶም ሰንዓፈ ሰንዓፈ እናበሉ ንዓወቱ ዝጭድሩ ዝነበሩ ደገፍቱ ምስጋኑ እናቐረበ ድማ ማሊኡ ኣውፅኡ ሪቫን በቲኹ። ምናልባት ኣብ ታሪክ ኣትሌቲክስ ዓለም ናብም ኤርምያስ እቲ ቀዳማይ ማሊኡ ውፅኡ ሓጎሱ ዝገለጸ ኣትሌት ናይ ምዃን ተኽእሎ ኣለዎም። ናብም ቀዲሙ ሕንጻጽ ምርጋጽ ስዒቡ ድማ ንሳልሳይ ግዜኡ ተሸላሚ 6,000 ዶላር ኮይኑ ብሓፈሻ ካብ ዝሓለፉ 4 ውርድራት ማራቶን ኣስመራ ነቶም 3 ዝተዓወተሎም ናሆም ብሓፈሻ ኣብ ዝሓለፉ 4 ዓመታት ኣስታት 270,000 ነቕፋ ናብ ሕሳቡ ኣታዊ ገይሩ። ካልኣይ ኦሎምፒካዊ ኣትለት ዕቑቦ ክብሮም ካብ ክለብ ዞባ ማእከል ብ2:16:27 ካልኢትን ተሸላሚ 6,000 ነቕፋን ብሩር መዳልያን። ሳልሳይ ኦሎምፒካዊ ኣትለት ዕቑባይ ጸጋይ ካብ ክለብ ደንደን ሚኒስትር ምክልኻል ብ2:16:45 ካልኢትን ተሸላሚ 30,000 ነቕፋን ነሓስ መዳልያን ኮይኖም። ባርከ ዝኸበርኩም ተኸታተልቲ ናይ ሎም ትሕዝቶይ ኣብዚ ዛዚመለኹ። ምክትታልኩም ኣዝየ መስግን ሰላም።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን። ንሎሚ ኣብ መፅሓፍ ስነ ግጥምን ፖለቲካዊ ታሪክን ዘተኮረ ዕላል ክልወና እዩ። መሪፅናዮ ዘለና መፅሓፍ ድማ ሳሕሊ ሕሩይ ግጥምታት ቃልሲ ኣባ ትብል ነታ ሳልሳይ ሕተም ከዓ ክንዕለላ ኢና። ደራሲ ሰሎሞን ፀሓይ እዩ። ስነ ጥበበኛ ሰሎሞን ፀሓይ ሓደ ካብቶም ኣብ ስነ ጥበብ ኤርትራን ባህልን ዓብይ ኣስተዋፅኦ ዝገብሩ ዘለውን ሓያላት ገጠምቲ እዩ። ኣብ እዋን ብረታዊ ቃልሲ ካብ 1980ናት ሒዙ ሓያሎ ግጥምታት ንደርፊ፣ ንመድረኽ፣ ንመፅሄት ከምኡ ድማ ንድምፂ ሓፋሽ ዘበርከተ እዩ። ብዘይክኡ ድማ ኣዝዮም ሱሙያት ደረፍቲ ዘፍረየልና ዓበይቲ ታሪካውያን ግጥምታት ዘበርከተ እዩ። ብዘይካዚ ድማ እታ 1986 ንፈለማ እዋን ዝተደርፈት ሃገራዊት መዝሙር ኤርትራ ግጥሚ ዘሰናደ እዩ። ደጊሙ እውን ኣብ 1993 ድሕሪ ወግዓዊ ናፅነት ምእዋጁ ነዛ ሎሚ መልክዕ ሒዛቶ ዘላ ዘሰናደአ ኣዝዩ ዓብዪ ገጠማ እዩ። ገጠማይ ጥራሕ እውን ኣይኮነን፣ ናይ ታሪክ ተመራማራይ፣ ናይ ታሪክ ኣብ ባህሊ ኣብ ኩሉ ድማ ዓብይ ኣስተዋፅኦ ዝገበረ እዩ። ዓበይቲ መፅሄታትን መፅሓፍትን ዘሰናደአልና እዩ። ኣብ 2013 እውን ማሰን መልቀስን ዘርእስቱ ዓብይ መፅሓፍ ዘበርከተ እዩ። ሎሚ ትኩረትና ኣብ ዝርዝራት ክኸውን እዩ። ምክተልኩም ዕድም ስለምንታይ ዝሳልሳይ ሕታም ምስ ምንታይ ለውጥታት
1: መጀመርታ መደብ ዕላል ጥበባት ናይ ኤሪቲቪ ብፍላይ ከዓ ንስኻ ተስፋ ኣለም ነዚ ዕድመ እዚ ዝገበርካለ ኣዝየ ኣመስግን። ኣጋጣሚ እዚ ቃለ መጠይቅ ትገብረለይ ዘለካ እዋን ምስቲ ኣብ መፅሓፍ ሳሕል ሕሩይ ግጥምታት ቃልሲ ዘሎ ትሕዝቶ ኣዝዩ ዝተዛመደ ወርሓት ወይ ወቅቲ እዩ። ስለምንታይ እንተልና እዚ ንውድኦ ዘለና ወርሒ እዚ ቃለ መጠይቅ ንገብረሉ ዘለና መዓልቲ ሎሚ 1993 ሪፈረንደም ዝተዛዘመሉ እዩ። ሪፈረንደም ክዛዘም ከሎ ከዓ 99.8 ከምኢት ህዝቢ ኤርትራ እወነ ናፅነት ኢሉ ዘድመፀሉ መድረኽ እዩ ነይሩ። ድሕሪኡ ከዓ እቲ ወግዓዊ ምእዋጅ ናፅነት ኤርትራ ዝተፈፀመሉ ግንቦት 93 ብዓብኡ ከዓ ግንቦት 1991 ኤርትራ ድሕሪ ናይ 30 ዓመታት ብረታዊ ቃልሲ ናይ 50 ዓመታት ናይ ፍርቂ ዘመን ቃልሲ ፖለቲካዊ ቃልሲ ከዓ ናፅነት ዝረከበትሉ ወርሒ እዩ። ስለዚ ኣብዚ ኣጋጣሚ እዚ ምኳኑ እቲ ንገብሮ ዘለና ዕላል ብቀረባ ምስ ዝትሕዝቶ ናይዛ መፅሓፍ ናይ ሳሕል ዝተዋሰበ እዩ። ትሕዝቶኣ እውን ነዚ ዝገልፅ እዩ። ብዛዕባ እዚ ዘዘንቱ ዝትርኽ እዩ። ስለምንታይ ሳልሳይ ሕታም እንትብል ሕቶ ከ ናብኣ ሕጂ ብቐጥታ እቱ እምበኣር ከምቲ ዝበልካዮ እታ ቀዳመይቲ ሕታም 1994 እያ። ኣብኣ ብቐንዱ እዚ መፅሓፍ እዚ ሓደ መፅሓፍ እዩ። ሕታም ክንብል ከለና ብእንግሊዝኛ ኤዲሽን ንብልዎ፣ ኣብ ትግርኛ ሕታም ክንብል ከለና ምስ ማሕተም ዝተኣሳሰረ እውን ይመስል እዩ። ግን እታ ሕታም ትብል ቃል ነታ ኤዲሽን ትብል እያ ትውክል። በዚ ኣጋጣሚ እዚ ሕጂ 94 ዝወፀት መፅሓፍ ንሳ እታ መሰረት እሳ ኮይና ታ መሰረት 2006 ካልኣይ ሕታም ክገብር ከለኹ ኣብ ተቐዳመይቲ ሕታም ዘየእተኽዎ ዝነበርኩ ናይቲ መጀመርቲ ዓመታት ከም ዝበልካዮ ኣብ ክፍሊ ማሕበራዊ ጉዳይ ውጅለ ባህሊ ናይ ትክፍል ከለኹ ዝፀሓፍክዎ ናይ ደርፊ ግጥምታት ነይሩ ንሱ ኣየእተኽዎን ነይረ። ሕጂ ነቲ ስራሓተይ ዝርኢ ኣንባባይ ምእንቲ ብህየሳዊ ዓይኒ ክሪዮ ከመይ ኢሉ ግጥምታተይ ከመይ ኢሉ ጀሚሩ ከመይ ኢሉ ክቐፂሉ እንታይ ምዕባል የምፅኡ ክመዝን ምእንቲ ክኽእል ኢለአ ብዙሓት ኣይነበራን። ሓደ ሓደ እውን ኣብ ማእከላይ ጨንፈር ባህሊ ከለኹ ዝፅሓፍ ክኮን ዘየእተኽዎን ኣብ ተቐዳመይቲ ዘየእተኽዎን ነረን ነዚአን ስለ ዝወሰኽኩለን ኤሕታም ኢለያ ካልኣይ ሕታም ማለት ኣብቲ መሰረት ገለ ለውጥታት ኣብቲ መሰረታዊ ትሕዝቶ ዝነበረ ናይ መፅሓፍ ሓደ ሓደ ዝተወሰኮ ስለ ዝነበረ እዩ ካልኣይ ሕታም ኮይኑ ማለት እዩ 2006። እዛ ዳሕረወይቲ እዛ ሳልሰይቲ ሕታም ሕጂ ብቀረባ ንዛረበላ ዘለና ከዓ መሰረታት እታ ናይ 94 ያ ከም ዝበልናዮ ግን ድሓር ዝፀሓፍክዎ ግጥምታት ድሕሪ ምሕታም ናይ ሳሕል ናይ 94 ፀሓፍክዎ ግጥምታት ገሊኡ ናይ ንባብ ገሊኡ ናይ ንደርፍታት ኢለ ዝፀሓፍክዎ እውን ወሲኸ እሱ እውን ብዝሓረኽዎ እዩ ካብቲ ልዕልሚ እቲ ዝኸውን ዝተፈላለየ ፀሓፍክዎ ግጥምታት ወካሊ ዝኾነ ኢለ ዝሓሰብክዎ ሓርየ ሓርየ ዘዳልኽዎ እዩ። ስለዚ ፍልይቲ ዝገበራ ማለት እዩ እዛ ሳልሰይቲ ሕታም ካብተን ቅድሚያ ዝነበራ ውን እንተኾነ ሓደ ዝበልክዎ ድሕሪኡ ዝፀሓፍክዎ ግጥምታት ዘእተኩላ ምኳና። ካልኣይ ከዓ ብርእቶ ናይ ብዙሓት ኣንበብቲ ኣብ ዝተፈላለየ ኣጋጣሚታት ብፍላይ እዞም ዳሕሮ ተወለዶ ምናእሽቱ ኣብ ግዜ ቃልሲ ዘይነበሩ ድሓር ዝተወልዱ ነቲ መፅሓፍ ከንብብዎ ከለዉ ንምርድኡ ይሽግረና። ምክንያቱ ድሕረ ባይታ ኣይነግርን ስለዝኾነ ከመይ ዝኣመሰለ ኩነታት ፅሒፉ እንታይ ነይሩ ተሃዋህቡ መንቀሊኻ መበገሲኻ ነፍሲ ወከፍ ግጥሚ ክፅሕፍ ከለካ ዝብል ሕቶታት የቕርቡለዩ ነይሮም። ገሊኦም ሞ ከዓ ከምቲ ኣማስን መልቀስን መእተዊ ተገይሩሉ ዘሎ ሞ ንምርድኡ ነቲ ግጥሚ ነተማሰ ይኹን ነቲ መልቀስ ኣዝዩ ሓጋዚ ዝኾነ ከምኡ ይኹን ከምኡ እንተዝግበሮስ ዝያዳ ምተረዳእና ነቲ ግጥሚ ንምርዳእ እዝዩ ሓገዘና ዝብል ሓሳብ ስለ ዘቕረቡለዩ ናይ ብሓቂ ከ ሓቆም እዮም እየ። ብኡ ምክንያት ንዝበዝሕ ዝግጥምታት ንኩሉ ኣይኮነን ንዝበዝሕ ዝግጥምታት ድሕረ ባይታዊ ሓበሬታ ኣስፊረሉ ኣሎ ኣብ ከመይ ዝኣመሰለ ኩነታት እዩ ተፃሒፉ ዝነበረ ሃዋሁ ግዜ ቦታ ኩሉ እቲ ሽዑ መንቀልየዩ ዝኾነ ነቲ ሓሳበይ ድፍኢት ዝፈጠረለይ ዝብሎ ዝፅሒፈ ኣለኹ ኣስፊረ ኣለኹ መእተወታት ገይረሉ ኣለኹ። በዚ ኣምበኣር እታ ሳልሰይቲ ሕታም ካብታ ቀዳመይትን ካብታ ካልአይትን ሕታማት ትፍለይ
0: እታ ናይ ግጥሚ ኢልካ ወይ ድማ ንሃገራዊ መዝሙር ኢልካ ዝሓሰብካላ ኩነት ከመይ እያ ነራ?
1: እንታይ ያ ሃገራዊ መዝሙር ድሓር እንድያ ኮይና ሃገር ምስኮና ናፃ ሃገር ምስኮና 91 ካብኡ ንዳሓር እዩ ብዛዕባ ሃገራዊ ትእምርትታት ከዓ ክሕሰብ ዝከኣል። ቅድሚኡ ሃገር ኣይነበርና ንሃገር ንክንከውን ጥራይ ኢና ቃለስ ነርና። ኣብ 86 መዝሙር ኤርትራ ጥራያ ኣርእስታ ኤርትራ እዩ መዝሙር ኤርትራ ኮይና ጥራያ ወፅያ። ቅድሚኡ ካብ 84 ኣትሒዙ ሓሳብ ሕጂ እውን ከም ዝኾነ ሓርበኛዊ መዝሙር ናይ ቃልሲ መዝሙር ናይ ምግባር ኤርትራ ብዝብል ኣርእስቲ ሲ መዝሙር ክነዳሉ ነቲ ኤርትራ ተሓልፎ ዘላ መከራ ስቃይ ዝገልፅ በቲ ርእስቲቲ ኣብ መወዳእታ ከዓ ናፅነት ተረኪቡ ክንሃንፃ ምኳና ዝሕብር ትሕዝቶ ዘለዋ መዝሙር ከነውፅእ

0: ዜማ ሕሰብ ብሎ ኣነኒ
1: ኣረንተኪ
0: ናይ ቀረባ መሳርሕቲ እዩ። ብዙሕ ብፍላይ ኣብ መዛሙር ከዓ ርኡይ ክእለት ዘለዎ ብዙሕ ካብቲ መዛሙር ናይ ማእከላይ ጭንፈር ባህሊ ደረሰ ሰብ እዩ። ዜማ ሕጂ ከምኡ ይብሎ ሞ ኣብ ልቡ ሒዝዋ ይፀንሕ ይኸይድ ኸይድ ኸይድ ግን ክሳብ 86 ዝኸውን ካብ 84 ክሳብ 86 ብኣካል እውን ኣብ ነዊሕ እዋን ናይዚ ግዜ እዚ ተፈላለዩና ነርና። ኣነ ኣብቲ ናይ ማእከላይ ቦታ ተሪፈ ብስራሕ ንሱ ግን ንዑደት 85 ምስ ከዱ ቦቢሎም ሱዳን ኣትዮም ሽዑ ካብ ሱዳን ምስ መፀ ምስ መፁ በዓል ኣሮን ትክጅለ ኢና ንራኸብ። ሕጂ ኣሮን ኣይረስዓን ነዛ ሓሳብ እዚኣ። ሕጂ ሓንቲ ዜማ ይረክብ እታ ዝመፀት ዜማ ካብ ሱዳን መምህር ይስሓቅ ኣብርሃም ተጋዳላይ ይስሓቅ ኣብርሃም ቅድም ናይ ተጋድሎ ሓርነት ኤርትራ ተጋዳላይ ነይሩ ዳሓር ምስቲ ዝነበረ ኩነታት ናይ ሰብራ ኤርትራ ሱዳን ኣትዩ ኣብ ሱዳን ሕጂ ፅቡቅ ምቅርራብ ምስ ተጋደልቲ ዝባሃዊ ግንባር ይገብር ቀያሕቲ ዕምባባ ሱዳን ምስኣተዉ ሓንቲ መዝሙር እዚኣ ገይረ ኣለኹም ጠቕመኩም ትኽእል እያ ተጠቐሙላ ኢሉ ይህቦ። ሕጂ እቶም ኣባላት ሙዚቀኛታት ናይ ቀያሕቲ ዕምባባ በዓል ነፀራ ኣብ ግሬሱስ ቅዱሻውን እዮም እየ በዓል ነፀራ ኣብ ግሬሱስ ዘለውዎም ብዙሓት እዮም። ናብ ማእከላይ ጨንፈር ባህሊ ተቐይሮም መፁ ካብ ቀያሕቲ ዕምባባ። ሕጂ ነዛ ዜማ እዚኣ ነዛ መዝሙር እዚኣ ሒዞም ኣይመፁ ብስራሕ ከዓ ሙዚቀኛታት ስለዝኾኑ ምስ ኣሮን ርክብ ኣለዎም ኣብ ሓደ ኣሃዱ እዮም ሕጂ ክሰርዑ ማእከላይ ጨንፈር ባህሊ ብኣራግ የስምዕዎ ንኣሮን ኣሮን ምስ ሰምዓ ሒዙለ ይመፅእ ኣነ ፅቡቕቲ ኮይና ርክብ ያ ነታልካ ንዝነበርካ ኤርትራ ብዝብላ ርእስቲ ክንፅሕፈላልካ ዝነበርካ መዝሙር ሲ እዛ ዜማ እዚኣ ፅቡቕቲ ኮይና ርክብ እያ ሞ ስምዓ እያ ክትፅሕፈላ ይብለኒ። እዚ ግዜ እዚ ድሮ ናይ ብሩራዊ እዮቤል እዩ ነሩ 1986 ማለት እዩ ሓደ መስከረም ብሩራዊ እዮቤል እዩ መበል 25 ዓመት ብረታዊ ቃልሲ ክበዓል ምሽብሻ ብግበር ኣሎ ከምኡ ይብለኒ ሰምዓ መፈቲኻያ እወ እምበኣር ክፅሕፈላ የለ ፅሕፈላ ጊታ ሸዓ ዝፀሓፍክዋ ኣብታ ውፅእቲ ዜማ ኣብታ ውፅእቲ ዜማ ዝፀሓፍክዋ ብምልእታ ካእታ ዜማ ናይ መምህር ይስሓቅ ኣብርሃም እያ ከም ዘላ እወ ኣብታ ዜማ እቲኣ የ ፅሕፎ ዘለኹ። ሕጂ እዚ ቃላት ስርዝ ድልዝ ኣለዎ ብዙ ከምኡ ዘግብሮ ምክንያት እንታይ እዩ ኣብ ውፁእ ዜማ እንድሕር ከተእቱ ኮንካ ቃላት ወይ ነውሓካ ወይ ሓፅረካ ኣብቲ ዜማ ከተእትዎ ልክዕ ዝገጥመልካ ቃላት ክትረክብ ኣለካ ብኡ ምክንያት ገሊ እምፅኦም መሓስቦ ዝበለፀ ቀሊለ ግን ይነውሖ ገሊኡ ከዓ ሓፅሮ ብኡ ምክንያት ስሪ ዝድል ዘለዎ ከም ዝረአ ዘሎ ዝኾነ ግን ዕለት 14 ወርሒ 8 1986 እየ ኣበጊሳያ እታ መዝሙር ትቐርብ ኣብ ብሩራዊ እየብል እዩ ኣብቲ በዓል መኽፈቲት ናይቲ ምሉእ መደብ ትኸውን ብዝኾነ ግን ከምቲ ዝሓሰብናያ ኣይተቓልሐትን። ሕጂ ኣሮን ድምፂ ሓፋሽ የዘምርዋ ዘለዉ ከመላ ኢሉ የስተብህለላ ሞ ኣይ ትንደልዮ መልእኽቲ ትንደልዮ ሓይሊ ኣይረኸብና ኣላ። ምክንያቱ ሓያል ከተላዓዕል ትኽእል ስምዒት ትፈጥር ወኒ ትፈጥር ትሕንን ክትከውን ስለ ንደልያ ዝነበርና ከምኡ ከምዘይኮነት ኣስተማቂር ዋነውን ከምኡ ብፍላይ ከዓ ንሱ ሙዚቀኛ ስለዝኾነ ኣፀቢቑ ዝተብህሉላ ስማዕ ሰሎሞን እዛ መዝሙር ከምታ ዝደለናያ ኩ ይከደትን እንታይ ምዃኑት ምክንያት ከዓ ተረዲእኒ ኣሎ ፈሊጥ የ ኣለኹ። እታ ካልኣይቲ ዜማ ንሳ ደኺማ ኣላ ከምታ ቀዳመይቲ ዜማ ኣይኮነትን ስለዚ ታ ካልኣይቲ ዜማ ክንልውጣ ኣለና ይብል ክልውጣ እየ ይብል ምስታ መምህር ይስሓቅ ኣብርሃም ዘዳለዋ ዜማ ኣዋሃይዱ ኣዋሃይዱ እታ ካልኣይቲ ዜማ ሰሪሕዋ ክልተ ሕጡበ ግጥሚ ትሕዝ እያ ተኸልኣይቲ ዜማ ቀሊል ኣይኮነንቲ ናታ መልእኽቲ ዓብ ክፋል ናይቲ መልእኽቲ ናይታ መዝሙር ሲ እታ ዜማቲ ኣያ ትሽከሞ ዓብ ክፋል። ሕጂ ግን እንታይ ይገብር እታ ኤርትራ ብዓለም ክውሃባ ግቡእ ክብራ ትብል ከምኡ እንድያ ክውሃባ እንዲ 86 እኒና ንዛረብ ዘለና ኣብኣ ንሳ ከም ዘላታ ይገድፋ ሕጂ ረአ ምሳ ከምቲ ጣዓም ገይሩ እታ ደኺማ ዝበላ ዜማ ናይ መምህር ይስሓቅ ኣብርሃም ይትካ
1: ወቲ መንፈስ ናይታ ኣብ እዝኒ ዝበፅሐ
0: እዋ
1: ከይቀየረ
0: ከይቀየረ ኣዋሂዶ ኣጣዓዩ ይትካ ተኪ እዋ ምስተ ከዓ ን87 መጀመርታ ወርሒ መጋቢት ካልኣይን ሓድነታውን ጉባኤ ክግበር ነይርዎ ሕጂ ኣብኡ እያ ትቐርብ ንመጀመርታ ግዜ መወዳእታ ናይ 86 ኣብ ተሓሳስ ኣቢላ ምቅያር ተገይሩ ኣነ ከዓ ዜማ ምስ ቀየረካ ግድን ግጥምታት ቃላትካ ክቕየር ምስቲ ዝተቐየረ ዜማታት ጥቐና ንስ እዩ ትርእስቲ ንስ እዩ ቃላትካ ክቕየር ነርኒ ኩሉ ምስ ወዳእና ንመጀመርታ ግዜ ከም ዝበልኩ ቲ ካልኣይን ሓድነታውን ጉባኤ ትቐርብ ብከምዚ ኣ ክሳብ 91 ትፀንሕ ማለት እዩ ሕጂ እንታይ ንምባሌ ሃገራዊ መዝሙር ክትከውን ኢልና ይኮንናን
1: ሓሰብኩም
0: ኤርትራ ናፃ ክትከውን ምኳና እኳ ፍሉጥ እንተነበረ ክንደይ ዓመት ወስደልና መዓሲና ናፅነት ንኾን ኣይንፈልጥን ግን ከም ዝኾነት ሓርበኛ ወይቲ መዝሙር ኢና ኣውፅኢናያ በዚ ምክንያት እዚኦም ከዓ ክልቲኦም ናይ ዜማ ናይ ሃገራዊ መዝሙር ደረስቲ ዝበሃሉ መምህር ይስሓቅ ኣብርሃምን ኣሮን ትክእን ስለዚ እቲ ታሪክ ክልቲኦም ብሓደ ኮይኖም ኮፍ ኢሎም ዝደረስዋ ወይ ዘውፅዋ ትመስል ክልቲኦም ኣውፃእቲ ዜማ ክበሃል ከሎ መምህር ይስሓቅ ኣብርሃም ሓንሳ ኣብ ሱዳን ምስተደዳ ድሓርኳ መፅኡ ንሜዳ ተሰሊፉ ኣትዩ ኣብዝባ ጉንባር ኣብ መምህር ናይ ሙዚቃ ኣብ ቤት ትምህርቲ ሶራ ነይሩ ብዝኾነ ግን ኣብቲ መስርሕ ናይ ተኸስታይ ሓንሳ ምስሃበ ኣይነበረ ዳሓርዩ ተዋሂዱ ኩሉ ስራይ ተነገይርዎ ከምዚ ጌርናያ
1: ሙዚቀኛታት ናቶም እዳወሰኹ
0: መስርሕ ንሱ እዩ ታሪክ ክብል ኢለ እዩ ድሓር ኤርትራ ናፃ ምስ ወፀት 91 ብፍላይ ከዓ ሬፈረንደም ተገይሩ ወግዓዊ ናፅነት ኤርትራ ምእዋጅ ክቀራረብ ከሎ ኣብ ወርሒ ግንቦት ሃገራዊ ትእምርትታት ክህልዋ ስለ ዘለዋ ናፃ ኤርትራ ባንዴራ ኣርማ ሃገራዊ መዝሙር ከምኡውን ካልእ ሃገራዊ ትእምርትታት ክህልዋ ስለ ዘለዎ ባንዴራ ኤርትራ ሳ ባንዴራ ኤርትራ ከመይ ከም ዝወፀት ኩልና ንፈልጦ ንርድኦ እዩ መዝሙር ኤርትራ ከዓ ሃገራዊ መዝሙር ትኾን ግን እቲ ንመፃኢ ዝብል ዝነበረ ቃላታ ሕጂ እቲ መፃኢ ዝበሃል ዝነበረ ህልው ኮይኑ ስለ ዝኾነ ሕሉፍን ህልውን ኮይኑ ስለ ዘሎ ብናይ ሕሉፍን ህልውን ቃላት ክቕየር ተባሂሉ ካብቲ መንፈስ ከይተወፀ ካብቲ ናይ ቅድም ዝነበራ መንፈስ ከይተወፀ ቃላታ ምልውዋጣት ተገይርሉ ሃገራዊ መዝሙር ኮይና ሃገራዊ መዝሙር ዝኾነት እምበኣር መዝሙር ኤርትራ 1993 ወርሒ ግንቦት
1: እያ33ዓመት
0: ኮይኑ በዚ ኣጋጣሚ እዚ ክብሎ ዝደሊ እንታይ ኣሎ ሃገራዊ መዝሙር ናይ ዝኾነ ህዝቢ ሃገር ንሓደ ክፋል ናይ ታሪኹ ነቲ ጉልዕ ክፋል ናይ ታሪኹ ዝገልፅ እዩ ስለዝኾነ ከዓ ንታሪኹ ዝገልፅ ስለዝኾነ እቲ ህዝቢ እቲ ዜጋ ክፅንዖን ክፈልጦን ክዝምሮን ይግብኦ 33 ዓመት ገርና ኣለና ብካሴት እዩ ብዙሕ ግዜ ዝዝምር ትዝምር ዘላ ሃገራዊ መዝሙር ብካሴት ክኾን ይብሉ ናይሽቱ ህፃናት ካብ ቆልዑ ካብ መዋእለ ህፃናት ኣትሒዞም ይምሃርዋ ኣለዉ ካብ መዋእለ ህፃናት ኣትሒዝካ ንድሕር ተማሂርካ ያ ከዓ ክትፈልጣን ክተፅንዓን እዩ ዘለካ ስለዚ ካብ ሕጂ ኒኖ ደንጉና እኳ ብዘይ ካሴት ብዘይ ሙዚቃ ተሲእና ብሓባር ንሃገራዊ መዝሙር ተሲእና ንዘምር ተባሂልና ክንዝምረሉ ዝግባአና እዋን እዩ ክንድኡ ዝኣክል መዋእል እያ ጌራ ዘ እዛ መዝሙር ምስ ናፃ ኤርትራ ስለዚ በዚ ኣጋጣሚ እዚአ ክብል ዝደሊ ኣብ ገለገሊኡ እሞ ከዓ እቲ መዝሙር ተቓላት እውን ዘይብሉ ዜማ ጥራይ ወሊዖም ስቕ ኢሎም ይሰምዑዋ ኣብ ገሊኡ ኣብያተ ትምህርቲ ከምኡ ክኸውን የብሉ እታ ባንዴራ ክትስቀል ከላ ወይ ኣብ ዝኾነ እታ መዝሙር ትዝምረሉ ኣጋጣሚ ብዘይ ካሴት ንተምሃሮ እንተኮይኑ ኣብ ኣብያተ ትምህርቲ ፊስካ ግበር እታ ባንዴራ ክትስቀል ክትጅምር ከላ ምስኣ ከዓ ንሳቶም ክጅምሩ ኣለዎ ስለዚ በዚ ኣጋጣሚ እዚ እዚአ ክብል ዝደሊ እታ መዝሙር ክትፅና መዝሙር ካ ብዘይ ካሴት ክትዝመር ይግባእ ምናልባት ኣብ ዓብዪ በዓላት ምዋሃድ ዘድልዮ ሰብሲ

0: ኣዝዩ ገፊሕ ከምዚ በዓልና ፅዕነት ኣብ ስቴድየም ክኾን ከሎ ካሴት ከድሊ ክእል ኸውን ዋላ እኳ ነብሲ ወከፍ ሰብ ክዝምራ ዝግባእ እንተኾነ እቲ ካሴት መዋሃዲ መድመቕ እውን ስለ ዝኸውን ኣብዚ ንእስ ንእስ ዝበለ ኣኼባታትን ርክባትን ኣብ ኣብያተ ትምህርቲ ግን ከምኡ ክኸውን የብሉን ካሴት ክተርፍ ኣለዎ ባህለ እዩ
1: ካብተን ኣገደስቲ ድባሃላ ደርፍታት ከዓ መዘሙራት ከዓ ብዙሓት እየን ንባዕላ ሕጂ እታ ስኒት ሲ ዳርጋ ኣከዳዊ መዝሙር እዮ ክትብሎ ትኽእል ኢኻ ትትምኡ ተሓሳቡ ግጥምታት ከተስተማቕሮ ከለካ ዝያዳ ዓምቕ ኣብ ትሕቲ ከመይ ዝኣመሰለ ኩነታት እያ እዚኣ ከተደሪሳ
0: ዝያዳ ምዝዛም ሪፈረንደም እኳ ሪፈረንደም ዝተዛዘመ ከምቲ ዓንተ ወይ ዝጠቐስኮ 99.8 ካብ 100 ህዝቢ ኤርትራ እወን ናፅነት ምስ ድመፀ ዋላ እቲ ዝተረፈ እውን ብጌጋ ይኮን ዝኽእል ምንድንጋር እምበር መን ሞ እዩ ኤርትራዊ ናፅነት ዘይደሊ ህዝቢ ኤርትራ ዝኩሉ ዋጋ ዝኸፈለሉ ናፅነት ኣይደልን እየ ክብል ኣይክእልን እዩ ብዝኾነ ግን ብክንዱ ዝኣክል መጠን ምናልባት ናይ ሪፈረንደማት ከመይ እዩ ኣይፈለጥን እምበር ክንዲዚ ዝኣክል ነጥቢ ብምምፃእ ንሓደ ነገር ዝመረፀ ሬፈረንደም ሲ ይህሉ ዶኾን ኣብ ዓለም እውን እየ ዝብል 99.8 ካብ 100 ንሓደ ርእስቲ ብክንዲኡ ዝኣክል ቁፅሪ ሲ ዝመረፀ ወይ ዘድመፀ ሲህሉ ዶኾውን ኣብ ዝተፈላለዩ ጉዳያት ማለት እዩ ናይ ሃገራት እየ ዝብል ዝኾነ ኮይኑ ግን እዚ ምስ ኮነ ናይ ብሓቂ ናብ ወግዓዊ ምእዋጅ ናፅነት ኤርትራ ንሰግረሉ ንኣትወሉ መድረኽ ተበፂሑ ግንቦት ከዓ ስለ ዝኾነ ኤርትራ ናፃ ዝወፀት ኣብ ግንቦት ክእወጅ ሕጂ እዚ ሃዋህ እዚ ኣነት ስምዒት ፈጢሩለየ ንዓይነ ዛ መዝሙር እዚኣ ክፅሕፍ ከለኹ ሰማእታት ሲ እዚ ኩሉ ህወቶም ዝኸፈሉ ትኩሉ ካብ ሰማእት ንላዕሊ መቸም ዋጋ ዝኸፈለ የለን ህወት ይኸፊሉ ስለዚ እቲ ኩሉ ህወቶም ዝኸፈልሉ ዕላማ መፈፀምቲኡ በፂሑ ብደም ንፀላኢ ብምስዓር ብምድምሳስ ተረጋጊፁ ብድምፂ ከዓ 99.8 ካብ ብምድማፅ ኣብ ቅድሚ ዓለም ኩሉ ዓለም ዝሪኦ ከዓ እወነ ናፅነት እዩ ዝብርታ እጂ ነዚኦ ክገልፅ ፈትነ ብዛ መዝሙር እዚኣ ቅሰኑ ሰማእታት ኢለ እወ ዝተረፈኩም የለን ሰማእታት ቅሰኑ ብኩሉ መንገዲ ዕላማኹም ኣብ መወዳእትኡ በፂሒ ወቂዑ እዩ ምባል ብደምና ብድምፅና ናፅነት ያው ኮይና ቅሰኑ ሰማእታትና እሰይሰይ ኤርትራ ብልቢልክ ባንዴራ ተሳዒሮ ደመኛና ዋናታትኪ ነጊስ ሰላም ተወሊዱ ፍትሒ ተፈሪዱ ቅሰኑ ሰማእታትና ፍትሒ ተፈሪዱ ክንብል ከለና ካልእ ዳኛ ኣይኮነን ፈሪድዎ ድምፂ ናይቲ ዋና ህዝቢ እቲ ዋና ኤርትራ ዝኾነ ህዝቢ ድምፂ እዩ ፈሪዱ ንሱ እዩ ዳኛ
1: ስለዚ መን ዜማ ሰሪሕዋ
0: ዜማ ኣሮን ናይ ኣሮን እያ ፅቡቅ ከም ዝበልክዎ ኣሮን ኣብ ብዙሕ መዛሙር
1: ፅቡቅ ንድሕሪት እስከ ክመልሰካ ፅርጊ ሓርነት ጎደና ሓርነት መገዲ ሓርነት ምዕራፍ ጉዕዞ ሓርነት ዝብል ነገራት ወካሊ ትእምርቲ እዩ መሰለት ወይ ድማ ቅጀላ ከዓ ዝፈጥር እዩ ካብ ምንታይ እትብገስ ኣብቲ ማሕበራዊ ጉዳይ ክልካ ኢካ ደሪስካ ኣብዛ መፅሓፍ ከዓ ፈላሚት ግጥምካ ምኳኑ ኣስፊርካ ኣለካ ካበይ እትብገስ እያ
0: እዚኣ እንታይ እዩ ፅርጊ ሓርነት መድሕን ናይቲ ሰውራ እዩ ኩሉ ሰዓት ፀላኢ ኣብ ኩናት ሓደ ነቲ ካልእ ክስዕር ንድሕር ኮይኑ መስመራት ሓደ ካብቲ ዝስራሓሉ መስመራት ናይ ርክብ ናይቲ ሓደ ወገን ሓደ ወገን ምዕፃው እዩ ንኢትዮጵያ መስመራት ርክብ ናይ ህዝባዊ ግንባር ስንቂ ዕጥቂ ውጉኣት ዝመላለሱሉ ኩሉ ዝመላለሰሉ ምዕፃው እዩ ነሩ እቲ መደብ ናይ ኢትዮጵያ ኣብ ሰሜናዊ ምብራቅ ሳሕል ሕጂ ምስኡ ዝተኣሳሰረ እዩ ሰሜናዊ ምብራቅ ሳሕል እቲ ናብ ሱዳን ዝቀረበ ግንባር ስለ ዝነበረ ብዕላ ፃዕዳ ዝመፅእ ዝነበረ መስመር ብቀሮራ ኣቢሉ ናይ ምዕፃው ብርቱዕ ፃዕሪ ብርቱዕ ኩናት ካየን እዩ ነዚ ግምት ምእታዊ ካ ህዝባዊ ግንባር ሓደ ማራፂ መንገዲ ዝረሓቐ ካብኡ ብኡ ክፅሉ ክትንከፍ ዘይክእል ኣመና ርሑቕ ኣይኮነን ግን ድሓን ውሑስ ዝኾነ መንገዲ ይፀርብ ነይሩ ብሓወላ ዓቢሉ ንኣራ ግዛኣቱ ማለት እዩ ፅርጊ ሓርነት ብመሰረቱ ብቲ ሓራ ቦታ እቲ ነዊሕ ንሳሕል ዝኣቱ ፅርግያ እውን ፅርጊ ሓርነት

0: ትበሃል ነይሩ። እዚ ከዓ መቐፀልቲኡ እዩ። ብፍላይ እዚ ምስኡ ቀፂሉ ከዓ ናይ ብድሆ ፅርግያ ብድሆ ምስርሑ እዚ ዝፈጠረለይ ስምዒት ወይ ብርኺት የን ፅርግሓነት ፅሒፈያ ብንውሕ ዝበለ ግጥሚ ናብ ድምፂ ሓፋሽ ከይዳ ነራ ንደርፊ ብዝኸውን መንገዲ ከዓ ኣብዚኣ ቀሪባ ነራ። እዚኣታ ናይ ደርፊእያእዚኣታ ናይ ደርፊ እያ። ሕጂ ነቲ ናይ ዕላማ ምኳኑ ውሕስነት ናይ ህላወ ምኳኑ እንደገና ከዓ ኣብ ጎቦታት ኣብ ኣዝዩ ፀዳፊ ጎቦታት ዝስራሕ ብምኳኑ ዝኸደ እምበር ዝመፅእ ዘሎ እምበር ዝኸይድ ዘሎ ኣይመስለካ ወይ ከዓ በታ ኣንፃር ክትሪኦ ከለካ ኣዝዩ ከምዚ እናበለና ተጠዋወየ እዩ ዝኸይድ። ኣብቲ እዋነቲ ምስቲ ብዙሕ መሳርሒ ዘይብልካ ምኳንካ ምስቲ ግዜ እውን ዕድል ዘይህብ ምኳኑ ዋላ ንኸተፅንዕ እውን ምክንያቱ ወራር ድሕሪ ወራር እዩ ዝመፅእ ዘሎ። ኣበይ ናይ ወራር ታቐዳ ቀንዲ ናይ ርክብና መስመር ፀላእ ክሕዛ ክእል ወይ ክንገድፋ ንክእል እውን ክትፈልጥ ኣይትኽእልን። ምክንያቱ ወታደራዊ ኩነታት ዕቢኢልካ ይኮነ ግን እሱ ከይመፀ ከዓ ተቀዳዴምካ ክትሰርሐ ኣለካ። ምዝ ኩሉ ምህዋኽ ምዝ ኩሉ ኩነታት ከምኡ ዝኣመሰለ ኣዝዩ ኣገራሚ ዝኾነ ፅርግያታት ክሰርሕ ክኢሉ እዩ ህዝባዊ ግንባር እሞ ነዚ ንምግላፅ ካብ ዝደረፍ ዝተበጊሰ ፅርግያ ሓርነት ኢለ
1: ፅቡቅ ሓንቲ ካብተን ግጥምታትካ ምድርን ሰማይን እንተተላገበ ከም ዓይኒ መርፍእ እውን ተፀበበ ኣርሁ ተብሎ ንሓፁር ጥሒዝካ ናይ ኩሉ መፍትሓ ብኢድካ ጨቢጥካ ተጋዳላይ ዝብሉኻስ እንታይ ፍጥረትካ ትብልዚ ዳርጋ መፅሓፍ እያ እዚኣ እዚ ነቲ ኩነት ነቲ መድረክ ነቲ ሃዋው ምስ ኩሉ ነገራት እዩ ድሓርቲ ትገረመኒ ብዙ ሕጂ ምስ ገለፅካይ ከዓ ድሕሪ ሰላሕታ ውራድ ኣብቲ ግንባር ሓልሓል ኬድኩም ከተቐርቡን ገለን እዩ ነይሩ ሞ ኣብዛ ግጥሚ ዘለካ ተመስጦ እንታይ እዩ ክትሰምዓ ከለካ እንታይ ይፈጥረልካ
0: እንታይ እዩ ሓንቲ መዓልቲ ላ ረህባ ትኸፍተላ እንድያ ንሳ እያ ተዓላማ እዚ ኩሉ መስዋእቲ ከፊልካ እዚ ኩሉ ካብ ሓደ ግንባር ናብ ካልእ ግንባር ብፍላይ ሰላሕታ ወራር ኣዝዩ ፅንኩር እዩ ነይሩ ሰላሕታ ከዓ ስለ ዝነበረ ማለት ብዙሕ ከይተፈልጠ ከይተኣወጀ እቲ ተኣዊጁ ዝተካየደ ወራራት ስለ ዘይነፍዖ ከይኣወጅና ዶኾነ ሓይሽ ብሰላሕታ ዝብል ሓሳብ ሒዙ ፀላ እዩ ብውኡ ሰላሕታ ኣካይድዎ ሕጂ ከምኡ ምኳኑ ብዙሕ ምግምጣል ናይ ሰራዊት ኣብ ሓደ ግንባር ናብቲ ካልእ ግንባር ግንባር ሓልሓል እዩ ትቐንዲ ሓይሉ ግንባር ሓልሓልን የማናይ ክንፊ ግንባር ናቕፋን እዩ ብኡ ይመፅ እዩ ዝኾነ ግን ናሓሰ ኣቢሉ እዩ ዘፍ ዝብል እቲ ወራር ነዋርሒ ይፀኒዑ ሕጂ ንግንባር ሓልሓል ኢና ንኸይድ ነርና ንሕና ከነርኢ ምክንያቱ ሰራዊት እቲ ውግእ ዝሒሉስ ኣዝዩ ዝሒሉስ ጠርቆሽ ጠርቆሽ እኳ እንተዘይተሰኣነ እቲ ትሃን ናይቲ ናይ ፀላኢ ሓይሊ ወዲኡ እዩ ትሃኑ ደኺሙ እዩ ከምኡ ስለ ዝኾነ እቲ ሰራዊት ካብ ግንባር ወሪዱ ክዘናጋዕ መደባት ባህሊ ክርኢ ተዋስኦ ደርፊ ክሰምዕ ዝኽእለሉ ሃዋው ተፈጢሩ ማለት እዩ ብኡ ምክንያት ኢና ሕጂ ንግንባር ሓልሓል ንኸይድ እናኸድና ከለና እያቲ ሓሳብ ትመፀኒ ለይቲ ኣብ ጉዕዞ ዝኩሉ ንኸዶ ዘለና ሓንቲ መዓልቲ እኮ ተናፅነት ክትመፅ እያ ተራህዋስ ክትመፅ እያ ነዚ ሓንቲ መዓልቲ ንመብፅሕ ዛብ ጭሩኣ ዝረኣየና ባናኣ ዝረኣየና ዘሎ ግን በሪሃ ከም ፀሓይ ቀትሪ በሪሃ ናፅነት ንረክበላ ኣብ ናፅነት ንበፅሓላ መዓልቲ እ ሓንቲ መዓልቲ ስኮላ ናባይና ናብቲ ሓንቲ መዓልቲ ኢና ዝኩሉ ንኸዶ ዘለና ዝሉ ባርካ ትኸይድ ሰሜናዊ ምብራቅ ሳሕል ግንባር ናቕፋ መቼም ሰራዊት መዕረፊ ይብሉ ብከምኡ ከዓ ዘፋ ኣቢልዎ ከዓ ኣብኡ በፂሑ ሕጂ ተሓሳብ ትመፀኒ ገለ ሕጥበ ፅሑፋት ንዜማ ክኾን ዝኽእል ንፅሓፍኩ ንግሆ ማለት እዩ ተሓሲበ የ ዝነበርኩ ብሳዕ ተሓሳብ እንዲ ብርእስኻ ዘሎ እዩ ዝመፅ እቲ መራኸቢ እዩ እቲ ፅሑፎ ወረቐሲ ምስቲ ምስ ሰብ መራኸቢ እዩ ብዝኾነ ገለ ዝተወሰነ ሕጥበ ፅሑፋት ፅሒፈ ካልእ ናይ ዜማ መሳርሕትና ከዓ ማለት እዩ ናይ ዜማ ክኢላ ምስወት ኩል ብዙሕ ስለ ንራኸብ ብዜማ ገለ ካብቲ ንሱ ዝደረፈ ደርፍታት ንሱ ዜማ ዘውፅኣሉ ኣነ እውን ዝገጥሞ ስለ ዝነበረ ወት ኩል ብቀረባ ቁልጡፍ ዜማ ናይ ምውፃእ ክእለት ከዓ ስለ ዘለዎ ደቂሲ ነይሩ ሃሩር እዩ ኣተሲአ ኣታ እዚኣ ፅሒፈ ኣለኹ ሞ እስክዜማ ውፃላ ትሕግዘና ንፅባሕ ከነቅርባቲ

0: መደብ ይብሎ ፍትኩል ዝበልክዎ ስሉጥ እዩ ጎረርኡ ስሑል እዩ ዝኾነ ዜማ ኣውፅእ ኢላ ንኩላ ክኾን ዝኽእል ዜማ ኣውፅእ ኢላ እ ኣነ ዝተረፋነ ነረን ዝሓስበን ክፀፈን ዝደሊ ንፅባሒቱ ክድ ምስ ሓደርና ሸጋለ ዝበሃል ቦታ ናብቲ ግንባር ሓልሓል ዝተፀግዐ እዩ ካብ ዛራ ኣብኡ ምስ ከድና ንግሆ ተንመዛዘም እውን ሓሳሲበ የ ፅኒሐ ፅሒፈ ሂበዮ ኣብኡ ከሎ ፅኒዕዋ ኣፅኒዕዋ ምናልባት ሻምብቆ ሰኒያቶ ትኾን እምበር ንሱን ክራሩን ማለት እዩ ንመሓለውታ ከዓ ወረቐት ሃበኒ ይብልኒ ሂበዮ ወረቐት ኮ ተጠቕመ ይመስለኒ እውን ዝኾነ ብከምኡ ኣቕሪብናያ ሕጂ እቲ ሓንቲ መዓልቲ ላ ኩሉ ሰዕ ንብሎ ነገር እቦ እዩ ኣብ መወዳእታ ሲ ኣብ ሓንቲ መዓልቲ ሳብ ናፅነት ክንበፅሕ ኢናስ ንብል ኢና ድሕሪዚ ኩሉ ምድርን ሰማይ ተተላገበ ከም ዓይኒ መርፍእ ኩሉ እንተፀበበ ኩሉ ቀውጢ እንተኾነ ኩሉ እንተኾነ ኣብ መወዳእታ ነዚ ኩሉ ሰጌርና ሓሊፍና ሲ ኣብቲ ሓንቲ መዓልቲ ናይ ናፅነት ክንበፅሕ ኢና ክንከፍት ኢና ራህዋ ከፍት ኢና ናፅነት ንብል ኢና ሸዓ ግን ተወዲኣ እታ መዓልታ ሲ ተወዲኣ መዓልታ ማለት እዩ ኣብታ ለይቲ እቲኣ ምስ ሓሰብ ኳ ክገብራ ኣለ ስበልኩ ገይረያ በታ ዕለት እቲኣ ከዓ ተመዝጊባ እታ ራህዋ ንኸፍተልና መዓልቲ ኣይነይቲ ምኳና ኣብ ካለንደር ክትረክባ ይትኽእልን ኢኻ ሽዑ የላን ኣብዚ ኣብዚኣ ክትብላ ይትኽእልን ኢኻ
1: ኣብቲ
0: ዕላማ ጥራይ ኢኻ ግን እዛ መዓልቲ እዚኣ 24 ግንቦት 991 ኮይና
1: ፍሊት እያ ኩሉ ግዜ ዝተማቕረን ግጥምታት እያ ሕጂ በዓል ስጋ ቆንጥያ ኤፒክ ዓይነት እዩ ንውሕድ በለ ተራኺ እዩ ልካ ከምስኒት ስኒት ገደና ሓደ ኢድ ብሎ ብዙሕ እዋን በቲ ኣዝማቹ በቲዩ ቀዳመይቲ መስመር ናይ ግጥሚ እዩ መብዛሕትኡ ግዜ ኣርእስቲ ድኸውን ንባዕሉ እዛ ድሓንኩን ውሻጠ ብዝኾነ ኩሉ ግጥምታት ድንቂ እዩ ኩሎም ደረፍቲ ከዓ ፅቡቕ ደሪፎሞ እኽሊ ሓሪሙ ንባዕሉ ስእሊ ኣለዎ ምስሊ ኣለዎ ምንቅስቓስ ኣለዎ ድምፅታት ዝኾነ ሕጂ ኣብ ኩለን ተንደርፍታት ካሲ ብሉፃት እየን ሓንቲ ግን ኣላ ተባዕ ግጥሚ ድብላ ማእከል ስሕበት ሕጂ ዝገድመካ ነገር እቲ ውሳኔ እቲ መርገፂ እምነት ከምኡ ከዓ ክኸውን ኣለዎ ምክንያቱ እቲ እምነት ካሲ ክትሸርፎን ከተወዳድሮን ከለካሲ ይውስነካ እዩ እስከ ብዛዕባ እዛ ግጥሚ እንታይ ትብለ ናሕፀር ኣቢልካ
0: ማእከል ስሕበት ማእከል ስሕበት ዓለምስ ማእከላ በያ ዝብል ሕቶ ኩሉ ሰብ ዝሓቶ እዩ ኣፌዝ ማእከላ ወይ ግሎብ ትርኢ ብክባ ወይ ስፍሓት ናይ ዓለም እውን ክትሓስቦ ከለካ ብከምኡ ትሓስቦ ዋላ ፀፋሕ ሰባ ኣበይ ማእከላ ልካ ክትሓስብ ግድን እዩ ኣነ ዚ ሕቶ እዚ እዩ መፅኒ መፅኒ ጥራይ ዘይኮነ ነዚ ሕቶ እዚ ክምልስ እየ ዝፍትን ንዓይ ዝኾነ ናብ ዝኾነ ቦታ ከይደ ካብ ኤርትራ እየ ነቲ ዝኸድክዎ ቦታ ኣነፃፂረ ዝርዮ ርሒቀ ቀሪበ
1: ሳእናትካ
0: ዋላ እቲ ኣብ ወፃኢ ዘሎ ብስደት ዝነብር ህዝብና እቲ መስመራት ርክቡ ንድሕሪ ርኢኻዮ ኩሉ ከካብ ዘለዎ ካብ ኣውስትራልያ ኹን ካብ ካናዳ ኹን ካብ ኣሜሪካ ኹን ካብ ኤውሮጳ ካብ ዝተፈላለየ ሃገራት ኹን ካብ ጃፓን ኹን ኣብ መወዳእታ እቲ መስመር ናይ ርክቡ ቴሌፎን ዝድውሎ እቲ ኩሉ እቲ ሻቅለቱ ስምዒቱ ተሓልዮቱ ናበይ እዩ ናበይ ኤርትራ እዩ ስለዚ ንዓይ ሲ ኤርትራ እያ ማእከል ናይ
1: ሰበት
0: ማእከል ናይ ዝዓለም ሓብር ተዝበሃል ኣብ ከርሲ ኤርትራ ምተኸልኩ ሸኻል
1: እዚኣ
0: እያ ተመንቀሊታ መበልኩ ስለዚ ነዚኣ ፅሒፈያ ማእከል ስሕበት ኩሉ ከዓ ነናቱ ማእከል ስሕበት ዎ ማእከል ስሕበትና ግን ንሳ እያ ስለዚ ከዓ ኤርትራ ማለት መንነትና እንታይነትና መን ምኳንና እንግለፀላ ናትና ትንፋስ ናትና ህላዌ ዝግለፀላ ንምኳና እዩት ማሕከል ማእከል ስሕበትና ዝገብራ ሞ
1: ፅቡቅ
0: ምክንያታ
1: ኣብ መወዳእታ እንታይ መልሰ ግብሪ ረኪብካላ ኣለካ ነዛ ሳልሳይ ሕታ ብሕጂ ከ እንታይ ክንፅበ ኢና ምናልባት ሕጂ ናተይ ርእ

0: ዝኸው ንኽእል እዩ። ኣብኡ ሲ ምስ ነፍሲ ወከፍ መግለፂ ጌርካሉ ዘለኻ እቶም ዘየንቲ እቲ ቦታ ምናልባት ርዱእ እዩ ኩነታ ሃዋህው መድረኻዊ ኩነታት እንተትውሰሉ ሲ ዝያዳ እውን ስኪንዮቲ መድብል ናይ ስነ ግጥሚ መፅሓፍ ታሪክ ብግጥሚ እውን ምኾነ እብል እንታይ ርእቶ ኣለካ?
1: እንታይ እዩ እቲ ግብረ መልሲ ዝበልካይ ዋላ ብድሕሞ ክጅምር

0: ምግባር
1: ውሽጣ ውሕማኒ ኣዝዩ ዘሰንብት ምልክታ ዘሎ ውሕማ
2: ኣበይ
3: ኣብዚ ከባቢ ወሪቁ ፀኒሕዎ እዩ ሰባት ሒዞም ና መፅ
1: ኣብ ኢድና ከይዓርፈና ሰጊና ኢና ፀኒሕና ኣብ ትሪ ክትካል ደረጃ ዝበፅሐ እዩ ዝመስል ሓለዋ ትጥፊ እዩ ምናልባት ውሽጣ ውሕማም ዝኸተሎ ረስሊ ክኸውን ይኽእል እዩ
3: ብወገነይ ኮ ዝረአ ከላጉዳ ድወፁ ኣይመስለንን እዩ ዶክተር እዚ ሰብ እዚ ካብ ዝሓምም ኣዝዩ ነዊሕ ጌር ምክንያቱ ኩሉ እዚ ከባቢ ከምዝሓመመ ይፈልጥ እዩ እሱ ግን ጥዑይ መስሊ ይቐርበል ዶክተር ኣይተሓዙለይ ኣብ ቃሬዛ ተደሚሱ ዘሎ ውፅእ ምዝንጣር ከይከውን እምበር
2: ብዛዕባ እንታይ ካሰረ ብቀረባ ትፈልጡ ዳ ኮንካ
3: ወ ከም ሰብ ብባህሪ ፍትዋ ኣይኮነ ብኸም ኢካ መስለኒ ናብ ትካልና ምስ መፀ ካሓዊ ይኽእል ዶ ኣይክእልን ዝብል ኣዛራ ብዛዕባ ኮኖ ሃንደበትና ብዓዲ ኩሉና ተገሸሲ እንታይ ኮን ከጋጥም ይኽእል ዝብል እምብዛ እዮም ተጨኒቖም ዘለዉ
2: ናብ ካልእ ጉዳይ ኣይትኮና እዚ ሆስፒታል ናና ከምሓካይ መጠን ሂወት ምድሓን ዘገድሰን ዝከኣለና ፃዕርን ፍወሳን ሓዊስና ከነድሕን ትናይ ዝግባእ

0: እንታይ ዳ ኣሕዋቱ ወይ ኣዝማዱ
1: ኣይኮናዋ
0: እማ እንታይ ዳ ትኾኑ ኣለኹ
2: ሰራሕተኛ ናዩ ጠፊኢኩም ዶ ከም ጃህራዳ ይትቕፀሩ ወንበሪ ንሕና ኮ ዓለም ብዓለሙ ዓለም ብዓለሙ ዝድንቐልና ሰብ ገዚፍ ፀጋኢና
0: ድማኻ ወይ ብጣዕጣ ዝሕስን ከምዚ ሓሚም ይፈልጥኒ ብውሽጣዊ ሕማማት ሳፂ ከምዝነበረ ንፈልጥ ኢና ኣፈርክቡ ተባሂልና ኮይና ጥበሽድና መፂናኩም
2: እወ ዕምሪ ከይፀገበ ከይኩለፈና ከቢድ ስጋኣት ኣለና ዶክተር ስክልተና ይርዳእካ ኸውን እቲ ሓቂ ንገረና ዶ እንታይ እቲ ሓቂ
0: ስሞ ኣነ ፕሮፌሽናል ሓኪም ይሕራ ስብልካ ዚ ማይነትካ ወይ ብኢ ተንኪፍካ ሕሙማት ትፉስ ጠንኳላይ ወይ ተለባይ ይኣይ ዋ ተስፋ ኣለዎድ የብሉን ገና ውፅኢት ምርመራ ክነግር ትኽ
3: ዝኸባልኩም በፃሕቲ
0: ወይ
3: ኣብ ልዕሊ ከሸንትና ከምዚ ዓይነት ተገዳስነት ምሕዳርኩ ኣዝና ንመስግን ሕጂ ቅድም ቀዳድም ንገብረትን ምርመራ እዩ መርመራ ከይገበርካ ዝፈለጥ ነገር የለ
2: ተረዲእናኩም ኣለና ተረዲእናኩም ብዛዕባ መምርመሪ ናይ ላብራቶሪ ድዩ ናይ ኤፋውስ ድዩ ናይ ካልእ ድዩ ናይ ካልእ ድዩ ናባና ግደፍዎ ኣይትሰከፉ ጥራይ ዝሕሙምና ሕውኢልና እምበር ንስኻትኩም ውን ፍረፃማኹም
0: ዝኸበርክን ደሄና እዛ ውፅኢት ትመፀና ብወሳት ፔሽንት መባራበሪ ንዓና ንመለቐቐይ ንዓኹም ንመፅሓትካ መዛረ ይኸውን ድጀ ዚካ

0: دكتور ውፅኢት መርመራ ናይዚ ፔሸንት እዚ ኣብ ደሙ ሓድሽ ቫይረስ ምስ ረኸቡ ኣዝዮም ሰንቢዶም ተሻቂሎም እዮም ነሮም። ግን ዓድመ ንኢንተርናሽናል ሜዲካል ኔትወርክ ናብቲ ናይ ዓለምና ዝዓበየ ላባራቶሪ ሰይዶሞ ሲ ድረኸማን መሲቢዶም ብፅሕሎም። ኣይገርመኩምን ግን ኣይገርመኩምን ኣይገርመኩምን እዛ ዓለምና ሲ ናብ ፀቦም ብሸዶ ትቕየርኣላ ፀቦም ብስራት እዩ ዚ
1: ተመስገን ተመስገን ተመስገን። እሞ ክሓውልና ሲ ዓብ ተስፋ ኣለና
2: እምበና ገና እኮ እቲ ውፅኢት ምርመራ ኣይረኣና እዮም ዘለና። እንታይ ደኣ ተሐጉሰካ እቲ ውፅኢት ምርመራ እዚ ቀልጢፉ ምምፅ እዩ እወ ብዝኾነ ኣብዚ ትካልና ዝሕባእ ነገር ስለ ዘየለ በፃዕትኩን ብግቡእ ክሰምዕዎን ብቑዕ ሓበሬታ ክትረኽቡ ግቡእኩም ስለ ዝኾነ መርስ ዓውልካ ውፅኢት ምርመራ ንገሮም
0: እዮም። ኣብ ፔሸንትና ኣብ ደሞ ኣብ ተኻየደ መርመራ PRPY ዝበሃል ሓድሽ ቫይረስ ተረኺቡ

0: ኣለና ዶ ተሓርሱ ፀገም ኣለና ዓፕሮግራም ኣለና
1: ሓዘ ነገር ዝርሓ
2: ንሰብ ዋላ እኳ ሰራዕተኛኹም እንትኾነ ልዕሊ ህወቱ እንታይ የሸቕለኩም ከም ዘሎ ክርዳና ይካል ናና ዘለብሰና ከመሃልካ ይመጠ ህወት ምድሓን ዳ ብዚካ ብዚካ
0: ሙዚቃ

0: ሕብረቱ ገንዘብን ሃብትን ትራይ
1: ኣብቲ ምን ቤተ ይስሞ ጽቡቕ ሕልሚ እንዲንታኾን ክንትሰሎም
0: ከምቲ ኢላ ናይ ስነ ኣእምሮ ሓኪም መጠን ከምዚ ዓይነት ህሩፍ ኣእምሮ ዘለዎ ሰብ ምእንቲ ገንዘብ ክብል ኣብዘይ እቶ ሓደጋ ከኣቱ ዝኾነ ጥልመትን ገበናትን ክፍፅም ይኽእል እዩ
2: ኣነ ገሪሙኒ ዘሎ ግን እዚ ቦታ ሆስፒታል እዩ ዋላ ታሪክ ህይወት ናይ ውልቀ ሰባት ዝፅናዓሉ እንታይ እዩ
3: ቤተይ ወኻል ኣይኮና ርኮ ወኻል ኣይኮና
4: ወ ንሕሙም ሕሉፍ ታሪኹ ኸይ ፈለጥካ ወይ ፀገማቱ ኸይ ትርዳእካ ክትፍውሶ ኣይከኣል ቀዳመይቲ ዕላማ ፀገማቱ ምፍላጥ እዩ ቀትል ክብርቲ ሳይካት
0: ብስእነት ከምዝዓበየ እናስካሕክሐ የዕሊሉኒ ነይሩ ንሱ ዝሓደገሉ ስነ ኣእምራዊ ስምብራት ሃብታን ናይ ምዃን ብርቱዕ ባህግሕ ነይሩ
5: ገደለ እሞ እዚ ቫይረስ ካብዞም ጥዕና ነዊሒ ገይሩ ማለት እዩኹም
1: እዚ ዝና ዘሎ ሆስፒታል ኩም ካብቲ ፅቢትና ውፃይ እንታይ ውፃዕ ቅሚትካ ክንዲዝ ሓለውሎ ምምርባር እንታይ ኣምፆ ክሓውዘ ይፅዕሩ
0: ሓደ ሓደ ግዜ እቲ ስነ ኣእምራዊ ፀገማቱ ክሪኦ ከለኹ ንደን ኮኸ ተየዘኻኽረኒ
3: ሓ
4: ደው ክኸደ እንታዋይ ብዓለበይ ገ
0: ደንጎ ኸተ ስጳኛዊ ደራሲ ኣብዘ ሰርቫንት ዝፈጠሮ ልቢ ወለድ ገፀ ባህሪ እዩ ናይ ሓርበኝነት ታሪክ ዝነግር ብዙሕ ዛንታታት ብምንባብ ኣእምርኡ ዝሰሓተ ብተምሳጥ ናይቲ ዘንብቦ ዝነበረ ታሪኻት ዛንታታት ተደሪኹ ኩናት ኣብ ዘይብሉ ፍፁም ሰላማዊ ዝኾነ እዋን ሓርበኝነት ክፍፅም ዝነቐለ ኣብ ህልቡ ዝረኣዮ ኣዝዩ መስሓዕ ፋንታዝያዊ ውግኣት እናካየደ ድማ ኣብ ፍቐዶ በረኻታት ንነዊዕ ኮለል ይብል እሞ
2: ዋ እንታይ ኮለሉ
0: ኣብ መወዳእታ ካብ ሕልሙ ተበራቢሩ ናብ ክውንነት ይምለስ
1: እሞ ስእውን ናብ ጥዕኑስ ክምለስ ይኽእል እዩ ሓቀይ
0: ኣነ ብዛዕባ ናብ ጥዕኑ ምምላስን ዘይምምላስን ኣይኮንኩን ድዛርብ ዘለኹ
1: እንታይ ኢዳ
0: እቲ ዘርዮ ዘሎ ምልክታት ወይ ዘርዮ ዝነበረ ምልክታት ከመይ ምዃን እየ ነዞም ክቡራት ሓካይም ብተምሳል ናይ ደንኮ ከተኸረድኦ ፈቲለ
4: ቡቕ ዶክተር ቀፅሊ ትባሎ
0: ሓንሳ ንህዋ ክኸይድ ነቒኢለ ኣለኹ ብለኒ ፅንሕ ኢሉኻሉ መዓልቲ ሳትላይት ቴክኖሎጂ ኣፅኒዕ ኣለኹ ኣብ ዝቐረባ እዋን ክውንጭፍ ክትርኢኒ ክብለኒ
1: እንታይ ሓበፃኩምሞ ደይብፃሕ ዶ ኮይኑ
4: ሓንሳ ዶ ሓንሳ ሞ ሓንሳ ኣወዲዋ ሓንሳ
0: ከም ኣሌክሳንደር ዓቢ ብርቱዕ ሰራዊት ዘለዎ ሓያል ናይ ምዃን ይባሃገይ ዝብለኒ እዋን እውን ኣሎ ነዞም ኩሎም ደበናታት ኣኪበ ናብ ማይ ብምቕያር ንዓለም ክዕለቕ
1: ንኻይኻብፀሎት
0: ጥራይ ነዳድ ናቹራል ጋዝን ከፈልፍል ኽእል ኢኻ ዋ
2: ዳብ ደጥሒት ሓቀ
0: ኣይፈለጡ
1: ዘይፍቐድና
0: እንትዒ ዝገርመኩም ኣነ ከምቲኢላ ሳይኪያትሪስት መጠኒ ሕሙም ናይ ኣእምሮ ምዃኑ ዝፈልጦ እምበር ኣብ ደገ ዝበዝሑ ጥዑይ ሰብ እዩ ዝመስሎም
4: እዚኦም ልክዕ ከምዝናቱ ባህር ዘለዎም ክኮንሎ
0: ኣብ መድሪኽ ወፂኡ ከይሓፈረ ከምዚ ዓይነት ነገራት ናይ ኣእምሮ ሕማም ክዛረብ ከሎ ዘጣቕዕሉ ሰባት ውን ርኢ ኣለኹ
4: ዋ ንሕሩስ የጣቕዕሉ
0: ሓደ ሓደ ግዜ ናይ ኣእምሮ ሕማም ንክትፈልጦ ኣዝዩ ስለዘሰክር ወይ ስለዘሸግር ንብዙሓት ሰባት የጋነግር እዩ
2: ስምዒት ክንስኽ ጠየና ኣለክ ድዩ ሙሉእ ነዚ ሕሙም ከተካፍዕ ዲ ክመጥኽ ዋላ ሞያዊ ምኽርኽ ክትብና እንታይ ክደይ ክመጥ
4: ኖ ዝኸበርክም ሜና ሓቃላ ሳይካትሪስ ሓደ ሓደ ግዜ ሰብ ኣእምሩ ዝሒቱ ከሎ ጥዑይ ዘሎ ክመስለና ኽእል እዚ ብቐሊል ዘይፍለጥ ፅላለ እዩ ዝኸበርክን ምሄና ንዓድ ክትፈልጦ ዘለክን ፅሉል ማለት ጨርቁ ንደርበየ ጥራይ ዝባኑ ዝኸደ ማለት
1: ኣይኮነ ያክን ኣይበዛንዶ እንታይ እዩ ሕሙም ኣቐሚጥካ ውርደትን ዘለፋልሲ እንታይ ኣምፆ
0: ኣነ ሕሉፍ ጥዕናዊ ታሪኽ እየ ዝነግር ዘለኹ ከካፋ ኣይኮንኩን ብዛዕባ ኣካላዊ ሕክምና ዝፈልጦ የብለ የ ፀገማቱ ክሕብር ግን ግዴት ኣለኒ ከምዝመስለኒ ኩላትና ነዚ ፔሽንት ምድሓን እንድ ኣይኮነ
4: እንድዩርክት ልዕሊ ትፅቢትና ዝኾነ ብሩም ሓበሬታ ክትና ዘለ ቀትል
1: أتل دكتور
0: بوغانا يودي اللخو مخر خباين مركاب سلات زقبركم بعدمي يمسقن
4: يا غني لنا خبر ساكاتريس
2: يا غني تيكي
4: تيكي أتا فزيزنا دعاكي
3: فزيزنا
4: فزيزنا مثل وسط باش انت ما برابري نحنا نحكي من نغاقعي مساكاتريس مفانوي ليجا موسيقى
2: دكتور زلال ذا تأمرو موسيقى زي كوني بون يزدريو بون بون بون
4: بون بون زخاني البون رغبو ايتسانو خزع بون بمتنقب

0: ኣለና
1: ብስራት ሒዝኩም እንዳክትመፁ ተስፋ ንገብር።
2: ዕድል ኣይገበርና ዝሕዝን ዜና ንሕዝና መፂና ዘለና
1: ዝሕዝን ዜና እንታይ ሓዘኑታ እሞ ክሓዊ ተስፋ ይብሉን ማለት ድዩ
3: ሓንሳብ ዶ ሄና ህድ እንበላ ህድ በላ እስኪ ባህርካ ህዝን ጉዖ ዶ ይብልክም እኮ መወዳቱ እዛ ሂወትና ኣብት ዝላዕለዋይ ሰማዕ
2: እዚ ፔሸንትና ዝወሰዶም መድሃኒታት ባይራክተር ወሎ ካልን ካልን ናይዚ ዘበና ኣዝዩ ዝለዓለን ዝሓየለን መድሃኒት ተጠቂሙ ነይሩ ልዕሊኡ ካብኡ ድበልፅ ድሕይል ኣይተሰርሐን ዘሎ
3: እማ ንስና ወሲድዎን ንሱ ወሲድዎ እንተዘይሰርአ ሎጂካል ነካለኹ ካልእ መድሃኒት ካብኡ ዝሕይል ኢና ክንጥቀም ዘለኒ እንታይ ይበሃል ደቀ ንሱ እንተ ዘይሰርሐ እንታይ ና ክንገብር ሕጂ ወይ ጭንቂ
1: እሞ ክሓዊ ተስፋ ይብሉን ማለት ድዩ
3: እምቤና ኣይካውኸና ቁርቢ ኣሰባና ክንዓስብ ሕትናባና ብልብስም ከዓ ሸርፊ ህውርት ግን ሰበይት
4: ተስፋ ይብሉን ድዩ
3: ኣይበልኩን
1: ኢለካ ኮ
3: ኣዕዙያቶም ሰባት ሕዝቡና ቁርብ ክንዓስብ ሕትናቡና እወ ንወፃለና
5: ባሪ
3: ዋ ንዕለ ሕምምኩም ውሰብና ብዛታ ንገር
4: ዋ ንዓኹም ቀርበኩ

0: ኣብ 91 ዝነበረት ከምቲ ደፀናሕ ናይ ፍፁም ዮሃንስ ደርፊ ኣብ ክንዲ ምቕራብ ናይ ወዲ ዛገር ተቐረብና ከመይ ትመስለከ? ምክንያቱ ኣብቲ
1: ረኺብ
0: እዋን እቲ
1: ዓባይ ኣስመራ ወላ ኣያን
0: ፍረ ፃዕርካ እዩ ህዝበይ። ምክንያቱ ኣብ ሜዳ ዝነበረ ብዙሕ ነገር ንምምፃእ ናፅነት ዝሓለፈ መስገደል ኣዝዩ ብርክተ ዝበለ ብዙሕ ነገር ንጥፈት ስለ ዝነበረ እዚ ናይ ሎሚ እነስተማቅሮ ዘለና ኣብ ሕጂ ኮይና ድማ ፍረ ፃዕሪ ህዝቢ ኣብ ውሽጥን ኣብ በረኻን ዝነበረ ስለ ዝኾነ ፍረ ፃዕሪካ እዩ ህዝበይ ንናፅነት እትብል ደርፊ ብኣክንጅምር ደስ ንበለኒ።

ቆሪዐ ልበይ ዓጊባ ምስክሪ ኣቕሳድ ዓዲ ሽሩ ናደው ተቐብረላ ዓባይ ሕሉም ኣብቲ ዝባን ሰሚዐ ድሃይካ ሰላሊዓ ሰላሊዓ

0: ክቡራትን ክቡራን ተኸታተልትና ብምክንያት መበል 35 ዓመት ፅምብልና ፅነት ሃገርና እነቕርቦ ዘለና ፍሉይ መደብ ሙዚቃ ትከታተሉ ኣለኹም። ሃገራዊ ንደርታትና ዳሲስና ፈትሽና ናበኹም ከነቕርብ ኣብ መዓልታዊ ስራሕ ንርከብ ኣለና ኣነ ሰዓድ፣ ከምኡ ውን ኣብ ድሕሪ ማጋረጃ ብምዃን ደርፍታትና ክድሰሱ ኣለዎም ዝብል ሓሳባት ዘለዎም ኣብ ደርፍታት ምንዳይ ዘሎ ትሕዝቶታት ድማ ብዓይነቱ ብዙሕ ዝተፈላለየ ብዙሕ ስራሕ ስለ ዝፈረየ ሃገራውያን ደርፍታትና ክቡራት ተኸታተልቲ፣ ከምቲ ኣብ መንጎ መንጎ እነቕርቦ ዘለና እውን ኣብ ሓንቲ ትሕዝቶና ምስ ዝተፈላለዩ ስነ ጥበባውያን እነካይዶ ዘለና ዕላል ካብዚ ብምቕፃል ቀሪብና ኣለና። ናይ ሎሚ ዕዱም ጋሻና ወይ ድማ ዕድምቲ ጋሻና ኸ መን ያ ክትከውን እስካ ሓቢርና ኢና ክንከታተላ
1: ፍንቱይ በርናምጅ መናሰበት ዒድ ሕርየቱ እንታ ባዕሊ ለና ናይ ኢለ ሰነት ኢለ ስቕራትና ህየ ሰባትና ደማነትና ሓንቲ የለ ትብል ስቕራቱን ዓይድ ለና በርናምጅና ህየ ዝተላለለ ከም መግሉ ታብዑ ህየ ትክል በርናምጅ ውሮት ጋሻይ ትለን ቅድም ለወክት ታመም ሰበትላ ግልዮም ዓዝማምል ለና ጋሻይ ብሕበር ንተገብአና ግን ንርአዩቱ ኣሰናይ ዲብ ኢለቃሊት መናሰበት ኣብፅዐነ ዲብ እምብል ዲብ ጋሻይ ኢልና ግንቂስ
2: ኩሉኩም ኣባላት ዜና ሩስ ኣባልና ፅነት ይብለኩም ኣራይ ኣብቲ ደርፊታት እንታይ ኣተና ደርፊታት ሽ ዝነበረ ኣብ ሜዳ ደርጋ ደራፋይን ተጋደላይን ብሃንሰብ ይጓሶ ነይሩ። ደርፊ ኣብ ሜዳ ዝነበረ ሽኡ ግዜ ቀዳማይ ምጥፋእ ደርፊ እዩ፣ ካልኣይቲ ምጥፋእ ህጁም እዩ። ደርፊታት ኣብ ሜዳ ንህዝቢ የጉዝጉስ ነይሩ። ንፀላይ እውን እቲ ሓይሊ ናይ ፀላይ እውን ብደርፊታት ይደኩም ነይሩ። ደርፊታት ኣብ ሜዳ ዝነበረሉ ግዜ ሓድነት ህዝቢ ዝገልፅ፣ ሓድነት ናይ ካልስነት ዝገልፅ፣ ናይ ብሄራትና ብምሉ ዝገልፅ። እንደገና ደርፊታት ሽ ዝደረፍ ዝነበረ ካ ነብሲ ወከፍ ደርፊ ናይ ትሽዓተ ብሄራት ናቱ ኢላማታት ኣሎ፣ ናቱ ፍርያት ኣሎ፣ ትርጉም ዘሎ ፍርያት ይኩሉ ዘሎ። ሕጂ ኣብ ሜዳ ዝነበረሉ ግዜ ደርፊታት ኣብ ዝደረፍ ዝነበረ ደርፊታት ዓዝዩ ደርፊ ባሉ ተጋደላ ኢልካ ከመን ትገልፅ ትግሊካ። ሕጂ ደርፍን ተጋደልትን ብሃንሳብ እዮም ዝኸይዱ። ምናልባት ሎሚ ኣብዚ ወገን እንተተካይዱ ስነ ጥበበኛታት ኣብዚ ውግዝ ይሳተፎ ካልእ ብሃፋሻዊ ስራሕ ካ ንመፅናቲ ኢሎም ዝብገሶ ኣሎ። ከትካ ልክ እቲ ውግ ኣበይ ተጀሚሩ ማስ ተሰሪሑ ኣበይ ትደምድሙ ልክ ናብ ዝገልፅ መፅናቲ ይግበር። ኣብ መፅናቲ እቲ ቦታታት ይምረስ ሽኡ መሰካ ልክ እቲ ቦታ ዝገልፅ ደርፊ ትድረፍ። ሕጂ ደርፊ ሽ ዝነበረ ደርፊ ደርጋ መጥፎ ናይ ሰውረ እዩ።

0: ከማዩ ዝብል
1: ሆጆ ማናንትሌንግን ሃዊን ኮሶ ወሄንግን ሸባብቴሮ ማኔንግን ንጎጀሪሱነግን ሆጆ ማናንትሌንግን ሃዊን ኮሶ ወሄንግን ወሸባብቴሮ ማኔንግን ንጎጀሪሱነግን ኮሎኒያ በሮንኮ ተባባትካ ክራኮ ወርዳ ታራ ድሬ ከምታ ዱርባሽታ አሁንኮ ጎዴሽ ደርግቴ አርታ ከላ ምሳሃት ንጎ ወሸባብ ኬሮ መኔንግን

እታ ሕጂ ብሓፈሱ ምስቲ ኩነታት እዩ ዝኸይድ ሽውዲ ዝነበረ ኩነታት በይን እዩ ሕጂ ዘለናዮ ዘመንካ በይን እዩ ሕጂ ኣነ ካብ ሕጂ ደርፊታት ምናልባት እዚ ሕጂ ናብ ዘመናዊ ገጡ ናብ ካልእ ዕላማ ዘለዎ ነፍሶ ወከፍ ደራፋይ ኩምድላ ይደርፍ ናይ ገረብ ይደርፍ ናይ ፍቕሪ ይደርፍ ናይ ርበ ይደርፍ ናይ ባህሪ ይደርፍ ሕጂ እቲ ረፍቲታት ዝመፅ ሓደ ዓይነት ይኮነን ሽ ኣብ ሜደ ዝነበረ ደርፊታት ግን ሓደ ዕላማ እዩ ኣብ ሓደ ዕላማ ይድረፍ እንደገና ካ ሰንሱር ይግበር ናይ ነራ ይኩን ናይ ትግራይ ይኩን ናይ ቡዳዌት ይኩን ከመፅ ኣሎ ናይ ነራ ይፈልጦ ዮም ናይ ካልእ ይፈልጦ ዮም እቲ ዕላማ ሓንቲ ስለ ዝኮኑ ሽ ዝነበረ ግዜን ናይ ሕጅን ይፈላለዩ እዚኦም መነስያት ግን ሎሚ ስቡቅ ኣብ ደገ ረኪቦም

ንሶም ሒዞም ዘቕርቦ ዘሎ ደርፊታት ከሊል ይኮነን። በጣም ስቡቅ ደርፊታት ኢላማ ዘለዎ ናይ ፍቅሪ እንተኮይኑ ኣብ ፍቅሪ ዝገልፅ በጣሚ ንሕነ እውን ደረፍቲ ውልድናሎሚ ሕጂ እዚ ሓደ ናይ መክሰብ ናተይ ንስ እዩ ብፍላይ ኣብሄር ነራ ማሻላ ንፍኣት ደረፍቲ ዓሰርተ ሓደ ዝኮኑ ኣሎ ሎሚ ፅቡቅ ገይሮም ይደርፉ ልቀቲ መንገዲ ንሕና ዚሃምተና ቦካ መሰረት እዮም ዝኸይዱ ጎላ ዝያዳ ካባነ እውን ከማን ዝሃምፆ ንፉእ ካዕላት ዘለዎ ንሕና እውን ንጠቀምሉ ካላት ሒዞም ሃምፂዮም ስለ ዘሎ እዚኦም እውን ልክ ማዕሬናት ንዮም ካባነ ጎድሎ ዝበሃል እዩ።

ወንሳለ ርሁስ ባል ናፅነት መበል 35 ወንሳላ ናኹም ንህዝብ ኤርትራ ንክቡር ፕሬዚደንት ኤርትራ ጤናን ኣሳለቶን ተውፊቅ ንምነልኩም።

ورك يا باربع اطرافك ليل الطب اولياء ببلطه وبحبك.

0: ናይ ልዕሊ 75 ዓመታት ዕድመ ዘለዋ ቤት ትምህርቲ እያ። ኣብ ሓደ ህንፃ ንሰለስተ ደረጃታት ትምህርቲ ትጥርንፍ። ኣብ ዝተፈላለየ ስራሕ ተመዲቦም ብሓላፍነት ዝዓይ ሞያውያን ክተፍሪ ዝበቕዐት እያ። ንዓመታት ፍልጠት ይዕጢቓ። ናብ ቤት ትምህርቲ ዋርሳይ ካልኦ ሳዋ ዝለኣኸቶም ተምሃሮኣ እውን ኣብ ናይ ሞዴል መገምገሚ ተምሃሮን ኣብ ሃገራዊ መልቀቂ ምርምራ ማትሪክን ብዘመዝገብዎ ውፅኢት ንስማ ኣድሚቕዎ ይርከብ። ቤት ትምህርቲ ላሳለ ውፅኢታ ዝለዓለ ሓንቲ ካብተን ኣብ ዞባ ዓንሰባ ከተማ ከረን ዝርከባ ኣብያተ ትምህርቲ ቤት ትምህርቲ ላሳለ እያ። ኣብ 1949 ብኣባል ማሕበር ላሰላውያን ኣድርያኖ ክሌመንተ ተመስሪታ። ኣብ ዓመተ 1951-52 ናይ ፈለማ ስራሓ 150 ዝበፅሑ ተምሃሮ ደቂ ተባዕትዮ ተቐቢላ ሰለስተ መምሃራን ጠርኒፋ ናይ መባእታ ደረጃ ትምህርቲ ኣገልግሎት ክትብ ጀሚራ። ኣብ 1962 ናብ ማእከላይ ደረጃ ዕቤት ኣርእያ። ኣብ ሰዓበ ዓመታት ኣብ 1993 ናይ ካልኣይ ደረጃ ፍልጠት ክተስንቕ ድልውቲ ኮነት። ኣብ ውሽጢ ናይ 4 ዓመታት ጉዕዞኣ ድማ ንሰለስተ ደረጃታት ትምህርቲ ኣብ ሓደ ህንፃ ጠርኒፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከብ ኣላ። ቤት ትምህርቲ ላሳለ ካብ ዝተመስረተትሉ ኣትሒዛ ንልዕሊ 70 ዓመታት ፍልጠት ኣብ ምምጋብ፣ ብቕዓት ኣብ ምምልማል፣ ኣእምሮ ዜጋታት ኣብ ምህናፅ፣ ብሉፃት ተምሃሮ ኣብ ምፍራይን ኣበርከቲ ዜጋታት ኣብ ምድላውን ልዑል ኣበርክቶ ክትገብር ጽንሐት እያ። ኣብ መስከረም 2019 ብመሰረት ዝተኻየደ ናይ ምስግጋር መስርሕ ካብ ብሕታዊ ናብ መንግስታዊ ትካል ዝተሰጋገረት ቤት ትምህርቲ እያ። ድሕሪ ናይ ምስግጋር እዋን ተሳታፍነት ተምሃሮ ብዕፅፊ እክብ ኢሉ። ኣብ ሰለስቲኡ ደረጃታት ትምህርቲ ተዘርጊሑ ዝነበረ ቆፅል ተምሃሮ ካብ 1541 ናብ 2988 ከምኡ ውን ቆፅሪ መምሃራን ካብ 4 ናብ 120 ብዕፅፊ ዕቤት ኣርእዩ። ዝተረኣየ ደረጃ ዕቤት ተምሃሮን መምህራንን ናይ ኣሃዝ ለውጢ ጥራይ ዘይኮነ ናይ ዓይነት ለውጢ እውን ክረአ ክኢሉ እዩ።
1: እዚ ቤት ትምህርቲ እዚ ኣገልግሎት እውን ከስፍሕ ስለ ዘለዎ ከም ፖሊሲ መንግስቲ ቀዳምነት ዝህቦት እቲ ዕድል ምፍጣር እዩ። እቲ ኣክሰስ ንብሎ ወይ ተምሃሮ ኣገልግሎት ዝረኽብሉ ኩነታት ምፍጣር እዩ። ድሕሪኡ ከዓ እቲ ብቕዓት ምርግጋፂ ማለት እዩ። ኣክሰስ ኤንድ ኳሊቲ ኢልና ንዛረበሉ ጉዳይ ማለት እዩ። ስለዚ ብክልቲኡ መዐቀኒ ክረአ ከሎ እዚ ቤት ትምህርቲ ነቲ ከማልኦ ዘይፀንሐ ናይ ሓደ እቲ ጠለብ እዩ። እቲ ጠለብ ናይቲ ህዝቢ እዚ ቤት ትምህርቲ ክህቦ ዝፀንሐ ኣገልግሎት ነቲ ህዝቢ ከገድሶ እውን ስለ ዝፀንሐ ዕድል ከነግፍሕ ከነስፋሕ ኣለና ተባሂሉ ምስ ኮሚቴ ቤት ትምህርቲ ብዝተገብረ ምርድዳእ ሚኒስትሪ ትምህርቲ እውን ብፍላይ ጨንፈር ሚኒስትሪ ትምህርቲ ዞባ ዓንሰባ እቲ ኣገልግሎት ናይ ምስፋሕ መደብ ተታሒዙ ኣብ ክልቲኡ እብረ ተምሃሮ ንክምሃሩ ሙሉእ ናይ ክልተ እብሪ ኣገልግሎት ክህብቲ ቤት ትምህርቲ ከዓ ተፈቲኑ ማለት እዩ። ብኡ መጠን ሕጂ ዝህሉ ቀረብ እቲ መሳለጥያታት ዓይነት መምህር ኩሉ እውን ኣብ ግምት ኣትዩ ክኸይድ ስለ ዘለዎ እቲ ክወሃብ ዝፀንሐ ኣገልግሎት ብመንፅር እዚ ንብሎ ዘለና መሳለጥያታት ክረአ ከሎ ክጓደል ወይ ብቕዓት ኮምፕሮማይዝ ክትገብሮ ወይ ንብቕዓት ዋጋ ናይ ብቕዓት ብዋጋ ናይ ብቕዓት ዕድል ናይ ምፍጣር ኩነታት ከይፍጠር ዝከኣል ጥንቃቐታት ተገይሩ ማለት እዩ። ኣብኡ ሕጅታ እዩ እቲ ተወፋይነት እዩ። ብዓብኡ መምሃራን ካብ ዝተፈላለየ ኣብያተ ትምህርቲ ተመዲቦም ዝመፁ ውሕድ ተመክሮታት ዘለዎም ውሕዳት ነይሮም ዝበዝሑ ከዓ እቶም ሓደስቲ እዮም ማለት እዩ። ስለዚ ነዚ መምህር ዝበሃል ሓይሊ እቲ ወሳነ ኣካል ኣብቲ ምምሃር ምስትምሃር ምሕያል እዩ ተቐዳማይ ዝተወስደ ስጉምቲ ማለት እዩ። እዚ ከዓ እቲ ኮሚኒቲ ኣሚንሉ ንዕኡ ዝኸውን ቀረባት ንዕኡ ዝኸውን ሪሶርስስ ወይ ፀጋታት ኣጎሳጒስና መምሃራን ናብ ምስልጣን ዝሓየለ ስራሕ እዩ ተሰሪሑ። ኣብ ምምሃር ምስትምሃር ወሳነ ዝኾነ መሳለጥያታት ንብሎ ናይ ትምህርቲ መሳለጥያታት ብፍላይ እቲ ዘሎ ቴክኖሎጂ መምሃራን ብዝተኸኣለ መጠን ትምህርቲ ናብ ዓይነት ንኽቕይሩ ዘኽእሎም ነገራት ኣብ ምውዳድ ብዙሕ ፃዕርታት ተኸይዱ ማለት እዩ።
0: ማኣዲ ፍልጠት ኣብ ምምጋብ ዝርከብ ተምሃራይ ራእዩ ንዓወት ዘማዕደወ እዩ። ኩሉ ብትግሃት ትምህርቱ ይከታተል። ኣብ ክልተ ደርቢ ተዋሊዱ ዝርከብ ምምሃሪ ክፍልታት ካብን ናብን ርሕቐት ዘለዎ ኣይኮነን። ምስ ዝጥርንፎ ብዙሒ ክፍልን ተምሃሮን ብምንፅጻር ረብሻ ክፍጥር ዝኽእል እኳ እንተመሰለ ጉዳይ ዲሲፕሊን ብቐዳምነት ስለ ዝስራሐሉ ግን ፀጥታ እታ ቤት ትምህርቲ ኣዝዩ ውሕስ እዩ።
2: ከም ባህሊ ንሕና ኣብቲ ዲስፕሊን መጀመርታ ንሰርሕ ዲስፕሊኑ ክዕሪ ክኽእል ኣለዎ። እዚኻ ምስ ግዜ ተታሒዛ ታሽምቶ ብል እያ ኩሎም እቲ ናይ ሕብረተሰብና ስነ ምግባር ዝበሃሉ ብግቡእ ክንፀባርቆ ክኽእሉ ኣለዎ። እቲያ ራእይና ሃና እውን ከም እያ ትብል ቅቡል ስነ ምግባር ክህልዎ ክእል ኣለዎ። ብመገዲ ተምሃራይ፣ ብመገዲ መምህር፣ ብምሕደራ ይኹን ኩሉ ኣብ ማሕበረሰብ ናይ ዝቤት ትምህርቲ ኣብቲ ስነ ምግባር ክሰርሕ ክኽእል ኣለዎ ማለት እዩ።
3: ብሓፈሻ እቶም ተምሃሮ ብነብሶም እዱባት፣ ፃዕረኛታት ብፍላይ ብፍላይ ንሕና ከም ሃብቲ ንወስዶ ኣብዛ ቤት ትምህርቲ እዚኣ ሃብትና ወለዲ ጉዱሳት ወለዲ ኣብ ትምህርቲ ዘለዎም ኣወንታዊ ዝኾነ ኣረኣያ ስለ ዘለዉና ከም ሃብቲ ንገልፆም። ልክዕ ካብታ ገዛ ስለ ዝወፅእ እቲ ተምሃራይ ከዓ እንድሕርቲ ወላዲ ህርኩት ኮይኑ እቲ ተምሃራይ ከዓ ብኡ መጠን ህርኩት ተምሃራይ ካ ትረክብ። ስለዚ እቶም ወለድን እቶም ተምሃሮን ናህና ፀጋልና ኢና ንገልፆም ንሕና። ስለዚ ዓማዊልካ እንድሕር ህርኩታት ኮይኖም መክሰብ ከም ዘለካ ኩሉ ግዜ ዘይከሃድ ሓቂ እዩ።
0: ቤት ትምህርቲ ላሳለ ተወርሶ ናይ ምዕወት መንፈስ ዘለዋ ቤት ትምህርቲ እያ። ተምሃሮ ካብ ዝፈለምሉ ግዜ ኣትሒዞም ከምኡውን ብዝተፈላለየ ምኽንያት ተቐይሮም ኣብ ዝፅምበሩሉን ነቲ ናይ ዓወት መንፈስ ብቐጥታ ይለማመድዎ፣ ኣብ መስመር እውን ይኣትዉ። ነፍሲ ወከፍ ተምሃራይ ቅኒት ኣእምርኡ ብናይ ዓወት መንፈስ ዝተነድቀ እዩ። ኣብ ዕለታዊ ትምህርቱ ተወዳዳሪ ብሉፅን ኣብነታዊ ኮይኑ ክስመን ይፅዕር። ኪኖ ውልቃዊ ዓወት ሓቢርካ ንቤት ትምህርቲ ከተስሚ ናይ ምድላይ ሃረርታ እውን ነፀብራቕ ተምሃሮ እዩ።
4: ሕጂና ሓምሻ ክፍሊ መፅት ቤት ትምህርቲ ማለት እዩ። ሕጂ ሓቂ ክዛረብ ምስ መፅኹ በርቲዖሙ ማለት እዩ። ንዓይ ኣዝዮም ንፍዓት ነሮም ጉዱሳት እዮም ማለት እዩ። ድሓር ሕጂ ምስ መፅኹ ሻብኣይ ወፅ ማለት እዩ መጀመርታ ሓምሻ ክፍሊ ድሕሪ ኣብ ቅደም ካብቲ ባግራውንድናት እዩ ማለት እዩ። ቀዳማይ ጎብሎ ገ ውፅ ነሮ ካል ቤት ትምህርታት ሕጂ ኒ ሒዘ ማለት እዩ ስካብ ሻትያ ክፍሊ ቅልብተይ ተመሓይሸ ሕጂ ፈልጦም ስለ ዘይነበሩ ከምቲኦም ተምሃሮካ ምስኦም ምርድዳእ ጀሚርና ማዕሩፍ ኮይና ማለት እዩ። ሻትሻ ክፍሊ ረብዓይ ወፅ ማለት እዩ ሻትሻይ ድሕሪ ሻብዓይ ቅርብተይ ተመሓይሸ ካልኣይ ወፅ ብሻብዓይ ማለት እዩ። ድሕሪ ሻምናይ ክፍሊ ናይ ጀነራል ዝገብረና ስለ ዝነበረካ ኣብ ሻብዓይ ኣብ ሻምናይ ክፍሊ ካልኣይ ወፅ ማለት እዩ። ድሕሪ ኒ ሃገራዊ መርበራ ማለት እዩ ናይ ዘባኣን ሰባ ጉብለል ሲደ ካብኡ ኒው ሃይስኩል ሓድሽ ሂወት ማለት እዩ። ሃይስኩል ምስ ጀመርና ሃይስኩል ካብ ጉብለል ወፅ ማለት እዩ ካልኣይ ደረጃ ማለት እዩ። ዓሽራይ ሕማን ጎብለል ወፅ ጃሃ ኢለበን ዝክፍለኹ ማለት እዩ።
5: ኣብዚ ቤት ትምህርቲ እዚ ከምዚ መንፈስ ኣሎ ናይ ትምህርቲ ኩሉ እቲ ተምሃራይ ናሓድሕዱ ይፃላሎ እዩ። እቲ ፒር ፕሬጀር ዝበሃል ፖስቲቭ ፒር ፕሬጀር ዝበሃል ኣብዚ ቤት ትምህርቲ እዚ ንርኢና ናይ ብሓቂ ኩሉ ተምሃራይ ናሓድሕዱ ይፃላሎ ናሓድሕዱ የፅንዕ ክሳብ ሕጂ እውን እትኦም ብሉፃት ተምሃሮ ዝበሃሉ ኣብ ሃገር ደረጃ ይኹን ወላ ብቤት ትምህርቲ ደረጃ እሶም እዮም እቶም ምሳይ ዝምሃሩ ዝነበሩ እሶም እዮም እቶም ብሉፃት ተምሃሮ እዮም ዘለዎ ኣዛ ቤት ትምህርቲ።
0: ተምሃሮ ውልቃዊ ክእለቶም ኣለልዮም ብቕዓቶምን ኣድማዕነቶምን ዝድህስስሉ ኩነታት ምፍጣር ከም ኣወንታ ይግለጽ። ናይ ምዕባይ ጻዕሪ ምክያድ፣ ኣብ ነፍሱ ኣሚኑ ዝምርኮስ፣ ካብ ጽግዕተኛነት ዝጽየፍ፣ ባዕሉ ክሰርሕ ዝብግስ፣ ንዓወት ቅድሚት ዝግስግስ፣ ርእሰ ምትእማን ዝዕቢ፣ ሓድሕድ ምትሕገዝ ሰረቱ ሓልዮትን ርእሰ ምርኮሳን ዘርኢ፣ መሃዝነት ዘማዕብል፣ ብሉፅ ክብርታት ሕብረተሰብ ዘንጸባርቕን ኣበርካቲ ምዃንን ዝብሉ ኣምራት ካብ ሓድግታትን ውርሻታትን ቤት ትምህርቲ ላሳለ ምዃኖም ይግለጽ።
1: ኣብ መንጎ መምህር ተምሃራይ ድልድል ዝበለ ዝምድና ኣዝዩ ተመላላኢ ምክብባር ዘለዎ እቲ ሕብረተሰብ ብዓብኡ ከዓ ተደጋጋፊ ማለት እዩ ምስ ቤት ትምህርቲ ከዓ ኦፕን ኮሚኒኬሽን ቻነል ዘለዎ ርክባት ስሩዕ ርክባት ምስ መምህራን ናይ ተምሃሮ ናይ መምህራን ናይ ወለዲ ርክባት ከምዚ ዓይነት ባይታታት ዘፅንሐ ቤት ትምህርቲ እዩ ማለት እዩ።
0: ኣገባብ ስነ ምምህርናዊ ማእከል ኣብ መስርሕ ምምሃርን ምስትምሃርን ብዕቱብ ይስርሓሉ። ደረጃ ፍልጠት ተምሃራይ ንምዕባይ ተበግሶታት ይውሰድ። ብመንፅር ተወሊዶም ዝርከቡ ቤተ ፈተነ ላቦራቶሪ ቤት ንባብ ዲጂታላዊ ቤት ንባብን ብስእላዊ መግለፂ ተሰኒዩ ዝወሃብ ትምህርትን ኣብ መዳይ ሕርሻ ኣተኪሩ ዝወሃብ ዓይነታዊ ትምህርትን ኪኖ ብክልሲ ሓሳብ ብግብራዊ ፍልጠት

0: ቀሊሉ ክምሃር ከም ዘለዎ ይገብር። ጀትዮም መሳለጣታት ናህና ዘለዎ እንታይ እዮም? ካብቲያ ክላስሩም ጀሚርና ክንምህር ንሕር ኮይና እቲ መዓልታዊ ውጥን ኣሎ ወይ ሰሙናዊ ውልጥን ንብሎ ነፍሶ ከፍ መምህር ውጥኑ ብግቡእ ኣዳልዩ ከዓ ትኽእል ኣለዎ። እቲ ውጥን እንታይ ዘጠቃልል? ኣሰስመንት ንስኻ ተካይዶ እቲ ኣገባብ ማሃራ ንስኻ ክጥቀመሉ ነቲ ኣለስተን ተሽማቶ ብላ ንሕር ኮንካ ብሓፈሻ ኣብቲ ቴክስት ዘለዉ ከዓ ኪ ኮንሰፕትስ ንብሎም ኣገደስቲ ቃላት ድዮም ወይ ከዓ ኣምራድ ድዮም እቲ መምህር መጀመርታ ነዚኣቶም ፕላን ገይሩ ይኣቱ ማለት እዩ ናብ ክላስ።
1: እቲ ካሪክለም ናይ ኣመሃራ መራርሕኦ ለርነር ሰንተርድ ይበሃል። ማለት ተማሃራይ ቲ ዝበዝሕ ንጥፈት ተማሃራይ ይሰርሖ ማለት እዩ። ንኣብነት ሓንቲ ፐሬድ ንድሕር 4 ደቂቕ ኮይና እቲያ 10 ደቂቕ እንታ መምህር ንድሕር ገሊፅልካ እቲ ዝተረፈ ብኣክቲቪቲ ዝተፈላለየ ንጥፈታት ናይ ክላስ ከምኡ ውን ዝተፈላለዩ ስራሓት ናብ ክሪኢኹሞ ይኹም ኩሉ ናብ ላቦራቶሪታት ናብ ኣይሲቲ እናኸድና ኩሉ ኢና ንሪኦ። ስለዚ እቲ ዝበዝሕ ሲ ተማሃራይ ዘማእከለ ዓይነት ኣመራርሓ ናይ ትምህርቲ ዘለዎ ዓይነት ቤት ትምህርቲ እዩ።
2: ኣብዛ ቤት ትምህርቲ ከም መትከል ዝፀዓረሉ እንተለውን ዜሮ ተፃዋርነት ንምቅድዳሕን ዜናትካ ምድላይን እዩ። በዚ መሰረት ከም ኣካል ምሕደራዊ ትምህርቲ ተራእዩ ነቶም ኣብ መዳይ ትምህርቲ ዘልሓጥ ዝበሉ ወይ ተወሳኺ ሓገዝ ዘድልዮም ተምሃሮ ፍልጠቶም ክብ ንምባል ወትሩ ብግዜ ተወዲቡ ሓገዛት ይግበር።
3: ተወሃሂዱ እቲ መምህርን እቲ ወላድን ከዓ ዝሰርሑ ስራሕ ከዓ ነቲ ጁኒየርን ሃይ ስኩልን ከዓ ቀለብ ይኮኖ ኣብ ሻምናይ ክፍሊ ምስ በፅሑ ከዓ እቲ ሚዛን ናይ መባእታ ኣብ ሻምናይ ክፍሊ እዩ ዝረአ። ኣብታ ጀነራል ኣብኡ ከዓ እቲ ዝለዓለ ውፅኢት ከዓ ይመፅእ ማለት እዩ።
1: ኣብ ብዙሕ ፃዕርታት ናካይዳና መምሃራና ውን ብዙሕ ሓገዝ ወይ ድማ ቲቶርያል ናይ ምሸት እውን ብዙሕ ሓገዛት ይቡና ኣለዎ። ስለዚ ድማ ከም ተምሃሮ ንሕና ወይ ድማ ኣነ ከም ተማሪ ነዚ ዝቡና ዘለዎ ሓገዝ ኣብ ክነጥቀመሉን ኣብ ሴም ታይም ከዓ ሓገዝ ናና ወይ ድማ ናይ ወለድና ሓገዝ ኣለዎ ዓብዩ ንና ከዓ ፃዕሪ ክንውስወሉ ማለት እዩ። ንስ ካባይ ከዓ ኣነ ከዓ ፅቡቕ ናፅቡና ምፅእ ኣብ ጀርናል ከዓ ይትስፍዎ ማለት እዩ።
4: ቤት ትምህርቲ ላሳለ ክትብል ከለካ ናይ ዓወት መንፈስ ዘለዎ ቤት ትምህርቲ ዝገልፅ ኣብዚ ክንገልፆ ዝፀናሕና ሽልማት ብፍላይ ኣብዚ እዋን እዚ ሽልማት ኦርያ ተባሂሉ ዝፅዋዕ ዘሎ ናይ ሻምናይ ክፍሊ ሽልማት እዚ ዝሓለፈ ዓመታት ብቐፃሊ ኣብ ቤት ትምህርቲ ካብተን ልዑል ውፅኢት ዘመዝግበ ኣብያተ ትምህርቲ እዩ። ኣብዚ ዝሓለፈ 4-5 ዓመታት ክንሪኦ ከለና ልዕሊ 90 ተደይ ኮይኑ ትሕቲ 90% ኣሕሊፋ ይትፈልጥን እየ። ስለዚ እዚ ከዓ ካበይ መፅኡ እንተልና ሓደ እቲ ምሕደራ ቤት ትምህርቲ ሓደ ስጡም ዝኾነ ምሕደራ ቤት ትምህርቲ ኣለና። ዳይሬክተር ኣሎ፣ ሓላፊ ስነ መምህርናዊ ጉዳያት ኣሎ፣ ጉዳያት ተምሃሮ ኣለዉ። እዚኦም ሰጢሞም ብሓደ ስለ ዝኸዱ ናይ ሃይ ስኩል ዘለዉ ምሕደራ፣ ናይ መባእታ ዘለዉ፣ ናይ ማእከላይ ደረጃ ዘለዉ ሓደ ኮይኖም ተዋሂዶም ስለ ዝሰርሑ እቲ ስራሕ ናይ ዓወት መንፈስ ኣለዎ። እዚ ናይ ጉጅለ ስራሕ መንፈስ ዘለዎ ኣሰራርሓ ስለ ንኸይድ ሓደ ዓወት ንዓወት ዝዕድመና ንሱ እዩ። ቀጻሊ ዝኾነ ግምገማ ናይቲ ስራሕካ ሓደ ካብቲ ምንጭ ናይ ዓወት ናይቲ ቤት ትምህርቲ ይኸውን ማለት እዩ።
2: ተራ መምሃራን ኣባላት ምሕደራን ለውጢ ንምምጻእ ይጽዕሩ። ሓደስቲ ምስ ነባራት መምሃራን ውህደት ይፈጥሩ። ኣብ ልዕሊ ተምሃሮ ልዑል ተገዳስነት ይሕድሩ። ነብሶም ክኢሎም ክሰርሑ ይጽዕሩ። ሓባራዊ ናይ ስራሕ ምውርራስ ይዘውጥሩ። ቤት ትምህርቲ ላሳለ ኣብዚ ዓመት እዚ ኣብ 3 ደረጃታት ዝምህሩ መምሃራን ብቕፅሪ ክረአ እንከሎ ኣብ መባእታ 41፣ ኣብ ማእከላይ 26፣ ኣብ ካልኣይ ደረጃ 39 መምሃራን ከምኡውን ኣባላት ክፍሊ ምምሕዳር 41 ዝበፅሑ ክኾኑ እንከለዉ ብጠቕላላ ድማ 147 ኣባላት ጠርኒፋ ዕለታዊ ንጥፈታታ ኣብ ምክያድ ትርከብ ዘላ።
0: እቲ ዝበዝሐ ባጀት ናይዚ ቤት ትምህርቲ ኣብ ምስልጣን ናይ መምሃራን ንሕልፎ ማለት እዩ። ኣብ ዓመት ሲ ንኣብነት ኣብ ዝተሓለፈ ብደረጃ ክላስተር እውን ተወዲብና 4 ሃይስኩላት ኣለዋ ኣብዚ ንኡዞ ባከረን ከባቢ 10 ዝኸውን ወርክሾፕ ኣካይድና። እዚን 10 ወርክሾፕ ኣብ ስርዓተ ምዘና እየን። ናይ ዝሓለፈ ዓመት ናይ ውጥን ምህሮ ዝብል ነይሩ። ኣብ ምጅማር እውን ሓደሽ መምሃራን ክመፁ እንከሎ እውን ኣብቲ ስርዓት ክኣትውልካ ምእንታን እዚአን ዝብለካ ዘለኹ 4 ክእለታት ወይ ስኪልስ ንብለን ዘለና ፔዳጎጂካል ስኪልስ ንብለን ዘለና ብግቡእ ክዓድቅን ከም ዘለዎ ንገብር ማለት እዩ። ኣብዚኣ ዓመት እዚኣ ከባቢ 10 ዝኾነ ኣብ ስርዓተ ምዘና ጥራይ ናይ እንግሊሽ ዲፓርትመንት በይኖም፣ ናይ ቁፅሪ በይኖም፣ ናይ ስነፍልጠት ባህራዊ ስነፍልጠት በይኖም፣ ማሕበራዊ ስነፍልጠት ካብ በይኖም ብምግባር ኣብ ስርዓተ ምዘና ከመይ ገይረም እዮም ታሽም ዘብሉ መሰረቱ ኣብቲ ላፔጂ ጌርና ስልጠናታት ሂብና ማለት እዩ።
3: ኣነ ቤት ትምህርቲ ናሳለ ብምህላወይ ጌንቲ ቤት ትምህርቲ ከዓ ናይ ስራሕ ቤት ትምህርቲ ብምኳ

0: ኣኖ ካብቲ ኣነ ዝተመኮር ኩሉ ነዊሕ ዓመት ዝሰራሕ ኩሉ ሚኒስትር ትምህርቲ ዝለዓለ ዝረእኹ ዝበለፀ ንዓይ ዘዕግበኒ ብዝቤት ትምህርቲ እዩ። ምክንያቱ ብዝቤት ትምህርቲ ዘሎ ስራሕ ኩሉ ሰብ ክሰርሕ እዩ ዝመፅእ፣ ዝኾነ ዓይነት ተጎልባበነት ኣብ ዘይብሉ እዩ። ከምዚ ኢድ ኢድካ ኢልካ ንዓይ ንዓኻ ዘይኮኑ ኣነ ክላስ ኣትየ ዝምህረሉ ሰዓት ኣለኒ፣ ኣካዳሚ ኮይነ ዘመሓድረሉ ግዜ ካ ኣለኒ ማለት እዩ። እዚ ብምህላው ንዓይት ዝለዓለ ዕግበት ድስማዓኒ እዩ። ኣይሃብካ ካብዚ ንላዕሊ ሰሪሕና ከዓ ዝለዓለ ውፅኢት ከነምፅኻ ተስፋ ንገብር።
1: ኣብ ናይ ላቦራቶሪ ኻ ንምፃእ ኣብ ናይ ላቦራቶሪ እንድሕር መፂና ኸዓኒ ብቐፃሊ ሜቶድስ ኣለዎ እቲ ኤክስፐሪመንት ንርእሱ ከመይ ጌርካ ክተዳልዎ ከም ዘለካ ናተታሽሙ ኣለዎ ኩሉ መምህርካ ክመልኮ ክኽእል ኣለዎ ማለት እዩ። እጅና እዚኣ ኣብዝያ ዝሓለፈት ሰሙን እውን ስልጠና ናይ ኬሚስትሪ ጌርና ነርና። እዚ እንታይ ማለት እዩ? ብቐፃለ ሲ ኣብ ስልጠና ኢና ዘለና ገለ ፕሮብለም ንድሕር ረኺብና ገለ ፀገም ንድሕር ጓኒፍና ኣብቲ መስርሕ ምምሃር ምስ ትምሃር እንታይ ንገብር? ስልጠና ክወስድ ከም ዘለዎ እቲ መምህር ንገብር። ነዚ ብኸመይ ተላልይዎ እንተዳ ኢልካ ንኸዓ ብቐፃሊ እንታይ ንገብር? ሱፐርቪዥን ንገብር ማለት እዩ። ነቲ መምህር ኣቴና ኣበና እዩ እንታይ ዘሸግሮ ዘሎ ካብ ዳይረክተር ጀሚርካ ኣመሓዳር ኣሎ ንሱ እውን ብኤዲኬሽን እዩ ታሽሙ ወዲኡ እቲም ኣካደሚ ዳይረክተርስ ዘለና ኩላህና ኮይና ብሓባር ኮይና ንሱፐርቪዥን ናብቲ ክላስ ኣቴና እዚያ ተድልየና ኣላኢልናኻ ወጢና እቲ መምህር ክበቃ ከም ዘለዎ ንገብር ማለት እዩ።
2: ኣብ ሕቶታት ምምፃእ ይኹን ኣብ ካልእ ንጥፈታት ማዓዳ ይኹን ምክሪ ዝኾነ ኩሉ ነገር ይሕግዙናዮም ማለት እዩ። ብዓብኡ ከዓ ናይ ወለድና ሓገዝ ኣለዎ። ኣብ መንጎ ወለድና ንመምሃራናን እውን ጥቡቕ ርክብ ስለ ዘሎ ንዓና ይሕግዘና እዩ ማለት እዩ።
3: ማዕረ ኣካደሚያዊ ትምህርቲ ተወሳኺ ንጥፈታት ዝግለጽ ከም ባህሊ ስፖርትን ጥዕናን ብዝተማእከለ ኣገባብ ይካየድ። ተምሃሮ ዝምባሊኦም ኣለልዮም ክዋስኡ ዕድል ይፈጥር። ኣብ ውድድራት ስፖርት፣ ኣብ ፅምብል ሃገራዊ በዓላት፣ ኣብ ስነ ስርዓት ምዕፃዊ ቤት ትምህርትን ብሓፈሻ ኣብ ዝተፈላለዩ ኣጋጣሚታት ድምቀት ንምፍጣር ካብ ዝብል ዕላማ ተምሃሮ ኣብ ስፖርትን ስነ ጥበባዊ ትሕዝቶን ተሳታፍነቶም ልዑል እዩ።
4: ብባህላዊ ንጥፈታት ክግለጽ ይከኣል እዩ። ብስፖርታዊ ንጥፈታት፣ ኣብ ጥዕናዊ ንጥፈታት ዘለዎም ጉስጓሳት፣ ኣብ ክለባት ተምሃሮ ዝነጥፍሉ ኩነታት ኣሎ። እዚ ብመሰረቱ ንምሉእነት ናይቲ ምዕባለ ናይ ተማሃራይ ዝሕግዝ እዩ። ሕጂ ኣብዚ መዳይ ዝኸታይ መስልቲ ቤት ትምህርቲ እንተልና ሕጂ ምናልባሽ ዝሓለፈ ዓመታት ኣብ ባህሊ፣ ኣብ ስፖርት፣ ኣብ ጥዕና ዘሎ ውፅኢት ናይ ተማሃሮና ተባቢዕ እዩ ማለት እዩ። ተወዳዳሪ ውፅኢት ኣለና። ንኣብነት ናይዚ ዓመት እዚ ንድሕር ክንገልፅ ኮይና ሕጂ ብዝተካየደ ንጥፈታት ዳርጋብ ኩሉ ናብ ጎብለል ገፁ ዝወስደና ውፅኢታት ኣለና ኢልና ክንዛረብ ንኽእል ኢና። ናልባሽቲ ምዕፀዊ ተገብረና ኣሎ ሕጂ ኣብ ቅፅል ኣዋርሕቲ ንሪኦ ኢና። ብሓፈሻ ግን ኣብ መባእታ፣ ኣብ ማእከላይ፣ ኣብ ካልኣይ ዘሎ ኩነታት ናይ ባህላዊ ስፖርታዊ ጥዕናዊ ንጥፈታት ናይ ተምሃሮ እውን ዝምስገን ኢልና ክንገልፆ ንኽእል ኢና ማለት እዩ። ብሓፈሻ
5: መምህረይ ናይ ኣእምሮ መጋቢ ብዘይ ኣፈላላይ ንኩሉ ሓብሓቢ ገሊፅካ ፀጢብካ ዘይውዳእ እትናትካ ዓስቢ ስምካ መምህር ግብርኻ ምምዕባል ኣብ ቅድመ ትምህርቲ ፍልጠት ምፍልፋል ተፅቡቕ ተስረፅ ኣይኻ ገፈል።
3: ብዘይካዚ ኣብ መዳይ ጥዕና ዝከታተልን ንዝተጸልኦም ተምሃሮ ግቡእ ኣልያን ምክትታልን ዝገብር ክፍሊ ምህላው ኣዴታት መምሃራን ብሰንኪ ወሊድ ካብ ስርሐን ከይቦኹራ ካብ ዝብል ሓሳብ መጽንሒ ክፍሊ ህፃናት ተዋዲዱ ይርከብ። እዚ ኣገባብ ኣሰራርሓ ኣካል ንጥፈታት ታ ቤት ትምህርቲ ተራእዩ ኣብ ተምሃሮን መምህራንን ምችእነት ፈጢሩ ይርከብ ኣሎ።
0: ብፍላይ ኣብ ቀዳማይ ክፍሊ ክሳብ ሳልሳይ ክፍሊ ዘሎ ትዛዓበየ ዓወት ንሱ እዩ። ኣዴታት ክሳብ ዝኾነ ኣዶ ኮይነን ነተም ተምሃሮ ልክዕ ከም ደቀን ኮይነን እየን ዝኣልዮም። መምህራኖም ጥራይ ደይኮነስ ኣዴታቶም እንተላየን ሓሚመን ንሶኦም ምስ ወለዲ ጥቡቕ ርክብ እናገበራ ዳሓመመ ብቴሌፎንን እናፀዋዕና ተምሃራይ ኣብዝ ሓሚምና ንሕና ሰኢና ንገልፈሉ ግዜ ዳርጋ የለን። ድገነ ኮነ ተምሃራይ ኣብዝ ሓመና ዳይረክቲ ናብ ሕክምና ንወስዶ ኢብን ቴሌፎን ፀውዒና ከዓ ናብ ወለዲ ከም ንበፅሕን ዝኾነ ነገር ኣብ ዘጋጥመሉ እውን ምስኦም እዮን ወዲቐን ዝተሰኣተን መምሃራን ማለት እዩ። ቲዛዓበየ ፀጋ ከዓ ናይ ዴኬር ስለ ዘሎ ብዚ ቤት ትምህርቲ ዝኾነ ንዕ እንደሸግረን ነገር ክህሉ ይክእል። ሓረሰት ኣደ ስለዚ ውላድ ዘለዋ ተዓንቂፋ ብዚ ቤት ትምህርቲ ጣጠ ክትብል ኣይትኽእልን። ኣብታ ናይ ዴኬር ደቀን እንዳገደፋ ነቲ ስራሕ ከዓ ድማዓነት ከም ዘለዎ ከዓ ይገብሮ ማለት እዩ።
4: ቤት ትምህርቲ ብኣክሰስ ወይ ፈጢርዎ ዘሎ ዕድል ፈጢርዎ ዘሎ መስተርሆት ቀሊል ኣይኮነን። ብቕዓት ኣብ ሕቶ ምልክት ከይኣቱ ከዓ እቲ ኣገልግሎት ዝረክብ ህዝቢ እቲ ኮሚኒቲ ዝከኣል ምድግጋፍ ገይሩ ምስ ቤት ትምህርቲ ጥቡቕ ዝምድና ፈጢሩ ዘድሊ ፀጋታት ኣጎሳጊሱ ነቲ ብቕዓት

0: ናይ ምሕያል ናይ ምዕቃብ ዘይኮነ ኮይኑ ምዕቃብ ናይ ምሕያል ስራሓት ኣብ ምስራሕ ኢና ዘለና ማለት እዩ።
1: ቤት ትምህርቲ ላሳሌ በቶም ከም ዓንዲ ኮይኖም ዝገልግልዋ ራእይ ተልእኾን ክብርታትን ተማእዚና ትኸይድ ምችኡ ሃዋሁ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ቀረብ ዓይነታዊ ኣገልግሎት ትምህርቲ ኣብ ኩሉ ደረጃታት ዘውሑስ ባይታ ምጥጣሕ ብሃገራዊ ክብርታት ዝተኸስኮሰ ትሕትና ዝቐድም ቅቡል ስነ ምግባር ዝውንን ኣብ ነብሱ ዝምርኮስ ብቑዑን ተወዳዳርን ተማሃራይ ምምልማል ውፉይ ፍቕሪ ስራሕን ሓያል ዲስፕሊን ዘስርጽ ኣብነታዊ መምህር ምሕያል ትግሃትን ተወፋይነትን ትሕትናን ምክብባርን ግሉፅነትን ተሓታትነትን ዝብሉ ኣምራት ድማ ይርከብዎ።
2: እቲ ቤት ትምህርቲ እዚ ተፀላለወ እዩ ንሓድ ሕዱ ካብ ጀነሬሽን ሲ ንሓደ ሕዱ እናተፀላለወ እዩ ዝኸይድ። ስለዚ ከምቲ ክነግረካ ፅንሕኩ ከዓ ተማሃራይ ዝማእከል ኣመራርሓ ስለ ዝኾነ ኩሉ ሰብ በብናቱ ብቕዓት ይሰርሕ እንትን ኮይኑ ብናትካ ዓቕሚ ትሓልፍ ማለት እዩ። እዚ ከዓ ከምዚ ብምዃኖም ክሳብ ሕጂ ብሃገር ደረጃ ፀብለል ኣብ ቀዳማይ ደረጃ ዘላ ቤት ትምህርቲ እያ። ከምዚ ብምዃኖም ድማ ከምዚ ዓብ ሰብ እንተገይርዎ ወይ ምዕባይካ እንተገይርዎ ክትገብሮ ኢካ ትደሊ ኩሉ ግዜ። ስለዚ ብከምዚ ተፀልዩ ድማ እዚ ሕጂ ድመፅእ ዘሎ ወለዶ እውን ካባና ጀሚርካ ከምናቶም ባህር እንዳምፀአ ዝኸይድ ዘሎ ከምናቶም ናይ ትምህርቲ ድሌት እናሓዘ ይኸይዳሉ።
0: ነዚ ክትወቅዕ እቲ ኮንካ እቲ ተማሃራይ እቲ መምህር እቲ ማሕበረሰብ ቤት ትምህርቲ ብሓፈሻ ክወስዞም ዝግባእ ተልእኾታት ወይ ሓላፍነታት ኣሰኪምና ኣለና ማለት እዩ።
1: ኣብ ቤት ትምህርቲ ላሳለ ከም ብልጫን ምስጢር ዓወትን ተባሂሉ ዝግለጽ ስሉሳዊ ዝምድና ወይ ውህደት ምሕደራ መምህራን ወለድን ተማሃሮን እዩ። ተራ ወለዲ እውን ካብ መስርሕ ምስግጋር ዝነበረ ግዜ ኣትሒዞም ኣብ ውሽጢ እታ ቤት ትምህርቲ ዝኸይድ ንጥፈታት ኣብ ምክትታል ካብ ዝደቐቐ ክሳብ ዝዓብየ ኣድላይ ዝተባሃለ ኣበርክቶ ብሓባር ኣብ ምዕያይ ተማሃሮ ናብ ዝቕፅል ጉዕዞ ትምህርቲ ኣብ ዝሰጋገርሉ ብኣካል ምብፅሕን ተመክሮ ምስግጋርን ካብ መሪሕ ዓወት ኣካል ዝምድናታት ኮይኑ ዝቕፅል ዘሎ እዩ።
3: ኣብዛ ቤት ትምህርቲ ዘሎ ዓወት ውህደት እዩ። ውህደት ናይ ምሕደራ ቤት ትምህርቲ፣ ናይ ኮሚቴ ቤት ትምህርቲ፣ ናይ መምሃራን፣ ናይ ተምሃሮ ብዓብዩ ከኣቶም ኮሚኒቲ ናይ ቤት ትምህርቲ ኢልና ንገልፆም እሳቶም ስለ ዘለዉ ናይና ኣብ ዓወት ክንመፅእ ንኽእል ዘለና እዚኦም እንድሕር ወለዲ እንድሕር ድኽም ኢሎምና ተዓወት ምሳና ከምዘየለ በይኑ መምህር ከምዘይሰርሕ ፍሉጥ እዩ። ስለዚ ወላዲ ኣብ ጎኒ መምህር ኮይኑ ተምሃራይ ኣብ ጎኒ መምህር ኮይኑ እንድሕር ብሓንሳ ሰሪሖም ዓወት ክመፅእ ዘይተርፍ ነገር እዩ። ስለዚ ናህና ምስጢር ዓወትና ውህደት ናይ ኩላትና እዩ። ውህደት እንድሕር ኣሎ ዓወት ኣሎ ማለት እዩ። ስለዚ ንሕና ሰሚርና ብስጥ መስለ ንሰርሕ ዘለና ኣብቲ ዓወት ክሳብ ሕጂ ብፅቡቅ ንኸይድ ኣለና ማለት እዩ። ብዓብዪ ግን እቲ ናይ ዓወት መንፈስ ኣብቲ ተምሃራይ እንድሕር ኣላ ነዚኣ ከይትፈርሰካ ክትዕቅባ ክትክእል ኣለካ። ስለዚ ነዚኣ ንዕቅባ ስለ ዘለና ክሳብ ሕጂ ፅቡቅ ዝኾነ ውፅኢት መመዝግብ ኣለና ማለት እዩ።
2: ዝሓደ እቲ ብዓብዪ ሓደ ዝወለድ ሎ እዩ ሓደ ዝወለዲ ወለደይ ኩሉ ግዜ ኣብ ዝኸዶ ይኹን መንገዲ በቲ ቁኑዕ መንገዲ ንኸይድ ሕግዞ ካልኣይ እውን ኣብ ትምህርተይ ንክነፍዕ ንሰሚዩ ዝደሃፉኒ እንቲ ካልኣይ ነገር ከዓ ኣብ እዚኦም መምሃራና እውን ብዙሕ ሓገዝ ዝገብሩና ወይ ድማ ንክነፍዕ ሲ ብዙሕ ኣበርክቶ ሂቡና ኩሉ ግዜ ሳብ ፃዕሪ እዮም ዝርከቡ ዕረፍቲ ዝበሃል የብሎም ንዓና ንክነፍዕ ማለት እዩ።
0: እቲ ዝዓበየ ክንዛረበሉ ንኽእል ተወፋይነት ናይዚ ሕጂ ዘሎ ስታፍ ብሓፈሻ ብፍላይ ከዓ እቲ ኮሚቴ ወለዲ እዩ። እዚ ኸነ ነፃፅሮ ፅናሕና ኣሃዛት ናይ ፃዕቂ ተምሃሮን ፃዕቂ ስታፍ ወይ ብዙሕ ዚ ኣባላት ስታፍ እሞ ከዓ ምስ ውሑድ ተመክሮ ኣዛሚትካ ክትሪኦ ከለካ ዝነበረ ብልጫ ናይቲ ቤት ትምህርቲ እሞ ከዓ ንዕኡ ሒዝካ ነቲ ውፅኢት ሒዝካ ንምቕፃል ዘኽእል ባይታ ኣይመስልን እዩ ነይሩ። ግን ብልዑል ተወፋይነት ናይ ወለዲ ናይ መምሃራን ብፍላይ ከዓ ናይ ኮሚቴ እዚ ውፅኢት እዚ ክዕቀብ ወይ እቲ ዝነበረ ውፅኢት ናይቲ ቤት ትምህርቲ ሒዝካ ንምቕፃል ተኻኢሉ ለልና ክንዛረብ ንኽእል ኢና ማለት እዩ።

0: ኣብ ነፍሲ ወከፍ ዓመት ገስገስ ዓወታት ቤት ትምህርቲ ላሳለ ከም ባህሊ ሰሪፁ እናተወራረሰ ክቕፅል ዝፀንሐን ዘሎን እዩ። መርኣያ ድምር ሓበራዊ ፀዓር ድማ ኣብ ሃገራዊ መርመራ ሻምናይ ክፍልን መልቅቕ መርመራ 12 ክፍልን ብውፅኢት ተምሃሮኣ በሪኻ ክትስመ ዝበቕዐት እያ ቤት ትምህርቲ ላሳለ። እዚ ዝኽርዕ ውፅኢት ኣብ ውሽጢ እዚ ዝሓለፈ ተኸታታሊ ዓመታት ክግስግስ ዝፀንሐን ኣሰር ገዲፉን ዘሎን እዩ። እዚ መስመር ከይብትኽ ድርዒ ኮይኑ ንወለዶታት ተዓቂቡ ክቕፅል ድማ ብዕቱብ ከም ዝስራሓሉ እዩ ርእሰ መምህር ቤት ትምህርቲ ላሳለ መምህር ሃብቶም ሃይለ ዝገልጽ።
1: ሕጂ ብሓፈሻ እቲ ኣብ ሃገራዊ ምርምራታት ዘለና ውፅኢት ብፍላይ ኣብቲ ናይ 12 ክፍሊ ማትሪክ ንብሎ ምርምራ ኣብኡ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዝውሃብ ሓፈሻዊ መዐቀኒ ወይ መምዘኒ ከምቲ ዝበልኮ ንዝሓለፈ 4 ዓመታት ኣብ ቅድሚት ተሰሪዑሎት ቤት ትምህርቲ ክንብል ፀኒሕና እዚ ብኣሃዛት ንድሕር ክንገልፆ ኮይና ንዝሓለፈ 4 ዓመታት ሓፈሻዊ ስእሊ ክህበና ምእንቲ ካብ 2019/20 ወይ 33 ዙርያ ኣቐዲምና ቅድሜና ዝነበረ ቤት ትምህርቲ ዝምስግጋሩ ዝነበረ ዙርያ ኣብ ቤት ትምህርቲ ዋርሳይ ከኣሎ ዘርከብናዮ ዙርያ እዩ ማለት እዩ። እዚ መጠነ ምሕላፍ ብዲግሪን ዲፕሎማን 82.5 እዩ ነይሩ። ድሕሪኡ 34 ዙርያ ንሕና ሒዝናዮም ዝወረድና ወይ ንሕና ሓደ ዓመት ምሂርና ዝወረድናዮም ተምሃሮ እዮም እዚኦም ከዓ 82.4 ኣብ 35 ዙርያ ናብ 85 ሚእታዊት ዓብዩ ኣብ 36 ዙርያ ናብ 85.6 ዓብዩ ሕጂ ከዓ ብ 37 ዙርያ ናብ 90.2 በሪኽሎ ማለት እዩ። ስለዚ እዚ ውፅኢት እዚ ብሓፈሻ ክንሪኦ ከለና ኣብዝሓለፈ 5 ዓመታት ዕቤት እናርኣየ ድመፅእ ዘሎ ማለት እዩ።
2: መንፈሳዊ ቁልን ዝበሃል ኣሎ። እዚ መንፈሳዊ ቁልን እዚ ንዓይነታይ እዩ ኣኽኢልኒ ሓደ ካብትናቶም ተማሂረ ወይ ድማ ንሶም ኣብ ከመይ ከም ዝበፅሑ ርኢናዮም ኣለና ተዓዊቶም እውን ኣለዉ። ደዚ ድማ በትናቶም ተረዲእና ንሕና ድማ ከምኡ ክንፅዕር ኣለና። እዚ ከዓ ኣነ ከዓ ንሶም ኩሉ ግዜ ብድጫ ክወስዱ ልዑል ነጥቢ ከምፅኡ ከለዉ ምስራኹም ኣነ እውን ንሱን ዓይ ድርኸኒ ወይ ድማ ፅቡቅ ነጥቢ ንከምፅእ ኣብ ትምህርታይ ንክግደስ እውን ዓበ ተራድዎ ማለት እዩ። ኣነ ዝለዓለ ዝብሎ ፎር እንዲ ደምፅእ ኣነ ከምዝሓስቦ ማለት እዩ። ኣምላኽ ተሓግዝኒ ኣደ ሱ የዝሓስብ ካብኡ ድማ ኣብ ሳይንስ ዲፓርትመንት ወይ ድማ ኣብዚ ሜዲስን ማለት እዩ ኣብ ከምኡ ዓይዱካ ክነጥፍ ደሊ
3: እዎ ትምህርታይ ከስሚያ የደሊ ኣነ መጀመርታ ተውህቦ ናይ ግጥምን ድርሰትን ኣለኒ እንዲ ብዓብዪ ግን ኣብ 12 ክፍሊ ሙሉእ 4 ምፅአ ብድሕሪኡ ለወር ኮይነ ናይ ሞያ ሕጊ ክሰርሕ ማለት እዩ
4: እጂ ተምሃራይ 11 ዝምዃነይ ማለት እዩ እዚ ኣብሽ ከም እዩ ዘለኒ ማለት እዩ እጂ ሰባይና ክንወርድ ነጥበይ ፎር ማለት እዩ 4/4 ምሉእ ማለት እዩ ሕጂ ከድሕሪኡ ናይ ኮሌጅ ዘለመዶ ማለት እዩ ኣነ ናይዚ ኤሌክትሮሜካኒካ ኢንጂነሪንግ ክወድእ ዘለ ማለት እዩ እጂ ኣብዚ ወዲ ሃበይ ትምህርቲ ሓስምሳን ድያ ኩሉ ዝትገብረለይ ዘለካ ሳይት ዕብን ዘላ ማለት እዩ ንኣ ኸስም ይዕላም እየ ማለት እዩ።
2: እዚ ቤት ትምህርቲ ብዝገበረልና ሓገዝ ንሓናትና ፃዕሪ ተወሲኽዎ ኩሉ ተምሃራይ ናይዚ ቤት ትምህርቲ ከምዝሓልፍ ፍሉጥ ዲ ኣነ ከዓ ዝለዕለ ደረጃ ንነፍሰይ ክርያ ይፅበ ካብቲኦም ሙሉእ ነጥቢ ኣምፂኦም ዝበሃሉ ተምሃሮ ክኸውን ይፅበ ኣብ ዝመፅእ ድማ ኣምላኽ ተፈቒድዎ ናይ ሜዲካል ዶክተር ትምህርቲ ክምሃር ድሌት ኣለኒ።